ንግደ ነርና ስለዚ ክንከይድ ክንከይድ ከለና ብፍላይ ካብኣታ ዘለካ ቅዋሚ ዓዲ ተንቀሳቂስካ ናብ ካልእ ዓዲ ክትኸይድ ከለካ እናተጠንቀቕካ ፋሕፋሕ ኢልና ከምቲ ናይ ተጋድልቲ ንሰምዖ ማለት እዩ ብመጎራጉር ብገረ ብገረ እንዳተሕባእና ኢና ንኸይድ ኣብ ክላስ ክንምህር ከለና ኣብ ደገ ሓለዋ ንገብር መፂኦም ድሕር ተባሂሎም ብፍንስራ መሊቕና ንሃድም ከይንተሓዝ ክንብል ብዙሕ ሽግራት የጋጥም ነይሩ ገለ ኣብነት ናይቲ ከምኡ ዘጋጥመ ክጠቅስ ንኣብነት ኣብቲ ውሽጢ መስርሕ መምሃር ምስትምሃር ምስኣተና ከዓኒ ፀላኢ ልዕሊ 12 ወፍርታት ገይሩ ንዓና ንምህዳን ኣብ መብዛሕትኡ ኣስማትና ይፍለጥ ነይሩ ኣስማትና ፈልጡና ሰጓታትና ፈልጥዎ ኣበይ ከባቢ ኣለና በናይ ከባቢ ንቀሳቀስ ለይቲ ንጓሶት ሰዓት 4:44 ፈረቓና ንኸይድ ንምህር ምክንያቱ ጓሶት እንድሕር ለይቲ ወፊሮም ቀልጢፎም ክትምህሮም ኣይትክእልና ስለዚ በቲ በረኻ በቲ ፀልማት እሞ ከዓ ብወደ ገብ ትህደነሉ 4:44 ፈረቓን ሓደ ወይ 2 ሰባት በይንና ንኸይድ ሕጂ ብመንደኳዱክ እንዳኸትካ ብገለ እንዳገበርካ ኢ ክትኸይድ ኣብ ከምኡ ሕጂ ኣብ ብዙሕ ኣብ ድብያ ፀላእ ንኣቱ ካብ ድብያ ፀላእ ከዓ ንወፅእ ነርና ማለት እዩ ንኣብነት ሕጂ ኣብ ሓደ ቦታ ዝከረኒ ኣብ ሓሬነ ገደለ ዝምህሩ ነበሩ መምሃራን ምስ መፁ ሃንደበት ኣትዮም ኣብ ተዓዲ እቶም መምሃራን ክሕዙ ኢሎም ምስ መፁ ሓንቲ ኣደ እንታይ ገይራ ነዚኦም ከምኡ ከም ድመፁ ምሰት ኣብ ገዛ ዓፅያቶም ኣብ ገዛ ዓፅያ ኣብ ቆፍኣ ናይ ንህቢ ዝነበራ ትኪ ገይራ ከም ድወፁ ገይራቶም እቶም ንህቢ መታን ከተድሕኖም ነቶም ዘመትኢላ እዚ ሓደ ካብቲ ከምኡ ዘጋጠመ እዩ ካልእ ኣብ ከባቢ ኣብ ሕጂ ደቦ ኣይባሪ ኢልና ዘሎ ከባቢ ብስዉእ ሚካኤል ሕድሩ ወዲ ሕድሩ ካብቶም ኣለይትና ዝነበሩ ኣብ መንጎ ኢንገልን ኣፍታን ኣብ ኣኼባ ነይርዎም ካብ ኢንገል ናብ ኣፍታን እንዳተመልሱ ከለዉ ኣብኡ ንዓባይ ናይ ፀላኢ መርከብ ኣጋጢማቶም ስለዚ ኢድኩም ሃቡ ኢሎሞ ኣብቲ ማእኸል ባሕሪ ናይቲ ኣብቲ ገድሊ ትመርሶ ነበርካ ተጋዳላይ ኢዱ ኣይህብን እዩ ኣብቲ ባሕሪ ሰ ወላ ሓንቲ ክትገብር ኣይትኽእልና ሞ ዓባይ መርከብ ኢኻ ትመፀካ ኢድና ይንህብን ኢሎም ብዙሕ ብረት ኣይነበሮም ኣብኣ ብምሉኦም ተሰዊኦም ተቓፂሎም ምስቲ መርከብ ነዲዶም ከም በዓል ሓሊማ ገደም ወዲ ሕድሩ ባዕሉ ኣላይና ኣስቴር ሃይሌ ሳሙኤል ቀላቲ እዚኣቶም ካብቶም ኣብታ መርከብ ምስቶም ዝነበሩ ኣብኣ ምስ ተቓፀለታ መርከብ ኣብኣ ነዲዶም ተሰውኡ እዮም ሕጂ ከምዚ ነይሩ ካልእ እውን ኣብዚ ሕጂ ደዋ ባሕሪ ዝበሃል ዘሎ ሽዑ ዝበሃል ሕጂ ኣብኡ እውን እጉጉሞ ዝበሃሉ ናይ ፀላኢ መጥቃዕቲ ገይሮም ሎም እናትና ስለዚ ኣብኡ ኣጥቂዖም ምስኦም ተባሂሎም ንቦትኦም እናተመልሱ ከለዉ ምድረ በዳ እዩ ፅምእ ሎም ንኣሽቲ ኢኻ መንገዲ ኣይትኽእሎን ኢኻ ብቲ ሃሩርቲ ብቲ በረኻቲ ናይ ደንከል ሕሰቦ ኣብኡ ሕጂ ብኮልቦ ዲሰሎ የሴፍ ወዲ እዮም ኣብኡ ወዲቑ ተሰው እዩ ከምዚታት እውን ደጋጥም ብሕማም ብገለ መለ ምስቲ ታሽሙ ዘጋጥም ኣሎ ኣብ ሓፂና እውን ኣብ ከባቢ ዓረዛ ማለት እዩ ኣብኡ እውን በዓል ንጉሴ ቁንጪ ኣስቴር ፍሳሐ ወዲ ገዛኢ ንብሎም ዳሕራይ ወዲ ገዛኢ ኣብ ዛዛሚ ኩናት ኣብ ደቀ ማሓረ መራሕ ጋንታ ኮይኑ ብጅግነት ተሰውአ እዩ እዚኣቶም ሰለስትኦም ኣብ ዝነበሩሉ እውን ፀላኢ ኣኽቢብዎም ስለዚ ከመይ ጌርና ቡምባና ፈቲሕና ኢሎም ብረትና ዓሚርና ንፍትን ኢሎም ሰለስትኦም እዮም እዚኦም ብዙሓት እዮም ዝመፁኦም ዘሎ ግን ኢድካ ዘይምሃብ ኣሎ ተጋድላ ኢዱ ይህብን እዩ ተዋጊኡ ክወፅእ ኣለዎ እንድሕር ፍንጢስካ ክትወፅእ ኣለካ ገለ ዝብል ነይሩ ስለዚ እዚኣቶምን ከምኡ ገይሮም ብልሓት ፈጢሮም ወፂኦም ፍሳሐ ገዛኢ ወዲ ገዛኢ ኢዱ ተሃሪሙ እቶም ካልኦት ግን ብከምኡ ጥሒሶም ወፂኦም ማለት እዩ ኣብ ኩርባርያውን ከምኡ ዘጋጠሞም ነይሮም ኣብ ንሃ ጥራይ ጠቐሰልካ ዘለኹ ኣብኡ እውን ፀላኢ መፂዎም ኣኽቢብዎም ህዝቢ ግን መፂኡ ሓቢርዎም ክሓቕፎም ፈቲኑ ከምኡ ስለ ዝገበረ እንታይ ገይሮሞ ንሳምሶም ወዲ መሓሪ ላፂኦም ሃለቃ ኢሎም ኣብቲ ቤተ ክርስትያን እትዮሞ እቶም ዓዲ እቶም ወደ ገባ ኣትዮም እኳ ነቲ ህዝቢ ኣኪቦም ኣለዉ ንኣማኒኤል ብፅ ኣምላኽ ከዓኒ ነፀላን በትሪን ሂቦም ጓሳ ኢሎም እዚ ጨጉሩን ገለመልዩን ኣልዮም ከብቲ ኣጣል ታሽሙ እንዳኸብከበ ከም ድወፅእ ገይሮሞ ማለት እዩ ኣለም ፀሓይ ግን ሕጂ ሽዑ ገመቹ ኢልና ኢና ንፅዋዕ ነርና ኣጋጣሚ ከምኡ ዓይነት ክገብር ዕድል ስለዝረኸበት እናተታኾሰት እናሃደመት እናጎየት ኣምሊጣ ወፅያ ስለዚ ከምዚ ብዙሕ እዩ መንግስት ፀጉሪ ህበይ እውን ንብሎ ምስ ጀማሂር ኣብ ሓንቲ ቦታ እንከለዉ መፂኦም ኣኽቢቦሞም ሃንደበት ምስ ኣኽበብዎም ኣብታ ዘለዋ ገዛ ፈሊጦሞም መፂኦም እቶም ክሕዝቦም ከጥቅዖም ኢሉ ምመፁ ኣብታ ዝነበረዋ ገዛ ኳሕኩሖም ባዕሎም እዮም ከፊቶሞም እሶም ግን ብረት ዝሓዙ ፀላእቲ ምዃኖም ምስ ፈለጡ ከፊቶሞም ህድማ ገይሮም ክወፁ ሓደ ኮይኑ እቲኦም ኣብቲ ገዛ ኣትዮም ወዲቖም ስለዚ ከምሳ ዝኣመሰለ ብዙሕ የጋጥመና ነይሩ

0: ዝኾነ ከዓ ተዝዓበ እቲ ብዙሕ ካብቲ ዳታ ናይ ሚኒስትሪ ትምህርቲ ዳሕራይ ከም ዝረኣናዮ ኣብ ከባቢ 20 ቢሎም ተሰዊኦም ኣብቲ ዘመተ ኣብ ዝነበርናሉ 4 ተወጊኦም 12 ከዓ ተማሪኾም ማለት እዩ። ሓደ ካብኡ እቲ ዝመረረ ብድሆ ዘጋጥመና እታ ናተይ ጋንታ ዝነበረት ክፍላይ ዓለም ክኤል መርሓና ኣብ ትኹል እያ ፀላኢ ኣብ ትኹል መፂዎም ሕጂ እንታይ እዮም ዝበሃሩ ኣብ ከባቢአን እንዳባስምኦን ኣዳሃን ፈፆን ዝበሃላ ከባቢ ኣለዎ ብሸካታታ ትኹል ትበሃል እናተንቀሳቀሲ እዮም ዝምህሩ ወፊሮም ይውዕሉ ምህሩ ምሸት ከዓ መሕደሪኦም ኣብኣ እዮም ዳኣት። ስለዚ ኩሎም ኣብኣ ይእከቡ ተናብ 3 ዓታት ዝነበሩ ቅን ሓድሽ ዓመት ነይሩ ምዝንጋዕ ገለም ነይሮም ደኺሞም ደቂሶም ኣብኡ ዝነበሩሉ እዋን መሽዑዳ መሓመድ ካብቶም ኣዝዮም ንኣሽቱ እታ ዝነሃሰት ዝብላ ምናልባት ካብቶም ዝመተ ዝወፈርና ንሳ እያ ኣነ ዝብላ መሽዑዳ እያ ዝብላ እሳ ሽዑኡ እቲ ለይቲ ክሸይን ኢላ ካብቲ ገዛ ትወፅእ ማለት እዩ። ክሸይን ኢላ ደገ ምስ ወፀት ኣብቲ ከባቢኦም ፍርስራስ ገዛውቲ ነይሩ። ስለዚ ኮፍ ኢላ እንዳሸነት ኮላ ብድሕሪኣ በዓል ብረት ርያ ማለት እዩ ፀዊዕዋ ክትኸይድ ኮላ ሕጂ ሕሰቦ መሳቶም ኦረዲ ኣኽቢቦሞም ከጥቅዕዎም ናይ መወዳእታ ትእዛዝ እዮም ፅበይ ነይሩ። እንዳ ጎየት ሃዲማ ናብታ ብፆታ ዝነበርዋ ገዛ ትኣቱ ኣብኣ መራሕ መስርዕ ናይቶም ኣብኣ ዝነበረት መምህራን እስክንድር ሃብተ ማርያም ብዕድመ ንእሽተ እዩ እሱ ናይታ ሓላፍነት ግን ሓላፍነት ተዋሂብሎ ተባሂሉ እንድዩ ወላሓንቲ ክገብር ኣይከኣለ እንታ ክገብራ ዝኽኣለ እንታይ እዩ ውፅኢሉ ብተኣፍ ደገ ማዕፆ ክፍት ኣቢሉ እንዳ በኸየት ሳ ምስኣተወት ማለት እዩ ብረት ዕምር ዕምር ኣቢሉ ተፃዊዱ ስለ ፀንሐ ኩሉ ግን ኣብ ቴንሽን ስለ ዝኣተወ ኣብኣ ከሎ ራዕ ኢሉ ወዲኡ እቶም ኣብታ ውሽጢ ዝነበሩ ንኣብነት መኮነን ኣስመላሽ ነይሩ ቲ ውሽጢ መኮነን ኣስመላሽ እውን ብፍንስትራ ክዋጋእ ፈቲኑ በቲ ብረት ተፃዊዱ ስለ ፀንሐ ንሱ ናብኣ ወዲቑ። ስለዚ ከምዚ ዓይነት ፀገም ዘጋጥሞም ኣብኡ ዝነበሩ ብፆት በዓል ኣማኒኤል ተክኤ ወዲ ዓንሰባ ካብቲ ዝገርመካ ናይ ኣማኒኤል ተክኤ ኣብታ ሸዓ ዝነበረት ፍፃሜ ክልተ ዓይነቱ ስኢኑ ታሪሙ ተማሪኹ ከዓ ንኣስመራ ኣትዩ ኣስመራ ድሕሪ ክንደይ እቲ መእሰርቶም ወዲኦም ምስ ወፁ ብዓይነ ስውሩ እንደገና ንገድሊ ወፅ ኣብ ዝቐረበ እዋን ከዓ ተሰዊዑ ሕጂ ሕጂ እዚ ኢድካ ናይ ምሃብ መኸተኻ ምቕፃል ዝጀመርካ ዕላማ ምቕፃል ዓይነት መንፈስ ኣብቶም ተምሃሮ ነይሩ። ካብቶም ኣብኡ ሽዑኡ ተማሪኾም ዝኣተዉ በዓል ተስፋ ልደት፣ ተስፋ ጋብር፣ ኣለም ፀሃይ፣ ተስፋ ማርያም፣ እዝጋኣምን ፀጋይ፣ ገነት በርሀ፣ ፀሃየ በይን፣ ዮሃንስ ገብሪ ህይወት፣ በላይነሽ ሃይሌ ዳኣመሰሉ እዮም። ናይ እምነት ናይ በላይነሽ ዝገርመካ ንሳ ኣብኡ ምስ ኣተወት ተማሪኻ ኣብኡ ከዓ ኣዲኣ ከዓ ተሓባባሪት ሻዕብያ ተባሂላ ተኣሲራ ፀኒሓ ታብ ተሓዝሓዝ
1: እስኪ ጅማዓ ከዓ ናትክ ከዓ ተመክሮ
2: እቲ ዓብ ብድሆ ግን ህድና ናይ ፀላኢ ነይሩ ከምዚ ዶክተር ቴድሮስ ዝብሎ ዝነበረ ህድና ናይ ፀላኢ ነይሩ ናይ ወዲ ገባ ነይሩ ክብደት ነይሩ ኣዝዩ ክብደት ነይሩ። ሕጂ ንኣብነት በዓል ሳባ ዮሃንስ ዝበሃሉ መምሃራና ምስ በዓል ሙሳ ኣድም በዚ ከባቢ ብመትከል ኣቤት እዮም ነይሮም ጋሕቴላይን ግንዳዓን ከዓ ካብ መትከል ኣቤት ረሓቀ ይነበሮምን ወላ ኣብ ገለ ከባቢታት ወላ ብኣስማቶም እዮም ዝፈልጥዎም ነይሮም። ሕጂ ሳባ ንሪኦ ከለና ሳባ ርጉድ ዝበለት ሕፅር ዝበለት ፀጉሮ ከዓ ኣፍሮ ፅቡቅ እዩ ነይሩ ፀጉሮ። ሕጂ ንሪኦ ከለና ሳባ እንዳበልዋ መቸም ሃዲሞም ወፁ ከባቢ ሸባሕ ዝነበሩ መምሃራን በዓል ሓሊ መሽሓቅ ነይረን ኣብኡ ዳርጋ ቀፃሊ እዮም ዝመፅዎም ብድፋዕሲ ናይ ፍርቂ ሰዓት ናይ 20 ደቂቕ ዝኸውን ርሕቀት ከይከትኮ ከለኻስ እታ ዓድኻስ ኣብኡ ፀላእየ ሓድራ ማለት እዩ ወልዲ ገባይ ሓድርዋ። ሕጂ ክብደት ነይሩ ኣዝዩ ክብደት ነይርዎ። ሕጂ እቲ ከባቢ ዝነበርናዮስ መራ ክብደት ነይርዎ። ኣብዚኣ ናይ እንገል ክውስኸሉ ንዶቶር ኣብ እንገል ክልተ ሰባት ወፂኦም ከምታ ዝበላ ሕጂ ቶም ዝነኣሳ ካብኣ መን ነይረን ሓሊማን ኣስቴርን ነይረን ከምዚ ኢትካ ክትህብ የብልካን ስለ ዝተባሃለ ክልቲአን ኢደን እንተታሒዘን ከምቲ ዘዘንተውልና ማለት እዩ ዓወትና ሓፋሽ ኢለን እየን ኣብ ባሕሪ ኣትየን ማለት እዩ። ሕጂ መንኦም ወፂኦም ዳዊትን ላልምባን ዝበሃሉ ንእሽተ ጣውላ ናይ ባሕሪ ናይታ መርከብ ጣውላ ንእሽተ ምስ ረኸቡ ብኣኣ እንዳኣንፋሓኹ ኣብኣ ነፍሶም ሰጢሖም ኣብቲ ባሕሪ ሰለል እንዳበሉ ሽዑኡ ባሕሪ ከዓ ገፊዕዎም ብሂወት ተሪፎም ማለት እዩ። ላልምባ ክሳብ ሕጂ ብሂወት ኣሎ። ዳዊት ግን ኣብ ኩነታት ወያነ ከዓኒ ተሰዊኡ ማለት እዩ።
1: ብቤት ትምህርቲ ሰብራ እንተልዒልካ ዳርጋ ውዒልና ንሓድር ስለ ንኽእል ምናልባት ከመዛዘሚ እንታይ ኣብ መወዳእታ በዚ ጋጣሚ እዚ ንመምሃራንኩም ኣለይትኩም ብፆትኩም እስክና ይሆና መልእኽቲ ከዓ በዚ ጋጣሚ እዚ
0: ኣነ ካልእ ብዙሕ ኣጋጣሚታት ከም ንገልፆ ኣብ ልዕልቶም ንዓና ዝመሃሩና መምሃራን ኣብ ልዕልቶም ዝኣልዩና ዝነበሩ ብፍላይ ከኣተን ንዓና መግቢ ንምድላው

0: ክዳውንትና ንምሕፃብ ነፍስና ንምሕፃብ ከይተረፈ ልዑል መስዋእቲ ከፍ ኢለን ክጋደላ የለን መፂኦም ናብዚ ሕጂ በፂሕናያ ዘለና ደረጃ ክንበፅሕ ኩሉ ዓይነት መስዋእቲ ዝኸፈሉ ኣዝዩ ልዑል ምስጋናን ክብርን እዩ ዘለኒ። ሓደ ካብቲ ፅቡቕ ሸነኻት ናይቲ ካሪክለም ናይቲ ኣብ ግዜ ቃልሲ ዝንደፍ ዝነበረ እንታይ እዩ? ንሓደ ሰብ ከመይ ጌርካ ብኩሉ መዳያዊ በሊሕ ትገብሮ ዝብል እዩ። ስለዚ ብኩሉ መዳያዊ ከም ንበስል ልዕሊ ኩሉ ከዓኒ ሃገራዊ ፍቕሪ ከም ዝህልወና ኣዝዮም ኣኽቢሮምና እዮም። ስለዚ እዚ ብሱላት ክንከውን ንነገራት ብብዙሕ መእዝን ክንሪኦም ሓያላት ክንከውን እንታይ ሽም ገይሮምና እዮም። ብዓብዩ እቲ ዘመተ ከዓ ምሂርና እዩ። እቲ ወፍር ምጥፋእ ኣባንነት ዘመተ መምህር ምዃን ጥራይ ዘይኮነ ንሕና ሕብረተሰብ እንታይ ማለት እዩ ተማሂርና።
1: ሓራይ ጀማዓ ናባኺ
2: ኣነ ከም ጀማሪት ናይ ቤት ትምህርቲ ሶራ ህዝባዊ ግንባር እየ ከድንቕ ዝደሊ መጀመርታ ከመስግን ደሊ። ንምንታይ ንሕና ኣማፃፀኣና ካብ ሸዓተ ብሄራት ካብ ዝተፈላለየ ሃይማኖታት ካብ ገጠርን ከተማን ካብ ክሳብ ካብ ጡባዲኦም ተሓሪዶም ተቐትሎም ጡባዲኦም እንዳጠበቡ ኣቦኦምን ኣዲኦምን ዘይፈልጡ ቤት ምሶራ ይዕብያ ማለት እዩ። ስለዚ እዚ ቤት ምሶራ እንተዘይ ምስርት ነይሩ ህዝባዊ ሓይልታት ወይ ህዝባዊ ግንባር ዕድል ናትና ወይ ዕድል ናይቶም ካልኦት መተዓቢተይ እንታይ ምኾነ ኢልካ ክትሓስቦ ከለካ ኣዝዩ ክትፈትሖ ወይ ክትግምቶ ዘይትኽእል ዓበ ብድህ እዩ። ብዛዓበየ ምስጋና ከዓኒ ልክዕ ከምቲ ናይ ህዝባዊ ግንባር ንዞም ዘዕበዩና እቶም ዘዕበዩና መምሃራና እተን ዘዕበየና ኣለይትና እቶም ሓካይምና እቶም ሓለዋና ኩሉ ደማሚርካ ክትሪኦ ከለኻስ ሰብ ሓደ ሰብ ክገብሮ ዘይክእል ቅያ እዮም ሰሪሖም ኣብ ልዕሊና ወላ እቲ ህወት ምኽፋል ናይ ተጋደላይ ወላ ክብደት እንተለዎ ወላ ልዕሊ ህወት ዝግመት እንተዘይነይርዎ እሰን ከዓ ንሕና ንክንበልሕ ንሕና ሕጂ ኣብዚ በፅሕናየ ደረጃ ንክንበፅሕ ዝኸስኮሳና ኣብዚ ደረጃ ዘብፅሓና ንኩሎም ኣባና ከምዚ ደቶር ዝበሎ ኣባና ኣበርክቶ ዝገበሩ ልባዊ ምስጋና እየ ከበፅሕ ዝደሊ።
1: ዶክተር ቴድሮስ ስዩም ከምኡውን ወይዘሮ ጀምዓ ራኪ ስለቲ መፂኹም ኣብ ስቱድዮና ዝሃብኩምና ሰፊሕ ሓበሬታ ብስመይም ስም ተዓዘብትን ደጊመ የመስግነኩም። ዕውት ዝኽሪ መበል 50 ዓመት ምስራት ቤት ምሶራ ክኾነልና ድማ ምነ ይቕኒልና ባርከ ዝኽርኩም ተዓዘብቲ ንሎም ዘዳለናዮ ዕላል ምስ ዶክተር ቴድሮስ እዩም ከምኡውን ምስ ወይዘሮ ጀማዕ ራኪ ኣብዛዚምና ኣለና። ስለምክታልኩም ንመስግን ሰላም።

سلام أخرى كمودا.

0: ገድሊ ኤርትራ ሓደ ካብቶም ውሑዳት ዕውታት ሰውረታት ዓለምና እዩ። ካብቶም ቁንጠሮ ዕውታት እውን እንተኾነ እዚ ሰውራ ብዅለንትንኡ ኣዝዩ ፍሉይን ብሉፁን ምንባር እዩ ዝፍለጥ። እዚ ዝኾነሉ ምኽንያት ከዓ እቲ ሰውራ ምንጪ በርቃዊ ራእን ሓሳባትን ስለ ዝነበረ እዩ። ምምስራት ቤት ትምህርቲ ሰውራ ከም ኣብነት ሓደ ካብቶም ሓያለይ ወርቃዊ ሓሳባት ሰውሪ ኤርትራ እዩ። እዚ ማለት ከዓ ኣብ ውሽጢ ገድልን መስገድልን ኮንካ ዓወት ዘይተርፍ ምዃኑ ኣሚንካ ኣርሒቕካ ምሕሳብ ሕላገት ናይቲ ሰውራ ምንባር እዩ ዘረጋግጸልካ። እዚ ተኣምራታዊ ሓሳባት ምምስራት ቤት ትምህርቲ ሰውራ እምበኣር ነቲ ኣርሒቑ ዝጥምት ራእይ ናይቲ ውድብ ዝምስክር ፍሉይ መረዳእታ እዩ። ዕላምኡ ድማ
1: ሓደ ሰረት ናይቲ ውድብ መጀመርያ ተመሃር ድሓር ስራሕ ድሓር ተጋደል ዝብል እዩ ጭርሖ ነይርዎ እቲ ውድብ ኣሽንኳይ ዶን ትሕቲ ዕድመ ቆልዑሲ ዋላ ንዓበይቲ ተጋደልቲ እውን ክሳብታ ግዜ መስዋእቶም እቲ ዝተምሃረ ነቲ ዘይተምሃረ ንክምህር ዕላማ ናይቲ ውድብ እዩ ነይሩ ካብ መጀመርያ ትሒዙ ሽዑ ኣብ ግንባራ ድዩ ኣብ ኩሉ ቦታ ኩሉ ዝተምሃረ ነቲ ዘይተምሃረ እዩ ዝምህር ነይሩ። ብድሕሪኡ ምስ ናይ ጸላእ ኩነታት ከዓ ብዙሓት ህፃናት ቆልዑት ክእከቡ ስለ ዝጀመረ ስድራ ቤታት ክቕተላ ምስ ጀመራ እቲ ህዝቢ ስድርኡ ሒዙ ናብ ሰውራ እዩ ናብ ሳሕል ይጎዩ። ሕጂ እዞም ቆልዑት እዚኦም ብዘይ ትምህርቲ ንኸይተርፉ ጋብ ወይ ሃጓፍ ንኸይፍጠር ከዓ ትውድብ ሓደ ቤት ትምህርቲ እምበኣር ክንምስርት ኣለና ኢሉ ዝመስረቶ ቤት ትምህርቲ እዩ ነቶም ትሕቲ ዕድመ
0: ምምስራት ሕክምና ቤት ትምህርቲ ሰውራ እውን ጎኒ ጎኒ ምምስራት ናይታ ቤት ትምህርቲ ዝማዕበለ ተወሳኺ ብሉፅ ሓሳባት እዩ። እዛ ሕክምና ኣብ መስከረም 1976 ኣብ ዝርያት ምስሪታ ብኸመይን ኣብ ትሕቲ ከመይ ዝበለ ኩነታትን ከም ዝተመስረተት ድማ ካብ ቃላት ኣባላት ሕክምና ቤት ትምህርቲ ሰውራ ንስማዓ እዮ።
1: ምስረት ከሎ ኣብ መስከረም 1976 እያ ተመስሪት ኣብ ዜሮ እዩ ተመስሪቱ ምስኡ ማዕረ ማዕረታ ቤት ትምህርትስ ተሕክምና ቅድሚ ተምሃሮ ምምፅኦም እያ ተመስሪታ ምክንያቱ ክንቅበል ስለ ዘለና ተዳሊና ቆልዕትና ክንቅበል ጀሚርና ማለት እዩ። ኣብ ዘይረእዩ ገዛውቲ ዝበሃል ኣይነበረን ከምቲ ዓንተ ወይ ዝጠቐስክዎ እዞም ናይ ፋሉል ናይ ተጋድሊ ሓድነት ዝመፁ እዮም ነይሮም መዓት ገዛውቲ ሰሪሖም ኢልና ከምዚ ኢሉ እቲ ቤት ትምህርቲ ጀሚሩ ኣብ ትሕቲ ገረብ ኣእማን ኮፍ መበሊ ገይሮም እቶም መምሃራን በቲ ሓርኮትኮት ይብሉ ተንኣለይቲ ከምኡ ክሽኒአን ሰሪሐን ንሕና እውን ኣነ ሕጂ ንበይነይ ስደ ዝነበርኩ ሻህኹን መግቢኹን ከከይደ ካብቲ ስሩሕ እየ ዘምፅእ ነይረ መጀመርያ ክሳብ ኣባላት ዝመፃና ድሕሪ 7-8 ወርሒ ግን ሰለስተ ምስ በፃሕናተን ኣባላት ባዕልና መግቢ ክንሰርሓሎም ጀሚርና ማለት እዩ። ሓንቲ መጋቢት ትወፅእ ሓንቲ ቁስልን መርፍእ እንትወግእ እቲ ሓንቲ ተመላለስቲ ሕሙማት ትርኢ ናይ ውሽጢ ሕሙማት ትከታተል 3-4 ምስ ኮናስ እቲ ስራሕ ባዕልና ጀሚርና እዮ ማለት እዩ። እቲ መጀመርያ ግን ካብ ስሩሕ መግቢ ካብ ስሩሕ ሻሂ ኢና ንወስድ ነርና ከምዚ ኢላ እያ ተመስሪታታ ቤት ትምህርቲ።
0: እቶም ተገልገልቲ ናይዚ ሕክምናዊ ኣገልግሎት ዝኾኑ ትሕቲ ዕድመ ተምሃሮ ኸ ካበይን ብኸመይን ዝመፁ እዮም?
2: ምስ ናይ ግፍዕታት ጸላኢ ዝነበረ ኩነታት ብዙሕ ስድራ ቤታት ተፈነቂሉ ካብ ዓዱ መፂ እዩ ኣብ ኣምዳ ማሕበር ናይ እንዳ ህዝቢ ተዓቂቡ ኣብ ዝተፈላለየ ቦታታት ነይሩ ከምዚ ዝበለ ተወጣሽ ዓዲ ወደ ልሕለው ደገለ ሕጂ ኣብዚ ዝነበሩ እቲ ሰብ ክጋደል ክኸይድ ከሎ እቲ ውላዱ እንታይ ይኹን እሱ እውን ነይሩ ፀገማት ሕጂ ቤት ትምህርሰራ ስለ ዝነበረ ግን ንእሽተይ ቆልዓ ድዩ ወላ ስድርኡ ተሰውአ ድዩ ገልምታት ንቤት ትምህርሰራ መፂኦም ኣብኡ መዕቆቡ ተረኪቦም ብግቡእ ከኣኒ ይእለይን ዓብዮም ማለት እዩ ብክንክን ከም ኣዴታት ኮይኑ እዩ ኩሉ ሰብ ከም ኣቦታት ኮይኑ እዩ ሰብ ነዞም ቆልዑ እዚኣቶም ኣልይዎም ማለት እዩ ኣብ ሙሉእ ዓለም ዘይተረኣየ ነገርካ ኣብ ኤርትራ ተረአዩ ማለት እዩ።
3: እንደገና ኣብኣ ንእሽተይ ክውስኸላ ሕጅትኦም ቆልዑ ገሊኦም ኣቦታቶም ብግፍዕ ጸላኢ ኣዴታቶም ኣቦታቶም ብግፍዕ ጸላኢ ዝተሓርዱ ዝተረሸኑ ካብ ዝተፈላለየ እዮም ዝመፁ ነይሮም ሕጂ ነዚኦም እንታይ ገበር ተባሂሉ ከም ዝክትብሎ ዝፀንሐት በኣር ሓደ መምሃር ቦታ ይፈጠረሎም ተባሂሉ እዩ ተመስሪቱ ማለት እዩ። ሕጂ እዚኣቶም ሕጂ ከምዚ ክትብሎ ፀንሐት ኣወጣሽ ክህነፁ ስለ ዘለዎም ብግቡእ እዮም ተሃኒፆም እቲ ቀንዲ ሓቀኛታት ክኾኑ ከም ዘለዎም ሓሶት ስርቂ ርስሓት ብቆልዑቶም ከለዉ ማለት እዩ እዚኦም ቀንዲ ፀላእቶም ምዃኖም እንዳ ተማህሮ እዮም ዓብዮም ማለት እዩ። ምስ ከምዚ ሕጂ እንታይ እዮም ኮይኖም ሕጂ እዚኦም ናይ ሕጂ ፊተራርክ ክንገልፆም ከለና ሓቀኛታት ሓሶት ኣይፈትውን እዮም ዝሰራዮም ዝዛረቡ ምሁራት ኮይኖም ከዓ ማዕረ ሕጂ ሲ ሕጂ ክትሪኦም ከለካ ፊተራር ማዕረ ሚኒስተር እያ በፂሓ ዘላ ሓሊማስ ፊተራር እያ ነራ ሚኒስተር ሓሊማ ማለት እዩ ካልእ ከምዚ ክትብሎ ዝፀናሕካ ኣብ ዝተፈላለየ ፅፍሕታት ሓይሊ ባሕሪ ድዩ ሓይሊ ኣየር ድዩ ብዝለዓለ ደረጃ ንሳቶም እዮም ዝሕዙ ሕክምና ድዩ ኣብ ዝኾነ ፊተራር ዘይትረክበሉስ የለን ኣብ ደረጃ መሪሕነት ድዩ ኣብ ደረጃ ክእለት ድዩ ኣብ ብምሉኡ ከምቲ ዝድለ ኣነ ብወገነይ ክገልፆም ከለኹ ንፊተራር ማለት እዩ ከምቲ ዝድለ ዕግብቲ ምክንያቱም ተሃኒፆም ማቴስቶም ኣብ ግንባር ከይዶም ዝተሰውኡ ክንደይ ብጅግንነት ማለት እዩ እቶም ዝተረፉ ከዓ ዝኣተዉ ሕጂ ኣብ ኩሉ ፅፍሕታት ብዝለዓለ ደረጃ ብዝለዓለ ተወፋይነት ይሰርሑ ከም ዘለዉ ስለዚ ኣፍሪና ኢና ናይ ባሃቂ
4: እቲ ራእይ ናይ ህዝባዊ ግንባር ኣብቲ ፅንኩር እዋን ናቲ ቅድሚ ውድባዊ ጉባኤ እዚ ቤት ትምህርቲ ዝተጀሚሩ ኣብ ቀዋሙ ኣብቲ ኣሽሙ ይኮነ ሓሳብ እዩ ነይሩ ዋላ ከም ኣብ ገሊኡ ፅሑፍ ኣሎ ገለልና ከም ሰማዕናስ ካብ 75 ሲ ይሕሰበሉ ከም ዝነበረ እቲ ቤት ትምህርቲ ክቐውም ስለዚ ሕጂ ኣበይናይ ኩነታት ክበሃል ከሎ ኣብቲ ፅንኩር ኩነታት ህዝባዊ ግንባር ንባዕሉ 75-76 ወላ ሓንቲ ታኣሽሙ ሓንቲ ናቕፋ ወይ ገለየ ንታኣሽሙ ነይረን ዝኾና ኣይና ዩ ቀዳምነቱ ግን ምስቲ ቀዳምነታቱ ማዕረ ይሰሪዕዎ ወታደራዊ ኩነታት ዲኻ ተቐድም ንትምህርትስ ከመይ ጌርካ ኣብቲ እዋን እንታይ ሓሲብካ ትምህርቲ ክቐውም ከምዚ ክገብር ኢልካ ክትሓስቦ ናይ ብሓቂ ትረአ ህዝባዊ ግንባር ኢካ ታኣሽሙ ትገብሮ ብልክዕ እቲ ህዝባዊ ግንባር መሪሕነት ደረጃ ዞም ቆልዑ እዚኦም ዝተገልፀ ዕላማታት ተካእቲ ናይ ሃገር ምሁራት ምክንያቱ ንኩናት ጥራይ ኮንካ እንትኸይድ ዝትከኣካ ብደረጃ ምሁራት እውን ክትከኣካ ስለ ዘለዎ ተሓንቲ ረአይ ኤርትራ ሓራ ነፃን ምዕብልትን ነፃ ሃገርን ዝበሃል ታሽሙ ልክዕ ዛ ናይ ቤት ትምህርቲ ከዓ ምስታ ቀዳመይቲ ቅዋሙ እዩ ሰሪዕዎ ኢኻ ትብል ዝነበሮ ዘይብሉ ቀዳምነት ንዕኦም እናተባሃለ እዩ ተዋሂብዎም ኩሉ ውድብ ሙሉእ ከዓ ነዞም ቆልዑ እዚኦም ቆላሕታ እቲ ነቲ ኣብኡ ዝነበረ ኣባል ዝሰኩሞ ዝነበረ ሓላፍነት እውን ናይ ውልቅካ ታኣሽሙ ይኮነን ኩሉ ተጋዳላይ ኣብዞም ቆልዑ እዚኦም ስለ ዝነበሮም ነቲ ሓላፍነትካ እውን ይኽብዶ ነይሩ ስለዚ ኩሉና ኣብታ ሜዳ ዝወፃና ከዓ ነቲ ረኣይ ናይ ህዝባዊ ግንባር ክንትግብር እዩ በቲ ናይ መምርሒ ትኸይድ ናትካ ሃገራውነት ልዑላውነት ወሲካ ከዓ ነቲ ሓላፍነት ትስከሙ ስለዚ ልክዕ ህዝባዊ ግንባር ከምቲ ዝሓሰቦ ኮይኑሉ ዶ ትብል ንድሕር ኮንካ ከዓ ቀሪፅወይ እቲ ቅርፂ እቲ መሳለጠታትን እውን ኣዳልይዎዩ ምክንያቱ ሓይሊ ባሕሪ ዝኸዱስ ቴክኒካል ቤት ትምህርቲ ቴክኒካል ኣዳልዩ ትሽዑ እዋን ብኣካዳሚ ልዒሎም ኣሽሙ ከም ዝኸዱ ንቐፃልነት ከዓ ርኢናዮም ሓይሊ ባሕሪ ሽዑ ቴክኒካል ዝተምሃሩ ኣብቲ ፅንኩር እዋን እዮም ሓይሊ ባሕሪ ቆይሞም ብጀላቡ ሳሽሙ ዝኾኑሉ ኣርእሞ ከዓ ኣብ ግብሪ ብተስዓ ከዓ ተረኣዩ ናቶም ውፅኢት ናይ ሓይሊ ባሕሪ ንድሕር ኮንካ ዘይ ሓይሊ ኣየር እውን ንድሕር ኮንካ ርኢናዮ ኤርትራ ብታሽሙ ብዘይነበረታ ብኡ ክምዝምዙና ዝሓሰቡ ከዓ በቲ ሓይሊ ኣየርና እውን ታሽሙ ጌርናዮ እዚ ካልእ ከዓ ኣብ ሙሉእ ሃገር የትርሰውራ ክበሃሉ ከለዉ እቲ ሽዑ ራእይ ዝነበረን ኩሉ ሰብ እዩ ብሃገር ደረጀ ብኦ ተምሃሮ ቤት ምርሰውራ እንድዮም እዚኦም ፍርያት ናይ ቤት ትምህርቲ ሰውራ እንዲዮም ድሕር ተባሂሉ እቲ ሒዞምዎ ዘለዉ ቦታታትን እቲ ሃገራውነት ኮንክሪት ዝኾነ ሃገራውነትን ዲስፕሊንን ዘለዎ ምዃኑ ከዓ በዚ ታሽሙ ንገብር ብልክዕ ህዝባዊ ግንባር ከዓ ራእዩ ወቂዕ እየ ዝብል ኣነ
0: ኣብ ስራሕ ሕክምናዊ ኣገልግሎት እቲ ወሳኒ ሓይሊ ህላወ ብቑዕን ሞያውን ዓቕሚ ሰብ እዩ እሞ ደኣ ሞያዊ ዓቕሚ ሰብ ናይዚ ሕክምና ደኣ ካበይን ብኸመይን ተረኽበ
1: ኣቕሚ ሰብ ኣነ ናይ ነርስነት ሞያ እየ ተማሂረ ኣቴ ሕጂ ኣብ ውድብ ኣሽንኳይ ዶ ነርስ ተማሂርካ ስዋላ ናይ ሰለስተ ወርሒ ኣጋር ተማሂርካ ውን ስራሕ እንድሕር ተባሂልካ ምስራሓ እታ ፅቡቅ ናይ ተጋዳላይ ጠባይ ግን ዓቕምኻ ንምምዕባል ብዙሕ ፃዕርታት እዩ ዝካየድ ነይሩ ሕጂ ኣነ ንገዛ ርእሰይ እንተን ኣባላተይ ምሳይ ዝነበራ ንክምህር ብዙሕ የንብብ ከይደ ይሓትት ምስ ማእከላይ ሕክምና ፅቡቅ ርክብ እዩ ነይሩና ዝኾነ ትንኣስቲ ዕበ ጌጋ ንኸይትርከብ በቃ ሓኸትኮት ኢኻ ትብል ለይቲ ምስ መዓልቲ ትፅዕር ተሓቶም ንዕኦም ፅሑፍ ተረኸብካ ሒዝካ ትመፅእ ንኣባላትካ ተኣኪብካ ምሸት ብዛዕባኡ ትከታዕ ሕቶታት ንዝመፀካ ትምልስ ምምላስ ዝሰኣንክዎ ከይደ ይሓት

0: ከምዚ ጌርና ነብስና ኣብ ምምዕባል ኢና ነተኩር ነርና እምበር ናይ ነርስነት ሞያ ክትምሃር ከለኻ ሲ ከም ሓኪም ዘይኮንካስ ከም ኣላይ ሕሙም ኢኻ ትስልጥን። ግን እቲ ፍልጠት እኹል ዝኾነ ዓቕሚ ሓቂ ዘረባት ቤት ትምህርቲ ቀሊል ቤት ትምህርቲ ይነበረን ኩሉ ፍልጠትና ኣብ ማዕቢሉ ኣተኣላለያ ሕሙም ድዩ ፍቕሪ ናይ ሕሙም ድዩ ሓልየት ተወፋይነት ናይቲ ስራሕ ድዩ ኩሉአን ዝምህራኻ ነይረን ተመምሃራናስ ኣዝየን ምዕቡላት መምህራን እየን ነይረን። እዚ ኩሉ ሰኒቕካ ምስ ከድካ እንደገና ከዓ ኣብ ታዕሊም ከዓ ውፉይ ንክትከውን እሙን ንክትከውን ሓቀኛ ንክትከውን እውን ትውስኸሉ ነቲ ዘለካ ፍልጠት ናይ ነርስነት ሞያ እዚ ሰኒቕካ ኢኻ ትብገስ። ሕጂ ኣነ ክብገስ ከለኹስ እቲ ናይ ቤት ትምህርቲ ነርስን ትብታዕሊምን ተወሳሲኹ ሙዕዶ ዝወሃበካ ድዩ ምስኦም ትገብሮ ርክብ ምስተምሓኻዮም ድዩ እዚ እዩ ዝጠቕመና ነይሩ እምበር ሓኪም ክትበሃል ኣዝዩ ከቢድ እዩ። ብፍላይ ከዓ እዞም ቆልዑ እዚኦም ኣላይ ዘይብሎም ምሕቋፍ እዩ ደልዩ፣ ፍቕሪ ናይ ኣደ ደልዩ፣ ፍቕሪ ናይ ነርስ ደልዩ፣ ፍቕሪ ናይ ሓኪም። ሓኪም ቤት ምስወራ ክትበሃል ከላስ ኩሉ እያ ተማልእ፣ ከም ሓኪም፣ ከም ነርስ፣ ከም ኣደ፣ ከም ኣቦ፣ ከም ሓው ኮይና ንኩሎም ማሊኣ እያ ትኸይድ ነይራ። ስለዚ ቀሊል ኣይነበረን ቆልዑት ክትኣሊ ቆልዑት ክትሕክም ፅልቅ ክብሎም ከሎ ወይ መርመራ የድልዮም እዩ ክትብሎም ከለካ ሓዚልካ ኢኻ ትወስዶም ተብተብ ኢልና ሓዚልና ነብፅሖም። ሕጂ እቲ ፅቡቅ ናትና ግን ምትሕብባር ነይሩ። ዝኾነት ኣባል እዚኣ ግበሪ ክትበሃል ከላ ዕምም መባል የለን። ዝኾነት ጉድለት ተተገይራ ከዓ እንድሕር ተኣሪማ ከዓ ይትድገምን እያ። ሕጂ ኣብቲ ውሽጢ ኣባላትና ናይ ብሓቂ ውፍያት ኣባላት ሲነን ሕድሕድና ተጠማሚትና ተረዳዲእና ዘለና ፍልጠት እንዳማዕበልና ኢና ንኸይድ ነርና እምበር ቀሊል ኣይነበረን ትስራሕ። ሕጂ ሃንደበት ሓኪም ኢኻ ክትበሃል ከለኻ ሲ ዓብዪ ፀር እዩ ነይሩ። ብፍላይ ከዓ ኣብ ቆልዑት ዓብዪ ፀገም እዩ ነይሩ።
1: ከምቲ ኣብ ዜሮ ክጅመር ከሎ ከምቲ ዝበለቶ በይና እያ ነይራ። ድሕሪኡ ግን ጓል ኣለም ሰገድ ተወሲኻ ድሕሪኡ እውን ምስ ተምሃሮ እንዳበዝሑ እንዳኸዱ ካልኦት ካብ ታዕሊም ድመፃ እንዳተወስኻ ኣባላት ተወሲኽና ማለት እዩ። ድሕሪኡ ተምሃሮ እንዳበዝሑ ከዓኒ እዚ ምዝላቕ ኮይኑ በብመጠኑ ሲ እንዳመሃረት እንዳማዕበለት ከይዳ ማለት እዩ። ድሕሪኡ ኣብ ጀልሃንቲ እዩ ትዝዓበየ ዳርጋ ስጋዕ 4,000 ተምሃሮ ስለ ዝነበሩ ብብዝሒ ኣባላት ከዓ ሽዒና ንሕና ተፀንቢርና ማለት እዩ። ድሕሪኡ ንዓና ክነማዕበል ኣወጣሽ ንሳ እያ መጀመርታ ንሕና ኣወጣሽ እያ መሄራትና ንሳ ከም ሙሉእ ሓኪም ነርስ ጥራሕ ዘይኮነስ ከም ሙሉእ ሓኪም ንሳ ኩሉ በቃ ንርእሳ እንዳንበበት ንዓና ውላ ማዕቢላህና እቲ ድሌት እውን ስለ ዝነበረ ብወገና ማለት ከምዚ ዝበለቶ ንሕና ዓበይቲ ኮይና ይኮና ንሽዑ ኩላና ንኣሽኢና ነርና። ግን ነቶም ተምሃሮ ከም ኣሕዋቶም ኣዴታቶም ገሎ ኮይንካ ኢኻ ኣክት ትገብር። ድሕሪኡ ኣብ በዓል ዓራርብ እውን ትውድብ እውን ስቃይ በለን ንንዓና ንክነማዕበለና ካብ ንሕና ናይ ቦጠሎን ትምህርቲ ክንምሃር ከድና ማለት እዩ። ናይ ስኒ ናይ ላቦራቶሪ ምስኡ ናይ ፋርማሲ እዚ ኩሉ በቃ በቢግዜኡ ሲ ካብተን ዘሎ ኣባላት እቲ ዘሎ ተማዊቱ ነቲ ስራሕ ይሽፍኖ ካብቲ ኣባል ከዓ ከይዱ ከዓ ንትምሃር ተማሂሩ ሽዑ ክመፅእ ከሎ ሕጂ ሓኪም ዘይነበረና ኣይንብልና ንሕና ኣወጣሽያ ከም ሓኪምና ኮይና ዝኾነ ካብ ልዕሊ ዓቕምኻ እንተኮይኑ ከዓ ልዕሊ ዓቕማ እንተኮይኑ ንሕና ሕጂ ኣብ ጋንታታት ኮይና 1,000 ተምሃሮ 4,000 ተምሃሮ ነይሮም 3-4 ኣባላት ኣብ ጋንታታት ተወዚዕካ ንዕኦም ተኣልዮም ካብ ዓቕምና ንላዕሊ ንማእከላይ እቲ ክሊኒክ ንሰዶም ኣወጣ ስለ ዝነብረታው ኣብኡ ከዓ 11 ኣባላት ህልዋ ንዓእቶም ኣልያ ማለት እዩ። ልዕሊ ዓቕሚ እንድሕር ኮይኑ ኣወጣሽ ከዓኒ ንማእከላይ ሕክምና ከዓ ንሰዶም ማለት እዩ። ግን ኩሉ ግዜ ፀገም ኣይነበረን። ኣወጣሽ ዳያግኖስ ዝገበረቶም ካብኡ ኣይሓልፍን እዩ ነይሩ። ሕዲሲ እቲ ተወፋይነት ነይሩ እዩ እቲ ድሌት ስለ ዝነበረ ኣብ ስራሕ እውን ብዙሕ ፀገም ኣይጋጥመካኒ እንተጋጢሙካ እውን ከድካ ምስ ዘለዎ ሓካይም እንዳተረዳድአት ኣብ መንጎ እውን ኣብቲ ጀርሃንቲ ዝነበረና ኣለዉ ዶክተር ንርአያ ነይሩ ዝኾነ ፀገም ከጋጥማ ከሎ ምስኡ ትረዳዳ እሱ እውን መፂኡ ለሰን ዝሂበና ነይሩ። ኣብ ጀልሃንቲ ዘይርስዖ እሱ በቃ ምስ ናይ ህዝቢ ስለ ዝነበረ መፂኡ ዝንዝን ከምዚ እዩ እዚ ከምዚ ኢሉ ከዓ ብስርዓት እሱ እውን ተወሰኸ ትምህርትታት ይህበና ነይሩ ማለት እዩ።
2: ኣብ መጀመርያ ከም ኣላይት እንደ ተወዚዐ ቤት ምርሶራ ካብዚአን ካምቦድያ ይኣኒ 78 ተሰሊፈ ሽዑኡ ከም ኣላይት ክትውዛዕ ከለካ ብዙሕ ነገራት ነይሩ። ያን ክልተን ሕጂ 4 ኣባላት ኢና ተወሲኽና ኣብ ዓራርብ ማለት እዩ። 4 ኣባላት ኣነ ጓል ፅባሃ ተሰዊኣ መራሕ ሓይሊ ትበሃል ኣላ ጓል ፈንቅል ከዓ 4ና ሕጂ መን ምሄሩና ኣወጣሻ ምሄራና ኣገር ሓኪም ሕጂ እቲ ኣብ ዓራርብ ሕጂ ቁሩብ እንዳማ

0: ዝበለ መፂኡ ማለት እዩ። ኣዝዩ ኹማን ማዕቢሉ ክትብሎ ትኽእል ማለት እዩ። ብመሳርሒ ድዩ ብሓይሊ ሰብ ድዩ እንዳወሰኸ ይመፅእ። ሕጂ ኣብዚ እንታይ እዩ ዝረኣየካ? ከምዚ ክትብለካ ዝፀንሐት ላቦራቶሪ ኣባላት ላቦራቶሪ ነበረን ተወሲኸን፣ ኣነ ንባዕለይ ዴንቲስቲ ተማሂረ ማለት እዩ። ሕጂ ከምዚ እንዳበለ ሕጂ እንታይ ክኸውን ጀሚሩ ማለት እዩ፣ እንዳሰፈሐ ክኸይድ ጀሚሩ። ኣነ ግን ዘይርስዖ ጋጋሚ ምስ መኸነ ሕጂ ብጣዕሚ እዩ ምስሓበ ኣብየካ። ሓደ ካብቲ ሽግር ዝዝክሮ ማለት እዩ ናይ ስሪንጀ ቀንዲ ዝዝክር ካልእ ሓፃዊን ስለ ዝኾነ ክፈልሕ ከሎ ደሓኒ ፈሊሑ ትጥቀመሉ ኢኻ። መቸስ ግን እዚ ግን እንዳማዕበለ መፂኡስ ላቦራቶሪ ተኸፊቱ ንባዕሉ ናይ ስኒ ሕክምና ተኸፊቱ እዚ ሕጂ ኣብ ስኩል ባስ ጌርና ነካይዶ ዘለና ናይ ስኒ ሕክምና ኣብዚ ኣስመራ ማለት እዩ ካብ ሽዑት ሒዙ እዚ መንግስቲ ክስታይ ገይሩሉ። ምክንያቱም ኣነ ዴንቲስቲ ክመሃር ከይደ ፋርማሲ እውን ክንጠቕሳ ኤልሳ ኣብርሃም ትበሃል ብሓንሳእ ዝኸድና ማለት እዩ። ኣነ ንዴንቲስቲ ክመሃር ከይደ ኤልሳ ኣብርሃም ከዓ ናይ ፋርማሲ ክትመሃር ከይዳ ማለት እዩ። ሕጂ ሰፊሑ ብኡ መጠን ናቱ ፋርማሲ ናቱ ኣባል ኣድልይዎ ላቦራቶሪ ከምኡ ነርሳት ሕጂ በዓል ትእማር ሽዑዕን ተማሂረን ማለት እዩ። ብደረጃ ነርስ ከዓ ንሳተን ኣጋርኒ ኣተኣላለያ ፅቡቅ ሕክምና ዋላ ካብ መጀመርያ እንተነበረ ግን ብዝሰፍሐ ደረጃ ንኣብነት ኤፒደሚክ ዝኾነ ሕማማት ይመፀና ነይሩ። ሽዑ በዓል ኣንቅፂ፣ ታይፎይድ፣ ዓሶ ሕጂ ብጣዕሚ እያ ተሸግር ነራ። ኤፒደሚክ ዋላ እተዘይኮነ ተላጋቢት ተዘይኮነስ ግን ዓሶ ብጣዕሚ እያ ተሸግሮም ነራ። ሕጂ ኣብዚ ሕጂ እንታይ ሕፅረት ነይሩና ከዓ ናይ መጓዓዝያ ፀገም ነይሩ። ስትሬቸር ጌርካ ብተምሃሮ ማእከላይ ሕክምና ጥቃና ስለ ዝነበረ ጥቃና ክብለካ ከለኹ ናይ ሰዓትን ገለን መንገዲ ማለት እዩ። ግን ንዓና በቲ ግዜ ጥቃና ኢና ንብሎ እዚ ስትሬቸር ተሰኪሞም ይኸዱ። ሓደ ሕጂ መካይን ሽዑ ካበይ መፃና ጀሚረን እንዳ ፕሮቶኮል ገለመለ መካይን ነረኖ ሕጂ ንሰኒ መፃኻ ተዘይገሸን ማለት እዩ። ተገሸን ግን ብስትሬቸር ጌርካ ተብሎ ሕጂ ኣብቲ ምዕባለታት ክንጠቅስ ተኮይና ከምዚ ክብለካ ዝፀናሕኩ እዚ ምዕባለታት ዝመፅ እዩ። ንሕና እውን ንነብስና ማዕቢልና ማለት እዩ። ነቲ ኣተኣላለያ ከዓ ምዕባለ መፅኡ ሕጂ ኣነ ዴንቲስት ምስ ተምሃርኩ ሕጂ ላይነሽ ዶክተር ላይነሽ ያናዓይ ምሂራህኒ ሙሉእ ክስታይ ሂባ እያ ሰዲዳህኒ ዴንታል ቸር ኩሉ ናይ ኤክስትራክሽን ዝኸውን መሳርሒታት እንደገና ኣብ ፕሪቨንሽን ክንፀቅጥ ከም ዘለና ከፅርዩ ከም ዘለዎም ተምሃሮም ኣብዚ ሕጂ ፀቂጣ እያ ክስታይ ትገብር ዶክተር ላይነሽ ካብ መጀመርያ ማለት እዩ። ምስኡ ኮልጌትን ብራሽን ሂባትኒ ፕሪቨንሽን ስላይድስ እንዳገበርኩ ክምህሮም ጀሚረ ሕጂ ኣብዚ ምዕባለታት እዚ በፂሑ ማለት እዩ።
1: ንምዃኑ እቶም ኣብ ቤት ትምህርቲ ሰውራ ዘውትራትን ኣሸገርትን ዝነበሩ ሕማማት ከ ከመይ ዝበሉ እዮም? ንምፍዋሶምን ንምክልኻሎምን ዝግበሩ ዝነበሩ ፃዕርታት ከ?
2: እቲ ሕማማት ኣብ ቤት ትምህርቲ ሰውራ ዝነበረ ልክዕ ከምዚ ኣብዚ ኣብ ከበሳታት ዘሎ ሕማማት ነፃ ኣይኮንካን። ከምዚ ብዚ ዘሎ ሕማማት ኣሎ። ተወሳኺ ግን ምስ ናይ ሳሕል ኩነታት ምስቲ ከባቢ ከዓ ዓሶ ትቐንዲ ኣሸጋሪ ሕማም እዩ ነይሩ። ዳርጋ ብዙሓት ቆልዑት ብዙሓት ኣባላት ወርሒ ዝተሓዙ ነይሮም። ካልእ ከዓኒ ሃንደበት ዝመፅእ ሕማማት ከዓ ኣብ ዜሮ ዝነበርናሉ ሕጂ ዓበቕ ኣትና ነይሩ። ዓበቕ ኣዝዩ ኣሰካፊ ዝኾነ ሕማም ሕጂ ከይፈለጥናዮ ከይተረዳእና እዩ ተራእዩ። ሕጂ ትፀገም ዝነበረ እንታይ እዩ? ኮቦርቶኦም ተዓፂፉ ኣብ ሓደ እዩ ዝቕመጥ። ናይ ሓባር ኮቦርታ እዩ። ክዳውንቲ ናይ ሓባር እዩ። ምክንያቱ ክፍለየሎም ኣይክእልን ምስቲ ሕፅረት ዝነበረ ተሓፂቡ ኣብ መሸማዐይ ዝእከብ። ሕጂ ሓደ ቆልዓ ገለ እንተሓሚሙ ይላባዕ፣ ብቐሊል እዩ ዝላባዕ። ከይተረዳእና ካ እዞም ቆልዑት 2-3 መጀመርያ ኣብ ረቃቂቶኦም ገለ ቅልጥቅልጥ ዝበለ ቁስሊ ንርኢ ናይ ምንታይ ዳኣሉ ኢልና እንዳተሸገርና እንዳሓሰብና ከለና ኣብ ውሽጢ ሶሙን ሕጂ ኩሉ ተላቢዑ። ምክንያቱ እቲ ናይ ሓባር ክዳን ናይ ሓባር ኮቦርታ ዝፃወትሉ ኣብ ሑፃ ይጠንቀላዕላዕ ዝብልሉ ዝውዕልሉ ሑፃን ኣኻውሕን እዩ። ወላ ሓንቲ ክትፈልዮ ማይ ትኽእል ኢንኻ። ሩባ ማይ ዝሕፀብሉ ሓደ ከባቢ እዩ። እቶም ናይ ሓንቲ ጋንታ ሎምን ድሕር ተሓፂቦም እቶም ሓደ ጋንታ ከዓ ንፅባሒቱ ይሕፀቡ መመዓልቶም ነይሮም ዝሕፀብሉ ናይ ሩባ። ሕጂ ንክትከላኸሉ ዝኾነ ተላባዐ ሕማም ኣዝዩ ኣሸጋሪ እዩ ነይሩ። ገለገለ መፍትሒታት

እውን ምስቲ ዝመፀና ዝነበረ ንፈጥር ነርና ኢና። ንኣብነት ሰዓል ሓደ ቆልዓ ሒዙ መፂኡ ንኩሎም ምልባዕ ምስ ጀመረ እንታይ ጀሚርና? ዝኾነ ቆልዓ ድዩ ዋላ ተዓላማይ ድዩ ዋላ ኣባል ድዩ ውሸባ ጀሚርና ማለት እዩ። ገና ኣብ ዜሮ ከሎ ሓደ ቦታ ናይ መቐበለ ኣጋይሽ ገይርና ዝኾኑ ክመፁ ከሎ ኣብ ኣቅድሚ ይመፁ ንክልተ ሰሙን ዝኣክል ኣብ ምክትታል ንገብረሎም ነፃ ምዃኖም ካብ ዝኾነ ካብ ሰዓል ድዩ ካብ ሕማማት ቆርበት ድዩ ገለ ንሕውሶም ከምኡ ንገብር ነርና። ሓደሽቲ ቆልዑት ሓደ ክልተ ተኮይኖም ከዓ ኣብቲ ሕክምና ነፅንሖም ኩነታት ጥዕንኦም ርኢና ሃንደበት እውን ምፅእ ምሰለ ሓደ ቆልዓ ናብቲ ጋንታታት ምእታው ከይጭነቕ ወይ ናብ ብዙሓት ምእታው ከይሽገር ኢልና ኣብቲ ሕክምና ቅድም ነቐንዮ ንክልተ ቀነ ድዩ ንሰለስተ ቀነ ኣለማሚድና ሽዑ ከከም ዕድሚኦም ሽዑ ነቶም ሓለፍቲ ምስ ነገርናዮም ድሓን ምዃኑ ናብቲ ጋንታታት ይኣትዉ ማለት እዩ። ከምዚ ጌርና ሕጂ ናይ ውሸባ ጀሚርና። እዚ ዓበቕ ግን ካብ ቁፅፅርና ወፃኢ ኮይኑ ኣብ ውሽጢ ወርሕስ ብምእትታት ተታሒዞም ሕጂ እዚ መድሃኒት መጀመርያ ሓቲትና መድሃኒት ናይ ዓበቕ ሲ መንሞክ ሓስቦ እዩ። ናይ ዓበቕ ዝበሃል ኣይነበረን። ካብኡ ተላኢኹ ካብ ከበሳ ድዩ ካብ ሱዳን ድዩ ክሳብ ዝመፅእ ከዓ ተላቢዑ ትሕማም ማለት እዩ። ካብ ቁፅፅርና ወፃኢ ምስ ኮነ ሽዑ ንማእከላይ ሕክምና ሓገዝ ሓቲትና። ሽዑ ዶክተር ሃይለ ምሕፆኒ ነይሩ ኣብቲ ሕክምና ቀንዲ ሓኪም መፂኡ ክልተና ኮይና ነቲ ከባቢ ኩሉ ኣፅኒዕናዮ ቤን ክንውሽቦም ኢና ከመይ ጌርካ ዩ ክፍታሕ ሕጂ መደባት ኣውፂኡ መምርሒ ሂቡና ማለት እዩ። ክሳብ መሪሕነት በፂሑ እቲ ፀብፃብ ሓደሽቲ ከበርታታት ብብዝሕ መፂኡ ሓደሽቲ ክዳውንቲ መፂኡ ሕጂ እቲ ክዳውንቲ ብግቡእ መኺኑ ከም ዝኽደንዎ ንሰለስተ መዓልቲ ከዓ ጠጠው ኢሉ ትምህርቲ ብመልኦም ቶም ቆልዑ ተለኽዮም ገለገለ ኣባላት ከነሮምና ሓደሓደ ዝዓበቑ ምስኦም ጌርና ንሰለስተ መዓልቲ በቃ እዛ ኩላ ጎቦ ጥርሖም ኮይኖም ለለኺና ንሰለስተ መዓልቲ ከም ዝልከዩ ጌርና። ሽዑ ኩሉ እቲ ዋላ ሓንቲ ዘይብሉ ዓበቕ ናብቲ ቤት ትምህርቲ ኣትዩ እቶም ዓበቕ ዘለዎም ሓደሓደ ከዓ ትሕተና ከም ዝውሸቡ ጌርና እዮም። ከምኡ ጌርና ከዓ ትሽግር ፈትሕናዮ ንሰለስተ መዓልቲ እቲ ክዳውንቶም ከዓ መኺኑ ከም ዝኽደን ጌርናዮ ትኮበርታታት ይንደድ ተባሂሉ ትጥዑ ጥዑ ግን ክነንድዶ ኣይየበልናን ኣይወሰናን ዳሓር ንዕኡ እዚ ፎርማሊን ዝበሃል መድሃኒት ካብ ፋርማሲ ምፅኢና ኣብ ሓደ ህድሞ ጌርና ነፊሕና ከም ፍሊት ነፊሕና ኣምኪንናዮ ማለት እዩ። ነቲ ክበርታታት ተኣረጊት ግን ከምዚ ነድድ ተገይሩ ከምዚ ጌርና ትሽግር ፈቲሕናዮ ነፃ ኮይኖም ካብ ዓበቕ ማለት እዩ። ዳርጋ ምዝላቕ ኣርኪብና ሽዑ ውሕዳት ምስ ተረፉ ምዝላቕ ምስ መፀ ግን ናይ ህወት እዩ ኮይኑ እንደገና ከዓ ጀሚሩና ነይሩ ግን እቲ ዝኸድናዮ ቦታታት ኣዝዩ ብርቱዕ ልዕሊ 50 ዲግሪ ሰንቲግሬድ ስለ ዝነበረ እንታይ ኮይኑ እቲ ዓበቕ እቲ ባህሪ ባዕሉ ተቃሊስዎ ከምዚ ኢሉ ጠፊኡ ኢልና። ካልእ ሽግር ዝነበረ ኣብ ዜሮ ግን ጫማ ይነበሮም ንቶም ቆልዑት ጫማ ዝበሃል ናይ ቆልዓስ ካብ የሞ ክመፅ እዩ። ክዳውንቲ ብመጠኑ ካብ ቦንዳ ገለ መፀና ስለ ዝነበረ ዳሓን እዩ። ብውሕዱስ ገለ ክልተ ቅያር ክዳንሲ ሓደ ቆልዓ ኣለዎ ማለት እዩ። ጫማ ግን ስለ ዘይነበረ ኣእሾኽ ናይ ኣርጉዲ ናይ ጫዓ ነይሩ ብከብዲ እግሮም ኣትዩ እቲ እሾኽ ብዝባን እግሮም እዩ ዝወፅእ ነይሩ እቲ እሾኽ። ሕጂ ብዚ ንኣሽቱ መጥባሕትታት እንዳግበርና ኢና ነውፅኦ ነይርና። ሕጂ ናይ ጫማ ሽግር ከዓ ነይሩ። ሽዑ ሓፋሽ ውድባት ድዮም እዞም ተሓጋገዝቲ ድዮም ክመፁ ከለዉ እንታይ ፀገም ኣለኩም እንታይ ኢሎምና ጫማ ኢና ንብሎም ነርና። ጫማ የብሎምን እዞም ቆልዑት ንብሎም ነርና። ጀላንቲ ምስኣተና ግን ናይ ቆልዑት ጫማ መፅኡና ትሽግር ክፍታሕ ጀሚሩ ማለት እዩ። በርቅድሚኡ ኣይነበሮምን። ካልእ ሕማማት ኣብ ዜሮ ዝመፀና ከዓ ንፍዮ ነይሩ ለበዳ ናይ ንፍዮ ነይሩ ሓደ ቆልዓ ሒዝዎ መፂኡ ሽዑ ንፍዮ ዳርጋ ክልተ ምሉእ ህድሞ ዝሓመመሉ ግዜ ነይሩ ግን ምክትታል ስለ ዝነበረ ምስኦም ንሓድር ምስኦም ንውዕል ስለ ዝነበርና ዝኾነ ናይ ሞት ብንፍዮ ኣየጋጠመናን። እቶም ዝሞቱ ዝነበሩ ዳርጋ ብፍላይ ኣብ ዜሮ ሰለስተ ቆልዑ ትመይቶምና ነይሮም። ኣብ ዓመት ሓደ ቆልዓ እንተመይቱ ኳስ ዓብይ ክሳራ ኢኸ ትወስዶ ነርካ። ሕጂ እንታይ እዩ ሕዱር ሕማም ሒዞም ዝመፁ ገለ የጋጥሙና ነይሮም። ካብ ዓዶም ሒዞሞ ዝመፁ ተደጋጋሚ ሓሙ ኣብ ትሕቲ ሕክምና ዝዓረፉ ቆልዑት እውን ነይሮምና ማለት እዩ። ስለዚ ሞት ሲ ብዙሕ ኣይነበረ ምስቲ ብዙሖም ልዕሊ ሽሕ ተምሃሮ ነይሮምና። ኣብ ዜሮ ከለና ምስ ምዝላቕ ከዓ ቁልጡፍ ናብ 2000 ገፁ እዩ ሰጊሩ። ስለዚ እዚ

0: ነይሩ እቲ ፀገማት ናይ ቆልዑት። ብድሕሪኡ ግን ስለ ዝነበራ ዘን ኣባላትና ከዓ ብዛዕባ እቲ ዝነበረ ሕማማት ክገልፆ ክእላ እየ።
1: እቲ ሕማማት ብዙሕ ፍሉይ ሕማማት ወይ ጉነን ሕማማት ኣይነበረን። ሓደ እንታይ እዩ እቲ ምክትታል ዝግበር ለበዳዊ መልክዕ ከይኣቱ ገለ ዝግበር ዝነበረ ፅሬት ይኹን ኣካይና ይኹን ዕቱ ምክትታል ሓላፍነታዊ እዩ ነይሩ ናይ ብሓቂ እትብሎ እቲ ታይ ሽሙ። ኣብ ገለ እዋናት ግን ገለ ሕማማት ዘይርስዖም ቆልዑት ከምዚ ክበሃል ዝፀንሐ ክልተ ቆልዑት ነይሮምና ኣሸገርቲ ካብ 81 እዮም ካብቲ ካብ ዓራግ ድዮም ካብ ዓራግ ገለ ሓቢሞም ዝመፁ ቆልዑት ካላዛር ዶ ክንብሎም ሕጂ ሊኬምያ ዶ ክንብሎም ገለ መቸም ዓይደት ድሕሪጃልሃንቲ እዩ ስለ ዝነበሩና ቆልዑት ከምዚ ክፅብል ዝፀንሐ ናይ መድሃኒት ካላዛር ተባሂሎም እስከ ናይ ካላዛር መድሃኒት ተባሂሉ ኣጋጣሚ ቲ እዋን ትኸማ ናይ ካላዛር መድሃኒት ታሽሙ ነይሩ ዋሕዲ ነይሩ ይነበረን ኣብቲ 81 መወዳእታ እዩ ኣብ ሓደ ቦታ እንዳ ህዝቢ ኣላ ተባሂሉ ብእግርና ኣነ ነይረ ምስ ሓደ ፊተራረ ሒዝና ነዛ ዓራርብ ሓድሽ ኢና ሽዑና ኣቶ ነርና ደሊና ደሊና ኣብ ሓደ ቦታ እንዳ ህዝቢ ቅሩብ ፀኒሐናና ነቶም ቆልዑት ታሽሙ ተባሂሉ ኣምፅና ኣሎ ኣጋጣሚ ኮይዱ ግን እቲ ከይ ዝታሽሙ ይኮንን እዞም ቆልዑ እዚኣቶም ኣሽሙ ዓሪፎምና ሕጂ እቲ ሓላፍነት ናይ ኩሉ ናይ ውድ ምሉ ኣብዞም ቆልዑ እዚኦም ታሽሙ ኮኑ ኣጋጣሚ እቲ እዋንቲ ዋላ ነቲ ኩነታትና ናይቲ ውድብ ኩነታት ናይ ግዜ ኩነታት እውን ፀልዎ እዩ ሕጂ ዓራር መጀመርታ ዝኣተናሉ ክንኣቱ ከለና እውን ናይ ሻድሻይ ወራር ምድላው ስለዝነበረ እቲ ሜዲካል ዝበሃል ሕክምና እውን ኣይነበረን ግን ኣብ ትሕትቶም ዶክተርስ ዝበሃሉ ናይ ማእኸላይ ሕክምና ክንገብሮም ስለዝነበረና ኣነ ሒዘዮም ኣብኡ በዓልካት ክንእለዮኦም ምክንያቱ ናይ ሻድሻይ ወራር ምድላዊ ነይሩ ገለገለ ውግኣት እውን ኣትዉ ስለዝነበሩ ሜዲካል ተባሂሉ ከም ቅርፂ እውን ኣብኡ ስለዘይነበረ ኣብ ትሕቲ ዶክተርስ ክኾኑ ስለዘለዎም ሓላፍነትና ታሽሙ ስለዝኾና ሒዘዮም ቶም ቆልዑት እዮም ኣብቲ ማእኸላይ ሕክምና ሒዘዮም ኮፍ ኢለ ነይረ ዶካትር በዓል ወዳ ዘርያ ነይሮ በዓል ዶክተር ዓንዶም ገለ መቸም ኣብቲ ማእኸላይ ሕክምና ኮይኖ ምእለዩ ነይሮም ኣጋጣሚ እቲ ከይዝ ፍልይ ዝበለ ከይዝዩ ነይሩ እቶም ቆልዑት እዮም በቲ እዋት ተሰዊኦምና ሕጂ ከምዚ ክትብሎ ዝፀንሐት ሓደ ቆልዓ ክስዋኣካ ክሞተካ ማለት ኣብቲ እዋን እቶም ቆልዑት እኦም ብርትዕ ዝበለ ካሓሙ እሞስኻ ሰኣን ምድንጓይካ ወይ ገለ ዝበሃል ነገር ታሽቡ እዩ ምክንያቱ ውዲ ሙሉኡ ኣባኻ ዓይኒ ዘለዉ ሓደ ቆልዓ ካብ ቤት ትምህርቲ ሰውራ ከምዚ ክኸውን እሞ ከምዚ ሓሚሙ እሞ ገለ ክበሃል ከሎ ታሽቡ ይኮነን ዘለዎ ከዓ እቲ ውድብ ካ ነዞም ቆልዑ እዚዮም ኣብ ገለ እዋን ከምዚ ናይ ቫይታሚን ሲ ናይ ገለ እዋን ብፍላይ ኣብ 83 ብበዝሒ ምስቲ ናይ ድርቂ ኩነታት ዝመፁ ቆልዑት ካብ ምዕራብ ንብሎ እዋን እዚ ብበዝሒ ነይሩ ብብዝሒ ናይ ርጥባ ናይ ማልኒትሪሽን ናይ ዓፀቦ ገለ ፀገማ ዝነበሮም ቆልዑት ነይሮም ካብቲ ውድብ እዚ ቫይታሚን ሲ ፊዚዛ መሕቂካ ታሽቡ ትገብሮም ክጠቅሞም ተባሂሉ ናይ ውድብ ሙሉእ ካብቲ ፋርማሲ መፅኡ ኣብ ሰንኬሎ እናተበፅበፀ ንስትየሉ እዋናት ነቶም ቆልዑት ነይሩ ስለዚ ሕጂ ሙሉእ ቆላሕታ ሙሉእ ዘሎ ነቶም ቆልዑት እዩ ገለገለ ምስቲ ውድብ ኩነታት ምስቲ ግዜ ዘይፅለወሉ ኣይኮነ ገለ ሕፅረታት ከጋጥም ይኽእል ኣብ ከምዚ ኩነታት ነይሩ እቲ ቤት ትምህርቲ ከዓ ብዝተካኣሎ ብውድብ ደረጃ ከዓ ይእለ ነይሩ እቲ ካልእ ከም ፀገም ታሽቡ ትብሎ ናይ መጓዓዝያ ፀገማት ኣይነበረናን ግን ሓሚሙስ ሰኣን መጓዓዝያ ኢልካ ሒዝካዮ ተሓድር ኩነታቱ ታሽቡ ትገብሮ ነገር የለን ልክዕ ናብቶም ዝለዓሉ ሓካይ ከተብፅሑ ኣለካ ንሱ ከዓ ብከመይ ኢና ነብፅሖ ነርና ሓዚልና ኢና ነብፅሑ ኣጋጣሚ ከም ታሽሙ ክትኮነና ምስ ጓልምባይስ ሓደ ቆልዓ ሓዚልናዮ ክንከይድ እግሩ ነዊሕዋ ጓልምባይ ምስ ሓዘለቶ እቲ እግሪ መሬት እንዳተንከፈየ ታሽሙ ከይድ ነይሩ ሓደ መቸብ ከብኢልና ጎሰስ እናበልና ኣብፅሕናዮ ተባእኸላይ ሕክምና ኣብፅሕና ሕጂ ኣብፅሕካዮ ለይቲ እቲ ኦፒዲ ሕክምና ብምሸት ኣብኡ በፂሕና ኦፒዲ ርኢና ነቲ ቆልዓ እቲና ሕክምና ንቦታና ክንምለስ ኣለና እንተ 2 ሰዓት እንተ ሰዓትን ገለን እዩ ዝወስደልካ ንቦታና ካ ሰለይ እናበልና ተመሊስና ብረት ገለ መለይ ትሕዝን ኢኻ መንገዲ ስቂኢልካ ሓንቲ ተሃለወትና ላምፓዲና ምክንያቱ ብረት ምስ ቆልዓ ከዓ ከመይ ጌርካ ክትሕዞ ሓል ለይቲ ኮይዱ ኣዛባ ኣለው ገለ ይኸበር ካልእ ተፃብኦ ኮታሽሙ እዩ ትገብርን ሕጂ ምስ ከምዚ ኩነታትና ናይ ሓለፍትና ሓልዮቱ ገለ እውን ታሽቡ የብል እዩ ሕጂ ነቲ ሽግራትና ነቲ ዝተዋሃበና ሓላፍነት ብሰንኪ ምድንጓይ ብሰንኪ ገለ ከይበሃል ስኻውን ልዑል ሓላፍነት ከም ዝበልኩካ ሙሉእ ውድብ እዩ ጥብተካ ምክንያቱ ቆልዓ ቤት ትምህርቲ ሰውራ ከምዚኣ ኮይኑ ክበሃል ከሎ ከዓ ከቢድ ሓላፍነት እዩ ስኻ ካ ውፍቲ ሓላፍነት ስለ ዘለካ ኣባል ትውድብ ስለ ዝኮንካ ብከምዚ ኩነታት ከዓ ንፀሮ ነርና ምባል
0: ምናልባት ንእሽቶ ክስኸላ ኣብዛ ዮናስ ግርማይን ምክኤል ስምኦን ምክኤል እንዲኦም ዝበሃልቶም ቆልዑት ክልቲኦም ካላዛር ስለ ዝሓመሙና ዓብዪ ክሳ

0: ራእዩ ነይሩ ብታ ምዝላእ ግዜ ኣ ከታ ፅንክር እዛ መሉ ትገልፃ ዘላ ሕጂ ንምንታይ ኢና ሰዲድናዮም ንማእከላይ ሕክምና እቲ መድሃኒት ተሳኢኑ እዩ ኣብ ኢድና ክሞትና ግን ብጣዕሚ ኢና ሓዚና በጃኹም ዳርጋ ለሚናየ ኢና ንወዳእ ዝርያ በጃኹም እዞም ቆልዑት ምሳኹም ሕዝቦም ምሳኹም ተሓዝኩሞ መሓይሻ ኣብ ኢድና እንዳረኣናዮም ክሞቱ ስኢልናዮም ምክንያቱ ተስፋ ቆሪፅና እቲ መድሃኒት ተሳኢኑ ሽዑ እሞ ኣባል ኣላይ ትሃቡና ምስ በሉ ሙሉ ሒዛቶም ከይዳ ሕጂ ክልቲኦም ቆልዑት ሸዓ ስለ ዝተሳእነት መድሃኒት ምዝላእ ግዜ እውን ስለ ዝነበረ እቲ ውድብ ሽዑ ኣንፈቱ ዩ ጠፊእና ዝነበረ ካብቲ ናብቲ ተኸላቢትና ኣዝሊቕና ኢና ከይድና ዝነበርና ሽዑ ኣብ ኢድና ንኸይሞቱ ኢልና ኢና ኣብኡ ኣልያቶም ክሳብ ግዜ ዕረፍቶም ኣብኡ ምስኦም ፀኒሓ እታ ሽግር ከዓ ንሳ ረኺባታ ማለት እዩ
1: ኣብቲ ወጣሽ ዘይነበረትሉ ኣብ ዓራርብ ማለት እዩ ኣዘነጋሽ ነራ ሽዑ ምሳና ሲስተር ኣዘነጋሽ ማለት እዩ ወዲ ሃገር ከዓ ነይሩ ሕጂ ኣብዚ ኤፒደሚክ ዝኾነ ሕማም ኣንቅፅ ኣትዩና ነይሩ ሕጂ ተላባዐ ስለ ዝኾነ ብዙሓት ቆልዑት እዮም ሓሚሞምና ግን መቸስ ብኡ ምባልካ እውን ብጣዕሚ ኢኻ ክስታይ ትገብሮ ሰለስተ ቆልዑት ሜቶምና ሽዑ ዘይርስዖም ማለት እዩ ሓደ ካብኦም ሕጂ ሽደን ወዲ ፊሒራ እዩ ክልተ ሽደን እዮም ነይሮም እቲ ሓደ ሽደን ወዲ ፊሒራ እዩ እቲ ሓደ ሽደን ኣቡች ንብላላ ኣባልና ኢኸማን ነራ ኣባል ቤት ምርሰውራ ወዳ እዩ እቲ ሓደ ቆልዕኻ ሕጂ ሽሙ ረሲዐ ኣለኹ ግን ጓል ፍቓዱ ትበሃል ናይ እንዳ ፕሮቶኮል ኣድኡ ማለት እዩ ብጣዕሚ ብሉፃት ዝኾኑ ቆልዑት እዮም ናይ ብሓቂ ኩሉ ሰብ ይሽዑ ሓዚኑ ሕጂ ናይ ወዲ ፊሒራ ግን ኣብ ኢደይ ስለ ዝሞተ እታ ቅንዲ ክስታይ ክገብራ ዝደሊ ሽዑኡ ወዲ ፊሒራ ደሓን ኮይኑስ ማለት እዩ ካብቲ ንቅፅስ ደሓን ኮይኑ ተቢሉ ማለት እዩ ሕጂ ክምሳሕ የ ደሓነይ ሩባ ወሪዶካ ባዕለይ ኢደይ ክሕፀብ እየ ገለኢሉና ተሓፂቡ ተመሲሑ ምስ ደቀሰ ሕጂ እንደገና ቫይራል ኒሞንያ ክስታይ ትገብሮ ማለት እዩ ተጥቆዖ ሽዑኡ ንዕበል ኣዘነጋሽ እጂ ትብለኒ ንዕጓል እምበይ መኪና ሓቲትና ኣለና ዶ ግን ተበገስ ስቕኢልኪ ትብለኒ እጂ ፊቶራሪ ስትሬቸር ተሰኪሞሞ እዮም ይብገስ ማለት እዩ ግን ብማእከላይ ቤት ፅሕፈት ኣቢልኪ ብእንዳ በዓል በራኺ ሕለፍ ትብለኒ ምናልባሽ ከይትበሉ ትብለኒ ሓራኢለ ሒዘዮ እንዳክድኩ ከለኹ ፊቶራሪ ተሰኪሞሞ ሕጂ እንዳወዲ ርእሶም ንብሎ ኣሎ ጀርዲን ኣብኡ ክበፅሕ ከለኹ ሕጂ ዝቆልዓ ይዓርፍ ማለት እዩ ሕጂ ምስ ዓረፈ ነቲኦም ፊቶራሪ ሕጂ ዘጨንቐካ ምክንያቱ ፈልጡካ የብሎምን ምክንያቱ ክስሙድኦም ንሳቶም እውን ሕጂ ድሓር እንታይ ሓሳብ መፂለይ በቲ ቋራጭ ንኸይድ ስለ ዝነበርና በሉ ድሓነይ ሚኪናሲ ከይረኣናያ በቲ ፅርግያ ሓሊፋና ሕጂ ተመለሱ ሕጂ ባናርኤ ኣነባ ይብሎ ባናርኤ በዚኣ ሓሊፋትና ኣላ እዛ መኪና ስለዚ ንመለስ ይብሎም ማለት እዩ ሕራ ኢልና ተመሊስና ማለት እዩ ተቆልዓ ኣዕሪፉ ዋላታ መቃብሩ ሕጂ ኣነ ርሳዕነ መክዘን ዝበሃል ነይሩ በት ይክንኦ ጎቦ ማለት እዩ ኣብኡ ቀቢርና እዮ ማለት እዩ በዓል ወዲ ካሳ ገልመለ ዝበሃሉ ሓጊዞም ንቤት ፅሕፈት ተመሊሰ ተሰዊኡና ማለት እዩ ሕጂ ከምዚ ክብላካ ዝፀናሓ እዚ ኤፒደሚክ ሕማም ካኣቱ ከሎ እዩ ከምዚ እምበር ብጣዕሚ እቲ ውድብሲ ካብ ዓቕሙ ንላዕሊ እዩ ክስታይ ዝገብረሎም ካብ ሱዳን ዝምፃእቲ ኮይኑ ካብ ሱዳን የምፅእ ካብ ገለ ዝምፃእቲ ኮይኑ ሕጂ ከምዚ ክትብለካ ፀንሐ ዝጫማታት ሕጂ ስ ካብ ብሱዳን እዩ ዝመፀና ነይሩ ኮንጎታት ማለት እዩ ከምኡ ገይሩ ናይ ስንቅ ድዩ ናይ ኣስቤዛ ድዩ ነይሮም ናቶም ኢን ሱዳን ኣትዮም ነቶም ቆልዑ ማለት እዩ ትውድብ ክስታይ ዝገበሮም ማለት እዩ ከምዚ ገይሮም ይበሉ ነይሮም ሕጂ ኣብዚ ኤፒደሚክ ክኾን ከሎ ግን ቁሩብተይ ኣብኡ እየብለና ነይሩ ማለት እዩ ብዝኾነ ክትሪኦ ከለካ ከምቲ ብዙሖም ከምዚ ክብሎ ፅንሓ ኩለን ማለት እዩ ከምቲ ብዙሖም ሲ ሞይቶምና ክትብሎም ከባን ኣይትኽእልኒካ ግን ኣነ ሕጂ እዚኦም ቆልዑ እዚኣቶም ፈፂሞም ካብ ዓይነ ኣይርስዑን እዮም እዚኦም ሰለስተ ቆልዑት ሽዑ ዝሞቱና ካብ ዓይነ ኣይርስዑን እዮም
2: ኣብ ጥዕና ህፃናት ኣታሓሕዛ ፅሬትን ኣመጋግባን ወሳኒ እዩ እሞ ደኣ ምንጪ ትሕዝቶ ምግብና ቤት ትምህርቲ ሰውራ ከመይን ካበይን ነበረ
1: ሕጂ ኣብ ምግብና ኣነ ከም ዝብለካ ከም ኣላይ ትሰሪሐ እንዴ ሕጂ ኣብ ምግብና እቲ ዝከኣሎ እቲ ውድብ የብል ነይሩ ግን እንታይ እታ እኽሊ እሰያ ፍልጥ እያ ወዳ ዓከርያ እታ ፀብሒ ከዓ እታ ዓደስ እያ ማለት እዩ እዚአኔ እንቶም ፍሉጣት ግን ብፍሉይ ድሓና ወጣሽ እውን ኣብቲ ናይ ሕክምና ክስታይ ክትገልፆ እያ ብፍሉይ ግን ንሕክምና ተባሂሉ ግን ፍሉይ ኣስቤዛ ይግበር እዩ ማለት እዩ ሕጂ ኣብ ፅሬት ብኡ ከማንቲ

0: ቃልሲ ዝካየድ ነይሩ ኣብ ፅሬት ኣብቲ ምግብናታት ዋላ ፅሬት ብዝለዓለ እዩ ዝካየደሉ። ብግቡእ መብሊዖም ዋላ ራሕባታት ትኾነ ብግቡእ ይሕፀብ፣ ብግቡእ ይስንከት። ሕጂ ፅሬቶም ናይ ነብሶም በዓልና ኢና ንሓፅቦም ነርና ብግቡእ ይሕፀቡ። ግን ከምዚ ክትብለካ ፀንሐ እዚ ዓበቕ ካኣትወካ ከሎ ሕጂ ሲ እቲ ሓደ ዝተኸድና እቲ ሓደ እዩ ዝኽደና። ክዳውንቲ ፍሉይ ናይ ሓደ ቆልዓ ዝበሃል የለን። ምክንያቱም ብሓባር እዩ ዝሕፀብ፣ ብሓባር ከዓ ይዕደሎም ማለት እዩ። ምስ በልካዮም እዚኣ ንስኻ ትኸደና እዚኣ ስስኻ ትኸደና ኢልካ ኢኻ ትዕድሎም። ግን እንታይ እዩ ግን ይፀሪ ነይሩ እዚኣ እታ ክስታይ ብፍሉይ ግን ናይ ሕክምና ግን ኣስቤዛ ይመፅእ ነይሩ። ንሕሙማት ተባሂሉ ፀባ ድዩ እዚ ግሪንላንድ ክስታይ ድዩ ዋላ ብኡ መጠን ከማን ዋላት ዘይቲ ዋላት በርበረ ዋላት ገለሲ ዝመፀስ ንሕክምና ቀዳምነት እዩ ዝበሃል። ምክንያቱም ሕሙማት ክእለይ ስለ ዝ
1: እቲ ኣመጋግባሲ ካብ መድረኽ ናብ መድረኽ ይፈላለየ ነይሩ። ኣብነት ሓራ ከተማታት ኣብ ዝነበራሉ ኣዝዩ ፅቡቅ ዝኾነ ምግብታት ይመፀና ነይሩ። ቢስኮትታት በቢዓይነቱ፣ ስቃጥላታት፣ ፀብሕታት በቢዓይነቱ ይመፀና ነይሩ። ካብ ቅድሚ ኣብ ዜሮ ዝነበርናሉ ናይ ሰሜናዊ ባሕሪ ዝነበረ ዱባ ከብቲ ዝሕረዳሉ ግዜ ነይሩ። ኣጣል ሰሙናዊ ዝመፀሉ ነይሩ። ሕጂ እቲ መድረኽ ናይ መግብስ ምስቲ ምዕባሌታት ናይቲ ውድብሲ ይሓፅርን ይበዝሕን እዩ ነይሩ። ሕጂ ተሓራ ከተማታት ዝነበረሉስ ኣዝዩ ፅቡቅ ዝኾነ ዋላ ሓገዝ እውን ብደገ ይመፀና ነይሩ ማለት እዩ። ምዝላቕ ምስ ኮነ ከዓ ምስኡ ማዕረ ማዕረኡ ከዓ ይጎድልቲ ትሕዝቶ ማለት እዩ። ሓፈሻዊ ክንሪኦ ከለና ግን ዝመፀ ስቤዛ ብዳርጋ ብሕክምና እዩ ዝሓልፍ። ኣብቲ ውሽጡ ሕክምና እውን ኣዝና ኢና ንቁጥብ ነርና። ቀዳምነት ንቆልዑ ስለ ንብል ዝኾነ ዝመፀ ነገራት ንዕኦም ቀዳምነት ስለ ንህቦም ተረፍተሎ ኢና ሕጂ ኣባላት ቁልሕ ንብል እምበር ነቶም ቆልዑት እዩ ቀዳምነት ዝግበር ነይሩ። ሕጂ ሓደ ግዜ ኣራንሺ መፅኢና ቀዳምነት ንቆልዑ ስለ ዝበሃል ሕጂ ዝመሽመሸ ገለመለ ነይሩ ኣባላትና እዚ ጓሓፍኦ ዝበልኩን ናይ ንእስነት ናእሽትአን ነረ እቲ ራንሺ በሊዕንኦ ሓደ ግዜ ውፃእት ሓሚመን። ሕጂ እንታይ እዩ ኣብዚ ዝረአየካ ዝኾነ ዝመፀ ዳርጋ ቁልሕ ኣይንብሎን ኢና ተረፍተሎ ናይቶም ቆልዑት ኢና መደብ ናይ ኣባላት ንርኢ እምበሪ ኩሉ ነቶም ቆልዑት እዩ ዝውሃብ ነይሩ። ምስኡ ከዓ እዘን ሓራሳት ከዓ ቆልዑት ንኣሽቱ ህፃናት ዘለዎን ከዓ ኣብ ትሕቲ ሕክምና እየን ዝእለያ። ሕጂ ነቶም ሓራሳትን ንሕሙማትን ኩሉ ናብኡ እዩ ዝወፍር። ሕጂ ብተዛማደ ክረአ ከሎ ናትና ዝሓሸ ድሕሬና ከዓ እቶም ህፃናት ንኣሽቱ ዝሕዛ ኣዴታት ካ በዓል ኣበባ ግደ ገለ ናይ ንኣሽቱ ቆልዑ ዝነበራ ከዓ ድሕሬና ስረዓ ድሕሪኡ ከዓ ናብቶም ማእከሎት ከምኡ እንዳበለ እቲ በብ ክስታዩ ክርከብ ከሎ እቲ ስቤዛ ሲ ከከም ዕድሚኦም ይፈላለ ማለት እዩ። እታ ፍልጥ ዝነበረት ግን እታ እንጀራ ምስ ዓደስ ፀብሒ እያ ማለት እዩ። ሕጂ ስቲ መግብታት ሲ ይፈላለ ነይሩ እዩ ካብ ቦታ ናብ ቦታ። ምዝላቅ ዝነበረሉ ሕጂ ፀገም ነይሩ። ዋላ ናይ ማይ ሽግር ዝነበረሉ ግዜ እውን ነይሩ። ዘይቲ ተሳኢኑሉ በዓል ሻድሻይ ወራር ብጎማ ለኺኻ እንጀራ ዝስንከተሉ እዋናት እውን ነይሩ። ዘይቲ ምስ ተሳእኒ ጨው ዘይብሉ ግዜ እውን ነይሩ እዩ። እዚ ሽኮር ዝውሕደሉ ግዜ እውን ነይሩ እዩ። ንሕሙማት ግን በቲ ኣኽትኹን በቲ ኣትኹን ሽኮር ዋላ ክብርቲ ትኹን ካብ ሱዳን ተጠሊቡ በቲኣን በቲኣን ኢሎም ይመፀና ነይሩ እዩ። ሕጂ ንሕና ከዓ ብዝከኣለና መጠን ከዓ ንቁጥብ ንሓብእ ካብቶም ቶሚን እንደገና ንሓብእ። ሓደ ግዜ ዝሓባእ ናይን ክልተ ተረሽዋ ሽኮርሲ ምእንቲ ትቶሚን መፅኡ ከይፍትሸና ኢልናስ ኣብቲ ናይ ፋርማስ መድሃኒታት ትሕቲ ባኮታት ሓቢእናዮ ውሕጂ መፅኡ ሕጂ በንቂርዋ ነታ ፋርማሲ እዘን ሽኮር ሓፍሓፍ ኢለን ትውቕሑት ፊቶራሪ መፂኦም በቃ ንሕና ምስኣተና ናብቲ ውሕጅ ንሶም ከዓ ንብረት ናይ ሕክምናና ውሕጅ ኣይወስዶን እዩ ኢሎም ግደፍ ተመለሱ እንዳበልናዮም ዕቃታት ነይሩ። ኣትዮም ናብቲ ውሕጅ ኣትዮም ንኩሉ ንብረትና ሓጊዞምና መቸም ኣውፅኢናዮ ዋላ ስቶም ንሽዑ ዳርጋ ውሕጅ ወሲድዋ ነይሩ ጠልጠል ኢላ ካብ ውሕጅ እዮም ኣውፅኦም ስቶም ስዒድ። ሕጂ እዘን ሽኮር ሓፍሓፍ ኢለን ወፅአን ካብቲ ትሕቲ ዋ ሽኮር ሽኮር ሽኮር ኢሎም

ካብቲ ወራሪ ክዓብዱ ደልዮ ምክንያቱስ ዝሓባእናዮ ሽኮር ኢና ንሓላይ ኣነ ሓላፊት ስለ ዝነበርኩ ተኸሲሰ ንቤት ፅሕፈት ከይደ ሽኮር ሓቢአን ሕክምና ተባሂሉ ድሓር ግን ተረኣሊእና ምስ በራኺ ምክንያቱ ሲ ንሕናሲ ሽኮር ክንሓብእ ከለናስ እተን መሳርፍ ዝውሃባና ናይ 150 ቆልዑት ንቁርሲ ጥራሕየን ንጥቀመለን እቲ ብድሕሪኡ ቆልዓ ኣብይካ መግቢ ሻ ተፍልሓሉ ሽኮር በፅቢፅካ ትህቦ ኦኣርኤስ በፅቢፅካ ትህቦ እቲ መንጎ መንጎ ዝኣብይና ናብ ኢንፊዥን ኣይንጎይን ኢና ነርና ኢንፊዥን ንገዛ ርእሱ ምእንቲ ክንቁጥብ ንግንባራት እውን ሃጓፍ ከይፍጠር ዋላ ይወሃበና ንቁጥበን ኢና ተን ዝተዋሃባና መድሃኒት ድን ፋርማሲ ድን ገለ ሽዑ ዘን ሽኮር ምስ ወፃ ሽኮር ሽኮር ተባሂሉ ፍርቂ ፍርቂ ሓቂቁፍቲ ሓርየት ማይ ውሕጅ ፈፍርቂ ወፂአን ተን ክልተ ተረሽዋ ተሰጢሑ ዋ ሙሉእ ክፍሊ ሕክምና ሽኮር ሓቢአን ተባሂሉ ዳሕራይ ምስ በራኺ ተረኣሊእና ከምኡ ምስ በልክዎ ግን ወዲ ባህታ ከዓ ሕክምና ክትቅፃዕ ኣለዋ ኢሉ ንንዓይኖ ምክንያቱ ትርክበይ ምስቶምቶም ኢ ነበረ ሽዑ ሕራይ ክንቀፅዓ ኢና ኢልዎ ከረጋግፅ ሕጂ ወዲ ባህታ መፅእ ሕክምና ዶተሬሳ ተቐፂዓ ዶ እንዳበለ መፅእ ኣነ ከዓ ጎየ ናፍታ ክሽን እየ ከይድ ተቐፂዐ እየ ክብሎ ኮፍ ይብል ኣፍታ ምግብና ይስንክት ኣለኹ ተቐፂዐ እየ ምስበልኩ ቀሲኑ 2-3 መዓልቲ ምስ ረኣየኒ እታ መቕፃዕቲ ግን ሓቂ ዘረባ ይተቐፃዕኩን ምክንያቱ እታ ምክንያት ብቕዕቲ ሂበዮ ንሕና ሸሓት ሂብና ዋላ በረኻ ሓሪቑ ሽዑ መጀመርያ ኣሸሓት ሂብና ሽኮር እንደገዛእና ልክንስ ትቁጥባ ከዓ ተሓብኣ ገሊሉና ሞንታ ሓበእናዮ ንዓና ዲና ኢለዩ ወረ 4-5 እዩ ነይሩ እንዳ ኣብ ወርሒ ወርሒ እንዳውፃእና እንዳውፃእና ስለ ንጥቀመሉ እምበር ብዙሕ ኢና ቆጢብና ነርና ኢለዮ ድሓር ግን ተረዲእና ኣይ ተቐፃዕኩን ከምዚ ከ ኣጋጢምና ነይሩ ሕጂ እቲ ኩሉ እቲ ሓንቲ ብፀይትና ድሕሪ ዝናፅነት ዋ ቀዳምነትና ንሕሙማት እንዳልክስ ጥሜት ቀትልክና ነርክ ኢላ ኣስሒቐት ንኸማን ሕጂ ኩሉ ሲ እቲ ዝመፅእ ንብረት ዋላ መድሃኒት ኹን ዋላ መግቢ ኹን ሲ ቀዳምነት ነቶም ቆልዑ ስለ ንህብ

0: ንሚክ ዝኾኑ ቆልዑት ነቶም ዝደኸሙ ተደጋጋሚ ዓሶ ዝተሓዙ ቆልዑት ንዓቶም ሕጂ ብስርዓት ይሽረፈካ ሱ ዋላ ደርሁት እውን ኣብ ሰሙን ብብዝሒ ደርሁት መፃና ሽዑብቲ እዋንቲ እውን ንሕና ማለት ካብ ገዛኻስ ኩሉ ሰብሲ ብንእሽቲ እዩ መፅእ ሕጂ ተን ደርሁት ከመይ ከም ትገብረን ከዋ ንጠፈአካ ኣብኡ ከለካ ክሳደን ጥውያ ኣቢልካ ግን ሰሪሕካ ትቦም ሕጂስ ምስ መዕባለሲ ቆላሕታ እንዳተገብረ እቲ ዋላ ሙሉእ ውድብ ዋላ ማእከላይ ሕክምና ገለሲ ሕርሻታት ገለመለ እንዳተገብረሲ ኣሕምልቲ ድዩ ገለመለ እንዳመፀ ጉዕ ገለ ብገለ ትረክብ ዝሽጉርቲ ገለ እኳ ብቶም ንመፀካ ነይሩ እዩ ሕጂ ምስ ግዜሲ ለውጢ እንዳተገብረ ክእል እዩ ኣብቲ ኣመጋግባ ናይ ቆልዑት እውን እዚ ፋፋ ፕሮቲን ክመፀና ጀሚሩ እዚ ማርጌሪን ሕጂ እታ ትገርመኒ ሽዑስ መዓልታዊሲ ብስርዓት ከምዚ ስኬጅል ነይሩ ሎሚ እንታይ በልዑ እንታይ ምስሑ እንታይ ይድረሩ ንፅባሒት እውን በቃ መጋቢት ኮንካስ ሎ መዓልቲ እንታይ ኢና ንገብር ብስርዓት ሊስት ኣለካ ሕጂ እቲ ምዕባለ እዩ ዝርእካ ሕጂ ነቶም ቆልዑት ብፅቡቅ ክህነፁ ክሓውዮም ክኸዱ ብፅቡቅ ክዓብሲ ብዙሕ ቃልስታት እዩ ዝግበር ነይሩ
1: ምስታ ምግብና ከብረሃ ዝደለኹ ግን ኣላ ተራ ናይ ዲኤምኬ በዓል ዶክተር ኣዜብሲ ናይ ዲኤምኬ ፋብሪካ በቲ ውድብ ተመስሪቱ ንሕሙማት ንነብሲ ፆራት ንህፃናት ኩሉ እዩ መጊብልና ንውጋኣት ንኩሉ እዩ መጊቡ ዲኤምኬ ናይ ብሓቂ ዓብዪ ተራ እዩ ነይርዎ ናይ ዲኤምኬ ከዓ ምክንያቱ ቆልዓይ ኣብየካ መግቢ ከይድካ ዲኤምኬ ስብቆ ጌርካ ምስ ትህቦ በ ጥዑም ከዓ ስለ ዝነበረ እቲ ዲኤምኬ ዝዳሎ ዝነበረ ሕጂ ተራ ናይ በዓል ዶክተር ኣዜብን ክርሳዕ ይብል

0: መደብ ስነ ፍልጠት።
1: እዚ መደብ እዚ ብሚኒስትሪ ትምህርቲ እናተዳለወ
0: ብምትሕብባር ሚኒስትሪ ዜና ዝፍኖ መደብ እዩ።
1: መደብ ስነ ፍልጠት፣
0: ንመሃዝነትን ንቕሓትን።
1: መደብ ስነ ፍልጠት፣
0: ንመቐይሮ ናብራን ዕቃበ ከባብን። መደብ ስነ ፍልጠት።
2: ክፍልታት ኣካላትና፣ ደጋውያን ክፍልታት ኣካላትና እዞም ስዕብ እዮም። ኣብ ትሕቲ ግንባርና ዝርከብ ዓይኒ፣ ኣብ ትሕቲ ኣዒንትና ዝርከብ ኣፍንጫ፣ ኣብ ትሕቲ ኣፍንጫና ዝመደበሩ ኣፍ፣ ብኽልተ ሸነኽ ርእስና ዘለዋ ጽምዲ ኣእዛን፣ ንመላእ ኣካልና ከም ኮቦርታ ጠቕሊሉ ዝርከብ ቆርበት፣ ካብ መንኮምና ዝብገስ መሓውር ወይ ኣእዳው፣ ካብ ጎሎና ዝብገስ መሓውር ወይ ከዓ ኣእጋር፣ ከምኡውን ኣብ ጫፍ ክፋል ኣእዳውናን ኣእጋርናን ዝርከቡ ኣጻብዕ። ከም ዝፍለጥ ርእስና ኣብ ላዕለዋይ ክፋል ኣካልና ዝርከብ ኣዝዩ ኣገዳሲ ክፍሊ ኣካልና እዩ። ርእስና ንኣገደስቲ ክፍሊ ኣካልና ዝኾኑ ከም ዓይኒ፣ እዝኒ፣ ኣፍንጫ፣ ኣፍን ሓንጎልን ሓቒፉ ዝርከብ እዩ። ንሕና ሰባት በቲ ብሽክና ርእስና ተሸፊኑ ዘሎ ሓንጎልና ኢና ንሓስብን ንመዛዝንን። ሓንጎልና ዳርጋ ንኹሎም ክፍሊ ኣካልና መልእኽቲ እናሃበ መደብ ስራሕ ዝህብ ንጉስ ክፍሊ ኣካላት እዩ። ካብ ኩሎም ክፍሊ ኣካላት ንዝመጾ ሓበሬታ ከዚኑን መሚዩን ውሳነ ዝህብ ክፋል እውን እዩ። ስለዚ ንሓንጎልና ብዝያዳ ክንጥንቀቐሉን ክንሕልዎን ይግባአና። ቁጽሪ 1 ዓይኒ። ኣዒንትና ኣብ መሳኹቲ ሽክና ርእሲ ዘለዋ ተነቀፍቲ ጽምዲ ክፍሊ ኣካላትና እየን። ንኣሰራርሐአን ዝምልከት ኣዒንትና ልክዕ ከም ሰኣሊት ካሜራ ኮይነን ይዓያ። ኣብ ከባቢና ንዝፍጸም ንጥፈታት ስኢለን ናብቲ ንጉስ ክፍሊ ኣካልና ዝኾነ ሓንጎል ህጹጽ መልእኽቲ ምስዳድ ከኣዩ ስረሐን። ስለዚ ኸኣ ነገራት ንምርኣይን ቅርጹን ሕብሩን ንምፍላይን ኣዝየን ይሕግዛና። ኣዒንትና ብጭዋዳታት ዝተተሓሓዛ ብምዃነን ናብ ዝተፈላለየ ኣንፈት ክንቀሳቐሳ ወይ ቀባሕባሕ ክብላ ይኽእላ። ንኣብነት ብስያፍ ንምጥማት ይሕግዛና። ኣብ ርእስ እዚ ሕብርታት ፈላሊና ንኽንፈልጥን ነገራት ካብ ማዕዶ ክነለልን እውን ይሕግዛና እየን። ኣብ ላዕሊ ከም እተገልጸ ኣዒንትና ኣዝየን ተነቀፍቲ እየን። ወላ እኳ ብኸቦር ዓይኒ ዝሽፈናን መጠናዊ ምክልኻል ዝረኽባን እንተኾና፣ ኣብ ዒንትና ጉድኣት እንተበጺሑ ግን ክሳብ ዑረት ክበጽሕ ዝኽእል ሳዕቤን ኣለዎ። ቁጽሪ 2 እዝኒ። ኣእዛና ብኽልቲኡ ጫፍ ናይ ርእስና ዝተቐመጣ ንምስማዕ ዝሕግዛና ኣገደስቲ ክፍሊ ኣካልና እየን። ኣእዛና እውን ልክዕ ከም ድሽ እየን። ከምቲ ድሽ ዝተፈላለየ ሳተላይታት ዝስሕብ፣ ኣእዛና ኸኣ ካብ ዝተፈላለየ ኣንፈት ማዕበላት ድምፂ ስሒበን ናብ ሓንጎል ብምልኣኽ ድምፅታት ክነለሊ ይሕግዛና። ሞባይልና እንተተደዊላ ብእዝንና ንሰምዓ። ኛውታ ናይ ድሙና እውን ብእዝንና ኢና ንሰምዖ። ኮታ ኩሉ ዓይነት ድምፂ ንኽንሰምዕን ግብረ መልሲ ንኽንህብን ኣእዛና ዓብ ተራ ይጻወታ። ውሽጣዊ ኽፋል እዝንና ግን ኣዝዩ ተነቃፊ እዩ። ብፍላይ እቲ ኸበሮ እዝኒ ዝበሃል ረቂቕ ሽፋን ብበላሕቲ ነገራት ወይ ዓው ዝበለ ድምፂ እንተተቐዲዱ ንሓዋሩ ክንጸምም ወይ እውን ምስማዕ ክንስእን ንኽእል። ቁጽሪ 3 ኣፍንጫ። ኣፍንጫና ኣብ ማእከላይ ክፋል ገጽና ትርከብ ክልተ መሳኹቲ እትውንን ክፍሊ ኣካልና እያ። ኣፍንጫና ኣብ ከባቢናን ዘሎ ዝኾነ ዓይነት ሽታ ወይ ጨና ብምስናድ ናብቲ ንጉስ ክፍሊ ኣካልና ዝኾነ ሓንጎል ትልእኮሞ ዓይነት እቲ ሽታ ንምፍላይ ትሕግዘና። ንኣብነት ዝተባላሸወ ዓሳ ብጨንኡ ካብቲ ጥዑይ ክንፈልዮ ንኽእል። ዝረስሐ ካልስን ዝተሓፅበ ካልስን እውን ብዓይንና ከይረኣና ብሓገዝ ኣፍንጫና ሸቲትና ጥራይ ክነለልዮ ትኽእለና። ካብዚ ብተወሳኺ ኣፍንጫና ንኽነተንፍስ እውን ልዑል ተራ ትጻወት። ከም ዝፍለጥ ዝኾነ ህይወታዊ ከየስተንፈሰ ክነብር ዝከኣል ኣይኮነን። ኣፍንጫና ግን ካብ ደገ ኣየር ስሒብና ናብ ሳምቡኡና ክንሰድድን ረሳሕ ኣየር ክንጉሕፍን ኣዝዩ ልዑል ሓገዝ ትህበና። ነቲ ነተንፍሶ ኣየር ዘጻሪ ደቀቕቲ ጸጉሪ ኣብ መሳዅቲ ኣፍንጫና ይርከብ። እዚ ጸጉሪ ከም ዶሮና ዝኣመሰለ ናብ ሳምቡኡና ክኣቱ ዘይብሉ ርስሓት ንምዕጋትን ምክልኻልን ቀሊል ዘይበሃል ወሳኒ ተራ ይጻወት። ቁጽሪ 4 ኣፍ። ኣፍና ኣብ ትሕቲ ኣፍንጫና ዝርከብ ክፍሊ ኣካል ኮይኑ ብላዕልን ብታሕትን ክልተ ከናፍር ሒዙ ዝርከብ ኣብ ገጽና ዝርከብ ቀዳድ እዩ። ኣፍና ኣብ ውሽጡ ከም ኣስናንን መልሓስን ዝኣመሰሉ ውሽጣውያን ክፍልታት ዝሓቖፈ እዩ። ኣፍና ክንዛረበሉ፣ መግቢ ክንበልዓሉ፣ ከምኡውን መስተ ክንሰትየሉ ይኽእለና። መልሓስና መቐረት ናይቲ እንበልዖ መግቢ ንምልላይ ትሕግዘና። ኣስናና እውን ንዝኾለስናዮም መግቢ ኣብ ምሕያኽን ምድቓቕን የድልየና። ኣፍና ምስ ጎሮሮ ዝተራኸበ ብምዃኑ ኸኣ ተሓይኹ ንዝተዳቐቐን ብምራቕ ንዝተርከሰን መግቢ ንጎሮሮና ሰንጢቑ ናብ ከስዐ ንኽወርድ ዓቢ ደገፍ ተበርክት። ቁጽሪ 5 ኢድ። ኣእዳውና ኣብ ክልቲኡ ሸነኽ ናይ መንኮብና ብመላጉቦ ስርዓት ዓስከሬን ዝተንጠልጠለ ሓደ ካብቶም ክልተ መሓውራትና እዩ። ኣእዳውና ብዝተፈላለየ ዝተላጋገቡ ኣዕጽምቲ ዝቖመ ክፍሊ ኣካል እዩ። ዳርጋ ኩሎም ኣብ ዕለታዊ ህይወትና እነካይዶም ንጥፈታት ብዘይተሳትፎ ኣእዳውና ክነካይዶም ዝከኣል ኣይኮነን። እዚ እምበኣር ንኣገዳስነት ኣእዳውና ዘንጸባርቕ እዩ። ዝተፈላለየ ዓይነት ምንቅስቓስ ክነካይድ እውን ይኽእላና። ብተወሳኺ ከቢድ ይኹን ፎኪስ ሸኸም ክንጸውር ይጠቕማና። ኣብ መወዳእታ ክፋል ኣእዳውና ነገራት ንምጭባጥ፣ ንምጽሓፍ፣ ንምጥቓዕን ካልእ ዝሕግዙ ኣጻብዕ ኣለውና። ኣብ ጫፍ ኣጻብዕትና እውን ጽፍሪ ኣለና። ቁጽሪ 6 እግሪ። ኣእጋርና ካብ ምሕኩልትና ወይ ካብ ጎሎና ብመላግቦ ተንጠልጢሉ ዝርከብ ብዝተፈላለዩ ዝተጻመዱ ኣዕጽምቲ ዝቖመ ሓደ ካብ ኣገደስቲ መሓውራትና እዩ። ኣእጋርና ዝዕጸፈሉ ቦታ ብርኪ ኢልና ንጽውዖ። ብዘይህላወ ኣእጋርና ከም ሰባት ክንቀውም፣ ደው ክንብልን ክንንቀሳቐስን ኣይንኽእልን ኢና። እዚ ኸኣ ንኣገዳስነት ኣእጋርና የጉልሕ። ካብ ቦታ ናብ ቦታ ክንንቀሳቐስ ስፖርታዊ ንጥፈታት ከም ጉያ፣ ቅድድም ብሽክለታ፣ ጸወታ ኩዕሶ እግርን ካልእ ንጥፈታትን ክነካይድ ከም መኪና ክንዝውር፣ ክንስዕስዕን ወዘተ ኣእጋርና ኣዝዩ ልዑል ሓገዝ የበርክታልና። ልክዕ ከም ኣእዳው ኣብ ኣእጋርና እውን ኣጻብዕ ኣለውና። ኣብ መወዳእታ ክፋል ናይቶም ናይ ኣእጋርና ኣጻብዕ እውን ኣጽፋር ኣለው።
0: መንያ ንግስቲ፣ ኣነ መስትያት ናይዚ ደጋዊ ዓለም፣ ኣነ መስኮት ነፍሲ ብዘይቀለ ዓለም። ኣነ እንተ ዘይሃለየ ኩሉ ኸውን ጸልማት፣ እቲ ብርሃን ትርኢት ይትካእ ብደልሃመት ዓይንኽ ኣብሉኒ ንግስተ ኣካላት ዘረባይ ዘይኣምን ይፋቐር ምስ ዑረት ኣነ እምበር ንግስቲ ብዘይክትዕ ብዘይጐንፂ ኣነ እንዴ በዓልቲ መስኮት ጐይታ ድምፂ ኣነ እንተዘይሃለየ ኩልኽ እንታይ ገበርቲ ኣነ እንዴ ዋና ወረ ናይ ሕሹኽታ ምኽባዕቲ እዝኒ ኽኣበሃል ንግስቲ እዛ ነብሲ ኣነ እንተጐዲለ ጸማምያ እዛ ነብሲ ኣነ ባ ንግስቲ ብፍታው ብዘይ ኣቤቱታ ኣነ እንዴ መልክዕ ጐይታ ምኡዝ ሽታ ኣነ እንተዘይሃለየ መን ብሂይወት ክሰርር ኣነ እንተጐዲለ ፍጡር ይኸውን ነብሲ ሄር ኣፍንጫ ኸኣበሃል ንግስቲ እዛ ነብሲ ኣነ እንዴ መሸተቲ ኣነወ መተንፈሲ ኣነ ባ ንግስቲ እንተደለኹ ንሰባት የጋጩ እንተደለኹ ጥዑም ቃላት የመንጩ ኣነ እንተዘይሃለየ መን ከስተማቕር ተደልየ ይሕይኽ ተደልየ ይምድር ኣነ የ ንግስቲ እዛ ነብሲ ኣፍ ከኣብሉኒ ካብ በዓል ጣፍ ዝብልጽግ ኩሉ ዝብህገኒ መንጋስ መንጋሱስ ኣነ ባ ንግስቲ ኣነ መተግበሪት ኣነ መጣቕዒት ኣነ እንዴ ጥበበኛ ኣነ መዳመቒት ኣነ ተባእሲት ኣነ ሰላማዊት ኣነ እንተዘይሃለየ ኩሉ ኸውን ክእለት ኣልቦ ኣነ እንተጐዲለ ሰብ ስእን ማዕልቦ ኢድ ከኣበሃል ንግስቲ እዛ ነብሲ መተካእታ ዘይብለይ ናይ ኩሉ ፈውሲ ኮንቱ መደረ እዩ ንግስነሲ ንዓይ ባሃቡኒ ኣነ ተጓዓዚ ብዘይድኻም ውስወኒ ኣነ ጐያይት ንቕልቁለት ምስ ዓቐብ ኣነ እንተዘይሃለየ ብየና ኣቢሉ ኣሳልጦ ኽርከብ ንግስቲ እዛ ነብሲ እግሪ ኸኣበሃል ኣነ እንተዘይሃለየ ኣይፍጠር ንሓያል ወይ ኣነ ሓንጎል ዘይሰምዖ ዘይብለይ ወዳጀ ፈኸራ ስቒልና እንተሰማዕናስ ናይ ዓያሹ ጃህራ ኣንተ ዓይኒ ንግስተ የትብልስ መን ክሽትተልኪ ኣፍንጫኸ ንግስተ የትብልስ መን ክሰምዓልኪ ኣንተ እዝኒ ንግስተ የትብልስ መን ክዛረበልኪ ኣፍከ ንግስተ የትብልስ መን ክስከመልኪ ኣንተ ኢድ ንግስተ የትብልስ መን ክጐየልኪ እግርኸ ንግስተ የትብልስ መን ክርኤልኪ ንዓይናዓይ ግደፋ ኣይኮንክንን ተወዳደርቲ ኣነ ኣነ ግደፋ ኹና ደኣ ተመላላእቲ ንሳያ ናይ ሓንጎል መልእኽቲ

ሰላም ፍትወት ተምሃሮ ከመይ ቀኒኹም? ትምህርቲ ከመይ ኣሎ? ትነፍዑ ዶ ኣለኹም? ፀቦ እሞ ንሎሚ ኸ ምፅግጋዕ ክሳብ ዓዲ ሚልዮን ዝብል ኣርእስቲ ኢና ክንመሃር። ቅድሚ ናብ ትምህርትና ምስጋርና ኣብ መወዳእታ ናይ ዝምህሮ ኩልኹም ተምሃሮ ናይ ምፅጋዕ ኣምር ተጠቂምኩም ክሳብ ዓዲ ሚልዮን ዝበፅሑ ቁፅርታት ክትፅሕፉን ከተወዳደሩን ትፅቢት ይገብር። ትምህርትና ንምጅማር ምፅግጋዕ። ምፅግጋዕ ማለት ኣብ መንጎ ውስን ቁፅርታት ንዝርከብ ቁፅሪ በቲ ናብኡ ዝቐረበ ወሰን ብዝርከብ ቁፅሪ ምውካል ማለት እዩ። ኩሉ ግዜ ምፅግጋዕ ናብ ዓዲ 10 ናብ ዓዲ 100 ክህልወና ይኽእል። ምፅግጋዕ ናብ ዓዲ 10 ክንብል ከለና ነቲ ኣብ ዓዲ 1 ዘሎ ቁፅሪ ናብ ዓዲ 10 ምፅግጋዕ ማለት እዩ። ንኣብነት ኣብዚ ኣብነት 17 ተዋሂብና ኣሎ። ናብ ዓዲ 10 ኣፀጋግዕዎ ምስ ንበሃል ን7 ማለት ኣብ ዓዲ 1 ዘሎ ቁፅሪ ናብ ዓዲ 10 ነፀጋግዖ ከምኡ

235 ናብ ዓዲ 10 ኣፀጋግዑ ምስ ንበሃል ኩሉ ግዜ ናብ ዓዲ 10 ንኸነፀጋግዕ ነቲ ኣብ ዓዲ 1 ዘሎ ቁፅሪ ኢና ነወዳድሮ። ስለዚ ነቲ ኣብ ዓዲ 1 ዘሎ ቁፅሪ ንኸነወዳድሮ እቲ ዝፅጋዕ ቁፅሪ 5 ልዕሊኡን ምስኸውን ናብ ላዕለዋይ ወሰን ዝርከብ ቁፅሪ ይፀጋጋዕ። እቲ ዝፅጋዕ ቁፅሪ ትሕቲ 5 ምስ ዝኸውን ግን ብባዶ ይትካዕ። ብኣብነት ክንሪኦ ከለና ንኣብነት 17 ናብ ዓዲ 10 ኣፀጋግዑ ምስ ንበሃል በዚ ናይ ሕንፃፅ ቁፅሪ ጌርና ክንሰርሖ ኢና። ስለዚ እዚ ከነፀጉዖ ደለና ዘለና ቁፅሪ 17 እዩ። 17 ኣብ መንጎ 10 ኣብ መንጎ 20 ዝርከብ። ስለዚ 17 ኣብ መንጎ 10 ኣብ መንጎ 20 ስለ ዘሎ ናብ ሓዲኦም ከነፀጉዖ ኢና። ኣብዚ ክንርድኦ ዘለና ኣብ ታሕተዋይ ወሰን 10 ኣለና፣ ኣብ ላዕለዋይ ወሰን ከዓ 20 ኣለና፣ ኣብ ማእከል 15 ኣለና። ስለዚ ን17 ኣብዚ ሕንፃፅ ንርከቦ 17 ብያሎ ኣብዚያ ፀቦም። ከምዚ ንሪኦ ዘለና 17 ካብ ፍርቂ ናብ ላዕለዋይ ወሰን ገፁ ተፀጊዑ ይርከብ። ስለዚ ኩሉ ግዜ እቲ ከነፀጋግዖ ደሊና ዘለና ቁፅሪ ኣብ ማእከላይ ቁፅሪ ወይ እውን ልዕሊኡ ምስኸውን ናብ ላዕለዋይ ወሰን ይፀጋጋዕ። እቲ ቁፅሪ ትሕቲ ማእከላይ ቁፅሪ ምስኸውን ግን ናብ ታሕተዋይ ወሰን ይፀጋጋዕ። ስለዚ ብዝኣብነትና 17 ካብ ማእከላይ ቁፅሪ ናብ 20 ስለ ዝቐርብ ናብ 20 ይፀጋጋዕ። ፅቡቅ። በዚ ኣብነት እዚ በዚ ገባብ እዚ ክንሰርሖ ከለና ኣብ ዓዲ 1 ክንደይ ኣለና? 7። ነዚ ኣብ ዓዲ 1 ዘሎ 7 ምስ 5 ከነወዳድሮ ኢና። ስለዚ ኣብ ዓዲ 1 ዘለዉ ቁፅርታት 0 1 2 3 4 5 6 7 8 9 ኢሉ ብድሕሪ 1 ምስ ወሰኸ ናብ 20 ይሰግራሉ። ስለዚ 7 ካብ 5 ይዓብስ ስለ ዘሎ ኣብ ዓዲ 1 ዘሎ ቁፅሪ መሰወዳደርናዮ ናብ 20 ይሰግር። ስለዚ 17 7 ካብ 5 ስለ ዝዓበየ ናብ 20 ይፀጋጋዕ ማለት እዩ። ፀቦ ቀጢና ንሪኦ ኣብነት 12 ናብ ዓዲ 10 ኣፀጋግዕዎ ምስ ንበሃል ፈለማ ነቲ ኣብ ዓዲ 1 ዘሎ ቁፅሪ ከነፀጋግዖ ኢና። ስለዚ ኣብዚ ሕንፃፅና 12 ኣበይ ይርከብ? እወ 12 ኣብዚ ወሰን እዚ ይርከብ። ከምዚ ንሪኦ ዘለና 12 ካብ ማእከላይ ቁፅሪ ናብ ታሕተዋይ ወሰን ማለት ናብ 10 ይቐርብ። ስለዚ ኩሉ ግዜ ካብ ማእከላይ ቁፅሪ ናብ ታሕተዋይ ወሰን ንዝቐርብ ናብቲ ታሕተዋይ ወሰን ማለት 10 ነፀጋግዖ። በዛ ኣገባብ እዚ ክንሰርሖን ከለና እዚ ሕቶና ዓዲ 10 እዩ። ኣብ ዓዲ 10 ከነፀጋግዕ ከለና ነቲ ዓዲ 1 ኢና ነፀጋግዖ። ስለዚ ኣብ ዓዲ 1 ክንደይ ኣለና? ፀቡቅ 2። ስለዚ ነዚ ቁፅሪ 2 ምስ 5 ከነወዳድሮ ኢና። ስለዚ ኣብ ዓዲ 1 5 6 7 ከምኡውን ንታሕቲ ኸዓ 4 3 2 እንዳበለ ይኸይድ ኣሎ። 2 ትሕቲ 5 ዲ ዘሎ ወይስ ልዕሊ 5? እወ 2 ኣብ ዓዲ 1 ትሕቲ 5 ስለ ዘሎ ናብ 0 ይትካዕ። ስለዚ 12 ክፀጋጋዕ ከሎ ናብቲ ትሕቲ እዩ ዘሎ ወሰን 10 ይትካዕ። ፀቦ ቀፂና ንሪኦ ምፅግጋዕ ናብ ዓዲ 10 ንኣብነት ኣብዚ ኣብነትና 215 ኣለና። 215 ኣብዚ ሕንፃፅ እዚ ክንሪኦን ከለና ኣብ መንጎ

110 ከምኡውን 220 ይርከብ። ስለዚ ናብ ሓደ ወሰን ከነፀጋግዑ ኢና። ፍትዋ ተምሃሮ፣ ኩሉ ግዜ ኣብዚ ከነፀጋግዕ ከለና ካብ ማእከላይ ቁፅሪ ማዕሪኡን ልዕሊኡን ንዝርከቡ ቁፅርታት ናብቲ ልዕሊኡ ዘሎ ላዕለዋይ ወሰን ነፀጋግዖ። ካብ ማእከላይ ቁፅሪ ናብ ታሕተዋይ ወሰን ንዝርከቡ ቁፅርታት ከዓ ናብ ታሕተዋይ ወሰን ነፀጋግዖ። ስለዚ 215 ኣበይ ኣሎ? እወ 215 ኣብ ማእከላይ ቁፅሪ ይርከብ። ከምዚ ዝበልናዮ 215 ማዕሪኡን ካብኡ ናብ 220 ዝቐርቡ ቁፅርታት ናብ 220 ይፀጋግዑ። ስለዚ 215 ናብ 220 ወይ ላዕለዋይ ወሰን ይፀጋግዕ። ፅቡቅ። በዚ ገባብ እዚ ክንሰርሖም ከለና 215 እቲ ኣብ ዓዲ ሓደ ዘሎ ናብ ዓዲ 10 ክፀጋግዕ እዩ። ስለዚ 5 ምስቲ መወዳደሪ ቁፅርና 5 ክወዳደር ከሎ 5 ኣብዚ ቁፅርና ዘሎ እዩ፣ መወዳደርና እውን 5 እዩ። ስለዚ ማዕረ ስለዝኾነ ናብቲ ልዕሊ እዩ ዘሎ ቁፅሪ ማለት 220 ይፀጋግዕ። ፅቡቅ። ስለዚ 215 ናብ 220 ይፅጋዕ። ፍትዋ ተምሃሮ፣ እስኪ ነዛ ፀጋብነት ንርአያ። ነዚ ቁፅሪ እዚ ናብ ዓዲ 10 ኣፀጋግዕዎ ምስ ንበሃል ፈለማ 211 ኣብዚ ሕንፃፅ ንርከቦ። 211 ኣበይ ኣሎ? እወ ኣብ መንጎ 210 220 ኣብዚኣ ይርከብ። ከምዚ ክንገልፆ ፅናሕና እቲ 211 ካብ ማእከላይ ቁፅሪ ናብ ታሕተዋይ ወሰን ስለ ዝቐርብ 211 ናብ 210 ይፅጋዕ። ብጣዕሚ ፅቡቅ። በዚ ገባብ እዚ ክስራሕ ከሎ ፍትዋ ተምሃሮ፣ ኩሉ ግዜ ነቲ ዓዲ 100 ናብ ዓዲ 10 ኣፀጋግዑ እንተዳ ተባሂልና እቲ ዝወዳደር ቁፅሪ ኣብ ዓዲ ሓደ ዘሎ ቁፅሪ እዩ። ኣብ ዓዲ ሓደ ክንደይ ኣለና? ሓደ። ስለዚ ንሓደ ምስ ዝብዚ ዘሎ ዓዲ ሓደ ከነወዳድሮም ከለና ሓደ ትሕቲ 5 ይርከብ። ስለዚ ብዓዲ ሓደ ከነወዳድር ከለና ሓደ ካብ 5 ትሒቱ ስለ ዘሎ ናብ 0 ይትካእ። እዚ ማለት እቲ ብዓዲ ሓደ ዘሎ ሓደ ብባዶ ምስተተክአ መልስና 210 ይኸውን። ፍትዋ ተምሃሮ፣ ምሳና ኣለኹም ዶ? ፅቡቅ። ቀፂልና ንሪኦ ምፅግጋዕ ናብ ዓዲ 100 እዩ ክኸውን። ምፅግጋዕ ናብ ዓዲ 100 ነቲ ኣብ ዓዲ 10 ዘሎ ቁፅሪ ናብ ዓዲ 100 ምፅግጋዕ እዩ። ንኣብነት ከምዚ ንሪኦ ዘለና 110 ናብ ዓዲ 100 ኣፀጋግዕዎ ምስ ንበሃል ኩሉ ግዜ ነቲ ኣብ ዓዲ 10 ዘሎ ቁፅሪ ኢና ነፀጋግዖ። ስለዚ ኣብ ዓዲ 10 ዘሎ ቁፅሪ ክልተ ኣሃዝ ሒዝና ኢና ነወዳድር። ከምኡ ውን ብተመሳሳሊ 259 ናብ ዓዲ 100 ኣፀጋግዑ ምስ ንበሃል እቲ ነወዳድሮ ኣብ ዓዲ 10 ዘሎ ክልተ ኣሃዝ እዩ። ስለዚ ን59 ነወዳድሮ። ነዚ ቁፅሪ ንኸነወዳድሮ እቲ ዝፅጋዕ ቁፅሪ 50 ልዕሊኡን ንዝኸውን ናብ ላዕለዋይ ወሰን ዘሎ ቁፅሪ ይፀጋግዕ። እቲ ዝፅጋዕ ቁፅሪ ትሕቲ 50 ምስዝኸውን ግን ብባዶ ባዶ ይትካእ። ንኣብነት 160 ናብ ዓዲ 100 ኣፀጋግዑ ምስ ንበሃል ፈለማ ኣብዚ ናይ ቁፅሪ ሕንፃፅ ን160 ንርከቦ። ከምዚ ንሪኦ ዘለና 160 ኣብ መንጎ 100 ታሕተዋይ ወሰን ከምኡውን 200 ላዕለዋይ ወሰን ይርከብ። እስከ ኣብዚ ሕንፃፅ ን160 ንርከቦ? እወ

0: ትንሳን ኣብዚ ይርከብ። ከምዚ ንሪኦ ዘለና ድማ ኣብ ማእከላይ ቁፅሪ 150 ኣለና፣ ካብኡ ዝዓቢ ድማ 160 ኣለና። እንዳወሰኸ ክኸይድ ከሎ ናብ 200 ስለ ዝቐርብ 160 ናብ 200 ይፀጋጋዕ። ስለዚ 160 ናብ 200 ወይ ናብ ላዕለዋይ ወሰን ስለ ዝቐርብ 160 ናብ 200 ይፀጋጋዕ። በዚ ገባብ ክንሪኦ ከለና ድማ ናብ ዓዲ 100 ከነፀጋጋዕ ከሎና ነቲ ኣብ ዓዲ 10 ዘሎ ኢና ነወዳደሩ። ኣብ ዓዲ 10 ክንደይ ኣሎና? እወ 60። ስለዚ ንሱሳ ምስ 50 ከነወዳድሮ ኢና። ነቲ ኣብ ዓዲ 10 ዘሎ ሱሳ ምስ ኣብ ዓዲ 10 ዘሎ 50 ከነወዳድሮ ከለና ሱሳ ካብ 50 ስለ ዝዓቢ ናብቲ ልዕሊኡ ዘሎ ወሰን ቁፅሪ ማለት ናብ 200 ይፀጋጋዕ። ስለዚ 160 ናብ 200 ይፀጋጋዕ። ብጣዕሚ ፅቡቅ። ተወሳኺ ኣብነት 120 ን120 ናብ ዓዲ 100 ከነፀጋግዖ ከለና ፈለማ ኣብዚ ናይ ቁፅሪ ሕንፃፅ ንርከቦ። 120 ኣብ መንጎ 100 200 ይርከብ። እዚ ማለት ኣብ መንጎ ታሕተዋይ ወሰን ከምኡውን ኣብ መንጎ ላዕለዋይ ወሰን ይርከብ። ስለዚ ከነፀጋግዖ ከለና 120 ኣብዚ ሕንፃፅ ኣበይ ይርከብ? እወ 120 ኣብዚ ይርከብ። ኩሉ ግዜ ካብ ማእከላይ ቁፅሪ ትሒቶም ዝርከቡ ቁፅርታት ናብ ታሕተዋይ ወሰን ማለት 100 ስለ ዝፀጋጋዕ ን120 ናብ 100 ነፀጋግዖ። ፅቡቅ። በዚ ገባብ ክንሰርሖ ከለና ነቲ ዓዲ 100 ዘሎ ከነፀጋግዖ ከለና ዓዲ 10 ኢና ነወዳድር። ስለዚ ኣብ ዓዲ 10 ክንደይ ኣሎና? እወ ኣብ ዓዲ 10 20 ኣለና። ን20 ምስ 50 ከነወዳድሮ ከለና ኣብ ዓዲ 10 20 ትሕቲ 50 ይርከብ። ስለዚ 20 ናብ ታሕተዋይ ወሰን ማለት ናብ 100 ይፀጋጋዕ። ስለዚ 120 ናብ 100 ይፀጋጋዕ። ፍትዋት ተምሃሮ፣ እዚ ሎሚ ክንምሃሮ ፀንሕና ተረዲእኩም ዶ? ፅቡቅ። እሞ እንተ ደኣ ተረዲእኩም ኮይኑ ካብ ኩልኹም ሓደ ተምሃራይ ፀሚቑ ከረዳኣና እዩ። እስኪ ደጀን ነዚ ክንምሃሮ ፀንሕና ብሓፂር ኣገባብ ፀሚቕካ ኣረዳኣና።
1: ሎሚ ዝተምሃርናዮ ትምህርቲ ብዛዕባ ምፅግጋሕ ናብ ዓዲ 10 ናብ ዓዲ 100 እዩ። ናብ ዓዲ 10 ክነፀጋግዕ ከለና እታ ቀዳመይቲ ኣሃዝ ማለት ኣብ ዓዲ 1 ዘሎ ኣሃዝ ምስ 5 ብምውድዳር ናብ ላዕለዋይ ወይ ታሕተዋይ ወሰን ናይቲ ተዋሂብና ዘሎ ቁፅሪ ነፀጋግዕ። ንኣብነት ቁፅሪ 13 ናብ ዓዲ 10 ኣፀጋግዕ ምስ እንበሃል ከምቲ መምህርና ዝመሃረና መጀመርያ 13 ኣብ መንጎ 10 20 ትርከብ። 10 ታሕተዋይ ወሰን ናይ ቁፅሪ 13 እዩ። 20 ከዓ ላዕለዋይ ወሰን ናይ ቁፅሪ 13 እዩ። ስለዚ ብኣሰራርሓና ኣገባብ እቲ ቀዳማይ ኣሃዝ ናይቲ ዝተዋህበና ቁፅሪ ብምርኣይ ምስ 5 ንወዳደር። ትሕቲ 5 ምስ ዝኸውን ናብ ታሕተዋይ ወሰን 10 ነፀጋግዕ። እቲ ኣሃዝ 5 ልዕሊኡን ምስ ዝኸውን ከዓ ናብ ላዕለዋይ ወሰን ማለት 20 ነፀጋግዕ። ስለዚ ቁፅሪ 13 ናብ ታሕተዋይ ወሰን ማለት 10 ነፀጋግዕ የቐኒል።
0: ንፉዕ። ብጣዕሚ ፅቡቅ። ከምዚ ክንሪኦ ፀንሕና ደጀን ብፅቡቅ ዝኾነ ኣገባብ ፀሚቑ ኣረዲእና ኣሎ። ተረዲእኩም ዶ? እወ። እሞ ካብዚ ሎሚ ተምሃርናዮ ነስዕብዕዮ ገዛ

ክህበኩም እዩ። ኣብዚ ዕዮ ገዛና ክልተ ክፋላት ኣለና። ኣብቲ ቀዳማይ ክፋል ነዞም ዝስዕቡ ናብ ዓዲ 10 ኣፀጋጊዕኩም ፀሓፉ። ኣብዚ ካልኣይ ክፋል ድማ ነዞም ዝስዕቡ ናብ ዓዲ 100 ኣፀጋጊዕኩም ፀሓፉ። ፍትዋት ተምሃሮ፣ ነዚ ዕዮ ገዛ ምስ ሰራሕኩምዎ ንዓበይቲ ኣሕዋትኩም ወይ ንስድራኹም ኣርእዎ። እምበር ፍትዋት ተምሃሮ፣ እዚ ሎሚ ተምሃርናዮ ትምህርቲ ነዚ ይመስል ነይሩ። ኣብዚ ስዕብ ምድማርን ምጉዳልን ብዝብል ኣርእስቲ ኢና ክንረኽብ። ክሳዕ ሽዑ ሰላም ቅነ።

ሰላም ከመይ ትውዕሉ? ዝኸበርኩም ተዓዘብቲ፣ ንሎሚ ሶኒ 21 መስከረም ዝተዳለዉ ሃገራውን ኣህጉራውን ዜናታት ሒዝናልኩም ቀሪብና ኣለና። ንምክታልኩም ብክብሪ ንዕድም ንስኻትኩም ንፀንሕን ኣንባቢ ዜና ሚካኤል ሓድጉኩም ድማ ምስ ኣቕራቢ ቋንቋ ምልክት ኣብረተ ወልደ ባሕባር ብምዃይና ፈለማ ግን ቀንዲ ነጥብታቱ ንፍልም። ኣብ ዞባ ዶባ ውቅሒ ባሕሪ ክካየድ ዝፀንሐ መረባ ዝኽሪ መምስራት ቤት ትምህርቲ ሰውራ ተዛዚሞ። ማሕበር ኣርባሕቲ ንህቢ ዞባ ማእከል ቀረብ መዓር ብዓይነትን መጠንን ንምዕባይ ዝሕግዝ ዘተ ኣካይዱ። ኣብ ንኡ ዞባ ሃበሮ ውፅኢት ትምህርቲ ንምሕያል ይስራሕ ከም ዘለዎ ኣብ ዝተኻየደ ገምጋም ተሓቢሩ።

0: ዜናታት ወፃኢ ጃምላ ሃገራዊ እቶት ኢራን ኣብ ቀዳማይ ፍርቂ 226 ብልዕሊ 10 ሚታት ከም ዘንቆልቆለ ተገሊጾ ፈረንሳን ካናዳን ምምዕባል ነዳድን ተፈጥሮኣዊ ጋዝን ብሓባር ክሰርሓ ተረዳድየን ፓኪስታን ኣብ ልዕሊ ሃገሩ ደብዳብ ነፈርቲ ከም ዘካየደት መንግስቲ ኣፍጋኒስታን ከሲሶ ዝርዝር ዜና ኣብ ዞባ ዶባ ውቅሒ ባሕሪ ክካየድ ዝቐነየ ፅምብል ዝኽሪ ምምስራት ቤት ትምህርቲ ሶውራ ትማሊ ተዛዚሙ ነቲ ኣብ ኣዳራሽ ብሌንኮማ ዝተኻየድ መዛዘም ስነስርዓት ዝተኸታተለ ወኪል ሪና ዒሳ መሓመድ ዘዳሎ ፀብጻብ ኣሎ ፎርቱና ዓንዶም ከተቕርብ እያ
1: ዕዙዝ ዝኽሪ ንሓድሽ ወፍሪ ህንፀት ሃገር ብዝብል ቴማ ብደረጃ ዞባ ደቡባ ውቀይሕ ባሕሪ ብዝተፈላለየ መሳነድኦታት ኣብ ከተማ ዓሰብ ክፅምበል ዝቐነየ መደባት ዝኽሪ 50 ዓመት ምምስራት ቤት ትምህርቲ ሶውራ ትማሊ 20 መስከረም ኣብ ኣዳራሽ ብሌንኮማ ብዝተኻየደ ስነስርዓት ተዛዚሙ ኣብቲ ኣዛዚ እዚ ምዕራብ ብርጋዴር ጀነራል ኣብርሃም ዓንዶም ዝርከብዎም ሰብ መዚ መንግስትን ግንባርን ዝተሳተፍዎ ድግስ ኣመሓዳሪ ዞባ ኣምባሳደር ማሕመድ ስዒድ ማንታይ ኣብ ትሕቲ ቕሳነት ዝኸልእ ደብዳብ ነፈርቲ ቀዋምነት ዘይብሉ ኸልበልትበት ጥልዋታት ኩናትን መስዋእትን ከምኡ ውን ምስ ሕፅረታት ቀለብን መሳለጥያታትን ሰውራ ቤት ትምህርቲ ክድኩን ምሕሳብ ከቢድ እኳ እንተነበረ ንርሑቕ ዝጠመተ ገዚፍ ራእዩ ብምንባሩ ግን እቲ መደብ ኣንጻር ኩሉ ብድሆታት ከም እትዓወ ተሓቢሩ ኣምባሳደር ማሕመድ ስዒድ ማንታይ ወሲኹ እዚ ናይ ዝኽሪ መደብ ነቲ ብልፅግትን ስልጥንትን ኤርትራ ኣብ ምህናት ፀልዑል እጃም ዘለዎም ውፍያት ምሁራንን ሙያውያንን ዜጋታት እንገብሮ ወፍሪ ሸትኡ ክወቅዕ ብውህደት ክንሰርሕ ዘዘኻኽር ከም ዝኾነ ገሊጹ እቲ ቀያሕቲ ዕምባባ ብዘቕረብዎ መዛሙሩን ደርፍታትን ሰውራ ደሚቑ ዝተኻየደ ስነስርዓት ብምኽንያት ወርቃዊ ኢዮቤልዩ ምምስራት ቤት ትምህርቲ ሰውራ ዝተኻየደ ስፖርታውን ስነ ጥበባውን ውድድራት ንዝተዓወቱ ብምሽላም ከምኡ ውን ንዓወት ናይቲ መደብ ኣበርክቶ ንዝገበሩ ኣካላትን ውልቀ ሰባትን ናይ ምስጋና ምስክር ብምዕዳል ተዛዚሙ እዚ ከምዚ ኢሉ እንከሎ ኣብ ግብፂ ዝነብሩ ኤርትራውያን ኣብ ዝወደብዎ ተምሃሮ ቤት ትምህርቲ ኣዳልን ቤት ትምህርቲ ባናን ብዘቕርብዎ መዛሙሩ ዝተሰነየ ፅምብል ፈፃሚ ጉዳያት ኤምባሲ ኤርትራ ኣቶ ኣማን ዓብደልዋሳ ኣብ ዘስምዖ ቓል እቲ ፅምብል ናይ 50 ዓመታት ታሪክ ተመክሮ ተወፋይነትን ዓወታትን እንዝክረሉ ከም ዝኾነ ብምጥቃስ ኣብ ውሽጢ 50 ዓመታት ኣብ ቤት ትምህርቲ ሰውራ ፍልጠትን ሓላፍነትን ዝሰነቑ ኣብ ህንፀት ሕብረተሰብን ሃገርን እጃሞም የበርክቱ ከም ዘለዉ ገሊፁ ኣብቲ ኣጋጣሚ ብኣባል ቤት ትምህርቲ ሰውራ መምህር ኣድም እድሪስ ሰሚናር ከምኡ ውን ንህይወት ቤት ትምህርቲ ሰውራ ዝገልፅ ሙዚቃዊ መሳናድኦታትን ስእላዊ ምርኢትን ቀሪቡ
0: ናብ ካል ዜና ምስ ንሰግር ማሕበር 4 ንህቢ ዞባ ማእከል ቀረብ መዓርብ ዓይነትን መጠንን ምዕባይ ዝሕግዝ ዘተባዕሰቶ 9 መስከረም ኣካይዱ ኣቦ እምበር ማሕበራቱ ሃብታ ኣብ ገሃድ ኣብ ዘስምዖ ቃል ቀንዲ ዕላማ ናይቲ ዘተ ሓረስቶት ተልእኾ ሚኒስትሪ ሕርሻ ብሓፈሻ መደብ ንኡስ ርቡዕ ቃፅዖ ሕርሻ ድማ ብፍላይ ንምዕዋት ካብኦም ዝሕተት ንኽፍፅሙ ምዃኑ ገሊፆ ሓረስቶት ኪኖ ዝረኽቦ ገንዘባዊ እቶት በቲ ብማሕበር ሚኒስትሪ ሕርሻን ዝወሃቦ ሞያዊ ምኽርን ስልጠናን ተማዚኖም ውሕስነት ዝፈሪ መዓር ክረጋግፁን ኣብ ዓይነታት ኣተኪሮም ክሰርሑን ኣዘኻኺሮም ኣባላት ቦርድ ማሕበር በገኖ ምህርቲ መዓር ንምዕባይ ንቑጣታት መሸጣ መዓር ብርትዓ ዋጋ ንምስፋሕ ከምኡ ውን ዓቕሚ ኣባላት ንምዕባይ ዝተሰላሰለ ንጥፈታትን ገስጓሱን ዝምልከት መብሪህ ሂቦም ተሳትፍቲ ኣብ ዘቐረበ ፀብጻብን መዛተይ ፅሑፍን ምርኮስ ብምግባር ኣብ ንጥፈታት ማሕበር ደራኺ ተራ ዝህልዎ ሓሳባትን ርእቶታትን ኣቕሪቦም ወኪል ክፍሊ ሕርሻን መሬትን ዞባ ማእከል ኣቶ ኣስራት ሃይለ ዝሃቦ መዛዘም ቃል ምስቲ ሚኒስትሪ ሕርሻ ንኣብነታውያን ሓረስቶት ዝገብሮ ምትብባዕ ቁፅሪ 4 ነህቢ እናሰሰነ ይመፅእ ከም ዘሎ ኣብ ዋጋ መዓር ዝርአ ዘሎ ምጉዳል ዋጋ ድማ ናቱ ውፅኢት ከም ዝኾነ ገሊፁ ኣብ ዞባ ዓንሰባ ንኡ ዞባ ሃበሮ ውፅኢት ትምህርትን ተምሃሮ ንሕያል ዝካየድ ፃዕሪ ኣብዚ ሓድሽ ኣካዳማያዊ ዓመት ዝድፋኣሉ ብዓሰቱ 5 መስከረም ኣብ ዝተገብረ ግምጋም ተገሊፆም ሓላፊ ትካላት ትምህርቲ ኣብቲ ንኡ ዞባ መምህር ዑስማን መሓመድ ኣድም ኣብ ዝሓለፈ ዓመት ብውህደት ኩሎም ኣካላት ውፅኢታዊ ንጥፈት ከም እተሰላሰለ ብምጥቃስ መጠን ምቁራፅ ብዓሰቶ 3 ሚታት ከም ዝነከየን ናብ ዝተሓተ ደረጃ ንምውራዱ ብዝሓይለ ከም ዝስራሓሉ ናብሪሁ ተሳታፍነት ደቂ ኣንስትዮ ኣብ ማዲ ትምህርቲ 48.6 ሚታት ከም ዝበፅሐ እውን መምህር ዑስማን ብተወሳኺ ሓቢሩ ጠንቂ ምትራፍ ዘይምቹ መምሃሪ ክፍልታት ከምኡ ውን ዋሕዲ መፅሓፍትን ዘይምህላው ሓገዝ ስርዓታት ትምህርትን ምዃኑ ብምግላፅ ብሓፈሻ ዘይምጥርናፍ ዓድታት ዓንቃፂ ኮይኑ ምህላው ኣገንዚቦ ኣብቲ ንኡ ዞባ 22 መውዓለ ህፃናት 12 ናይ

ጨዋታ 8 ናይ ማእከላይ 4 ድማ ናይ ካልኣይ ደረጃ ብጥቕላላ 46 ናበተ ትርሲ ኣለዋ። ኣብ ሓጋዝ በብእዋኑ ኣብ ትካላትን ናይ እምነት ቦታታትን ክካየድ ፀንሐ ንጥፈታት ምግራብን ምስሳን ሃብቲ ገረብን ዝምስግን ውፅኢት ከም ተረኽቦ ተሓቢሮም ባህርያዊ ፀጋታት ንምምዕባል ዝተኸየደ ፃዕሪ ንቕሓት ስድራ ቤታት ተወሲኽዎ ኣድማዒ ውፅኢት ከም እተረኽቦ ዝጠቐሰ ኣብ መሓዳሪ ከተማ ሓጋዝ ዝኣቶ ነፀር ኣበረኽታብ ዝተተኽለ ኣግራብ ኣብ ግርማ ከተማ ዝተዋፅኦ ከም ዝግረ ኣረድዩ ሓላፊ ሃብቲ ገረብን እንስሳ ዘገዳምን ኣቶ ብርሃነ ንጉሰ ድማ ምስሳን ሃብቲ ገረብ ሚዛን ኣከባቢ ኣብ ምሕላው ንዘለዎ ተራ ብምጥቃስ ቀጻልን ኣብዮትን ክንክንን ክግበረሉ ተላብዩ መራሕቲ ሃይማኖት በገኖም ኣብ ኣብያተ እምነት ዝተተኽለ ኣግራብ ኣብ ዝተኣማመን ደረጃ ምብፅሑ መርኣያ ዝግበረሉ ምክታል ከም ዝኾነ ብምግላፅ ብዝሓየለ ክሰርሕሉ ምዃኖም ኣረጋጊፆም። መበል 11 ስፖርታዊ ንጥፈታት ኣህዱታት ዝምዕራብ 19 መስከረም ኣብ ከተማ ባረንቱ ብወግዒ ተኸፊቱ ኣብቲ መኽፈቲ ስነስርዓት ስታፍ ሓበሬታን ጎስጓስን ዝምዕራብ ተለንተ ዳንኤል ዮሴፍ ኣብ ዘስምዑ ቃል እቲ ዕላማ ኣብ ኩሉ ዓውደታት ስፖርት ዘሎ ዕቑር ዓቕሚ መንእስያት ኣለሊኻ ኣብ ረብሓ ህዝብን ሃገርን ንምውዓልን ብስፖርታዊ ጭውነት ዝተመልመሉ መንእስያት ንምፍራይን ከም ዝኾነ ገሊጹ። ኣብዚ ንክልተ ኣዋርሕ ዝቕፅል መደብ ካብ ክልቲዩ ፆታታት 19 ጋንታታት ኣብ 3 ምድባት ተኸፋፊለን ውድዳት ኩዕሶ እግሪ፣ ኩዕሶ መርበብ፣ ኩዕሶ ስኪዔት፣ ኣትለቲክስ፣ ቸዝ፣ ጨመተ ተኽስን ቅድም ብሽክለታን ከም ዘካይዳ ተለንተ ዳንኤል ብተወሳኺ ኣብርሁ። ኣብቲ ኣጋጣሚ ኣመሓዳር ዞባ ጋሽባርክ ኣምባሳደር ማሕሙድ ዓሊ ሑሪ ሓለቓ ስታፍ እዚ ምዕራብ ብሪጋደር ጀነራል ፀሓይ መኮነን ሓለቓ ስታፍ እዚ ህዝባዊ ሰራዊት ብሪጋደር ጀነራል ሚካኤል ሃንስን ዝርከብዎም ሰብ መዚ ተረኺቦም ነይሮም። ስፖርታዊ ቅነ እዚ ምዕራብ ክሳብ 28 ሕዳር 2026 ከም ዝቕፅል ካብ ስታፍ ሓበሬታን ጎስጓስን ናይቲ ግንባር ዝተረኸበ ሓበሬታ የነፅር። ስዒቡ ዝቕርብ ዜናታት ሃገራት ወፃኢ ክኸውን ምክታልኩም ክቅፅሉ ደጊምና ብክብሪ ንዕድም። ዜናዊ መስና ሮየል ቲቪ ናቐፀለ እዩ ዝኸድኩም ተዓዘብቲ ስለምክታልኩም ማዚና ነመስግን። ዜና ወፃኢ ጃምላ ሃገራዊ እቶት ኢራን ኣብ ቀዳማይ ፍርቂ 2026 ብልዕሊ 10 ሚታት ከም ዘንቆልቆለ ስታትስቲካዊ ፀብፃባት ሃገር ሓቢሮም ኣብ መወዳእታ ወርሒ ለካቲት ናይዚ ዓመት ብዝተወልዐ ኩናት ዓንዲ ሕቆ ቁጠባ ኢራን ዝኾነ ምህርቲ ነዳድን ጋዝን ብልዕሊ 26 ሚታት ከም ዝጎደለዮም እቶም ፀብፃባ ዝጠቕሱ ኣብ ወርሒ መጋቢት ዕለታዊ ኣስታት 2 ሚልዮን በርሚል ዝነበረ ፍርያት ነዳድ ኢራን ኣብ ዝሓለፈ ወርሒ ነሓሰ ናብ ስታት 40 ሚልዮን ከም ዝወረደ ተፈሊጡ። ኣሜሪካ ተካይዶም ዘላ መጥቃዕታት ትካላት ፀዓት ኢራን ቀንዲ ዕላማ ኮይነን ምህላወን ይጥቀስ። ብዘይካዚ ብሰንኪቲ ኩናትን እገዳታትን ኣሜሪካ እቶት ኢንዱስትሪን ዕደናን ብኣስታት 15 ሚታዊት ምስናዕን ሕርሻን ድማ በስታት 3 ሚታዊት ከም ዝነከየ ተገሊጹ። እዚ ከምዚ ኢሉ እንከሎ ኣብ ኢራን ኣብዚ ዓመት እዚ መጠን ቁጠባዊ ዝቕባበ ኣስታት 70 ሚታዊት ከም ዝዓረገን ንማሕበረ ቁጠባዊ ፀገማት ህዝቢ ከም ዘጋደዶን ተሓቢሩ። ኣሜሪካ ኣብ ልዕሊ ኢራን ዘፅደቐቶ ንፅላታት ፀዓትን ምክልኻልን ዕላማን ዝገበረ እገዳ ብ5 ዓመታት ኣናዊሓቶ ስለ ዘላ እቲ ቁጠባዊ ሃስያ መሊሱ ክኸርር ከም ዝኽእል የመት። ኣሜሪካ እውን በቲ ኣብ ኢራን ተካይዱ ዘላ ወተሃደራዊ ወፍሪ ኣብ ውሽጢ ዝሓለፈ 8 ዋርሒ ልዕሊ 38 ቢልዮን ዶላር ከም ዝኸሰረት እዩ ዝግለጽ። ፈረንሳን ካናዳን መምዕባል ነዳድን ተፈጥሮኣዊ ጋዝን ናብ ዝርከብዎም ሓያሉ ፅላታት ብሓባር ክሰርሓ ተረዳድየን። እቲ ምርዳእ ፕረዚደንት ኢማኑኤል ማክሮንን ቀዳማይ ሚኒስተር ማርክ ካርኒን ሎሚ 21 መስከረም ኣብ ከተማ ፓሪስ ፈረንሳ ኣብ ዘካይዶ ዝርብ ተበፂሑ። እቲ ስምዕ ፈረንሳ ካብ ካናዳ ብመልክዕ ፈሳሲ ዝዳሎ ብብዝሒ ባህርያዊ ጋዝ ክትሽምት ዘኽእል ምዃኑ ተገሊጹ። ብዘይካዚ ትውዕል ካልኦት ሃገራት ኤውሮጳ ብመገዲ ፈረንሳ ተረባሕቲ ተፈጥሮኣዊ ጋዝ ካናዳ ክኾና ባይታ ከም ዝፈጥሩ እውን ተሓቢሮም። በዚ ድማ እቲ ስምዕ ድሕሪ ምውላዕ ኩናት ዩክሬን ኣብ ዓበይቲ ሃገራት ኤውሮጳ ተኸሲቱ ንዘሎ ሕፅረት ጋዝ ብኸፊል ከቃልሎ ከም ዝኽእል ይእመት። ካናዳ ብፍርያት ባህርያዊ ጋዝ ብደረጃ ዓለም ኣብ 5ይ ደረጃ ብመጠን ሰደድ ድማ ኣብ 4ይ ደረጃ ትስራዕ። እዚ ከምዚ ኢሉ እንከሎ ፈረንሳን ካናዳን ኣብ መምዕባል ቴክኖሎጂን ብርቂ ማዕድናትን ክተሓጋገዛ ምዃነን ገሊፀን ኣለዋ። ካናዳ ኣቐዲማ ምስ ኤውሮጳ ሕብረት ኣብ ምክልኻል ፀጥታ ፀዓት ቴክኖሎጂን ክቡራት ማዕድናትን ዘተኮረ ስምምዓት ከም እተፈራረመት ኣይርስዕን።

ፓኪስታን ትማል 20 መስከረም ኣብ ልዕሊ ሃገሩ ደብዳብ ነፈርቲ ከም ዘካየደት መንግስቲ ኣፍጋኒስታን ከሲሶ። በቲ ኣብ ሰሜናዊ ምብራቕ ሃገሩ ዝተኻየደ ደብዳብ ሰብኣዊ ንዋታውን ክሳራ ከም ዝወረደ ዝገለፀ መንግስቲ ኣፍጋኒስታን ሕነ ናይ ምፍዳይ ስጉምቲ ከም ዝወስድ ሓቢሩ ኣሎ። በዚ ድማ ወታደራዊ ምትፍናን ክልቲኤን ጎረባብቲ ሃገራት መሊሱ ክኸርር ከም ዝኽእል ናይ ቀረባ ተዓዘብቲ ይእምቱ። ፓኪስታን ብዛዕባ እዚ ሓድሽ ደብዳብ ዝሃበቶ መግለፂ እኳ ዛጊብ እንተዘየለ ኣብዝ ሓለፈ ሳልስቲ ኣብ ግዛኣታ ናይ ዝተኻየደ ሽበራዊ መጥቃዕቲ ንኣፍጋኒስታን ምኽሳሳ ይፍለጥ። ኣካይዳቶ ዝበሃል ዘሎ ደብዳብ ነፈርቲ መልሰ ግብሪ ናይቲ ልዕሊ 30 ሰባት ዝቐተለ ሽበራዊ መጥቃዕቲ ክኸውን ከም ዝኽእል ግምታት ኣሎ። ነቲ መጥቃዕቲ ዘካየዱ ሽበራውያን ካብ ኣፍጋኒስታን ሰሪኾም ዝኣተዉ ምዃኖም ፓኪስታን ኣብ እዋኑ ምኽሳሳ ይዝከር። መንግስቲ ኣፍጋኒስታን ግና ንክሲ ፓኪስታን ኣሉታዊ ምላሽ ክህበሉ ጸኒሑ ኣሎ። ኣብ ሪፓብሊክ ዶብ ኣፍሪቃ ናብ ሎሚ 21 መስከረም ኣብ ዘወግሐ ለይቲ 5.8 ሬክተር ምንቅጥቃጥ ምድሪ ከምቲኸስተ ማዕከና ዜና ቃሊሐን። በቲ ኣብ 10 ኪሎ ሜትር መዓሙቕ ዘጋጠመ ሓደጋ ብሂወት ዝወረደ ክሳራ እኳ እንተዘየለ መጠናዊ ንዋታዊ ዕንወት ከም ዝሰዓበ ሰመዚ ዶብ ኣፍሪቃ ሓቢሮ። ኪላታ ስነ ምድሪ ዶብ ኣፍሪቃ ድሕሪ ምንቅጥቃጣት ክስዕብ ከም ዝኽእል ብምእማት ህዝቢ ጥንቃቂኡ ክዕቢት ተሓሳሲቦም። እዚ ከምዚ ኢሉ እንከሎ ኣብ ተመሳሳሊ ዕለት ኣብ ዶባዊ ሸነኽ ቱርኪ 5 ሬክተር ምንቅጥቃጥ ምድሪ ተኸሲቱ። በቲ ኣብ 7 ኪሎ ሜትር መዓሞቕ ዘጋጠመ ምንቅጥቃጥ ትሕቲ ቅርፃዊ ዕንወት ከም ዝወረደ ተገሊጹ። ቱርኪ ሓደጋታት ምንቅጥቃጥ ምድሪ ብብዝሒ ኣብ ዝኽሰተሉ ጂኦግራፋዊ ኣከባቢ ከም ትርከብ ክኢላታት ስነ ምድሪ ይጠቕሱ። ኣሜሪካን ህዝባዊ ሪፓብሊክ ቻይናን ትማሊ 20 መስከረም ኣብ ንግዲ ሰብ ሰርሖ ብልሕን ካልእ መርያትን ዘተኮረ ናይ ሰብ መዚ ንግዲ ዝርብ ኣካይደን። እዚ ኣብ ከተማ ኒውዮርክ ዝተኻየደ ዝርብ ፍልያት ክልትዮን ሃገራት ኣብ ምፅባብ እወታዊ ተራ ከም ዝህልዎ እቶም ሰመዚ ኣሚቶም። ሚኒስትራት ጉዳያት ወፃኢ ኣሜሪካን ቻይናን ኣብ ዝሓለፈ ሳልሲ ናይ ቴሌፎን ዝርብ ከም ዘካየዱ ዝዝከር እዩ። ፕረዚደንት ዶናልድ ትራምፕን ፕረዚደንት ሺ ጂንፒንን ኣብዚ ሰሙን እዚ ኣብ ኣሜሪካ ተራኺቦም ክዘራረቡ መደብ ከም ዘሎ ዝፍለጥ ኮይኑ ክካየድ ዝቕኒ ርክብ ላዕለዎት ሰመዚ ነቲ ናይ መራሕቲ ዘተ ባይታ ንምጥጣሕ ምዃኑ ይግለጽ። ክልትዮም መራሕቲ ኣብ መፋርቕ ዝሓለፈ ወርሒ ግንቦት ኣብ ቻይና ተራኺቦም ከም እተዘራረቡ ይፍለጥ። ህንድን ጃፓንን ንክልተ ሳምንታት ዝቕፅል ሓበራዊ ልምምድ ሓይሊ ኣየር ኣብ ግዛኣት ህንዲ የካይዳ ኣለዋ። እዚ ካብ 9-22 መስከረም ዝቕፅል ልምምድ ወታደራዊ ዝምድንአን ብሓፈሻ ዝምድና ሓይሊ ኣየር ድማ ብፍላይ ንምድንፋዕ ዝዓለመ ምዃኑ ኣፍሊጠን። ብዜካ እዚ እቲ ብርክት ዝበላ ዘመናዊ ነፈርቲ ኩና ዝሳተፎ ዘለዎ ሓበራዊ ልምምድ ጸጥታ ዞባ ኤስያ ፓስፊክ ንምውሓስ ሓጋዚ ምዃኑ ሰመዚ ምክልኻል ክልቴን ሃገራት ኣሚቶም። ቀዳሞት ሚኒስትራት ህንድን ጃፓንን ኣብ ዝሓለፈ ወር ሓምለ ኣብ ከተማ ኒው ደልሂ ኣብ ዘካየድዎ ዝርብ ኣብ ምምዕባል ጽላት ምክልኻል ጸጥታ ቴክኖሎጂን ጸዓትን ዘተኮረ ስማዓት ከም እተፈራረሙ ይዝከር። ጃፓን ኣብ ዝመጽእ 10 ዓመታት ኣብ ህንዲ ኣብ ዝተፈላለየ ጽላታት ናይ ልዕሊ 60 ቢልዮን ዶላር ወፍሪ ከም እትገብር ክትሕብር ጸኒሓላ። ኣባል ሃገራት ቁጠባዊ ውድብ ደቡባዊ ምብራቕ ኤስያ ማለት ኣስያን ኣብ 2025 ኣብ ሓድሕደን ምስ ካልኦት ሃገራትን ዘካየዶ መጠን ንግዳዊ ምልዋጥ ምስቲ ናይ ቅድሚ ዝነበረ ዓመት ክነጻጸር ከሎ ብልዕሊ 14 ከም ዝዓበየ ጸብጻባት ሓቢሮም። ኣብዝሓለፈ ዓመት መጠን ንግዳዊ ምልዋጥ ኣባል ሃገራት ልዕሊ 4 ትሪልዮን ዶላር ምንባሩ ዝጠቕሱቶም ጸብጻባት እቲ ኣስታት 1 ትሪልዮን ዶላር ምስ ህዝባዊ ሪፓብሊክ ቻይና ከም እተኻይዳ ረድዮም። እቲ ኣሳት 20 ሚታዊ ኣባል ሃገራት ኣብ ናሓድ ሕደን ዘካይዶ ምልዋጥ ምዃኑ ክፍለጥ ተኻይሉ ኣሎ። ነዳዲ፣ ባህርያዊ ጋዝ፣ ኤሌክትሮኒካውን ቴክኖሎጂካውን ፍርያት ዝለዓለ ምልዋጥ ከም እተኻይደሎም ተገሊጾ። መራሕቲ ሃገራት ኣስያን ኣብ ዝሓለፈ ወርሒ ግንቦት ኣብ ፊሊፒንስ ኣብ ዘካይዶ መበል 48 ዓመታዊ ዋዕላ ንግዳውን ቁጠባውን ዝምድና ኣባላት ንምድንፋዕ ከም ተሰማምዑ ዝዝከር እዩ። ሚኒስትራት ቁጠባ ኣባል ሃገራት ትማሊ 20 መስከረም ኣብ ፊሊፒንስ ተራኺቦም ኣብ ምምዕባል ዝምድና ከም እተዘራረቡ እውን ተገሊጾ። ኣብ 1967 ዝተመስረተ ዞባ ውድብ ኣስያን ፊሊፒንስ፣ ቪየትናም፣ ሲንጋፖርን ንዝርከበን 11 ኣባል ሃገራት ይሓቆፍ። ዜናታት ምዛም ቀንዲ ነጥብታቱ ክንደግመልኩም። ኣብ ዞባ ዶባ ውቅሒ ባሕሪ ክካየድ ጽንሐ መረባት ዝኽሪ ምምስራት ቤት ትምህርቲ ሶራ ተዛዚሞም።

ማሕበር ኣርባዕቲ ንህቢ ዞባ ማእከል ቅርብ መዓር ብዓይነትን መጠንን ንምዕባይ ዝሕግዝ ዘተ ኣካይዶ ኣብ ንኡ ዞባ ሃበሮ ውፅኢት ትምህርቲ ንምሕያል ይስራሕ ከም ዘለዎ ኣብ ዝተኸደ ገምጋም ተሓቢሩ ኣብ ዜናታት ወፃኢ ጃምላ ሃገራዊ እቶት ኢራን ኣብ ቀዳማይ ፍርቂ 226 ብልዕሊ 10 ሜታት ከም ዘንቆልቆለ ተገሊፆም ፈረንሳን ካናዳን ምምዕባል ነዳድን ተፈጥሮዊ ጋዝን ብሓባር ክሰርሓ ተረዳድየን ፓኪስታን ኣብ ልዕሊ ሃገሩ ደብዳብ ነፈርቲ ከም ዘካየደት መንግስቲ ኣፍጋኒስታን ከሲሶም ዝቕርኩም ተዓዘብቲ ነሳዓ ዝተዳልወ ዕለታዊ ዜና ብዘይ ፍፀም ስለምክትታልኩም ኣዜና ንመስክን ምስተርፉ መረባ ሰይር ቲቪ ንሓድገኩም ብወገና ግን ሰላም።

ኣይጎ ዝገርም እኮ እዩ። ኣብዚ ጥቓይ ኧረ ምሳይ ሓንቲ ገረባ ኣላ ከሎ ገና ከይበሰለት ዓይኒ በዚሕዎ። ኣነ ሓላዊ ኣይኮንኩን ኣፍቃሪ ተየ ጽበ ዘለኹ፣ ግን ድማ ዶንግያትን እዩ። ምናልባት ዶ ምሳኸ ምስቶም ነዛ ገረብ ዝሕልው ትሁድ እንድዒ እንታይ እዮም ርእዮምላ ዝረአዩ ረአዩ ኸ ዘይሓትዋ ሓንቲ ኮያ ታመልስ ሕራይ ወይምቢ ሞንታይ ደኣሎም ዓቕላ ዘጽቡላ ፀዓዱ ጸለምቲ ሓሳዳትን መንቀኛታትን ናብ ኣየቋምቱ ኣለዉ። እዛ ገረብ እዚኣ ውፃእ መዓትያ ይብልዋ፣ ካብ ሓዊያ ተፈጢራ። ንሳቶም ግን ሓዊ ሒዞ መፈራርህዎ ኣሉ። ንሳ ንሓዊ ቐድመያ ትፈልጦ፣ ብውሽጣስ ትስሕቖም ትህሉ እምበር ኣይፈለጡን እምበር ንወስታን ዳርባን እኪ ተግባራቶም ከም ዋልታ ኾይኖም ዝከላኸሉላ ደቀይ ትብሎም ኣለውዋ። ተቐነይቲ ብሙዚቃ ደርፊ ብድራማ ግጥሚ

0: እዛ ገረብና ኮስኮስታ ብዙሓት ሓለውታውን ብዙሓት ኢና እንታይ ኸትፍሉይነታ ንምንታይ እዮም ኩሎም ተጸባእታ ኾንንዋ ዝብህጉ
1: ንዓይ ከም ዝመስለኒ እቶም ዝብህጉዋ በዕላት ጉብዝ ገረብ ምዃና ስለ ዝፈልጡ እዮም ቀለብ ዘየድልያ ብባሕሪ ዝተኸበት መሰጋገሪት ኣፍሪቃ ኤውሮጳ ኤስያ ምዃና ጠመት ትብዚሓ እየ ዝብላኒ
0: ሕራ እዞም ጎረቤት ከ እንታይ ኮይንና ኽብሉ እዮም ብኣነሃባ ዝተኾመረ መዓር ክብርብሩ ተካል ዝሓድሩስ መጀመርታ ንሶም ገረብ ዘይኮኑ ክሳብ ማእስዮም ዝኣጎም ዕምባባ ቕህሙ ፍርኣም ምብፅሑ ኣፉ ማይ ምዕግዞም ባሃቑ ሓደ ነገር ብሂገየልካ ክትምዞዕ ይከኣልዩ
1: ብፍትወት እንተዝኸውንከ ፈቲናኩም ብሂግናኩም እንተዝኸውንከ ጸሊእካ ዲኻ ዋ ናይ ዚኦም እኮ ፍሉ እዩ እናራስኻ እናጽነትካ መሬትን ገረብን ዓሳን ባሕርን ክትግብት ምፍታን ምስ ምንታይ ይቝጸር ማንከ ክጽመሞ ይኽእል እናቐተሉ መውስቦ ዝሓቱ ሕቱራት
0: እቲ ብግዳም ዘሎ ወፃኣብ ዙርያ ገረብ ምስኦም ዘሎ ወይ ገረቡ ጸልዒ እዩ ዝመስሎም ደቂ ገረብ ግን ኣብ ውሽጢ ሃልው ወፃኢ ወትሩ ልቦም ዝገረቦም እዩ ንምክንኻና እንታይ ከዘይገብሩ
1: ብውሽጣዊ መትኒ ምስ ገረቦም ርክብ ኣለዎም ሓንቲ መዓልቲ እኳ ብሕልናን ብመንፈስን ካብ ገረቦም ተፈልዮም ኣይፈልጡን እዮም እዚ ዘይስቆሮም ጎደቦ ግን ገረቦም ጸሊኦም ቦታ ዝቐይሩ ይመስሎም ልቦም ቦታ ብምቕያራይ ዝምብልኒ ንሶም ግን ከዳህልልዎም እዮም ዝፍትኑ
0: መን እሞ ከይድህለለ ኣሎ እዚ ንመሬቱ ኣሕሊፉ ዘየብምዕት ውላት በለጾምን ምትላሎም ዘይስቆሮ ኣይኮነን ክብሩ ተተተንኪፉ ዶሙ ዘይፈልሕ መሬቱ ተተደፊሩ ግዳም ጸኒ ኤርትራዊ የለን የለኒ ዓኸ
1: ንዓይ ኮ ዝገርመኒ እቲ ተሓሳስቦኦም እዩ ታሪክ ዘይምህሮም ባሃማት ምዃኖም ይትረፍ እዞም ኣብ ጎደቦ ዘለዉ ድንከ ሓሳብ ኣንቂሎም ዝፍክሩ ሲ ነቶም ሙሉእ ዘመናዊ ጽዋር ዘመናዊ ተሓሳስባ ዝነበሮም ኤሮጳውያኑን እኮ ዝመከተን ብጥራይ ኢዱ ገረበይ ዝበለን ህዝቢ ብኸመይ ክሓብልዎ ይፍትኑ ኣለዉ እዚ ፍጹም ዕብዳንን ፍጹም ንዕቀትን እዩ ንኺድ ሞ

0: ናብ ኣይብል ጽግዕግዕ ይብዝሕ እቲ ቕንቁነ እውን ካብ መሬት ዝፈልሕ ናብ ኣይብል ኣብ ሱራ ይበጽሕ እቲ ብላዕሊ ዘሎ ምስ ደበና ማይ ተመሲሉ ይወድቆ ዝባል
1: ቀዝሒ ሩባ ብዳርባ ዝፈግእ ኣብ ደረታ እናበለ ጽግዕግዕ ከመይ ኢሉ እሞ ትልባ ኽረግእ ኣይረግአን ኣይሰኸነን ዘሎ ፍረኸርሳይንውንዋይ ዘሎ ፃውዒት ሃንቀውታ ንረባሕታ ፃውዒት ንደቃ ኸም ምሕፅንታ እቲ ሸዊታ ኸተውሕዞ በረኸታ ኽትምስመሶ ንሳ ውን ትጽበያ ዘላ
0: በዓልቲ ፍሩታን ጽላልም ብምዃን ሓንቲ ገረባው ልየዕ ምስ ብርትኳን እቲ ጸገማ ኣብ ኣፈጣጥራ እዩ ኣብ ደንደስ ቦቒል ኣብ ቀራና መንገዲ ወጠት በዚሕዋ ኸይተኣት ዓዲ ገረብያ እግሪ የብላን እምበር መላገሰት እንዶ ጥር ኢላን ጸጥፊ ነብሳ መውፀት እንዶ
1: ባህርያ ግን ኣይፍቀደላን ተሓላዊትኩን ኢሉዋ ትሕሎ ድማኣላ ሓለውታ ንዓኣ ዝተፈጥሩ ኣብ ሓዊ ኣብ ዛሕሊ ይነጥሩ እዩ ዘሉ ባዕዲ የሰንብዱ ኣብ ባህሪ የኽብዱ ሓመድ ተማሲሎም ምእንቲ ሓመዶም እቲ ሓመዳ ካብ ሱራ ኸይስሑ ምስቲ ሓመድ ምስኣ የሕመድምዱ ስለዚ ሓመዳ ኣይሰዓወን።

0: ምስጋና ብኽብርን ዝወደቑ ንሓለዋ ጽላል ዓድን ዝተዋድቑ መስዋእቶም ድኹዕ ነብሳ እዩ ብደመ ነብሶም ተጉላዕለ ብርሃጾም ጨብጭባ ተጉስዕ ይትረር ጉንዳ ይሰስን ጨንፈራ ሱራ ታሕቲ ገጹ ጠሚሩ የንብራ እታ ዘይትመሖ ገረብ ፋርስ ዝወለደት ሓየት ያሙ ብደቃ ትነየት
1: ንሳ ትወልዶም ሓለውታ እንቱራት ክንዮ ሰብ ዝኾኑ ፍጡራት ሓለውኦም እናተወራረሰ ሻቕላ ልቦም ዓንሳብ ከይደቀሰ ከም ብርዋዮም ንዘንትእለት ብዘይ ንሳ ኵሉ ኾንቲ እዩ ንሳ ምስተህሉ እዩ ንሱ ዝነብር ክብራ እንተተሓሊ ክብሩሉድ ዝኸብር እወ ክብራ እንተተሓ

0: ቀንዚኡ ኽፉት ካብቲ ተሓሪእሉ ዝነበረ ይወፅ እዩ። ኣብ ውሽጢ ዘይተፈልጠ ሃለዋት ኣድብያን ተሓቢኣን ዝነበረት ኣፍቃሪት ንስለ ፍቕሪ መስዋእቲ ኸፊላ። ካብዚ መስዋእቲ ደቂ ገረብ ተነቓቒሓ ኣፍቃሪተይ ምእንታይ ሓሊፋ ኣላ። ኣነ እውን ኣይጋገኽዋን ንሳ ውን ብፍቕሪ ዘይምስሉ መሲለ ከምቲ ዝገመጥክዎ ግርማን ላዛን ኣይደረበትን። ልክዕ ከምቶም ደቂ ገረብ ፍቕሪ ኸማስና ጸኒሕ እዩ። ድርብ ፍቕሪ ሃገርን ፍቕሪ ሰብን ንሳ ውን ጓል ገረብ ኮይና ጸኒሓ መስዋእቲ ንስለ ተፍቅሮም ውፋይ ምዃና ኣሚና በድድ ኢላ በድድ።
1: ገረብ ውልቅን ገረብ ሓባርን ይተሓሉ
2: ፍቕሪ ንኽትረክብ መስዋዕቲ ምኽፋል ኣለ።
3: እቲ ንገረቡ ዝሓለወ ባህ ይበሎ
4: ንስለ ኽብሪ ዝስዋዕ ኣይተሓልኒ።
5: ንኽብሪ እዛ ገረብ ዝተሰውኡ ቅሰኑ ንበሎም
6: ክብሪ ነቲ ዘይፀዓድ ህዝቢ ኤርትራ፣
5: ክብሪ ንሓይልታት ምክልኻል ኤርትራ
7: ሞሳ ንዂሉ ህዝብን ሰራዊትን ስለቲ ዘይፀዓድ መትከሉን ጽንዓቱን ይኹን።
8: ክብሪ ብዂሉ መዳይ ኣብ ጐኒ ሓይልታት ምክልኻልን ኣብ ጐኒ ህዝብን መንግሥትን ደው ዝበለ ኣብ ውሽጥን ወፃን ዝርከብ ህዝብና።

0: ተምሃሮ ቤት ትምህርቲ ሰውራ ዝተፈላለየ ድሕረ ባይታ ዝነበሮም እዩ። ገሊኦም ብግፍዒ ኣብ ቅድሚ ዓይኖም ስድሮም ዝሰኣኑ፣ ገሊኦም ኣቦታቶምን ኣዴታቶምን ተጋደልቲ ኮይኖም ዝተፀንበርዎ፣ ገሊኦም ድማ ብፅልዋ ናይቲ ሰውራ ንክጋደሉ ኢሎም ኣብቲ ኣከባቢኦም ዝወፁ ኮይኖም ግና ዕድሜኦም ስለዘይኣኸለ ንቤት ትምህርቲ ሰውራ ንኽኣቱ ዝተገደዱ እዮም። ስለዚ እዞም ዓይነት ተምሃሮ እዚኦም ዝተፈላለየ ስምዒታት ክህልዎም ንቡር እዩ። እቶም ሕማቕ ርእዮም ዝመፁ ቅዛነት ክነብሮም ይኽእል እዩ። እቶም ኣቦታቶምን ኣዴታቶምን ተጋደልቲ ዝኾኑ ኸዓ ናፍቖት ክነብሮም ግደን እዩ። እቶም ክጋደሉ ኢሎም ዝመፁ ዕድሜኹም ኣይኣኸልን ዝተባሃሉ ኸዓ ዘይምቕባል ክህልዎም ንቡር እዩ። ስለዚ ቤት ትምህርቲ ሰውራ ከምዚኦምን ካልኦትን ዝኣመሰሉ ስምዒታት ኣብ ግምት ኣትዩ ንኹሉ ስምዒታት ሓደ ንምግባር ዘይነቕነቕ ሓይሊ ኣቒሙ።
1: ተወለድ ኩሉ ዓዲ ሃበሮ ይበሃል ማለት እዩ። ኣብኡ ወዲ 7 ዓመት ምስ በጻሕኹ ትምህርቲ ክኽፈት ተሓሲቡ ስለ ዝነበረ ብህዝባዊ ግንባር ንትምህርቲ ተባሂልና ተኣኪብና የርና። ድሕሪኡ ግን በቲ ናይ ገሊ ኩነታት ስለ ዘይጠዓመ ናብ ኣስማት ዝበሃል ቦርዲን ግዒዝና ማለት እዩ። ድሕሪኡ ኣብ ኣስማት እውን እቲ ኩነታት ንቆልዑ ምቹእ ስለ ዘይነበረ ንዓራርብ ኣቲና ማለት እዩ። ኣብ ዓራርብ እቲ ናይ ንኣይሽቱ ክንዳና ዕድመ ዝነበርዎ ቦታ ባዳ ሓደ ይበሃል ማለት እዩ ኣብኡ ኣቲና። ድሕሪኡ እውን እቲ ባዳ ሓደ እውን ኣይጠዓመና። ኣብነት ናይ ትግረ ትምህርቲ ኣይነበረን፣ ብቋንቋ ትግረ ዝወሃብ ኣይነበረን። ባደ 4 እዩ ነይሩ። ባደ 4 ኣቕሩብ ኣብኡ ዕብዪ ዝበሉ እዮም ነይሮም። ጅብቲ መጀመርያ በቲ ዕድመ ኣብቲ ባዳ ሓደ ስለ ዝተመደብና ካብቲ ባዳ ሓደ ንባደ 4 ብእግርና ንኸይድ ኣብኡ ማይ ሃርመና ውሒ ጃዓክተና ገለመለ ብዙሕ ሽግራት ስለ ዘጋጠመ ንባደ 4 ተቐይርና ማለት እዩ። ብኡ ኣብቲ ባደ 4 ብቋንቋ ትግረ ትምህርተይ ቀፂለ ማለት እዩ። ባዕላል
2: ኣነ ኣብ ኣስመራ ተወሊደ ድሓር ኣቦይ ኣቐዲሙ ናብ ገድሊ ተሰሊፉ ስለ ዝነበረ ቅድሚ ዓመት ማለት እዩ ኣደይ ንዑ ንክትረክብ ኢላ ትመላለስ ነይራ ማለት እዩ። ተጋደል ተራእዩ ሙሉእ ኣብ ዝተባህለ ቦታ ማለት እዩ። ኣብ መወዳእታ ኣብ ዓዲ ሓወሻ ከም ዘሎ ፈሊጣ ናብኡ ኸይዳ ኣብኡ ተራኺቦም ማለት እዩ።

0: ምስ ተራኸቡ ምሳኻ እየ በዚያ ገይረ ዝኸይድ በዚያ ገይረ የድስለፍ ኢላቶ ድሓር ንስኻ ሞታ ቆልዓ ዝኾነ ክኸውን ናባና ክትመፅእ ኣለዋ ብሓንሳ ኢና ሒዝናያ ንኸይድ ኢሉ ድሓር ተሰማሚዖም ማለት እዩ። ካብ ኣስመራ ዓባይ ኣዲኡ ነቦይን ሓትና ኣነደይ ዝብፅሓን ክልቲአን ብሓንሳብ ናብ ዓዲ ሓውሻ ብፅሒናኑ ማለት እዩ። ድሓር ምሳቶም ንሜዳ ኸይደ ንሜዳ ምስከድኩ መጀመርያ ኣብ ዝተፈላለዩ ቦታታት ኣብ ሰበርቀጠ ዜሮ ደብዓት ገለ ማለት እዩ መደበር ዕቑባት ኮይነንስ ብማእቶት እንዳሰራሓ ምስኣ የ ነይረ። ድሓር 79 ግን ካብ ደብዓት ወፂና ንጀልሃንቲ ምስከድና ንሳ ናብ ክፍሊ ተዕሊም ክትፅምበር ስለ ዝወሰነት ንሳ ናብ ክፍሊ ተዕሊም ተፀምቢራ ልካ ናብ ክፍሊ ተዕሊም ከይዳ ኣነ ከዓ ናብ እንዳ ህፃናት ዝበሃል ቦታ ኣትዮ ማለት እዩ። ካብ እንዳ ህፃናት ሓደ ክልተ ዓመት ኣብ እንዳ ህፃናት ምስ ፀናሕና ጀልሃንቲ ካብ ጀልሃንቲ ንወፅእ ስለ ዝነበርና ካብ ጀልሃንቲ ወፂና ናብ ግልዕ ዝበሃል ቦታ ከይድና ማለት እዩ። ኣብ ግልዕ ሓደ ቁሩብ እዋን ፀኒሕና ኣብ ግልዕ ኢና ሽዑ ንቤት ትምህርቲ ሰውራ ንፅምበር ዘለና ማለት እዩ። እንዳ ህፃናት ተሪፉስ ንቤት ትምህርቲ ሰውራ ተፀምቢርና ማለት እዩ። ቁሩብ እዋን ምስኦም ፀኒሕና ድሓር ግን ትስሩዕ ትምህርትን እቲ ናይ ቤት ትምህርቲ ሰውራ ህወትን ግን ኣብ ዓራርብ ዝበሃል ቦታ ጀሚረ እዩ ማለት እዩ።
1: ኣብ ዓዲ ተወሊደ ኣጋጣሚ ኣቦይ ኣቐድም ኣቢሉ ኣብ ገድሊ ስለ ዝፀንሐ ምስ ስራሕ ከዓ ኣብ ጀማሂር ሓንሳብ ንሓፂር እዋን ሰሪሑ ስለ ዝነበረ ሽዑ ንስድራ ሙሉእ ካብ ዓዲ ንሳሕል ወሲድና ከባቢ 84 መጀመርያ መወዳእታ 83 ማለት እዩ። ሕጂ ኣብቲ እዋን ትሕቲ ዕድመ ናይ ትምህርቲ ዕድመ ስለ ዘይኣኸለ ምስ ስድራና መደበር ሰሎሙና ፀኒሕና ሽዑ 85-6 ዓመተ ትምህርቲ ይዝከረኒ ቀዳይ ክፍሊ ኣብ ቤት ትምህርቲ እዮቤል ጀሚረ ብድሕሪኡ ግን ኣብ 87 ንቤት ምሰውራ ኣትየ ማለት እዩ። እዚያ እታ ንቤት ምሰውራ ዝኣተኩላ እዋን

0: ሓበራዊ ህይወት ንግናይ ውልቃዊ ባህሪ ብእወታ ይጸሉ ንዅሉ ዘማእከለ መምርሒ ህይወት ኣብ ዝወጸሉ ዕላማ ምጓዓዝ ኪኖ ውልቃውነት ብጻይነት ይቕድም ፍቕሪ ሓልዮት ይምዕብል ኣብ ከምዚ ዝኣመሰለ ዝፅምበር ተማራይ ነዞም ክብርታት ንኽላበስ ግዜ ኣይወስድን
1: እዚ ንሕና ዝኣተናሉ ዳርጋ ማለሲ ልዕሊ 10 ዓመት ገይሩ ኣሎ ቤት ምሰውራ ካብዚ ምስረት 76 ክሳብ 86 ማለት ከም ትካል ኹን ከም ሓደ ከም ትካል ከም ቤት ትምህርቲ ሓደ ኣዝዩ ስሩዕ ኩሉ ዓይነት ነገራት ዝነበሮ ሽግራቱ እውን ዳርጋ ኣብቲ እዋንቲ ገለገለ ናይ ማይ ፀገማት ገዲፍካ እቲ ቤት ትምህርቲ ኣዝዩ ስሩዕ ትካል ኮይኑ እዩ ንሕና ኣቲናዮ ስለዚ እቲ ዝነበረ ኣገባብ እንተርእናዮ ቤት ትምህርቲ ሰውራ ክልተ ባህርያት ዝነበሮ ቤት ትምህርቲ እዩ እቲ ሓደ ናይ ኣካዳምያዊ ትምህርቲ ስሩዕ ኣካዳምያዊ ትምህርቲ ዝህብ እዩ ካልኣይ ከዓ ከም ወላዲ ኮይኑ ከዓ ንኩሉ ተምሃራይ እቲ ወላዲ ክቕርቦ ዝኽእል ጠለባት ዝቐርብ ዝነበረ እዩ ካብ ፍቕሪ ጀሚርካ ክሳብቲ ጥረ ነገራት ናይ ህይወት ማለት እዩ ነብስኻ ምእላይ ወኣለይቲ ኣለው ኮታ ኩሉ ዘድልየካ ከም ሰብ ብጥዕና ብመግቢ ብመነባብሮ ብስነ ኣእምራዊ ኩነታት ናይቲ ተምሃራይ እውን እንተርኢኻዮ እኹል ቀረባት ዝነበሮ እዋን ኢና ኣቲና ኣካዳምያዊ ትምህርቲ ከዓ ዳርጋ ኩሉ ተመክሮ ተቐሲሙ ኣካዳምያዊ ስርዓት ካሪክለም ናቱ ስሩዕ ኮይኑ ድሮ እውን ኣብ ሰውራ ኣዝዩ ኣገዳሲ ኣበርክቶ ክገብር ስለ ዝነበረ ዓብ ትካል ኮይኑ እዩ ማለት እዩ
0: ኣብ ግዜ ቁልዕነት ብዙሕ ዘስሕቕ ወይ ዘገርም ፍጻሜታት ከጋጥም ንቡር እዩ ብፍላይ ከዓ ኣብ እኩብ ምስ ብዙሓት ከማኻ ዝኣመሰሉ ተምሃሮ እትጓዕዘ ህይወት ዝያዳ ሕልፊ ኣለዎ እትነብሮን እትሓልፎን ከባቢ ኣዝዩ ዝተፈለየ እንተ ኮይኑ ከዓ ፍሉይ ዝኽርክህልዎ ንቡር እዩ
1: የስሓቅ ድዩ ዋላ የገርም ግን ኩሉ ግዜ ንኣብነት ብነብሰይ ክሪኦ ከለኹ ሕጂ ብዙሕ ዘሰክፈን ዘሸግረና ነበረ ሕቶ እዚ ናይ ነፈርቲ እዩ ኣነ ንኣብነት ሓደ እዋን ዝከረኒ ኣብኡ ዘይኮነ ሲ እቲ ብኡ ዝፀንሐ ሒዝናዮ ዝመፃና ትራማ ንኤርፖርት ኣቦይ ኤርፖርት

0: ፋሪት ክንርኢ ኢሉ ምስ ወሰደናስ ካኣቱ ኣይ ከኣልኩን ኣነ ማለት እዩ። እቲ ድምፂ ምስ ሰማዕኮስ ክምለስ ኢለ ኣብ ሕጂ እዚ ናበይ ዝወስድ ናብቲ ብንእስነትካ ካብ ነፈርቲ ምህዳም ካብ ነፈርቲ ምሕባእ ዝነበረ ፀቕጢ ዝፈጠሮ ሽግር እዩ።
1: ኣቦይ ካብ ብዕነፍቲ ናብ ካብ ሓይልታት ማለት እዩ ናብ እቲ መደበር ዕቁባት ደብዓት መፅኡ ማለት እዩ። ምስ መፀ ዕጥቂ ኩሉ ግዜ ተጋደልቲ ኣብታት ረእሶም እዮም ዝገብርዋ። ሕጂ ሽዑዩ መፅኡ ይዕልሉ ነይሮም ክድቅስ ኢሉ ኣብታት ረእሱ ገይርዋ ምስኡ ከዓ ነደቂሰ ማለት እዩ። ምስ ደቀስኩ ክሸይን ኢሉ ወፂኡ ደቂሳ ላይ ልእሱ ወፂኡ ኣነ ከዓ ቅድሚኡ ተስአ ማለት እዩ። ምስ ተሳኩ ከፊተ ነታ ዕጥቂ ኣብጓብዚተይ ገይረ ነታ ቡምባ ቻይና ውፅ እያ እታ ቡምባ ቻይና ውፅ ከፊተ እያ እታ ቡምባ ቻይና ምስ ተኸፍተት ልክዕ ከምዚ ናይ ላምፓዲና እዩ በት ታሕቲ ላዕሊ እያ ምስ ተኸፍተት ቀይሕን ቀጠልያን ፈትሊ ኣለዎ ንሱ ምስ ተሳሕበ ክትኮስትራእያ። ስለዚ ልክዕ ክኸፍ ከፊተ እያ ክፍት ኣቢለ እያ መፂኡ ማለት እዩ። ክሳብ ዕለተ መስዋእቱ እታ ክትድገም ወይ ከልዕላ ደይደሊ ዝነበረ ኩነታት ንሳዮ ማለት እዩ። ሽዑ ሰንቢዱ ምስ ሰንበደ ፅንሕሞ ሰብላዊት ፅንሕሞ እንዳበለ ቀስ ኣቢሉ እታ መክደንን እታ ናይ ታሕቲ ኣጣውላን ክልቲአን ቀስ ኣቢሉ ከምዚ ገይሩ ላጊብዎን ማለት እዩ። ሽዑ ቀስ ኣቢሉ ካብ ኢዱ ወሲድወን ኣቢልወን ማለት እዩ። ዓፂዋ ድሕሪኡ ታሽሙ ኮይኑ ማለት እዩ። ስለዚ እቲ ዝነበረ ማለት እዩ እቲ ከባቢኻ ዘሎ ታሽሙ ናብ ሓደ ሓደጋ እውን ዘጋጥመሉ እዋን ነይሩ ማለት እዩ።
2: ኣብ ንቡር ኩነታት ዝኾነ ተማሃራይ ራእዩ ኣነፂሩ ክጓዓዝ ንቡር እዩ። ኣብ ዘይንቡር ከዓ ዘይንቡር መደባት ክውጥን ዝለዕለ ተኽእለሎም ተማሃሮ ቤት ትምህርቲ ሰውራ ኣብቲ ፅንኩር ኩነታት ገድሊ ጉዕዞ ኣካዳማዊ ትምህርቶምን መፃ ዕድላቶምን ከመይ ይስእልዎ ነይሮም ምፍላጥ እምባር ኣገዳሲ እዩ።
0: ሓደ እቲ ዕድመ ቁሩብ ከምኡ ዓይነት ራእይ ትፈጥረሉ ዲኻ ይትፈጥረሉ ካልእ ጉዳይ እዩ። ምክንያቱ ካልኣይ ክፍሊ ሳልሳይ ክፍሊ ኢና ንብል ዘለና እንድሕር ክንርኢ ኮይና ውን ነቶም ምዕባይና ዘለው ሰባት ኢና ንርኢ ተምሃሮ ኢና ንርኢ። እቶም ምዕባይና ዘለው ተምሃሮ ከዓ ብዛዕባ እዚ ድሕሪ ነዊሕ እዋን መጻኢ ከምዚ ብትምህርቲ ብፍላይ ብትምህርቲ ቀፂሉ ኣብ ላዕሊ በፂሑ ከምዚ ክገብር ኢሉ ዝሓስብ ብውሽጡ ምናልባት ሰብ ነይርዎ ክኸውን ኣብቲ ብደገ ዝርአ ግን ካብቲ ንገድሊ ንተጋዳላይ ምዃን ዝሓልፍ ራእይ ዝነበሮ ተምሃራይ ውሑድ እዩ። ከም ናእሽቱ ከዓ ነቲ ብደገ ዘንፀባርቅዎ እቶም ዓበይቲ ብደገ ዘንፀባርቅዎ ባህርያት ኢኻ ክትመስሎ ትደሊ እምበር ኣብ ውሽጢኻ ሕልሚ ሓዲርካ ድሕሪኡ ተማሂረ ዋላ እውን ሓደ ሓደ ግዜ ሲ ብዛዕባ ናፅነትን ምምፃእን ዘይምምፃእን ትሓስብ ዲኻ ይትሓስብን ኣብቲ ደረጃቲ ኣዝዩ ድሩት እዩ። ሕጂ ከምዚ ዓይነት ሕልሚ ነይርኒ ኣብ ትምህርቲ ንከምዚ ክበፂሐ ኢለ ክዛረብ ቁሩብ የፀግመኒ። እታ ምናልባት ናይ መምሃራን ካብ ማዕዳግን ነይሩ መብዛሕትኦም መምሃራን ሕጂ እቲ ቅልስ እቶም መምሃራን ተማሂሩ ሰብ ኣብቲ እቲ ውድብ እቲ ቤት ትምህርቲ ዝደልዮ ደረጃ ክበፅሕ ብሓደ ወገን ተምሃራይ ከዓ ኖኖ እዚ ግዜያዊ መዕቆቢ ግዜያዊ ቦታ እምበር ቀንዲ ድልየቱ ቀንዲ ሓሳቡ ኣብቲ ግንባራት ኣብቲ ካልእ ስራሓት ናይቲ ውድብ ተሳቲፉ ኣበርክቶ ክገብር ከም ዝኾነ ተጋዳላይ ኣበርክቶ ክገብር ክስዋ ክጋደል ክውጋእ ክስንክል ንኣብነት ቶም ዓበይቲ ሲ ነቶም ሰንኮልስ ከም ዓብዪ ነገር ከም ዓብዪ ጅግንነት እዮም ዝርእዎ። ስለዚ ምስንካል ሓደ መብዛሕትኡ ተምሃራይ ምስዋእን ምስንካልን ሲ ከም ናይ መጻኢ ሓሳቡ ገይሩ ዝርአ እዩ። ስለዚ ብደረጃ ናይ ትምህርቲ ጣማምታኻ ኣብ ከምዚ ቦታ ክበፂሐ ኢልካ ዝሓስብ ብወገነ ኣነ እዚኣ ቅሩብ ኣይዘክሮን እዮም ኢለ ዝሓሰብ ኩሉ
1: መምሃራን ካምሳኻ ዘለዉ ጥራይ ዶይኮነ ብዕረፍቲ እውን ንኸይድ ነርና ንዲና ናብ ዝተፈላለየ ስድራ ቤትና ዝነበርዎ ሓይልታት ናብቲ ድፋዓት እውን ንበፅሕ ነርና ንዲና እቶም ተጋደልቲ ዝብሉኻ ዋላ ብቶም ድፋዕ ዘለዉ ተጋደልቲ ዝብሉኻ እስኹም ንናፃ ኤርትራ ሃነፅቲ ኢኹም ትምህርትኹም ግበሩ እዮም ዝብሉኻ ንሳቶም ንሕና ግን ንዕኡ ተረዲኡስ እቲ ትምህርቲ ክሳብ ክንደይ ኣብፅሕናዮ ክሳብ ክንደይ ኣበርክቶ ኢና ክንገብር ከረዳእና ዝኽእል ብስለት ዝነበረና ኣይመስለንን። ምክንያቱ ከባቢና ኢና ነንብብ ደለና ከምቲ ተባህለካ ነቲ ከባቢና ኢና ክንመስል ንደሊ ማለት እዩ። እቲ ፀቕጢ ግን ንሱዩ ነይሩ።
3: ኣነ ሕጂ እቲ መጀመርያ ኣብቲ ናይ ድሕረ ባይታ ክንዘራረብ ከለና ሓደ መምህር ይወሲድና ኣስማት ገለ የካየሩ ሕጂ ኣብ መንገዲ ንዕልና ይዕልልና ነይሩ ኣስ ትምህርቲ እንታይዩ ኣለሲ ንሕና ከምዚ ሕጂ ንጋደል ኣለና ወላ ሓንቲ የብልናን ዳሓር ነፈርቲ ክህልዋ የና የን እዚአን ዚ ዝድብድባ ዘለዋ ነፈርትስ ናትና ክኾና የን ቤት ትምህርቲ ኣብ ክንዲ እግርኹም ብሳይክል ክትከዲኹም እዚአን ይዝክር ምስቲአን ዝበልዎን እዚኦም ምፅወተ እዚአን ይዝክር እ ናይ ንእስናት ዕድመን ድዩ ናይ ርሑቕ እንታሽሙ ክትጥምት ኣይትኽእል ኒሃ ግን ካብቲ ዝመሃሩና ክብርታት እንታይ እዩ ኣብቲ ዝሓዝካዮ ዓውደስ ዘይምሕማቅ

0: ቤት ትምህርቲ ሰውራ ኣብ 1989 ክሳዕ 6,000 ዝበፅሕ ዓቕሚ ሰብ ነበሮም። ምስ ምብዛሕ ቁፅሪ ተምሃሮን ኣለይትን ከዓ ናይ ማይ ሕፅረት ከጋጥሞ ከኣለን። ብተወሳኺ እውን ምስ ምስፋሕ ሓያሉ ግንባራትን ውግኣትን ኣለይቲ ቤት ትምህርቲ ሰውራ ናብ ግንባራት ተሳሒቦም ምሩኻት ክሕዙ ብዝተዋሃቦም ዕዮ እቲ ቤት ትምህርቲ ገለ ክፋሉ ንኣብነት ባዶ 6 ንናቕፋ ክገዝ ከሎ ባዶ 5 ባዶ 1 ባዶ 4 ከዓ ንዓራ ከይዱ ባዶ 2 ባዶ 3 ከዓ ምስቲ ኢንዱስትሪ ኣብ ቤት ትምህርቲ ሰውራ ተሪፎም። ኣብ ግንቦት 1991 ሙሉእ ብምሉእ ናፅነት ኤርትራ ምስ ተረጋገፀ ተምሃሮን ኣለይትን ቤት ትምህርቲ ሰውራ ከም ኩሎም ናይቲ እዋን ተጋደልቲ ብሓጎስ ዓለሉን ጨደሩን። ነቲ ኣብ ግዜ ሰውራ ዝወረስዎ ክብርታት ንምቕጻልን ዝጀመርዎ ኣካዳማዊ ትምህርቲ ናብ ዝለዓለ ደረጁ ንምብፃሕን ሓያል ጻዕሪ እውን ከካይዱ ነይርዎም።
1: ትምህርቲ መዋፅኦ ምዃና እቲ ሽዑ ንብሃሎ ነበርና ብናእሹና ኣብ መወዳእታ ድሕሪ ናፅነት ከም ዘድሊ ተረዲእና ኣቲናያ ዘይኮነ ሲ ከም ባህርያት ሰኺዖምልና ስለ ዝፀንሑ እዚአን ኣገባብ እዚአን ተጠቒምና ኣብ ትምህርቲ ዝሓሸ ውፅኢት ከነምፅእ በቂያ ክብላል። እቶም ጠባያት እቶም ወዲ ሰብ ብፍላይ ንእሽተይ ምስ ኮንካ ኣብ ብስነ ልቦና እውን ዝበሃል ኣብ ካብ 5 ክሳብ 12 ዓመት ዘለዋ እየን እተን መሰረታውያን ጠባያት መንነታት ናይ ሓደ ሰብ ዝህነፃ እዚአን ከዓ ኣብ ቤት ምሰራ ዘሕለፍናየን እዋን እየን። ብወገነይ ክርአን ከለኹ እተን ሽዑ ዝኣተዋኻ ባህርያት ጠባያት ከዓ ድሕሪ ናፅነት ምስ መፃ ብፍላይ ኣብ ትምህርቲ ኣዝየን ኣገደስቲ ኮይነን ስለ ዝረኸብኮን ወይ ኮይነን ሓጊዘና ነ ክብለካ ክእል ኣብ ትምህርቲ ደሓን ውፅኢት ረኺበ ማለት እዩ። ሕጂ ድሕሪ ናፅነት እቲ ካብ ናብ ሻድሻይ ዝሓለፈ ናብተን ዝነበራ ኣብያተ ትምህርቲ ካብ ሻድሻይ ንላዕሊ ገሊኡ ኣብ ናቕፋ ገሊኡ ኣብ ደቀ መሓረ ኣትዩ ማለት እዩ። ዳርጋ ናብ 2800 ክሳብ 3,000 ዝኸውን ተምሃራይ ግን ትሕቲ መባእታ ስለ ዝነበረ ነናብ ስድርኡ ነናብ ስድርኡ ዝበኣቶ ቦታታት ኣቲና ማለት እዩ። ኣነ ብወገነይ ናብ ኣስመራ ስለ ዝመፃና ኣብ ኣስመራ እየ ትምህርቲ ቀፂለ 5ይ ክፍሊ ካብ ራብዓይ ወዲኤስ ናብ 5ይ ሓሊፈ እየ መፅ ኣብ ኣስመራ ከዓ እቲ ናይ ትምህርቲ ታሽሙ ቀፂለ እዩ ማለት እዩ። ኣብዚ ሕጂ መጀመርያ ሓደ ዓመት ኣብዚ ዳህላክ ቤት ትምህርቲ ዝበሃል ካብኡ ኣብ ቤት ትምህርቲ ናፅነት ድሕሪኡ ኣብ ቤት ትምህርቲ ባርካ ከዓ ክሳብ 11 ክፍሊ ወደ ኣብ 98 ናይ ማትሪክ ፈተና ገይረ ማለት እዩ። ኣብ 98 እቲ ሃገራዊ መልቀቂ ፈተና ምስ ገበርኩ ናብ ኣስመራ ዩኒቨርሲቲ ኣተ ኣብ ኣስመራ ዩኒቨርሲቲ 98 ክሳብ 2002 ከዓ ቀዳማይ ዲግሪ ብፖለቲካል ሳይንስ ወዲአ ማለት እዩ። ድሕሪኡ ኣብ ሳዋ እዚ ወፍሮ ዋርሳይ ካኣሎ ይጅምር ስለ ዝነበረ ኣብኡ ሓደ ዳርጋ ሓደ ሰሚስተር ዝኸውን ምስ ሰራሕና ናብ ወፃኢ ጉዳያት ተመዲበ ክሳብ 4 ዓመት ኣብ ወፃኢ ጉዳያት ሰሪሐ ኣብ 2006 ናብ ህግደፍ ህዝባዊ ግንባር ዲሞክራሲን ፍትሕን መፅ ኣብ ብፍላይ ኣብቲ ናይ ቤት ትምህርቲ ካድር ናቕፋ ሰሪሐ ማለት እዩ። ኣብ 2010 ኣጋጣሚ ስኮላርሽፕ ስለ ዝመፀ ንስኮላርሽፕ ንሃገረ ቻይና ከይደ ኣብኡ ማስተርስ ገይረ ምስ ተመለስኩ ከዓ እንደገና ኣብ ስራሕ ናብ ተመሊሰ

0: بدحر زي ني بحر سلسة عامد ناي بي اتش دي تمرتي ني يوغاندا ماكرر يونيفرسيتي خايده حمشت عامد غيرها اب كل تشحن 10 شومونتن تملي سمت يا مالتي دحريو اب هدف او قصيله امرمرن سنادان كحجي يسرح الله مالتي
1: نفاريت متيا كابت زنبرنا نورمال برخه نناب نابكال بوتا خنكول كلنا بعل 84 تصعقي اب زنبرلو ناي نفاريت مدبداب تصعق اب زنبرلو كابت نورمال بوتانا نبرخه نخيد نيرنا انا نتخوح نابتي اغراب دمل بوتا مالتي ناخون كي كلنا نسكومون نبرنا نبرت تنيرو تي ناي تمرت نبرتنا نبرتنا سيليدانا اب غربا صقعنا اب ابن خوفيلنا نا تمرت نقتل نيرنا ازيو خد اوانيو تمرت زقوارص نيرو مستن مغبنا نسنينا حزنا نحجي بتزار منغدي تي نايت مرت تقمن تي ديتيرميناشن ويكاتي ابزخونه يخون اوان نتي كتغبرو زلكا نغر مبال دبل بغبرون وريسنا اينا مالتي سلازي انا ناصنت كمص خلو اب 9 مالتيو لكع كم زبلو تي كونتات سلاز غسغسه ابالاتناون نابتي زنبره خونتات تصمبيروميو امنت ابناي باصع كوناتاتي بزحات مروخات تبيلو مالتي سلازم امهارانا مروخات نخبل ليهم كيدو سو نحنا شوعيك فلز نبرنا قا نتوم اليمنتاريزم نبرو نخن مهر ناكل تورحي ناي ممهرنا تمهرت وسيدنا اب عرارب انا حجي ناكل اي نايسال ساكل ممهر كوينه مالتي دحريو كاتو خلخو ممهر كوينه اناتي ممهر كوينه اتي اغاطامي كن كابتوم شعوب بجروب نمهار زنبرنا سبات قرب تاي بعدمه تاشمخون زنبلنان بتمرتخا دحان تاشم زنبرنان تمليسنا كن بحدش ننعفا شامنايك فلقصيله مالتي اب شامنايك فلقصيله كن ممهري مالتي نتا شامنايك فل مسقصلنا كم تمهارو تمليسنا شعوقا تي بوتانا يحرا ايرتراس ل بلت ناصنت كون سلا زخونه مالتي ناصنت مسكونه خا بملؤتي غليد مهر نبر ممهرون سلا زخده وحدنا يمهاران سلا استرخبه አብታሽ አይክለህ አብሻም ለክሊ ምስወዳኩ ቃ መምር ኮይነ ማለት ነው መምር ኮይነ አብ አድቆንጭ የተመድበ አድቆንጭ ጻዳ ክርስቲያን ጥቃጥቃዩ 4 ኪሎ ሜትር ፍልሊ ጥራይ ዘሎ ስለዚህ ካቡ ናቡ እንዳተማላለስኩ አብ ጻዳ ክርስቲያን እትናይ 10 ኪሎ ሶሪ ቅድሚውት አብ ከረን ታሻይክል ተማይረ ታሻይክሊ አብታ ዘባህላ ውሁዳት ሰባት ነየሮም ከም ስድሮም ኮስዶም ዘይካሉ ናይ ተማሃሮ ቤት ምርት ሶራዝ ነበሩ አብ ከረን እንዳ ሚስተር ሁድ በኋላ ኡኒየሮም ስለዚህ ናቶ መምህር ነየር መምህራን ከየና ግን ካ ናይ ምሸት ካኒ ታሽዓይክል ንቀጽል ነየርና ማለት እዩ ታሽዓይክል ምስወዳና ብምሸታው ማለት እዩ አብ 10 ክፍል ምስኮና ሃ ሐምዝ ብሎ ደለኹ ንዓዱ ቁንጪ ተመዲብና አብ ዓዱ ቁንጪ መምህሬ ናይ 50 ክፍሊ ናይ ቁጥር መምህሬ ማለት እዩ አብ ጻዳ ክርስቲያን ካ ተማሃሪቴ ማለት እዩ ተማሃሪቴ ስለዚህ አብ 10 ክፍሊ መሃር 4 ኪሎ ሜትር ያ ናይ ንጎሆ አቡ አብ ጻዳ ክርስቲያን ተማሃሪ ናይ ምሸትካ አብ ዓዶንጺ ምህር ማለት እዩ ከም እንዳ ገበርኩ 10 ይተወዲዩ 11 ክፍል ምስሐለፍኩ ናብ ጻዳ ክርስቲያን የተመዲበ ስለዚህ ክልተ ካንሽሎ በበይነ ነን ተንካንሽሎ እዚያ ናይ ላዕል ናይ ሃይ ስኩል ክላሲያ ቲአኻ ናይ ኤሌመንታሪያ ማለት እዩ ስለዚህ አብታ ኤሌመንታሪ መምህሬ ናይ ቁጥር መምህር ናይ 50 ክፍል ማለት እዩ አብታ ናይ ሃይ ስኩል ካ ተማሃሪቴ ማለት ተማሃሪት 11 ክፍል ከም ኢላኻ ማትሪክ ገረ 96 ናብ ዩኒቨርሲቲ አትየ ማለት እዩ 96 ናብ ዩኒቨርሲቲ ስመራም ሰአተኹ አብ ዩኒቨርሲቲ ስመራ 4 ዓመት ማለት እዩ ናይ ስነ ህይወት ትምህርቲ ወዲኤ አቡኻ ከም ተሓጋጋዚት መምህር ኮይነ ተቆጺረ ማለት እዩ 2001 አብ ዩኒቨርሲቲ ስመራ ንውሕድ በለዋን ልዕሊ ዳርጋና ብ 12 ዓመት ዝቀጸለ ምስ ዝነበረ ኹነታት ማለት እዩ ክብን ለጠቕናይቲ ኹነታት ክሳብ 12 ዓመት አብኡ ከም ተሓጋጋዚት መምህር ኮይነ ሰሪሐ ዳሓር ኣብ 2012 ግን ናይ ማስተርስ ትምህርቲ ዕድል ረኺበ ናብ ሃገረ ኬንያ ከይደ ኣብ ኬንያ ብማይክሮባዮሎጂ ወይ ከዓ ደቀቕቲ ስነ ህይወት ህይወታውያን ወይ ከዓ ተሃዋስያን ንብሎም ብዛዕባኦም መፅናዕቲ ማለት ኣብኡ ናይ ማስተርስ ትምህርቲ ወሲደ ዋላቲ ዝገበርክዎ ምርምር ወይ ከዓ ሪሰርች ከዓ ብዛዕቢ እዩ ነይሩ ብኸምኻ ማስተርሰይ ገይረኻ ኣብ 2014 ማስተርሰይ ዛ ተመሊሰ ማለት እዩ ሕጂ ኣብቲ ኮሌጅ ከም ናይ ማይክሮባዮሎጂ መምህር ኮይነ ሰርሕ ኣሎ
2: ራብዓይ ክፍሊ ምስ ወዳእኹ ምስ ሕብረተሰብ ወይ ናብ ስድራ ምፅምባር ዕድል ረኺበ ነረ ሓደ ብሉፅ ማለት ኣብቲ ባደ ኣርባዕተ ዝነበርኩ ዕብይ ዝበሉ እንዲኦም ሕጂ ኣብኡ ፅልዋ ዝገብረለይ ሰብ ነይሮ ኣዝዩ ብሉፅ ኣዝዩ በልሕ ዝኾነ ማለት ራብዓይ ክፍሊ ድዮ ሓምሳይ ገለ ከሎስ ፊክሽን ናይ እንግሊሽ ገለ ዘንብበልና ሰብ ነይሩ ክሳብ ሕጂ ካብ ኣእምሮይ ዘይሃስ ሕጂ ንሱ እንታይ ይገብር ነይሩ እዩ ኸይድ ናብ ዓራግ ናብ ሕሽክብ ድሕሪ ኣፍ ዓበት ናፃ ምውፃእውን ናብ ዓበት መፅኡ ገለመለ መፅኡ ኣብኡ ተደልቲ ከም ዝርአ ሓደ ጅግና ከም ዝገይሩ ገለመለ እንዳበለ ብዙሕ ፅልዋ ገይሩለ ሕጂ ንሱ እንታይ ገይሩ ገለ ወረቐት ፎርጂ ገይሩ ማለት መንቀሳቀሲ ናይ ህዝባዊ ግንባር ዝነበረት ሓንቲ ስሉስ ኩርናዕ ንዓ ፎርጂ ገይሩ ብድንሽቲ ገለ ገይሩ ሽመይን ሽመዩን ሓዊሱ እዚኦም ስ ስድሮኦም ይደልዎም ኣለዉ ገለመለ ኢሉ ፅሒፉ ገለመለስ ንስድራ መፅና መጀመርያ ግዜ ስድራ ዝመፅእ ሕጂ እቲ ኩነታት ምስ ረእኽዎ እቲ ሂወት ናይ እቲ ማሕበረሰብ ገለመለ ደስ ኢልኒ ኣይኮትኩን ትምህርቲ ሓደ ዓመት ኣብኡ ኮፍ ኢለ ድሕሪኡ ሰልቺና ከዓ መሊሱ ሰልቸወና ከዓ ንፃብራ ተመሊሰ ማለት እዩ ኣብ ፃብራ ሻትሻይ ሻብዓይ ሻምናይ ታሽዓይ ተማሂረ ማለት እዩ ሽዑ እቲ መብዛሕትኡ ተማሃራይ ናይ ቤት ምሰብራ ስለ ዝወደአ ወፂኡ ካብኡ ማለት እዩ ንተማሃራይ ውሑድ ስለ ዝነበረ እቲ ክሳብ ታሽዓይ ኮይኑ ፀብራ ሕርዑ ንደቂ መሓረ መፅና ማለት እዩ ኣብ ደቂ መሓረ ዓስራይ ተማሂረ ሽዑ ንቲቲኣይ ጆይን ገይረ ማለት እዩ ቲቲኣይ 11 ተማሂረ ማትሪክ ገይረ ኣብኡ ነጥቢ ምሰምፃሁ ከዓ ንዩኒቨርስ መራ ኣትየ ማለት እዩ ኣብኡ ብቐዳማይ ድግሪ ተመሪቐ ኣብ 2004 ድሕሪኡ ንዕድለይ ፀቢቑ ብቐጥታ ናይ ማስተርስ ዕድል ረኺበ ማለት እዩ ንዑ ምስ ወዳእኹ እውን ከም መምህር ኣብኡ ተመዲበ ንሓደ 11 ዓመት ገለ ምስ መሃርኩ ኣብኡ ናይ ፒኤች ዕድል ረኺበ ኣብ ቻይና ንኣርባዕተ ዓመት ተማሂረ ንዑ ወዲአ እውን ተመሊሰ ማለት እዩ ድሕሪ ምምላሰይ ናብ ሚኒስትሪ ጥዕና ተመዲበ ሕጂ ኣብኡ ይሰርሕ ኣለኹ ማለት እዩ።

0: ኣብ ንቡር ሃዋህ ትምህርቲ ንኽልተ ዓበይቲ ነገራት ክሕግዝ ተባሂሉ ዝምስረት። እቲ ሓደ ብቕዓት ዘለዎ ፖለቲካዊ ንቕሓት ዘለዎ ሞያ ዝዓጠቐ ንቑሕ ዜጋ ንኽተፍርም። እቲ ካልኣይ ከ ኪኖ ፖለቲካዊ ነፃነት ካልኦት ኣብ ሕብረተሰብ ንዘለዉ ፀገማት ማለት ብዛዕባ ሕቶ ማሕበራዊ ፍትሒ፣ ሕቶ ደቂ ኣንስትዮ፣ ሕቶ መሬትን ካልኦት ዛዕባታትን ንኽምልስ እዩ። ህዝባዊ ግንባር መልሲ ናይዞም ሕቶታት ከምቲ ኣቐዲሙ ዝተገልጸ ኣብ ንቡር ዘይኮነ ኣብ ዘይንቡር ግዜ ማለት ኣብ ግዜ ሰውራ ክምለሱ ኣለዎም ብምባል እዩ ሓሳብ ኣበጊሱ። ድሕሪ ሰውራ እውን እንተኾነ ቀጻልነት ናይቲ ሰውራ ክረጋገጽ እንተ ደኣ ክሕሰብ ኮይኑ መሰረት ናይዚ ኩሉ ትምህርቲ ኢሉ ኣሚኑ። ስለዚ ሰውራ ኤርትራ ቤት ትምህርቲ ክኸፍት ኣለዎ ኢሉ ክሓስብ ከሎ ነዞም ኣቐዲሞም ዝተጠቕሱ ዕላማታት ንምውቃዕ እዩ ነይሩ። ድሕሪ 50 ዓመት እዞም ዕላማታት ተወቂዖም ዶ ንዝብል ሕቶ ኩሉ ሙሉእ እዩ ኢልካ ክድምደም እኳ እንተዘይከኣለ፣ ይኹን ግና ካብቲ እቲ ቤት ትምህርቲ ዝተመስረተሉ ዕላማታት ብዙሓት ካብኣቶም በቶም ኣብቲ ቤት ትምህርቲ ዝፈረዩ ሰባት ዝተወቅዮም ክባሃል ይከኣል። ስለዚ ወርቃዊ የቤል ምምስራት ቤት ትምህርቲ ሰውራ ክንዝክር ከለና ንብቕዓት ናይቲ ራእይ ንፅምብል ኣሎና ማለት እዩ።
1: ክውቃዕ ተደልዩ ዝነበረ ዕላማን እቲ ክሰርፅ ተደልዩ ዝነበረ ክብርታትን ሲ ኣብቲ ኣብኡ ዝዓበየ ህፃን ወይ ከዓ ኣብኡ ዝዓበየ ቆልዓስ ኣሎ ድልተልካስ እወ ኣሎ እያታ መልሲ መወዳእታ። ስለዚ እዚ 50 ዓመት ከዓኒ ተመሊሱ ነዞም ክብርታት እዚኣቶም እዩ ዝዝክር ዘሎ፣ ኣብኦም ከዓ ኣለና ዲና እዩ ዝዝክር ዘሎ እቲ ሕቶ። ስለዚ ሓላፍነታዊ ክትከውን፣ ቅኑዕ ክትከውን፣ ቅንዕና ዘለዎ ዜጋ ክትከውን፣ ብፃይነት ምትሕግጋዝ ዘለዎ ፍቕሪ ሃገሩ ዘለዎ ዜጋ ክትከውን፣ ርእሱ ዝኽእል ዜጋ ክትከውን፣ ዕቱብ ዝኾነ ይኹን ኩነታት ምስ ክብን ለጠቕናይ ኩነታት ብቐሊሉ ዘይደሃል ፅኑዕ ክኸውን እዚሳት እዩ ነይሩ እቲ ክሰርፅ ዝተደልዩ ዝነበረ ክብርታት። እዚ ክብርታት ዝሓዘ ዜጋ ከዓ ፈርዩ ኣብ ቤት ትምህርቲ ሰውራ ኣብዚ ሕጂ እዋን ድሕሪ 50 ዓመት ክትዝክሮ ከለካ ከዓ እዚ ሰብዚ ኣብቲ ዝዓበየሉ ክብርታት ኮይኑ ይሰርሓ ኣሎ ዶ እወ ሰርሓ ኣሎ ኣነ ከም ኢለ ዝተኣማመን። ዳርጋ እቲ ውድብ ሲ ኣብ ግዜ ውድብ ኮይኑ ኣብቲ ግዜ ቃልሲ ዝሰረቶ ሕጂ እውን ኣብ መንግስቲ ኮይኑ ኣብቲ ሰኺዕሉ ዘሎ እዞም ብምልኦም ፍርያት ቤት ትምህርቲ ሰውራ ዝሰርሕሉ ዘለዉ ፅላታት ኩሉ ኣለዉ ተምሃሮ ቤት ትምህርቲ ሰውራ በዚ ክብርታት እዚ ተቐሊሶም ዝሰርሑ

0: ዘለዎ ኮይኑ ስማዓኒ ማለት
1: እዩ። ንሕና ካብ ገዛ ምኻድ ናብ ሓደ ቤት ትምሰብራ ዘሎ ብጻይካ ናብኡ ምኻድ እዩ። እቲ ብጻይነት እቲ ዝተፈጥረ ዝምድና ማለት እዩ። ሕጂ እዚ እቲአን ዝበልዎን ክብርታት ኣለዋ ዶ ይብ ነይሮም ኣለዋ ንሰን እየን ዘቐፅላና ዘለዋ ንሱ ስለ ዝደፋኣና ንሱ ስለ ዘተባብዓና ኢና ክሳብ ሕጂ ኩሉ ኣብ ኩሉ ፅላታት እቲ ተማሃራይ ወይ እቲ ውፅኢት ናይቲ ቤት ምሰብራ ዝቕፅል ዘሎ ማለት እዩ። ሕጂ ንሱ እቲ መሰረት እዩ። እቲያ ኣደያ እቲያ ቤት ምሰብራ ጃሃ ናይ 50 ዓመት ናይ ኣዴኻ ናይ ኣቦኻ እንታ ሽሙ ምዝካር ዓባዓወት እዩ። በቲ ካሊእ ድሕሪ 50 ዓመት ክዝክሮ ከሎ ኣነ ካብ ሓደ ካብ ባዶ ሓደ ነገር ምፍጣር ሲ ዓወት ናይ ቃልሲ ህዝቢ ኤርትራ ኣንጻር መግዛእቲ በቲ ህዝባዊ ግንባር ዝመርሖ ማለት እዩ። ስለዚ ካብ ባዶ ወይ ካብ ወላ ሓደ ዘይብሉስ ዓብ ነገር ክትሃንፅ ከም ትኽእል ንዝክር ኣለና ማለት እዩ።
2: ሕጂ ብክልተ ነገር ኢና ንሪኦ እቲ ቤት ትምህርቲ፣ በቲ ሓደ በቶም ዘፍርዮም ሰባት፣ በቲ ሓደ ከዓ ኣብ ትምህርቲ ናይ ኤርትራ እታ ቤት ትምህርቲ ዝገበረቶ ኣበርክቶ ማለት እዩ። መጀመርያ ክሕሰብ እንከሎ ኮይኑ ዝስማዓኒ ንዓይ እዚ ሰውራ ኤርትራስ ሓርነታዊ ምንቅስቃስ እዩ ዝበሃል። ሓርነት ማለት ከዓ ብዙሓት ነገራት ዘጠቃልል እዩ። ቁጠባዊ፣ ፖለቲካዊ፣ ማሕበረ ቁጠባውን ፖለቲካውን ሓርነታት ናይ ብዙሓት ናይ ዝበዝሐ ክፋል ሕብረተሰብ ኤርትራ እቲ ማሕበረ ቁጠባዊ ኩነታት ሓራ ምውፃእ ካብ በጣማምታ በረኣእያ ብኩነታ መናባብሮ እዩ። እዛ ቤት ትምህርቲ ከዓ ሓደ እዞም ዜጋታት በዚ ባህርያት እዚ በዚ ትሕዝቶ እዚ ክምሃሩ ምክኣሎም። ምክንያቱ ኣብቲ እዋንቲ እንድሕር ረአ ናይ ኣፍሪቃ ኩነታት ርኢናዮ ናይ ዓለም ብሓፈሻ እንተርኢናዮ መግዛእቲ ዝነበረሉ ትምህርቲ ከዓ ክልተ ዝብል ሕሴፍ እዩ። በቲ ሓደ እንተ ደኣ ገዛኢ ዓማፂ ኮንካ ንዓኻ ከም ዘገልግል ጌርካ ተሃንፆ፣ እንተ ደኣ ናይ ሓርነት ምንቅስቃስ ኮንካ ከዓ ንሓርነትካ ንናፅነትካን ከም ዘገልግል ጌርካ። ስለዚ ክትዕምፀሉ ትኽእል ኢኻ ሓራ ከዓ ክተውፃሉ ትኽእል እያ። ቤት ምሰውራ ሕጂ ካብቲ ናይ መግዛእታዊ ኣተሓሳስባ ናይ ትምህርቲ ዜጋታት ንመግዛእቲ ዘገልግሉ ዜጋታት ዘይኮኑስ ንህዝቢ ንሓርነት ንናፅነት ዜጋታት ዘገልግሉ እያ ትፍሪ። ከም ትካል እንተርኢናዮ ከዓ ኣብ ሕቶ ናይ ቋንቋ ደ ሕቶ ስርዓተ ትምህርቲ ንርእሱ ሕቶ ካሪክለም ነዚኦም እውን እዛ ቤት ትምህርቲ ከም ሓደ ናይ ፈተነ ሰውራ ኤርትራስ ኣብዚኦም ተመኪሩ ዳሕራይ መንግስቲ ዝኾነ ህዝባዊ ግንባርስ ኣብዚኦም ዝወሰዶ ተሞክሮ እዩ። ድሕሪ ናፅነት ከም መሰረት ናይ ትምህርትን መበገሲ ንትምህርትን ኮይኑ ንኣብነት ግንቦት 91 ናፅነት ወፅኡ መስከረም ከዓ ትምህርቲ ተጀሚሩ። ኣዝዩ ስሉጥ ዝኾነ ምትኽኻእ ናይ ስርዓተ ትምህርቲ እዩ ተኻይዱ። እዚ ሕጂ ብክሊ ብዓቕሚ ሰብ እቲ ቤት ትምህርቲ ዘፍረዮ ከም መሪሕ ኣባል ናይቲ ስርዓተ ትምህርቲ ኮይኑ እቲ ቤት ትምህርቲ ዝተመኮረሉ ስርዓተ ካሪክለም ከዓ ከም መበገሲ ኮይኑ ሰሪሑ። ስለዚ እታ ቤት ትምህርቲ ብክልቲኡ ወገን ክትረአ 50 ዓመት ከነብዕል ከለና ነዚ ኩሉ እዛ ቤት ትምህርቲ ኣብ ምህናፅ ሃገር እውን ዘበርከቶቶ ኣበርክቶ ኢና ነብዕል ዘለና።

ኣረይተይ መትዓቢተይ መምህርተይ ብልቢ ዝፈትወኩም ብልቢ ዘፍቅረኩም እዛ ደፍናተይ ከዓ መዘከርታት ኮንኩም።

0: مرحبا كبرات تعزبتي كمي كنيهم زياتها وتر قدام تقرب مدب سايدة يوهانا نخلهم أبلات بيت مرتصورة ثم هتسانات نيركم وزعبهم فريات بيت مرتصورة ونقع نابزي ورقوي يوبيليو بيت مرتصورة أبقعكم
1: اتعلامة تكايدة تخالق ፅቡቅ ገይሮም ገስጊሶምና ካድሬታት ሰብ ከም ንኾንካ ኣገይሮምና ሕልና ደለና ሰብ ንኽንከውንካ ደሪኾምና ኣብቲ ዳሕራይ ጀላሓንቲ ዝበሃል ቦታ ብፍላይ ምስኣተና ግን ንህወትና ዝፋታተን ተፃዋርነት ዝሓትት ፅንዓት ዝሓትት መኸተ ዘድልዮ ዕዮ ሰሪሕና ኩላትና
2: ከይዘከርኮን ክሓልፍ ዘይደሊ በዓል ጓል ሃይለ ነር ኣለዋ ኣባ ሃይለ ሕደጎ መንእሰያት ኢና ነርና ምስ ወዳእካ ተሓፂብካ ነብስኻ እንዳሽንቶ ትካይድ ገለ ክልቲአን እግራ ኣብ ረመፃት እየን
3: እዚ ኩሉ ሓዊ እንዳነደትካ በዚ እንዳሰንከትካ በዚ ከዓ ፖለቲካ በዓል ዓለም ሰገድካ ክምህሩካ ከዓ ትካታዕካ ማለት እዩ መጎጎ እንዳሰንከትካ ሲ ጌና ፖለቲካዊ ትምህርትካ ትካታዕ
2: መምህር እንጨይቲ ይወፍር መምህር ተምሃሮ ይኣሊ ምስኣለይቲ ከዓ ኣብ ዝተፈላለየ ስራሕ ከዓ ይሳተፍ ክሳብ መወዳእታ ከዓ ዓራርብካ እቲ ዝመረረ ከዓ ዕለት 17 ወርሒ 11984 ኣብ ባዶ 3 ደብዳብ ምስ ኣጋጠመ ብዙሓት ቆልዑ ተሃስዮምና ኣልማዝ ካብተን ናይ ዜሮ መተዓቢትየ ስለ ዝኾነት ፍሉይ ስምዒት ኣለኒ ሓንቲ ልማዝ ጥራይ ዘይኮነስ ብዙሓት ኣልማዝ ማለት እዩ ኣልማዝ ሃይለ ኣላ ኣልማዝ ጋል ኣለም ኣላ ፍሉይ ስምዒት ኣለኒ ብልዕሊ እየን ማለት እዩ ሰለስትየን ስዋኣት እየን ኣልማዝ ሽዑኡ እዚ ብቓላት ብሓደ ግዜ ዘብል ኣይኮነን በብዓውድውን ናይ ነፋሪ ጥራይ በኢና ሲ ሓደ ብዙሕ መፅሓፍቲ ክኸውን ንኽእል እዩ ካብ ዜሮ ጀሚርና ንሕልፎ ዝነበርና ብትሆታት ማለት እዩ
4: ራይ ብመጀመርያ ናይ 50 ዓመት ተዘክሮታት ወርቃዊ የበሊ ናይ ቤት ምርሶራ ክስነድ ምብቅዑ ብጣዕሚ ይሕጉሰና ንኹሉና ከዓ ዮሃና ይብል ኣብ ደገ ደለና ኣብ ውሽጢ ደለና ቀፂለ እቲ ኣቋማ ናይ ቤት ምርሶራን ዝነበሮ ምረት ናይ ኣለይትን ኩሉ ዳርጋ ክጠቕሶ ፀኒሐን ሓንቲ ኣብ ጀልሃንቲ ክጠቕሳት ደሊ እዛ ስውእቲ ሕጂ ክጠቕሳት ፀንሐት እሙና መምሃራን መፂኦም እንዳሰንከትና ከለና ቅልቅል ምስ በለዩ እምበር ለይቲ ንበይንና ኢና ጥራሕ ነብስና ኮይና ንስንክት መኸወሊ ነቲ መጉድድ ስንከቶ ዝነበረ ከም መክደኒ ነብሳ ተጠቂምሃሉ ዝነደደት ኣባል እዛ ስውእቲ ክትብላ ዝፀንሐት ምስ መፁ ቶም መምሃራን ማለት መምሃራን ተምሃሮ ሒዞም ተሽክል እዮም ድሓድሩ ዋላ ቦታት ዋላ መምሃራን ኣጋጣሚ ግን ገለ ነገር ደልዮም

0: ትመፅኦም ጥራሕ ነብስና ኮይና ንስንክር ስለ ዝነበርና ነዛ መጉዲ ልዕል ኣቢላ መክወሊት ነብሳ ገይራታ ስጋዕ ከምዚ እትምረቱ ነይሩ ዝነበረ ረስኒ 55 ዲግሪ ሰንቲግሬድ ዝበፅሕ ነይሩ። ካልእ ማእቶት ኣብ ዝተፈላለየ ቦታታት ማእቶት ንክዶ ቦታ ነይሩ። ኣብ ዘይሮ ከለና ሳትረብ ነይሩ። ሳትረብ ዕንጨይቲ ፊተራሪ እዞም ተምሃሮ ማለት እዩ ክኣርዩ ንሕና ከዓ ምስኦም ንኸይድ ኣብኡ ንቕኒ እዚ ማእቶታዊ ንጥፈታት ኣካይድና ንመፅእ። ኣብ በዓል ጀልሃንቲ ምስ መፃና ከዓኒ ገዳይን ዋላ ፅሕዲ ከይተረፈ ፊተራሪ ናይ ብሓቂ ቆራፆ ተሰካሞ እንዳተባሃሉ ዝከፋፈሉ ተምሃሮ ይኹኑ እምበር እሶም ንማእቶት ልዕልየና እዮም ዝገጥምዎ ነይሩ። ምናልባሽ ናይ ኣለይቲ ስለ ዝኾነት ሓይልና ኣብ ኣለይቲ ኣተኪርና ንዛረባ ኣለና ኣብቲ ንሕና ዝነበርና ንጥፈታት እምበር እቶም ተምሃሮ እውን ከም ተምሃሮ ኮይኖም ዝዕርፍሉ መስርሕ ኣይነበረን። ልክዕ ከማና እዮም ዝዋስኡ ነይሮም። ኣብዚ ድብሎ ደለኹ ሳትረብ ፅሕድታት ኣብ ምምፃእ ፅሕድታት ኣብ ምቑራፅ ንምክንያቱ ዳሳት እዩ ነይሩ። ኣብ ጀልሃንቲ ዋላ ሓንቲ ገዛ ኣይኮነን ዳስ ጌርካ ክሻ ጌርካ እዩ ነይሩ ሃሩር ስለ ዝነበረ ነዚ ዝኸውን እቲ ዕንጨይቲ መሰንከቲ ዝኸውን ከዓ ይካየድ ነይሩ። ስለዚ ኣብ በዓል ጀልሃንቲ እውን ሳትረብ ግልዕ ዝበሃል ናይ ማእቶት ቦታታት ንክዶ ነይሩ። ስለዚ እቲ ፅቡቕ እንታይ እዩ እዚ ኩሉ ምረት ከምዚ ጌርና እዚ ኩሉ ኣረኣያና ተቐይሩ ተቐቢልናዮ ፈሪኹም ዘለዎም ፃዕርታት ንካይደሉ ዝነበርና እንታይ ውፅኢት ረኪብና ኣሉ ንዘጓንፈኩም ነበረ ፀገማት ከ ብከመይ ትፈትሕዎ ነርኩም ንድሕር ኮይኑ ተምሃሮ ሕማም ተውዚዕ ድበሃል ነይሩ ክኸዱ ክጋደሉ እዮም ዝደልዩ ክንጋደል ኢና መፂና ክንምሃር ኣይመፃና ንብል ስምዒት ነይሩ ኣብቶም ተምሃሮ። ነዚ ስምዒት እዚ ኣቦታት ነይሮም መምሃራን ነይሮም ዝያዳቶም ኣቦታትን ተን መራሕቲ ጋንታታትን ብሓባር ኣብ ወርሒ ሓንቲ ሓንቲ መዓልቲ እንዳተኣከብካ ዕለት 20 ዓለት ከማና ይርስዓን ዕለት 20 ዕለት 21 ኣብ ወርሒ ተኣኪብካ ሙሉእ ለይቲ ብዛዕባኦም ክትዛረብ ትሓድር። ሓደ ቆልዓ ንድሕር ገለ ነገር ኮይኑ እንታይ እዩ ኮይኑ ስለምንታይ ናፊቁ ድዩ ትምህርቲ ድሓምቕ ደሉ ከመይ እዩ ኮይኑ ተባሂሉ ክዝረበሉን ክፍወስን ይውዕል። እዚ ኩሉ ፃዕርታት ተኻይዱ ግን ብሃገር ደረጃ ክንሪኦ ከለና ተዓዊትናሉ እቲ ውድብ ንከምዚ ዓይነት ፕላን ከውፅእ ምምዳቡ ከማ ናይ ብሓቂ እዩ ዝገርመካ። በቲ ዝመደቦ ከዓ ውፅኢታዊ ስራሕ ኣብ ኩሉ ኣብ ዝለዓለ ፅፍሕታት ኣብ ዝተፈላለየ ንጥፈታት ዘካይዱ ዘለዉ ዝበዝሑ ተምሃሮ ቤት ትምህርቲ ሰውራ ነበሩ እዮም። ስለዚ እዚ ዝኻም እዚ ደኺምና ዋላ ንኹን ኣዝዩ ኣሸጋሪ ዝኾነ ንጥፈታት ነካይድ ነርና ዋላ ንበል እቲ ውፅኢቱ ግን ዝሕጉስን ዘዕግብን ብምዃኑ ብኡ ክንድበስ ንኽእል። ስለዚ እቲ ፃዕርታት ከምዚ ዓይነት እዩ ዝካየድ ነይሩ። እቲ ካልእ ካ ዝያዳ ኣለዉ እዞም ኣቦታት እውን በዕሎም ክጠቕስዎ ክዛረብሉ ንኽእሉ።
1: ፅቡቅ እንኳዕ ገፅ ንገፅ ኣረኣየና ምናልባት ምስ ንውሓት ግዜ ተጋጊኽና ንኸይትልዎ መምህር ጊላዝጊ ኣብዚ ዝበሃል ዘሎ ጉዕዞ ተሳታፊ እየ ነይረ ምዘን ኣሕዋት ምዘን ብፆት ብዙሕ ምረት ክንገልፅ ፀኒሕና ካብ ዜሮ ጀሚርካ ድሕሪኡ ናይ ጉዕዞ ምዝላቅ ድሕሪኡ ናይ ጀልሃንቲ ብትሕሪኡ ናብ ቤት ትምህርቲ ሰውራ ምምላስ ኩሉ ምረት ክግለፅ ፀኒሑ ኣብ ዝተፈላለዩ ካልእ ኣጋጣሚታት እውን ክግለፅ ፀኒሑ ምረት ጥራይ ድ ነይሩ ያጅታ ኣደቲ ጎስያ ተሓልፍ ዘላ መቐረት ከይነበሩ እንድዩ ትምረት ስርኢናዮ ኣብዘይ ንቡር ኩነታት ኣብዘይ ንቡር ቦታ ንቡር ህወት ክትመርሕ እምበር ደሰብ ኢና ነርና ዝብለሉ እዋን እዩ። ሕጂ ተትኸውን ስንነብሰይ እንተተሓታ ምኽኣልክዎ ዶ ምተፃወርክዎ ዶ ፍሉያት ሰባት ኢና ነርና ፍሉይ ስራሕ ሰሪሕና ፍሩይ ዓወት ኣመዝጊብና ታሪክ ዘለኣለም ዘኹራ እንታይ ካብቲ መቐረት ድብሎ ዋ ኩሉና ማፃፃና ናብቲ ገልፂ ገሌና ክልተ ሰዓ ኣምሓራይ ምስ ፀፍሓና ወይ ምስ ረገፀና ሓሪቕና ናይ ግሊ ፅድቅና ክኸውን ንኽእል ገሌና ከዓ ከምዚ ዝበሃል ዝነበረ ዝተፈላለየ ኣብ ቅድሜና ዓዲ ክነድድ በዕሉ ክድባ ምስርኤና ነፊፅና ክንከውን ንኽእል ብዝኾነ መፅኢና ከም ብሓድሽ ጨፍሊቑ ይሰሪሕና ትሰውራ ካልእ ሰብ ይጌርና መቐረት ኣይነበሩ እንዲሱ ኸ ኣብ ቤት ትምህርቲ ሰውራ ንመጀመርያ መምህር ኣብ ሓንጎለይ መፅለይ ኣይፈልጥ ሳሊና 77 ምስንከልና 78 መማህራን ተባሂልና መፅኢና ልክ ከምዚ ሕጅት እቲኣይ ዝበሃል ዘሎ ናይ ብሓቂ ዝዝክሮም ከም ሽዑ ዘሰልጠኑና ሰለስተ ወርሒ ክልተ ወርሒ ንገለን ክልተ እብረ ንመዓልቲ ምሸት ካብ ምሸት ነቲ ቀትሪ

ወልካ ሓዊ ኣጉትካ እንዳተቃታዕካ መምሃራን እዚ ናይ ዓመት ቲቲ ኣይ ዝወስዶ መምህር ኣሰልጢነኩም ኣለና። መምህር ድብል ዓብሽም ከዓ ተዋሂብኩም። መምህር ጓሓፍ እዩ፣ ንኩሉ ዝእክብ ንኩሉ ዝፃወር። ንሕማቅን ፅዋቅን ፅቡቅን ክትፃወሩ ንለውጢ ለውጢ ሃዋርያ ክትኮኑ ንሸመኩም ኣለና፣ ቆቢዕ ንቆምጠልኩም ኣለና ኢለና ሓጎስ ዘይርስዕ ቃላት መምህር ወልዱ ሓጎስ ወልዱ ሶሪ ተሓዝለዩ መምህር መብራቱ ሰለስተ ኣርባዕተ እዮም ነይሮም። ካብዚ ቀፂልና መምህራ እንተጠሚቕና ንኸረን ንኸይድ ክረን መምህር ትምህርቲ ጀሚርና ምዝላቕና ኮይኑ ዝና በዓል ዓዲ ያቆብ ዜሮ ተመሊስና ዘሊ መሊስና እቲ መዝለቕ ሓሊፍና ጀልሃንቲ ምስ መፃና ሓዲሽ ሰምህና ሽዑ ይትጅመር ፖለቲካዊ ትምህርቲ ፅዑቅ ጎስጓስ ፅዑቅ ሰሚናራት። ኣነ ካብቲ ገለ ሽዑ ዝዝክሮ መቐረትን ምረትን ናይ ሰውራ ደስ ተማቐርናሉ እንደይ ሕጂ ከምዚ ኢለን ክሪኦን ከለኹ ሽዑ ዝነበረን ውሽጣዊ ናፅነት፣ ሽዑ ዝነበረን ውሽጣዊ ስምዒታት ሓጎስ፣ ደስታ፣ ሳዕስዒት፣ ደርፊ ከምዚ ክትብሎ ዝፀንሐን መሪር ጥራሕ ዝባንካ ኮንካ ሓውና ኣጎትካ እንትኩሉ ምረት ኣይዘጉመን እየ። ሽዑ ዝነበረን ተቐባልነት፣ ሽዑ ዝነበረን ሞራል ክራኸብ ከለኹ ኣንተ ብሓቂ ክንዲኹንኩም እኔርክን ዳርጋ ፅሉላት ኮይ ክንርክን በቲ ሓደ ወገን ስዝብለለን እዋናት ኣለካ ኣልል ከለኹ ደረደ ይብሉ ናፅነት፣ ደረደ ይብሉ ሓጎስ፣ ተፀዋርነት ነይሩ። ኣብ ዘይንብር ኩነታት ሰብን ፈረቃን ኮይኑ ንኸዳ ነረን መምሃራን ከዓ ኮኑ ድሕሪኡት ጉዕዞ ቆፂሉ ቆፂሉ ቆፂሉ ቃልስና ነዊሕ እዩ መሪር እዩ ዓወትና ግን ናይ ግድን እዩ። እዚኣ ተዓጠቁ ተባሂልና ተዓጢቕና እያ። ንዝኾነ ምረት ክሓልፍ እዩ ክወግሕ እዩ። እዚኣ መዝሙርና እያ ነራ ዋላ ነቲ ዝመረረ ኦምሮና ናይ ምቕያር እዩ። እዚ ሰብ ክንሰርሕ ንተዓጠቕ ሓደ ካብቲ ኣብ ድክልና ንጨራሓ ኣለ ነበርና ሕማቕ ሰብ ትቕይሮ፣ ሕማቕ ጥሪስ ትሓርዶት ወይ ትሸጦ፣ ሕማቕ ሰብ ከንታይ ትገብሮ ከም ብሓድሽ ትሰርሖ፣ ጨፍሊቕካ ትሰርሖ። እመን ብግድን፣ እመን ብምርዳእ፣ እመን ብተወፋይነት ብግብሪ። እዚ ዓይነት ሰባት እዩ ኣፍርዩ እትሰውራ እሞ ሓጎስ ከይነበሮ እንድዩ ቅሳነት ከይነበሮ እንድዩ ፅቡቅ ከይነበሮ እንዲ ክብል ደልየ ምረጥ ርያይ ነብዛሕ ፅቡቁ ከዓ ድዮ ክብል ደልየ ቀኒ የለዩ

ሰላማት መጀመርያ እንቋዕ ገጽ ንገጸራየና መደብ ሳይዳ ናይ ብሓቂ ከብ ንግሆ ሰላመና ክዳኒ ኢና ንሰዓዓም ዘለና ሰብ ኣሎ መይቱ ከማን ዘይትፈልጦ ዝነበርካ ትረክብ ማለት እዩ። መደብ ሳይዳ ክነመስግን ንፈቱ ተመክሮና ናይ 50 ዓመት ክንገልጽ ተኣኪብና ንኩሎም ደቅና ኣብ ውሽጥን ወፃእን ዘለዎ ባዕልና ዛዕበናዮም ዝምሃርናዮም ካሊእ ንኩሎም ኣባላት ቤት ትምህርቲ ሰውራ ኣብ ዝተፈላለየ መደባት ናይቲ ቤት ትምህርቲ ዝሰርሑ ዝነበሩ ይሃና ንምሉእ ህዝቢ ኤርትራ እዚኣ ዓመት እዚኣ እዛ ወርሒ 9 ከም ፍሉ እያ ንዓና ማለት እዩ። እቲ ኣብ መሰራርታ ቤት ትምህርቲ ሰውራ ኣነ ካብቶም መስረቲ እየ።

0: ጋይም ገሊፃቶ እያ ብዙሕ ንድሕሪት ከይተመለስና ሓንቲ ቀጻሊ ዝዛረበላ ኩሉ ሰብ ተሳቲፉ እዩ ኣበርኪቱ እዩ ምምህር ሓኪም ኣላይ ኣላይ ተሓለዋ ኩሉ ኣብቲ ናይ ቁጠባ ዝነበሩና ኣብ ዝተፈላለዩ መደባት ኩሉ ሰብ ተሳቲፉ እዩ ብፍላይ ግን እዚ ቤት ትምህርቲ ኣብዚ ክውን ንምግባር እዞም ደቅና ዕዉታት ክወፁ ዘበለ ብፍላይ ናይ ኣለይቲ ዘይትርሳዕ እቲ ዝርዝራት በዓልቲ ከዓ ስለዝተዛረባሉ ብዙሕ ግዜ ክንቀትል ኣይደለኹን ኣለይቲ ናተን ተራ እንተዘይትህሉ ቤት ትምህርቲ ሰውራ ተዓዊትና ኢና ኢለ መይሓሰብኩን ማለት እዩ ተራ ናይ ኣለይቲ ብቐሊሉ ዘይትግመት እያ ብጥራይ ናይ ምስንካት ጥራይ ዘይኮነ ኣብ ዝኾነ ናቶም ነገራት ወላ ሕማማት ዝተፈላለየ ሕማማት ዝረአ ዝነበረ ኣብ ፅርቶም ድ ኣብ ካልእ ኣብ ዝተፈላለየ ነገራት ዝተተፋኦ ብፍላይ ሕማማት ዝረአ ዝነበረ ብዙሕ እዩ በዓል ዓበቕ ሰብ ምስኦም እዩ ተሳቂዩ ቀልዑት ብዙሕ ነገራት ሓካይምና ግን ጥራይ ኣለይትን መምህራን ዘይኮነ ሓካይምና ካብ ኣወጣሽ ጀሚርካ ኣብነታዊት ሓኪም ያሳ ኩሎ ናብኡ ዝነበረ ሓካይም ኣዝዩ ዓብዪ ተራ ከም ዝነበረን ክፍለጥ ካሊእ እቲ ቤት ትምህርቲ ክምስረት ከሎ ብዙሕ ነገራት ዘጓንፈና ፀገማት ነይሩ ኣብ መሳርታ እቲ መፅሕፍቲ ንምድላው ቀሊል ኣይኮነን ሓንቲ ካብ ሓንቲ ነገራት ከይተበገስካ ህዝባዊ ግንባር ግን ዕላሙኡ ከም መጀመርያ ካብ 76 ካብ 75 ብዛዕባ ትምህርቲ ክሓስብ ኣዝዩ ምዕቡል ከም ዝነበረ ይርዳእካ እዩ ብቐዳማይ ጋዜጣ ናይ ትግራይ በዓል ሓመድሪ ዘብፀወ ይርአ ነይረ ኣብ በዓል ደንካልያ ከይተረፈ ኣብቲ ክፍልታት ክእከቡ ከለዉ ብዛዕባ ትምህርቲ ከምዚ ተዛተዩ ንርእሶም እቶም ተጋደልቲ መሃይምነት ከጥፉ እውን ይምሃሩ ከም ዝነበሩ ኣረኣዮ ህዝባዊ ግንባር እንታይ ከም ዝነበረ ዘብለና ማለት እዩ ፊተውራሪ ተኣለይቲ ጥራይ ኣይነበሩን ኣብቲ መደብ ወላ ይገልፀኦ ነይረን ብዙሓት ኣብቲ ስራሕ ይሳተፉ ከም ዝነበሩ ኣብ ዕንጨይቲ ምፍላጥ ድዩ ኣብ ዕንጨይቲ ምውፋር ድዩ ኣብ ገዛውቲ ምስራሕ ድዩ ኣብ ብዙሕ ነገራት ይሳተፉ ከም ዝነበሩ ካሊእ ምስ ኩነታት ናይ ፀላኢ እውን ምግቦም ተሰኪሞም እዛ ደቂ ዓባይ ድስቲ ትበሃል ዘላ ድስቲ ሓደ ሜዛኑ ክንዲገለ ዝኸውን ውሑድ ሜዛን ዘለዎ ካብኡ ዝዓቢ ድስቲ ተሰኪሙ ይኸይድ ነይሩ ማለት እዩ ሕጂስ ኣብ ቤት ትምህርቲ ሰውራ እዚ ጥራይ ዘይኮነ ኣብ መምሳት ናይቲ ቤት ትምህርቲ ብዙሕ ፀገም የጓንፈና ነይሩ ኣነ ንርእሰይ ዝፀንሑን ውሑዳት እዮም በዓል ኣለምሰገድ ተስፋይ እስማን ዳፍላ ወዲ መሓመድ ገበል ወልደ ኣብ ጎይቶኦም ተክለን ክእል ሕኩት ይብሉ ኩሎም በዓል ስታት ስዒድ ሙሳ መፃሕፍቲ ከዳል ኣነ ንርእሰይ ክትምህር ኢልካ ጥራይ ናይ ኣለይቲ ጥራይ ዘይኮነ ምምህር ሓደ ምምህር ክትበሃል ክትምህር ኢካ ክትበሃል ዓቕሚካ ፅሕፈትን ንባብን ዝፈለጠ ትሕትኡ ዘሎ ክምህር ግድነት እዩ ኣብ ህዝባዊ ግንባር ዝልሙድ እዩ ኩሉ ሰብ ዝፈልጦ እዩ ንሕና መጀመርያ ቤት ትምህርቲ ብከመይ ተጀሚሩ እንታይ እንታይ ይምሃር ነይሩ ከማን ኣይተገልፀን ሕጂ ኣብዚኣ ደረጃ ዓባይ ደረጃ በፂሕና በዓል ወዲ ርእሶም ኣለዉ ምሳና መዓት ብምዕቡል ኣገባብ ይሰርሑ ኣለዎ ብከመይ መንገዲ ሰብ ይሰርሕ ነይሩ ሰሌዳ ይነበረን ክሩስ ኣይነበረን ገለ ይነበረን መፃሕፍቲ ይነበረን
1: ወዲ መሓመድ ዲኸ ነርኪ መምህር ዶ ነርኪ ሓቂ
0: እወ ናይ ትግሬ
1: ናይ ትግራይ መምህር
0: እወ
1: ትግሬ ኣበይ ትምህር ነርኪ
0: ኣብ ዜሮ እዩ መጀመርያ ምምስራት ኣብኣ ሕጂ ካብ ክፍልታት ስሒቦ መምፅኦምና ኣነ ክርስዓ ዘይክእል ዝፈትዋ ብፀይተይ መተዓልምተይ ምሳይ ምምህር ኮይና ዝተሳሕበት መርያ መስረስ ነይራ በዓል እስካሉ ነይረን መምህር ናይ ትግራይ ምስ ተባሃና ኣነ እቲ መምህርና ቀዳማይ ነገር መምህር ምባላ ምግራም ጥራይ ዘይኮነ ትግራይ ከምዚ ምሁር ላ ከማን ኣይፈልጥን ነይረ ወዲ መሓመድ ኣጆኺ ከምዚ ከምዚ እዩ ካብታ ናይ ትግርኛ ይትርጉም ማለት እዩ ኣብ መሰራርታ ቤት ትምህርቲ ሰውራ እቲ ዝመሃርሉ ዝነበሩ ትግሬን ትግርኛን እንግሊሽ ቁፅሪ ዓረብን እንግሊሽን ከዓ ከም ቋንቋ ይመሃሩ ነይሮም ማለት እዩ ሕጂ እንታይ ትብለኒ ኣለካ ኢለ ኣነ ገሪምኒ እታ መምህር ትገርመኒ ነይረ እንደገና ብትግራይ ምስ በለኒ እንታይ ትብለኒ ኣጆኺ ገለ መለኢሉ ወዲ መሓመድ ኣዝዩ ንፉዕ ነይሩ።

0: ኣቦ ነይሩ ጓይላ የፃውቶም ግጥምታት የምፅ ባዕሉ ተሰኪሙ ገረብ ምስኦም ይኸይድ ካልኦት ከዓ ብዙሓት እዮም ነይሮም። እዞም ንጠቕሶም ዘለና በዓል ስቡእ ገባል ገሌ በዓል ኣዝዮም ንፉዓት መምሃራን ነይሮም ምሳና ኣለይቲ ከመን እተን ዝነበራ ስቡእ እቲ ዛይድ ርእሶም በዓል ምጓሎም ሓራይ በዓል ኣበባ ግዲ ብዙሓት ነይረን በዓል ናስራ መሓመድ ወላ ገለ ዳሓር ዝመፁ ማለት እዩ ኣብዚ ቤት ትምህርቲ ሰብራ ኣብቲ ምስራት ነርና እንተተባሂሉ ኣብ ዝተፈላለዩ ግዜ ስለ ዝመፀ እቲ ሰብ ኩሉ ከማን ክትፀቕሶ ኣይተኽእለኒ ጋንታታት ግን ተጠቂሱ እዩ ኣቐዲሙ ተጠቂሱ እቲ ጋንታታት ንሕና እቲ ሽግር እንታይ የጓንፈና ነይሩ ትግረሲ ካብ ሱዳን ይመፁና ደቆም ክርእዩ እንታይ ኢኹም እንታይ ትምህሩ ኣለኹም እዚ እንታይ ቋንቋ ብትግሬ ንሱዳን እ ኩባያ ሻሂ ከትካ ንሱዳን ዘይተስቲ ኢሎም መዓት የሸግሩና ነይሮም። ትግሬ ግን ኣብ ዝለዓለ ደረጃ በፂሓ ሰላ እዞም ደቅና ብተዋስኡ ይሰርሑላ ብግጥሚ ይሰርሑላ ብትምህርቲ ይሰርሑላ ደቅና ብትግሬ ዝመሃሩ ኣብ ዝለዓለ ደረጃ በፂሖም ክሳብ ሚኒስተር በፂሓ ኣላ ሓሊማ ኩሉ ብትግሬ ዝተማሃረ ኣብ ዝለዓለ ደረጃ ኣብዚ ሃገር እዚ ኣብ ውሽጢ ይኹን ኣብ ወፃእን ዓባ ኣበርክቶ ከም ሓለፍቲ ኮይኖም ኣብ እንዳ ዜና ኣለዉ ኣብ ካልእ ኣብ ካልእ ኣለዉ ትግረ ሰሪሓ ኣብ ዞባታት እውን ብዛዕባ ቤት ትምህርቲ ሰውራ ንዛረብ ስለ ዘለና ዳኣ እምበር ኣብ ዞባታት እውን መሰረት ናይ ቤት ትምህርቲ ሰውራ እዩ ኣብኡ ዝኸደ ማለት እዩ። ሕጂ እዚ እዩ ነይሩ። ካልእ ኣብ ቤት ትምህርቲ ሰውራ ብዝያዳ ዝስምዓኒ እዚ ደቅና ኣብ ዝተፈላለየ ግዜ ኮይዶም ሕማም ተውዚዕ ዝበሃል ነይሩ ከብ ዜሮ እዚ ሕማም ተውዚዕ እንታይ እዩ? ሕማም ማለት ኣይኮነን። ብቐዳማይ ኣለም ሰገድ ከምኡ ይብል ነይሩ። ሕማም ማለት ኣይኮነን፣ ጅግንነት እዩ። ቤት ትምህርቲ ሰውራ ኣብ ገለገለ ሜድያታት ኣብ ደገ ዘይሓለፈነታውያን ሰባት ከምዚ ንኩናት ዝምልመሉ ዘለዉ ዝብለዎም ኣለዉ። ቤት ትምህርቲ ሰውራ ንኩናት ምምልማል ዘይኮነ ዎ እዚ እቲ ኩነታት ይፀርቦም እዩ። ገሊኦም ከምቲ ዝግለፅ ዝነበረ ካብ ፀላኢ ስድረኦም ዝመቱ ገሊኦም ገሊ ብዝተፈላለየ መንገዲ ዝመፁ ይፀልዎም። ግን እቲ ግንባር ክመሃሩ ክምዕብሉ ንመፃኢት ሃገር ክኾኑ ተባሂሉ ዝመሃሮም እዩ። ኣብ መጠረሽታ እውን ዕላማኡ ወቂዑ ኣብ ዝለዓለ ደረጃ ደቅና ከምዝበፅሐ እዩ። ሕማም ተውዚዕ ዝበሃል ሓደ ተሸግር ዝነበረት ካብ በዓል ዜሮ እያ። እዚ ሕማም ተውዚዕ እንታይ ምልክት ኢኻ ትርኢ? ነፀላ ጉከትት ሓደ ተመሃራይ እንተሪኢኻ መፂእዎ ኣሎ ማለት እዩ። እቲ ናይ ተውዚዕ ሕማም ማለት እዩ። እዚ ሰብ እዚ እሱ ጥራይ ዘይኮኑ ከምኡ ዝኣመሰሉ ሰባት ኣለዉ ተኸተልቲ። እስመቶም ተጠቂስና ብዙሓት እዮም፣ ብዙሓት እዮም። ብዙሕ ነገራት ፈቲኖም እዮም። ፋሕ
1: ነፀላ ምንታይ ጎትዎ?
0: በስ ናይ ግብዝና ምልክት፣ ናይ ተውዚዕ ምልክት እያ እዚኣ። ተውዚዕ ይደልዩ ኣለዉ ክኸዱ ሕጂ ሳቶም ንዜሮ ካብ ዜሮ ንፋሕ ይሃሉ ነይሮም። ምክንያቱ መሪሕነት ኣብኣ ነይራ ክብዙዑ ካብ ዜሮ ንማህሚመት ንኣምነት ዕንጨይቲ ክቆርፁ ዝኸዱ በዓል ወዲ ገብሩ እሶም ከይዶም ንታዕሊም ክሃድሙ እታ ፋሶም ወሲዶማ ከይብልዎም ብሓደ ተምሃራይ መሊሶማ ገሊኦም ከዓ ንካሊእ ቦታታት ይኸዱ። ብተወሳኺ ሕሉፍ ሓሊፍዎም ሃዳምነት ኣይትቐርቦምን እያ ፊ ተውራሪ ግን መፍትሒ ምስሰኣኑ ናይ ተውዚዕ ንሱዳን ከይዶም ከም ብሓድሽ ተዓለምቲ ኮይኖም ተመዝጊቦም ክሳብ እዚኣ ደረጃ ዝበፅሑ ነይሮም። እቲ ስኻ በዚ ሓደ ወገን ይስማዓካ፣ በቲ ሓደ ሸነኽ ከዓ እታ ጅግንነቶም ተኽሩዓካ ማለት እዩ። ሕጂ ደቅና ኣኽሪዖምና ኣብዚኣ ደረጃ ምብፃሖም
1: ሓራይ ሓራይ። ኣነ ሓንቲ ክትበርሃለይ ደልየ ዘለኹ ቀዋም ቦታ ሳይነበራን ቤት ትምህርቲ ሰውራ ሕጂ ካብዝን ካብትን ጉዕዞ ብእግሪ ነይሩ መጓዓዝያ ከዓ ሽዑ ኣብ ካሊእ እንተፀሚደን ነይረን ምዝላቕ ስለ ዝነበረ ሕጂ ከመይ ነይሩ እቲ ናይ እግሪ ጉዕዞ? ብፍላይ ቶም ቆልዑ ቶም ተማሃሮሲ ብከመይ ይቕበልዎ? ሕራይ ንወዲ ሃይለ ሓባሊ

0: መጀመርያ ነገር እቲ ዕላማ መምስራት ቤት ትምህርቲ ሰውራ ብህዝባዊ ግንባር ብዓልባል ሻምበል ክገልፆ ፀኒሐን ካብኡ ሓሊፈ ዝገልፆ ነገራት የብለይ ኣነ እንታይ ይገልፀኒ ቤት ትምህርቲ ሰውራ ኣብ ሓጎ ኣቦ ኣዴ ውላድ ብኣርባዕተ ገልፃ ኣብ ሓጎ መኒ ውድብ እዩ ኣቦ መኒ ኣነ ዘሞ ንበል ድሓን ኣቦታት መምህራን ኣደመንያ እዘን ክቡራት ኣለይቲ ውላድ መን እዩ ተምሃራ እዩ ዝተወራር እዩ ውዳቤ ናይ ቤት ትምህርቲ ሰውራ ኣዝዩ ሓያል ጥቡቕ ዘየማትእ ውዳቤ ዝነበሮ እዩ መምህር እንታይ ከም ዝሰርሕ ቀትሪ እንታይ ከም ዝሰርሕ ለይቲ እንታይ ከም ዝሰርሕ መደቡ ፍሉጥ እዩ ኣቦ ለይቲ ይኹን ቀትሪ እንታይ ከም ዝሰርሕ ፍሉጥ ውዱብ እዩ ኣባላት ኣለይቲ ኩሉና ኣለይቲ ዲና ኣባላት ኢና ንብለን ሕጂ ኣባላት ከዓ ካብ ዝለዕለ ክሳብ ዝተሓተ እንታይ ክሰርሓ ከም ዝኽእላ ከዓ ፍሉጥ ውዱብ እዩ ተምሃሮ ከዓ ካብ ዝነኣሰ ክሳብ ዝለዓለ እንታይ ይሰርሑ ውዱብ እዩ ብኣጠቓላሊ እዚ ዓይነት ጥርኑፍ ኣብ ሓደ ስድራ ቤት ዝጠምረካ ኣወዳድባን ኣሰራርሓን ስለ ዝነበረ እቲ ዝነኣሰ ቆልዓ እንታይ ይገብር ነይሩ ኩባያ ድኻ ሕፀብ ክትብሎ ናቱ ውዳቤ ነይርዎ ተምሃራይ ተኣላያዩ ኣላየ ከዓ በቢደረጅኡ ሕጂ እዚ እቲ እያ ብኣጠቓላሊ እቶም ኣቦታት ከዓ ኸምኡ ሕጂ ብዝያዳ ናብ ኣለይቲ ክኸይድ ምዝላቕ መፅያ ኣብቲ እዋን እቲ እየ መፅ ስቡ ወዲ ሕድሩ ኣብ ግንባራት ተራኺብና ስለ ዝነበርና ቅድመይ ንቤት ትምህርቲ ሰውራ ይኣቱ እሞ ኣነ ከዓ መፅእ በዓል ወልደ ማይከል በዓል ወዲ ሸኹን ቅድሙኡ ስለ ንፋለጥ ከዓ ንፋለጥ ኢና ማለት እዩ እቶም ኩሎ ሕጂ ምፅእ ምስ በልኩ ወዲ ሕድሪ ይፅዋዓኒ ሞ ናይ ወዲ ሕድሪ ኸይድ ሕጂ ኣላይ ክትከውንኻ ኣቦ ክትከውንኻ ብለኒ እንታይ ትብል ሰንቢደ እንታይ ትብል ኣቦ ክትከውንኻ ቧ ብደፍ በጃኻ ዘይከውን ይብሎ መምርሒ ስለ ዝኾነ ክከይደ ኣብ ዝኣመንካሉ ብዝኣትኻ ኣቲኻ ክትሰርሐኻ ብለኒ ኣብ ሳትረብ ተመዲበ ጓል መስፍን እኳ ኣብ ዘላ መስለኒ እዚ ማሕታ እንዳንበበሲ ቐጫት ስቕስቕ ኣብኡ ርአ እያ ኣብቲ እቶን ኮይናያኖ ኣብኣተ መዲበ ዞም ቆልዑ ከዓ እንተረኣኽዎም ገሊኦም ዝቦኹ ገሊኦም ይናፍቁ መምህርካ መን እዩ እንተልኩምኒ ንኣይ ከም ሰብ ክንወዳ ሃይለ እቶም ህፃናት እዩ ስለምንታይ ንሶም ከማን እዞም ቆልዑ እዚኣቶም ኣብ ነንሕድሕዶም ክተኣላለዩ ክርኢ ከለኹ እዚኣ ግበራ ኢልካያ ክገብሩ ከለዉ ዝለዓለ ፍናልን ምራርን ይቦኻ እሞኒ ካብኡ ተተባቢዕኻ ከዓ ኣብ ልዕሊ ዞም ቆልዑ ዝግበር ሓልዮት ብዝለዓለ ደረጃ ብወነ ክሰርሕን ክተገልግልን ከዓ ይገልገልካ ንኣይ ከም ወዲ ሃይለ መምህራነይ ፍተውራር እዮም እዚ ሓደ ይቲ ሕጂት ናይ ፍተራር ንግደፎ እቲ ናይ ኣቦታት ንግደፉ ናይ ኣለይቲ ነገር ክመፅእ ከለኹ ኩሉ ክጥቀስ ፀኒሕ እዩ ናይ ነፃ ሰዓት ትበሃል ለይቲ እንተላተ እንተ ኣበ ጀዲድ ረጂ ደርብየን ጥርሐን ዝሓድራላ ኔራ ያ ኣብኡ ኸ ኣክንዲ ዝድቅሳ ክስሕቃ ትሰምዐን ሕጂ ኣብ ምዝላቕ ቀዳማይ ምዝላቕ ወዲ ሕድሩ ገለ ሒዙ ይኸይድ ምስ ኣባላት ድሕሪኡ ኣነ የ ዘለቕ ሳልሳይ ምዝላቕ ናይ በዓል ወዲ ባሻይ ዝነበርዋ ካብ ዜሮ ንሳሓል ጠዊል ካብ ሳሓል ጠዊል ንፋሕ ካብ ፋሕ ንቐብርኦት ካብ ቀብርኦት ንመኒስቡ ክንኣቱ ማለት እዩ ሕጂ ኣብቲ እዋን እቲ መምህራን ነይሮም ብዓቕሞም ይሰርሑ ብዓቕሞም ስንኩላን ከምዚ ክግለፅ ነይሩ ኣባላት ኣብቲ እዋን እቲ ካብ ፋሕ ሰዓ 6ዱሽተ ክንብገስ ከለና ጸላኢ ንጉረይቶ ክድይብ ንፋሕ ክድይብ ኣብታ ፍርቂ በፂሑላ ስለ ዝነበረ ትገብሮ ነገር ስለ ዘይብልካ እዞም ቆልዑ እዚኣቶም ከዓ ትመስዮም ስለ ዝነበረት እዞም ኩለን ኣባላት ኣብኣ ዝነበራ ሰብ ድያ ኣይኮነትን ኣይትርእያንኸ። ቦርሳ ናይ ተምሃሮ ነይሩ። ነዚ ቦርሳ እዚ ተሓንጊጠን ገጻ ጥራሕኻ ትርኢ፣ ዓይና ነታ ትረግፃ ዘላ መሬት ጥራሕ ክትርኢ ጥራሕኻ ትርኢ። ናይ ብሓቂ እታ ዝመረረት ዘሕለፍናያ ለይቲ ሸዓ ትደራዕ ኸበይ ነይሩ። ኣብ ኣባላት ነይሩ። ወፂና ደም በቤት ላዕሊ ክንድቅስ ክንብል ጸላኢ መጺኡ ተባሂሉ ንቐብሮኦት ጸዲፍና። ቀብሮኦት ክንኣቱ ኣባላት ረኸብቲ መከራ እንድን ንስኻ ኸተዕርፍ ናብቲ ቢልካ ምስቶም ቈልዑ ገለ ኽተብል ከለኻ ንሰ ናብ ሓውየን ዝጓያ እቲ ተካል ቁራጽ ፍስቶኽ ኣሎ ፍተወራሪስኮምዎ ማያምፂኻ ኸዓ ብኡ ኸዓ ክስንክታይ ትኽእልን ካብቲ እዋንቲ ገዓት እዩ። ሰለስተ ኣባላት ተገቲረን ነቲ ገዓት ንፍርቂ ፍስቶ ምሳኻ ትጉዕዝ ሓዲረን ትንፋስ ዘይብለን እንደገና ኣብ ምድላው መግቢ ኸኣተዋ ከለዋ እዚ ከቢድ እዩ። ሓደ ካብቲ ንኣይ ክሳብ ሎሚ ዘይርስዖ ሕሩጭ ምስእተዋ ነፋሪት መፅያ ትኪ ኣጥፍኡ ተባሂሉ ሕሩጭ ተሸኪምና ኸዓ ካብ ታሕተዋይ ፈልከት ንላዕለዋይ ፈልከት ቁሩብ፣ ምክንያቱ ናይ መጓዓዝያ ብምሉእ መጓዓዝያ ኡ ስለ ዝነበረ ቀይሕ መይሕ ክዳውንቲ ኣለና ከዓ ከይድና። ኣብኡ ከዓ እንደገና ከዓ ማይ ሽኮር ገለ ጌርካ ከዓ ተሓሊፉ። እዚ ፅንዓት ናይተን ኣለይቲ ንሕና ዕንፀይቲ ንቕርበለን ወይ ማይ ንቕርበለን በቲ ሓደ ሸነኽ ወይም ቆልዑ ንልእኸለን ተኽኢልካ ከዓ ሕቆ ዘለዎ ሰብ እንተደኣ ተረኺቡ ከዓ ነታ መኾስ ይኽኣላ ኣይኽኣላ ኣብኣ መቸስ ምስአን ዓቕሙ ገብር። እዚ እቲ ሓደ እዩ። ድሕሪኡ ኣብ በበኒ ስሙ ምስኣተና ዋሕዲ ነይሩና ይብቲ እዋን እቲ በዓል ንግስቲ ገረ መስቀል ካብ ቀብሮኦት ኣብኣ ተወዚዐን ኣነ ኣጋጣሚ ተቐበለን ተባሂለ ሒዘየን መፅአ መቸስ ኬድና። ይነጥራ ይዘላያን ነይረን ከም ህፃን እየን ዝጎያ ነይረን ዘን ቆልዑ እዚኣተን ይኸዳ ይቐድማኒ ሻሕሻሕ ይብላ ናበይ ናብ ሓይልታት ኣበይ ቦታና ቀሪብናና ኣበይ ቦታና ቀሪብናና። ሕጂ ፈልከት ኣብ ቤት ትምህርቲ ሰውራ ደቅና ውእለዉ እቶም ቀዳሞት ኣባላት ካብኡ ፀንሑ በላ ቦታ ክንዚኣያ ይብለን ማለት እዩ። ሽዑ ገፀን ተቐይሩ ከም ስርዓት ዝበኽያ እውን ነይረን። ድሕሪኡ ግን ጓስጓስ ነይሩ ከምዚ በዓል ጓል ሻምበለይቲ ምስ መዓልቲ ምስ ገለ ዓበይቲ መምህራ ናብቲ እዋኒቲ ዝነበሩ ሰለም ከየበላበት ሓደ ሸነኽ ኣብነን ንሕድሕደን ክጓሳጓሳ ከም ዘለዎን ኣብነን ንሕድሕደን ክተባብዓ ከም ዘለዎን ዝተኸየደ ኣብኡ ዝነበሩ ካድራት ኣብ ምልዋጥ ናይ ደቂ ሰብ ግላዝጎ ኣቕርብትን ክፋቢልዋ ነይሩ። እንደገና ተጨፍሊቕና እንደገና ሰብ ኮይንና ኣብዚ ደረጃ እዚ ዝበፅሕና ንሕና ኢና። እዚኣ ተቐዳመይቲ ክፋል እያ። ድሕሪኡ ናብ ዓራግ ተኣት ባእኒ ካብኡ ንዓራግ ኣቲና ማለት እዩ። ካብ ዓራግ ቅሩብ ግዜ ፀኒሕና ካብኡ ንፈልሒት ወሪድና ምሳና ሕሩጭ ክስከማ ካብ ዓየት ንሓወልዕ ምሳና ኸዳ ትዘምፀኦ ሕሩጭ ከዓ ተመሊሰን ገሊኢ ለስኦ ገሊኢ ላፊኦ መሪሪ ነይሩ ብጣዕሚ ሓቦን ኒሒን ስለ ዝነበረን ግን ነቲ ጉዳይ ንክብደፍኦ ጠሜ ከይበለ ቆልዓ ከዓ ኣብ ደረጃ ዝተበፂሑ ካብኡ ጀልሃንቲ ኣቲና ማለት እዩ። ሕፅር ሕፅር ከብሉ እዮ ጀልሃንቲ ምስኣተና ኣብቲ ዝኸፍአ እንተኻተሉ ኢና ኣቲና ንኩሉ ሰብ ዝትንክፎ እዩ። እዚኣተን ግን ከምዚ ዝበሃል ዝነበረ ክልተ መቕሎ በዚ ብየማን ብፀጋም መቕሎ ካብቲ ምስንካት እቲ ምልፋይ ክላፎኸ ኣለዎ። እዚ ተሓሊፉ ነዚ ከዓ ሓሊፎ ንኦ ብጣዕሚ ኣዝዩ ከቢድ እዩ ነይሩ። ሕጂ ትንክፍ ኣቢልኩማ ናይ ፊተወራሪ ስለ ዘይኮነ ኣለይቲ ምሳና ያማም ነንሕድሕዶም በብዕድሞኦም ንሕና ከዓ ከም ኣቦታት ይርኢና ተናዴታት ከዓ ከምዚ ክግለፅ ፀንሐ ይበሃል ነይሩ። ሕጂ እታ ናይ ሕማም ተውዚዕ ገለ ተባሂላ መፅያ ኣብ መቸስ እቶም ዓበይቲ ሓለፍቲ ናብቲ እዋንቲ ዝነበሩ ክራሽ ፕሮግራም ዝበሃሉ ነይሮም። እቶም ክራሽ ፕሮግራም እስከ ማእቶት ይኸዱ ተባሂሎም ንገደይም ገደይም ከይዶም ማለት እዩ። ኣብ ዜሮ ኣብ ጀላሃንቲ ዝተረፍና እቶም ሬጉላር ዝበሃሉ ተምሃሮ ከዓ ብዝሓይሉ መልክዖ ከዓ ትንተኻ ትብሎ ኮይኑ እምበኣር እቶም ሬጉላር ይመረሱ እሞ እዚኣቶም ይኺዱ ንገደይም እቶም ክራሽ ፕሮግራም ዘለዉ ከዓ ይመለሱ ተባሂሎም ሕጂ ንሕና ኣነ ጠርናፊኦም ነይረ ኣነ ክኸይድ ሚክኤል ደጀን ከኣነቶም እንተኻ ትብሎ ሒዝዎም እታ እዋንቲኣ ሕጂ እታ ትእዛዝ እንታይ ተመሓላሊፋ እዞም ቆልዑ እዚኣቶም እስኪ ኩሉ ምረት እተን ኣለይቲ ዘካይድኦ ዝነበራ ስራሓት ባዕሎም ነብሶም ይኽኣሉ ተባሂሉ ሚክኤል ደጀን ኣባላቱ ሒዙ ካብ ገደይም ንጀላሃንቲ ይወርድ ኣነ ከዓ ጢልጢል እናበልኩ ደቀ ሒዘ ይኸይድ ንግስቲ ገረ መስቀል ቶሚን ስለ ዝነበረት ኣብኡ ተሪፋ ኣብኡ ፀኒሓትኒ በሉ ሰንክቱ ተባሂሉ እንታይ ኢና ክንገብራ ጨኒቑና ክስንክቱ ጀሚሮም ንግስቲ ገረ መስቀል ሸራፊ ጥራሐ ነራ ኣብቲ እዋነቲ ነቶም ዝነበሩ ላዕለወት ሓለፍትናህና እታ መልእኽቲ ሰዲደ ብዝኾነ ይኹን መንገዲ ክከኣል ኣይከኣልን እዩ ተባሂሉ እሞ እንታይ ደኣ ኣለይቲ ስደዱልና ዝጎደለ እንተሎ ገለ ክመልኡለ እዮም ብዘይ ኣለይቲ ከምዘይከውን ተረጋጊፁ እዚ ኣውቲስታ ነይሩና መን እዩ ዝበሃል ፓይሎት ነቕነቕ እንዳበለ ዘን ኣለይቲ ምፅኢልና መስለኒ ገለ ዳኣ ረሲዐ ከይኸውን እምበር ቁሩብ ኣብቲ ንቡር እዋን ሓሊፍና ሸዓ እውን ብዝለዓለ ደረጃ ትራ ናይ ዘን ኣለይቲ ኣብቲ እዋነቲ ኩልና እኳ ኣለይቲ እንተነበርና መምህራና ዓበይቲ ተምሃሮና ኣቦታትና ኣለይቲ እኳ እንተነበርና ብዘይክአን ኣይትውጋሕ ኣይትምሰ ስለ ዝነበረ በዚ መኪትና ሓሊፍናዮ ኣዋዳድባ ናይ ቤት ትምህርቲ ሰውራ ከዓ ትዝሓየለ ኣዋዳድባ ስለ ዝነበሮ ኣብዚ ደረጃ ዝበፂሕና ንሱ እዩ ከዓ ውዳቤናን ኣዋዳድባናን ተቐባልነት ናይ መምርሒታትናን ኣግብሪ ናይ ምትርጓም ከምዚ ክግለፅ ብዙሕ ምተገልፀ ነይሩ እዚ እዩ ነይሩ ትንክፋ ኣቢልከያ ነርከ ኣብ ብዙሕ ድዩ ኣበይ ኣበያ ተመስረታ ቤት ትምህርቲ ሰውራ ገለ ተባሂሉ ነይሩ ከምዚ ጓል ሻምበል ክትገልፆ ፀንሐት ኣብ ዜሮ እዩ ንሓፂር እዋን ከዓ ገሌና ገረግራ ስምራ ገሌና ኣብ ዜሮ ገሌና እንተኻ ትብሎ ካብኡ ንሓፂር ግዜ ከ ዓራቅ ኣብ ዓራቅ ሓፂር ግዜ ገይርና ከዓ እንደገና ምዝላቕ ስለ ዝነበረ ምዝላቕ ዘምፆ ጠንቂ እዩ እምበር ዜሮ ገዲፍካ ኣካልእ ክትንቀሳቐሳይ ትኽእልንኻ ከምዚ ክስታይ ዘለዎ እዩ ካብኡ በብደረጅኡ ክሳብ መኒሱ በፂሕና መወዳእታ ዓራራ ዛዚብና ይቐኒየለይ
1: ሓራይ ኣባ ከለኻ ወዳሂለ ክትጓዓዝ ካብትን ናብትን መጓዓዝያ ኣይነበረን ኣውቶቡስ ኣይነበረትን ስሩዲ እዩ ከመይ ትገብርዎም ነርኩም እቶም ቆልዑ እቶም ተምሃሮ እሳቶም ከ ብኸመይ ይቕበልዎ ነይሮም

ሰላም ኣብርሕቑ ናብ ቀረባን ኪዮንኩም መደብና መደብ ሸውሃት ሳይዳ ትከታተሉ ደለኹም ክቡራት ተኸታተልትና ኣቐዲመ ብዙሕ ሰላም ክብለኩም ይፈቱ ከመይ ቀኒኹም። ሎሚ ንሪኦ ኣሰራርሓ ምግቢ ከዓ ዝተጠቕለለ ጥሑን ስጋ ክኸውን እዩ። እዚ ንምስራሕ ኣስቤዛ ንሄላ ኣብ ቅድሜና ኣሎ። ከምቲ ናይ ኩሉ መዓልቲ ንምትኽኻር ድማ ዳወይ ሕፅብ ኣለኹ። ኣዳሊና ኢና ቀሪብናዮ ዘለና ግዜ ንምንታ ንክንቁጥር ካብቲ ዝተጠቐምናሉ ዘቁምጣዕናዮ ስጋ ነኪ ቀሪበ ኣለኹ ማለት እዩ። መርኣይ ክኾነና እዚ መጀመርታ ጨው፣ በርበረ፣ ጸሊም፣ ኮረሪማ፣ ሓደ ማንካ ጣውላ ፐርሰሜሎ፣ ሓደ ማንካ ጣውላ ድማ ብደቂቕ ዝተመትረ ሽጉርቲ ቀይሕ፣ ሓርጭን ጥሑምባንን ኣትይዎ ተቆምጢዑ ተቐሪቡሎ ማለት እዩ። ከምዚ ጌርና ከዓ እታ መርኣይት እያ እዚኣ ኣትሊፍያ ደለኹ። ከምዚ ጌርና ከዓ ኣዳሊና ቀሪብና ኣለና ብሓንሳእ ክንሰርዖ ኢና ናብ ባዴ ኣለና ማለት እዩ። ስለዚ ሕጂ ንመርኣይት ክትኮነና እያ እዚኣ ከመይ ጌርና ለኺና ከም ነዳልዎ ማለት እዩ። ስለዚ እንቃቅሖ እዚ እንቃቅሖ እንዳለኸና ኢና ሕጂ ክንሪኦ ኢና ማለት እዩ። ብሓንሳብ ክንሰርሖ ኢና እንቃቅሖ እንዳለኸና ኢና ሕጂ ሓንቲ እንቃቅሖ ይጥቀም ኣለኹ ማለት እዩ።

ኩሉ ተቃሚሙ ስለደሎ ስጋና እንቃቅሖ እንዳለኸና ነዛ መርኣይት የዝገብራ ደለኹ ክልተ እንቃቅሖ ኢና ንጥቀም ንኩሉ ኣብዚ ክንቆምጣዕ ከለና ሰለስተ እንቃቅሖ ኣብ ፍርቂ ኪሎ ስጋ እየ ዝዛረብ ደለኹ ሰለስተ እንቃቅሖ ፍርቂ ኩባያ ሓርጭ ፊኖ ፍርቂ ኩባያ ከዓ ጥሑምባኒ ጌርና ኣዳዊስናዮ ንእሽተይ እንተለምሊምና ጥሑን ባኒ ክንውስኽ ንኽእል ኢና ጥሑን ባኒ ንህለ ተቐሪቡሎ ንእሽተይ ተለምሊሙ ወሲኽና ሽዑ ሰጢጥና ምስ ወዳእና እንቃቅሖ ለኺና ሮዝማሪኖን ሽጉርትን ነስኒስና ቅብኣት ዘተለኸባ ዴላ ቀሪበ ኣለኹ ሕጂ ከምዚኣ ጌርና ኣራይ እዛ ኣዳዊስና እያ ዝፀናሕና መርኣይት ኣብዛ ጣውላ ክሰጣ እየ እዚ ከምቲ ቀዲመ ዝበልኮ ጠቕሊልና ቀሪብና ኣለና ንምስላጥ ናይ ንስራሕ ሕጂ ጥሑምባኒ ተገበርና ኣብዚ ዘይቱም ክንገብረሉ ንኽእል ኢና ነቲ ከይሕዘና ማለት እዩ ክቁረፀልና

ከምዚኣ ጌርና ብመዛ መስጠጢት ጌርና ክንሰጣ ኢና። ነዚ እውን ንእሽተ ክብር ተበልናሉ ሕሩጭ ጥሑምባ ንፅቡቅ እዩ።

ከምዚ ኣጌርና ዓመና ከየጠቕና ኢና ንገድፎ። ምክንያቱ ክስታይ ክኾነልና ምእንታን ንእሽተይ ንፋሕ ክብለልና እዛ ተቃሚማ ዝተቃረበት ስጋ ከምዚ ኣጌርና ኣፅፍሕ ነብላ ማለት እዩ። ድሓር ብካራ እናቆረፅና ኣብኡ ከለና እውን ክንለክዮ ንክእል ኢና ይሰልጥልና ማለት እዩ።

ሕጂ ጠቕሖንለኪ ኣብኡ ከለና ድሓር እንዳቆረፅና ንጠቕልሎ ብፍላይ ብዝሒ ክነዳሉ ከለና ከምዝ ተገበርናዮ ዝበለፀ ስጋ ጥሑን ክንገብር ከለና ስብሒ ዘይብሉ ክንገብር ዝበለፀ እዩ። ኣሽሙ ክውሕደልና እቲ ስብሒ ክውሕደልና ምእንታን እዚኣ ከምዚኣ ጌርና ለኺና ምስ ወዳእና

ሓር ረስማሪኖ ንስንሰላ ረስማሪኖ ኸዓ ኣብ ኩሉ ክንጥቀመሉ ፅቡቅ እዩ። ፅቡቅ ዝኾነ ናይ ጥዕና ትሕዝቶ ኣለዎ። ሽጉርቲ ቀይሕ ከዓ ንስንሰላ እናቆረፅና ንለኪ ንጠቕለል ጥራይ ማለት እዩ።

ከምዚ ገርና ኩለን ጠቕሊልና ወዲእና ባዴላና መሊእና እቲ ዝተረፈና እንቃቕሖ ነስኒስና ፈርኖ ክነእትዎ ኢና። ስለዚ ንገ ዝኾነና ድማ ተጠቕሊልና ፀኒሕና ኣለና። ለመቅልጣፍ ይኹም ተገይሩ ዘሎ

ነቲ ዝተረፈ እንቃቕሑና ነቲ ክንለኽየሉ ዝፀናሕና እንቃቕሑ ነቲ ዝተረፈና ብላዕሊ ለኺና ኣብ ፍርኖ ክነእትዋ ኢና ማለት እዩ። እዚ ጥሑን ስጋ ብዙሕ ቀመማትን ኣሕምልትን እውን ሓቂፉሎ ማለት እዩ። ሽጉርቲ ቀይሕ፣ ሽጉርቲ ፃዕዳ፣ በርሰሜሎ እዚ ኩሉ ኣትይዎሎ እንቃቕሖ ተለኺዩ ከዓ መሊሱ ሮዝማሪኖ ተነስኒሱ ተጠቕሊሉሎ ማለት እዩ። ሮዝማሪኖን ሽጉርቲ ቀይሕን። ስለዚ ስጋ እኳ ክነሱ ሲ ግን ህፍትም ኢሉ ተሰሪሐሎ ማለት እዩ። እዚኣ ከምዚኣ ጌርና ኣብ ፍርኖ ክነእትዋ ኢና ክንቅርባ ከለና ብንቃቕሖ ብኸሚደረይ ኣመላኽዕና ኢና ንቕርባ።

ከምዚኣ ኢላ ብስል ምስ በለትልና ነውፃብ ኣውፂና ተኮረሽን ጌርና ኣተኣማላኽዕና ንምግቢ ነዳልዎ

ንፀቕሖ ብኸርቢ ቆሪፅና ብኻራ እውን ክንቆርፆ ንኽእል ኢና።

በትበቲ መመልክ እዩ በትበትኻ መባልዕቲ እዩ ማለት እዩ። እንቃቑሖ ከዓ ብማይ ዝበሰለ ብፍላይ ኣዝዩ ፅቡቅ ትሕዝቶ እዩ ዘለዎ። ኣብ እንቃቑሖ ብዙሕ ፅቡቅ ትሕዝቶ እዩ ዘሎ። ፕሮቲን ፅቡቅ ፕሮቲን ኣሎ። ኣብታ ብጫ ከዓ ኩሉ ዝኾነ ቪታሚናትን ማዕድናትን ኣሎ። ዳርጋ ዘየለ ማእዛታት የለን ይክበሃል ዝከኣል። ስለዚ ክንጥቀመሉ ፅቡቅ እዩ። ጥራይ ኣተሰራርሓና ዝተቃላለወ ብዘይቲ ዝሞተ ገለ ክኸውን ጥራሕ እዩ ዘይብሉ ኩሉ ግዜ ካብዚ ምቅልላዊ ነገር ግን ኣዝና ክንወፅእ ኣለና ማለት እዩ። ካብኡ ወፂኢካ ግን ብማይ ድበሰለ ድዩ ብውሑድ ቅብኣት ጌርካ ከዓ ከይቆላልካ ምድላው ፅቡቅ እዩ ማለት እዩ። ካብቲ ምቅልላው ጥራሕና ኣዝና ክንወፅእ ዘለና። ከምዚኣ ጌርና ንምግቢ ነዳልዋ ኣማላኪ ዓቢልና ንምግቢ ነዳልዎ ተደሊና እውን ገልቢጡ ናብ ካልእ መቐረቢ ክንቀርቦ ንኽእል ኢና ከምዝደለና ኣነብኡ ከሎ ቀሪበ የለኹ። ምስኡ ከምቲ ኣብዝሓለፈ ሰሙናት ተተሓሒዝናዮ ዘለና እዚ ናይ ኣሕምልቲ ናይ ሰላጣ ካልእ መዓልቲ እውን ብካልእ ትሕዝቶ ሰላጣ ክስታይ ክንገብር ኢና። ሕጂ ኣብዚ ጅርጅርን ካብ ሎኔ ኣተብኪረ ቀኒየ ዘለኹ ብጣዕሚ ከዓ ቀሊል ትሕዝቶ ዘለዎ ኣይኮነን ፅቡቅ ብሉፅ ትሕዝቶ ስለ ዘለዎ እየ ከዓ መሪፅ የ ዘለኹ። ኩሉ መዓልቲ ምስ መግብና ከነዘውትሮ ከቢድ ዶይኮነ ግን ኣብቲ ትሕዝቶ ድማ ብጣዕሚ ፅቡቅ ትሕዝቶ ዘለዎ ስለዝኾነ ከነዘውትሮ ኢለ የ ኣብዚ ቀንያት እዚ ኣዘውቲረዮ ዘለኹ። ስለዚ ኩሉ መዓልቲ እዚ ናይ ኣሕምልቲ ነገር ኣዝና ከነቕልበሉ እዚ ነቲ ሰላጣ ዝኸውን ኮሚደረ፣ ሽጉርቲ፣ ፐርሰሜሎ፣ ሽጉርቲ ፃዕዳ፣ ሽጉርቲ ቀይሕ፣ ሽጉርቲ ፃዕዳ፣ ጨው፣ በርበረ ፀሊም፣ ዘይቲ ኦሊቭ፣ ኣቸቶ ገረ የዳለዮ ዘለኹ። ስለዚ ምስኡ ብሓንሳብ ሓዋዊስና

ፀቢቕና ኣሰማማዕ ነብሎ ምእንታና ፀቢቑ ሕወሰልና እቲ ኣብቲ ቀመማት እውን ኣዝዩ ፅቡቅ ትሕዝቶ እዩ ዘሎ ፐርሰሜሎ ብጣዕሚ ፅቡቅ ትሕዝቶ ኣለዎ ኣብቲ ሽጉርቲ ፃዕዳ ከምቲ ደጋጊምና ንገልፆ ብዙሕ ፅቡቅ ትሕዝቶ ኣለዎ ኩሉ ነናቱ ዝኾነ ትሕዝቶ ኣለዎ ስለዚ ካብቲ ኣሕሙልቱ ስጋዕቲ ቀመማቱ ትሒዝካ ኣዝዩ ሃነፂ ዝኾነ ኣገዳሲ ዝኾነ ንጥዕና ኣገዳሲ ዝኾነ ሰላጣ እዩ ክበሃል እዩ ዝከኣል ማለት እዩ ሕጂ ከዓ ደኮረሽን እንተገበርናሉ ፅቡቅ እዩ መቐረበ ቀሪበን ነረ ግን ዳርጋ ሓደ እዩ ኩሉ ከም ዘለዎ ቅርቡ ኣለኹ ደኮረሽን ተገበርናሉ ተፀባበቕናዮ ኩሉ ግዜ ክንቀርብ ከለና ምግቢ ኣፀባቢቕና እንድሕር ቀሪብናዮ ሸውሃት ይከፍት እዩ ማለት እዩ ስለዚ ከምዚኣ ጌርና ፀባቢቕና መባልዕቲ ነዚ ስጋ እንድሕር ጌርናዮ ነቲ ምግብና እንታይ ጌርናዮ ኣለና ኣህፍቲ ምናዮ ኣለና ማለት እዩ ኣብቲ ኮሚደሮ እውን ቀሊል ትሕዝቶ የለን ፅቡቅ ትሕዝቶ እዩ ዘሎ ስለዚ ኩሉ ክንጥቀመሉ ኣሕምልቲ ብጣዕሚ ፅቡቅ እዩ ከምዚኣ ጌርና ንምግቢ ነዳልዋ ማለት እዩ ስለዚ ኣብቲ ስጋ ደጋጊምና ከምንገልፆ ገዳሲ ትሕዝቶ ኣሎ ጥራይ ክንኣቅኖ ይግባኣና እቲ ስጋ ድማ ስብሒ ዘይብሉ ክኸውን ብጣዕሚ ተመራፂ እዩ ምክንያቱ ኣብ ጥሑን ብዙሕ ግዜ ተሓዋዊሱ ስለ ዝጠሓን ጥሑን ስጋ ክነዳሉ ከለና በዓልና ኣዚዝና ፅቡቅ ጌርና ከነዳሉ ፅቡቅ እዩ ማለት እዩ እቲ ስጋስ ስብሒ ዘይብሉ እንተ ደኣ ኮይኑ ይንኪ እዩ እቲ ኮለስትሮሉ ስብሑ ይንኪ እዩ ማለት እዩ ስለዚ ፅቡቅ ድኾነ ስጋ ክንገብር ኣለና ማለት እዩ ስለዚ ነቲ ስጋ ጥዑም ስጋ ሽጉርቲ ቀይሕ ብዝደኸመ ሽጉርቲ ቀይሕ ሽጉርቲ ፃዕዳ ፐርሰሜሎ ጨው በርበረ ፀሊም ኮረሪማ ጌርና ሰለስተ እንቃቅሖ ከዓ እቲና ፍርቂ ከሎ ስጋ እየ ተጠቂመ ዘለኹ ፅቡቅ ጌርና ኣዳዊስናዮ ማለት እዩ ፅቡቅ ጌርና ሓሲናዮ ሽዑ ሓርጭን ጥሑም ባንን ከዓ ጌርናሉ ማለት እዩ እዚ ኩሉ ፅቡቅ ጌርና ሓሲ ኣቢልና ኣመና ክልምልም የብሉን በጫጨቅ ከይብለና ምእንታን ትርር ዝበለ ኣፀቢኡ ከዓ ክተርር የብሉን መዕፃፍ ከይኣብየና ስለዚ ፅቡቅ ጌርና ማእኸላይ ጌርና ንሓስዮ ድሓር ከምቲ ዝረኣናዮ ኣብ ጣውላ ካብቲ ጥሑም ባኒ ተነስነስና ዝበለፀ ዩ ሓርጭ እውን ክንጥቀም ንኽእል ኢና ፀገም የብሉን ጥሑም ባኒ ነስኒስና በተመፅ ጠጢት ጌርና ሰጢጥና ቆሪፅና ከይቆረፅና ክንገብሮ ንኽእል ቆሪፅና ክንገብሮ ንኽእል እንቃቅሖ ለኺና ሮዝማሪኖን ሽጉርቲ ቀይሕን ነስኒስና ጠቕሊልና ኣብ ባዴላና ሰሪዕናዮ ነቲ ዝተረፈና እንቃቅሖ ከዓ ኣብ ልዕሊኡ ፍሲስና ቅያሕ ክሳብ ዝብለልና ስጋብ ዝበስለልና ፎርናኣት እዩ መላክዕና ከዓ ቀሪብና የለና ማለት እዩ ስለዚ ከምቲ ኣቀዲሞ ክብሎ ዝፀናሕኩ እንቃቅሖ እውን መባልዕቲ እዩ እንቃቅሖ ከዓ ፅቡቅ ዝኾነ ተሕዝቶ እዩ ዘለዎ ማለት እዩ ብርግፅ ጎዳኢ ኮለስትሮል የብሉን ማለት ኣይኮነን ግን ዝወሓደ ዝበለፀ ከዓ ተሕዝቶ ስለ ዘለዎ ስለዚ ክንመርፆ ፅቡቅ እዩ ወይ ብውሑድ ቅብኣት ዝተሰርሐ ወይ ከዓ ዝበሰለ እንቃቅሖ ክኸውን ከለካ ኣዝዩ ተመራፂ ብፍላይ ንዓበይቲ እዚኣ ከዓ ምህፍተሚት ኢና ቀሪብናያ ዘለና ስለዚ ከምዚኣ ጌርና ኣብ ድኾነ ነገር እዚ ሰላጣ ነገር እንተቐረብና ብጣዕሚ ነቲ ምግብና ንኸፍትሞ ኢና ማለት እዩ ናይ ሎሚ መዓልቲ ዝተጠቕለለ ጥሑን ስጋ ኣብዚኣ ወዲእና ኣለና ኣብዚ መፅእ ሰሙን ብካልእ ትሕዝቶ ክሳብ ንራኸብ ኣብ ዘለናዮ ሰናይ ቅነን

0: ዝኸበርኩም ተኸታተልትና መበል 5 ዓመት ምምስራት ቤት ትምህርቲ ሰውራ ከምዚ ክንከታተሎ ዝቐነና ብዕውዕ መንፈስ እዩ ክካየድ ቀኒዩ። ትማሊ ዕለት 20 ድማ ናይ መዛዘሚ ስነ ስርዓት ተኻይድሉ። ኣብቲ መዛዘሚ ካብቲ መሰረት ዝኾነ ቤት ትምህርቲ ሰውራ ብምብጋስ ትምህርታዊ ጉዕዞ ናይ ዝሃገር ብሓፈሻ ብፍላይ ድማ ሚኒስትሪ ትምህርቲ ኣብ ዝመፅእ ዓመታት ማለት ክሳብ 2030 ክገብሮ ዘለዎ ውጥናት ዘርቀቐሉ ኣጋጣሚ ነይሩ። ብዛዕባ እዚ ሚኒስትሪ ትምህርቲ ዶክተር ሓሊማ መሓመድ እያ ሰፊሕ መብሪህ ሂባ። ቤት ትምህርቲ ሰውራ ኣብ ምምሃርን ምስትምሃርን ዓብዪ ተመክሮ ዝተቐስመሉ ራይ ህዝባዊ ግንባር ኣብ ግብሪ ዝተመስከረሉ እዩ። ሕጂ እውን እንተኾነ ብሉፅ ስርዓተ ትምህርቲ ኣተኣታቲና ሃገርና ክንቀልስን ክነሰስንን ምእንቲ ግቡእ ገምጋምን ግንዛብን ክህልወና ኣድላይ እዩ። ድሕር ምባል
1: ሃገራዊ ትምህርታዊ ራእይናን ተልእኾናን መደባትናን በዚ ናይ ሎሚ ሓፂር ሰሚናር ከዘኻኽረኩም ፅቡቕ ኣጋጣሚ ይመስለኒ። ሕራይ ምናልባት ኣብ ዝሓለፈ እዚ ትማሊ ማለት እዩ ዋላ ኣብ ኢንተርቪው ብዙሓት ከም ዝበልዎ ራእይ ህዝባዊ ግንባር ኣብ ትምህርቲ ቀጻሊ ክግለጽ ቀኒ እዩ። ትማሊ እውን ብፃይ ጴጥሮስ ዋላ ብፃይ ቴድሮስ ክልቲኦም መምሃራን ገሊፆሞ እዮም። እዚ ራእይ ናይ ሕጂ ስርዓተ ትምህርትና ንጥቀመሉ ዘለና ከዓ መሰረቱ እቲ ራእይ ናይ ህዝባዊ ግንባር ናይ ስርዓተ ትምህርቲ እዩ። ምናልባት እቲ ባይታ ኣብ ግዜ ቃልሲ ዝነበርናዮን ሕጂ ዘለናዮ እቲ ባይታ ስለ ዝፈላለ እቲ ኣድህቦ እቲ ፎካስ ማለት እዩ ምናልባት ክፈላለ ክእል ኸውን። ስለዚ እንታይ እዩ ራእይና ሚኒስትሪ ትምህርቲ ኣብ ዝሓለፈ 35 ዓመታት ክንሰርሓሉ ዝፀናሕና ብሕጂ ን5 ዓመት 10 ዓመት 20 ዓመት ክንሰርሓሎም ንሕልን ዘለና እንታይ እዩ ዝብል ብሓባር ምርኣይ የድልየና ማለት እዩ። ራእይ ሚኒስትሪ ትምህርቲ ኤርትራ ሃገራዊ መንነትን ሰውራዊ ክብርታትን ብምኽስኳስ ኣብ ሳይንስን ቴክኖሎጂን ዝተሰረተ ምዕቡልን ተወዳዳርን ዘመናዊ ቁጠባ ብምህናፅ ብልፅ ዝተሃገር ምውሓስ እዩ። እዚ ራእይ ናይ መንግስቲ ኤርትራ እዩ። ራእይ ናይ ሚኒስትሪ ትምህርቲ እዩ።
0: ዕላማን ራእይን ሚኒስትሪ ብቑዕ ትምህርቲ ዝረኸቡ ተወዳደርትን መሃዝትን ዜጋታት ምፍራ እዩ። መትከላት ትምህርትና መትከላት ህዝባዊ ግንባር እዮም። ንኤርትራ ከምኡ እዩ ዘድልያ። ምስ ግዜ ግን ንውስኸሉ ብዙሕ ነገር ክህሉ ባህርያዊ ይኸውን። ሓደ ካብቲ መትከል ብማዕረ ትምህርትን ጸጋታትን ናብ ኩሉ ምብጻሕ እዩ። ምኽንያቱ ማሕበራዊ ፍትሒ ብመጀመርያ ብትምህርቲ ክረጋገጽ ኣለዎ። ማዕረ ማዕሪ እውን ንዝተሃስየ ቁጠባና ንምሕዋይ ብተወሳኺ ኣብ ስነ ፍልጠትን ቴክኖሎጂን ጸቒድና ክንሰርሕ ኢና። ብሓፈሻ እንህቦ ትምህርቲ ንታሪኽና ንባህልናን ራእይናን ኣብ ቅድሚ ዝሰርዐዩ ክኸውን ዘለዎ ብምባልያ ብሰፊሕ ተንቲና
1: ትምህርቲ ዜግነታዊ ሓላፍነት ዘሰክም ሃገራዊ ሓድነት ዝኽስኩስ ክኸውን እዩ ዝግባእ ማለት እዩ። ንኣብነት ብዙሓት ተምሃሮ ኣብ ኮሌጃት ነፍሪ ኣለና። እዞም ነፍሪዮም ዘለና ተምሃሮና ደቅና ዮም ንሕና ዝዘራእናዮ ኢና ከዓ ንዓፅድ ዘለና። ስለዚ ምስቲ ዝረኽብዎ ዘለዉ ስነ ፍልጠታዊ ትምህርቲ ዝምረቕዎ ዘለዎ ዓውዲ ማዕረ ማዕሪኡ ምስኡ ዝኸይድ ምኽስኳስ የድልዮም። ስለዚ ናይ ብሓቂ ዜግነታዊ ሓላፍነት ክስምዖምን ክዋፅኡን እቲ ስርዓተ ትምህርትና ክሰርሕ ኣለዎ ማለት እዩ። ትምህርቲ ዜጋታት ዓቕምታቶም ክሳብቲ ዝለዓለ ደረጃ ከማዕብሉ ዘኽእሎም ንምሉእ ዕድሚኦም ዝኸይድ መስርሕ ምዃኑ ከዓ ምርግጋጽ። ምናልባት ትምህርቲ ዕድመ ኣይፈልን እዩ። ናይ ትምህርቲ ገደብ ኣብ ዕድመ ምግባር እውን ቅኑዕ ኣይኮነን። ትምህርቲ ላይፍ ሎንግ ለርኒን እዩ። ሰብ ናይ ብሓቂ ቀጻሊ ኣፍራይ ይኸውን እንተኮይኑ ነብሱ እናማዕበለ ፎርማል ኹን ኢንፎርማልቲ ዝወስዶ ትምህርቲ ግን ቀጻሊ ኣብ ምምዕባል ነብሱ ክህሉ ኣለዎ ንዕኡ ዝገልጽ መትከል እዩ ማለት እዩ።

0: ኣብ ዝኾነ ግዜ መትከላውያን ኣዕኑድና ክንዝንግዖም የብልናን። ምሳቃውማና ቅርፂ መሬትና ብሔራትና ብሓፈሻ ምስ ብዙሕነትናን ምስ ታሪክናን እናሳነና ኢና ክንከይድ ዘለና።
1: ናትና ድሕሪ ባይታ ዝዛመድ ክኸውን ኣለዎ ማለት እዩ። ብሽም ኣብ ዓለም ተገይሩ ኣብ ፊሊፒነስ ሰሪሑ ኣብ ጃፓን ሰሪሑ ኢልካ ጥራይ ክተምፅኦ ይብልካን ክንልቃሕ ግቡእና እዩ። ናይ ግድን ኣይኮናን ክንሰርሕ ሰብ ዝመሃዘልና ዓለም ዝበፅሓቶ ከም ዘለዎ ክንወስድ ኣድላይ እዩ። ግን ምስቲ ናይ ሕብረተሰብና ክውንነት ከዓ ምትእስሳር ማለት እዩ። እዚ ተቐዳውነት ተዛማድነት ክንብል ከለና ምናልባት ኣብ ዝሓለፈ 3 ዓመታት ኣቢሉ ንኽልተ ዓመት ዝወሰደ ሓደ ሰፊሕ መፅናዕቲ ክለሳ ካሪክለም ወይ ሴክተር ሪቪው ኣብ ሚኒስትሪ ትምህርቲ ኣካይድና ነርና። ዶክተር ቴድሮስ ነዚ ካሪክለም ሪቪው መሪሑ ክሰርሕ ድፀንሐ ክኢላ ናይ ትምህርቲ እዩ። ንብዙሓት ክኢላታት ኣብ ሚኒስትሪ ትምህርቲ ኣብ ዞባዊ ምምሕዳር ኣብ ሃገራዊ ማሕበራትና ኣብ ምክልኻል ኮታ ኣብዚ ናይ ክለሳ ካሪክለም ክንገብር ከለና ዘይተሳተፈ ኣካል ሕብረተሰብ ነይሩ ክንብል ኣይንኽእልኒ ኢና። ኣዝዩ ሰፊሕ መፅናዕቲ እዩ ተገይሩ። ናይ ብሓቂ ነዚ ድሕርና ፅነት ዝተጠቐምናሉ ናይ ውሽጢ 20 ዓመት ዝገምገምናዮ ሴክተር ሪቪው ከዓ ኣብ ሕቶ ካሪክለም ቴክስትቡክ ጥራይ ደይኮነ ኣብ ሕቶ ምፍራይ ምድላው ምምዕባል መምሃራን ኣብ ሕቶ ቋንቋ ደ ትምህርትን ዓበይቲ ኣብ ሕቶ ቴክኒካል ሞያውን ቴክኒካል ትምህርትን ኮታ ኣብ ብዙሓት ዓውድታት ዝፈተሸ ሰፊሕ መፅናዕቲ እዩ ተኻይዱ። ብውሕዱ ሚኒስትሪ ትምህርቲ እቲ ሽግር ናይ ስርዓተ ትምህርቲ ኣለልይዎስ ኣብ መንግስቲ ፍታሕ ክኸውን ይኽእል እዩ ዝብሎ ሓሳብ ኣቕሪቡ ከም ዘሎ ብኡ መሰረት ከዓ ነዚ ዝመፅእ ዘሎ 5 ዓመታት ኣብ ምንታይ ኣተኪርና ክንሰርሕ ኣነፂርና ፈሊጥና ከም ዘለና ንምርኣይ ዝሕግዝ እቲ ክለሳ ካሪክለም ትሕዝቶ ካሪክለም ናይ ኩሉ ዓይነት ትምህርትታት ርዩ ካብ ቅድመ ትምህርቲ ጀሚርና ስጋብ ካልኣይ ደረጃ ምስ ኩሎም መምሃራን ውፅኢት ተምሃሮ ብመንፅር ናይ ክፍሊ ምዘናን ውፅኢት ሃገራዊ ምርምራ ሻም ናይ ክፍልን 10 ክፍልን ርዩ ውፅኢት መፅናዕቲ ኤምኤልኤ ንብሎ እዚ ሞኒተሪን ለርኒንግ ኣቺቭመንት ኣብ 3ይ ክፍልን 5ይ ክፍልን ደድሕሪ 3 ዓመት እናካይዶም 5 መፅናዕትታት ኣካይድና ኣለና። ንቋንቋ ደ ንእንግሊሽ ንቁፅሪ ዓቕሚ ናይ ተምሃሮና ዝምርምር ናይዚ ርኡ ሱፐርቪዥናዊ ንጥፈታትና ስርዓተ ምዘናና ምምዕባልን ምምልማልን መምሃራን ምሕደራ መምሃራን ሞያውን ቴክኒካውን ትምህርቲ ትምህርትን ዓበይትን ሜድያን ፍሉይ ትምህርቲ ወይ ስፔሻል ኒድስ ኢዱኬሽን ንጥፈታት ኣብያተ ትምህርቲ ኣብ ስፖርትን ባህልን ጥዕናን ስርዓተ ደገፍ ቤተ ንባብ ቤተ ፈተነ ኣይሲቲ ፒኣርሲ ትሕቲ ቅርፂ ኣብያተ ትምህርቲ ነዞም ኩሎም ነጥብታት ክርኢ ፈቲኑ እዩ ማለት እዩ። ብክልቲኡ ኣይሚን ብእንግሊሽን ብትግርኛን ተዳልዩ ናብ መንግስቲ ተዋሂቡ ብዓብኡ ከዓ እቲ ሚኒስትሪ ትምህርቲ ከም ሰነድ ሒዙ ክሰርሓሉ ተዳልዩ ዘሎ እዩ ማለት እዩ። ኣብ ውሽጢ 35 ዓመታት እንታይ ሓያል ጎድንታት ነይሮምና ክንዕቅቦም ዘለና ምርኣይ ኣገዳሲ ኮይኑ ስማዓኒ። እዚ ሓደ ዝርግሐ ዕድላት ትምህርቲ እዩ። ውሕድ ዝበላ ስታቲስቲክስ ኣለዋ ክንሪአን ኢና። እዚ ዕብየት ተሳታፍነት ተምሃሮ ኣብ ኩሉ ደረጃታት ዕብየት መምሃራን ኣብ ኩሉ ደረጃታት ምስፍሕፋሕ ትምህርቲ ብቋንቋ ደ ዕብየት ተሳታፍነት ተወዳድርነትን ደቂ ኣንስትዮ ኣብ ምጥፋእ መሃይምነት ዝተረኣየ ዕብየት ፅልዋ ስፖርታውን ባህላውን ጥዕናውን ንጥፈታት ኣብ ኣብያተ ትምህርትና ኣብ ዞባታት ዝካየድ ዘሎ ተሳታፍነት ተምሃሮ ኣብ ቅነ ትምህርቲ ኣብ ቅነ ናፅነት እዚ ናይ ብሓቂ ኣውንታዊ ውፅኢት ዘለዎ እቲ መንግስቲ ዘወፈሮ ወይ እቲ ሚኒስትሪ ዘወፈሮ ቁም ነገር ከም ዝነበሮ ዘርእዩ ዓበይቲ ነጥብታት እዮም ማለት እዩ።
0: ኣብዚ ፀብጻብ ቤት ትምህርትን መምሃራንን ካብ ዓመት ናብ ዓመት እናዓበየ ከም ዝኸደ ይኹን እምበር ጌና እውን ኣብ ዳስ ዝመሃሩ ስለ ዘለዉ ዘይተዓመመ ዕዮ ከም ዘሎ እዚ ከዓ መሰል ስለ ዝኾነ ኣብ ዝሓፀረ ግዜ ክሽፈን ምዃኑ ብዝወሃብ ትምህርታዊ ሸፈነ ኣብ ድሓን ኩነታት እኳ እንተሃለና ብበቕዓት ክንሓስብ ስለ ዘለና ግን ህፁፅ ዕማምና እዩ ብምባልያ ሚኒስተር ሓሊማ ኣታ

0: ሓሳሲባ
1: ኮሌጃትና ዘለዎ ኣካይዳ ዘለዎ ኣሉታዊ ፅልዋን ምናልባት ካብ መዋለ ህፃናት ጀሚርና ስጋብ ካልኣይ ደረጃ ኣብ ውሽጢ ሚኒስትሪ ትምህርቲ እዚኦም ዝረኣኽዎም ዝጠቐስኩዎም ኣዝዮም ፍሩያት ፀገማት ካብቲ ክለሳ ዝረኸብናዮም ካልኦት ግን ብዙሓት ደቂቐት ለውቲ ሚኒስትሪ ክዕርዮም ዝግብኦን ምስ መንግስቲ ክሰርሓለዎም ዝግብኦን ብዘይካዚ ግን እቲ ኣብ ኮሌጃትና ንጥቀመሉ ዘለና ናይ ኣተሓላልፋ ሜላ ኣብቲ ኮሌጃትና ንጥቀመሉ ዘለና ናይ ኣገባባ ኣምሃራ እዚ እውን ተመሊሱ ነቶም ኣብ ታሕቲ ዘለዉ ተምሃሮ ብኣሉታ ይፀልዎም ስለ ዘሎ እቲ ሚኒስትሪ ትምህርቲን ሃየር ኤዱኬሽንን ተቐራራቢ ነንሕድሕዱ ዝመላላ ዝረዳዳ ካሪክለም ክህልዎን ተሓጋጊዙ ክሰርሕን ናይ ብሓቂ ንህንፀት ሃገር ደፋኢ ክኸውን እዩ ማለት እዩ።
0: መምህር ክነሱ ንነብሱ ዓብዪ ሓላፍነት ዝተሰከምኩ ዜጋየ ኢሉ ክሓስብ እንተዘይክኢሉ ሽገር እዩ። ነዚ ከነማዕራርዮ እዩ ዘለና። ኣብሳ ዋን 12 ክፍሊ ዝወድኡ ተምሃሮ እውን ካብ ሎም ዓመት ጀሚርና ሰርቲፊኬት ክንህብ ኢና። ብሉፃት መምሃራን ኣብ መዋእለ ህፃናት ከገድሱና እዮም። ንነፍሲ ወከፍ መምህር ብሞራል ምዕባይ በብግዜኡ ስልጠና ምሃብ እውን ከገድሰና እዩ። ንፅበት ዘቃልል ትሕተ ቅርፂ እውን እንተኾነ ወሳኒ እዩ። ኣብ ትምህርቲ ዝደጋግም እንተልዩ ኸዓ ሞያዊ ስልጠና ምሃብ ብዘይካዚ ኣብ ኮሌጃት እውን
1: ቅርፂ ሚኒስትሪ ትምህርቲ ምኽላስ ሓደ ካብዚ ናይ 5 ዓመት ስራሕና እዩ ማለት እዩ። እቲ ዘሎ ቅርፂ ሚኒስትሪ ትምህርቲ ኣስሪሑና እዩ ነዚ ሓለፈ ዓመታት ምዝ ንሓስቦ ዘለና ለውጢ ክኸይድ ዝኽእል ቅርፂ ክንገብር ግን መሰረታዊ ማለት እዩ። ኩሉ ፅፍሕታት ትምህርታዊ ስራሕና ብቐንዱ ንኣብያተ ትምህርቲ ድማ ኣብ ኩለን ደረጃታት ምሕያል፣ ንትምህርታዊ ዓቕሚ ሰብና ምሕያል፣ ዓቕሚ ትካላዊ ኣሰራርሓና ምሕያል። ምናልባት እቲ ፅቡቕ ነገር ናይ ሚኒስትሪ ትምህርቲ እቲ ቅርፂ ዘሎ ሕጂ ትካላዊ ኣሰራርሓ ንክትሰርሕ ሓጋዚ እዩ። ዋላ እቲ ክለሳ ክንገብረሉ ኢና ንብል ዘለና እውን ነቲ ትካላዊ ኣሰራርሓ ዝያዳ ዝድርዕ ክኸውን ከም ዘለዎ እዩ ማለት እዩ። ካልእ እዚ ምፅፋፍ ሓበሬታ ትምህርታዊ ምሕደራ ናይ ብሓቂ ትምህርቲ ብግቡእ ክተመሓድር እንተኾንካ ፅፉፍ ሓበሬታ ክህልወካ ስለ ዘለዎ ኣብዚ 5 ዓመት ኣበርቲዕና ክንሰርሓሉ ሒዝናዮ ዘለና መደብ እዩ። እቲ ካልኣይ ጉዳይ መምሃራን እዩ። ጉዳይ መምሃራን ብዙሕ ግዜ ተዛሪብናሉ ኢና። ኣብ ሕቶ ስልጠነኦም፣ ኣብ ሕቶ ምሕደሮኦም፣ ኣብ ሕቶ ቅያር፣ ኣብ ሕቶ ምትብባዕ፣ ኣብ ሕቶ መናብሮ ምስ መምሃራን ክነተኣሳስሮም ንኽእል ነገራት ብዙሓት እዮም። ናይ ብሓቂ እቲ ሚኒስትሪ በብደረጅኡ ምስ ዓቕሚ ሃገርን ዓቕሚ ሚኒስትርን ዝኸይድ ስራሓት ክገብር ምዃን እዩ። ብዙሓት ካብዘን ዓሚ መዋለ ህፃናት ዝኸፈትናለን መባእታ ዘይብለን እየን። ስለዚ ንግዜኡ ከም ፍታሕ እንታይ ና ጌርና ዘለና እታ መዋለ ህፃናት ኣብ ኸላ ኬጂ ፕላስ ዋን ከም ትኸውን ቀዳማይ ክፍሊ ከም ትውስኽ፣ ስለዚ ንዓመታ ካልኣይ ክፍሊ ክትውስኽ እያ። ስለዚ መባእታ ብስርዓት ዝሓለዎ መባእታ ክንሰርሓሉ ተዘይክኢልና ተዓዲ ስለ ምኽፋት ይኸውን እምበር ናይ ብሓቂ እቲ ብቕዓት እቲ ሕብረተሰብ ክትንከፍ እዩ ማለት እዩ። ስለዚ እዚ ኣብ ቅድመ ትምህርቲ ንገብሮ ዘለና ምኽፋት ናይ ኣብያተ ትምህርቲ ምስ ዞባዊ ምምሕዳር ምስ ምክልኻል ምስ ኩሎም ዝምልከቶም መሻርክቲ ኮይና ኢና ክንሰርሖ ዘለና። ናይ ብሓቂ ሓጋዚ እዩ። መዋለ ህፃናት ዝተምሃሩ ተምሃሮ ውፅኢቶም ኣብ ሻምናይ ክፍሊ ንሪኦ ኣለና እዚ ብሉፅ ምዃኑ ግን ክሕይል ከም ዘለዎ ዓብ ስራሕ ዝሓተና እዩ ማለት እዩ። ምናልባት ኣብ ትምህርትን ዓበይቲ ዘለና ናይ ሜድያ ጨንፈር ብዙሕ ስራሓት ናይ ሬድዮ ናይ ቴሌቭዥን ክገብር ተበጋጊሱሎ እዚ ኣዝዩ ሓጋዚ እዩ። ግን ኣብ ቴሌቭዥን ኣብ ሬድዮን ጥራይ ዘይኮነ ዋላ እቲ ሞባይል ለርኒን ዝብል ዲጂታል ለርኒን ዝብል ናይ ብሓቂ ኣብዚ ውሽጢ 5 ዓመት ክስራሓሉ ከም መደብ ተታሒዙሎ ማለት እዩ። ግቡእ ተጠቃምነት ቴክኖሎጂ ኣብ ተምሃሮን ሕብረተሰብን ኣብ ምስራፅ እውን ምስራሕ ክድልየና እዩ። በቲ ሓደ ወገን ቴክኖሎጂ ክንሃድመሉ ዘይንኽእል ኣገዳሲ ፀጋ እዩ። ብግቡእ እንተዘይተጠቒምናሉ ከዓ ትዝኸፈ እዩ። ካልእ እዚ ምሕያል ኣሕደርቲ ኣብያተ ትምህርቲ ዓንተ ወይ ሚኒስትር ዑስማን ብዙሕ ካብኡ ገሊፅ እዩ። ዕላማ ናይ ኣሕደርቲ ኣብያተ ትምህርቲ ፍሉጥ እዩ። ዕድላት ትምህርቲ ንምዕባይ፣ ማሕበራዊ ፍትሒ ንምርግጋፅ፣ ብቕዓት ትምህርቲ ንምርግጋፅ፣ ማዕርነት ናይ ዕድላት ንምውሓዝ እንተ ብብሄር እንተ ብፆታ እንተ ብጂኦግራፍ ማለት እዩ ብሉፃት ዜጋታት ንምህናፅ ወዘተ ዝዓለመ እዩ እንተ ቤት ምሰውራ ከም ሓንቲ ኣሕዳሪት ኣብያተ ትምህርቲ ቆፂርናያ እዘን ኣሕደርቲ ኣብያተ ትምህርትና መሲለንኣዶ ዋላ ንዓኣ ናይ ግድ እንተ ዘይመሰላ ግን ትድሰርሕኦ ዘለዋ ስራሕ ውፅኢታዊ ድዩ ናይ ብሓቂ ኸ ምስ ዕላምኡ ዝነፃፀር ድዩ እቲ ዝወፃሉ ዘሎ ፀጋታት ናይ ብሓቂ ኣብ መዓላ ውዒሉ ሕብረተሰብና ማሕበራዊ ፍትሒ ክነንግስ ማዕርነት ክነምፅእ ኣኽኢሉና ኣሎ ድዩ ዝብሉ ኣዝዮም ዓበይቲ ሕቶታት ኣብ ቅድሜና ኣለዉ ነዚኦም ክምልሱ ዝኽእሉ ዓብዪ መፅናዕቲ ክንገብር እዩ ከዓ እቲ መደብ
0: ኣብ መወዳእታ ሚኒስተር ሚኒስትር ትምህርቲ ዶክተር ሓሊማ ስራሕ ሓበራዊ ምስ ትገብሮን ክትመቓቕሎ ምስ እትጅምርን እዩ ፍረን ትርጉምን ክህልዎ ዝኽእል ብፍላይ ናይ ትምህርቲ ጉዳይ ንኹሉ ክጸሉ ስለ ዝኽእል ኩሉ ማሕውራት መንግስቲ እዩ ክነጥፈሉ ዘለዎ ኣሉታዊ ኣተሓሳስባ ንጎኒ ገዲፍና ክንወሃሃድን ክንመላላእን እንተኽኢልና ኢና ንዕወት እዚ ምስ እንገብር ብቕዓቱ ዘረጋገጸ ስርዓተ ትምህርቲ ንስርት ኣብቲ ንደልዮ ዘለና ህንፀት ሃገር ድማ እወታዊ ዝኾነ ለውጢ ከነመዝግብ ንኽእል
1: ብፍላይ ኣብ ትምህርቲ ሚኒስትሪ ትምህርቲ በይኑ ክሕይል ኣይክእልኒ እዩ ሚኒስትሪ ትምህርቲ ከዓ በይኑ ክሕመኸ ኣይክእልኒ ኣብዚ ውሽጢ 35 ዓመታት ኣብ ትምህርቲ ዝተረኣየ ድኽመታት በይኑ ድኽመታት ናይ ሚኒስትሪ ትምህርቲ ኣይኮነን ሚኒስትሪ ትምህርቲ ክሕይሎ ዝግብኦን ዝሕተተሉን ብዙሕ ድኽመታት ከም ዘለዎ ፍሉጥ እዩ ናይ ብሓቂ ብብቕዓት ትምህርቲ ክንዛረብ እንተኮይና ግን ኣብ ትምህርቲ ሚኒስትሪ ትምህርቲ በይኑ ኣይኮነን ክሰርሕ ዘለዎ ብዙሓት ረቑሒታት እዮም ዝኣት ብዙሓት ኣካላት እዮም ከዓ ክሰርሑ ዘለዎም ስለዚ ናይ ብሓቂ ኣብ ህንፀት ሃገር ትምህርቲ ኣበርክቶ ክህልዎ እንተኮይኑ ደቅና ናይ ብሓቂ እቲ ንደልዮ ካባና ንላዕሊ ክኾኑ እንተኮይኖም እዚ ሓበራዊ ስራሕ ኣገዳሲ ማለት እዩ ትምህርቲ ካብ ተምሃሮ ክሳብ መምሃራን ካብ ስድራ ክሳብ መንግስቲ ካብ ሃገር ክሳብ ኣህጉር ልዑል ሓበራዊ ስራሕ ዝጠልብ እዩ ማለት እዩ እንተ ብፀጋታት እንተ ብዓቕሚ ሰብ እንተ ብቴክኖሎጂ ብኩሉ እዩ ሓበራዊ ፀጋ ሓበራዊ ስራሕ ዝደሊ ብሉፅ ውፅኢት ኣብ ትምህርቲ ብምውንጃል ዘይኮነስ ነኒ ሕድሕድካ ብምምልላእ እዩ ዝረጋገፅ እዚ ድሮ ምስ ኩሎም ዝምልከቶም ኣካላት ናይ ሓባር ስራሕ ተጀሚሩ ኣሎ እዚ ኣብ ውሽጢ ኣካላት ሚኒስትሪ ትምህርቲ ነንሕደን ይኹን ካብ ሚኒስትሪ ወፃኢ ዘጠቓለለ እዩ ማለት እዩ ኣብ መደምደምታ ብኣጠቓላሊ ኣብ ዝርግሐ ትምህርታዊ ዕድላት ኣብዚ ውሽጢ 35 ዓመታት ኣመዝጊብናዮ ዘለና ዓወት ኣዝዩ ልዑል ምዃኑ እዚ እቲ መንግስቲ ክሕበነሉ ኩልና ኣብኡ ኣበርክቶ ዝገበርና እውን ክንሕበለሉ ዘለና እዩ ኣብዞም ዝመፁ ዘለዉ 5 ዓመታት ዝፅበየና ዘሎ ብቕዓት ትምህርቲ ንምርግጋፅን ትምህርቲ ምስ ኣፍራይነት ንምዝማድን በዳሂ ስራሕ ይፅበየና ኣሎ ተመክሮ ቤት ትምህርቲ ሰውራ ብዝግባእ እንተ መዝሚዝናዮን ፀጋታት ዲያስፖራ ብዝተወደበ መልክዕ እንተ ተጠቒምናሉን ከም ወትሩ ብሓባር ኮይና ኣብቲ ዝተለምናዮ ሽቶ ክንበፅሕ ከም ንኽእል ግን ኣይጠራጠርን እየ ዓወት ንሓፋሽ ጠቐኒ ኢሉ
0: ኣብዛ ኣጋጣሚ ዶክተር ሳልሕ ማሕሙድ እውን ብዛዕባ ትምህርቲ ቋንቋ ደዩ መፅናዕቱ ኣቕሪቡ ቅድሚ ናብቲ ትምህርቲ ቋንቋ ደ ምእታዊ ከዓ ምስ ተመክሮ ቤት ትምህርቲ ሰውራዩ ከወሃህዶ ፈጢኑ
2: ትማሊ መምህር ጴጥሮስ ሃይለማርያም ከቐርብ ከሎ ብዛዕባ ቤት ትምህርቲ ሰውራ ከቐርብ ከሎ ህዝባዊ ግንባር ሓርነት ኤርትራ ኣብ 1975 ቤት ትምህርቲ ሰውራ ክምስርት ምሕሳቡ ብርቂ ሓሳብ እዩ ኢሉ ነይሩ ልክዕ ብርቂ ሓሳብ እዩ ኣክቹዋሊ ከምቲ ንግሆ ክቡር ፕሬዚደንት ዝበሎ ህዝባዊ ግንባር ኣብ 75 ዘይኮነስ 1970 መስራተ ኣኸይብኡ ኣብ ስድሕ ዒላ ክገብር ከሎ ሽዑዩ ብዛዕባ ትምህርቲ ኣብ ሓረ መሬት ኤርትራን ኣብ ሓዳስ ኤርትራን ዘትዩሉ በቲ ኩነታት ዝነበረ ግን ኣብ ውሽጢ ሰራዊት እንተዘይኮይኑ ቤት ትምህርቲ ክሳብ እዚኣ ንፈልጣ ቤት ትምህርቲ ሰውራ ኣብ ክምስረት ኣይተኸኣለን ነይሩ ዋላ እኳ ኣብ ገለገለ ሓረ ቦታታት ቅድሚ ቤት ትምህርቲ ሰውራ ጀሚሩ እንተነበረ ኣነ ግን ሕጂ ኣብ ርእሲ እዚኣ እንታይ ክውስኽ ዘለየ ልካዕ ቤት ምርሶውራ ምምስራት ብርቂ ሓሳ

0: እሱ ብርቂ ሓሳብ ነይሩ እንተ ደኣ ኮይኑ ብቋንቋ ኣደ ምምሃር ክሓስብ ናይ ብርቂ ብርቂ እዩ። ምክንያቱ ዓለም ኣብዚ እዋን እዚ ብብዙሕ መፅናዕትታት ዝተደገፈ መፅናዕትታት ኣካይዳ ናብ ቋንቋ ኣደ ገፃ ትኸይድ ኣላ። ህዝባዊ ግንባር ግን ቅድሚ 50 ዓመት ቅድሚ 50 ገለና ዓመት ብዛዕባ እዚ ጉዳይ እዚ ተዛሪቡ። ሎሚ እውን እንተኾነ ናይ ኤርትራ ናይ ቋንቋ ኣደ ትምህርቲ መደብ ወይ ሓሳብ ብርቂ ዝገብሮ ብዙሕ ኣብነታት ኣሎ።
1: ዝተፈላለዩ ናይ ወፃኢ ሃገራት ምሁራት ንምርምርን መፅናዕትን ናብ ኤርትራ ይመፁ እዮም። ኣብ ሰረተ ስርዓተ ትምህርቲ ኤርትራ ንዝፀንሖም ኣገባባት እውን ዶክተር ሳልሕ ከም መእተዊ ተጠቂመሉ እዩ።
0: ኣብ 2001 ክሳብ 2003 ምስ ሚኒስትሪ ትምህርቲ ኣብ ዝተፈላለየ መዳያት ዝተሓጋገዙና ዝነበሩ ኮንሳልታንትስ ፕሮፌሰር ስቲቭ ዎልተር ዘለዎም ዶክተር ፓት ካብ ካናዳ ግን ኣብ ኣሜሪካ ተቐመጥ ፓትሪክ እዚ ከምኡ ድማ ዶክተር ክላውስ ቤደኪን ኣብ ዝፀሓፍዎ ፀብጻብ እንታይ ይብሉ? ኣብቲ ኣወር ኖውለጅ ኤርትራ ኢዝ ዘ ኦንሊ ካንትሪ ዊች ቲችስ ኢን ኦል ኦፍ ኢትስ ላንጓጅስ ይብል። ማለት ኤርትራ ንሕና ካብ ንፈልጦ ክሳብ ሕጂ ብኩሎም ቋንቋታት ትምህር ዘላ እታ እንኮ ናይ ዓለም ሃገር እያ። ኣብተን ካልኦት ቋንቋ ኣደ ተባሂሉ ሓንቲ ዓባይ ቋንቋ ንኩላተን ክሳይ ትገብር ዊች ሚንስ ቋንቋ ኣደ ዘይኮነስ ካልኣይ ቋንቋ እዩ ንኩላቶም በተን ዕግዕቢ ዝበላብላ ቶም ንኣሽቱ ይኣትዋ። እዚ ኣብ ኤርትራ ጥራይ ዝተገብረ ብርቂ ነገር ምዃኑ እዚኦም ይምስክሩ። ካልእ ፕሮፌሰር ክሉድ ዝበሃል ፈረንሳዊ ኣብዚ መፅናዕቲ ክገብር መፂኡ ነይሩ ሽዑ ኣብ ናይ ናራ ብያተ ትምህርቲ ወሲዶሞ። ምክንያቱ ናቲ መፅናዕቲ ኣብ ቋንቋ ናይ መረዊ ዲኮድ ንምግባር ቃላት ናይ ናራ ክሕግዘኒ ንኽእል እዩ ምክንያቱ ሪሌት ድዩ ኢሉ እዩ ኣብዚ መፂኡ ነይሩ። ኣብቲ ክላስ ምስኣተኹ ኢሉ እቲ መወዳእታ ክኸይድ ከሎ በኽየ ዝበኸኹ ግን ነቶም ደቂ ናራ ዘይኮነስ ምእንቲ ነፍሰ የ በኽየ። ምክንያቱ ኢሉ ንሕና ኣብ ፈረንሳ ብሚልዮናት ንቁፅር ማይኖሪቲ ኣለና። ብዛዕባ ቋንቋና ዝዛረብ ዝሓሊ የለን። ናራ ግን መንኩም ዝነገሮ እንታይ 50,000 ክንሶም ቤት ትምህርቲ ከማን ብቋንቋ ኣዲኦም መሃሩቶም ቆልዑ ምስ ረኣኽዎም በኽየ። እቲ ብኽያት ግን ምእንቲ ርእሰ የ እምበር ንዕኦም ኣይኮነን ኢሉ።
1: ኣብ ኮሌጅ ናይ ስነ ቋንቋ መምህር ኮይኑ ዝሰርሕ ዘሎ ዶክተር ሳልሕ ማሕሙድ 8 ነጥብታት ኣልዒል እዩ መፅናዕቱ ኣቕሪቡ።
0: እተን ትሕዝቶታት ዝዛረበለን እዚኣተን እየን። መጀመርታ ምዕሩይነት ቋንቋ ኤርትራ ብዛዕባኡ ክንዛረብ ኢና። ድሕሪኡ ረብሓታት ቋንቋ ኣደ ወይ ረብሓታት ትምህርቲ ብቋንቋ ኣደ። ሳልሰይቲ ገለ ሓቅታትን ኣጉል እምነታትን ብዛዕባ ምምሃር ቋንቋን ቆልዑን። ድሕሪኡ ራብዓይቲ ትምህርቲ ብቋንቋ ኣደ ክቡር ድዩ? ምክንያቱ ክቡር እዩ ዝብል ኣርጊመንት እውን ስለ ዘሎ። ቋንቋ ኣደ ዕድላት ምምሃር ዓበይቲ ቋንቋታት የፅብብ ድዩ? ከምኡ ዝብል ሓሳብ ስለ ዘሎ መፅናዕትታት ብዛዕባ እዚ እንታይ ይብሉ? ሻልሸይቲ ኣብ ዓለም ክንደይ ሞዴላት ትምህርቲ ቋንቋ ኣደ ኣሎ? ናይ ኤርትራ ኸ ኣበይና እዩ ዝምደብ? ሻብዓይቲ በቲ ነካይዶ ዘለና ትምህርቲ ቋንቋ ኣደ ዕጉባት ዲና? ሻምናይትን ናይ መወዳእታን እንታይ ዳ እዩ ክግበር ዘለዎ ከም ለበባታት ማለት እዩ። ብዛዕባ ዘን 8 ነጥብታት ክዛረብ እየ ማለት እዩ። መጀመርታ ምዕርነት ቋንቋታት ኤርትራ ማለት መጀመርታ ምዕርነት እንታይ ማለት እዩ ወይ ስታንዳርዳይዜሽን ቀንዲ ዕላምኡ ወይ ቀንዲ ዕላማ ናይ ምዕርነት እንታይ እዩ? ቋንቋ ሓደ ኩሉ ሰብ ዝፈልጦን ዝጥቀመሉን መለሳ ወይ ቫራይቲ ንምምዕባል ናይ መወከሲ መፅሓፍትን ፅሑፋትን ማለት ከም መዝገበ ቃላት፣ ናይ ሰዋስው መፅሓፍቲ፣ ንፁር መምርሕታት፣ ፅሕፈት፣ ኣብነታዊ ድርሰታት ወዘተ ምድላው ማለት እዩ። ብከምዚ ጌርካ እዚኦም ኩሉ ሰብ ከም ዝፈልጦም ጌርካ ብመንገዲ ትምህርቲ፣ ብመንገዲ ሚድያ ኩሉ ሰብ ከም ዝፈልጦም እንተደኣ ጌርካ ኩሉ ሰብ ተዛረባይ ናይታ ሓንቲ ቋንቋ ሓደ ዓይነት ቋንቋ ክዛረብ እዩ ማለት እዩ። ሓደ ዓይነት ቋንቋ ኣብ ምዝራብን ኣብ መፅሓፍን እንተደኣ ዘውቲሩ ከዓ እቲ ቋንቋ ናብ ምዕሩይነት ወይ ናብ ስታንዳርዳይዜሽን ይኸይድ ኣሎ ማለት እዩ ቋንቋ። ስለዚ ብዛዕባ እዚ ኢና ክንዛረብ ማለት እዩ ናይ ኤርትራ

0: ምዕሪነት ቋንቋታት ክንብል ከለና ምዕሪነት ከም ንፈልጦ መስርሕ እዩ። ሎሚ ጀሚርካ ሎሚ ዝውዳእ ኣይኮነን። ቋንቋታት ናይ ኤርትራ ኣብ ኣርባዓታት ኣትሒዘን ዝጀመራ ኣለዋ ናይ ምዕሪነት ወይ ናይ ስታንዳርዳይዜሽን ፕሮሰስ።
1: ዶክተር ሳልሕ ተምሃራይ ብቋንቋ ደ ክሳብ 12 ዓመት ክምሃር ኣገዳሲ ምዃኑ ካብቶም ቋንቋ ደ ከይተምሃሩ ካልእ ቋንቋ ዝምሃሩ እቶም ኣቐዲሞም ትምህርቲ ቋንቋ ደ ዝወሰዱ ኣብ ተወሳኺ ቋንቋታት ዝሓየሉ ምዃኖም ኣብ ኣእምራዊ ብልሑ እውን ሓጋዚ ከም ዝኾነ ርእሰ ምትእምማን ከም ዝዓቢ ባህላዊ ዕቃበ ዝዓብን ግድላት ኣብ ምፍታሕ ከም ዝጠቅምን እዩ ጸቒጡ ጠቒሱ። ዓለማዊ መጽናዕቲ እንተኾነ እውን ነዚ ዝተባህለ ከም ዝድግፎ እዩ ዶክተር ሳልሕ ገሊጹ። ኣብቲ ብእነካይዶ ዘለና ትምህርቲ ቋንቋ ደኸ ዕጉባ ዲና ዝብል ድማ ክንጅምር ምኽኣልና እኳ ዓብዪ ብልጫ እንተኾነ ግን ከዓ ዕጉባት ከም ዘይኮንና ብዙሕ ሃጓፍ ተሪፍና ከም ዘሎ ይተንቲኑ። ንቋንቋ ደይ ንመምሃር ዝሕግዙ ንፉዓት መምሃራን ሰዋስው ዝሓለወ ብቑዕ መጻሕፍቲ ምድላው ትሕተ ቕርጺ ብዓብዪ ኸኣ ንዝ ሓሳብ ዝኣምኑን ዝርድኡን ውፍያት ሰባት ክህልው እንተኺኢሎም እቲ ወፍሪ ኣድባዒ ክኸውን ከም ዝኽእል ትምህርቲ ቋንቋ ደ ሓደ ካብቲ ዕማም ሚኒስትሪ ትምህርቲ ምዃኑን እቲ ሚኒስትሪ ቅርጺ ኣውፅኢሉ ከም ዘሎን እውን ኣተሓሳሲብ እዩ። ኣብቲ ኣጋጣሚ መበል 5 ዓመት ምምስራት ቤት ትምህርቲ ሰውራ ክውን ክኸውን ኣብ ምውሃሃድ ኣስተምህሮታት ኣብ መሃብን ከምኡ ኸዓ መሻርኽቲ ንዝገበርዎ ምትሕበባርን ዝገልጽ ናይ ክብሪ ምስክርነት እውን ተዋሂቡ። ኣብ መወዳእታ ድማ ብቓል ኮሚሽነር ባህልን ስፖርትን ኤርትራ ኣምባሳደር ዘመደ ተኽለ እዩ መድረኽ ተዛዚሙ።
2: እዚ ኣጋጣሚ እዚ ነዚ ሎሚ ብሓደ ዝወዓልናዮን ዝቐነናሉን ወግዓዊ መደብ ዝኽሪ ወርቃዊ ዮበልዩ ምስራት ቤት ትምህርቲ ሰውራ ምዕሩግን ተዘካርን መዛዘሚ ንምግባር ኮይኑ ደቅናን ደቂ ደቅናን ንዝኽሮም ንምርኣይ ዝፅምብሉሉ መጻእቲ እዮቤሉታት ንዕኦም እናገደፍና ንኣርኪብናሉ ዘለና ፅምብል ወይ ድማ ንፅምብሎ ዘለና መበል 50 ዓመት ዝኽሪ ብምብቃዕና ብዘይካ ዕድለኛታት ኢና ምባል ካልእ ዝውስኾ ዘሎ ኣይመስለንን። ክቡራንን ክቡራትን፣ ቅድሚ 25 ዓመታት ብዝኽሪ ብሩራዊ እዮበልዩ ቤት ትምህርቲ ሰውራ ተፀምቢሉ ነይሩ እዩ። ኣብቲ እዋንቲ ናይ 25 ዓመታት ዝሓልፉ ዝኽርታት ቀንዲ ገዛእቲ ናይቲ መደብ ምንባሮም ኣይማትእን። ኣብዚ እዋናዊ ዘሎ ወርቃዊ እዮበልዩ ድማ ናይ 50 ዓመታት ዝኽርታት ብድራማ፣ ብዜማ፣ ብግጥሚ፣ ብስእላዊ ኤግዚቢሽን፣ ብሲምፖዚዮም ኣቕርቦታት ከም ቀንዲ ዓምድታት ዝኽሪ ተጠቒምና ኢና ተዘክሮታትና ኣሐዲስና ዘለና። ሰፊሕ ዝኽራዊ መደብ ንምጣንን ንምክያድን ኣብ ውሽጢ ሃገርን ኣብ ወፃእን ብርክት ዝበለ ሓይሊ ሰብን ናይ ነዊሕ ኣዋርሕ ዝወሰደ ፀዓርን ዝሓተተ ምንባሩ እናረጋገፅኩ ንኹሎም ኣብ ውሽጢ ሃገር ይኹን ኣብ ወፃኢ ኣብዚ ዓብዪ ሃገራዊ መደብ ለይትን ቀትርን ዝሰርሑ ኩሎም ወይ ንኹሎም ዓብ ምስጋናይ የቕርብ። ታላቅ ፃዕሮምን ተወፋይነቶምን ዕላማና ዕማማትና ሸትኡ ወቕዑ ንኹሎም ኣካላት ህግደፍ ሚኒስትሪታት ትካላት ሳላ ቐጻሊ ኣበርክቶኦም ዝተወጠነ ምደባት ዝኽሪ በቲ ዘድሊ ትፅቢት ዝግበረሉ ኣገባብ ክፍፀም ተኻኢሉ ኸዓ እዩ። ልባዊ ምስጋና ንኹሎም ንኹሎም ንዕውትነት ናይዚ ዝኽሪ መደባትና ዕውት ክኸውን እጃሞም ዘበርከቱ ብዝርዝር ምጥቃሶም ኣገዳሲ እኳ እንተኾነ ብምጥቕላል ብስም ኮሚሽን ባህልን ስፖርት

0: ሰላም ከመይ ቀኒኹም ዝኸበርኩም ተኸታተልቲ መደባት ስፖርት ሰሙናዊ ፍጻመታት ስፖርት ውሽጢ ሃገርን ወፃእን ሒዝናልኩም ቀሪብና ኣሎና። ክሳብ ፍጻመ መደብና ምሳና ክትጸንሑ ብክብሪ ዝዕድመኩም ኣሚር ዓሊየ ሰናይ ምክትታል። ኦሎምፒካዊ ኣትለት ዳዊት ሰዓረ ቀዳም 19 መስከረም ኣብ ኮፐንሃገን ዴንማርክ ኣብ ዝተኻየደ ሻምፒዮን ኣትለቲክስ ዓለም ጽርግያ ኣብ ናይ 5 ኪሎ ሜትር ውርድር ቀዳማይ ኮይኑ ተዓዊቱ። ብዘይካዚ ሳይሞን ተስፋ ገርግሽ እውን ኣብቲ ውርድር ሳልሳይ ተርታ ብምሓዝ ተሸላሚ ንሓስ መዳልያ ኮይኑ
1: ሃገራዊት ጋንታ ኤርትራ ኣብ ዴንማርክ ኣብ ዝካየድ ዘሎ ውድድራት ሻምፒዮን ዓለም ኣትለቲክስ ናይ ጽርግያ ናይ ዓመት 2026 ዓወታ መዝጊባ። ዝሓለፈ ቀዳም 19 መስከረም ኣብ ከተማ ኮፐንሃገን ኣብ ዝተኻየደ ናይ 5 ኪሎ ሜትር ናይ ጽርግያ ውድድር ሃገራዊት ጋንታ ኤርትራ መገዲ ኦሎምፒካዊ ኣትለት ዳዊት ሰዓርን ኣትለት ሳይሞን ሳሙኤልን እያ ተሸላሚት ወርቅና ሓስን መዳልያታት ኮይና። ኤርትራውያን ኣትለታት ፀወታ ካብ ምጅማሩ ብዝፈጥሮ ውድ ፍጥነት ነቲ ውድድር ተቆጻጺሮሞ ድሕሪ ምውዓል ኦሎምፒካዊ ኣትለት ዳዊት ኣብ መወዳእታ 100 ሜትሮ ኖርዌጃዊ ኣትለት ያቆብ ኢንግሪቢክስተን ብዘደንቕ ፍጥነት ማሕዲጉ ንውድድሩ ብ12 ደቓይቕን 56 ካይታትን ብምዛም ተሸላሚ ወርቂ መዳልያ ክኸውን ከሎ በዚ ዘመዝገቦ ዓወት ድማ ሓድሽ ሃገራዊ ክብረ ወሰን ክሕዝ በቂዑ ኣሎ። ብዘይካዚ ወዲ 19 ዓመት ኣትለት ሳይሞን ኣማኑኤል ንውድድሩ ብ13 ደቓይቕ ብምዛም ሳልሳይ ደረጃ ሒዙ ተሸላሚ ናሓስ መዳልያ ብምዃን ሃገራዊት ጋንታ

0: ኣብ ሓደ ውድድር ክልተ መዳልያታት ክትዓትር ኣኽኢሎም ኣለዉ። ኦሎምፒካዊ ኣትሌት ዳዊት ሳዕረ ሎም ዓመት ኣብ ከተማ ኣክራ ጋና ኣብ ስታንገደ ሻምፒዮን ኣትሌቲክስ ኣፍሪቃ ኣብ ውድድር 5 ኪሎ ሜትር ተዓዋቲ ወርቂ መዳልያ ምንባሩ ዝዝከር እዩ።
1: ሃገራዊ ውድድር ኩዕሶ ሰኪዔት 3-3 ትሕቲ 17 ዓመት ስፖርታዊ ጭውነት ንዞባዊ ምሕዝነት ኣብ ትሕቲ ዝብል ቴማ ኣብ ከተማ ከረን ተኻይዱ።
0: ስፖርታዊ ጭውነት ንዞባዊ ምሕዝነት ኣብ ትሕቲ ዝብል ቴማ ካብ 14 ክሳብ 15 መስከረም ኣብ ከተማ ከረን ዝተኻይደ ሃገራዊ ውድድር 3-3 ትሕቲ 17 ዓመት ዝሓለፈ ስሩስ 15 መስከረም ኣብ ሰዓታት ድሕሪ ቀትሪ ዝተፈላለዩ ሓለፍቲ መንግስትን ማሕበራትን ሓለፍቲ ስፖርትን ካልኦት ዕድመ ዝተገብረሎም ኣጋይሽን ደገፍቲ ኩዕሶ ሰኪዔትን ኣብ ስረኽብሉ ኣብ ሜዳ ግራንድ ሆቴል ብክብ ዝበለ ስነስርዓት ተዛዚሞ። ኣብዚ ብዘይካ ካብ ዞባ ዶባዊ ቅሒ ባሕሪ ካብ ኩለን ዞባታት ብክልቲ ፆታ ስታፊኡ ዝተረጋገጸሉ ልዑል ስፖርታዊ ምትልላኽ ዝነበሮ ውድድር መጋጥምተን ብምርታዕ ንመዛዘም ዝበፅሐ ጋንታታት ደቂ ኣንስትዮ ዞባ ማእከልን ዞባ ዶቡብን ክኾና ከለዋ እታ ብዘይተሰዓርነት ንፍጻሚ ዝበፅሐት ጋንታ ዞባ ማእከል 8-4 ብዝኾነ ውፅኢት ተዓዊታ። ኣብ ናይ ደቂ ተባዕትዮ ምስ ንርኢ ንፍጻሚ ዝበፅሓ ጋንታታት እተን ኣብዚ ውድድር ልዑል ምትላኽ ዘለዎን ጋንታታት ዞባዓን ሰባን ማእከልን እየ ነይረን። ኣብዚ እውን ልክዕ ከምቲ ናይ ደቂ ኣንስትዮ ኣብ ዘይተሰዓርነት ንፍጻሚ ዝበፅሐት ጋንታ ዞባ ማእከል ኣብ ልዕሊ መቐናቕንታ ዓንሰባ 14-12 ብዝኾነ ውፅኢት ተዓዊታ። ከም ውፅኢቱ ብክልቲ ፆታ ሳሳይ ደረጃ ዝሓዘት ጋንታ ጋሽባርካ ክትከውን ከላ ብደቂ ተባዕትዮ ጋንታ ዞባ ዓንሰባ፣ ብደቂ ኣንስትዮ ድማ ጋንታ ዞባ ደቡብ ብምዃን ካልኣይ ደረጃ ሒዘን ንውድድረን ፈጺመን። ኣብዚ ሃገራዊ ፌደሬሽን ኩዕሶ ሰኪዔት ኤርትራ ዘዳለዎ 5 ሃገራዊ ውድድር 3-3 ትሕቲ 17 ዓመት ቀዳሚቲ ዝወፀት ጋንታ ዞባ ማእከል ዋንጫ ወርቂ መዳልያን 5,000 ናቕፋን ከምኡ ድማ ነፍሲ ወከፍ ውልቀ ተወዳዳሪ 500 ናቕፋን ሙሉእ ናውቲ ትምህርትን ክሽልም ከሎ ካልኣይ ደረጃ ዝሓዘት ድማ ተሸላሚት 4,000 ናቕፋን ነፍሲ ወከፍ ውልቀ ተወዳዳሪ 250 ናቕፋ ከምኡ ድማ ሙሉእ ናውቲ ትምህርትን ተዓዲላ። ሳርሴይት ንዝወፀት ጋንታ ድማ ተሸላሚት 3,000 ናቕፋን ነፍሲ ወከፍ ውልቀ ተወዳዳሪኻ ሙሉእ ናውቲ ትምህርቲ ክትሽለም በቂዓ። ኣብዚና ሓምሻይ ግዜኡ ዝተኻየደ ሃገራዊ ውድድር 3-3 ብሉፅ ብቕዓት ብምርኣይ ማዕበል ደበሳይ ካብ ጋንታ ደቂ ተባዕትዮ ዞባ ዓንሰባ ከምኡውን ሰሊሆም ነጋሲ ካብ ጋንታ ደቂ ኣንስትዮ ዞባ ደቡብ ዝበለፁ ተወዳድርቲ ናይዚ ሻምፒዮን ብምኻድ ነፍሲ ወከፎም 1,000 ናቕፋ ክሽሎም ከለዉ ክርስቲና ዳንኤል ካብ ጋንታ ደቂ ኣንስትዮ ዞባ ማእከል ከምኡውን ሆሪብ ፀጋይ ካብ ጋንታ ደቂ ተባዕትዮ ዞባ ጋሽባርካ ዝበለፁ ኣመዝገብቲ ናይ 3 ነጥቢ ብምዃን ነፍሲ ወከፎም 500 ናቕፋ ተሸሊሞም። ሽልማቶም ድማ ካብ ኢድ ፕረዚደንት ሃገራዊ ፌደሬሽን ኩዕሶ ሰኪዔት ኤርትራ ኢንጂነር ሄኖካሚነ ተቐቢሎም። ብተወሳኺ ዞባታት ንምምዕባል ኩዕሶ ሰኪዔት ክሕግዘን ዝኽእል ዝተፈላለየ ናውቱ ስፖርት ካብ ሃገራዊ ፌደሬሽን ኩዕሶ እግሪ ኤርትራ ተወፊዩለን። ብተወሳኺ ነዚ ውድድር ክውን ንምግባር ዝተሳትፉ ትካላት መንግስቲ ማሕበራትን ከምኡ እውን ንድያኑ ናይ ምስጋናን ተሳትፎን ምስክር ወረቐት ተዓዲሉ። ኣብቲ ናይ መዛዝም ስነ ስርዓት ካብ ሃገራዊ ማሕበር መንስያት ተምሃሮ ኤርትራ ከተማ ከረን ዝመፁ ተላሃይቲ ዝተፈላለዩ ስነጥባዊ ስራሓት ብምቕራብ ነቲ ስነ ስርዓት ዝያዳ ድምቀት ወሲኾምሉ ከም ዘምሰዩ ካብ ህዝባዊ ርክባት ሃገራዊ ፌደሬሽን ኩዕሶ ሰኪዔት ኤርትራ ዝበፅሐነ ሓበሬታ የመልክት።
1: ብምኽንያት ንምስራት 50 ዓመት ቤት ትምህርቲ ሰውራ ኣብ መላእ ሃገር ክካየድ ፀንሐ ስፖርታዊ ውርድራት ተዛዚሞም።
0: ብክፍሊ ባህልን ስፖርትን ዞባ ሰሜናዊ ቀይሕ ባሕሪ ምስ ፌደሬሽን ኩዕሶ እግሪ ንዞባ ጊንዳዕ ብምውሃድ ብምኽንያት ወርቃዊ የቤሉ መበል 50 ዓመት ምምስራት ቤት ትምህርቲ ሰውራ ኣብ ጊንዳዕ ውድዳት ኩዕሶ እግሪ ወዲቡ። ብመሰረት ካብቲ ፌደሬሽን ዝተረኸበ ሓበሬታ ትግጥም ኣብ መንጎ 4 ናይ ደቂ ኣንስትዮ 8 ናይ ደቂ ተባዕትዮ ጋንታታት ብድምር 12 ጋንታታት እየን ተሳተፍቲ ነይረ። እቲ ካብ 4 መስከረም መኽፈቲ ተገይሉ 17 መስከረም ዝተዛዘመ ግጥማት ክለባት ደቂ ኣንስትዮ 0 ሓወልዕ ገረገርን ዊናን ብዝብል ኣስማቱ ቆይመን ክሳትፎን ከለዋ ንውፅኢተን ዝምልከት ድማ 0 ንዊና 5-1 ሓወልዕ ንገረግር 1-0 ተዓዊተን። በዚ መሰረታ መዛዘሚ 0 ምስ ገረግር ሓወልዕ ድማ ምስ ዊና ዝተረኸባ ክኾና 0 ንገረግር 1-0 ክትረትዓን ከላ ሓወልዕን ዊናን ድማ 0-0 ተፈላለየን። ብውሉል ነጥቢ ድማ ሓወልዕ ጎብለሉ ኮይና ዋንጫ ክትዓትርን ከላ 0 ካልአይቲ ኮይና ኣላ። ኣብ ናይ ደቂ ተባዕትዮ ዓራርብ ቀብር ወት ዓራግ ጀልሃንቲ ሳትረብ ጻብራ ኣምባልቆ ጊህተብ ብዝብል ኣስማት ተዋሂበን ኣብ 2 ምድብ 3 ግጥማት ብምክያድ ጻብራ ምስ ቀብር ወት ግህተብን ጀልሃንትን እውን ገጢመን ንውፅኢት ግህተብ ምስ ጀልሃንቲ 0-0 ክዛዘም ከሎ ግህተብ ድማ ብፍጹም ቅላዕ 3-2 ተዓዊታ። ጻብራ ምስ ቀብር ወት እውን ተመሳሳሊ 0-0 ስለዝተፈላለየት ብፍጹም ቅላዕ ጻብራ 5-4 ብምዕታር ዋንጫ ዓቲራ። ብዙይ ካዚ ኣብያታዊ ፆታታት ቢብ እውን 4 ጋንታታት ተሳቲፈን ነይረን። ውፅኢት ብዝምልከት ቀዳሚቲ ጻብራ ካልኦት ዓራግ ኮይነን ንውድድረን ፈጺመን። ውፅኢት ብክለብ መልክዕ ምስ ንዕዘብናብ ናይ ደቂ ኣንስትዮ ቀዳሚት ሓወልዕ ካልኦት 0 ሳርሴይት ዊና። ኣብ ናይ ደቂ ተባዕትዮ ቀዳሚ ትፀብራ ካልእቲ ቀብርወት ሳልሲቲ ግህተብ

ክኸድ ከለዋ ሰሊም መሓመድ ኑር ካብ ጋንታ ቀብርወት ብሉፃ ምዝጋብ ሸቶ ኮይኑ ተሸሊሙ ስዒድ ፋይድ ካብ ቀብርወት ብሉፅ ሓላው ልዳት ማህደር ዱስ ካብ ጋንታ ፀውራ ብሉፅ ተፃዋታይ ብምዃን እውን ሽልማት ዋናጮን መዳልያን ተቐቢሎም ብዘይካዛም ናይ ደቂ ኣንስትዮ ዘኪያ ሑሴን ብልስቲ ሓላው ልዳት ቤተልሄም ሄኖክ ብልስታ ምዝጋብ ሸቶ ሳምራዊት ሃይለ ብልስቲ ተፃዋቲት ሰለስቲን ካብ ጋንታ ዜሮ ብምዃን ክሽለማ ከለዋ ኣብ መወዳእታ ዕወታት ክለባትን ተፃወትን ንሽልማቶም ካብ ኢድ ዋና ዳይረክተር ክፍሊ ባህልን

ብውድድራት ኩዕሶ መርበብ ኣብ ደቀም ሓደ ድማ ብውድድራት ኩዕሶ እግሪ ኣብ መንደፈራ እውን ብውድድራት ቅድም ብሽክለታን ውድድር ጉያን ኣጠቓሊሉ ብክልቲ ፆታት ዝተሰላሰለ ውዕውዕ ስፖርታዊ ንጥፈታት ዝስዕብ ውፅኢት ተረኺቦ ኣብ ሰገኒት ኣብ ዝተኻየደ ውድድር ኩዕሶ መርበብ ናይ ደቂ ኣንስትዮ ቀዳሚት ጋንታ ጀልሃንቲ ተሸላሚት ዋንጫን ወርቂ መዳልያን 2000 ኣፋን ካልኦት ጋንታ ፃብራ ተሸላሚት ቡር መዳልያን 1500 ኣፋን ኣብ ናይ ደቂ ተባዕትዮ ቀዳሚት ጋንታ ዓራርብ ተሸላሚት ዋንጫ ወርቂ መዳልያን 2000 ኣፋን ካልኦት ጋንታ ጀልሃንቲ ተሸላሚት ቡር መዳልያን 1500 ኣፋን ሳሴይቲ ጋንታ ወግሬድ ተሸላሚት ነሓስ መዳልያን 1000 ኣፋን ኮይነን ኣብ ደቀም ሓደን 3 ጋንታታት ደቂ ኣንስትዮ 6 ጋንታታት ደቂ ተባዕትዮ ተሳቲፉ ኣብ ዝተኻየደ ውድዳት ኩዕሶ እግሪ ድማ ኣብ ናይ ደቂ ኣንስትዮ ቀዳሚት ጋንታ ኣስማት ተሸላሚት ዋንጫን ወርቂ መዳልያን 3000 ኣፋን ካልኦት ጋንታ ሳትረብ ተሸላሚት ቡር መዳልያን 2500 ኣፋን ሳሴይቲ ጋንታ ዊና ተሸላሚት ነሓስ መዳልያን 2000 ኣፋን ኣብ ናይ ደቂ ተባዕትዮ ቀዳሚት ጋንታ ፃብራ ናይ ምምሕዳር ማይ ወርቂ ተሸላሚት ዋንጫ ወርቂ መዳልያን 3000 ኣፋን ካልኦት ጋንታ ወግሬት ናይ ምምሕዳር ከባቢ ኣምሁር ተሸላሚት ቡር መዳልያን 2500 ኣፋን ሳሴይቲ ጋንታ ጀልሃንቲ ናይ ምምሕዳር ከባቢ መፃሉ ተሸላሚት ነሓስ መዳልያን 2000 ኣፋን ኮይነን ኣብ መንደፈር ኣብ ዝተኻይደ ውድድር ጉያ 3000 ሜትሮ ደቂ ኣንስትዮ ቀዳሚት ወሓዚት መሓሪ ካብ ጋንታ ጀልሃንቲ ተሸላሚት 2000 ኣፋን ወርቂ መዳልያን ካልኦት ፍረ ሰላም ከሰተ ካብ ጋንታ ዓራርብ ተሸላሚት 1500 ኣፋን ቡር መዳልያን ሳርሴይቲ ጋንታ ሉልያ ፍረስ ግናይ ጋንታ 0 ተሸላሚት 1000 ኣፋን ናሓስ መዳልያን ኮይኖም ራብዒት እውን ዛራ ብርሃነ ካብ ጋንታ ሳትረብ ተሸላሚ 800 ናፋ ሓምሸይቲ ሰናይቲ ብርሃነ ካብ ጋንታ ሳትረብ ተሸላሚ 600 ናፋ ሻርሸይቲ ኮኸብ ንጉሰ ካብ ጋንታ 0 ተሸላሚት 400 ናፋ ኣብ መንደፈራ ብተመሳሳሊ ኣብ ዝተኻየደ ናይ 5000 ሜትሮ ጉያ ደቂ ተባዕትዮ ቀዳማይ ሚልክያስ ዘምህረት ካብ ጋንታ 0 ተሸላሚ 3000 ናፋን ወርቂ መዳልያን ካልኣይ ይስሃቅ ፍሳሐ ካብ ጋንታ ሳትረብ ተሸላሚ 2500 ኣፋን ቡሩ መዳልያን ሳልሳይ ሳይሞን መስፍን ካብ ጋንታ ጀልሃንቲ ተሸላሚ 2000 ኣፋን ናሓስ መዳልያን ራብዓይ ሜላዊ ፀጋይ ካብ ጋንታ ጀልሃንቲ 1500 ኣፋ ሓምሻይ ሲራካ ማኑኤል ካብ ጋንታ ሳትረብ ተሸላሚ 1000 ኣፋ ሻርሻይ ናትናኤል ሚካኤል ካብ ጋንታ 0 ተሸላሚ 500 ኣፋ ብዘይካዚ እውን ብፌደሬሽን ቅድም ብሽክለታ ንኡዞባ መንደፈራ ዝተወደበ ውድድራት ቅድም ብሽክለታ ኣብታ ንኡዞባ ተኻይዱ 8 ደቂ ኣንስትዮ ካብ ዝተሳተፎ ናይ 18 ኪሎ ሜትር ዝርሕቀት ውድድር ደቂ ኣንስትዮ ቀዳመይቲ ዳናይ ሽመንዲ ካልኦት ሰገን ተስፋ ማርያም ሳልሰይቲ ድማ ዮሳን ዳዊት ቦምኻን ዝተዳለወለን ናይ መዳልያን ገንዘብን ሽልማት ሲደን 27 ተቐዳድምቲ ካብ ዝተሳተፈ ናይ ካልኣይ ዲቪዥን ደቂ ተባዕትዮ ቀዳማይ መንሱር ጃብር ካልኣይ ሙኒር መሓመድ ሓጎስ ሳልሳይ ድማ ዲናር ሳሙኤል ቦምኻን ዝተዳለሎም መዳልያታትን ገንዘባዊ ሽልማትን ዓቲሮም 42 ኪሎ ሜትር ንምሽፋን ኣብ መወዳደር መስመር ካብ ዝተረኽቡ 55 ተቐዳድምቲ ቀዳማይ ዲቪዥን ናኦድ ክፍለ ብቕፆታ ውድድር ብምዕዋት ተሸላሚ ወርቂ መዳልያን ገንዘባዊ ሽልማትን ክኸውን ካልኣይ ሰነድ ተስፋ ልደት ተሸላሚ ቡር መዳልያ ገንዘባዊ ሽልማት ሳልሳይ ድማ ኤቨን ኣሕፈሮም ተሸላሚ ናሓስ መዳልያን ገንዘባዊ ሽልማቶም ኮይኖም እዚ ከምዚ ንከሎ ኣብ ከተማ ከረን ብምክንያት መበል 50 ዓመት ምምስራት ቤት ትምህርቲ ሶራ ዝተኻየደ ስፖርታዊ ንጥፈታት ማለት ፀወታታት ኩዕሶ እግሪ ኣትሌቲክስ ሲያታዊ ስፖርት ኩዕሶ መርበብ ብውዕውዕ መንፈስ ዝሓልፈ 19 መስከረም ተዛዚሞ ኣብ ከተማ ከረን ኣብ ዝተኻየደ ናይ መዛዝም ግጥን ኩዕሶ እግሪ ፈለማ ንሜዳ ዝወረዳ ጋንታታት ደቂ ኣንስትዮ ዓጎንበሳ ምስ ዓገት ነይረን ኣብ ፈለማ ዓጎንበሳ ዓብሊላ ብምቕራብ ክልተ ሸቶታት ብፍፁም ቅላዕ ፀወታን ካብ ሓለቓ ጋንታ ሮዚና ሚካኤል መዝጊባ ብናይ ክልተ ባዶ መሪሕነት ይዕሪፋ ድሕሪ ዕርፍቲ ኣብ ዝቐፀለ ፀወታ ዓብላልነት ዓጎንበሳ ኣይተ ዓግተን ብመገዲ ዳናይ ተሸመቢላ ሳስሸቶ ብሙሳ ሰለስተ ባዶ ተዓዊታ ብምውፃእ ሻምፒዮን ኮይና ዝሰዕበ ፀወታ ደቂ ተባዕትዮ ዓርጎሎ ምስ ኣልጌን ፍፃመ ቀሪበን ቀዲማ ኣልጌን ሓያል ፀቕጢ ምፍጣር ኣብ ቀዳሞት 20 ደቓይቕ ካብ ኣብርሃም ተኽሉ ብዝረኸበታ ሸቶ መሪሓ እኳ ተነበረት ንፀቕጢ መጋጥምታ ብምፅዋር ዕርፍታ ምእካሉ ከታቲላ ክልተ ሸቶታት ካብ ሳምሶም ናኦድ ብምዝጋብ መሪሓ ንዕርፍቲ ወፅያ ድሕሪ ዕርፍቲ ኣብ ዝቐፀለ ፀወታ ውዳቤኣ ሒላ ዝተመልሰት ዓርጎሎ ደጊሞም ናኦድን ሳምሶምን ክልተ ሸቶታት ኣመዝጊቦም ንጋንቶም ድማ 4-2 ብምዕዋት ዋንጫ ኣዚሞም በዚ መሰረት ኣብ ናይ ደቂ ኣንስትዮ ቀዳሚት ዕውቲ ዓጎንበሳ ብምዃን ተሸላሚት ዋንጫን ስፖርታዊ ዕጥቅን ክትከውን ከላ ካልኣይ ደረጃ ዝሓዘት ዓገት ድማ ማልያን ቡር መዳልያን ተሸሊመን ብወገን ደቂ ተባዕትዮ ቀዳሚቲ ዓርጎሎ ዓባይ ዋንጫ ከምኡ ድማ ማልያ ክትሽለምን ከላ ካልኣይ ደረጃ ዝሓዘት ኣልጌን ድማ ተሸላሚት ማልያ ኮይና ኣብ ጎታ ገመድ ደቂ ኣንስትዮ ቀዳሚት ገደም 1000 ኣፋ ካልኦት ደጅን 800 ኣፋ ክሽለማ ኸልዋ ኣብ ናይ ደቂ ተባዕትዮ ቀዳሚቲ ማሕታ ተሸላሚት 1000 ኣፋ ካልኦቲ ገንፈሎም ተሸላሚ 800 ኣፋ ኮይነን ኣብ ኣትለቲክስ ብኩሉ ዓይነታት

0: ዓውዲ ዝተሳተፉ ኮይኖም ገለ ካብኡ ኣብ ናይ 3,000 ሜትሮ ደቂ ተባዕትዮ ቀዳማይ ዓንዳይ በየነ፣ ካልኣይ ሳልም ኣድም፣ ሳልሳይ ኢድሪስ ዓብደላ። ኣብ ናይ ደቂ ኣንስትዮ ቀዳሚቲ ሪም ኣብድ፣ ካልቲ ምስጋና ተክለሰንበት፣ ሳልሰይቲ ድሌት ገብረ ብርሃን ተዓዊተን። ኣብ ኩዕሶ መርበብ ካብ ደቂ ተባዕትዮ ቀዳሚቲ ሰዱሕ ዒላ፣ ካልቲ እምባሃራ ክኾና፣ ኣብ ናይ ደቂ ኣንስትዮ ድማ ቀዳሚቲ ትኽሊ፣ ካልቲ ድማ ገርገር ብምዃን ንውድድር ፈጺመን። ኣብቲ ብዓውደታ ስፖርት ኩዕሶ እግሪ፣ ኩዕሶ መርበብ፣ ኩዕሶ ስኪዔት፣ ያታዊ ስፖርት፣ ውሽጢ ገዛን ኣትሌቲክስን ዝተኻየደ ውድዳት ዕውታት ሽልማቶም ካብ ዳይረክተር ጀነራል ባህልን ስፖርትን ዞባ ዓንሰባ ኣቶ ስራጅ ሓጅን ዝተፈላለዩ ሓለፍትን ተቐቢሎም።
1: ስፖርታዊ ቅነ ኣሃዱታት እዚ ምዕራብ ኣብ ከተማ ባረንቱ ጀሚሩ
2: ንክልተ ኣዋርሒ ዝቕፅል መበል 11 ዙርያ ስፖርታዊ ውድዳት ኣሃዱታት እዚ ምዕራብ 19 መስከረም ኣብ ከተማ ባረንቱ ብወግዒ ተኺቱ። ኣብቲ ላዕሎት ሰብ ስልጣን መንግስትን ግንባርን ኣዘዝቲ ሰራዊትን ኣፍቀድ ስፖርትን ዝተረኽብሉ ናይ መኽፈቲ ስነስርዓት ስታፍ ሓበሬታን ኮስኳስን እዚ ምዕራብ ተለንተ ዳንኤል ዮሴፍ ዘስምዖ ቃል ዕላማ ናይቲ ንመበል 11 ግዜ ዝካየድ ዘሎ ስፖርታዊ ቅነ ኣብ ኩሉ ዓውድታት ስፖርት ዘሎ ዕቑር ዓቕሚ መንእስያት ኣለሊኻና ረብሓ ህዝብን ሃገርን ንምውዓል ብስፖርታዊ ጭውነት ዝተመልመሉ መንእስያት ንምፍራይን ኮይኑ ሰራዊት ኤርትራ ሰራዊት ሰላምን ልምዓትን ምዃኑ ዘንፀባርቕ መድረኽ እውን ከም ዝኾነ ብምልካት ኣብዚ ክሳብ መወዳእታ ሰሙን ወርሒ ሕዳር ዝቕፅል ቅነ 19 ኣህዶታት ወይ ጋንታታት ከም ዝሳተፈ ሓቢሩ። ተሳተፍቲ ጋንታታት ኣብ 3 ምድብ ተኸፋፊለን ውድዳት ኩዕሶ እግሪ፣ ኩዕሶ መርበብ፣ ኣትለቲክስ፣ ኩዕሶ ስኪዔት፣ ቸዝ፣ ጨመተ ተኹስን ቅድም ብሽክለታን ከም ዘካየዳ ዝጠቐሰ ተለንተ ዳንኤል ብተወሳኺ ስፖርታዊ ቅነ ኣህዶታት እዚ ምዕራብ ብፅፈት ንምዝዛም እኹል ሎጂስቲካውን ንዋታውን ምድላት ከም ተገብረን ኩሎም ውድዳት ንክልትዩ ፆታ ዘካተቱ ምዃኖም ኣረድዩ። ኣብቲ ኣጋጣሚ ኣመሓዳሪ ዞባ ጋሽባርክ ኣምባሳደር ማሕሙድ ዓሊ ሑሪ፣ ሓለቓ ስታፍ እዚ ምዕራብ ብሪጋደር ጀነራል ፀሓይ መኮነን፣ ሓለቓ ስታፍ እዚ ህዝባዊ ሰራዊት ብሪጋደር ጀነራል ሚካኤል ዮሃንስን መበል 11 ዙርያ ስፖርታዊ ንጥፈታት እዚ ምዕራብ መሪቖም ድሕሪ ምኽፋት ጋንታታት ኩዕሶ እግሪ ገልዓሎን ሂላልን ናይ መኽፈቲ ፆታ ኣካይደን።
1: ካብ ወርሒ ሓምለ ጀሚሩ ብክለብ ደንበስ ሰንበል ባይታ ቴንስ ተወደበ መባእታዊ ስልጠና ባይታ ቴንስ ማለት ሰንበት ብወግዒ መጋረጁ ዓፂዩ።
3: ክለብ ባይታ ቴንስ ደንበስ ሰንበል ን3 ወርሒ ዘካየዶ ስልጠና ትማለት ሰንበት ኣብ ሰዓታት ንግሆ መጋረጁ ዓፂዩ። ካብ ወርሒ ሓምለ ጀሚሩ ኣብ ወርሒ መስከረም ዝዛዝም ናይ 3 ወርሒ ስልጠና ግራስሩት ባይታ ቴንስ ኣብ ደንበስ ሰንበል ተዋሂቡ። ኣብቲ ከም ዝሰረቱ ህፃናት ዝሕላገቱ ባይታ ቴንስ ቀፃልነቱ የውሕስ ዝብል ቴማ ሒዙ ዝተበገሰ ስልጠና 182 ዝቁፅሮም ህፃናት ተሳቲፎም ነይሮም። እቲ ስልጠና ብ5 ኣሰልጠንቲ ዝተዋህበ ኮይኑ ኣብ 3 ደረጃ ብምኽፋል ተኻይዱ። እዚ ማለት ባውንስ፣ ሚኒ ቴንስ፣ ግሪን ኮርት ተባሂሉ ተኸፊሉ ተዋሂቡ። ኣብ መወዳእታ ድማ ንዕውታት ሰልጠንቲ ካብ ሓለፍቲ ፌደሬሽንን ወለድን ዕዱማት ኣጋይሽን ዝተዳለወሎም ሽልማት ወሲዶም። በዚ መሰረት ዕውታት ዝኾኑ ንጀመርቲ ባውንስ ደቂ ኣንስትዮ ቀዳመይቲ ዲቮራ የመናኣብ፣ ካልአይቲ ፀንዓ ተስፋ ገርግሽ፣ ሳልሰይቲ ኣጋፔ ኣሌክሳንደር። ንጀመርቲ ባውንስ ደቂ ተባዕትዮ ቀዳማይ ፓውሎ ዳንኤል፣ ካልኣይ ሆሴ ምስግና፣ ሳልሳይ ዳን ኪነት። ኣብ ሚኒ ቴንስ ደቂ ኣንስትዮ ቀዳመይቲ ናኦሚ ምስግና፣ ካልአይቲ ዕግበት ተስፋዝጊ፣ ሳልሰይቲ ኤልያና ሙሴ። ኣብ ሚኒ ቴንስ ደቂ ተባዕትዮ ቀዳማይ ሜላኤል መሓሪ፣ ካልኣይ ዮራብ እዮብ፣ ሳልሳይ ማትያስ እዮብ። ኣብ ናይ ሙሉእ ሜዳ ዝተዓወታ ደቂ ኣንስትዮ ቀዳመይቲ ሄለን ተስፋ ኣለም፣ ካልአይቲ ናኦሚ ኣሚነ፣ ሳልሰይቲ ራሕሲ ተኽሉ። ኣብ ናይ ሙሉእ ሜዳ ዝተዓወቱ ደቂ ተባዕትዮ ቀዳማይ ኣሜሎን ዳዊት፣ ካልኣይ ኣሰና መጎስ፣ ሳልሳይ ናኤል ኣሸብር። ኣብ ክልል ዕድመ 11 12 ደቂ ኣንስትዮ ቀዳመይቲ ድሌት ፍረዝጊ፣ ካልአይቲ ሻሎም ጳውሎስ፣ ሳልሰይቲ ድሌት ፍረዝጊ። ኣብ ክልል ዕድመ 11 12 ደቂ ተባዕትዮ ቀዳማይ ካብኤል ሳሙኤል፣ ካልኣይ ፍቅረ ማርያም ሓድሽ፣ ሳልሳይ ሰመረ ኢሳቅ። ኣብ ክልል ዕድመ 13 14 ደቂ ኣንስትዮ ቀዳመይቲ ዲናር እንድርያስ፣ ካልአይቲ ስኒት ተስፋ ኣለም፣ ሳልሰይቲ ናኦሚ ኣሮን። ኣብ ክልል ዕድመ 13 14 ደቂ ተባዕትዮ ቀዳማይ ሳሙኤል ኣስመሮም፣ ካልኣይ ፍኖት የማነ፣ ሳልሳይ ኣሎኒኣብ ዮናስ። ኣብ ክልል ዕድመ 15 16 ደቂ ኣንስትዮ ቀዳመይቲ ዶሪስ እንድርያስ፣ ካልአይቲ መሪና ቴድሮስ፣ ሳልሰይቲ ከነኣን ተወልደ። ኣብ ክልል ዕድመ 15 16 ደቂ ተባዕትዮ ቀዳማይ ላሜክ ሳሙኤል፣ ካልኣይ ዳን ሳሙኤል፣ ሳልሳይ ናትናኤል ጅራ። ኣብ ክልል ዕድመ 16 18 ደቂ ኣንስትዮ ቀዳመይቲ ሮዳ እንድርያስ፣ ካልአይቲ ሻሎም ኣሚነ፣ ሳልሰይቲ ማኤል ሃብቶም። ኣብ ክልል ዕድመ 16 18 ሕውስዋስ ፅምዲ ቀዳሞት ሳሮን ልኡልን ሜሮን ደበሳይን፣ ካልኦት ሰምሃር መንግስቲ ኣብን ኤስሮም ክንፈን፣ ሳልሶት ናእሚ ፍሳሃየን፣ ዮናታን ኣርኣያን። ክቡራት ተዓዘብትና ኣብ መወዳእታ ካብ ኣካየድ ስልጠና ዘካየድና ሓፂር ዕላል ኣሎ ናብኡ ከብለኩም።
4: እዚ ስልጠና እዚ ዓመት ዓመት ድካየድ ብክለብ ባይታ ቴንስ ደንበስ ሰንበል ድካየድ እዩ። እዚ ከዓ ንኣስታት 2 ወርሕን ፈራቅን ተካይዱ ካብ ዕለት 7 ወርሒ 7 ጀሚሩ እስጋ ሕጅረን በዓልቲ መዛዘም ተገይሩሉ ማለት እዩ። ወርሒ 9 ዕለት 20 እዚ ውድድር እዚ ካብ ትሕቲ 10 ተትሒዞም ስጋ ልዕሊ 18 ነይሮም ተፃዋቲ ብዙሕ ናይቶም ተፃዋቲ ካዲ ብምሉኦም ጠቕላላ 80

0: 182 ተጻዋቲ እዮም ነይሮም። ኣብቶም 182 ተጻዋቲ መጀመርያ ስልጠና ተኻይዱ ንወርሒ ንወርሒ ከዓ እታ ውድድር ተኻይዱ ውድድር ከዓ ሎም መዓልቲ ውፅኢት እዮም ፅፅኦም ሽልባት ተባሂቦም ማለት እዩ። ናይ መወዳእታ ክብሎ ደሊ ነዞም ናይ ሳዋ ድመፁ ርኢናዮም ኢና 10 ከይዶም 4 ካብኦም 5 ካብኦም ፎር ሒዞም መፅኦም። ስለዚ ድኾነ ተፃዋታይ ኣብ ስፖርት ድሕር ኣሎ ትምህርቲ ከምደይ ዕንቅፎ ንወለዲ ለዋኽ ይብለኒ።
1: ሻምፒዮን ቅድድም ብሽክለት ዓለም ትማል ሰንበት ዓበይቲ ደቂ ተባዕትዮን ደቂ ኣንስትዮን ብዘካየድዎ ናይ ውልቂ ናይ ግዜ ውድድር ናይ ዝዓመት ውድድራቱ ከፊቱ። ሻምፒዮን ቅድድም ብሽክለት ዓለም 2026 ሎሚ ሰንበት ዓበይቲ ደቂ ተባዕትዮን ደቂ ኣንስትዮን ብዘካይድዎ 39.2 ኪሎ ሜትር ዝርሕቀቱ ናይ ውልቂ ናይ ግዜ ውድድር ፈሊሙ። ንፊሊፖ ጋናን ሬሜኮ ኤቨኖፐልን ናብ ውድድር ዝመልስ ናይ ደቂ ተባዕትዮ ውድድር እቲ ልዑል ትፅቢት ዝተገብረሉ ውድድር እዩ። ወዲ ሃገረ ጊኒ ቢሳው ላንዲም ጎመዝ ኣብዚ ውድድር እተቐዲሙ ዝብገስ ተቐዳማዩ። ኣብዚ ውድድር ካብ ዝሳተፉ 61 ተቐዳደምቲ እቶም 20 ሻምፒዮን ናይ ግዜ ውድድር ናይ ሃገሮም ኮይኖም ዝመፅኦም። ብዘይካዚ እቶም 22 ንፈለማ ግዜኦም ኣብ ናይ ግዜ ውድድር ሻምፒዮን ዓለም ዝካፈሉ ዘለዉ እዮም። ኣብ ታሪክ ናይ ግዜ ውድድር ሻምፒዮን ዓለም እቲ ዝለዓለ ፍጥነት ዝተረኣየሉ ኣብ 2021 ኢጣልያዊ ፊሊፖ ጋና ኣብ ሰዓት ብገምጋም 54.3 ኪሎ ሜትር ዝረገፀ እዩ። ኣብዛ ናይ ሎሚ መድረኽ ልዑል ናይ ውድድር መንፈስ ከንፀባርቑ ትፅቢት ዝተገብረሎም ኢጣልያዊ ፊሊፖ ጋናን ቤልጅማዊ ሬሜኮ ኤቨኖፐልን እዮም። እዞም ክልተ ተቀዳደምቲ ቅድሚ ሕጂ ኣብ 19 ናይ ግዜ ውድድራት ዝተረኸቡ ኮይኖም ኤቨኖፐል ኣብ 11 ውድድራት ልዕሊ ፊሊፖ ጋና ደረጃ ከመዝግብ እንከሎ ፊሊፖ ጋና ድማ ኣብ ዝተረፉ 8 ውርድራት ናይ ግዜ ልዕሊ ኤቨኖፐል ወዲኡ። ኣብ መወዳእታ ኣብ ዝተለክዐ ግዜ ከም ትፅቢት ብዙሓት ቤልጅማዊ ሬሜኮ ኤቨኖፐል ኣብ ሰዓት 52.4 ኪሎ ሜትር እናረገፀ ንውርድሩ ብ44 ደቂቕን 53 ካልኢትን ብምዝዛም ንራብዓይ ግዜኡ ኣከታቲሉ ዝቐልጠፈ ተቐዳማይ ዓለም ብምዃን ወርቂ መዳልያ ዓቲሩ። ኢጣልያዊ ፊሊፖ ጋና ብ57 ካልኢት ድሕሩ ተሸላሚ ብሩር፣ ፈረንሳዊ ወዲ 19 ዓመት ፖል ሴክሳስ ድማ ብደቂቕን 13 ካልኢትን ድሕሩ ሳሳይ ሰርታ ብምሓዝ ተሸላሚ ናሓስ መደልያ ኮይኑ ን4 ዓመታት ኣከታትሉ ንሻምፒዮን ዓለም ናይ ግዜ ውድድር ዝተዓወተ ናይ ፈለማ ተቐዳማይ እዚ ውድድር ክኸውን ዝበቕዐ ኤቨኖፐል ኣመዝጊቦ ብዘሎ 4 ዓወታት እውን ምስ ወነንቲ ክብረ ወሰን ቶኒ ማርቲንን ፋቢያን ካንችላራን ተመዓራርዩ። ምስ ደቂ ተባዕትዮ ብተመሳሳሊ 39.2 ኪሎ ሜትር ዝርሕቀት ውድድር ካብ ዝሸፈና ዓበይቲ ደቂ ኣንስትዮ ተቐዳሚት ጋንታ ስጳኛዊት ሞቪስታር ስዊዘርላንዳዊት ማርለን ሪውሰር ኣብ ሰዓት ብገምጋም 46.6 ኪሎ ሜትር እናረገፀት ንውድድራ ብ50 ደቂቕን 24 ካልኢትን ብምዝዛም ንካልኣይ ዓመታ ኣከታቲላ ዝቐልጠፈ ተቐዳሚት ዓለም ብምዃን ተዓዊታ። ሻምፒዮን ቅድድም ብሽክለት ዓለም ጽባሕ ሶኒ ብ2 ውድድራት ቀጺሉ ክካየድ እዩ። በዚ መሰረት እቲ 23 ዓመት ደቂ ተባዕትዮን ደቂ ኣንስትዮን ናይ ውልቂ ናይ ግዜ ውድድራት ከካይድ እዮም። ግጥማት ፕሪምየር ሊግ ዓዲ እንግሊዝ ዝሓለፈ ቀዳምን ሰንበትን ኣብ ዝቕፅለሉ ሻምፒዮን ዝሓለፈ ዓመት ኣርሰናል ፋልማይ ስዕረታ ቀሚሳ ማንቸስተር ሲቲን ሊቨርፑልን ዓወት ኣመዝጊበን ቸልሲ ደጊማ ተረቲዓ ማንቸስተር ዩናይትድ ኣብ ፉልሃም ማዕረ ተፈላለያ።
2: Sent in by Coyote to come out for Lewis Potter. He's Rodgers. Yarmouluk. He went for goal. Chavarria.
3: ግጥማት ፕሪምየር ሊግ እንግሊዝ ካብ ዝሓልፈ ዓርቢ ትሒዙ ክሳዕ ትማሊ ሰንበት ብዝተፈላለዩ ፀወታታት ኣብ ዝቕፀለሉ ሻምፒዮን ዝሓለፈ ዓመት ስፖርት ኣርሰናልን ቸልሲን ዘሰንብድ ገፊሕ ስዕረት ክቕበላ ከለዋ መራሒት ናይ ዝውድድር ዘላ ማንቸስተር ሲቲ ኣተኣማማን ዓወታ መዝጊባ ሰፊሕ ፀብጻቡ ይስዕብ። ቸልሲ ዝሓልፈ ዓርቢ ናብ ሜዳ ጂቴ ኮሚኒቲ ብምጋሻ ኣንጻር ብሬንፎርድ ዘካየቶ ፀወታ ዘሰንብድ ገፊሕ ስዕረት ተቐቢላ። ኣብ ናይ ቅድሚ ዕረቲ ፀወታ ዘን ክለባት ኣብ ዘካየዶ ግጥም ብዝተፈላለዩ ፈተነታት ሓድሕድ ልዳትን እኳይ ኳሓኳሓ ተነብራ ሸቶ ግን ከመዝግባ ይከኣላ። ድሕሪ ዕረት ኣብ ዝቐፀለ ፀወታ ብሬንፎርድ ኣብ መበል 21 ደቂ ካብ ኣንቶኒ ብዝረኸታ ሸቶ ሓደ ባዶ ክትመርሕ ጀሚራ። ኣብ መበል 83 ደቂ እውን ካብ ኢጎር ቲያጎ ካልእ ሸቶ ዝወስኸት እዛ ክለብ ፀወታ ብምዝዛሙ ኣብ መበል 84 ደቂ ካብ ፋቢዮ ካርቫሎ ሳልሴ ሸቶ ብምርካባ ገፊሕ ዝኾነ ናይ 3 ባዶ ዓወት ብምጉንጻፍ ንናይ ሎሚ ዓመተ ስፖርት ጉዕዛ ብዘይ ስዕረት ትቕፅለላ። ኣብዛ ፀወታ ኣንቶኒ ብልሰ ፀዋታይ ተባሂሉ ብሬንፎርድ ኣብ ሜዳ ኣንጻር ቸልሲ ኣብ ዘካየተ ዳሕሮ 6 ፀወታታት ኣብ 4 መዓረ ክትፈላለ ኣብ ሓንቲ ፀወታ ክሰዓር ንፈለማ እዋንያ ኣብ ሜዳ ቦኽሪ ዓወት ኣብ ልዕሊ ቸልሲ ብምስናድ ታሪክ ኣፅሒፋ ዘላ። እዛ ክለብ ኣብ ዳሕሮ 6 ፀወታታት ከይተሰዓረ ትቕፅል ብምህላዋ ድሕሪ ዓመተ ስፖርት ዓመ 2023

ካልኣይ ዝበለፀ ናይ ዓወት ጉዕዞኣ ኮይኑ ይቕፅል ኣሎ። ኣብ ወርሒ መጋቢት 223 ብሬንፎርድ ን12 ፀዋታታት ከይተረትዐት ዝኸረቶ ጉዕዞ እቲ ዝበለፀ ጉዕዞኣ እዩ። ቸልሲ ኣብዚ ዓመተ ስፖርት 13 ሸቶታት ክምዝገባ ከሎ 9 ሸቶታት ጥራያ ናብ ልዳታ ኣንጻር ጋንታ ከተምዝግኪ ኢላ። እዚ ኩነት ድማ ንብቕዓት ናይቲ ካብ ኣስቶን ቪላ ዝዓደገቶ ሓድሽ ኣርጀንቲናዊ ሓላዊ ልዳታ ማርቲነስ ኣብ ምልክት ሕቶ ክእትዎ ክኢሉ ኣሎ። ሻምፒዮን ዝሓለፈ ዓመተ ስፖርት ዝኾነት ኣርሰናል ናብ ሜዳ ኣሜክስ ብምጋሻ ኣንጻር ብራይተን ዘካየቶ ፆታ ገፊሕ ስዕረት ብምቕባል ኣሰንቢዳ። ኣብ ናይ ቅድሚ ዕረፍቲ ፆታ ብራይተን ፆታ ብምዕብላል ኣብ መበል 31 ንደ ካብ ፓስካል ግሮፕ ብዝረኸበታ ሸቶ መሪሕነት ክትሕዝን ከላ ዕረፍቲ ቅድሚ ካልእ እውን ካብ ካስቱላስ ብዝረኸበታ ካልእቲ ሸቶ ክልተ ባዶ መሪሓ ዕሪፋ። ድሕሪ ዕረፍቲ ኣብ ዝቐፀለ ፆታ ዕብላልያ ዘይተዓክተ ብራይተን ኣብ መበል 56 ንደ ካብ ቼማ ኣንድርያስ ሳሴ ሸቶ ብምርካብ ነቲ ግጥም 3 ብባዶ ብምዕዋት ንኣርሰናል ናይዚ ዓመቲ ስፖርት ፋልማይ ስዕረታ ኣሰኪማ ፋንያቷ። ኣሰልጣኒ ኣርሰናል ሚኬል ኣርቴታ ድሕርቲ ፀወታ ኣብ ዘካይዱ ጋዜጣዊ መግለፂ ፈለማ ንብራይተን እንኳ ሓጎሰኩም ክብሎም ይደሊ ብዝነበረ ፀወታ ዘየጉየ ኣለኹ። ኣብ ፈለማ 23 ደቃይቕ ዝፈፀምናይ ጌጋታት ኣብ ከቢድ ፀገም ንክንውድቕ ኣኽኢሉና እዩ። እቲ ፀገምና ኣብዛ ግጥም ካብ ፈልማ ክንሰርሑ ዝግባኣና ዝነበረ ስራሕ ክንዓምም ብዘይምኻልና እዩ ነዚ ስዕር ተቓሊዕና ወሲድናዮ ዘሎና ዓብዪ ትምህርቲ እዩ። ተፃውተይ ካብ ዋንጫ ዓለም ጀሚሮም ክሳብ ናብ ናይ ክለብ ውድዳት ዝመፁ ከንፀባርቆ ፀንሑ ብቕዓት ኣዝዩ ጉልሑ እኳ እንተኾነ ካብ ናይ ሎሚ ውፅኢት ግን ክመሃሩ ኣለዎም። ኣብ ቅድሜና ዘሎ ናይ ሃገራዊ ፀወታታት ስለ ዝኾነ ነዚ መሪር ስዕረት ክንውሕጦ ጥራይ ዘሎና ብድሕሪ ድማ ናብቲ ዝነበረ ብቕዓት ክንምለስ ይግባእ ክብል ናብ ተፃውቱ መልእኽቱ መሓላሊፉ። ናይ ብራይተን መዘኑ ፋቢያን ሃዝለር ኣዝዩ ብሉፅ ዓወት ኢና ኣመዝጊብና። ኣንጻር ዓባይ ክለብ ናይ እንግሊዝ ዘመዝገብንያ ዘይኮነ ብሉፅ ምንቅስቓስ ብምክያድና እዩ እቲ ዝበለፀ ዓወት ዝገብሮ። ብሓቂ ድማ ብተፃውቲ ኣዝየ ተሓጒሶ ኣለኹ ክብል ገሊጹ። ኣርሰናል ድሕሪ ዓመ 223 ፈለማ ግዜያ ብግፊሕ ዝኾነ ናይ 3 ባዶ ውፅኢት ትሰዓር ዘላ። ኣብቲ እዋን ኣብ ሜዳ ብብራይተን 3 ባዶ ተደፊራ ምንባራ እውን ይዝከር። ብራይተን ኣብ ሜዳ ንዝሓለፈ ዓመተ ስፖርት ሻምፒዮን ዝነበረት ክለብ ክስዕር እዚ ናይ ቀዳም ዓወት ንሳልሳይ ግዜያ እዩ። እዛ ክለብ ንማንቸስተር ሲቲን ሊቨርፑልን ረቲዓተ ነይርያ። ብዘይካዚ ብራይተን ኣብ ዝሓለፈ ግጥማት ፕሪምየር ሊግ ናይዚ ዓመተ ስፖርት ብሓፈሻ 16 ሸቶታት ብምዝጋቡን ኣርእስቲ ሰሪሓ ኣላ። መራሒት ናይዚ ውድድር ዘላ ማንቸስተር ሲቲ ኣብ ሜዳ ንሳንደርላንድ ብምዕዳምያ ፀወታ ኣካይዳ። ኣብዛ ፀወታ ሲቲ ኣብ ናይ ቅድሚ ዕረፍቲ ኣብ ታሸዒት ደ ካብ ኤንዞ ፈርናንደዝ ብዝረኸብታ ሸቶ ቀዲማ መሪሕነት ክትሕዝን ከላ ሳንደርላንድ ካብ ብሮቢ ኣብ መበል 12 ደቕ ብዝረኸብታ ሸቶ ናብ ፀወታ ተመሊሷ። ኣብ መበል 29 ደቕ ሲቲ ካብ ቸርኪ ብዝረኸብታ ሸቶ እንደገና ናብ መሪሕነት ክትምለስን ከላ ሳንደርላንድ ኣብ መበል 36 ደቕ ካብ ብሮቢ ካልእቲ ሸቶ ብምርካብ ደጊማ ተመዓራርያ። ዕረፍቲ ቅድሚ ካሉ ሲቲ ካብ ሰሜንዮም መበል 46 ደቕ ሳሴ ሸቶ ስለ ዝረኸበት 3-2 መሪሓ ዕሪፋ። ድሕሪ ዕረፍቲ ኣብ ዝቐፀለ ፀወታ ሲቲ ኣብ መበል 57 ደቕ እንደገና ካብ ሰሜንዮም 4 ሸቶ ብምርካብ ኣብ ልዕሊ መጋጥምታ ፀቕጢ ክትገብር ጀሚራ። እንተኾነ ድሕሪ 2 ደቓይቕ ናይዛ ሸቶ ብሮቢ ሃትሪክ ብዝሰርሓላ ሸቶ ከምዝገብን ከሎ ሃላንድ ድማ መበል 81 ደቂቕ ንዓወት ክለቡ ርግፅ ዝገብረት 5 ሸቶ ስለ ዘመዝገበት ፀወታ ብዓወት ማንቸስተር ሲቲ 5-3 ተዛዝዩ። ኣብዛ ፀወታ ናይ ሳንደርላንድ ሃትሪክ ሰርሐ ኣጥቃዒ ብሮቢ ብሉሰ ፀዋታ ተባሂሉ። ማንቸስተር ሲቲ ኣብ ሜዳ ኣንጻር ሳንደርላንድ ዘካየርተን 5 ፀወታት ኣዛጊዳ ተሰዓረትን ዘላ ኣብ 13 ክትዕወት ኣብ 2 ከማዕረ ተፈላለያ። ናይ መወዳእታ ስዕረታ ወርሒ ጥሪ ዓም 1998 ኮይኑ ሳንደርላንድ ሓደ ባዶ ተዓዊታ ምንባራ ይዝከር። ሲቲ ካብ ዕለት 29 ሕዳር ናይ ዝሓልፈ ዓመት ኣትሒዛ ዘካየደቶ ዳሕሮ 31 ፀወታታት ፕሪምየር ሊግ ኣብ 2 ጥራይ ክሰዓርን ከላ ኣብ 21 ተዓዊታ ኣብ 8 ኻ ማዕረ ተፈላለያ። ብዛኣከበቶ 71 ነጥቢ ግን ሕልፊ ኣርሰናል ኣብ ቅድሚት ትስራዕ። ሳንደርላንድ ድሕሪ ወርሒ ሚያዝያ 2014 ቸልሲ 2-1 ሰዓረትላ ፀወታ ድሕሪኡ ኣንጻር መራሒት ፕሪምየር ሊግ ዘካየቶ 18 ፀወታታት ዛጊድ ክትዕወት ኣይከኣለትን። ኣብ 14 ክትሰዓር ኣብ 4 ከዓ ነጥቢ ተማቒላ። ኣሰልጣኒ ሲቲ ኤንዞ ማሬስካ 5 ፀወታታት ፕሪምየር ሊግ ብምዕዋቱ ምስ ቅድም ዓለምቲ ክለባት ፕሪምየር ሊግ ዝነበሩ ከም ካርሎ ኣንቸሎቲ፣ ፔፕ ጋርዲዮላ፣ ክሬግ ሼክስፒር፣ ማውሪዚዮ ሳሪ ከምኡ ድማ ኦሌ ጉናር ሶልሻየር ክመዓራረት ኢሉ ኣሎ። ኣብዛ ፀወታ ሸቶ ዝቆፀረ ናይ ሲቲ ሃላንድ ኣብ ፕሪምየር ሊግ እንግሊዝ እታ እንኮ ሸቶ ከቕፀረላ ፅንሐ ክለብ ሳንደርላንድ ብምንባራ ዕዮ ገዝኡ ብዝግባእ ፈጺሞ። ሊቨርፑል ናብ ሜዳ ቪታሊቲ ስታዲየም ብምጋሽ ኣንጻር ቦሩማ ዘካየቶ ፀወታ ዓወት ኣመዝጊባ። ኣሰልጣን ሊቨርፑል ኣንዶኒ ራዮላ ናብ ናይ ቅድም ክለቡ ዝነበረ ቦሩማዝ ብምጋሽ ዘካየዶ ፀወታ ኣቐልቦ ሲሒቦ ነይሩ እዩ። ኣብ ናይ ቅድሚ ዕረፍቲ ፀወታ ዘን ክለባት ብዘይሸቶ ክፈላለያ ከሎ ድሕሪ ዕረፍቲ ኣብ ዝቐፀለ ፀወታ ግን ሊቨርፑል ኣብ መበል 57 ካብ ኤርትራዊ ሸዶናብ ኣሌክሳንደር ኢሳቅ ብዝረኸብታ ሸቶ ሙሉእ 3 ነጥቢ ወሲዳ።
ኣብዛ ፆታ ናይ ሊቨርፑል ጃኪ

0: ትብል ተጻዋታይ ተባሂሉ ተሰይሞ ቦርማዝ ኣንጻር ሊቨርፑል ካብ ዘካየተን ዳሕሮት 15 ፀወታታት ኣብተን 15 ተሳዒራ ኣብ 3 ክትዕወትን ከላ ኣብ ሓንቲ ፀወታ ኸ ነጥቢ ተማቒላ ኢራዮላ ኣንጻር ናይ ቅድም ክለቡ ተጻዋቱ ብምዕዋቱ ምስ ናይ ቅድም ኣሰልጠንቲ ሊቨርፑል ዝነበሩ ከም ብሬንዳ ሮጀርስ ኣንጻር ናይ ቅድም ክለቡ ስዋን ሲቲ ዘመዝገበ ዓወት ክመዓራር ከሎ ናይ ቅድም ዓላም ሊቨርፑል ዝነበረ ኬኒ ዳግሊሽ ግን ኣብ ወርሒ መያዝያ 212 ኣንጻር ናይ ቅድም ክለቡ ኒውካስል ኣብ ዘካየተ ፀወታ ብኒውካስል ክልተ ባዶ ተረቲዑ ምንባሩ ይዝከር
1: That's all it takes. Alexander Isak arrives right on cue. And Liverpool are in front. Just like that.
2: It's Isak that will get all the plaudits and get the glory of scoring the goal. But it really was Cody Gakpo down that right-hand side that really made the chance. Persistence really personified by the big Dutch.
0: ማንቸስተር ዩናይትድ ናብ ከተማ ለንደን ብምጋሽ ኣንጻር ፉልሃም እያ ተጻዊቷ ኣብ ናይ ቅድሚ ዕረት ፀወታ ዘን ክለባት ብዘይሸቶ እኳ ተተፈላለያ ድሕሪ ዕረት ኣብ ዝቕፅለ ፀወታ ግን ተኸላኻሊ ማንቸስተር ዩናይትድ ሊሳንድሮ ማርቲነስ ኣብ መበል 63 ደ ናብ ገዛ ልዳቱ ብዘመዝገባ ሸቶ ፉልሃም ክትመርሕ ጀሚራ ዩናይትድ ኣብ መበል 89 ደ ካብ ማቴዎስ ኩንሃ ብዝረኸበታ ሸቶ ማዕረ ብምዃን ትፀወታ ብናይ ሓባር ውፅኢት ሓደ ብሓደ ተዛዚሙ ኣብዛ ፀወታ ናይ ፉልሃም ሓላዊ ልዳት ሌኖ እዩ ብሉሰ ፀዋታ ዩ ተባሂሉ ፉልሃም ድሕሪ ዓመተ 2009 ኣብ ሜዳ ኣንጻር ዩናይትድ ካብ ዘካየተን ዳሕሮት 11 ፀወታታት ዛጊድ ክትዕወት ኣይከኣለትን ኣብ 8 ክስዓርን ክላ ኣብ 3 ከዓ ማዕረ ተፈላለያ ብሓፈሻ ግን ዩናይትድ ኣንጻር እዛ ክለብ ኣብ ዘካየቶም 22 ፀወታታት ብዘይካታ ኣብ ወርሒ ለካቲ 2024 ኣብ ሜዳ ኦልትራፎርድ ዝተቐበለታ ናይ 2-1 ስዕረት ኣብ 16 ፀወታታት ክትዕወትን ከላ ኣብ 5 ፀወታታት ነጥቢ ተማቒላ ፉልሃም ኣብ ናይ ሎሚ ዓመተ ስፖርት ካብ ዘካየድቶ 5 ፀወታታት ዛጊድ ክትዕወት ኣይከኣለትን በዚ ድማ እዛ ክለብ ድሕሪ ዓመተ ስፖርት 2020-2021 ዝኸፈ ውፅኢት ሒዛ ትጓዓዛኣላ ፉልሃም ኣብ 3 ክስዓርን ክላብ 2 መዓረ ተፈላለያ በዚ ድማ ኣብታ ክለብ ብዘይዓወት ዝኸደትን ግጥማት ብምዃኑ ከም ፀሊነጡ እዩ ተፃሒፉ ዘሎ ክኸውን እስጳኛዊ ዓላም ናይዛ ክለብ ኣልቫሮ ኣርቤዮላ ምስ ናይ ቅድም ዓላም ናይዛ ክለብ ዝነበረ ስኮት ፓርከር ኣብ ወርሒ መጋቢትን መያዝያ ናይ 2019 ኣብ ዝነበረ ግዜ 5 ፀወታታት ከተዓወተ ዝሓዞ ክብረ ወሰን ተመዓራርዎ ኣሎ ማንቸስተር ዩናይትድ ኣብ ናይ ሎሚ ዓመተ ስፖርት 5 ነጥቢ ክትክብን ከላ እዚ ውፅኢት እዚ ነቲ ኣብ ዓመተ ስፖርት 1992 ከም ድማ 1993 ከም ድማ ዓመተ ስፖርት 2025-26 ዝሰነደቶ ሕማቅ ታሪክ ተመዓራረቶላ
2: on his own at the moment into the penalty area Okafor into the middle well it's brilliant approach play from Noah Okafor
0: Leeds United ab meda anzar Crystal Palace zakay to tsota natu to maqila amnek mu'arati tsota zen klabat bezi shoto kfilalo yakhlo wad hal edata ab ziqetsela kala ibrewun shoto kemezgba srezi khala tsota baro baro tezazimo
2: time Leeds United have to settle for a point and maintaining their unbeaten start to the Premier League season chances few and far between it's finished Leeds United 0 Crystal Palace nil.
0: ክለባት ቶተንሃምን አስቶን ቪላና ከተማ ለንደን ናይ ደርብ ጾታ ያና ካይዳን እዚ ናይ ፈለማ ዓወት ናይ ዘዓመት ስፖርት ኣብ ምንዳይ ዝርከባ ዘለዋ ክለባት ዘካይዶ ጾታ ንቶተንሃም ሕልፊ ቪላ ዘገድሳ ኮይኑ ይቀሪቡ ቶተንሃም ኣብ ዝሓልፈ ክረምቲ ልዕሊ 300 ሚሊዮን ፓውንድ ወፃኢታት ብምግባር እኳ መሳርዓ ከትሕድስ ትኻለት ዓወት ንክትረክብ ግን ትፅበ ብምህላዋ ንደገፍታ ኣገሪሙ ኣሎ ኣብ ጾታ ምስ ንምለስ ኣብ ናይ ቅድሚ ዕረፍቲ ጾታ አስቶን ቪላ ዕረፍቲ ቅድሚ ካልዋ መበል 45 ካብ መንዛቢ ብዝረኸብታ ሸቶ መሪሓ ከትዕርፍ እንከላ ድሕሪ ዕረፍቲ ኣብ ዝቐፀለ ፀወታ ቪላ መበል 67 ደ ካብ ኒኮላስ ጃክሰን ካልእቲ ሸቶ ብምርካብ ኣብ ልዕሊ ቶተንሃም ፀቕጢ ፈጢሮም ኣብ መበል 79 ደ እውን ቡንድያ ብልስቲ ሸቶ ብምዝጋቡ መሪሕነት ቪላ ናብ 3 ባዶ ደይቡ ድሒራ ዝተበራበረ ቶተንሃም ኣብ መበል 76 ካብ ካሊገር ኣብ መበል 98 ደ ድማ ካብ ቫንሄክ 2 ሸቶታት እኳ ተረኸበት ካብ ስዕረት ክድሕን ግን ኣይከኣለትን ኣብዛ ፀወታ ሓላዊ ልዳት ኣስቶን ቪላ ዚዮን ሱዙኪ እዩ ብልሰ ፀዋታይ ተባሂሉ ተሰይሞ ዘን ክልባት ኣብ ዘካየዶ ዳሕሮት 23 ፀወታታት ሸቶ ተመዝጊቦ ወይ ኤሚላኖ ቡንድያ ኣንጻር ቶተንሃም ካብ ዝተሰለፈለን ግጥማት 4 ሸቶታት ከመዝግብ እንከሎ ሓንቲ ንሸቶ ትኾን ኩዕሶ እውን ቀሪብ እዩ
2: to Jewsby Hall back to Barry again little lay off for Harrison Armstrong to the feet of Johnson great chance oh he's missed it
0: Everton ab midan Ipswich Town bim'dam zakayt tsota mulu 3 net wosida amna kan ma'rifti gittim Everton am mabla 11 da ka Barry bizrata shotto mari hakat arifun kala dehr irata zaqatsala tsota Ipswich ni tsata futaw ክልተ ብጫ ካርድ ካብ ሜዳ ብምኽሳራ ንዝተረፈ ፀወታ ብጎደሎ ተፃወቲ ንክዛዞም እያ ተፈሪዳ እቲ ፀወታ ግን ብዓወት ኤቨርተን ሓደ ባዶ ክዛዞም ከሎ ኣብዛ ፀወታ ሓላዊ ልዳት ኤቨርተን ጆርዳን ፒክፎርድ ይብሉ ተፃወታይ ተባሂሉ
3: Maitland-Niles still going into the penalty area. Barry with the header, just wide. Goal kick, but a nice move.
4: Ball finds Willock. Good position. Willock's shot is blocked. And then Miley, edge of the area, makes a challenge. Barnes has it. Through for Willock, who controls and scores. Joe Willock.
0: ኒውካስል ዩናይትድ ኣብ ሜዳ ነታ ፅቡቅ ገስጋስ ከተርኢ ዝቕኒት ሃል ሲቲ ብምዕዳምያ ፀወታ ካይዳ ኣብ ናይ ቅድሚ ዕረፍቲ ፀወታ ኒውካስል ኣብ ውሽጢ 10 ደቂቕ ማለት ኣብ 3 ደቂቕ ካብ ዊሎክ ብዝረኸታ ሸቶ መሪሕነት ክትሕዝ ከላ ኣብ 7 ደቂቕ እውን ካብ ሃል ካልእ ሸቶ ብምርካባ መሪሕነታ ደሪዓ ዕሪፋ ድሕሪ ዕረቱ ኣብ ዝቐፀለ ፀወታ ሃል ሲቲ ኣብ መበል 67 ደቂቕ ካብ ቾ ሸቶ እኳ ተረኸበት ካብ ስዕረት ግና ይድሓነትን 2-1 ተቐፂዓ ናይዛ ዓመተ ስፖርት ፋልሚት ስዕረት ተቐቢላ ኣብዛ ፆታ ናይ ኒውካስል ሃል ዩ ብሉስ ተፃዋታይ ተባሂሉ ኣብ ናይ ሎም ዓመተ ስፖርት ካብ ውድዳት ሻምፒዮንሽፕ ዝሰገረት ክለብ ኮቨንትሪ ናብ ዘ ሲቲ ግራውንድ ብምጋሽ ኣንጻር ኖቲንጋም ፎረስ ተፃዊታ ኣብ ናይ ቅድሚ ዕረፍቲ ፆታ ዘን ክለባት ብዘይሸቶ እኳ ተተፈላለያ ድሕሪ ዕረቱ ኣብ ዝቐፀለ ፀወታ ግን ኮቨንትሪ ኣብ መበል 55 ደቂ ካብ ዳሲልቫ መዖት ይሸቶ ብምርካብ ድሕሪ 25 ዓመታት ናይ ፈልማ ሙሉእ 3 ነጥቢ ኣብ ውድድራ ፕሪምየር ሊግ ወሲዳ ወፅያ ኣብዛ ፀወታ ናይ ኮቨንትሪ ዳሲልቫ እዩ ብሉስ ተፃዋታይ ተባሂሉ
5: ግጥማት ላሊጋ እስጳኛ ዝሓለፈ ቀዳሚ ሰንበትን ብሸውዓይ ሰሙን ግጥማቱ ኣብ ዝቐፅለሉ ባርሴሎና ሻውዓይ ተኸታታሊ ዓወታ ከተመዝግብን ከላ ሪያል ማድሪድ ኣብ ደርቢ ከተማ ማድሪድ ካልኣይ ስዕረታ ናይ ዝዓመት ቀሚሳ ኣብ ዝሓለፉ 6 ናይ ሊግ ግጥማታ ኣብ ነፍሲ ወከፍ ግጥም ብገምጋም 4.7 ሸቶታት እናመዝገበት ተኸታታሊ ዓወታት እናመዝገበት ዝመፀት ናይ ዝሓለፈ ዓመት ሻምፒዮን ላሊጋ ባርሴሎና ካብ ሜዳ ወፃኢ ናብ ሰቪያ ተጓዒዝያ ሻውዓይ ናይ ሊግ ፀወታ ካይዳ ሰቪያ ኣብ መበል 19 ደቂ ኣብዚ ክረምቲ ብዝዓደገቶ የሱፋ ፎፎና ብዘመዝገባ ሸቶ ንፀወታ መሪሓቶ ተበጊሳ ባርሴሎና ብሰቪያ ተመሪሓ ንዕረፍቲ ክትወፅእ ፍቓደኛ ኣይነበረትን ኣብ ብሉፅ ቁመኑ ዝርከብ ብራዚላዊ ራፊና ኣብ መበል 22 ደቂቕ ንፀወታ ማዕረጌራ ንዕረፍቲ ዝለኣኸቶ ሸቶ ኣመዝጊቡ ድሕሪ ዕረፍቲ ራፊንሃ ካብ ላሚን ያማል ንዝተቕረባሉ ኳዓሳሱ ናብ ጥቕሚ ኣውዒሉ ኣብ መበል 52 ደቂቕ ከምኡውን ኣብ መበል 69 ደቃይ 2 ሸቶ ብምዝጋብ ሃትሪክ ሰሪሑ ባርሴሎና ድማ ኣብዚ ግጥም 3 ባሕረ ተዓዊታ ሻውዓይ ተኸታታሊ ናይ ሊግ ዓወታ ብምዝጋብ ብሙሉእ 21 ነጥቢ ኣኪባ ተፃወታ ናብ ኣህጉራዊ ግጥማት ክትልእኽ እያ ኣብ ማእከላይ ሰሙን ባርሴሎና ኣብ ልዕሊ ሓዳሽ ጋንታ ናይዛ ዓመት ኣብቲ ሊግ ዝኾነት ሬሲንግ ሳንታንደር ብገፊ 7-2 ኣብ ዝተዓወትሉ ግጥም 3 ሸቶታት ኣመዝጊቡ ዝነበረ ራፊንሃ ድምር ኣብዚ ዓመት ኣብ ኩሎም ውርድራት ዘመዝገቦም ሸቶታቱ ናብ 14 ኣበሪኹ ባርሴሎና ኣብዚ ናይ ውድድር ዓመት ኣብ ላሊጋ ጥራይ 31 ሸቶታት ኣመዝጊባኣላ ሪያል ማድሪድ ኣብቲ መዛዘመ ግጥም ሻምፒዮንስ ሊግ ኤሮጳ ናይ ዝዓመት ዝካየደሉ 70,000 ተዓዘብቲ ዝተረኽብሉ ሪያድ ኤር ሜትሮፖሊታኖ ተጓዒዝያ ኣንጻር ጓል ከተማ ኣትለቲኮ ማድሪድ ናይ ደርቢ ከተማ ማድሪድ ፀወታ ኣካይዳ ንዕረፍቲ ብዘይሸቶ ዝወፃ እዘን ክልተ ክለባ ድሕሪ ዕረፍቲ ኣብ መበል 52 ደቂቕ ተኸላኸላይ ሪያል ማድሪድ ስጳኛዊ ዲን ሁጅሰን ኣብ ክሊ ሳንዱቕ ንጆቫኒ ሲሞኔ ከም ምዝጋብ ሸቶ ብምዕንቃፁ ብቫር ዝተፀውዐ ማእከላይ ዳኛ ብቀይሕ ካርድ ኣሰናቢትዎም ነታ ብምኽንያት ዲን ሁጅሰን ዝመፀት ፍጹም ቅላዕ ድማ ኣሌካንድሮ ግሪማልዶ ቀሊዕዋ መዝጊብዋ ኣትለቲኮ ማድሪድ ኣብዛ ሸቶ ከይተሓፅረ ድሕሪ ዘካየደቶ ቐፃሊ መጥቅዓታት ኣብ መበል 59 ደቂ ብመንገዲ ካናዳዊ ኣጥቅዓያ ጆናታን ዴቪድ ንመሪሕነታ ዝርዐት ካልኦት ሸቶ ወሲኻ ምዱብ ፀወታ ንኽዛዘም ደቃይቕ ምዝተረፎ ሪያል ማድሪድ ብኣንቶኒዮ ሩዲገር ብዘውፅራ ሸቶ ናብ ፀወታ ተመሊሳ እኳ እንተነበረት ኣብ ዝተዋህበን ተወሳኺ ደቂ ኣትለቲኮ ማድሪድ መሪሕነታ ክትዕቅብ ብምምራፃ ኣብ ልዕሊ ሪያል ማድሪድ 2-1 ተዓዊታ ኣቐዲማ ብሪያል ቤትስ ፋልማይ ናይ ሊግ ስዕረ ስዕረታ ናይ ዝዓመት ቀሚሳ ዝነበረት ሪያል ማድሪድ ትማሊ ብጓል ከተማ ካልኣይ ስዕረታ ናይ ዝዓመት ወሲኻ ኣሰልጣኒ ኣትለቲኮ ማድሪድ ዲያጎ ሲሞኔ ንኣሰልጣኒ ሪያል ማድሪድ ሆዜ ሞሪኖ ንፍለማ ግዚኡ ኣብ ሜደር ብግጥም ክስዕሮ በቂዑ ንኻልእ ሸቶ ኣትለቲኮ ማድሪድ ዘመዝገበ ጆናታን ዴቪድ ኣብ ቀዳሞ 3 ናይ ላሊጋ ግጥማቱ ሸቶ ከመዝግብ ዝኽኣለ ራብዓይ ተፃወታይ እዛ ጋንታ ኮይኑ ጁልያን ኣልቫረዝ ኣብ መበል 22 ደቂቕ ንጆናታን ዴቪድ ቀይሩ ኣብ ዝኣትወ ሉ ዝነበረ ግዜ ብደገፍቲ ክለቡ ዳግማይ ተሸዲዱ ኣትለቲኮ ማድሪድ ኣብዚ ግጥም 9 ዕላመን ዝሓለዋ 18 ፈተነ ክተካይድን ከላ ሪያል ማድሪድ ብወገና 3 ዕላመን ዝሓለዋ 8 ፈተነ ኣካይዳ ወፅያ ብጫ ሳማሪን ቪያርያል ኣሜዳ ንሌቫንተ ጸዊዓ 3 ብሓደ ተዓዊታ። ኣዮዘ ፐረዝ ቅድሚ ዕረፍቲ ኣልቤርቶ ሞሬሎን ሚካውታድ ዘንድማ ድሕሪ ዕረፍቲ

ዘመዝገብ ወን ክልተ ሸቶታት ያ ቪያርያል ነታ ቅድሚ ዕረፍቲ ካብ ኢቫን ሮሜሮ ሸቶ ዝቁፅረት ለቫንተ ሰለስተ ብሓደረት ይዓታ ኣብ ሳን ማመስ ንኣላፈት ዝዓደመት ኣትለቲኮ ቢልባኦ ብዘይ ሸቶ ባዶ ባዶ ተፈላለያ ኣብ ካልእ ግጥማት ሴልታ ቪጎ ንሬሲንግ ሳንታንደር 5 ብባዶ ኦሳሱና ኣንጻር ራዮ ቫይካኖ ሪያል ቤትስ ኣንጻር ዲፖርቲቮ ላ ኮሮኛ ብተመሳሳሊ ማዕረ ሓደ ብሓደ ጌታፈ ንመላጋ ሓደ ብባዶ ሪያል ሶሴዳድ ድማ ንቫሌንሽያ 3 ብ2 ረቲዓታ በዚ መሰረት ባርሴሎና ብ21 ነጥቢ ንግጥማት ላሊጋ እስጳኛ መሪሓ ናብ ኣህጉራዊ ግጥማት ኣቕኒዓ ኣትለቲኮ ማድሪድን ሪያል ቤትስን ብማዕረ 16 ነጥቢ ብፀብለታ ሸቶ ተመራሪሐን ይኽተልኣ ሪያል ማድሪድ ብ15 ነጥቢ ራብዓይ ተርታ ሒዛላ ኣጥቃዓይ ባርሴሎና ራፊንሃ ብ12 ሸቶታት ብሉፅ ኣመዝጋብ ሸቶ ናይት ሊግ ኮይኑ ይመርሐሎ ላሚን ያማል ኬልያን ምባፐን ሰርጆ ካሜሮን ድማ ብተመሳሳሊ 7 ሸቶታት ይኽተልዎ ግጥማት ሴርያ ጥልያን ዝሓለፈ ቀዳመ ሰንበት ብሓሙሻይ ግጥማቱ ናይ ዚ ዓመት ቀፂሉ ተኻይዱ ኣብዚ ቀዳመ ሰንበት ካብ ዝተኻየዱ ግጥማት ሴርያ ጥልያን እቲ ልዑል ኣቐልቦ ረኺቡ ዝተኻየደ ግጥም ንቐዳሞት 4 ናይ ግጥማት ተንስ ተዓወታ ኢንተር ሚላንን ሮማን ኣብ ስታድዮ ኦሎምፒኮ ዘካየደው ግጥም እዩ ኣብ ናይ መወዳእታ ሰዓታት ምዕፃው መስኮት ምስጋር ተፃወቲ ካብ ሮማ ዝወፀሉ መንገዲ ብተጋንታ ዝተዓፅዎ ፈረንሳዊ ኣከፋፋሊ ማኑ ኮነ ኣብ ሻርሻይን መበል 37 ደቂቕን ብዘመዝገበን 2 ሸቶታት ሮማ ኣቐዲማ 2 ብባዶ ንዕረፍቲ መሪሓ ውፅያ ድሕሪ ዕረፍቲ ኢንተር ሚላን ብወገና ካብ ሓለቓ ጋንታ ላውታሮ ማርቲነዝ 2 ሸቶ ብምዝጋብ ካብ ድሕሪ ተበጊሳ ማዕረ 2 ብ2 ተፈላለያ ን2 ሸቶታት ኢንተር ሚላን ዘመዝገበ ላውታሮ ማርቲነዝ ኣብዚ ናይ ውድድር ዓመት 4 ሸቶታት ሴሪኣ በፂሕሎም ኣብዚ ሚዛናዊ ዝነበረ ግጥም ሮማ 4 ዕላመን ዝሓለዋ 18 ፈተን ክተካይድን ከላ ኢንተር ሚላን ብወገና 5 ዕላመን ዝሓለዋ 16 ፈተን ኣካይዳ ሮማ ኣብ ናይ መወዳእታ 18 ግጥማታ ኣንጻር ኢንተር ሚላን ኣብ 2 ግጥማ ጥራያ ዓወታ መዝጊባ ብማክሲሚልያኑ ኣሌግሪ ትዕለም ናፖሊ ካብ ሜዳ ወፃኢ ኣንጻር ፊዮረንቲና ኣብ ዘካየደቶ ግጥም ማዕረ ሓደ ብሓደ ተፈላለያ ናይ ቅድም ተፃወታይ ቸልሲ ጊልሞር ኣብ መበል 23 ደ ብዘወፅ ሸቶ ናፖሊ ንዕረፍቲ ሓደ ባሎ መሪሓ ክትወፅእ ክኢላ ድሕሪ ዕረፍቲ ፊዮረንቲና ኣብ መበል 51 ደቂቕ ኣሌክ ጀሚነዝ ብዘመዝገበላ ሸቶ ምስ ናፖሊ ነጥቢ ተመቒላ ወፅያ ብሩበን ኣሞሪም እትዕለም ኤስ ሚላን ኣብ ጁሴፔ ሚያዛ ኣንጻር ሌቸ ኣብ ዘካየደቶ ግጥም 3 ብባሮ ተዓዊታ ክርስቲያን ፑሊሲች ኣብ መበል 14 ደቂቕ ብዘወፀራ ሸቶ ንዕረፍቲ ሓደ ባዶ መሪሓ ዝወፅት ኤስ ሚላን ድሕሪ ዕረፍቲ ኣድሪያን ራቢዮን ሞሬራን 2 ሸቶታት ወሲኾም ነቲ ግጥም ድማ ሚላን 3 ብባሮ ተዓዊታትሉ 69 ሚዛን ፀወታ ናይ ዝግጥም ዝሓዘት ኤስ ሚላን 4 ዕላመን ዝሓለዋ ፈተነ ካይዳ ወፅያ መጋጥምታ ሌቸ ድማ ካብ ዘካየደተን 6 ፈተነታት እተን 3 ዕላመን ዝሓለዋ ነይረን ኣረጊት ጎርዞ ጁቬንቱስ ኣብ ኣልያንስ ስታድዮም ንኣታላንታ ዓዲማ ኣብ ዘካየደቶ ግጥም 2 ብባሮ ተዓዊታ ፍራንቸስኮ ኮንሴሳኦ ኣብ መበል 28 ደቂ ብዘመዝገባ ሸቶ ንዕረፍቲ ሓደ ብባዶ መሪሓ ዝወፀት ጁቬንቱስ ድሕሪ ዕረፍቲ ብራዚላዊ ብረመር ኣብ መበል 77 ደቂ ካልይቲ ሸቶ ጁቬንቱስ ወሲኹ ኣብዚ ጁቬንቱስ ብኩሉ መለክዒታት ናይ ፀወታ ዓብድላትሉ ዘምስሄት ግጥም 5 ዕላመን ዝወቕዓ 14 ፈተነ ካይዳ ኣንጻር ፍሮሴነ ዝገጠመት ብሰስ ፋብሪጋስ እትዕለም ኮሞ 2 ብባሮ ተሳዒራ ካሎን ኬቨርናደዝን ቅድሚ ዕረፍቲ ብዘመዝገብዎን ሸቶታት ያ ፍሮሲኖነ ሳልሳይ ዓወታ ናይ ዚ ዓመት ኣመዝጊባ ኣብ ካልእ ግጥማት ቦሎኛ ኣንጻር ቶሪኖ ማዕረ ሓደ ብሓደ ካልያሪ ንኡዴነዝ ሓደ ብባዶ ላዝዮ ንቬኔዝያ 2 ብባዶ ፓርማ ድማ ንጀኖዋ 2 ብሓደ ረቲዐንአን በዚ መሰረት ሮማ ብ13 ነጥቢ ንግጥማት ሴርያ ጥልያን ብመሪሕነታ ትቕልሶላ ኤስ ሚላን ምስ ሮማ ብተመሳሳሊ 13 ነጥቢ ብምውህላል ብፀብለልታ ሸቶ ተበሊፃ ካልኣይ ደረጃ ሒዛላ ላዝዮ እውን ብ13 ነጥቢ ብሮማን ኢንተር ሚላንን ብፀብለልታ ሸቶ ተበሊፃ ሳልሳይ ተርታ ተቐሚጣላ ካልያሪ ብ12 ነጥቢ ራብዓይ ደረጃ ተሰሪዓ ኣጥቃዓይ ሮማ ዶለን ማለን ብ6 ሸቶታት ብሉፃ መዝጋብ ሸቶ ሴሪኣ ኮይኑ ይመራሕሎ ላውታሮ ማርቲነዝ ጉስታቮ ቫሬላ ራይሞንዶን ድማ ብተመሳሳሊ 4 ሸቶታት ይኽተልዎም ባርከስ ዝኸበርኩም ተኸታተልቲ ናይ ሎሚ ሰሙናዊ ፍጻመታት ስፖርት ኣብዚ ዛዚመለኹ ዝመፅእ ሰሙን ባህለ ትሕዝቶ ክሳብ ንምለሰኩም ሰናይ ቅነ

0: ፈነወይ ሪ ቲቪ ኣብ ምክትታል ትርከቡ ዝኸበርኩም ተዓዘብትና ከመይ ትምስዮም ንሎሚ ሶኒ 21 መስከረም ሰዓት 9 ምሸት ዝተዳለወ ሃገራውን ሃገራውን ዜናታት ሒዘልኩም ቀሪበ ዘለኹ እስቴፋኖስ ግርማይ ንምክትታልኩም ብኽብሪ እንዳዓደምኩ ብቐንዲ ነጥብታት ይፍለም። ኣብ ዞባ ደቡባዊ ቀይሕ ባሕሪ ክካያድ ዝፀንሐ መርባዝ ዝኽሪ ምምስራት ቤት ትምህርቲ ሰውራ ተዛዚሙ። ማሕበር ኣርባሕቲ ንህቢ ዞባ ማእከል ቀረም መዓር ብዓይነትን መጠነን ንምዕባይ ዝሕግዝ ዘት ኣካይዶም። ኣብ ኑ ዞባ ሻምብቆ ተራኮም ኣብ ምቅላል ሕፅረት ኣብያተ ትምህርቲ ተመጒሶም። ጃምላ ሃገራዊ እቶት ኢራን ኣብ ቀዳማይ ፍርቂ 226 ብልዕሊ 10 ሚታዊት ከም ዘንቆልቆለ ተገሊጾም። ፈረንሳን ካናዳን ምምዕባል ነዳድን ተፈጥሮኣዊ ጋዝን ብሓባር ክሰርሓ ተረዳድየን። ፓኪስታን ኣብ ልዕሊ ሃገሩ ደብዳብ ነፈርቲ ከም ዘካየደት መንግስቲ ኣፍጋኒስታን ከሲሶም። ዝርዝር ዜና ብደረጃ ዞባ ደቡባዊ ቀይሕ ባሕሪ ኣብ ዓሰብ ክካየድ ዝቕነየ ፅምብል ዝኽሪ ምምስራት ቤት ትምህርቲ ሰውራ ትማሊ ተዛዚሞም። ነቲ ኣብ ኣዳራሽ ብሌንኮማ ዝተኻየደ መዛዝም ስነ ስርዓት ዝተኸታተለ ወኪል ኤሪና ዒሴ መሓመድ ዘዳለዎ ዜናዊ ፀብጻብ ኣሎ ፍርቱና ዓንዶም ከተቕርቦ እያ።
1: ዕዙዝ ዝኽሪ ንሓድሽ ወፍሪ ህንፀት ሃገር ብዝብል ቴማ ብደረጃ ዞባ ደቡባዊ ቀይሕ ባሕሪ ብዝተፈላለየ መሳነድኦታት ኣብ ከተማ ዓሰብ ክፅምበል ዝቐነየ መደባት ዝኽሪ 50 ዓመት ምምስራት ቤት ትምህርቲ ሰውራ ትማሊ 20 መስከረም ኣብ ኣዳራሽ ብሌንኮማ ብዝተኻየደ ስነስርዓት ተዛዚሙ። ኣብቲ ኣዛዚ እዚ ምዕራብ ብርጋዴር ጀነራል ኣብርሃም ዓንዶም ዝርከቦም ሰብ መዚ መንግስትን ግንባርን ዝተሳተፍዎ ድግስ ኣመሓዳሪ ዞባ ኣምባሳደር ማሕመድ ስዒድ ማንታይ ኣብ ትሕቲ ቕሳነት ዝኸልእ ደብዳብ ነፈርቲ ቀዋምነት ዘይብሉ ኸልበልትበት ጥልዋታት ኩናትን መስዋእትን ከምኡ ውን ምስ ሕፅረታት ቀለብን መሳለጥያታትን ሰውራ ቤት ትምህርቲ ክድኩን ምሕሳብ ከቢድ እኳ እንተነበረ ንርሑቕ ዝጠመተ ገዚፍ ራእዩ ብምንባሩ ግን እቲ መደብ ኣንጻር ኩሉ ብድሆታት ከም እትዓወ ተሓቢሩ። ኣምባሳደር ማሕመድ ስዒድ ማንታይ ወሲኹ እዚ ናይ ዝኽሪ መደብ ነቲ ብልፅግትን ስልጥንትን ኤርትራ ኣብ ምህናት ፀልዑል እጃም ዘለዎም ውፍያት ምሁራንን ሙያውያንን ዜጋታት እንገብሮ ወፍሪ ሸትኡ ክወቅዕ ብውህደት ክንሰርሕ ዘዘኻኽር ከም ዝኾነ ገሊጹ። እቲ ቀያሕቲ ዕምባባ ብዘቕረብዎ መዛሙሩን ደርፍታትን ሰውራ ደሚቑ ዝተኻየደ ስነስርዓት ብምኽንያት ወርቃዊ ኢዮቤልዩ ምምስራት ቤት ትምህርቲ ሰውራ ዝተኻየደ ስፖርታውን ስነ ጥበባውን ውድድራት ንዝተዓወቱ ብምሽላም ከምኡ ውን ንዓወት ናይቲ መደብ ኣበርክቶን ዝገበሩ ኣካላትን ውልቀ ሰባትን ናይ ምስጋና ምስክር ብምዕዳል ተዛዚሞም። እዚ ከምዚ ኢሉ እንከሎ ኣብ ግብፂ ዝነብሩ ኤርትራውያን ኣብ ዝወደብዎ ተምሃሮ ቤት ትምህርቲ ኣዳልን ቤት ትምህርቲ ባናን ብዘቕርበዎ መዛሙሩ ዝተሰነየ ፅምብል ፈፃሚ ጉዳያት ኤምባሲ ኤርትራ ኣቶ ኣማን ዓብደልዋሳ ኣብ ዘስምዖ ቓል እቲ ፅምብል ናይ 50 ዓመታት ታሪክ ተመክሮ ተወፋይነትን ዓወታትን እንዝክረሉ ከም ዝኾነ ብምጥቃስ ኣብ ውሽጢ 50 ዓመታት ኣብ ቤት ትምህርቲ ሰውራ ፍልጠትን ሓላፍነትን ዝሰነቑ ኣብ ህንፀት ሕብረተሰብን ሃገርን እጃሞም የበርክቱ ከም ዘለዉ ገሊጹ። ኣብቲ ኣጋጣሚ ብኣባል ቤት ትምህርቲ ሰውራ መምህር ኣድም እድሪስ ሰሚናር ከምኡውን ንህይወት ቤት ትምህርቲ ሰውራ ዝገልጽ ሙዚቃዊ መሳናድኦታትን ስእላዊ ምርኢትን ቀሪቡ።
0: ማሕበር ኣርባሕቲ ንህቢ ዞባ ማእከል ቀረም መዓር ብዓይነትን መጠንን ንምዕባይ ዝሕግዝ ዘተ ብ19 መስከረም ኣካይዶም። ኣብ ወንበር ማሕበር ኣቶ ሃብትኣብ ጋሃድ ኣብ ዘስምዖ ቃል ቀንዲ ዕላማ ናይቲ ዘተ ሓረስቶት ተልእኾ ሚኒስትር ሕርሻ ብሓፈሻ መደብ ንኡስ ርቡሕ ቃፀው ሕርሻ ድማ ብፍላይ ንምዕዋት ካብም ዝሕተት ንክፍፅሙ ምዃኑ ገሊፆም። ሓረስቶት ኪነ ዝረኽቦ ገንዘባዊ እቶት በቲ ብማሕበርን ሚኒስትሪ ሕርሻን ዝወሃቦም ሞያዊ ምኽርን ስልጠናን ተማዚኖም ውሑስ ዝፈሪ መዓር ከረጋግፁን ኣብ ዓይነት ኣተኪሮም ክሰርሑን ኣዘኻኺሮም። ኣባላት ቦርድ ማሕበር ብወገኖም ምህርቲ መዓር ንምዕባይ ነቑጣታት መሸጣ መዓር ብርትዓዋጋ ንምስፋሕ ከምኡውን ዓቕሚ ኣባላት ንምዕባይ ዝተሰላሰለ ንጥፈታት

0: ንቅስቃሱን ዝምልከት መብርሂ ሂቦም ተሳተፍቲ ኣብ ዝቐረበ ጸብጻብን መዛይተይ ጽሑፋትን ምርኩስ ብምግባር ኣብ ንጥፈታት ማሕበር ደራኽተራ ዝህለዎ ሓሳባትን ርእቶታትን ኣቕሪቦም። ወኪል ክፍሊ ሕርሻን መሬትን ዞባ ማእከል ኣቶ ኣስራት ሃይለ ኣብ ዝሃቦ መዛዝ ምቓል ምስቲ ሚኒስትሪ ሕርሻ ንኣብነታውያን ሓረስቶት ዝገብሮ ምትብባዕ ቁፅ 4 ንህቢ እናሰሰነ ይመጽእ ከም ዘሎ፣ ኣብ ዋጋ መዓር ዝርአ ዘሎ ምጉዳል ዋጋ ድማ ናቲ ውፅኢት ከም ዝኾነ ገሊጾም። ኣብ ንኡስ ዞባ ሻምብቆ ተራኮም ኣብ ምቅላል ሕፅረት ኣብያተ ትምህርቲ ዝምስገን ምዃኑ ተገሊጾም። ወኪል ኤሪና ወልደ ጋብር ሃብተ ስላሰ ዝለኣኾ ትሕዝቶ ብመልክዕ ጸብጻብ ተዋሂድሎ ኣርሴማ ኣስመሮም ክተቕርበ እያ።
1: ኣብ ንዞባ ሻምብቆ ህዝቢ ገንዘቡን ጉልበቱን ኣዋሂዱ ዝወስደ ዘሎ ተበግሶ ሕፅረት መምሃሪ ክፍልታትን ካልእ ፀገማትን ብምቅላል ኣብ መስርሕ መምሃርን ምስትምሃርን እወታዊ ኣስተዋፅኦ ይገብር ከም ዘሎ ብ16 መስከረም ኣብ ዝተገብረ ዘተ ተገሊጹ። ሓላፊ ኣገልግሎት ትምህርቲ መምህር ዑስማን እድሪስ ሳላ ኣበርክቶኮም ሕፅረት መምሃሪ ክፍልታት ተቓሊሉ ምህላው ብምጥቃስ ከም ውፅኢቱ ኣብ ዘይምችእ ቦታ ዘምህራ ዝነበረ ኣብያተ ትምህርቲ ናብ ዘመናዊ ህንፃታት ከም እተሰጋገራ፣ ኣብ ቁፅሪ ተምሃሮ ድማ መጠናዊ ዕብት ከም እተረ ኣየ ሓቢሮም። ምስ ዓመተ ትምህርቲ 2024-2025 ብምንፅጻር ቁፅሪ ተምሃሮ ኣብ ዓመተ ትምህርቲ 2025-2026 ብ14.5 ሚታዊት ከም ዝዓበየ፣ ውፅኢት ሃገራዊ ምርምራ ሻምናይ ክፍሊ ድማ ዘተባብዕ ምዃኑ ዝጠቐሰ መምህር ዑስማን መስርሕ መምሃርን ምስትምሃርን ንምምሕያሽን ተሳትፎን ውፅኢትን ተምሃሮ ንምዕባይን ኣብያተ ትምህርቲ ኣበርቲዕን ክሰርሓ ኣተሓሳሲቦም። ርእሰ መምህራን ብወገኖም ኣብ መብዛሕትአን ኣብያተ ትምህርቲ ዝረአ ሕፅረት መጻሕፍቲ ናይ መባእታ ደረጃ መምሃሪ ክፍልታትን መምህራንን ፍታሕ ክናደየሉ ብምትሕስሳብ ብከምዚ ዝውሰድ ተበግሶ ብዝለዓለ ክድፍኣሉ ተላብዮም። ወኪል ምምሕዳር ንኡስ ዞባ ሻምብቆ ኣቶ ታረቀ ኣባይ ድማ ምምሕያሽ ብቕዓት ትምህርትን ምቅላል ሕፅረት ኣብያተ ትምህርትን ንዝተወሰኑ ኣካላት ጥራይ ዝግደፍ ዕማም ስለ ዘይኮነ ህዝቢ ዝወስደ ዘሎ ተበግሶ ዝምስገን ውፅኢት ይርከቡ ከም ዘሎ ብምጥቃስ ነዚ ብምግንዛብ ኣብያተ ትምህርቲ ብሓፈሻ መምህራን ድማ ብፍላይ እቲ ዝድለ ለውጢ ንምምጻእ ብተወፋይነት ክሰርሑ ኣዘኻኺሩ።
0: ኣብ ሓጋዝ በብእዋኑ ኣብ ትካላትን ናይ እምነት ቦታታትን ክካየድ ጸንሐ ንጥፈታት ምግራብን ምስሳን ሃብቲ ገረብን ዝምስግን ውፅኢት ከም እተረኽቦ ተሓቢሮም። ባህርያዊ ጸጋታት ንምምዕባል ዝተኻየደ ጻዕሪ ንቕሓ ስድራ ቤታት ተወሲኽዎ ኣድማዓ ውፅኢት ከም እተረኽቦ ዝጠቐሰ ኣመሓዳሪ ከተማ ሓጋዝ ኣቶ ነፀር ኣብ በረኸተ ኣብ ዝተተኽለ ኣግራብ ኣብ ግርማ ከተማ ዓባ ኣስተዋፅኦ ከም ዝገበረ ኣረዲኦም። ሓላፊ ሃብቲ ገረብን እንስሳ ዘገዳምን ኣቶ ብርሃነ ንጉሰ ድማ ምስሳን ሃብቲ ገረብ ሚዛን ከባቢ ኣብ ምሕላው ንዘለዎ ተራ ብምጥቃስ ቀጻሊ ናብዮትን ክንክንን ክግበረሉ ተላብዮም። መራሕቲ ሃይማኖት ብወገኖም ኣብ ኣብያተ እምነት ዝተተኽለ ኣግራብ ኣብ ዘተኣማምን ደረጃ ምብፅሑ መርኣያ ዝግበረሉ ምክትታል ከም ዝኾነ ብምግላጽ በዝሓየለ ክሰርሕሉ ምዃኖም ኣረጋጊፆም። ሰልጠንቲ መበል 30 ዙርያ ካድር ካብ 11 መምሕዳራት ከባቢ ንኡስ ዞባ ናቕፋ ንዝተለለያ 48 ስድራ ሰማእታት ነፍሲ ወከፈን 1,000 ናቕፋ ገንዘባዊ ሓገዝ ገይሮም። ብ18 መስከረም ኣብ ኣዳራሽ ጎብየ ኣብ ዝተኸየደ ስነ ስርዓት ወኪል ሰልጠንቲ ኣብ ዝሃቦ ቓል ኣብቲ ሕላገ ጽንዓትን መስዋእትነትን ዝኾነት ከተማ ናቕፋ ምህላዎም መብፅዖኦም ንትግባር ሕድሪ ሰማእታት ዝሕድሱሉ ምዃኑ ብምጥቃስ እዚ ንስድራ ሰማእታት ንምሕጋዝ ተወስደ ተበግሶ ናቱ መርኣያ ከም ዝኾነ ኣረዲኦም። ኣብ ማሓዳሪ ንኡስ ዞባ ናቕፋ ኣቶ ያዕቆብ እድሪስ ብወገኑ እዚ ኣብ ነፍሲ ወከፍ ዙርያ ካድር ንስድራ ሰማእታት ኣብ ጎንኹም ኣሎና ዝብል ረዚን መልእኽቲ ዘመሓላለፍ ተበግሶ ባህሊ እናኾነ ምምፅኦ ብምሕባር ብስም ምሕዳር ንኡስ ዞባ ናቕፋ ምስጋና ኣቕሪቦም። እዚ ብሰልጠንቲ ዝግበር ዘሎ ደገፍ ንስድራ ሰማእታት ሕጂ ንመበል 14 ግዜኡ ከም እተኸየደን ብድምር ኣስታት ፍርቂ ሚልዮን ናቕፋ ንዝምልከት ንስድራ ሰማእታት ከም እተመቓርሐን ካብ ምምሕዳር ቤት ትምህርቲ ካድር ዝተረኽበ ሓበሬታ ይነፅር። ዜና መስዋእቲ። ኣባል ሚኒስትሪ ዕዮን ማሕበራዊ ድሕነትን ገሊም ተጋዳላይ ያዕቆብ ኢሳ ብ20 መስከረም ኣብ መበል 74 ዓመት ዕድሚኡ ብሕማም ተሰዊኦም። ኣብ 1974 ኣብ ተጋድሎ ሓርነት ኤርትራ ዝተሰለፈን ኣብ 1977 ናብ ህዝባዊ ግንባር ዝተጸንበረን ተጋዳላይ ያዕቆብ ቅድሚ ናጽነት ኣብ ዝተፈላለየ ኣህዱታት ድሕሪ ናጽነት ድማ ኣብ ሚኒስትሪ ዕዮን ማሕበራዊ ድሕነትን ተመዲቡ ንህዝቡን ሃገሩን ብተወፋይነት ከገልግል ዝጸንሐ ሓርበኛ እዮም። ስውእ ተጋዳላይ ያዕቆብ ኢሳ በዓል ሓዳርን ኣቦ 6 ውሉዳትን እዮም። ስነ ስርዓት ቀብሩ ድማ ሎሚ 21 መስከረም ሰዓት 4 ድሕሪ ቀትሪ ኣብ መካነ መቓብር ሓርበኛታት ኣስመራ ተፈጺሞም። ሚኒስትር ዕዮን ማሕበራዊ ድሕነትን ብመስዋእቲ ገዲም ተጋዳላይ ያዕቆብ ኢሳቅ ዝተሰምዖ

መሪር ሓዘን እናገለፀ ንስድራ ቤቱ መቃለስቱን መሳርሕቱን ፅንዓት ይሃብኩም ይብል። ዝስዕብ ዜና ሃገራት ወፃኢ እዩ። ዜና ወፃኢ ጃምላ ሃገራዊ እቶት ኢራን ኣብ ቀዳማይ ፍርቂ 226 ብልዕሊ 10 ሚታዊት ከም ዘንቆልቆለ ስታስቲካዊ ፀብፀባት ሃገር ሓቢሮም። ኣብ መወዳእታ ወርሒ ለካቲት ናይዚ ዓመት ብዝተወልዐ ኩናት ኣንሕቆ ቁጠባ ኢራን ዝኾነ ምህርቲ ነዳድን ጋዝን ብልዕሊ 26 ሚታዊት ከም ዝጎደለ እዮም እቶም ፀብፀባት ዝጠቕሶም። ኣብ ወርሒ መጋቢት ዕለታዊ ኣስታት 2 ሚልዮን በርሚል ዝነበረ ፍርያት ነዳዲ ኢራን ኣብ ዝሓለፈ ወርሒ ናሕሰ ናብ ኣስታት 40 ሚልዮን ከም ዝወረደ ተፈሊጦም። ኣሜሪካ ተካይዶ ብዘላ መጥቃዕትታት ትካላት ፀዓት ኢራን ቀንዲ ዒላማ ኮይነን ምህላወን ዝፍለጥ እዮም። ብዘይካዚ ብሰንኪቲ ኩናትን እገዳታትን ኣሜሪካ እቶት ኢንዱስትሪን ዕደናን ብኣስታት 15 ሚታዊት ምስናዕን ሕርሻን ድማ ብኣስታት 3 ሚታዊት ከም ዝነከየ ተገሊጹሎም። እዚ ከምዚ ኢሉ እንከሎ ኣብ ኢራን ኣብዚ ዓመት እዚ መጠን ቁጠባዊ ዝቕባበ ኣስታት 70 ሚታዊት ከም ዝዓረገን ንማሕበረ ቁጠባዊ ፀገማት ህዝቢ ከም ዘጋድዶን ተገሊጾም። ኣሜሪካ ኣብ ልዕሊ ኢራን ዘፅደቐቶ ንፅላታት ፀዓትን ምክልኻልን ዕላማ ዝገበረ እገዳታት ብ5 ዓመታት ኣናዊሓቶ ስለ ዘላ እቲ ቁጠባዊ ሃስያ መሊሱ ክኸርር ከም ዝኽእል ይመታሎም። ኣሜሪካ ውን በቲ ኣብ ኢራን ተካይዶ ዘላ ወተሃድራዊ ወፍሪ ኣብ ውሽጢ ዝሓለፈ 8 ኣዋርሕ ልዕሊ 38 ቢልዮን ዶላር ከም ዝኸሰረት እዩ ዝግለጽ ዘሎም። ፈረንሳን ካናዳን ምምዕባል ነዳድን ተፈጥራዊ ጋዝን ኣብ ዝርከብዎም ሓያሎ ፅላታት ብሓባር ክሰርሓ ተረዳድአን። እቲ ምርድዳእ ፕሬዚደንት ኢማኑኤል ማክሮንን ቀዳማይ ሚኒስተር ካናዳ ማርክ ካርነይን ሎሚ 21 መስከረም ኣብ ከተማ ፓሪስ ፈረንሳ ኣብ ዘካየድዎ ዝርርብ ተበፂሖም። እቲ ስምምዕ ፈረንሳ ካብ ካናዳ ብመልክዕ ፈሳሲ ዝዳሎ ብብዝሒ ባህርያዊ ጋዝ ክትሽምት ዝኽእላ ምዃኑ ተገሊጹሎም። ብዘይካዚ እቲ ውዕል ካልኦት ሃገራት ኤውሮጳ ብመንገዲ ፈረንሳ ተረባሕቲ ተፈጥራዊ ጋዝ ካናዳ ክኾና ባይታ ከም ዝፈጥር ተሓቢሩሎም። በዚ ድማ እቲ ስምምዕ ድሕሪ ምውላዕ ኩናት ዩክሬን ኣብ ዓበይቲ ሃገራት ኤውሮጳ ተኸሲትሉ ዘሎ ሕፅረት ጋዝ ብኸፊል ከቃልሎ ከም ዝኽእል የመታሎም። ካናዳ ብፍርያት ባህርያዊ ጋዝ ብደረጃ ዓለም ኣብ 5ይ ደረጃ ብመጠን ሰደድ ድማ ኣብ 4ይ ደረጃ እያ ትስራዕ። እዚ ከምዚ ኢሉ እንከሎ ፈረንሳን ካናዳን ኣብ ምምዕባል ቴክኖሎጂን ብርቂ ማዕድናትን ክተሓጋገዛ ምዃንን እውን ገሊፀን ኣለዋ። ካናዳ ኣቐዲማ ምስ ኤውሮጳዊ ሕብረት ኣብ ምክልኻል ፀጥታ ፀዓት ቴክኖሎጂን ክቡራት ማዕድናትን ዘተኮረ ስምምዓት ከም ዝተፈራረመት ኣይረሳዕን። ፓኪስታን ትማሊ 20 መስከረም ኣብ ልዕሊ ሃገሩ ደብዳብ ነፈርቲ ከም ዘካየደት መንግስቲ ኣፍጋኒስታን ከሲሶም። በቲ ኣብ ሰሜናዊ ምብራቅ ሃገሩ ዝተካየደት ደብዳብ ሰብኣውን ነዋታውን ክሳራ ከም ዝወረደ ዝገለፀ መንግስቲ ኣፍጋኒስታን ሕነ ናይ ምፍዳይ ስጉምቲ ከም ዝወስድ ሓቢሩሎም። በዚ ድማ ወተሃድራዊ ምትፍናን ክልትኤን ግርባብቲ ሃገራት መሊሱ ክኸርር ከም ዝኽእል ናይ ቀረባ ተዓዘብቲ እመቶም። ፓኪስታን ብዛዕባ እዚ ሓድሽ ደብዳብ ዝሃበቶ መግለፂ እኳ ዛጊት እንተዘየለም ኣብ ዝሓለፈ ሳልስቲ ኣብ ግዛኣታ ናይ ዝተኻየደ ሽበራዊ መጥቃዕቲ ንኣፍጋኒስታን ምክሳሳ ዝፍለጥ እዮም። ኣካይዳቶ ዝበሃል ዘሎ ደብዳብ ነፈርቲ መልሰ ግብሪ ናይቲ ልዕሊ 30 ሰባት ዝቐትለ ሽበራዊ መጥቃዕቲ ክኸውን ከም ዝኽእል ግና ግምታት ኣሎም። ነቲ መጥቃዕቲ ዘካይዱ ሽበራውያን ካብ ኣፍጋኒስታን ሰሊኾም ዝኣተዉ ምዃኖም ፓኪስታን ኣብ እዋኑ ምክሳሳ ዝዝከር እዮም። መንግስቲ ኣፍጋኒስታን ግና ንክሲ ፓኪስታን ኣሉታዊ ምላሽ ክህበሉ ጸኒሕሎም። ኣብ ሪፓብሊክ ደቡብ ኣፍሪቃ ናብ ሎሚ 21 መስከረም ኣብ ዘውግሐ ለይቲ 5.8 ሬክተር ምንቅጥቃጥ ምድሪ ከም እተኸስተ ማዕክናት ዜና ቃሊሐን። በቲ ኣብ 10 ኪሎ ሜትር ማዕሞቕ ዘጋጥመ ሓደጋ ኣብ ሂወት ሰብ ዝወረደ ክሳራ እኳ እንተዘየለ መጠናዊ ንዋታዊ ዕንወት ከም ዝሰዓበ ሰመዚ ደቡብ ኣፍሪቃ ሓቢሮም። ኪላታ ስነ ምድሪ ደቡብ ኣፍሪቃ ድሕሪ ምንቅጥቃጣት ክስዕብ ከም ዝኽእል ብምእማት ህዝቢ ጥንቃቐ ክዕባት ተሓሳሲቦም። እዚ ከምዚ ኢሉ እንከሎ ኣብ ተመሳሳሊ ዕለት ኣብ ደቡባዊ ሸነኽ ቱርኪ 5 ሬክተር ምንቅጥቃጥ ምድሪ ተኸሲቶም። በቲ ኣብ 7 ኪሎ ሜትር ማዕሞቕ ዘጋጠመ ምንቅጥቃጥ ትሕቲ ቅርፃዊ ዕንወት ከም ዝወረደ ተገሊጹሎም። ቱርኪ ሓደጋታት ምንቅጥቃጥ ምድሪ ብብዝሒ ኣብ ዝኽሰተሉ ጂኦግራፋዊ ኣከባቢ ከም እትርከብ ኪላታት ስነ ምድሪ ይጠቕሶም። ኣሜሪካን ህዝባዊት ሪፓብሊክ ቻይናን ትማሊ 20 መስከረም ኣብ ንግዲ ሰብ ዝሰርሖ ብልሕን ካልእ መድያትን ዘተኮረ ናይ ሰብ መዚ ንግዲ ዝርርብ ኣካይዶም። እቲ ኣብ ከተማ ኒውዮርክ ዝተኻየደ ዝርርብ ፍልልያት ክልትኤን ሃገራት ኣብ ምፅባብ እወንታዊ ተራ ከም ዝህልዎ እቶም ሰብ መዝ ኣሚቶም።
ሚኒስትራት ጉዳያት ወፃኢ ኣሜሪካን ቻይናን ኣብ በዝሓለፈ ሳለስቲ ናይ ቴሌፎን ዝርርብ ከም ዘካየዱ ዝዝከር እዮም። ፕሬዚደንት ዶናልድ ትራምፕን ፕሬዚደንት ሺ ጂንፒንግን ኣብ ሰሙን እዚ ኣብ ኣሜሪካ ተራኺቦም ክዘራርቡ መደብ ከም ዘሎ ዝፍለጥ ኮይኑ ክካየድ ዝቐኒ ርክብ ላዕለዎት ሰብ መዚ ነቲ ናይ መራሕቲ ዘተ ባይታ ንምጥጣሕ ምዃኑ ይግለጽ ኣሎ። ክልቲኦም መራሕቲ ኣብ መፋርቕ ዝሓለፈ ወርሒ ግንቦት ኣብ ቻይና ተራኺቦም ከም እተዘራርቡ ዝፍለጥ እዮም። ህንድን ጃፓንን ንክልተ ሳምንታት ዝቕፅል ሓበራዊ ልምምድ ሓይሊ ኣየር ኣብ ግዝኣት ህንዲ የካይድ ኣለዋ። እዚ ካብ 9 ክሳብ 22 መስከረም ዝቕፅል ልምምድ ወተሃደራዊ ዝምድናን ብሓፈሻ ዝምድና ሓይሊ ኣየር ድማ ብፍላይ ንምድንፍዑ ዝዓለመ ምዃኑ ኣፍሊጠን። እዚ ካዚ እቲ ብርክት ዝበላ ዘመናውያን ነፈርቲ ኩናት ዝተሳተፍኦ ዘለዋ ሓበራዊ ልምምድ ፀጥታ ዞባ ኤስያ ፓስፊክ ንምውሓዝ ሓጋዚ ክምዃኑ ሰመዚ ምክልኻል ክልትኤን ሃገራት ፀሚቶም። ቀዳሞት ሚኒስትራት ህንድን ጃፓንን ኣብ ዝሓለፈ ወርሒ ሓምለ ኣብ ከተማ ኒው ደልሂ ኣብ ዘካየድዎ ዝርርብ ኣብ ምምዕባል ፅላት ምክልኻል ፀጥታ ቴክኖሎጂን ፀዓትን ዘተኮረ ስምምዓት ከም እተፈራረሙ ዝዝከር እዮም። ጃፓን ኣብ ዝመፅእ 10 ዓመታት ኣብ ህንዲ ኣብ ዝተፈላለየ ፅላታት ናይ ልዕሊ 60 ቢልዮን ዶላር ወፍሪ ከም እትገብር ክትሕብር ጸኒሓላ። ኣባል ሃገራት ቁጠባዊ ውድብ ደቡባዊ ምብራቕ ኤስያ ማለት ኣስያን ኣብ 2025 ኣብ ሕድሕደን ምስ ካልኦት ሃገራትን ዘካየድኦም መጠን ንግዳዊ ምልዋጥ ምስቲ ናይ ቅድሚኡ ዝነበረ ዓመት ክነፃፀር እንከሎ ብልዕሊ 14 ሚታዊት ከም ዝዓበየ ፀብጻባት ገሊፆም። ኣብ ዝሓለፈ ዓመት መጠን ንግዳዊ ምልዋጥ ኣባል ሃገራት ልዕሊ 4 ትሪልዮን ዶላር ምንባሩ ዝተቐስቶም ፀብጻባት እቲ ኣስታት 1 ትሪልዮን ዶላር ምስ ህዝባዊት ሪፓብሊክ ቻይና ከም እተኻየደ ኣረዲኦም። እቲ ኣስታት 20 ሚታዊት ኣባል ሃገራት ኣብዝናና ሓድሕደን ዘካየደኦም ምልዋጥ ምዃኑ ክፍለጥ ተኻይድሎም። ነዳዲ፣ ባህርያዊ ጋዝ፣ ኤሌክትሮኒካውን ቴክኖሎጂካውን ፍርያት ዝለዓለ ምልዋጥ ከም እተኻየደሎም እውን ተገሊጹሎም። መራሕቲ ሃገራት ኣስያን ኣብ ዝሓለፈ ወርሒ ግንቦት ኣብ ፊሊፒንስ ኣብ ዘካየድዎ መበል 48 ዓመታዊ ዋዕላ ንግዳውን ቅጠባውን ዝምድና ኣባላት ንምድንፋዕ ከም እተሰማምዑ ዝዝከር እዮም። ሚኒስትራት ቁጠባ ኣባል ሃገራት 8-20 መስከረም ኣብ ፊሊፒንስ ተራኺቦም ኣብ ምምዕባል ዝምድና ከም እተዘራረቡ እውን ተገሊጹሎም። ኣብ 1967 ዝተመስረተ ዞባዊ ውድብ ኣስያን ፊሊፒንስ፣ ቪየትናምን ሲንጋፖርን ዝርከብኦም 11 ኣባላት ሃገራት ይሓቁፍ። ዜና ንምዛም ቀንዲ ነጥብታት ክደግመልኩም። ኣብ ዞባ ደቡባዊ ቀይሕ ባሕሪ ክካየድ ዝፀንሐ መደባት ዝኽሪ ምምስራት ቤት ትምህርቲ ሰውራ ተዛዚሞም። ማሕበር 4 ንህቢ ዞባ ማእከል ቀረብ መዓር ብዓይነትን መጠንን ንምዕባይ ዝሕግዝ ዘተ ኣካይዶም። ኣብ ንኡስ ዞባ ሻምብቆ ተራኮም ኣብ ምቅላል ሕፅረት ኣብያተ ትምህርቲ ተመጊሶም። ጃምላ ሃገራዊ እቶት ኢራን ኣብ ቀዳማይ ፍርቂ 2026 ብልዕሊ 10 ሚታዊት ከም ዘንቀልቆለ ተገሊጾም። ፈረንሳን ካናዳን ምዕባል ነዳድን ተፈጥሮኣዊ ጋዝን ኣብ ዝርከብዎም ፅላታት ብሓባር ክሰርሓት ተረዳዲአን። ፓኪስታን ኣብ ልዕሊ ሃገሩ ደብዳብ ነፈርቲ ከም ዘካየደት መንግስቲ ኣፍጋኒስታን ከሲሶም። ዜና ተዛዚሙሎ ብሮምሸት።

0: መደብ ስነ ፍልጠት
1: እዚ መደብ እዚ ብሚኒስትሪ ትምህርቲ እናተዳለወ
0: ብምትዕባር ሚኒስትሪ ዜና ዝፍኖ መደብ እዩ።
1: መደብ ስነ ፍልጠት
0: ንመሃዝነትን ንቕሓትን።
1: መደብ ስነ ፍልጠት
0: ንመቐይሮ ናብራን ዕቃበ ከባብን። መደብ ስነ ፍልጠት።
2: ኣቲ ፅፍሪ እንታይ ደኣ ደንጊኺ?
3: ኣኼባ ፀኒሕኒ ነዊሕ ዲኻ ተፀቢኻ?
2: ሰብ ሰኪሕለ
3: ይቕሬታ ግበረለይ ኩሩም ትሓወ እንታይ ደኣ ኻ ሓሲኽካ?
2: ኣቲ ቶም ጀርምታት እንዲኦም ግሂ ጾምኒ
3: እንታይ ትብል?
2: እዚ ዋና ና ቆልዓ ፅሬት ደይፈቱ ኮይኑ
3: ጥራኢልካ
2: ሽኮራዊ በሊዑ ህንዲ ብራሽ ወይ ድማ መወፅ ገይሩ ዘፅርየና እኒሄልካ ሓሲኽና።
3: ዋይ ከፊኢካ እንዲ
2: ጎረቤተይ ቅድሚ ኩርምቲ እውን ሓሲኹ ኣሎ ኮታ ኩላትናስና ናይ ጣዓመና
3: ወራር ናይቶም ጀርምታት
2: ወ ፅሬት እንዲበዲልና ረስሓት እንተመፂኡ ጀርምታት ልክዕ ከምዛ ክረምቶም ዝረኸቡ እዮም ዝኾኑ ንህልኪ ሰኣን ፅሬት ዳር ትርኢትና ንርኢ ኣለና ኮፊኢና።
3: ፈፂሙ የ ፅሬየኩምኒ ማለት ድዩ?
2: ፈፂሙ ክበልዕ እምበር ከፅሪ ዘይደሊ ኮላሲ ኮላስ ዎ ኮላሲ
3: እሞ እንታ ኩርምቲ ሓወይ ሽግርካ ደ ኣይ ከምዝናተየ ንድዩ
2: ሓፍታይ እስኸ ከንታ ኾንክ ዲኺ
3: ንዓይሲ መዓሰ ፅርየንን ምስ ነዋሕኩ ብመስደት ፅፍርን ይቆርፀንን ኮይኑ
2: እንታይ ዓይነት ርስሓት ደፍትወሉ በካዕ ቆልዓ እዩ ዝበጃኺ
3: ጉደፎባ ካብ ኩሉ ኣብ ጭድቃ ቆም ጣዕጣዕ ከብለና እነባዓለ
2: ማይን ሳምናን ገይሩ ከ ሕፀብኒ
3: ኣይሓስቦን ንማለቱ ማይ ጨብረቕረ ቐብለልና ካብኡ ዳርጋ ዘይምሕፀብ ሓይሽ ብዝኾነ ሕማቕ ኣለኹ ኣነውን
2: ከምዛ ንተሪር መግቢ ኣብ ምሕያኽ ዘይንሕግዞ ጠቕሊል እኳ ይረሲዑና
3: ኣነስ ኣፃብዕቱ ኣፀቢቐሉን ጫፋ ፃብዕቱ ሸፊነሉ ክነሰይ መዓስ ግደስለይ ኮይኑ
2: ፅፍሪ ሓፍተይ ገለ ክንገብር ኣለና። ምኽንያቱ ከምዚ እንተደኣ ቐፂልና እናሓስኽኩን እናተሸራረፍኩን ብሕማቕ እዛንታ ክጠፍ እየ
3: እሞ ክስታይ ዘይንገብር ናብ ሓንጎል ኬድና ዘይነሰምዕ
2: ከምኡ ዶ ይሓይሽ
3: ብፅሬት እንተዘይተታሒዝና ካብቲ ንጠቕሞ ንጎድኦ ክበዝሕ እዩ።
2: ከመይ
3: ከመይ ዝብለባ ንስኻ እንተዘይፀሪኻ ሓሲኽካ ቃንዛኽርምቶ ክተምፃሉ ኢኻ
2: ንስኽኸ
3: ኣነ እንተዘይፀሪ ከዓ መፋረዪ ጀርምታት ኮይነ ኣብ ፀፅባሕ ክሕሙሞ እየ
2: እሞ ግርም ክቕንዞን ክሓምምን ዘይንገድፉ
3: እሞ ንስ ኹርምቲ ክቕንዞኮ ብዋጋናትካ ስቓ እዩ ንስኻ እውን ክትሰቐኢኻ ማለት እዩ።
2: እሞ ንዕና ይበልና ኣብ ሓንጎል
3: ፍትሒ እንተረኸብና ይፍለጥኒ
2: ዋ እንተ ዋሓደስ ፀገምና ፈልጠልና
4: ይሂታ ቆሎስኒ
5: ምንሓስ ከመይ ቀኒኺ?
4: ደሓኒና እንታይ ደኣ ብኣኺኽካ?
5: እዚ እኳ
4: እዚ ቆልዓ መወፅ ወይ ብራሽ ምጥቃም ኣብዪ ሓቀይ
5: ፅሬት ዓይናቱን እያ
4: ኣብ ኩሉ እዩ
5: ወላ ንዓኺ
4: ድሕሪ ምብልዑ ኣፉ ማይ ክጉፅቁፅ ርኢኻ ትፈልጥ ዲኻ?
5: ኣነስ ሽኮራ ይክበልዕ ጥራሕ እየ ዝፈልጦ።
4: ኣፉ ብሰሪ ማይ ዘይምጉፅጓፅን ብራሽ ወይ መወፅ ዘይምጥቃምን ጨን እዩ ገንቢ ተቐይሩሎ።
5: እንታይ ትብሊ? እንታይ ደኣ ንዓና ዘይጨሙና?
4: ኣታ ቆሎ ስኒ ኣፍንጫ ኣለካ ድዩ
5: ዓቅኺ እንታይ ዓይነት ድርቡሽ ስኒያ ወዲ ኣነ
4: ብዝኾነ ሰብ ካብኡ ይሃድም ኣሎ
5: ኣፉ ጨኒዩ
4: ኣይ ገንቢ ገንቢ እንድዩ ዝጨኑ ዘሎ ኢሎም ኸ
5: ብወረወረ ድዩ
4: እወ
5: ኣቲ መልሓስ ሓፍተይ ኣነ ክፍጥሮ ከለኹ ፃዕዳ እየ ነይረ
4: እውይ

0: ወጅቡ ስኒ ነርካ ንሰራስረካን ታተነብለካን ነርና
1: እንታይ ሞ ብስንክ ዝረስሐ ቆልዓዚ ብኣኺኸ
0: ከምዚ ማዳስ ትኸድነ ምልኩዕ ገጽ እንዲኻ መሲልካ
1: ማዳ ጥራይልኪ
0: ንዓይውን ኣይጣዓመንን ከም ትፈልጦ ሰኹላሊት ምግቢ እንዲ ኣነ
1: ወ ነቲ ምግቢ ምስ ጥፍጣፍ ሓዋዊስኪ ናብ ጎበሮ ተትፍዮ
0: እቲ ዘይሃተፈ ምግቢ እንተዘይፀሪዩ ግና ምስ ቀኒ ኣብርእሲ ጨና ምፍጣሩ ጀርምታት እዩ ዘፍሪ
1: እንታይ ደ ዓይና ንገብሮ
0: ነቲ ሓንጎል ዘይነሰማዓሉ
1: ይእደብ ዶ ሙልክዮ
0: ሓንጎል እንተይልዎ ዶ ኣይንሱ እንዲ ኣዛዚኡ ናትና ናይ ዞም ናውቲ ኣካላት እውን ሓንጎል ይሓላፊና
1: እሞ ንዕናይ ንፈትን
0: ንዓና ይሕራይ

0: ባሕኸ ነይረ ሕጂ ግን ሳላ ብራሽን መወፅን ፀሪ ኣለኹ ኣነ ምምጫ ትጠቅም ፅቡቅ ከምዝተኽልወኩም እውን ይሕግዝ ግን እዚ ክገብር ብፅሬት ክትሕዙኒ ኣለኩም እንተዘይ ፀሬ ፀዋጋትን ጓሃማትን ክትኮኑ ትኽእሉ ኢኹም ስለዚ ኣፅሩዩኒ ቻው
1: ሰሚዕኩም ፍትዋት ህፃናት ኣነ ክሩምቲ ይበሃል ብሰንኪ ጉድለት ፅሬት ክሕስኽ ጀሚረ ነይረ ሕጂ ግና ናብ ንሙር ተመሊሰ ኣለኹ መልክዐይ እውን ፀቢቐ ዓቕመይ ተመሊሱ ስራሐይ ከዓ ብፅቡቕ የሳልጥ ኣለኹ ጎጎ ከይተረፈኸማን እኮ ይሕይኽ ስለዚ መታ ንብዙሕ እዋን ከገልግለኩም ብብራሽ ወይ ድማ ብመወፅ ኣፅርዩኒ ከይተሓምቁ ፍትዋት ህፃናት ሎሚ ግን ቻው
2: ኣነ መልሓስ መቸም ጥቕመይ ትፈልጥዎ ኢኹም ፅሬት ግን የድልየኒ ኣነ እንተዘይ ፀሬ ሕማቕ ሽተኣፍ የምፅእ ብሰንኪ ሕማቕ ሽተኣፍኩም ሰባት ክርሕቑኹም ይኽእሉ ብተወሳኺ እውን ጀርምታት ከፋሪ ይጅምር ስለዚ ማይ ብምጉፅጓፅን ብብራሽን ኣፅርዩኒ ጥዒት መልሓስ ፅሬት ይዋሕሳ ቻው
3: ሰላማት ህፃናት ኣነ ከዓ ፅፍሬ ሎሚ ሳላ ዝካየድለይ ዘሎ ፅሬት ፅቡቕ ኣለኹ ትርኢ ንምሻ ኣለኹም ክሳብ ዝነዎ ሓይትፀበይኒ መእከብ ርስሓት ኮይነ መታን ሕማምኩ የምፃልኩም መስደት ፅፍሪ ጌርኩም ከዓ እልይ ኣብሉን ኢኹም ከምኡ እንተ ጌርኩም ኣነ እውን ከይተሃኩኹ ክገልግለኩም እዩ ንሕጂ ግን ቻው
4: ሕጂ ዶ ሓይሽ ከምዘይተፈጠርኩ ንሰሓቢ ክምስታ ከምዘየዳቐቕኩ ጎጎ ኾነ ጣይታ ስኒ ተባሂለ ጐይታ ሰሓቕ ፈገግታ ግርፃን ዝሓመደይ ሰፈረይ መሓለውታ ኢናመል መትረርየይ ንኸይስበር ዋልታ ምዝ ዅሉ ውዕለተይ ፅሬት ተሓሪሙኒ ብራሽ ካብ ዘይገብር መዋእል ኮይኑኒ መወፅ ካብ ዘይነክስ ጊዜ ነዊሕኒ ሰሪ ፅሬት ባዕኪኸ ማዳ ወፂኒ ሰኣን መምዋፅ ሓሲኸ መልክዐይ ጠሊሙኒ ይሸራረፍ ኣለኹ ሕማቕ ዕድል ጐኒፍኒ ንስኻ ዋናይ እውን ቃንዛ ጀሚሩካ ሰኣን ስንኻ ምፅራይ ኩርምትኻ ሓሚምካ ሕጁ ደሓይሽ ምግቢ ምሕያ ኽስኢንካ ሕጁ እውን ኣፅሬኒ ዝኸፍአ ሳዕቤን ከይመጻካ ሓደጋ ከይበጽሖም ጫፍ ናይ ኣጻብዕትኻ ኣነ ዋልትኦም እሙን መከላኸሊኻ በቲ ኻልእ ገጽ እውን መድመቕ መልክዕኻ ጽፍርኻ ኣበሃል በዓልቲ ውዕለትካ መስደድ ጽፍሪ ኸምተሰኣነ ዝረኣየ ፈንፊኑ ቁመተይ ወሲኹ ማእከብ ረስሓት ኮይኑ ግዕዘይ ሳዕሪሩኒ መልክዐይ ተባላሽዩ ባክቴርያ ምጀርምታት ኣባ ይፋረዩ ሰኣን ብፅሬት መሓዝ ሰኣን ብግቡእ ምሕፃር ሕጁ ደሓይሽ ካብ ጥዕና ምብኳር ብሰርር ስሓተይ ከብድኻ ሓሚምካ ዓይኒ ምድሪ ኾይኑ ገዛኻ ውፅኣት በርቲዑካ ሕጁ እውን ተምሃር ብፅሬት ሓዘኒ ዝኸፍአ ኸይስዕብ ከም ፀጉርኻ ሕፅረኒ እንተ ጐፍጊፈ ብመሰል ፅፍሪ እለየኒ
5: መደብ ስነ ፍልጠት
6: እዚ መደብ እዚ ብሚኒስትሪ ትምህርቲ እናተዳለወ
5: ብምትዕባር ሚኒስትሪ ዜና ዝፍኖ መደብ እዩ
6: መደብ ስነ ፍልጠት
5: ንመሃዝነትን ንቕሓትን
6: መደብ ስነ ፍልጠት
5: ንመቐይሮ ናብራን ዕቃበ ኣከባብን
7: መደብ ስነ ፍልጠት

ተኸሪቡ ዝገርም እኮ እዩ። ኣብዚ ጥቓይ ኧረ ምሳይ ሓንቲ ገረብ ኣላ ከሎ ገና ከይበሰለት ዓይኒ በዚሕዎ። ኣነ ሓላዊ ኣይኮንኩን ኣፍቃሪ ተየጽበ ዘለኹ፣ ግን ድማ ዶንግያትን እዩ። ምናልባት ዶ ንሳኸ ምስቶም ነዛ ገረብ ዝሕልው ትህሉ እንድዒ እንታይ እዮም ርኦምላ ዝረአዩ ረአዩ ኸ ዘይሓትዋ ሓንቲ እኳ ያታ መልሲ ሕራይ ወይ እምቢ ሞንታይ ደኣ ኣሎም ዓቕላ ዘጽቡላ ፀዓዱ ጸለምቲ ሓሳዳትን መንቀኛታትን ናብ ኣየቋምቱ ኣለዉ። እዛ ገረብ እዚኣ ውፃእ መዓት እያ ይብልዋ፣ ካብ ሓዊ እያ ተፈጢራ። ንሳቶም ግን ሓዊ ሒዞ መፈራርህ ኣሉ። ንሳ ንሓዊ ቐደም እያ ትፈልጦ፣ ብውሽጣስ ትስሕቖም ትህሉ እምበር ኣይፈለጡን እምበር ንወስታን ዳርባን እከይ ተግባራቶም ከም ዋልታ ኾይኖም ዝከላኸሉላ ደቀይ ትብሎም ኣለውዋ። ተቐነይቲ ብሙዚቃ ደርፊ ብድራማ ግጥሚ

0: እዛ ገረብና ኮስኮስታ ብዙሓት ሓለውታውን ብዙሓት ኢና እንታይ ኸትፍልዩነታ? ንምንታይ እዮም ኩሎም ተጸባእታ ኹንንዋ ዝብህጉ?
1: ንዓይ ከም ዝመስለኒ እቶም ዝብህግዋ በዕላት ጉብዝ ገረብ ምዃና ስለ ዝፈልጡ እዮም። ቀለብ ዘየድልያ ብባሕሪ ዝተኸበት መሰጋገሪት ኣፍሪቃ ኤውሮጳ ኤስያ ምዃና ጠመት ብዚሓ እየ ዝብላኒ።
0: ሕራ ይዞም ጎረቤት ከ እንታይ ኮይንና ኽብሉ እዮም? ብኣነሃባ ዝተኾመረ መዓር ክብርብሩ ተካል ዝሓድሩስ መጀመርታ ንሶም ገረብ ዘይኮኑ ክሳብ ማእስዮም ዝኣጎም ዕምባባ ቕህሙ ፍሪኣም ምብፅሑ ኣፎማይ ምዕግዞም ባሃቑ ሓደ ነገር ብሂገየልካ ክትምዙዕ ይከኣሊ።
1: ብፍትወት እንተዝኸውንከ ፈቲናኩም ብሂግናኩም እንተዝኸውንከ ጸሊእካ ዲኻ ዋ ናይ ዚኦም እኮፍል እዩ እናራስኻ እናጽነትካ መሬትን ገረብን ዓሳን ባሕርን ክትግብት ምፍታን ምስ ምንታይ ይቝጸር? ማንከ ክጽመሞ ይኽእል? እናቐተሉ መውስቦ ዝሓቱ ሕቱራት
0: እቲ ብግዳም ዘሎ ወፃእ ዙርያ ገረብ ምስኦም ዘሎ ወይ ገረቡ ጸልአ እዩ ዝመስሎ። ደቂ ገረብ ግን ኣብ ውሽጢ ሃልው ወፃኢ ወትሩ ልቦም ዝገረቦም እዩ። ንምክንኻና እንታይ ከዘይገብሩ?
1: ብውሽጣ ውመት ንምስ ገረቦም ርክብ ኣለዎም። ሓንቲ መዓልቲ እኳ ብሕልናን ብመንፈስን ካብ ገረቦም ተፈልዮም ኣይፈልጡን እዮም። እዚ ዘይስቆሮም ገደቦ ግን ገረቦም ጸሊኦም ቦታ ዝቐየሩ ይመስሎም። ልቦም ቦታ ብምቕያራይ ዝምብልኒ ንሶም ግን ከዳህልልዎም እዮም ዝፍትኑ።
0: መን እሞ ከይደህለለ ኣሎ? እዚ ንመሬቱ ኣሕሊፉ ዘየብምዕት ውላት በለጾምን ምትላሎም ዘይስቆሮ ኣይኮነን። ክብሩ ተተተንኪፉ ዶሙ ዘይፈልሕ መሬቱ ተተደፊሩ ግዳም ጸኒ ኤርትራዊ የለን የለኒ ዓኸ።
1: ንዓይ እኮ ዝገርመኒ እተሓሳስቦኦም ታሪክ ዘይምህሮም ባህማት ምዃኖም። ይትረፍዞም ኣብ ጎደቦ ዘለዉ ድንካ ሓሳብ ኣንቂሎም ዝፍክሩ ሲ ነቶም ሙሉእ ዘመናዊ ጽዋር ዘመናዊ እተሓሳስባ ዝነበሮም ኤሮጳውያኑን እኮ ዝመከተን ብጥራይ ኢዱ ገረበይ ዝበለን ህዝቢ ብኸመይ ክሓብልዎ ይፍትኑ ኣለዉ። እዚ ፍጹም ዕብዳንን ፍጹም ንዕቀትን እዩ ንኺድ እሞ

0: ኣብ ደንደ ስሩባ ዝበቖለት ገረብ ብሕይወታ ምስ ሸዊታ ዘህርፍ ፍሩታ ተሓላዊት ኮይና ከም ብሌን ዓይኒ ሰብ ብረመጽህህን ቀዝሕህን ትሽምበብ ካብቲ ሩባን ሓጽብን ዝወፀ መንቅብ ናብ ኣይብል ጽግዕግዕ የብዝሕ እቲ ቕንቁነውን ካብ መሬት ዝፈልሕ ናብ ኣይብል ኣብ ሱራ ይበጽሕ እቲ ብላዕሊ ዘሎ ምስ ደበና ማይ ተመሲሉ ይወድቆ ዝባል
1: ቀዝሒ ሩባ ብዳርባ ዝፈግእ ኣብ ደረታ እናበለ ጽግዕግዕ ከመይ ኢሉ እሞ ትልባ ኽረግእ ኣይረግአን ኣይሰኸነን ዘሎ ፍረ ኸርሳይንውንዋይ ዘሎ ፃውዒት ሃንቀውታ ንረባሕታ ፃውዒት ንደቃ ኸም ምህፅንታ እቲ ሸዊታ ኸተውሕዞ በረኸታ ኽትምስመሶ ንሳ እውን ትጽበያ ዘላ
0: በዓልቲ ፍሩታን ጽላልም ብምዃን ሓንቲ ገረባው ልሕ ምስ ብርትኳን እቲ ጸገማ ኣብ ኣፈጣጥራ እዩ ኣብ ደንደስ በቑል ኣብ ቀራና መንገዲ ወጠት በዚሕዋ ኸይታኣት ዓዲ ገረብያ እግሪ የብላን እምበር መላገሰት እንዶ ጥር ኢላን ጸድፊ ነብሳ መውፀት እንዶ
1: ባህርያ ግን ኣይፍቀደላን ተሓላዊት ኩን ኢሉዋ ትሕሎ ድማ ኣላ ሓለውታ ንዓኣ ዝተፈጥሩ ኣብ ሓዊ ኣብ ዛሕሊ ይነጥሩ እዩ ዘሉ ባዕዲ የሰንብዱ ኣብ ባህሪ የኽብዱ ሓመድ ተማሲሎም ምእንቲ ሓመዶም እቲ ሓመዳ ካብ ሱራ ኸይስሑ ምስቲ ሓመድ ምስኣ የሕመድምዱ ስለዚ ሓመዳ ኣይሰዓወን ፍቕዱ።

0: ምስጋና ብኽብርን ዝወደቑ ንሓለዋ ጽላል ዓድን ዝተዋድቑ መስዋእቶም ድኹዕ ነፍሳ እዩ ብደመ ነፍሶም ተጉላዕልዕ ብርሃጾም ጨብጭባ ተጉስዕ ይትረር ጕንዳ ይሰስን ጨንፈራ ሱራ ታሕቲ ገጹ ጠሚሩ የንብራ እታ ዘይትመሖ ገረብ ፋርስ ዝወለደት ሓየት ያሙ ብደቃ ትምኔት
1: ንሳ ትወልዶም ሓለውታ እንቱራት ክንዮ ሰብ ዝኾኑ ፍጡራት ሓለውኦም እናተወራረሰ ሻቕላ ልቦም ሓንሳብ ከይደቀሰ ከምብርዋዮም ንዘንትእለት ብዘይ ንሳ ኵሉ ኾንቲ እዩ ንሳ ምስተወሉ እዩ ንሱ ዝነብር ክብራ እንተተሓሊ ክብሩ ሉድ ዝኸብር እወ ክብራ እንተ

0: ለካ ሕቡእ ቃንዚኡ ኽፉዝ ካብቲ ተሓቢኡሉ ዝነበረ ይወፅ እዩ። ኣብ ውሽጢ ዘይተፈልጠ ሃለዋት ኣድብያን ተሓቢኣን ዝነበረት ኣፍቃሪት ንስለ ፍቕሪ መስዋዕቲ ኸፊላ። ካብዚ መስዋዕቲ ደቂ ገረብ ተነቓቒሕ ኣፍቃሪተይ ምእንታይ ሓሊፋ ኣላ። ኣነ እውን ኣይጋግኽዋን ንሳ እውን ብፍቕሪ ዘይምስል መሲለ ከምቲ ዝገመጥክዎ ግርማን ላዛን ኣይደረበትን። ልክዕ ከምቶም ደቂ ገረብ ፍቕሪ ኸማስና ጸኒሕ እዩ። ደርብ ፍቕሪ ሃገርን ፍቕሪ ሰብን። ንሳ እውን ጓል ገረብ ኮይና ጸኒሓ መስዋዕቲ ንስለ ተፍቅሮም ውፋይ ምዃና ኣሚና በድድ ኢላ በድድ።
1: ገረብ ውልቅን ገረብ ሓባርን ይተሓሉ።
2: ፍቕሪ ንኽትረክብ መስዋዕቲ ምኽፋል ኣሎ።
3: እቲ ንገረቡ ዝሓለወ ባህ ይበሎ።
4: ንስለ ኽብሪ ዝስዋዕ ኣይተሓልኒ።
5: ንኽብሪ እዛ ገረብ ዝተሰውኡ ቕሰኑ ንበሎም።
6: ክብሪ ነቲ ዘይፀዓድ ህዝቢ ኤርትራ።
5: ክብሪ ንሓይልታት ምክልኻል ኤርትራ።
7: ሞሳ ንዂሉ ህዝብን ሰራዊትን ስለቲ ዘይፀዓድ መትከሉን ጽንዓቱን ይኹን።
8: ክብሪ ብዂሉ መዳይ ኣብ ጎኒ ሓይልታት ምክልኻልን ኣብ ጎኒ ህዝብን መንግሥትን ደው ዝበለ ኣብ ውሽጥን ወፃን ዝርከብ ህዝብና።

buat Jono ya.

Ca vine prea la experiență, să fiu!

这三大问题来选。

ኣለይተይ መትዓቢተይ መምህርተይ ብልቢ ዝፈትወኩም ብልቢ ዘፍቅረኩም እዛ ደርፍናተይ ከዓ መዘከርታ ትኾንኩም።

0: ሓንቲ ካብተን ምስ ውላደን ናብ ሜዳ ዝኸዳ ተጋደልቲ ኣዴታት እያ። በቲ ዝነበረ ሕሱም መግዛእቲ ዝተፈላለየ ግፍዒ ክፍፀም ኣብ ንኡስ ዕድሚያ ተዓዚባ ዛንታ ውዕሎ ጅግንነት ተጋደልቲ ህዝባዊ ግንባር ክዝንቶ ካብ ህፃንነታ ትሰምዕ ስለ ዝነበረት ኣብ ልባ ገሎ ቦታ ሒዙ እዩ። ኣብ ሜዳ ምስ ከማ ኣዴታት ብምዃን ኣብ ማእተታዊ ንጥፈት ገድሊ እጃማ ኣበርኪታ ትምህርቲ ሙዚቃ ብምውሳድ ክራር መሊኻ ጉጅለ ባህሊ ባና ሓርነት ኣዴታት ንክትምስረት ካብ ዝገበረ ኣዴታት እያ። ምስ ጉጅላ ብምዃን ብርክት ዝበለ ስነ ጥበባዊ ዕዮ ኣፍርያ። ኣብዚ እዋን ከዓ ኣብ መሓዳሪት ምምሕዳር ከባቢ ውና ኣብ ምምሕዳር ንዘዋትራብሉ ኮይና ተገልግላኣላ። ኣኽበረት ፍሳሃየ ብ1960 ኣብ ምስጋድ ተወሊድ ዓብያ። ኣኽበረት ካብታ 7 ውሉዳ ዝፈረየት ስድራ ቤት ፍሳሃየ ዘራፅን ሕሳስ ልደያ። ስድራ ኣኽበረት ከም ኩሉ ኣብ ገጠር ዝነብር ሕብረተሰብ ብሕርሻን ውጓስን ዝናበሩ ሓረስተት ብምንባሮም ኣኽበረት ዓቕማ ዘፍቅዶ ንጥፈት እናገበረት ዓብያ። ኣቦ ኣኽበረት ፍሳሃየ ገና ኣኽበረት ሓደ ዓመት ከይመልአት ስለ ዝዓረፈ ወላዲታ ኣስካሉ ቀሺ ገረዝ ጌር ክንዲ ኣቦን ኣደን ኮይና እያ ኣዕብያቶም። ኣብ ዓዶም ቤት ትምህርቲ ስለ ዝነበረ ከዓ ኣኽበረት ዕድለኛ ኮይና ክሳብ 8ይ ክፍሊ ድሕሪ ምብፃሕ ብሰንኪ መርዓ ትምህርቲ ኣቋረፀቶ። በቲ ዝነበረ ልምድን ወግዕን መሰረት ኣብ 1975 ኣብ መበል 15 ዓመታ ገና ተማሃሪትን ከላ መርዓኣ ብስድራ ተቆፂሩ ተወደአ። ምስ ሃይለ ዘርእዝጊ ዝበሃል ተመሪዓ ድማ ናብ 4 ስመርኣት እያ። ቀሲኖም ሓዳሮም ከይገብሩ እቲ ግዜ ሕሱም እዋን መግዛእቲ ብምንባሩ ቀይ ሽብር እውን ይፍራሕ ስለ ዝነበረ ንቕርብ እዋን ሓዳር ድሕሪ ምግባር ምስ በዓል ቤታን እንዳ ሓሙኣን ናብ ጊንዳዕ ኣምሪሖም።
1: ሕጂ ኣነ ኣብ ጊንዳዕ ክኸይድ ከለኹ ነፍሶ ፆር ይኸይደ ነዚ ዓባይ ጓለይት ንህዝባዊት ማለት እዩ። ነፍሶ ፆር ስለ ዝኾንኩ ጊንዳዕ ከይደ ኣብ ጊንዳዕ ሽዑ እንዳ ቤሳልሕ ከምዚ ድብለካ ብ ናብ ቤሳልሕ ኮፍ ምስ በልና ገዛ ምስ ሃቡና ብኣኻ ተኻሪና ማለት እዩ። ሕጂ ኣብ ጊንዳዕ መዓት ስምዒታት እዩ ነይሩ ናይ ሰውራ ማለት ስርሕቲ ዕምባባ ነይሮም መዓት ሂርሂር ገለመለ በቃ ካላስ ዝኾነ ነገር መዓት እዩ ነይሩ ሽዑኡ። ሕጂ ኣነ ቁርብካ ንዓይ እእምሮይ ስክስሕበኒ ጀሚሩ ዋላ ብዓዲ ከለኹ እውን ኣሕዋተይ ነይሮዮም ሓፋሽ ድባት ሕጂ እሶም እንታይ ግብሩ ነይሮም ይርኦም ነይረ ኣነ ሕጂ ምስቲ ኣሕዋተይ ዝርኤሉ ዝነበርኩ ኩነታት ናይ ጊንዳዕ ካ ተደሪብኒ ሕጂ እወ ምስቲ ዝነበረ ናይ 75 ዘይተኣደነ ሰብ እዩ ኣብ ዓዲ ብኻ ኮይተረሽንና ንዓና ሕጂ ኩሉ ነገር ንዓይ ሕጂ ከም ንእሽተይ ከዓ ስለ ዝነበርኩ ምስቲ ናይ ኣሕዋተይ ዝገብርዎ ስምዒትን ምስቲ ጊንዳዕ ከይደ ዝሪኦ ዝነበርኩ ናይ ህዝባዊ ግንባር ባህልታትን ንዓይ ክስሕበኒ ክኢሉ ማለት እዩ። ሕጂ በዓል ቤተይ እውን ሽዑ ከይዱ ምስ ከደ ሽዑ ኣነ ነፍሶ ፆር ኮይነ እንዳ ጀማሂር ከይደ ብኢደወነንካ ሰኢልካ ይትኸኒኻ ፀላኢ ሕልፈካ ነስመራ ክትመፅእ ወረቐት መንቀሳቀሲ ክህልወካ ኣለዎ ሽዑኡ ወረቐት ክህቡን ኢሉ ኣነ ብታ እንዳ ጀማሂር ከይደ ማለት እዩ። እታ እንዳ ጀማሂር ከይደ ምሳኹም ክኸይድ ደልየል እዮ ከመ ኢልኩም ከምዚ ኢል ክትከዲ ኢሉ ከምዚ ኢልክስ ከመ ኢል ክትከዲ ሕጊስ ነብሶ ፆር ነይረ ሽዑ ኣብ 17 ዓመተይ ማለት እዩ ሽዑ ድሕሪ 2 ዓመት ሽዑኡ ኖኖ ከምዚ ኢልክስ ክትከዲ ትኽእልኒ ኸ ሕጂ ተኽኢልክ ነስመራ ክትምለስ ዝግባእኪ ክትገዲ ዘለክ ገለ ኢሎምኒ መድሓን ወረቐት ክንበኪና ኢሎም ፅሒፎም ወረቐት ሂቦምኒ መፅያ ስመራ ማለት እዩ።
0: ድሕሪ እዚ ኣኽበረት ናብ ዓዳ ምስጋድያ ተመሊሳ። ኣብዚ እዋን ከዓ ሕርሳ ስለ ዝኣኸለ ንበኽሪ ጓላ ህዝባዊት ብሰላም ተገላግለት። ጥምቀታ ድሕሪ ምሕላፍ ከዓ ሃማን ቀልባን ምስ ገድሊ ስለ ዝነበረ ንብረታ ሸይጣ ብ1981 ናብ ሜዳ ተበጊሳ። ኣኽበረት ንሜዳ ክትከይድ መደብ ከም ዘለዋ ንወላዲታ ኣስካሉ ኣካፈለታ። እታ ክልተ ደቃ ንሜዳ ዝሰደደት ክልተ ደቃ ድማ ዝመትዋ ብዘይ ሰብኣይ ደቃ ዘዕበየት ወላዲት ግን በይነይ ክተርፍ ኢላ ባሃይበላን። እንተኾነ ኣኽበረት ሓንሳብን ተንቂዳ ስለ ዘይትምለስ ውሳኔኣ ኣፍለጠታ። ውሳኔ ጓላ ዝኸበዳ ወላዲት ብኽያት ተርጓሓቶ ኣኽበረት እውን ምስ ኣበኸየት። ኣብ መወዳእታ ግን እታ ለዋ ወላዲት ዕረንዳ ጣዕማ ንጓላ ምስ ውላዳ ከተፋኑ ነቐለት። ንህፃን ጓላ ዝኸውን ኣስቤዛ ገዚአን ድማ ክሳብ

ክፍል ኣብ ፀሓታ ኣብ ፀሓታ ክትምለስን ከላ እውን ምኻልሲኢነን ከም እንደገና ብብኽያት ተፈላለያ። ድሕርዚ ወላዲታ ኣስካሉ ናብ ገዛኣ ኣኽበረት ከዓ ናብቶም ኣብቲ ኸባቢ ዝነበሩ ጀማሂር ከይዳ መታን ምስ ከምኣ ዝኣመሰላ ካብ ዝተፈላለየ ቦታ

0: ናይ ቆልዓ ሕጂ ተጋደልቲ መራዮን ቆልዓ ድፈቱ ሕጂ ኣነ ዋላ ደቆልዓ ይኹን እምበር ከም ደቆልዓ ኮይነ ይተሰማዕና ምክንያቱ ኣዝያ ፅቡቕት እያ ነረ ተጓለይ እቲ ሓደ ምጥላ ሓደ ምጥላ ሓደ ምጥላ ፍልፍል ከዓ ከምዚ ዛራማ ያለዎ ጃሕጃሕ ድብል በዓል ድንሽ ከምዚ ገይሮም ኣብኡ ገላብጥዋ ገለመለ ማለሰይ ኣደቆልዓ ኹን ካሳይ ትስከፍኒ ኢኻ ፅቡቅ እዩ ነይሩ ተሃሁ ማለት እየ ካብኡ ግን ንስሕል ወሪዳ ነብስሕል ምስ ወረድኩ ሕጂ ባይኣት እያ ጀልሃንቲ ኣት ኣብ ጀልሃንቲ ሕጂ ከማይ ዳኣ ምሰላ ብዙሒ ሰብ ፀኒሕኒዎ ብዙሕ ሰብ ፀኒሕኒ ኣትየኡ ድሓር ኣብ ሓንቲ ቴንዳ ማሕበራ ጉዳይ እዮም ደቕበሉካ ምስ ኣብ ሓንቲ ቴንዳ ከዓኒ ክልተ ሰብ ኢካ ትቕመጥ ሕጂ ምስ ካልኣይተይ ንዓይ ኣለፈሽ ትበሃል በፂሓትኒ ምስ ኣብ ሓደ ቴንዳ ኮፍ ኢልና ማለት እዩ ሕጂ ብሓደ ቴንዳ ኮፍ ምስ በልና ኣይደንጎኹን ኣነ ማለሲ እታ ናተይ ዞባስ ንማእቶት ስለ ዝተበገሰት ምስኣ ተበጊሰ ናበይ ከይደ ንቦርሱዳን ከይደ ኣብ ቦርሱዳን ከዓኒ ነዞም ውግኣትና ቦርሱዳን ዝነበሩ ንዕኦም ዝተፈላለየ ነገር ትገብር ክትሓፅብ ዲኻ ሕፅቦ ምግቢ ዲኻ ትገብር ፀብሒ ዲኻ ትገብር ገዛ ዲኻ ትውርውን ንዕኦም ኣዝዩ ደስ እንዳበለና ከዓ ንዕኦም ከዓኒ ምስኦም እንዳሰሓቅካ እንዳተዋዘኻ ስድራኻ የዘክር ዓድኻ የዘክር ኣብኣ ከዓ ብከምዚኣ ከዓኒ ማእቶት ተሳቲፈ ኣብ ቦርሱዳን ማለት እዩ
1: ኣኽበረትን ብፆታን ጎኒ ጎኒ ናይ ማእቶት ኣገልግሎትን ምዝንጋዕ ይገብራ ነይረን እየን ተምሃሮ ካድር ግጥምን ዜማን ይገብሩለን ንሰን ድማ ኣብቲ ናይ ምዝንጋዕ መደብ ይቕርቦኦ ነይረን በዚ ድማ እዛ ጉጅለ ባህሊ ኣብ 1982 ክትምስረት ክኢላ ኣብዚ ኣጋጣሚ ተስፋ ኣለዎን ባህሊ ኣዴታት ክትቀውም ኣለዋ ስለ ዝተባሃለ ኣኽበረት ትርከበን ካብ ቤት ትምህርቲ ካድር ባቆስ 78 ዝኾነ ኣዴታት ናብ ዓራርብ ከይደን ካብ ማእከላይ ሕክምና ቤት ትምህርቲ ሰውራ እንዳስንኩላን ሙፋርን ካልእን ዝነበራ እውን ንተመሳሳሊ ዕላማ ናብ ዓራርብ መፅን ኣብዚ እዋን ከዓ ባህሊ ቆይማ ኣለይተን ዝነበሩ ጎይቶም ኣለምን ኣፀደ መስፍንን ድማ ግጥሚ ዜማ ድራማ ይሰርሑለን እንዳስንኩላን ድማ መሳርሒ ሙዚቃ ይሃርሙለን ነይሮም ድሕሪ እዚ ነብሰን ክኽእል ኣለዎን ስለ ዝተባሃለ ኣኽበረት ትርከበን ከክልተ ዴታት ክራር ኦርጋን ሊድ ጊታር ቤዝ ጊታር ፍሉድ ፊዞርሞኒካ ንኽመሃራ ናብ እንዳስንኩላን ማእከላይ ሕክምና ምሪሐን ክልተ ወርሒ ዝወሰደ ትምህርቲ ድሕሪ ምቕሳም መሳርሒ ሙዚቃ መሊኸን መፅአን ክገብር እየ ዝብል ውሽጣዊ ድልየት ዘለዋ ነፍሲ ኣበይ ተሃሉ ብዘየገድስ ኣብቲ ዘላቶ ቦታን ኩነታትን ኮይና እያ ተፍሪ ግዜን ኩነታትን ኣይጠዓመን ኢላ ኣይተመኽንን ንኹሉ ሰብን ተፈጥሮን ዝቐረቦ መሰናኽል ክብድሄ ብምባል ኣብ ቅድመ ግንባር ትግተር ሓቦኒሕን ተቐኒታ ከዓ ኣብ ኩሉ ፀብለሊላ ትወፅእ
0: ሕጂ እንታይ ድዩ ንሕና ካብ ዓድና ክንመፅእ ከለና ሰ ዝኾነ ነገር ክእለት ኣይነበረና ዋላ ከም ደቂ ኣንስትዮ ኸማ ርእዮም ምስቲ ሕብረተሰብ እቲ ሕብረተሰብ ሰ ክራር ክትሃርም ገለ ክትገብር ሰ ኣየፍቅደልካኒ ኣብቲ እዋንቲ ግን ህዝባዊ ግንባር ሓያል እዩ ብጣዕሚ ሓያል ስለ ዝነበረ ደቂ ኣንስትዮ ከዓ ማዓረ ደቂ ተባዕትዮ ተሰሪዐ ንኸዳ ስለ ዝነበራ ብዘየፈላላይ ሕጂ ንሕና ከምዚ ድብለካ ካብ ዝተፈላለየ ምሽቲ ኣኪብና ሕጂ ብታ ባህሊ ከለናስ ኣነ እንታይ ዝያዳ የበርክት ሓንቲ ከንታይ ዝያዳ ኣብኡስ ትረብል ኢኻ ሕጂ እዚኣ ተስፋ ኣለዋ ክትሕዝ ትኽእል እያ እዚኣ ክትገብር ትኽእል እያ ተባሂሉ ካብተን 30 ገለና ዴታት ዳርጋ ክክልተ ክክልተ ከይድና ንሕና ሕጂ ሙዚቃ ክትክእል ኢልካ ወይ ከም ደቂ ኣንስትዮ ሙዚቃ ሒዝካ ሳብ መድረክ ወፂኢካ ክትደርፍ ወይ ሙዚቃ ክትሃርም ሲ እንዲዒ ሕልሚ እዩ ንዕና ግን ንሕና ብዝተኻእለ መጠን በቲ መንግስትና ውድብና ዝሃበና መምርሒ ከይድና ንዓራርብ ከምዚ ድብለካ ተማሂርና መፂና ባዕልና ነብስና ክኢልና ኣይትመርፅ ኒኻ ኣይትመርፅ ኒኻ ወ ክስቶን ክስቶን ኣብ ከምዚ ክስቶን ክስቶን ኣብ ከምዚ ክስቶን ክስቶን ኣብ ከምዚ ኢሎም እዮም ብውዝዑካ ሽዑኡ ከይድካ እታ ተዋህበትካ ዓይነት መሳርያ ከተፅንዓ ከመይ ገይረ ይኽእላ ኢድካ ኢኻ ሒኹ ትብል ስለዚ ብከምዚ እቲ መደብ ክኢልና እዮ ሕጂ ዋላ ሂማን የኣብሴ ኦርጋን እንድያ ተማሂራ ምሳ ቆልዓ ነራ ተሸግረና ዝገርማ ከም እንታ ትምህርትና ከይበኩር ከየፅናዕና ከይንብል ኢልና ተቆልዓ ስለ ትርብሸና ኣብዚ ገይራ ተኣስራ ነራ ሂማ ኣብዚ ተኣስራ ገመድ ነዊሕ ገይራ ነታ ጓላ ሽዕታይ ትጎም ፍሑኽ ኢላንዮ በፂሓ ትመፅእ ምክንያቱ ንሕና ኣብ ኣይና ቀኒን ክንብል ንውዕል ምእንታን ክንክእሎ ኢልና ተማሂርና መፂና ከዓኒ ንመጀመርታ እዋን ንህዝብን ሰራዊት ናብ ዓራር ባብታ ቦታና ምርኢታ ርኢና ባዕልና ኣብ ስተጅ ደው ኢልና ቤት ትምህርቲ ሰውራ እትያ ምክንያቱ እንታይ መስለካ
2: ድሕር ሸውዕ

0: ኣብ 6 ዓመት ገይሮም ቤት ትምህርቲ ሰውራ እዮም ዝኸዱ። ሕጂ ህዝባዊት ጓል እያ ቤት ትምህርቲ ሰውራ ከይዳ ማለት እዩ።
1: ኦርጋኒስቲ ደራፊ ተዋሳኢት ናይ ጉጅለ ባህሊ ባና ሓርነት እዩ። ሕጂ እቲ ናይ ኣኽበረት ካብ 81 እኒኣ ንኽበረት ፈልጣ ምስ መፀት ማለት እዩ። እሳ ሕጂ እቲ ብልሕናታ ነቲ ክራሪስቲ ነይሩና ናትና ካሃርም ፅር ኢላ ምሽ ትሰምዖ ትፀንሕ ልክዕ ተንኢዱ ዝተንቀሳቐሰ እንትሕዝሙ መልሓሳት ውስኸሉ ጃንብ እንዳሃርም ክኸልኹ ውሑድ ምቕባል ገለ መለተሪ ኮይኑ ከም ኣይሃርምን እዩ። እሳ ግን መልሓሳ ወሲኻትሉ ክደርፍ ጀሚራ ካባና ፍሉይ ኢላ ወፅያ።
2: ኣኽበረት መሳርሒ ሙዚቃ ክራር ብኖታ ምስተማሃረት ኢዳ ንምፅራይን ዓቕማን ክእለታን ድማ ንምድራዕን ብኸም በዓል ህዝባዊ ሰራዊት እሳተ ጎመራ ጸላም ብሮ ዘላታ ኣብ ምዕጉርታ ዓደየ ዓደየ ኣጉዶኔራትን ዝኣመሰላም ንኽትሃርምን ቅልል ዝበላ ደርፍታት እያ ተላሚዳ። ለይትን ቀትርን ጥሪምሪምና በለት ከዓ ኣብ ውሽጢ ሓፂር እዋን መሊኻ ክትፃወት ጀሚራ።
0: ሕጂ ንኣብነት እዛ ህዝባዊ ሰራዊት ብኖታ እትሕዙና ነይሮም ሽዑ ሕጂ ሚረሚሶ ላላ ሰላዶላዶ ሰላዶ ረሚረዶ ሚረሚሶ ላላ ሶል ሚረሚሚ ሚረሚሶ ላላ ሰላዶላዶ ጊዜ እንታይ ቡኖታ ኮይና ግን ህዝባዊ ሰራዊት እሳተ ጎመራ ይዋና ጨፋሎ ኣብ ሜዳ ኤሪትራ ሓራ ንኸውፅኦን ጭቁን ብሓመራ በዓል እዚ

0: ኣብ ፈለማ እዛ ጉጅለ ባህሊ ካብ ዝተፈላለየ ቦታታት ብዝመጻ ኣዴታት ምስ ተመሰረተት ብዘይ ስምያ ትጓዓዝ ዝነበረት ትምህርቲ ወሲደን ነብሰን ክኢለን ሙዚቃ ክትፃወታ መጀመራ ግን እዛ ጉጅለ ብቕልጡፍ ክትዓቢ ኽኣለት ነቲ ፈለማ ርእሰን ክኢለን ኣብ መድረኽ ዝተፃወተኦ ድማ ኣኽበረት ብኸምዚ ትዝክሮ።
1: እዚ 83 ሕጂ ኣብቲ ውሽጥና ዝነበረ ህይወት ግን እንታይ ኣይድገምኒ ሕጂ ምክንያቱ ኣዝዩ ፍቅሪ ነርና ኣዝን ዕውነት ነርና በቃ እንታይ ሞ ክብለካ እየ ጉጅለ ባናሓርነት ዋላ ካብ ካልእ ባህልታት ከማንስ ዘፍሊ ኩነታት ዋላ ሓደ ይነበራ እንታይ ሞ ክግለፅ ኣይክእልኒ ሕጂ ናይ ሜዳ ዝነበረሉ ኩነታት ብምንም ተኣምር ኣይግለፅ። ስለዚ ኣነ ብጣዕሚ ሓጎስ ተሰሚዕኒ ኩላና እንዳሰሓቅና ዋላ ኣብቲ ክነሃርም ከለና ምንቅስቃስና ገለ ንትሪኦን ከማንሲ ከምዚ ተልሜደን ኣይንመስልኒ ኢና ከምዚ ነዊሕ ድተፃወትና ነዊሕ ድሃረምናዮ ወይ ነዊሕ ክንሰርሓሉ ድፀናሕና ኢድኮይኑ ድረኣየካ ነይራ ሽዑ ግን ብተኽኣለ መጠን ነቲ ዝሃቡና ትምህርቲ ቀሚስና ኣብ መድረክ ወፂና ደው ኢልና ምርኢትናን ሓፋሽናን ዋላ ተጋደልትናን ክነርእሲ ኣዝዩ ደስ ድብለካ ተሓጉሽና ኸዓ። ስለዚ ብከምኡ ተባህሊ እንዳቐፀለት ሕጂ እቲ ኣቃወማ ናይቲ ባህሊ ከዓኒ ኣብ ሰለስተ ተመዲብና ማለት እዩ። ሕጂ ኣብ ሰለስተ ቦታ ክንምደብ ከለና መስርዕ ሙዚቃ፣ መስርዕ ተዋስኦ፣ መስርዕ ድምፃውያን ተባሂልና ኣብ ሰለስተ ተመቂልና። ሕጂ እታ መስርዕ ተዋስኦ እያ ትኽእል እንተልካያ ኣብ ተዋስኦ ተኣቱ፣ ግጥም እዚ ደርፊያ ትኽእል እንተልካያ ኣብ ደርፊ ተኣቱ። ሕጂ ግን ንሕና ግን እንታይ እዩ ዳርጋት ኩሉ ድፈረየ ተዋስኦ ኹን ዋላ ድራማታት ኹን ደርፊ ኹን ኩሉ ነገር ዳርጋ ኩሉ ትኡ ድነበረስ ተላቢሱ ወይንዑ ሕጂ ሓንቲ ደስ ተዋሳኢት ትኸውን ደራፊት ትኸውን ድምፃዊት ከዓ ትኸውን ሙዚቀኛ ከዓ ትኸውን ሕጂ መብዛሕትና ስከምኡ ኢና ነርና።
0: ጉጅለ ባህሊ ባናሓርነት 9 ብሄራ ዝሓዘት ስለ ዝነበረት ሰፊሕ ዝርግሒ እዩ ነይርዋ። በብመድረኹ ንእዋናዊ ኩነታት ዝገልጥ ስነ ጥበባዊ ዕዮ እውን ብዙሕ ከተፍርኽ ኢላ። ገለ ካብተን በዛ ጉጅለ ዝፍረያ ድራማታት ምስ ንጠቅስ ከዓ ሸዊቶ፣ ከዳዕ፣ ስርናይ እናበላዕኩ፣ ባሻይ ተኽላይ። ደርፍታት ድማ ኣዴታት ኤርትራ፣ ሓበን ናይ ውላዳ፣ ከበሳ፣ ቀይሕ ባሕሪ፣ ንቃለስ ንቃለስ፣ ካድረይ፣ ኣስመራ ናቕፋ፣ ዕርዲ ወደይ፣ ወላዓያባና ኣፍርያ እያ። ነዚ ትሕዝቶ ሒዘን ድማ ካብ ናብን

0: 100 ሜትሮ ዘለዎ ተቀጥ ሽሙ ይበዕራርኩም ቆዋ ቦታ ናይ ነበረ ብናቕፋ ፀኒሕካ ኣትመፅ ብካሊእ ፀኒሕካ ናይ ትመፅ ከምዚ ዋላ ከምዚ ናይ ባህሊ ጥራይ ዘይኮነ ከማ እንት ጉጅለ ካልእ ነጥፈታት ነይሩ ወይ ምክንያቱ እንታይ ነይርዎ መሲልካ ሕጂ ንኣብነት መካይኒ መፃብቶም እዩን ዝራገፋ መሻርፉ ንራግፍ ምስ ሰብና ዕንጨይቲ ንወፍር ዕንጨይቲ ሕጂ ማኪና ንእዝዝ ነታ ጉጅለ ትኸውን ሓንቲ ማርቸድስ ህቡና በረኻ ኸድና ነታ መኪና ካብ ኣነ ደይበለ ኣፃድፍ በረኻ ኸድና እንዳንከራርና ነቲ ዕንጨይቲ ንመሬት ኣብ መሬት ከዓ ድእክባ ገሊአን ንሕና ነፅድፍ ዳገበርና ማኪናና ፅዒና ከማን ብቦታና ንመፅእ ንዓና ድኸውን ንምግብና ማለት እዩ ስለዚ እቲ ጉጅለ ሰ ባህሊ ጥራይ ኣይኮነን ነይሩ ንጥፈታቱ ኣብ ርእሲኡ እውን 85 ጉቡእ ተዕሊም ወሲድና ኢና ንሕና ምክንያቱ ንሕና ደይናእትዎ ቦታ ስለ ዘይነበረ 6 ወርሒ ተዓሊምና ብዓራር በዕል ወዲ ተክላይ እዚ መንሽሙ እዚ ማሕበራዊ ጉዳይ ወዲ ረኣያ ዓሊሞምና 6 ወርሒ ጉቡእ ተዕሊም ወሲድና ምስ ወዳእና ሽዑ ዑደት ክንከይድ ከለና ብረት ናፍሳ ንደቑና ሒዝና ኢና ንኸይድ ነርና ምክንያቱ ኣብቲ ኣፋፊ ቦታ ንኣቱ ስለ ዝነበርና ስለዚስ ኣብ ሓደ ጥራይ ኣይኮነን ቆይሞ ኮፍ ኢዱ ድበልዕ ድሰቲ ነይሩ ጉጅለ ባናሓርነት ኣብ ኩሉ ዩ ድዋሳእ ነይሩ ማለት እዩ ምሳኺ ኤሪትራ ናይ ህወት ምህርቲ ሰወይተይ ዘለላ ናይ ረሃዋ ኣብ ደገ ሓደይ ትጠቕላላ
1: እዛ ጉጅለ ዝተፈላለየ ንጥፈታት እናገበረት ክሳብ ናፅነት ብከምዚ ዓይነት ኣገባብ ተጓዒዛ ኣኽበረት ከዓ ሓንቲ ኣባል ናይ ዝጉጅለ ነይራ
0: እዎ ስጋዕ 91 ንቀፂልና ሕጂ 91 ከማን ባፅዕ ተሃርመተሉ ዝገርመካ ንባፅዕ ከድና ነ እታ ጉጅለ ሲ ገለ ከተማ እንድሕር ሓራ ወፅያ ናብኣያ ትብገስ ኣብ ባህልስ ነረና ነ ኣንስቲ ስዋኣት ሕጂ ዘን ኣንስቲ ስዋኣት እዚኣተን ሲ ሰብኣይካ ተሰዊኡስ ንምርኢት ኣይትኸይኒኢኻ በዚ ሎሚ ምኸድና ኣይምኸድና ሽዑ ግን ኣዝዩ እቲ ደረጃ ንቕሓትና ኣዝዩ ዓብ ስለ ዝነበረ መስዋእቲ ሰብእተን ሰሚዐን ንባህሊ ኸዳ ደቀን ቀቢረን ሽዑን ሽዑን ቀቢረን ደቀን ምርኢ ተርእያ ኣብ ስተይ ተተኺለን ስለዚ ሲ ኣብ መደበር ሰሎሙና ዝግበር ነበረ ታሪክ ሲ ፍሉይ እዩ ኣነ ኸማን ክዝንተወሉን ክስነደሉን ክዝከርን ከማን ይደልዩ ኣነ ምክንያቱስ ካብ ዝናተይ ንላዕሊ ሓሳባት ደለዎን ወይ ደለዎን ክህሉ ስለ ዝኽእሉ መደበር ሲ ክስመ ክንደለዎ የ ድብል ስለዚ እቲ ጉጅለ ባህልስ ኣብ ኩሉ ንጥፈታት ኣይተርፍን እዩ ነይሩ
1: ናፅነት ኤርትራ ምስ ኮነ እታ ናብ ሜዳ መሳሒዛታ ዝኸደት ህዝባዊት ጓል 15 ዓመት ኣቢላ ነስመርኣት እያ ኣኽበረት ከዓ ምስ ጉጅለባን ሓርነት ብምዃን ናብ ዓሰብን ኣዲስ ኣበባን ብምኻድ ን6 ወርሒ ምርኢት ኣቕሪበን ድሕሪ እዚ ኣብ ትሕቲ ፅላል ሃማድኤ ኣብ ኣብርሃባህታት ተጠርኒፈን ንጥፈታተን ንቕርብ እዋን ቀፂለን ነይረን እንተኾነ ብሰንኪ ዝተፈላለየ ምኽንያት ግን ኣይቀፀላን ናብ ውላድን ሓዳርን ኣምሪሐን
0: ብድሕሪኡ ከዓኒ ኣይቀሰናን ከዓ ወያነ ምስ ጀመረ ከዓ ድሕሪ 4 ዓመት ከዓ ዋ እንትን እንታይ ንገብር ኣለና ንሕናስ ዋ እዚ ደቅና ድወለድናዮም ከቲቶም ስለምንታይ ኢልና ከማን ባዕልና ተወዳዲብና ተኣኪብና ከማን ዳርጋ ተለቓቕሕና መሳርያ ሰሪሕና ዝገዚእና ተባህሊ ከማ ናቑምና እያ ስለዚ ኣላ ስጋብ ሕጂ ብሂወት ማለት እዩ ተባህሊ ኣይጠፍአትን እንተብሓይልና እንተብሓይሊ ኣምላኽ እንተ በቲ መንግስትና ዝገብረልና ድጋፍ ስጋብ ሕጂ ላታ ጉጅለ ማለት እዩ ዋላ እቲ ናትካ ድልየት ናትካ ስምዒታት ክትገድፎይ ትኽእልኒ ኢኻ ኣነ ሕጂስ ባህልስ ክገድፎ ይክእልኒ እየ ምክንያቱስ ትወነይ ኣሎ ኩሉ ግዜ ኣሎ ስለዚ እታ ጉጅለ እውን ስጋብ ሕጂ ኣላ ማለት እዩ ኣብኡ ግን ገለገለ ጎዲለና ናየን መሳኪን ሓያለ ጎዲለናና ዳርጋ 10 ኮና ብዝሕና 36 እዩ ነይሩ ስለዚ እተን ብፆትና እውን ከይዘከርናየን ክንሓልፋ ዩ ንደልን እተን ደለና ግን ስጋብ ሕጂ ተወሃሂድና ከማን ንሰራሕ ኣለና እዚ ሕጂ በዓል ቸሪና ካ መሊእና እየ ዘለና ንስኡን ሓደ 10 ገለ ደርፍታት መሊእና ኣለና ሓደሽቲ ስለዚ እታ ጉጅለስ ብሂወት ስላ ማለት እዩ
1: ድሕሪ ዝኣኽበረት ኣብ ሜዳ ምስው ዮሃንስ ካሓሳይ ተዛሚዳ ድሕሪ ብኽሪ ጓላ ህዝባዊት ጓል 6 ወርሒ ኮይና ነስመራ ዝኣተወትሉላ ሄኖክ ቤሉል ሱዚ ሮዳስ ያፌት ዝበሃሉ ቆልዑ ወሲኻ እያ ኣብዚ እዋን ከዓ ኣብ ማሕዳሪት ምምሕዳር ከባቢ ዊና ኣብ ምምሕዳር ንዞባ ትራቨሎ ብምዃን ን8 ዓመት ኣብ ምዕያይ ትርከብ

Come on now.

ሰላምታና ተቀበሉ ፈን ወኤሪ ቲቪ ኣብ ምክትል እትርከቡ ዝኸበርኩም ተዓዘብትና ከመይ ትውዕሉ ፍርቂ መዓልትን ፈረቓን ኣኺሉ ንሎሚ 22 መስከረም ዝተዳለወ ሃገራውን ኣህግራውን ዜናታት ሒዘልኩም ቀሪበ ዘለኹ ማክዳ ሓጎሴ ንምክታልኩም ብክብሪ እናዓደምኩ ብቐንዲ ኣርስተ ዜና ፍለም ብደረጃ ዞባታት ክካየድ ዝቐነየ መድባት ፅምብል ዘኽሪ ምምስራት ቤት ትምህርቲ ሰውራ ተዛዚሙ ኣብ ትሕቲ ሃኮስኤ ዝተወደቡ ሰራሕተኛታት ትካላት ወፈራዊ ንጥፈታት ኣካይዶም ኣብ ንኡስ ዞባ ሻምብቆ ተራኮም ኣብ ምቀላል ሕፅረት ኣብያተ ትምህርቲ ተመጊሱ ኢራን ካብ ኣሜሪካ ክመጽእ ንዝኽእል ተወሳኺ ናይ እገዳ ስጉምቲ ተሪር ምላሽ ከም ዝህበሉ ኣጠንቂቓ ኣሜሪካ ምስ ደቡብ ኮርያን ጃፓንን ዝጸንሐ ወተሃድራውን ዲፕሎማሳውን ዝምድና ከም እተስፍሖ ገሊጻ ዚምባብዌን ሞዛምቢክን ዘራኸበን መስመር ነዳዲ ንምስፋሕ ከም እተሰማምዓ ሓቢረን ዝርዝር ዜና ጎኒ ጎኒ እቲ ብደረጃ ሃገር ክካየድ ዝቐነየ ፅምብል ዘኽሪ ምምስራት ቤት ትምህርቲ ሰውራ ብደረጃ ዞባታት እውን ተመሳሳሊ ትሕዝቶ ዘለዎ መደባት ከም እተኻየደ ዝፍለጥ እዩ በቢዘብኡ ዝተኻየደ መዛዘሚ ስነ ስርዓት ኣብ ሓደ ፀብጻብ ተጠሚሩሎ እልልቲ ሃብተማርያም ከተቕርቦ እያ

እዚ ዝኽሪ ንሓድሽ ወፍሪ ህንፀት ሃገር ብዝብል ቴማ ካብ 17 መስከረም ብደረጃ ዞባታት ክካየድ ዝቐነየ ፅምብል ዝኽሪ መበል 50 ዓመት መመስረት ቤት ትምህርቲ ሰብራ ብ20 መስከረም ተዛዚሙ ኣብቲ ብደረጃ ዞባ ሰሜና ውቀይሕ ባሬ ኣባፅዕ ብደረጃ ዞባ ደቡብ ኣብ መንደፈራ ደረጃ ዞባ ጋሽባርካ ኣብ ባረንቱ ደረጃ ዞባ ዓንሰባ ድማ ኣብ ከረን ዝተኻየደ ኣመሓደርትን ካልኦት ኣካላትን ከምኡ እውን ዕድመ ዝተገብረሎም ዝተረኸብሉ መዛዘሚ ስነ ስርዓት ንዕዙዝነት ናይቲ ዕለትን ህዝባዊ ግንባ

ምግባር ሓርነት ኤርትራ ቅድሚ ፍርቂ ዘመን ዝወሰዶ ቁኑዕ ውሳነን ዝገልጽ መደረታት ቀሪቡ ኣብቲ ብባህላውን ስነ ጥበባዊ መሰናድኦታት ዝደመቐ መዛዘመ መደብ በቲ ኣጋጣሚ ኣብ ዝተወደበ ውድድራት ንዝተዓወቱ ሽልማት ተዓዲሎም። ብዘይካዚ ነቲ ናይ ዝኽሪ መደባት ንምምዕራግ ኣበርክቶ ንዝገበሩ ብሓፈሻ ንተምሃሮ ቤት ትምህርቲ ሰብራ ነበር ሚኒስትሪ ትምህርቲ ኮሚሽን ባህልን ስፖርትን ከምኡውን ካልኦት ትካላት መንግስቲ ምስጋና ቀሪቡ። ወርቃዊ እየቤሉ ዝኽሪ ምምስራት ቤት ትምህርቲ ሰብራ ስእላውን ነዋታውን ምርኢት ሙዚቃዊ ኮንሰርት ሰሚናራት ከምኡውን ስፖርታውን ስነ ጥበባዊ ውድድራት ብዘጠቓልል መደባት ኣብ ውሽጢ ሃገርን ወፃእን ከም እተንፀበለ ዝፍለጥ።

0: ኣብ ትሕቲ ሃገራዊ ኮንፈደሬሽን ሰራሕተኛታት ኤርትራ ኣብ ዝተጠርነፋ ትካላት ዝርከቡ ሰራሕተኛታት ኣብ ከባቢ ደንበል ዛውል ማይን ሓመድን ናይ ምዕቃብን ምግራብን ንጥፈታት ኣካይዶም። ኣብዚ ካብ 23 ትካላት ዝተዋፅኦ 183 ሰራሕተኛታት ዝተሳተፍዎን ካብ 12 ነሓሰ ክሳብ 16 መስከረም ዝተካየደን ወፈራታት ብርክት ዝበለ ዛላታት ክስራሕ ከሎ 2745 ጎዳጉዲ ከም እተዳለወን ልዕሊ 1500 ፈልስታት ከም እተተኽለን ኮሚተ ምግራብ ሃኮስ ኣሓቢራ። እቲ መደብ ብልዑል ምትሕብባር ኣካየቲ ትካላትን ወለንታዊ ተበግሶ ሰራሕተኛታትን ከም እተኻይደ ካብ ህዝባዊ ርክባት ሃኮስ እየ ዝበፅሓና ሓበሬታ ኣፍሊጡ። ኣብ ደንበዛውል ካብ 2022 ብዝተካየደ ወፈራታት ልምዓት ዛጌት ልዕሊ 12,000 ፈልስታት ጸዲቑ ከም ዘሎ ዝፍለጥ እዩ። ኣብ ንኡሶባ ሻምብቆ ተራኮም ኣብ ምቅላል ሕፅረት ኣብያተ ትምህርቲ ዝምስገን ምዃኑ ተገሊጹ። ወኪል ኤሪና ወልደ ጋብር ሃብተ ስላሴ ዝለኣኾ ትሕዝቶ ብመልክዕ ጸብጻብ ተወሃሂድሎ ኣርሴም ኣስመሮም ከተቕርቦ እያ።
1: ጉልበቱን ኣዋሂዱ ዝወስደ ዘሎ ተበግሶ ሕፅረት መምሃሪ ክፍልታትን ካልእ ፀገማትን ብምቅላል ኣብ መስርሕ መምሃርን ምስትምሃርን እወታዊ ኣስተዋፅኦ ይገብር ከም ዘሎ ብ16 መስከረም ኣብ ዝተገብረ ዘተ ተገሊጹ። ሓላፊ ኣገልግሎት ትምህርቲ መምህር ዑስማን እድሪስ ሳላ ኣበርክቶኮም ሕፅረት መምሃሪ ክፍልታት ተቓሊሉ ምህላው ብምጥቃስ ከም ውፅኢቱ ኣብ ዘይምችእ ቦታ ዘምህራ ዝነበረ ኣብያተ ትምህርቲ ናብ ዘመናዊ ህንፃታት ከም እተሰጋገራ፣ ኣብ ቁፅሪ ተምሃሮ ድማ መጠናዊ ዕቤት ከም እተረኣየ ሓቢሮም። ምስ ዓመተ ትምህርቲ 2024 2025 ብምንፅፃር ቁፅሪ ተምሃሮ ኣብ ዓመተ ትምህርቲ 2025 2026 ብ14.5 ሚታዊት ከም ዝዓበየ ውፅኢት ሃገራዊ ምርመራ ሻምናይ ክፍሊ ድማ ዘተባብዕ ምዃኑ ዝጠቐሰ መምህር ዑስማን መስርሕ መምሃርን ምስተምሃርን ንምምሕያሽን ተሳትፎን ውፅኢትን ተምሃሮ ንምዕባይን ኣብያተ ትምህርቲ ኣበርቲዕን ክሰርሓ ኣተሓሳሲቦም። ርእሰ መምህራን ብወገኖም ኣብ መብዛሕትአን ኣብያተ ትምህርቲ ዝረአ ሕፅረት መፅሓፍቲ ናይ መባእታ ደረጃ መምሃሪ ክፍልታትን መምህራንን ፍታሕ ክናደየሉ ብምትሕስሳብ ብከምዚ ውሰድ ተበግሶ ብዝለዓለ ክድፍኣሉ ተላብዮም። ወኪል ምምሕዳር ንኡሶባ ሻምብቆ ኣቶ ታረቀ ኣባይ ድማ ምምሕያሽ ብቕዓት ትምህርትን ምቅላል ሕፅረት ኣብያተ ትምህርትን ንዝተወሰኑ ኣካላት ጥራይ ዝግደፍ ዕማም ስለ ዘይኮነ ህዝቢ ዝወስደ ዘሎ ተበግሶ ዝምስገን ውፅኢት ይርከቡ ከም ዘሎ ብምጥቃስ ነዚ ብምግንዛብ ኣብያተ ትምህርቲ ብሓፈሻ መምህራን ድማ ብፍላይ እቲ ዝድለ ለውጢ ንምምፃእ ብተወፋይነት ክሰርሑ ኣዘኻኺሩ።
0: ሰልጠንቲ መበል 30 ዙርያ ካድር ካብ 11 ምምሕዳራት ከባቢ ንኡሶባ ናቕፋ ንዝተለለያ 48 ስድራ ሰማእታት ንስ ወከፈን 1,000 ናቕፋ ገንዘባዊ ሓገዝ ገይሮም። ብ18 መስከረም ኣብ ኣዳራሽ ጎብየ ኣብ ዝተኻየደ ስነ ስርዓት ወኪል ሰልጠንቲ ኣብ ዝሃቦ ቃል ኣብታ ሕላገትን ፅንዓትን ምስ ዋእትነትን ዝኾነት ከተማ ናቕፋ ምህላዎም መብፅዕኦም ንትግባር ሕድሪ ሰማእታት ዘሐድስሉ ምዃኑ ብምጥቃስ እዚ ንስድራ ሰማእታት ንምሕጋዝ ዝወሰድዎ ተበግሶ ናቱ መርኣያ ከም ዝኾነ ኣረድዩ። ኣምሓዳር ንኡሶባ ናቕፋ ኣቶ ያዕቆብ እድሪስ ብወገኑ እዚ ኣብ ነፍሲ ወከፍ ዙርያ ካድር ንስድራ ሰማእታት ኣብ ጎንኹም ኣለና ዝብል ረዚን መልእኽቲ ዘመሓላልፍ ተበግሶ ባህሊ እናኾነ ምምፅኡ ብምሕባር ብስም ምምሕዳር ንኡሶባ ናቕፋ ምስጋና ኣቕሪቡ። እዚ ብሰልጠንቲ ዝግበር ዘሎ ደገፍ ንስድራ ሰማእታት ሕጂ ንመበል 14 ግዜኡ ከም እተኻየደን ብድምር ኣስታት ፍርቂ ሚልዮን ናቕፋ ንዝምልከተን ስድራ ሰማእታት ከም እተመቓርሕን ካብ ብምምሕዳር ቤት ትምህርቲ ካድር ዝተረኸበ ሓበሬታ ይነፅር። ዝስዕብ ዜና ሃገራት ወፃኢ እዩ። ንምክተልኩም ደጊመ ብክብሪ ይዕደም። ኣብ ዜና ወፃኢ መንግስቲ

ኢራን ካብ ኣሜሪካ ክመጽኦ ንዝኽእል ተወሳኺ ናይ እገዳ ስጉምቲ ተሪር ምላሽ ከም ዝህበሉ ኣጠንቂቖም። እቲ መንግስቲ ነዚ ዝገለጸ ኣሜሪካ ካብ ሃገሩ ንዝመደበረን መንገድታት ሓይሊ ኣየር ዕላማ ዝገበረ ተወሳኺ እገዳ ከመተጽንዕ ድሕሪ ምእማታ እዩ። ብመሰረት ሓድሽ እገዳ ካብ ፅባሕ 23 መስከረም ንብምሉእ ኣህግራዊ በረራታት ኢራን ደው ከም ዘብሎ ፕረዚደንት ዶናልድ ትራምፕ ሓቢሩሎም። እዚ ከምዚ ኢሉ እንከሎ ኣብ ምብራርን ምዕላብን ነፈርቲ ኢራን ንዝተሓባበረ ሃገራትን ትካላትን ክእግደን ምዃኑ ፕረዚደንት ትራምፕ ኣጠንቂቖም። እዚ ሓድሽ ውጥን ኣብ ተግባር እንተውዒሉ ኣሜሪካ ቀዲማ ኣብ ልዕሊ ኢራን ካብ ዝወሰነቶ እገዳታት እቲ ዝሓየለ ክኸውን ከም ዝኽእል ይእመት። እዚ ከምዚ ኢሉ እንከሎ ጃምላ ሃገራዊ እቶት ኢራን ኣብ ቀድማይ ፍርቂ 2026 ብልዕሊ 10 ሚእታዊት ከም ዘንቆንቆለ ስታቲካዊ ጸብጸባት ሃገር ሓቢሮም። ኣብ መወዳእታ ወርሒ ለካቲት ናይዚ ዓመት ብዝተወልዐ ኩናት ዓንዲ ሕቖ ቁጠባ ኢራን ዝኾነ ምህርቲ ነዳድን ጋዝን ብልዕሊ 26 ሚእታዊት ከም ዝጎደለዮም እቶም ጸብጸባት ዝጠቕሱ። ኣብ ወርሒ መጋቢት ዕለታዊ ኣስታት 2 ሚልዮን በርሚል ዝነበረ ፍርያት ነዳዲ ኢራን ኣብ ዝሓለፈ ወርሒ ነሓሰ ናብ ኣስታት 40 ሚልዮን ከም ዝወረደ ተፈሊጡ። ኣሜሪካ ተካይዶ ብዘላ መጥቃዕትታት ትካላት ጸዓት ኢራን ቀንዲ ዕላማ ኮይነን ምህላወን ይጥቀስ። ብዘይካዚ ብሰንክቲ ኩናትን እገዳታትን ኣሜሪካ እቶት ኢንዱስትሪን ዕደናን ብኣስታት 15 ሚታዊት ምስናዕን ሕርሻን ድማ ብኣስታት 3 ሚታዊት ከም ዝነክአ ተገሊጹ። እዚ ከምዚ ኢሉ እንከሎ ኣብ ኢራን ኣብዚ ዓመት እዚ መጠን ቁጠባዊ ዝቕባበ ኣስታት 70 ሚታዊት ከም ዝዓረገን ንማሕበር ቁጠባዊ ጸገማት ህዝቢ ከም ዘጋደዶን ተሓቢሩ። ኣሜሪካ ኣብ ልዕሊ ኢራን ዘጽለቐቶ ንጽላታት ጸዓትን ምክልኻልን ዕላማ ንዝገበረ እገዳ ብ5 ዓመታት ኣናዊሓቶ ስለ ዘላ እቲ ቁጠባዊ ሃስያ መሊሱ ክኸርር ከም ዝኽእል ይእመት። ኣሜሪካ እውን በቲ ኣብ ኢራን ተካይዶ ዘላ ወታደራዊ ወፍሪ ኣብ ውሽጢ ዝሓልፈ 8 ኣዋርሕ ልዕሊ 38 ቢልዮን ዶላር ከም ዝኸሰረት እዩ ዝግለጽ። ኣሜሪካ ምስ ደቡብ ኮርያን ጃፓንን ዝጸንሓ ወተሃደራውን ዲፕሎማሳውን ዝምድና ከም እተስፍሖ ገሊጻ። ጸሓፊ ጉዳያት ወጻኢ ማርኮ ሩቢዮ ትማሊ 21 መስከረም ምስ ሚኒስትራት ጉዳያት ወጻኢ ደቡብ ኮርያን ጃፓንን ኣብ ከተማ ኒውዮርክ ኣብ ዘካየደ ርክብ ኣሜሪካ ንክልቲኤን ሃገራት እትገብሮ ወተሃደራውን ጸጥታውን ደገፍ ክብ ከም እተብሎ ሓቢሩ። ብዘይካዚ ኣሜሪካ ምስተን ሃገራት ዝጸንሓ ቁጠባዊ ሽርክነት ብዓይነትን መጠንን ከም እተዕብዮ ማርኮ ሩቢዮ ኣነጺሩ። ደቡብ ኮርያን ጃፓንን ብወገነን ምስ ኣሜሪካ ዝጸንሐን ኩሉ ሜዳዊ መተሓገጋዝ ንምስፋሕ ቅርብነተን ኣረጋጊጸን። ኣሜሪካ ኣብ ደቡብ ኮርያን ጃፓንን ብጠቕላላ ልዕሊ 80,000 ወተሃደራት ኣዋፊራ ከም ዘላ ጸብጸባት የረዶም። ኣብ 2025 ኣሜሪካ ምስ ጃፓን ልዕሊ 320 ቢልዮን ዶላር ምስ ደቡብ ኮርያ ድማ ልዕሊ 230 ቢልዮን ዶላር ዝግመት ንግዳዊ ምልውዋጥ ከም ዘካየደ ትጥቀስ። ዚምባብዌን ሞዛምቢክን ዘረኸበን መስመር ነዳዲ ንምስፋሕ ከም እተሰማምዓ ሓቢረን። እቲ ስምምዕ ዓመታዊ በቲ መስመር ዝለኣኽ ዝጸንሐ 3 ሚልዮን ሜትሮ ኪቦ ነዳዲ ክሳብ መወዳእታ 2027 ናብ ልዕሊ 5 ሚልዮን ሜትሮ ኪቦ ክም ዝብል ዝዓለመ እዩ። ሞዛምቢክን ዚምባብዌን ነቲ መጠን ክሳብ 2050 ዓመታዊ ናብ 12 ሚልዮን ሜትሮ ኪብ ንምዕባዩ መደብ ከም ዘለዎን ኣፍሊጠን። በዚ ድማ እቲ ናይ ምስፋሕ ፕሮጀክት ተጠቀምቲ ናይቲ መስመር ንዝኾና ዛምቢያ፣ ማላዊ፣ ቦትስዋናን ዴሞክራሲያዊት ሪፐብሊክ ኮንጎን ብኣግኡ ተስፋ ሂብዎን ኣሎም። እዚ ኣብ 1982 ዝተሃንፀን ልዕሊ 290 ኪሎ ሜትር ዝንውሓቱን መስመር ካብ ወደባት ሞዛምቢክ ነዳዲ ብምቕባል እዩ ናብ ሃገራት ዞባ ደቡብ ኣፍሪቃ ዘመሓላልፍ። ኣህጉር ኣፍሪቃ ኣብ ወታደራዊ ጽላት ተመዝግቦ ንዘላ ገስጋስ ዘንጸባረቕ መበል 13 ኣህግራዊ ምርኢት ኣብ ሪፐብሊክ ደቡብ ኣፍሪቃ ተኻይዱ። ኣብዚ ካብ 16 ክሳብ 20 መስከረም ዝተኻየደ ኣህግራዊ ኣጋጣሚ ካብ ሓያሉ ሃገራት ኣፍሪቃ፣ ኤስያ፣ ኤሮጳን ኣሜሪካን ዝመጻ ብርክት ዝበለ ኩባንያታት ፍርያት ክቐርባ ቐኒአን። እዚ ኣብ ከተማ ፕሪቶርያ ክካየድ ዝቐኒአ ምርኢት ኣብ መንጎ ሃገራት ኣፍሪቃን ካልኦት ሃገራትን ዘሎ ወታደራዊ ዝምድናታት ዘደንፍዕ ምዃኑ ወደብቲ ገሊፆም። እቲ ኣህግራዊ ምርኢት ኣብ ነፍሲ ወከፍ 2 ዓመታት ዝካየድ ኮይኑ ኣብ 2024 ኣብ ደቡብ ኣፍሪቃ ተኻይዱ ምንባሩ ጸብጻባት የረዱ። ፈረንሳን ካናዳን ምምዕባል ነዳድን ተፈጥሮኣዊ ጋዝን ኣብ ዝርከቦም ሓያሎ ጽላታት ብሓባር ክሰርሓ ተረዳድየን።
እቲ ምርድዳእ ፕረዚደንት ኢማኑኤል ማክሮን ቀድማይ ሚኒስተር ማርክ ካርኔን 21 መስከረም ኣብ ከተማ ፓሪስ

ፈረንሳ ኣብ ዘካየድዎ ዝርርቢ ተበፂሑ። እቲ ስምምዕ ፈረንሳ ካብ ካናዳ ብመልክዕ ፈሳሲ ዝዳሎ ብብዝሒ ባህርያዊ ጋዝ ክትሽምት ዘኽእል ምዃኑ ተገሊጹ። ብዘይካዚ እቲ ውዕል ካልኦት ሃገራት ኤሮጳ ብመንገዲ ፈረንሳ ተረባሕቲ ተፈጥሮኣዊ ጋዝ ካናዳ ክኾና ባይታ ከም ዝፈጥር ተሓቢሩ። በዚ ድማ እቲ ስምምዕ ድሕሪ ምውላዕ ኪናት ዩክሬን ኣብ ዓበይቲ ሃገራት ኤሮጳ ተኸሲቱ ንዘሎ ሕፅረት ጋዝ ብኸፊል ከቃልሎ ከም ዝኽእል ይእመት። ካናዳ ብፍርያት ባህርያዊ ጋዝ ብደረጃ ዓለም ኣብ 5ይ ደረጃ ብመጠን ሰደድ ድማ ኣብ 4ይ ደረጃ ትስራ። እዚ ከምዚ ኢሉ እንከሎ ፈረንሳን ካናዳን ኣብ ምምዕባል ቴክኖሎጂን ብርቂ ማዕድናትን ክተሓጋገዛ ምዃነን ገሊፀን ኣለዎም። ካናዳ ኣቐዲማ ምስ ኤሮጳ ሕብረት ኣብ ምክልኻል ፀዓት ፀጥታ ቴክኖሎጂን ክቡራት ማዕድናትን ዘተኮረ ስምምዕ ከም እተፈራርምት ኣይርስዓን። ፓኪስታን ናብ ልዕሊ ሃገሩ ደብዳብ ነፈርቲ ከም ዘካየደት መንግስቲ ኣፍጋኒስታን ከሲሱ። በቲ ኣብ ሰሜናዊ ምብራቅ ሃገሩ ዝተካየደ ደብዳብ ሰብኣውን ዋታውን ክሳራ ከም ዝወረደ ዝገለፀ መንግስቲ ኣፍጋኒስታን ሕነ ናይ ምፍዳይ ስጉምቲ ከም ዝወስድ ሓቢሩሎም። በዚ ድማ ወታደራዊ ምትፍናን ክልቲኤን ጉረባብቲ ሃገራት መሊሱ ክኸርር ከም ዝኽእል ናይ ቀረባ ተዓዘብቲ ይእምቱ። ፓኪስታን ኩሎም ግዳያት ናይቲ ደብዳብ ኣብ ኣፍጋኒስታን ዝመደበሮም ሽብራውያን ምዃኑ ክትገልጽ ከላ፣ መንግስቲ ኣፍጋኒስታን ግን እቶም ግዳያት ሰላማውያን ሰባት ከም ዝኾኑ ኣረዲዮም። ኣብዝሓለፈ ቀረባ መዓልትታት ኣብ ፓኪስታን ብዝተካየደ ሽብራዊ መጥቃዕቲ ልዕሊ 30 ሰባት ምቕታሎም ዝፍለጥ ኮይኑ እቲ ደብዳብ ነፈርቲ መልሰ ግብሪ ናቱ ምዃኑ ተገሊጹ። ነቲ መጥቃዕቲ ዘካየዱ ሽብራውያን ካብ ኣፍጋኒስታን ሰሊኹም ዝኣተዉ ምዃኖም ፓኪስታን ኣብ እዋኑ ምኽሳሳ ይዝከር። መንግስቲ ኣፍጋኒስታን ግን ንክሲ ፓኪስታን ኣሉታዊ ምላሽ ክህበሉ ጸኒሑሎ። ናይ መወዳእታ ዜና ኣብ ሪፐብሊክ ደቡብ ኣፍሪቃ ትማሊ 21 መስከረም 5.8 ሬክታር ምንቅጥቃጥ ምድሪ ከም ዝተኸስተ ማዕከናት ዜና ኣቃሊሐን። በቲ ኣብ 10 ኪሎ ሜትር ማዕሙቕ ዘጋጠመ ሓደጋ ኣብ ህይወት ዝወረደ ክሳራ እኳ እንተዘየለ መጠናዊ ንዋታዊ ዕንወት ከም ዝሰዓበ ሰመዚ ደቡብ ኣፍሪቃ ሓቢሮም። ክኢላታት ስነ ምድሪ ደቡብ ኣፍሪቃ ድሕረ ምንቅጥቃጣት ክስዕብ ከም ዝኽእል ብምእማት ህዝቢ ጥንቃቕኡ ክዕቢ ኣተሓሳሲቦም። እዚ ከምዚ ኢሉ እንከሎ ኣብ ተመሳሳሊ ዕለት ኣብ ደቡባዊ ሸነኽ ቱርኪ 5 ሬክተር ምንቅጥቃጥ ምድሪ ተኸሲቱ። በቲ ኣብ 7 ኪሎ ሜትር ማዕሙቕ ዘጋጠመ ምንቅጥቃጥ ትሕተ ቅርፃዊ ዕንወት ከም ዝወረደ ተገሊጹ። ቱርኪ ሓደጋታት ምንቅጥቃጥ ምድሪ ብብዝሒ ኣብ ዝኽሰተሉ ጂኦግራፋዊ ኣከባቢ ከም እትርከብ ክኢላታት ስነ ምድሪ ይጠቕሱ። ክቡራት ተኸታተልቲ ዜና ንምዝዛም ኣርእስቲ ዜና ክንደግም። ብደረጃ ዞባታት ክካየድ ዝቐነየ መደባት ፅምብል ዝኽሪ ምምስራት ቤት ትምህርቲ ሰውራ ተዛዚሙ። ኣብ ትሕቲ ሃኮስኤ ዝተወደቡ ሰራሕተኛታት ትካላት ወፈራዊ ንጥፈታት ኣካይዶም። ኣብ ንዞባ ሻምብቆ ተራኮም ኣብ ምቅላል ሕፅረት ኣብያተ ትምህርቲ ተመጉሱ። ኢራን ካብ ኣሜሪካ ክመፅእ ንዝኽእል ተወሳኺ ናይ እገዳ ስጉምቲ ተርር ምላሽ ከም እትህበሉ ኣጠንቂቖም። ኣሜሪካ ምስ ደቡብ ኮርያን ጃፓንን ዝፀንሓ ወተሃድራውን ዲፕሎማሳውን ዝምድና ከም እተስፍሖ ገሊፃ። ዚምባብዌን ሞዛምቢክን ዘራኽበን መስመር ነዳዲ ንምስፋሕ ከም እተሰማምዓ ሓቢረን። ነዚ ሰዓት ዝተዳለወ ዜና ተዛዚሙሎ ምስ ተርፉ መደባትና ንሓድገኩም ብወገነይ ብሩህ መዓልቲ።

0: መበል 50 ዓመት ዝኽሪ ምምስራት ቤት ትምህርቲ ሰውራ ዕዙዝ ዝኽሪ ንሓድሽ ወፍሪ ሕንፀት ሃገር ብዝብል ቴማ ካብ ዕለት 17 ክሳብ 20 መስከረም ኣብ ዝተፈላለየ ቦታታት ኤርትራ ይፅምበል ኣሎ። እዚ በዓል ንቤት ትምህርቲ ሰውራ ብዝገልጽ መደባት ዝወቀበ ኮይኑ ንኹሉ መድያዊ ፅልዋ ዕቤት ስፍሓት ትሕዝቶ እዚ ቤት ትምህርቲ ዘንፀባርቕን ዝገልጽን ሓፈሻዊ ስእሊ ዝህብን እዩ። ንሕጂ ከዓ ንገለ ካብቲ ኣብ ስመራ ፓላስ ዝቐረበ ትሕዝቶ ናባኹም ከነብሎ ኢና። ሰናይ ምክትታል ኣብቲ ኣጋጣሚ ሚኒስተር ጉዳያት ወፃኢ ኣቶ ዑስማን ሳልሕ ብዛዕባ ኣድላይነት ኣሕዳር ኣብያተ ትምህርቲ ኣብ ተመክሮ ቤት ትምህርቲ ሰውራ ዝብል ኣርእስቲ ሰሚናር ኣካይዱ። ሚኒስተር ዑስማን ቤት ትምህርቲ ሰውራ ከም ኣሕዳር ቤት ትምህርቲ ኣብ እዋን ብረታዊ ሰውራዊ ቃልሲ ኣብ ደጀን 0 ብ1976 ዝተመስረተ ኮይኑ ኣብ ውድባዊ ጉባኤ ናይ ህዝባዊ ሓይልታት ዝተቐመጠ ዕላማታት ዓጢቑ ዝተበገሰ እዩ ክብል ድሕሪ ምግላጽ ኣብ ፈለማ ክምስረትን ከሎ ናይ መምሃራን መሰረታዊ ጠለባት ቁፅሪ ተምሃሩ ሕፅረት ነይርዎ ብምባል ከም መደብ ግን ነቶም ብዝተፈላለየ መንገዲ ኣብ ሰውራ ዝነበሩ ህፃናት ማኣዲ ትምህርቲ ንምቕራብ ከም ዝነበረ ኣብርሂቡ።
1: ስለዚ ቤት ትምህርቲ ሰውራ መበገስትን መሰረትን ስርዓተ ትምህርቲ እዩ። ናይ ኤርትራ ስርዓተ ትምህርቲ ብዛዕባ ስርዓተ ትምህርቲ ዝዛረብ እንተኮይና ስርዓተ ትምህርቲ ናይ ጢልያን ሓሊፍ እዩ። ስርዓተ ትምህርቲ ናይ እንግሊዝ እውን ሓሊፉ፣ ስርዓተ ትምህርቲ ናይ ኢትዮጵያ ሓሊፉ ኩላህና ርኢና። እዚ ግን መሰረት ስርዓተ ትምህርቲ ናይቲ ሕብረተሰብና እዩ። ስርዓተ

0: ትምህርቲ ኣብ ቤት ትምህርቲ ሶራ ይትተኽል ስርዓተ ትምህርቲ ምናልባት ብዙሕ ክንዛረብ ንኽእል ንኸውን ግን እቲ ስርዓተ ትምህርቲ ስርዓተ ትምህርቲ ከብሎ ዝኽእል ሓድሽ ካሪክሎም ብተመክሮ ካብ 76 ጀሚሩ መስርሕ ከይዱ እዩ መስርሕ ከይዱ እቲ ቐንዲ ስርዓተ ትምህርቲ ወይ ከዓ ካሪክሎም ናይ ሃገርና ኣብ ጀልሃንቲ እዩ ደሓን ዝኾነ እግሪ ክተክል ዝኽኣለ ካብ ጀልሃንቲ ሓሊፍና እውን ኣብቲ ዝነውሐ ስንጭሮ ዝበሃል ኣብ ዓራረብ እዩ ነይሩ ኩሉ እቲ ስርዓተ ትምህርቲ ዝበሃል ነገራት ስርዓተ ትምህርቲ ናይ ሃገር ዝበሃል ብዝያዳ ደሓን ዝኾኑ መማህራን ነይሮምና መፅናዕቲ ክገብሩ ዝኽኢሉ ክኢላታት ነይሮምና ስለዚ ካብቲ ጭቡጥ ኩነታት ናይ ሃገርናን ናይ ቃልስናን ተበጊሶም እዞም መማህራን እዚኣ መፅናዕትታት ንምግባር ከሪክሉም ክሕንፅፁ ክኢሎም እዮ ሕጂ እቲ ከሪክሉም እዩ ከዓ ኣብቲ ቤት ትምህርቲ ብዝያዳ ነቶም ህፃናት ዝሃንፅ ማለት እዩ ስለዚ ምስኡ ምስቲ ካሪክሉም ከዓ ክምዕብል ዝኽኣለ ስንመምህርና እዩ ወይ ከዓ ፔዳጎጂ ዘይብሉ እዚ ትምህርቲ መሃር እንተልካየስ ብኸመይ መንገዲ እቲ ትምህርቲ ክመሓላለፍ ከም ዝኽእል ዘርኢ ኣገባብ እዩ
1: ሚኒስተር ዑስማን ወሲኹ ውድብ ህዝባዊ ግንባር ነቶም ካብ ዝተፈላለየ ድሕረ ባይታ ዝመፁ ህፃናት ተምሃሮ ኣብ ሓደ ዕላማ ኣስሚሩ ሓደ ዓይነታት ተሓሳስባ እምነት ኣረኣያ ክህልዎም ብምግባር ሓድነት ምትሕግጋዝ ክብርታት ሰውራ ብሓፈሻ ከም ዝምሃሩ ገይርዎም ብምባል እቶም ተምሃሮ እውን ብዝተፈላለዩ ምክንያት ምስ ሕብረተሰብ ዝዓበዩ ስለ ዘይነበሩ እቲ ውድብ መምሃራን ኣለይትን ብምምፃእ ከማልኦ ክኢሉ ኢሉ ብተወሳኺ ሚኒስተር ዑስማን ህዝባዊ ግንባር ንትምህርቲ ከም መሳርሒ ሓርነት ንቕሓት ኣተዓባብያ ገይሩ ይርዮ ከም ዝነበረ ብምግላጽ ኣብ ውድባዊ ዲሞክራሲያዊ ፕሮግራም ከዓ ነዚ ዝሕግዝ 11 ዕላማታት ትምህርቲ ኣቐሚጡ ብምባል ንገለ ካብቶም ዕላማታት ጠቒሱ
0: ንህዝቢ ኤርትራ ካብ ናይ ድንቁርና ጸልማት ንምውፃእ መሃይምነት ንምጥፋእ ምቅላስ እዩ ንነፍሲ ወከፍ ዜጋ ማእከላይ ደረጃ ትምህርቲ ንክበፅሕ ምግዳድ እዩ እዚኣ ምግዳድ እዚኣ ትበሃል ዘላ ምግዳድ እዩ ኩሉ ኤርትራዊ ማእከላይ ደረጃ ክበፅሕ ኣለዎ እዚ ዩኒቨርሳል ኤጁኬሽን ይበሃል ብእንግሊዝኛ ኣብ ነንበይኖም ሜዳታት ናይ ስነ ፍልጠት ስነ ጥበብ ስነ ኪነት ሕርሻን ናይ ዝለዓለ ደረጃ ኣብያተ ትምህርቲ ንተምሃሮ ትምህርቲ ምኽፋትን እዩ ኣብ ነንበይኑ ሜዳታት ትምህርቲ ንተምሃሮ ማህደር ትምህርቲ ምሃብ እውን እዚ ክኸይድ ዝፀንሐ ኣብ ነንበይኑ ቦታታት ኤረታ ከከም ደረጅኡ ኣብያተ ትምህርቲ ምኽፋት ኣብ ኩሉ ቦታታት ኣብያተ ትምህርቲ ሓደርቲ ኣብያተ ትምህርቲ ምህርቲ ክኽፈት ፀኒሐ ትምህርቲ ካብ ሃይማኖት ከም ዝፍለ ምግባር ኣብ ኩሉ ደረጃታት ትምህርቲ ናፃ ኮይኑ ኣብ ኢድ መንግስቲ ምግባር እዩ ትምህርቲ ካብ ማእቶት ከይነፀልካ ትምህርትን ማእቶትን ኣዋሂድካ ኣብ ጥቕሚ ሓፋሽ ምውዓል እዩ ስለዚ ንዜጋታት ብፍላይ ከዓ ንተምሃሮም መንእስያትን ናይ ገዛእ ርእሶም ማሕበራት ብምምስራት ማሕበር ተምሃሮን መንእስያትን ሕጂ ንኣብነት ብስነ ፍልጠት ስነ ፅሑፍ ኢደ ጥበብ ስነ ኪነትን ምምዕባልን ምስልጣንን እዩ ንኽኢላታትን ፈላጣትን ክእለቶምን ፍልጠቶምን ኣብ ጥቕሚ ሓፋሽ ንምውዓል ጥጡሕ ናይ ስራሕ ቦታታት ምቕራብ እዩ ሕጂ እዚ ዝዝረብ ዘሎ

0: ንሓድሽ ወፍሪ ህንፀት ሃገር ዝበሃል ዘሎ ምዝ ተኣሳሲሩ ዝኸይድ ጉዳይ እዩ። ምስ ካልኦት ሃገራት ናይ ሓባር ጥቕምን ማዕርነትን ዝሓለወ ናይ ትምህርቲ ባህልን ስነክነትን ምልውዋጥ እዩ። እዚ እቲ ውድባዊ ጉባኤ ውድባዊ ዲሞክራሲያዊ ፕሮግራም ዝወፀ ዕላማታት ናይ ትምህርቲ እዩ። እዚ ኩሉ በብሓደ እንተኸይና ኣብ ውሽጢ ቤት ትምህርቲ ሰውራ እዚ ዳርጋ ተተግቢሩ ክበሃል ይከኣል።
1: ህዝባዊ ግንባር ጎኒ ጎኒ ኣካደምያዊ ትምህርቲ ብመንገዲ ቤት ትምህርቲ ሰውራ ገይሩ ባህላውን ስነ ጥበባውን ትካላት ከም ናይ ሙዚቃ፣ ስእሊ፣ ስነ ኪነት፣ ቴክኖሎጂ፣ ሕርሻ ክዕንብብን መሃይምነት ኣብ ህዝቢ ክጠፍእን እዚ ከዓ ናይ ቋንቋ ይኹን ባህሊ ምልውዋጥ ክህሉ ከም ዝሓገዘ ሚኒስተር ዑስማን ገሊጹ።
0: ድሕሪኡ እቲ ቤት ትምህርቲ ሰውራ ኣብ ሓደ ኮፍ ኣይበለን እቲ መደብ ትምህርቲ ኣብቲ ደጀን ክዝርጋሕ ስለ ዘለዎ ኣብቲ ደጀን እውን ከምዝዝርጋሕ ተገይሩ እዩ። ኣብ ደጀን ንኣብነት ነቕፋን ከባቢያን ኣብያተ ትምህርቲ ተኸፊተንን ኣብ ማርያ ኣብኡ እውን ኣብያተ ትምህርቲ ተኸፊተንን ኣብ ሙግራይብ እውን ከይተረፈ ኣብኡ እውን ኣብያተ ትምህርቲ ከም ዝኽፈት ተገይሩ ማለት እዩ። ስለዚ ድሕሪ መስመር ፀላኢ ከይድና መሃይምነት ክነጥፍእ ኣብ ውሽጢ እቲ ህዝቢ ኣቲና ኢና። ኣብ ካብታ ቤት ትምህርቲ ሰወረ ወፂና እውን ኣብ ውሽጢ እቲ ደጀን ሓራ ነፃ ዝወፀ ቦታታት ንህዝብና ኣብ ውሽጢ እቲ ህዝቢ ኣብያ ትምህርቲ ከም ዝኽፈታ ተገይሩ እዩ። ሕጂ መምህራን እውን የድልዩ ስለ ዝኾነ እቲ ትምህርቲ ከዓ ብኣደ ቋንቋ ክወሃብ ስለ ዝነበሮ ኣብቲ ናይ ከባቢ ናቕፋን ከባቢ ማርያን ብቋንቋ ደ ትግሬ ከም ዝወሃብ ተገይሩ እዩ። ስለዚ እቲ ሕብረተሰብ እውን ብዙሕ ለውጥታት መፅ እዩ። ወላ ለውጥታት ኣብ ኣመጋገቦኦም ለውጥታት ኣብ ኣጠማምቶኦም ለውጥታት ኣብ ኩሉ ሸነኻት ለውጥታት ክመፅእ ይኽኢሉ። ሕጂ ቤት ትምህርቲ ሰውራ ናይ ለውጢ ኤጀንት ወይ ከዓ ሓዋርያ እዩ ክንብሎ ንኽእል ኢና ማለት እዩ። ቤት ትምህርቲ ሰውራ
1: ቤት ትምህርቲ ሰውራ ብኩልንትንኡ እናማዕበለ ስለ ዝኸደ ደረጅኡ ክሳብ 10ይ ክፍሊ ክበፅሕ ክኢሉ እቶም ኣብ ዝለዓለ ደረጃ ትምህርቲ ዝበፅሑ ተምሃሩ ከዓ ብኣድማዕነት መታን ክምህሩ ተባሂሉ እቲ ውድብ ናይ መምሃራን መሰልጠኒ ማእኸል ከምዚ ምስረት ገይሩ ክብል ዝጠቐሰ ሚኒስተር ዑስማን ኣብ ደጀን ይኹን ኣብ ድሕሪ መስመር ፀላኢ ኣብያተ ትምህርቲ ከም ዝኽፈት ስለ ዝተገብረ እዘን ኣብያተ ትምህርቲ ብቋንቋ ደ የምህራ ከም ዝነበራ እውን ሚኒስተር ዑስማን ሓቢሩ እዩ። ኣበርክቶ ተምሃሮ ቤት ትምህርቲ ሰውራ ቅድሚን ድሕርና ፅነት ቀሊል ኣይነበረን ዝበለ ሚኒስተር ዑስማን ቅድሚና ፅነት ንነብሶም ተማሂሮም ኣብ ምምሃር ሓፋሽ ድሕርና ፅነት ከዓ ኣብ ሓይሊ ባሕሪ፣ ሓይሊ ኣየር፣ ኣጋር ሰራዊት ዕዙዝ ኣበርክቶ ከም ዝነበሮም ኣዘኻኺሩ ሚኒስተር ዑስማን ቀፂሉ ቤት ትምህርቲ ሰውራ ብሉፅ ስርዓተ ትምህርትን ሓያላት ተምሃሮን ዝሓዘ ብምንባሩ ኣብ ዝተፈላለየ ናይ ውድብን መንግስትን ትካላት ማዕረ ካልኦት ብፆቶም ዝሰርሑ ኣብነታውያን ዜጋታት ከም ዘፍረየ ኣብርሂቡ ንዕብት ወለዶ ባህልናዩ ብተርታ ንኸዶ ኣማፀንዩ ሚኒስተር ዑስማን ቤት ትምህርቲ ሰውራ ሓደ ዓይነታት ተሓሳስባ፣ ዕላማ፣ ራእይ፣ እምነት ፈጢሩ ኣብ ወፍሪ ህንፀት ሃገር ኣገዳሲ ታራ ይፃወታሎ ድሕሪ ምባል ስርዓተ ትምህርቲ ቤት ትምህርቲ ሰውራ ግድነታዊ ሓላፍነት ዘሰክም ፍቕሪ ሃገር ዘዕቢ ከም ዝነበረ ተምሃራይ እውን ማእቶትን ትምህርትን ኣጣሚሩ ይኸይድ ከም ዝነበረ ገሊጹ። ንሓድሽ ህንፀት ሃገር ዝርግሐ ኣብያተ ትምህርቲ ኣገዳሲ ስለ ዝኾነ ክሳብ ካልኣይ ደረጃ ብኤርትራዊ ስርዓተ ትምህርቲ ከም ዝርግሐ ከም ዝተገብረ ዝገለጸ ሚኒስተር ዑስማን ኣብ ላዕለዎት ትካላት ትምህርቲ ከዓ ከምኡ ንክኸውን ሓሳብ ድሕሪ ምሃብ ንዕላማ መትከል ኣረኣየ ሃገር ምስ ጭቡጥ ኩነታት ብዝውክል ኣገባብ ክኸውን ኣተሓሳሲቡ ኣብ መወዳእታ ሚኒስተር ዑስማን ቤት ትምህርቲ ሰውራ ከም ሞዴል ተወሲዱ ድሕር ናጽነት ብዙሓት ኣሕድርቲ ኣብያተ ትምህርቲ ኣብ ዝተፈላለየ ቦታታት ኤርትራ ክትከላ ከም ዝተገብረ ከምኡ ውን ኣብ ህንፀት ሃገር ተራ ብቑዓት መምሃራን ኣገዳሲ ብምዃኑ ካብ መሰረት ጀሚሮም ብቑዓት መምሃራን ክህነፁ ተላብዩ።
0: ስለዚ እታ ቀንዲ ኣርእስቲ ናይዚ ህንፀት ሃገር እዩ። ስለዚ ህንፀት ሃገር ኣዝያ ኣገዳሲት እያ፣ መሰረታዊት እያ። ንዓ ዘድልዩ ረቋሒታት ከዓ እዚኦም እዚኦም ኢልና ፈሊና ክንፈልጦም ኣለና። ኣሕደርቲ ቤተ ትምህርቲ ብኩሉ ቦታታት ከፊትና ኢና። እዘን ክጠቕሰን ዝፀናሕኩ ዕላማታት ብሙሉእ ከዓ ሒዘን ክኸዳ ኣለዎ። መቐፀልታ ናይታ ቤት ትምህርቲ ሰውራ ፀብራ ትበሃል ኣላ፣ ደቂ መሓረ እውን ኣሎ። እታ ደቂ መሓረ ሕጂ ንዚ ከምዚ ኩሉ እዚ ንብሎ ዝፀናሕና ጠባያት የብላን። እታ ፀብራ እውን ኩሉ እዚ ጠባያት ንብሎ ዘለና የይብላን፣ ክህልዋ ግን ኣለዎ። ቴክኒካል ስኩልስ ናይ ኣብ ሜዳ እውን ሓደ ቴክኒካል ስኩል ቤት ትምህርቲ ስነኪነት ከፊትና ኢና። እታ ቤት ትምህርቲ ንቲ ህዝቢ ነቲ ትካላት ናይቲ መንግስቲ ዳርጋ ትካላት ነይሩ ወዩ። ህዝባዊ ግንባር ኣብ ሜዳ ትካላት ነይሩ ወዩ። ኣብተን ትካላት ከዓኒ እዞም ዝተማሃሩ ቴክኒክ ዝተማሃሩ ተማሃሮ ኣብኡ ተመዲቦም ከም ዝሰርሑ ተገይሩ። ስለዚ ብዙሓት እዮም። ንክንደይ ዓመታት ቤት ትምህርቲ ዊና ኣመሪቃያ እታ ዊና ዝነበረታ ቦታ ከይዳ ኣብ ዝባን ናይ ናቕፋ መፅያ ኣብኡ እውን ክሳብ ሕጂ ተበርክት ዘላ እዩ። ኩሉ እቲ ዘድሊ ወርክሾፓት ዳርጋ ኣለዋ ክበሃል ይከኣል። ናይ ኮንስትራክሽን ዝበሃል ኣብ መጨረሻ ሕጂ ብዝቀረባ ግዜ ከም ዝትከል ተገይሩ ሕጂ ዳርጋ ኣብ ኩሉ ቦታታት ክሳብ ሕጂ ክሳብ ክንደዮም እዚኦም ዘበርክቱ ዘለዉ ንዝብል ሕቶ ግን ኣብ ዝተፈላለየ ትካላት ስለ ዘለኹም ኣበርክቶም ኣዝዩ ዓብዪ ክኸውን ይኽእል እዩ። ክነስርሖም እንተኽኢልና ማለት እዩ።
1: ካልእ ሰሚናር ዘቕረበ ሓደ ካብቶም መምሃራን ቤት ትምህርቲ ሰውራ ዝነበረ መምህር ቃልኣብ ሃይለ ኮይኑ መምሃራን ቤት ትምህርቲ ሰውራ ካበይ ናበይ ዝብል እዩ ነይሩ። መምህር ቃልኣብ ቤት ትምህርቲ ሰውራ ብሓያል እስትራተጃዊ ውጥን ዝተመሰረተ ዘኩርዕ ታሪክ ህዝቢ ኤርትራ ምዃኑ ብምጥቃስ እዚ ድማ መርኣይ ሓያል መሪሕነት ህዝባዊ ግንባርን ንነዊሕ ዝጠመተ ረኣንዩ ክብል ገሊጽዎ። እቲ ትምህርቲ ከዓ ኣብ ሰራዊት ደጀን ሓውስ ሓራ መሬት ከምኡ ድማ ኣብ ሱዳን ንዝነብር ህዝብናን ደቁን ይወሃብ ከም ዝነበረ ኣብሪሁ። ህዝባዊ ግንባር ሞያዊ ብቕዓት ዝነበሮም 30 ዝኾኑ ተጋደልቲ ካብ ዝተፈላለዩ ኣህዱታት ስሒቡ ዝበለ መምህር ቃልኣብ እዞም መምሃራን ንመስርሕ ምምሃር ምስትምሃርን ዝሕግዝ መፅሓፍቲ ከዳልዉ ከም ዝተገብረ ገሊጹ። ካብዚኦም እቶም 4 ናብ ባህሊ፣ 4 ናብ ሓይሊ ፊቶራሪ፣ እቶም ዝተረፉ ከዓ ናይ መባእታ መፅሓፍቲ ከዳልዉ ተገይሩ ክብል እውን ወሲኹ። ቀፂሉ እቶም ኣብ ፈለማ ዝነበሩ መፅሓፍቲ ኣብ ኣገባብን ትሕዝቶን ከበድቲ ስለ ዝነበሩ ንክመሓየሽ ተባሂሉ ኣብ 1977 መባእታዊ ክለሳ ተገይሩሎም ኢሉ
2: ብድሕሪ እዚ እናተሰርሐሉ ከሎ ብድሕሪ መስመር እውን ስትራተጃዊ ምዝላቅ ኣርኪቡ 1978 ካብዞም ኣብ 1975 ክርስዖም ስለ ዘይደሊ ንምድላዊ መፅሓፍቲ ኣንፈት ዘቕመጡ ተጋደርቲ 16 ሕጂ ስዋኣት እዮም። 3 ኣብ ቃልሲ ይቀፀሉን 11 ብህይወት ኣለና ኣነ ኣለኹ ካልኦት ከ ኣለዉ። መምህራን ቤት ትምህርቲ ሰውራ ዝብል ቃል ኣብዚ ሰሚናር እዚ ሕጂ ንዓበይቲ ምልከት፣ ንንኣሽቲ ምልከት፣ ንደቂ ተባዕትዮ ምልከት፣ ንደቂ ኣንስትዮ ምልከት፣ ንኩሎም መምሃራን የጠቓልል። ሕጂ ነፃጢለ ይኮንኩን ማለት እዩ። መምሃራን ትተራሩ ንባዕሎም መምሃራን ስለዝኾኑ ዞም ምሳይ ዘለዉ ፍርያት ናይቲ ቤት ትምህርቲ ስለዝኾኑ

ኮኑ መምህራን ኮይኖም ዳሓ። ስለዚ ኣነ ክዛረብ ከለኹ መምሃራን ኢለ ነቶም ዓበይቲ ነቶም ንኣሽቱ ነቶም ደቂ ኣንስትዮን ደቂ ተባዕትዮን እንክልዮ ትገብር ካብቶም መምሃራን ሕጂ ዞም ዝብሎም ዘለኹ መምሃራን ገሊኦም ሓደ እግሪዮም ዝሰኣንዮም፣ ገሊኦም ሓደ ኢዶም ዝሰኣንዮም፣ ገሊኦም ሓደ ዓይኒ ዝሰኣንዮም፣ ገሊኦም መሓውሮም ዝሰንክለ፣ ገሊኦም ኣካላዊ ምስንክልና ዝነበሮም፣ ገሊኦም ከዓ

0: كلهم أذنوركم في التوراة تذكروهم عندي كل أكلات بيت مرثورة أول حسلستة شعنت شعاتا من تسوى عن شعاتا تسألا إبا بمارسات أغلاي سلزمتا بيت مرثوخ أطلعي كل النيرو سلزي كان زيرو قليو ساترا النيرو قليو قبروات نيرو سلزي كله تتأرنفو عراق تبعيلو أب عراق ونزيك وسن كنتات يتبعون دحريت سعب سلزنا برا كاب عراق هاولا حيدو كاب هاولا حيدو غنا حجون زيك وسن كنتات سلزنا برا قليو نقهتب كيدو قليوها أب عيات نبرا
1: መምህር ጸጋጋይም ወገና ኣብታ ተረኣለይቲ ኣብ ቤት ትምህርቲ ሰውራ እትብል ርእስታ ንተረኣለይቲ ዝገልጽ ዛዕባ ኣቕሪባ ኣብ ቤት ትምህርቲ ሰውራ እቶም ኣለይቲ ዝበሃሉ ዝነበሩ ኣዴታት ኣቦታት ሓኻይምን ሓለዋን ኣብ ምዕዋት ትምህርቲ ልዑል ኣበርክቶ እዩ ነይርዎም ክትብል ዝገለጸት መምህር ጸጋ እዘን ኣዴታት ነቶም ዝተፈላለየ ድሕረ ባይታ ዝነበሮም ተምሃሮ ንምእላይ ናይ ኣደታራ ብምጽዋት ኣብ ምምጋብን ጽሬትን ተምሃሮ ልዑል ኣበርክቶ ይጸወታ ከም ዝነብራ ብምጥቃስ ኣብ ፈለማ ተምሃሮ 70 ከለዉ 7 ኣለይቲ ምስፍሓትን ዕብየትን እዚ ቤት ትምህርቲ ግን ተምሃሮ 3169 ክወፅሑን ከለዉ ንሰን እውን 306 በፂሐን ነይረን ኢላ ኣብ መጀመርታ እዘን ኣዴታት ክጋደላ መዲበን ዝመጻየን ነይረን ድሓር ግን ብመሰረት መምርሒ ውድብ ናብ ኣለይቲ ተቐይረን ንኹሉ ሕፅረታት ተፃዊረን ብላዕልን ታሕትን ሓውና ለብለበን ንኹሉ ብድሆታትን ውረደይ ብገድልና ፂሐን ብቑዓት ኣዴታት ብምዃን ብቑዓት ተምሃሮ ኣብ ምፍራይ እጃመን ተፃዊተን ክትብል መምህር ጸጋ ትውስኽ
2: ስለዚ እቲ ናይ ሓዊ ኩነታት ኣዝዩ መሪር እዩ ነይሩ ሓደሓደ ግዜ ሓንቲ ለይቲ ምእንቲ ካዕርፋ ሞኣክተን መቐሊለን ኣብ ክልተ ጉርፕ ይኮና እሞ እታ ሓንቲ ጉርፕ ስንክትከታስ ሓንቲ ሰብ ክልተ መቕሎ ትሕዝ ብዚአን በዚአን ትሕዝ ምእንቲ ሓንቲ ለይቲ ካዕርፋ ካልእ እውን ኣብ ወረራ ካብ ዝኾነሉ እዋን ን ብዙሕ ግዜ እን ዝኸታ ነይረን ዳርጋ ቁሩብ ሓይሊ እዩ ነይሩ ክበሃል ዝከኣል ንኣብነት ኣብ ሻድሻይ ወራር ሱሳ ኣለይቲ ኣብ ሓደ ግዜ ከቲተን እተን ዝሰረፋ ናይ ግድን ክዓሞ ኣለዎን ናይተን ዝኸዳ ስለዚ ዳብል ክሰርሓ ክኽእል ኣለዎን ካብ ታዕሊም ካልኦት ኣለይቲ ክሳብ ዝመፅአን ማለት እዩ ስለዚ እዚ ከምዚ ዝኣመሰለ ተደራቢ ስራሓት ከዓኒ ሓደ ካብቲ ዘካብሎ እዩ ማለት እዩ ይኹን እምበር ቆልዑ ብውሕድ ትሕዝቶ ሕጉሳት ኮይኖም ከም ዝነብሩ እየን ዝፅዕራ ነይረን በተን ዘለዎን ትሕዝቶት ከመይ ጌርና ነዞም ቆልዑ እዚኦም ንሕጉሶም ሙሉእ ለይቲ ስንክታ ክንብል ከለና ካብ ሰዓት 5 ናይ ምሸት ጀሚረን ክሳዕ ወጋሕታ ሰዓት 3 ሰዓት 4 እንተሰሪጥወን እውን ሰዓት 2 ንነዊሕ ሰዓታት እየን ስንክታ እዙዩ ነዊሕቲ ግዜ ክትሪኦ ከለካ ዋላ ከምኡ እናኾነ ከሎ ግን ቆልዑ ዝሕጎስሉ መገዲ እየን ዝደልያ ነይረን በታ ዝነበረቶም ትሕዝቶ ንኣብነት ቁርብ በርበረ እንተረኪበን ኣብቲ ዓባይ ድስቲ ንሕል ኣትያታ በርበረ ስለትጠፍእ እንታይ ገብራ ነታ ወዲ ዓተር ይሕምስኣ ምስታ በርበረ ሓዊሰን ፀብሒ ስርሐ ሽሮ ሽሮ ኹም ተወልዑ ዘለኹም ይብልኦም ከም ቅያድ ናይ ምግቢ ተወሲዱ ከዓ ከም ሓደ ፅቡቅ ምግቢ ተወሲዱ ይምገብዎ ማለት እዩ ካልእ እውን ካብተን ማዕተው ዝወሃባ ዓደስ ኣጣራቂመን ኣጣራቂመን ቅኒ ኢለን ንዓለን ኣኪበን ሓፋስ ዓደስ ይገብራሎም ጥርቃያ ክበሃል ነራ እዚኣ ጥርቃዮም ክብራርፍ ሕዚ ጠልቃ ክትብል ዓንድሰብ ኮይና ምስኣ ከዓ ተማዊተን ነተወዳዕተን እንጀራ ይንስንክትኣ ስለዚ ኣብታ መዓልቲ እቲኣ ፅቡቅ ፌስታ ማለት እዩ መዓልቲ ጠልቃ ተኮይኑ ጣይታ ብዓለስ ስለዚ ከመይ ገይሮም ቆልዑ ይሕጎሱ ሓደ ካብቲ ብዙሕ ዝሰርሓሉ እዩ ነይሩ ማለት እዩ
1: ተምሃሮ ቤት ትምህርቲ ሰውራ ካበይ ናበይ ዝብል ኣርእስቲ ሒዙ ዝቐረበ መምህር ክፍላይ ዓንደ መስቀል እዩ ህዝባዊ ግንባር ገና ህዝባዊ ሓይልታት እናተባህለ እዩ ንነዊሕ ሓሲቡ ንቤት ትምህርቲ ሰውራ ደኩንዎ ዝበለ መምህር ክፍላይ ነዚ ሓሳብ ናብ ባይታ ንምትርጓም ብኣድማዓነት ዝዓሙ ተጋደልቲ ክህልው ከም ዝኽእሉ ኣሚኑ ንሓደ ዓመት ዝኸውን ምድላዋት ብምግባር ንትግባረ ተበጊሱ ክብል ድሕሪ ምብራህ ተምሃሮ እውን ከምዚ ዓይነት ሞያዊ ብቕዓት ሒዞም ብሓላፍነት ዝኣልዩን ዝምሩን ኣብነታውያን ተጋደልቲ ክረኽቡ ዕድለኛታት ዝገብሮም ረቑሒ ምዃኑ ገሊጹ
3: ከምቲ ዝጠቐስክዎ ነቲ ቤት ትምህርቲ ከኣልዩም ክመርሑን ዝተመዘዙ ተጋደልቲ ኣዝዮም በላሕቲ ኣማእዘንትን ምውፍያት እዮም ነይሮም ስለዝኾኑ ከዓ ንመምህራን ኣለይቲ ኣባላት ተምሃሮን ሰሪሖም ዘስርሑ ኣብነታውያን እዮም ነይሮም ንኩሉ እቲ ፅንቡር ኩነታት ነፅነታዊ ቃልሲ ተፃዊሮም ማለት ናይቲ ሰውራ ቃልሲ ተፃዊሮም ምናልባት እውን ንዓለም ከገርም ዝኽእል ምስጢር ቀፃልነትን መስርሕ

መምህራነታው ቃል ሰውራ ከረጋግጽ የም ኪሎም ማለት ነው። መምህራን ቤት ብሰውራ ከሐሰብ ዘይ ውሑድ ነገራት ከንቲ ዝጥቀስ ነበረ ትምህርታዊ መደባት ካሪክለም ኣዳልዮም ናይ መባእታን ማእከላይን ደረጃታት ትምህርቲ ንቆልዑን መንእሰያትን ኣብዘይ ርጉእን ሓደገኛን ኩነታት ተቢዖም ንተምሃሮኦም ዘትብዑን ምዑታት ተጋደልትን ብምንባሮም ንኹሉ መትከላት ቤት ትምህርቲ ብቕዓት ትምህርታዊ መደባትን ብኣብነት ኣተግቢሮም እዮም። እተን ኣብ ሓውን ብሓውን ከይሰልከያ ለይትን መዓልትን ከይንጠሚ ከይንረስሕ ከይንደክምን ከይንሓምቕን ዝኣልያና ዝነበራ እንተገሊአን እሞ ብዕድሞውን ንኣሽቱ ዝነበራ ኣለይትና ከዓ መግለፂ ብዘይርከቦ ተወፋይነት ኣብ ትምህርትን ስራሕን ተቢዕና ክንመላለስን ክነፍዕን ኣብነት ኮይነናና ከይወለዳ ድማ ልዕሊ ውሉደን ብፍቕራ እውን ኣብዮት ኣልየናና። እዚ ተመሳሳሊ ብዝኩሉ ኤግዚቢሽናት ንሪኦ ዘለና ይቲ ስራሕናታተን ማለት እዩ። ኣብ ዝተፈላለያ መለያት ናይቲ ቤት ትምህርቲ ስራሓት ተዋፊሮም ዝነበሩን ዝነበራን ኣባላት ሓካይን ሓለዋ ሓፈሻ ኣገልግሎት ወዘተ እውን ብተመሳሳሊ ፅንዓትን ተወፋይነትን ጥዕናና ኣውሒሶም ንህላውነትና ሓልዮም ንቐረባት ከውሕሱ ደኺምና ከይበሉ ፅዒቶም ኣብ ከምዚ ዝኣመሰለ ፍቕሪ ብፍቕሪ ዝተኸበን ውፉይ ትምህርታዊ ሃዋህ ዓቢናን ተኣሊና እንዳእሞሆ እቲ ተኽእሎ ናይ ክንክተሎም ዝደልይዎ ዝነበሩ መትከላት ክንኮኖ ዝሓልምዎ ዝነበሩ ሰውራዊ መንነት ከመይ ልሞክውን ከይኮነ ይሓልፍ። ፍቕሮም ሓልዮቶም ሞያውነቶም ተወፋይነቶም ክሳብ መስዋእቲ ስለ ዝነበረ ናብ ፍቕሪ ሃገር ሓቅነት ፃይነት ተወፋይነት ወዘተ ዝኣመሰሉ ብሉፃት ሰብኣውነትን ባህርያትን ከነጥሪ ቀሲቡና እዩ።

መሬተይ መተዓቢተይ መማህርተይ ብልቢ ዝፈትወኩም ብልቢ ዘፍቅረኩም እዛ ደርፍናተይ ከዓ መዘከርታ ትኾንኩም።

ከመ ፀንዕኩም ዝኸበርኩም ተዓዘት በዛኽተ ዝተማራ ፅናሕኩም ደርፊ ናይ ሎም ሰውን መርብና ፈሊምና ኣለና። ናብ ዝቕፅል ትሕዝቶ ምስ ንሸግር ሃገራዊ ኮሚቴ ፓራኦሎምፒክ ኤርትራ ቅድሚ ክልተ ሰሙን ኣብ ከተማ ኣስመራ ክካይዶ ዝፀንሐ ውድድራት ፓራስፖርት ዝሓለፈ ሰንበት ኣብ ከተማ ኣስመራ ከባቢ ፖቾፊልያ ብኽብ ዝበለ ድምቀት ዛዚሙ ኣሎ። ብዛዕባ እዚ ዝተዳለወ ፀብጻብ ስዒቡ ክቐርብ እዩ ሰናይ ምክታል ነው።

ሃገራዊ ኮሚቴ ፓራኦሎምፒክ ኤርትራ ኣብ ከተማ ኣስመራ ከካየደ ዝቐነ ውድድራት ፓራስፖርት ዛዚሞም ኣብቲ ሚኒስተር ዕዮን ማሕበራዊ ድሕነትን ወይዘሮ ልኡል ገብረኣብ ኮሚሽነር ባህልን ስፖርትን ኤርትራ ኣምባሳደር ዘመደ ተኽልን ካልኦት ሓለፍቲ ስፖርትን ኣብ ዝተረኽብሉ ኣብ ፖቾፊላ ዝተኻየደ ናይ መዛዘም መደብ ብምዕሩግ ኣገባቢ እዩ ተፈጺሙ። ኣብቲ ናይ መዛዘም ዕለት ዋና ጸሓፊ ሃገራዊ ኮሚቴ ፓራኦሎምፒክ ኤርትራ ዶክተር ገብሪ ህይወት ተኸለብ ዘስምዑ ቃል ሃገራዊ ኮሚቴ ፓራኦሎምፒክ ኤርትራ ንክልተ ሰሙናት ዝኣክል ቅነ ፓራስፖርት ብምውዳብ ካብ ናይ ዝሓልፈ ዓመታት ብዝሓይለን ዝተወደበን ኣገባብ ዕዉት መደብ ከካይድ ከም ዝቐኒየ ምሽዱሽተ ሃገራዊ ፌደሬሽን ስፖርት ማለት ሃገራዊ ፌደሬሽን ኣትሌቲክስ፣ ሃገራዊ ፌደሬሽን ቅድም ብሽክለታ፣ ሃገራዊ ፌደሬሽን ሰርዓ ቴንስ፣ ሃገራዊ ፌደሬሽን ባይታ ቴንስ ከምኡ ድማ ሃገራዊ ፌደሬሽን ኩዕሶ እግሪ ኤርትራ ብምትሕባር ብ8 ዓይነታት ስፖርት ውድዳት ሰሪዑ ከምኡ ውን ንዓይነ ስውራንን ፅማንን ሓዊሱ ውድዳት ከም ዘተግበረ ኣረድዩ። ዶክተር ገብሪ ህይወት ብምቕጻል ሃገራዊ ኮሚቴ ፓራኦሎምፒክ ከካየደ ዝቐነ ስፖርታዊ ውድዳት ኣካል ምጉዳል ንስፖርታዊ ብቕዓት ዕንቅፋት ከም ዘይኮነ ዳግማይ ዝተመስከረሉ ምዃኑ ድሕር ምግላጽ ነዚ መደብ ብኩሉ መዳዩ ዕውድ ንክኸውን ንፃዕሩ ኮሚሽን ባህልን ስፖርትን ኤርትራ ሃገራዊ ፌደሬሽናትን ብስም ሃገራዊ ኮሚቴ ፓራኦሎምፒክ ኤርትራ ምስጋና ኣቕሪቡ። ኣብዚ ክካየድ ዝቐነ ስፖርታዊ ውድዳት እዞም ስዕቡ ዕዉታት እዮም። ኣብ ውድዳት ፓራ ዊልቸር ቀዳማይ ኣስራ ተኽላይ፣ ካልኣይ ሓይላብ ኤልያስ፣ ሳልሳይ በረኸት፣ ራብዓይ ሜሮን ኣስረስ። ኣብ ናይ ፓራ ስታንድ ደቂ ተባዕትዮ ቀዳማይ ተስፋይ ተኽለጽን፣ ካልኣይ ዘርሰናይ ገብረ መስቀል፣

0: ሳልሳይ ሃብተ ግርግሽ ዓወት ራብዓይ ተኽሊት ወዲ ዮሃንስ ኣብ ናይ ደቂ ኣንስትዮ ቀዳሚቲ ውህበት ሃይለ ካልይቲ ናፅነት ኣስካለ ሳልሰይቲ ሰላማዊ ተስፋ ሚካኤል ራብዒይቲ ድማ ታሪክ ተስፋ ሚካኤል ኣብ ናይ ፅማ ናይ ደቂ ተባዕትዮ ቀዳማይ ሜሮን ሃብታ ብካልኣይ ኣስመሮም ዕቑባዝጊ ሳልሳይ ዳንኤል ቴድሮስ ራብዓይ ፋኑኤል ገዛይ ኣብ ናይ ደቂ ኣንስትዮ ድማ ቀዳሜይቲ ቡሽራ ኢብራሂም ካልአይቲ ኢየሩሳሌም ተስፋ ሚካኤል ሳልሰይቲ ሳራ የማነ ራብዒይቲ ሲና ፍረዝጊ ኣብ ናይ ፓራ ኣትለቲክስ ምስን ምልከት ኣብ ናይ ፅማን 100 ሜትሮ ደቂ ኣንስትዮ ቀዳሜይቲ ኑራ ዓብደላ ካልእቲ ድያና ተስፋይ ሳልሰይቲ ሄርሜላ ተኽለ ኣብ ናይ ደቂ ተባዕትዮ ቀዳማይ ኣምባሳጀር ካሕሳይ ካልኣይ ሄርሞን ንጉሰ ሳልሳይ ሳምሶም ዳዊት ኣብ ናይ 200 ሜትሮ ደቂ ኣንስትዮ ቀዳሜይቲ ኢየሩሳሌም ተስፋ ሚካኤል ካልእቲ ኣርሴማ መብራቱ ሳልሰይቲ ሳራ የማነ ኣብ ተመሳሳሊ ርሕቀት ናይ ደቂ ተባዕትዮ ቀዳማይ መሓመድ ሓምድ ካልኣይ ዳንኤል ቴድሮስ ሳልሳይ ሜሮን ሃብቶብ ኣብ ናይ ስንኩላን ምስንምልከት ኣብ ናይ 400 ሜትሮ ቀዳማይ ፊልሞን ግርማይ ካልኣይ ሙሉ ብርሃን ኣድሓኖም ሳልሳይ ትኽለስ እዩ ኣብ ናይ 800 ሜትሮ ደቂ ተባዕትዮ ቀዳማይ ቴድሮስ ኣረጋይ ካልኣይ ጴጥሮስ ሳሙኤል ሳልሳይ ቤንሁር ማእከለ ኣብ ናይ 1500 ሜትሮ ደቂ ተባዕትዮ ቀዳማይ ተስፋይ ወተኽለ ካልኣይ ትኽሊት ኪዳነ ሳልሳይ ድራር ዕቑባ ማርያም ኣብ ናይ ዓይነ ስውራን ዝተኻየደ ውድዳት ፓራ ኣትለቲክስ ምስ ንምልከት ኣብ ናይ 100 ሜትሮ ደቂ ኣንስትዮ ቀዳሜይቲ ናስራ ጣህር ካልእቲ ሳማይ እስማዒል ሳልሰይቲ ሓሊማ ሳልሕ ኣብ ናይ ደቂ ተባዕትዮ ቀዳማይ ኤስሮም ርእሶም ካልኣይ ዓብዱ ዳውድ ሳልሳይ የማነ ኣርኣያ ኣብ ናይ 200 ሜትሮ ደቂ ኣንስትዮ ቀዳሜይቲ ፌሩ የማነ ካልእቲ ሚርያም ሚካኤል ኣብ ተመሳሳሊ ርሕቀት ናይ ደቂ ተባዕትዮ ቀዳማይ ሃብተ ርእሶም ሰምራብ ካልኣይ ዮናታን ጎይቶም ሳልሳይ ቤንሆድ ገብሪ ህወት ኣብ ናይ 400 ሜትሮ ደቂ ተባዕትዮ ቀዳማይ ሓመድ ዓብደላ ካልኣይ ቃልኣብ ዓንዱ ሳልሳይ ሄርሞን ዞሚ ኣብ ውድዳት ፓራ ዊልቸር ውድዳት ቴንስ ምስ ንምልከት እዚ ውድድር ኣብ ክልተ ምድባት ተኸፋፊሉ ክካየድ እንከሎ ኣብ ምድብህ ቀዳማይ ድራር ዕቑባ ማርያም ካልኣይ ሃይለ ንጉሰ ሳልሳይ ኣንጎሶም ሃይለ ኣብ ናይ ምድብለ ቀዳማይ ጴጥሮስ ሳሙኤል ካልኣይ ዮናስ ሃይሉ ሳልሳይ ሰሚር ዮሃንስ ኣብ ናይ ፓራሳይክሊን ናይ ኢድ ስንክልና ካሕሳይ ተኽለ ክዕወት እንከሎ ካብ ብርኪ ንታሕቲ ስንክልና ዘለዎም ተቐዳድምቲ ኣብ ዘካየዶ ውድድር ቀዳማይ ኣድም ዮሃንስ ካልኣይ ተስፋ ሚካኤል መጎስ ሳልሳይ ኣረጋይ መብራቱ ካብ ብርኪ ንላዕሊ ስንክልና ዘለዎም ተቐዳድምቲ ዘካየዶ ውድድር ድማ እዞም ስዕቡ ዕዉታት እዮም ቀዳማይ ተኽሊት ዮሃንስ ካልኣይ ዳንኤል ተኽሉ ሳልሳይ ዝርእሰናይ ገብረ መስቀል ኣብ ናይ ኩዕሶ እግሪ ፅማ ናብ መንጎ ዞባታት ውድድር ዝተኻየደ ክኸውን ጋንታ ዞባ ደቡብ ሻምፒዮን ክትከውን ከላ ካልእቲ ዞባ ዓንሰባ ሳልሰይት ድማ ዞባ ማእከል ብምዃን ዝተዳለወለን ሽልማት ተቐቢለን ኣብ ፀወታ ጎልቦል ኣብ መንጎ ዓይነት ሱራን እውን ተኻይዱ ነይሩ እዩ በዚ መሰረት ኣብ ናይ ደቂ ኣንስትዮ ቀዳሚቲ ጋንታ ዳላ ኮይና ክትዕወትን ከላ ዝተዳለወትላ ዋንጫን ወርቂ መዳልያን ክሽለም ካልእቲ ጋንታ ኣስመራ ብምዃን ተሸላሚት ብሩ መዳልያ ኮይና ኣብ ናይ ደቂ ተባዕትዮ ቀዳሚቲ ጋንታ ናቕፋ ሻምፒዮን ክትከውን ከላ ዋንጫን መዳልያን ተሸሊማ ካልእቲ ጋንታ ኣምባሃራ ተሸላሚት ብሩ መዳልያ ሳልሰይት ድማ ጋንታ ዓረር ተሸላሚት ናሓስ መዳልያ ኮይና ኩሎም ዕውታ ስፖርታውያን ተሸለምቲ ዋናጩ መዳልያታት ከምኡ ድማ ገንዘባዊ ሽልማት ክኾኑ ከለዉ ንሽልማቶም ካብ ኢድ ሚኒስተር ዕዮን ማሕበራዊ ድሕነትን ወይዘሮ ሉል ገብረኣብን ኮሚሽነር ኮሚሽን ባህልን ስፖርትን ኤርትራ ኣምባሳደር ዘመደ ተኸለን ተቐቢሎም ኣምባሳደር ዘመደ ተኽለ ኣብ ዘስምዖ ናይ መዛዘሚ ቃል ሃገራዊ ኮሚቴ ፓራኦሎምፒክ ኤርትራ ከም ዝኣመሰለ ስፖርታዊ ውድድራት ብምውዳቡ ድሕር ምጓስ ኣብ ቀጻሊ እውን ዘይተዳሕሰሰ ዓይነታት ስፖርት ብምፍታሽ ክሓቁፍን ናብ ዞባታት ብምውራድ ድማ ክሰርሕን ጸዊዑ ኣብ መወዳእታ ኣምባሳደር ዘመደ ኮሚሽን ባህልን ስፖርትን ኤርትራ ኣብ ምዕዋት ንጥፈታት ናይዛ ሃገራዊቲ ኮሚቴ ኣብ ጎኑ ከም ዘሎ ኣረጋጊጹ ዝኸብርኩም ተዓዘብቲ ምስ ስፖርታውያንን ኣካየድቲ ናይዚ ውድድርን ዝተኻየደ ሓፂር ቃለ ምሕትታት ናባኹም ነቕርቦም ፈልማ ግን ምስ ፀሓፊ ሃገራዊ ኮሚቴ ፓራኦሎምፒክ ኤርትራ ዶክተር ገብሪህወት ተኽለ ዝተኻየደ ቃለ ምሕትት ከነቐድም
1: እዚ ካብ 218 ክሳብ ሕጂ ኣብ ውሽጢ እቲ ፓራኦሎምፒክ ኮሚቴ ከም ዋና ፀሓፊ ኮይኑ ይሰርሕ ኣለኹ
0: ሕራይ እዚ ኣብ ናይ ሎሚ ዓመት ወይ ከዓ ዝቕነ እዚ ሃገራዊ ኮሚቴ ፓራኦሎምፒክ ኤርትራ ቅነ ስፖርት ናይ ፓራ ኦሎምፒክ ከካየድ ቀኒሎ እንታይ እቲ ዕላምኡ መብሪ ክትበኒ
1: ሓደ ካብቲ ዕላማ ናይዚ ፓራ ስፖርትስ ዊክ ትበሃል ብዝተኻለ መጠን ወይ ከዓ ዝቅነ ስፖርት ስንኩላን ኢና ንገልፆ ብዝተኻለ መጠን እቶም ኣብ ሰንኪ ዘጋጠሞም ዝተፈላለየ ዓይነት ስንክልና ኣብ ገዛ ተደሪቶም ነብሶም ኣብ ስፖርት ከምዘይፃወቱ ዘእመንዎ ካልእ ኣማራፂታት ናይ መዘናግዒ ክርክቡ ኣብዚ እውን ናታቶም ታለንት ኣርዮም ኣብ ዝመረፅዎ ዓይነት ስፖርት ተሳቲፎም ክዕወቱ ከም ዝኽእሉ ንምግላፅ እዩ እዚ ከዓ እቲ ናይ ፓራስፖርት ሓደ ካብቲ ታርጌትናቱ ብዝተኻለ መጠን ኣብ ውሽጢ ሓደ

0: ሃገር ዝነብሩ ስንኩላ ኣብ ውሽጢ ዝካየድ ስፖርታዊ ንጥፍታት ተራቦም ክህልዎም ኣብኡ ጥራይ ደይኮነ ንኣም ጥራይ ደይኮነ እቲ ኣህጉራዊ ክሳያ ኣብ ኣህጉራዊ ውድድራት እውን ክሳትፎ ከም ዝኽእሉ ክርድኡ ብዝተቃለ መጠን ሕጂ ነቶም ነቲ ብዘለዎም ሕፅረት ምንቅስቃስ ሕፅረት ናይ ምስማዕ ፀገም ናይ ምርኣይ ፀገም ዘለዎም ግን ኣብ ስፖርቱ ንክመፁ ዝግበር ጎስጓስ መጓሳጎስ ክኮነና ንገብሮ እዩ
1: ሕራይ እዚ ክትገልፆ ፀናሕካ መግለፂ ኣቦቱ እናሃለወ ብዞባታት ደረጃ ንኡስ ጨናፍር ኣለዋ ዶ ንሳትን ከ ውድዳት የካየዳ ዶ እዚ ሃገራዊ ኮሚተ ክሳብ ታሕቲ ወሪዱ ስራሕ ዘካየዶ ብዛዓመ እዚ እንተሎ ኣሕፂርካ መብሪ ክትበኒ
0: ኣብ ደረጃ ዞባታት ዝወረደ የብልናን ግን ካብ ዞባታት ናብዚ ውድድር መፅኦም ዝሳተፉ ኣለዉ ኣብ ኣትለቲክስ ኣለዉ ኣብ ቴብል ቴኒስ ኣለዉ ኣብ ናይ ፉትቦል ፀወታ ናይ ፅሙማን ኣለዉ ንኣብነት ኣብዚ ሕጂ ክካየድ ዝኽነ ናይ ፓራኦሎምፒክ ዊክ ናይ ፅሙማን ናይ ኩዕሶ እግሪ ፀወታ ኣብ መንጎ 4 ጋንታታት ዞባ ማእከል ዓንሰባን ደቡብን ክካየድ ቀሚ ዞባ ደቡብ ነቲ ስራሕ ስዒሮም ኣለዉ ስለዚ ኣብ ዞባታት ኣለዎ ግን ኣብ ውሽጢ እቲ ዞባታት ናይ ፓራኦሎምፒክ ንጥፈት ኣይካየድን ኣሎ ምክንያቱ እቲ ማሓውር ንታሕቲ ገፁ ንክብሪ ብዙሕ ነገራት ስለ ዘድልዮ ሓደ ካብኡ እዚ ንሰርሖ ዘለና ማለት እዩ እዚታት ነቶም ዘለዎም ብቕዓት ኣለልዮም ኣብ ውሽጢ ስፖርት ከም ዝሳተፉ ዘለዉ ሰባት ኣለሊኻ ከም ዝሳተፉ ጌርካ እቲ ሰብን እቲ ትሕቲ ቅርፅን እቲ መሳለጥያታትን ኩሉ ተተረኪቡ ኣብ ዞባታት ንምጅማሩ ፀገም ዝበሃል የለን
1: ራይ ምናልባት ኣብዚ ናይ ዝዓመ እዚ እቲ ሃገራዊ ኮሚተ ካብ ዝሰርዖ እውን ክኸውን ይኽእል እዩ ስልጠናታት ከምዚ ዓይነት ውድዳት ይስራዕ እንድሕር ተሎ ስምብራት ምእንቲ ክገድፍካ ብፍልጠት ዝተደገፈ እንተኮይኑ ኣዝዩ ኣድማዒ ይኸውን እዩ እሞ ንስልጠናታት ዝምልከት ዝተሰርሐ እንተሎ ኸ
0: ንስልጠናታት ዝምልከት ሕጂ እዘን ኣብ ውሽጢ እዚ ዝካየድ ዘሎ ንጥፈታት ኩለን ዘን 6 ፈደረሽናት ኣብ ትሕቲ ናይ ማሓወር ፀገም ስንክልና ዘይብሎም ወይ ከዓ ኤብልድ ንብሎም እዞም ጥዑያት ፀገም ዘይብሎም ፈደረሽናት ቴብል ቴኒስ ኣለዉ ባድሚንተን ኣለዉ እዚ ናይ ኣትለቲክስ ኣለዉ ከምኡውን ባስኬትቦል ኣለዉ እዚኣቶም ሕጂ ኣብ ውሽጢ እቲ ተን ህልዋት ፈደሬሽናት ዝተሓቁ እምበር ነብሱ ዝኽኣለ ፈደሬሽን የብሎም ግን ኣብ ውሽጢ እተ ናይ ኖርማል ቦዲ ስትራክቸር ዘለዎ ኣብ ውሽጡ ተሓቂፎ እዮም ዝኽዱ ዘለዉ ማለት እዩ ሕጂ ነዚ ዝምልከት ቀፃሊ ስልጠናታት ይካየድ ባድሚንተን ስልጠናታት ይካየድ ቴብል ቴኒስ ይካየድ ባስኬትቦል ይካየድ ግራውንድ ቴኒስ ይካየድ ኩሉ እዚ ናይ ጎልቦል ዝበሃል ኩሉ እዚ ኣብ ኩለን ተን ዓይነት ንጥፈታት ኣብ ኩለን ብዓቕሙ እቲ ናይ ትሬኒንግ መደባት ይካየድ እዩ ቀፃሊ ንሱ ስለ ዝኾነ ከ ካብ ዓመት ዓመት እቲ ለውጥታት ናራናርክ ብቁፅሪ ይኹን ብዓይነት እዚ ሕጂ ቀሪቦሞ ዘለዉ እቲ ታለንት ወይ እቲ ብቕዓት ናይ ትኽእለ ኣብ ፅቡቅ ደረጃ መፅኣሉ ኢሎ ንኣምን ማለት እዩ
1: እዚ ዝካየድ ዘሎ ውድድር ነቲ ሕጂ ኣብ ቅድሜና ዘሎ ናይ ኦሎምፒክ ውድዳት እውን ከም መዳለ እውን ኣብኡ ዘለካ ናብ ካልእ ማለት ዘሕልፈካ ብቕዓት ምስ ካልኦት ሃገራት ተጋጢምካ ውን ዝርከብ ብምዃኑ ኣብዚ ዝተረየ ነገር ንቐፃሊ ዝተሓስበሉ እንታይ ኣለዎ
0: ሕጂ ንኣብነት ናይ ኣትለቲክስ ክንወስድ ኣትለቲክስ ሓያል ናይ 100 ሜትሮ ዝወዳደሩ ዝጎዩ ኣለዉ ሕጂ ደረጃታት ኣለዉ መጀመርያ ኣብቲ ስፖርት ዳታ ማናጅመንት ሲስተም ናይ ወርልድ ኣትለቲክስ ክኣት ኣለዎ ድሕሪኡ ክላሲፋይ ክኾኑ ኣለዎም ኣብ መጨረሻ ላይሰንስድ ኮይኖም ኣብቲ ውድድራት ተሳተፉ ክእሉ ሕጂ ግን ዳርጋ እቲ ንሪኦ ዘለና ሚኒመም ኤንትሪ ስታንዳርድ ኢሎም ዝገልፅዎ ኣብቲ ጥቑ ዝበፅሑ ኣለዉ ኣብቲ ጥቑ ዝበፅሑ ኣለዉ ብሰከንድ ዝተዓቂኑ ግን ተስፋ ዝህብ ነገራት ከም ዘለዎ ንርኢ ኣለና ኣብ ኩሉ ዓይነት ማለት እዩ
1: ኣንገሰት ናይ ሎሚ ማለት እዚ ሰሙን እዚ ውድዳት ፓራኦሎምፒክ ክፅወት ቀኒ ሎ ንስኸ እውን ተሳታፊት ይክ ነርኪ እስከ ከመይ ረኪብክዮ እዚ ክካየድ ዝቕኒ ሃገራዊ ውድድር
2: ዝፅወጦ ኣዝዩ ፍሉይ እዩ። ኣስታት ንሓደ ወርሒ ተኻይዱ ብ3 ዓይነት ስፖርት ነይሩ፣ ጎልቦል፣ ኣትለቲክስ ኤንድ ቼስ ካ ነይሩ ማለት እዩ። እቲ ጎልጎል ኮ ኩሉ ግዜ ንፃወቶ ነርና ኢና። እቲ ኣትለቲክስ ኤንድ ቼስ ግዳ ከምዚ ኣብ ፍሉይ ግዜ ኣብ ከምዚ ሕጂ ኢና ንፃወቶ እምበር ደይሊ ንፃወቶ ኢና ማለት እዩ። እታ ጎልቦል ንብላ ከዓ ከምዚ ረኣናዮ ብዳርባ ኩዕሶ ብኢድያ ትፃወት ሰለስተ ብሰለስተ ኮይንካ ማለት እዩ። ትፀወታ ግን ብጣዕሚ ኣዝዩ

0: ፅቡቅ ዓይነት ውርስኒ ካብቲ ካልእ ዓለም ውፅኢ ኣብ ስፖርት ክኣትን ከሎ ይረኽቦ ኣብኡ ትረዲኻኒ ኣብ ሓደ ነገር ኣይዞሌት ዝኸውን ስኒ ኣብ ስፖርት ክኣትን ከሎ ብጣዕሚ ወላትናቱ ስምዒትካ ማለትሲ ናብ በለይ ዝኸይድ ፅቡቅ እዩ ማለት እዩ ብጣዕሚ ፅቡቅ ነይሩ
1: እሞ እንታይ ኣሎ ትህብዮ ርእቶ ንቐፃሊ ከመይ ክትሓዝ ዘለዎ ዝጎደለ ነገር ኣሎ እሞ ክምላእ ትብልዮ ተሊኪ
0: ኣነ ሕጂ እንታይ እየ ዝብል ስፖርቲ ኣብ ዓይኒ ስውራን ስኒ ተጀሚሩ ዳኣ እምበር ናብቲ ዝድለ ብቕዓት ኣይበፅሐን ደሎ ሕጂ እግሪ ዝተክል ዘሎ ክብል ይደፍር ማለት እዩ ስለዝኾነኻ ኣብ ናቱ ዓውዲ ንናቱ ዘድልዮ ነገር ኣሎ ስፔሻሊ ሕጂ ኣብ ናይ ጎልቦል ኩዕሶ የድሌካ እቲ ዕጥቂ ናይ ኢድ ናይ ብርኪ ቲማልያ ንባዕሉ የድሌካ ኣብ ቸዝ እውን እቶም ዓይነ ስውራን ቦርድ ወይ ድማ ኤርያ መፃወቲ ትሬኒን መግበሪ ገለ የድልዮም እዩ ኣትለቲክስ ክኸውን ከሎ ከዓ ነቶም ዓይነ ስውራን ጎየቲ ስሒቦሞም ወይ ድማ ሓጊዞሞም ዝኸዱ ሳይትድ ኣትለቲክስ ከዓኒ ገለ ስልጠናዊ ገለ ክወሃቦም ክኽእል ኣለዎ ማለት እዩ።

0: እሞ ናይ ሎም ዓመት ክካየድ ዝቕኒ ሃገራዊ ውድድር ቅነ ፓራኦሎምፒክ ከመይ ተሳቲፍካ? ብምንታይ ዓይነት ስፖርት ኢኻ ተወዳዲርካ?
1: ሰለስተ ዓይነት ተዋዲረ፣ ሓንቲ ኣብ ቴኒስ ቴብል፣ ሓንቲ ድማ ባድሚንተን፣ ሓንቲ ኣብ ባይስክል ማለት እዩ። ኣብ ሰለስቲ ተፃዊተ ኣብ ሰለስቲ ኸዓ ካልኣይ ካልኣይ ውፅኦ ማለት እዩ። ስለዚ ፀወታ ፅቡቅ እዩ ነይሩ ብጣዕሚ። ስንኩላን ከዓኒ ፀሎት ኮንኮን ከዓ ተስፋ ገብር ንዓና ርኦም ከዓ እቶም ካልኦት ንኣሽቱ ኣብ ዝተፈላለየ ቦታት ተሓቢኦም ዘሎ ወፂኦም ምሳና ክነጥፉ ኣብዚ ከዓ ንሕና ነታውዖ መርኣያ ንሕና ብካልእ መንገዲ። ስለዚ ነቲ ኮሚሽን ስፖርት ድማ ነመስግኖ ንዓና ከምዚ ገይሩ ቆልሕታ ምግባር ብዓብዪ ግን ኣብዚ ገለገለ ሕፅረታት ስለ ዘለና ናይ ብሽክለታ ብሽክለታ ፀገማት ኣሎ፣ ቦታ መቃዳሚ ፀገማ ኣሎ። እቲ ግዜ ከዓ ይነውሓና ሓና ትሬኒንግ ገብር ከለና ስ ፀወታ እንትርኣ ደርኢና ኢና ነቲ ሰብ ንፀሉ። ስለዚ ፅልዋና ክዓቢ ምእንቲ ካብ ዘለና ላዓሊ ምሳና ሲ ኣብ ንረኣየሉ ቦታ ማለት ሕጂስ ኣብቲ በረኻ ንገብሮ ቦታ ሲ ድርኤካ ሰብ የለ ዋላ ንዓውንቲ ቦታ ወይዘር እውን ኣይጥዑምን እዩ። ኣብዚ ከተማ እንትኮይንካ ግን ካልእ ሕፅረታት ዘሎ ናይ ብሽክለታ፣ ናይ ባድሚንተን፣ ናይ ቴኒስ መሳርሒታት ተረኪብና ውን ኤርትራስ ህያብ ናይ ስንኩላን ኣለዋ፣ ናይ ኩናት ኣለዋ፣ ናይ ሓደጋ ኣለዋ፣ ባህርያው ኣለዋ። ስለዚ ህዝቢ ስለ ዘለናሓና እንተ ኣብዚ ፀወታ እዚ ክመፁ ይኽእሉ እዮም ግን ክንርኢ ኣለና ዕድላት ከዓ ክርከብ ኣለዎ። ኣብዚ ሓፀሪ ግዜ ክኸውን ኣሎ ፀወታታ ክነዊሕ ይብሉ። ስለዚ ኣሕና ዚና ንብሎ
2: ኣብ ኣርባዕተ ዓይነት ፀወታ ተሳቲፈ ግራውንድ ቴኒስ፣ ቴብል ቴኒስ፣ ባድሚንተን ከምኡ ከዓ ባስኬት ተሳቲፈ ኩሉ ዘፍቅሮ ፀወታ እዩ። ንኩሉ ከዓ ተደጋጋሚ ፃወቶ ብጣዕሚ ፅቡቅ ውዒልና። ከምዚ ዓይነት ብሸት ኣይተረኣየን ከምዚ ብጣዕሚ ደስ እናበለኒ ካብዚ ንላዕሊ በሪክና ክንቅፅል ከዓ ተስፋ ገብር። እዚ ባስኬት ተፃዊትና ባስኬት ብጣዕሚ ፅቡቅ ነይሩ። ሕጂ ከምቲ ቀደም ዝነበርናዮ ንክንመፅእ ሓደ ፋሲሊቲ ናይተን ዓይነት ሽግለታ ፀወታናስ እዚ ኮነ ነይሩ። ሕጂ ከዓ ፅቡቅ ምጅማር ንዝለዓለ ዓይነት ፀወታ ክንርኢ ወይ ከዓ ክንቅፅል ከዓ ተስፋ ገብር። ኩሉ ዓይነት ተፃወታይ ከዓ ክስዕቦ ይምነየ። ምክንያቱ እዚ ግራውንድ ቴኒስ፣ ቴብል ቴኒስ፣ ባድሚንተን ኩሉ ዓይነት ፀወታ ሲ ብጣዕሚ ተባሃጊ ፀወታ እዩ። ብዙሓት ክስዕብዎ ከዓ ይምነ በዚ ኣጋጣሚ እዚ።

0: ባህራይ ወልደዝጊ ገብረካል ባሃል ካብ ሃገራዊ ማሕበር ፅቡማን ኤርትራ ኣብዚ ከዓ ናይ ስፖርት ኣዋሃድ ኮይነ ተሓጋግዝ ኣለኹ ማለት እዩ
1: ራይ እዚ ክካየድ ዝቐኒአ ሃገራዊ ቅነ ናይ ፓራ ኦሎምፒክ ከመይ ረኺብኩሞ ከመይ ከተሳቲፎም እቶም ስፖርታውያን
0: እዚ ናይ ፓራ ኦሎምፒክ ብጣዕሚ ፅቡቕ ነይሩ ምክንያቱ ስንኩላን ከም ኩሉ ሕብረተሰብ ተወዳደርትን ኣፍረይትን ዝኾኑሉ ባይታ ተፈጢሩ ኣሎ ስለዚ ስንኩላን ዘይኮኑ ብቑዓት ክኢላታት ኣብ ኩሉ ሃገር ኹን ኣብ ሂወቶም ክመርሑን ከፍርዩን ዝኽእሉ ዜጋታት ምዃኖም ዘመስከረ ውድድር እዩ ነይሩ

0: ስለዚ ፓራኦሎምፒክ በዚ ኣጋጣሚ ብጣዕሚ ፅቡቅ መደባት ስለ ዘዳለዉ ኩለን ማሕበራት ስንኩላን ድማ ስለ ተሳተፈኦ ብጣዕሚ ብጣዕሚ ፅቡቅ ነይሩ። ስንኩላን ኣብ ገዛ ጥራሕ ኮይኖም ካብ ኩሉ ሕብረተሰብ ካብ ስራሓት ዝተርፉ ዘይኮኑ ማዕረ ኩሉ ዝሰምዕን ጥዑይ ዝበሃል ሕብረተሰብን ማዕረ ዝቕፅሉን ዝሰርሑን ደፍሪን ምዃኖም ዘመስከረ ውድድር እዩ ነይሩ።
1: ራይ ሞ ኣብ ቀጻሊ ክምላእ ኣለዎ ትብሎ?

0: ኣሉን ኣብ መራኸቢ ብዙሃን ኣብ ኤርቲቪ ኣብ ሬድዮ ቴሌቭዥን ኣብ ካልእ ዝተፈላለየ መደባት ድማ ብሰፊሕ መደባት ተሰሪሕሉ ሕብረተሰብና ድነቕሓሉን እቲ ሓበሬታት ዝርግሓሉን ኩሉ ሕብረተሰብ ድማ ኣብዚ ዓውዲ ስፖርት ዝነጥፈሉን ክሰፍሕን ተስፋ ኣለኒ። እሱ እቲ ካልእ ሕብረተሰብና ንኩሉ ስንኩል ብማዕረ ዝሕብሕብን ዝሕግዝን ሕብረተሰብ ንቑ ሕብረተሰብ እዩ ዘለና። ብሕጂ ድማ እቲ ስንኩል ተሳታፊ ጥራሕ ክኸውን እየ ድሕብር።
1: ዝኸበርኩም ተዓዘብቲ ብዛዕባ ፀብፃብ ፓራስፖርት ናይ 226 ዝተኻየደ መደብ እዚ ይመስል። ስለ ምክታልኩም ኣዝና ነመስግን። ምስ ተረፉ መደባት ስነሓድገኩም ብወገና ግን ሰላም።

ቅዱስ ሊማን ይዝቀርበላ ዘሎ

Yeah.

መደብ ለሰ ስፖርት ይኹም ትከታተሉ ዘለኹም ዝኸበርኩም ተዓዘብቲ ስለምክታልኩም ኣዚና ነመስግን። ኣብ ከተማ ከረን ቅድሚ ክልተ ሰሙን ብሃገራዊ ፌደሬሽን ኩዕሶ እግሪ ኤርትራ ተወዲቡ ክካየድ ዝቐነ ውድድር ሻምፒዮን ክለባት ኤርትራ ናይ ደቂ ተባዕትዮ ዓመት 226 ብዓወት ክለብ ዞባ ማእከል ዝኾነት ኣልታሕሪር ከም ተዛዘመ ይፍለጥ እዮም። ጋዜጠኛ ኣሚር ዓሊ ብዛዕባ እቲ ዝተኻየደ ውድድር ኣመልኪቱ ዘዳለዎ ፀብጻብ ስዒቡ ክቕርብ እዩ። ሰናይ ምክታል።

0: ውድድራት ክለባትና እንተወሳኺ ዕብየት ኩዕሶ እግሪ ሃገርና ኣብ ትሕቲ ዝብል ቴማ ካብ 20 ነሓሰ ክሳብ 4 መስከረም ኣብ መዲና ኩዕሶ እግሪ ኤርትራ ከተማ ክረን ኣብ ምክያድ ፀንሐ ሻምፒዮን ክለባት ኩዕሶ እግሪ ኤርትራ ዝሓለፈ ዓርቢ 4 መስከረም ብዓወት ክለብ ኣልተሕሪር ምዛሙ ዝዝክር እዩ። እዚ ዝሓለፈ ሰሙን ኣብ ከተማ ክረን ዝተዛዘመ ሻምፒዮን ክለባት ኤርትራ ነቲ ኣብ መንጎ ዞባታት ዘሎ ናይ ዓቕምን ብቕዓትን ጋግ ብግልፂ ዘርኣየ ፍጻመዩ ሰኒዱ። ናይ ዞባታት ክለባት ምስ ኩሉ ናይ መሳለጥያን ናይ ስርዑ ውድድራት ሕፅረታትን ልዑል ተወፋይነትን ናይ ዓወት መንፈስን ብምስናቕ ብሉፃት ተፃወትተን ሒዘን ቀሪበን እየን። ይኹን ግን እቲ ኣብ መንጎተን ኣብ ቀጻልን ስርዑ ውድድራት ዝርከባ ክለባት ዞባ ማእከልን እተን ብሕፅረት ውድድራት ዝተሃስያ ናይ ዞባታት ክለባትን ዝነበረ ናይ ብቕዓት ፍልልይ ኣብቲ ናይ መወዳእታ ውፅኢቱ ተንፀባሪቕ እዩ። እዛ ሃገራዊ ውድድር ነቲ ኣብ ዞባታት ዘሎ ዘይተተንከፈ ዓብዪ ናይ ስፖርት ዓቕሚ ዘብርህ እኳ እንትኾነ ብኻልእ ወገን ስድራይ ቤት ኩዕሶ እግሪ ሃገርና ቆላሕትኦም ናብ ዞባታት ከዝሩ ከም ዝግባእ ዘተሓሳስብ ናይ መበገሲ ምልክት እዩ። እዚ ውድድር እዚ ኣብ መላእ ዞባታት ዘሎ ዘይተተንከፈ ናይ ኩዕሶ እግሪ ተውህቦ ብግልፂ ዘርአየ እኳ እንትኾነ ብኣንጻሩ ድማ ነቲ ንዓመታት ክዝረበሉ ዝፀንሐ ኣብ መንጎ ናይ 5 ዞባታትን ናይ ዞባ ማእከል ክለባትን ተፈጢሩ ዘሎ ጋግ ብግልፂ ዘርአየ ውድድር እዩ ተንጸባሪቑ። ኣብ ደሎም ዓመት ውድድር ናይ ዞባታት ክለባት ዘረኣዮ ናይ ምቅላስ ዓቕምን ብሉፅ ተውህቦን ምስ ናይ ዝሓለፈ ዓመታት ክነፅር እንከሎ እቲ ኣብ መላእ ሃገር ዘሎ ናይ ኩዕሶ እግሪ ተስፋ ክሳብ ክንደይ ህያው ምዃኑ ዘርእዩ። ይኹን ግን እቲ ውፅኢት ከምቲ ናይ ቅድሚ ሕጂ ኩሉ ናይ ፍርቂ ፍጻመ ኮታታት ብክለባት ዞባ ማእከል ክትሓዝን ዋንጫ ክትውሰድን እቲ ዓመታዊ ዝለዓል ሕቶ ከም እንደገና ክልዓል ግድነት ኮይኑሎም
1: ሻምፒዮን ክለባት ኤርትራ ብጣዕሚ ጽቡቕ ነይሩ። ናይ ብሓቂ ኣብ ዞባ ዓንሰባ ምክያዱ ድማ ነቲ ንፅበየ ዝነበርና ናይ ህዝቢ ደገፍ ንምርካብ ሓያል ተወዳዳርነት ክህልዎ ኢልና ሓሲብና ነርና። ከም ተፅቢድና ድማ ናይ ብሓቂ ባህደብል ሻምፒዮን ኢና ኣካይድና ክንብል ንኽእል ማለት
2: እዩ። ሓፈሻዊ ክርአ ከሎ እቲ ውድድር ጽቡቕ እዩ፣ ግን ክተነፅሮ ከለካ ከዓ ቁሩብ ለማዓመት ዝተወሰነ ጋንታታት ድኸም ዝበላ ተዓዚበ ኣለኹ ማለት እዩ። በዓላት ዓባይ ክለብ ደንደን ከም ወልቂ ክርአ ከለኹ

0: ቁሩብ ደኺማ ኣላ በዕላ ከም በዕላ ተሓሪር ከዓ ዝያዳ ዝተመሓሻሉ ጋንታታት ርኢና ኣለና። ካልእ ጋንታታት ናይ ዞባታት ድኽመታት ደኺመን ብዓብዪ ናይ ዞባ ዓንሰባ ጋንታታት ተወዳደርቲ ዝነበረ ኣሎ ዓመት ቁሩብ ድኽመታት ርእና ኣለዋ። ስለዚ ሓፈሻዊ ክረአ ከሎ ሲ ካብቲ ዝነበረ ቁሩብ ድኽመታት ደኸሚ ኢሉ ተዓዚበ ኣለኹ ማለት እዩ።
1: እዚ ቻምፒዮን ክለባት 26 ብጣዕሚ ፅቡቅ ብብዝሒ ክለባት ዝተሳተፎ ውድድር እዩ ማለት እዩ። ካብቲ ፍሉይነት ሓደ እቲ ብዝሒ ተን ተሳተፍቲ 12 በፂሑ ማለት እዩ፣ ሓደ ካብቲ ፍሉይነት ማለት እዩ። ካልእ ኣብዚ ብዙሕ ፍሉይነት ኣለዎ። ኣብ ከተማ ክረን መዛዘሚ ኢለ ክግበር ሓደ ፍሉይ እዩ፣ ህዝቢ ተዓዘብቲ ዝበዝሖ ሓደ ካብቲ ፍሉይነት ናይ እዚ ካልእ እቲ ሃገሮ ፌደሬሽን ኣቀራርቡ እቲ ኦርጋናይዜሽን ኣወዳድባ ውድድርን ስነስርዓትን ኣብ ግዜኦም ኩሉ ነገራት ብፅፉፍ ዝገበርዎ ሓደ ካብቲ ፍሉይነት ክድንቆም ዝደለና ኣነ ማለት እዩ።
2: ምስ ዓበይቲ ክለባት ዞባ ማእከል ፊት ንፊት ንምግጣም ንናይ ዞባታት ክለባት ብፍላይ ድማ እንተፃወተን ቀሊል ፈተና ኣይነበረን። ይኹን እምበር ነቲ ዘለዎም ናይ መሳለጥያ ናይ ስርዕ ውድድራትን ሕፅረታት ብትብዓትን ብሉፅ ቴክኒካዊ ብቕዓትን መኪቶም ኣብ ቅድሚተን ብሉፃት ክለባት ሃገርና ዘይሐከኽ ናይ ተወዳዳርነት መንፈስ ኣንፀባሪቖም እዮም። እዚ ድማ እዩ ነቲ ውድድር ፍሉይ ቃና ዝሃቦም።
0: እዚ ጋንታና ፅቡቕ ናይ ውድድር መንፈስ ያርያ ማለት እዩ። ክረአ ከሎ እውን ብቕዓታት ፅቡቕ ኣብ ፅቡቕ ደረጃ እዩ። ምስ ናይ ዞባታት ዞባ ማእኸል ክተነፅሮ ከለካ ግን ቁሩብ ድኽመታት ኣለና። ንሕና ጥራይ ዘይኮነስ ሓፈሻዊ ኩለን ዞባታት ድኽመታት ኣለዎን። ናትና ዝያዳ ግን ቁሩብካ ዝሃሴና ነገራት ኣለዎ ማለት እዩ። ናብ ክንመፅእ ከለና ኩሉ ግዜ ሓደ መዓልቲ ምስ ተረፈዩና ንመፅእ ናብቲ ውድድር ቀፃሊ እጂ እዚ ከዓ ኣብቲ ተፃወቲ ብዙሕ ሃስያይ ዘምፅእ ጉቡእ ዕረፍቲ ከይገበሩ ጉቡእ ኩነታት ኣየር ከይተላመደ ዮም ናብ ውድድር ዝኣት እዚ ሕጂ ቁሩብ ድኽመታት ኣሎ ማለት እዩ። ተካልእ ግን ብውልቂ ተፃወቲ ግን ፅቡቅ ናይ ውድድር ክስታይ ዘርኣየ ማለት እዩ ተፃወቲ።
1: ኣብዚ ናይ 26 ውድድር ጋንታና ጋንታ ስሚንቶ ካብቲ ውድድር ብዙሕ ተኣልዩ ዝነበረ ጋንታ እዩ። ብመንፅር ኣብቲ ዞባና ዝግበር ውድድር እዩ ናብዚ ቻምፒዮን ክለባት ደሳትፈካ ማለት እዩ። ስለዚ ብመንፅር ናይ ዞባ ማእከል ጋንታታት ክንሪኦ ከለና ብዙሕ ጉድለታትን ሕፅረታትን ኣለና። ብፍላይ ኣብቲ ዋሕዲ ልምምዳት ውድድራት ንባዕሉ ኣብዚ ኣብ ዞባና ቁርብ ድኽም ዝበልና ኢና ማለት እዩ።
3: ብሓፈሻ እቲ ተወዳዳርነት ናይ ክለባት ተመጣጣኒ ምህላዊ ደርኤካ። ምክንያቱ ዞባታት ድየን ሓይለን ናይ ዞባ ማእከል ውድድራት ድዩ ደኺሙ ክስታይ ትገብረሉ እዩ ተመጣጥነሉ እዩ። እንተኾነ ግን ናይ ዞባታት እንተርኢኻዮ ቁርብ እቲ ድኽመታቱ ኣብ ምጥርናፍ ኣብቲ ናይ ሻምፒዮን ምናልባት ንሕና ከም ዞባዓን ሰባ ሕጂ ሻምፒዮን ምስ ወዳእና ድሕሪ 2 ወርሕን ገለ መዓልታትን ኢና እዚ ሻምፒዮን ኤርትራ መፂ ኦሬዲ ሻምፒዮን ተወዲኡ ተፃወቲ ኣብ ዕርፍቲ ከለዉ እዩ ተፈፂሙ። ምናልባት ኣብ ሓደ እዋን ተድነብር ነይሩ ዞባ ማእከል ውድእ ምሰበሉ ብቐጥታይ እቲ ሻምፒዮን ተኻይዱ ሻምፒዮን ኤርትራ። ሕጂ እዚ ንባዕሉ ሓጓፍ ይፈጥረልካ እዩ ኣብቲ ናይ ትሬኒን ነገር እዚ ክኸውን ክእል እዩ ንብል ንሕና ከም ግምት ማለት እዩ። ካልእ ኣብቲ ብቕዓት እንተሪኢኸ ዋላተን ናይ ዞባ ማእከል ጋንታታት ኣልታሕሪር ኣዱሊስ ዘንፀባርቆ ዘለዋ ብቕዓት እንተሪኢኸ ምስ ደንደንን ቀይሕ ባሕርን ዝደኸማ ኮይነን ይስማዓኻ። ኣልታሕሪር ኣብዚ ዓመት እዚ ኣምፅያቶ ዘላ ብቕዓት እቲ ቅልጣፈ ፀዋውታ ኩሎም ንኣሽቱ ብምዃኖም ከዋን ነቲ ዝመፅእ ናይ ሃገር ፀወታታት ኣብ ናኣሽቱ ወዲቑ ከምዚ ዓይነት ሓያል ተወዳዳርነት ክህልዎ ዘንፀባርቕ ኮይኑ ስማዕኒ።
2: እቲ ኣብ መንጎ ክለባት ዞባታትን ዞባ ማእከልን ዘሎ ናይ ዓቕሚ ጋግ ብተወፋይነት ጥራይ ዝፀብብ ኣይኮነን። ስሩዕን እስትራቴጂካዊ ዝሰራሕን ዝሓትት ምዃኑ እዚ ናይ ክረን ውድድር ብግልፂ ዘርኣዩ ሓቂ እዩ። እተን ናይ ዞባታት ክለባት ምስ ናይ ዞባ ማእከል ዓበይቲ ክለባት ብውዓት ተወዳደርቲ ኮይነን ክቕርባ ማዕር ዓቕሚ ክህልወን እንተኮይኑ ካብ ሜዳታት ጀሚሩ ክሳብ ቀፃልነት ዘለዎም ናይ ዞባታት ውድድራት ሓደስቲ ዕዮታት ክስርሑ ከም ዝግባእ ኣየጠራጥርን።
1: ብመንፅር ዝናትና በዝናትና ክለብ ክዛረብ ተደኣ ኮይነ ሙሉእ ዓቕሚ ዘለዎ ክለብ እዩ። ብፍላይ ሞራል ምትብባዕን ካብ ኩሉ

0: እቲ ኣካየድቲ ስራሕ ዝወሃበና ልክዕ ብከፊል ምስ ናይ ዞባ ማእከል ዝወዳደር ክለብ እዩ ማለት እዩ ንሕና ዝተርፈና ውድድራት እዚ ምህላው ኣብ ዞባና እዩ ቀፃሊ ውድድራት ተዝህሉ ነይሩ ነዚ ቻምፒዮን ክለባት ብቑዓት ኮይና ክንወፅ ፀገም የብሉ ኣብቲ ዝግበር ናይ ክልተ ሰሙን ውድድራት ሕፅረት ውድድር ውድድር ዘይምህላው ሲ ካብ ውድድር ኢኻ ትምሃር እቲ ዝኸበደ ልምምድ ውድድር እዩ ስለዚ ኣብኡ ዩ ፀገምና እምበር ናይ ፋይናንሻል ገለ ፀገም ዝበሃል የብሉ እዚ ክለብ ኣብቲ ኣሰራርዓ ውድድር ሕፅረት ልምምድ ሓድሽ ክለብ እዩ ሕጂ እዚ ጋንታ እዚ ነይሩ እዩ ነዊሕ ሰረት ዘለዎ ጋንታ እዩ ግን ኣብቲ ዞባ ውድድር ብዘይምንባሩ ቁርብ ተሃሲና ኢና ቀፃሊ ውድድራት ተድስራዓልና ኣብ ዞባና ብፍላይ ናይ ዞባ ማእከል ድበቅዕ ታለን ዝኾኑ ተፃወት ኣለውና ብፍላይ ንሪኦ ናብዚ ናይ ትሕቲ 17 ዓመት ገለ ዝግበር ውድድራት መሰረት ናይቲ ክለባት እዩ ማለት እዩ ስለዚ ዞባና ሓያል ናይ ታለንት ዞባ እዩ ቀፃሊ ውድድራት ተድስራዕ ብዞባ ማእከል ክንወዳደር ፀገም የብልና ማለት እዩ
1: ናይ ብሓቂ ጋንታና ብውልቂ ከም ዝተሓተኒ ዘለካ ጋንታ ላሳለ ምስ ኣልተሕሪር ምዛ ሕጂ ሓያል ንብላ ዘለና ጋንታ ክልተ ብሓደ ምስ ቀይሕ ባሕሪ ከዓ ክልተ ብዜሮ እያ ተሳዒራ ምስ ነስር ማዕረ ወፅያ ኦረዲ ሙት ፃውታ ስለ ዝነበረ ምስ ዓሰብ መጀመርያ ክንፃወት ትግባአና ደንጉዮም ብምምፅኦም መጨረሻ እያ ተመዲባትልና ኦረዲ ትርጉም ስለ ዘይነበሮ ተፃወቲ እውን ኣዋዲቆሞ ስለ ዝኣተዉ እቲ ስዕረት 5 ብ2 ተዛዚሙ ማለት እዩ ብሓፈሻ ምስ ዞባ ማእከል ዝነበረና ግጥማት ክንሪኦ ከለና ጋንታና እቲ ዘለና ሃጓፍ ምሊእ ኢና ኣብ ዝመፅእ ሻምፒዮን ዝላዕሊ ደረጃ ክንሰርሓሉ ዝብል እምነት እዩ ዘለኒ ምክንያቱ እቲ ተወዳዳርነት ዝነበረ ናይ ብሓቂ ደስ ዘብል ንዞባ ዝሕጎሰ ንደገፍቲ ዝሕጎሰ እዩ ነይሩ ምናልባት እቲ ሕቶ ባጀት እዩ ኩሉ ግዜ ስፖርት ባጀት እዩ ካብ ዞባ ጀሚርካ ክሳብተን ክለባት ዘለዎን ድኽመታት ግን ዓብዩ ነዚ ሃጓፍ ንምሽፋን ከተማ ብእጃም ማለት እዩ ዞባ ከምኡ እጃም እን ተደበርክት ነይሩ ነዘንጋንታታት ርኡይ ዝኾነ ለውጢ ምርኣና ነርና ግን ዝኾነ ዝተገብረ ምትብባዕ ብዘይምንባሩ ንሕና ቅሬታ ኣለና ከም ኣሰልጠንቲ
2: ኣነ ሕጂ ከምኡ ክብል እንድሕር ክኢለ ምናልባሽ ሕጂ ቅድሚ ሕጂ ሃገራዊ ሊግ ነይሩ ሕጂ ኣብቲ ሃገራዊ ሊግ ዞባታት ሓያል ናይ ውድድር መንፈስ ኣርአን ዝተመሓየሻ ጋንታታት ብዙሕ ነይሩ ተወዳደርቲ ዝኾና ዳርጋ ዝበዝሓ ክለባት ማለት እዩ እቲ ሊግ ንጠጠው ምባሎ ግን ቁሩብቲ ናይ ዞባታት ይኣሰዩ ገሊኦም ናብቲ ዝለዓለ ፀወታ እዮም ክኸዱ ዝደልዩ ናይ ዞባታት ናብ ናይ ዞባ ማእኸል ውሓዲ ጋንታታት ኣሎ ኣብ ካልእ ዞባታት ትሪኦ ከለካ ብዙሓት ኣይኮነ ተንጋንታታት ኣብ ገሊኡ 5-4 እቲ ውድድር ሕጂ ቀልጢፉ እዩ ዝውዳእ ስለዚ ናብቲ ውድድር ክመፅእ ከለዋ ማዕረትዮም ክሳይ ክመፅእ ኣይክለን ስለዚ ምናልባሽ ሃገራዊ ሊግ እንድሕር መፅኡ ቁሩብ በዚ ናይ ታለንት ዘሎ ከዓ ቁሩብ መምሕያሽ ኣሎ ክብል ምናልባሽ እቲ ናይ ታለንት ኣብ ኩሉ ዞባታት ብማዕረ ስለ ዝስልጥኑ ዘለዉ ምናልባሽ እዚ ከዓ ነቲ ውድድር ከማዕብሎ ይኽእል እዩ ወይ ኣብ ተወዳደርነት ካብኣቱ ክእልዮም ዞባታት ዝብል እምነት ኣለኒ ማለት እዩ።

0: ኩለን ተሳተፍቲ ክለባት ናብዚ ሻምፒዮን ኣብ ዝመፃሉ ነናተን ፍሉይ ሸጦ ሒዘን ክሳብ እቲ ዝለዓለ ደረጃ ንምብፅሕን ዋንጫ ንምልዓልን ዓሊመን ይን ኣትየን። ይኹን እምበር እቲ ናይ መወዳእታ ውፅኢት ምስቲ ዝተገብረ ናይ ምድላው መስርሕን ትፅቢትን ክሳብ ክንደይ ተማጣኒ ነይሩ ብዕምቆት ክርአ ዘለዎ ጉዳዩ
1: ሓቂ ሃይሽ ማለት እቲ ውፅኢት ዓጋቢ ይኮነን ብናትና ክሪኦ ከለኹ ግን ኣነ ከም ኮች ማለት እዩ ብዙሕ መሰናኸል ስለ ዘለና ኣብዚ ጥራይ ዘይኮነስ በሃል ኣብቲ ዞባና ምድላው ግዜ ኣሎ ባዕሉ ውሑድ ግዜ ዝዋሃብ እቶም ተፃወቲ ናይ ሪፍሬሽመንት ባዕሉ ከምቲ ዝድላ ኣይኮነን ተፃወቲ ትሬኒንግ ምሰርሖ ሲ ሪፍሬሽመንት ድልዮም ኣብ ግዜ መቆት ኢና ዝሰርሐፀና ጂ ብዙሕ ናይ ሪፍሬሽመንት መተካእታት ዘለዮም ኣብዚ እውን ፀገማት ነረና እዩ ግን ክትረአ ከላ እቲ ጋንታ ደሃንያ ማለት እዩ ፅቡቅ ውፅኢት እዩ
2: ብሓፈሻ ክዕወት ኢልካ ኒካ ውድድር ትመፅእ ንሕና ከዓ ካብዘን ኣርባዕተ ጋንታታት ናይ ዞባዓን ሰባ እንተወሓዳ ክልተ ኣብቲ ደረጃ ክመፃ ዩ ነይሩ እቲ ትፅቢት ናይ ኩሉ ናይቲ ተዓዛቢ ይኹን ዋላ ናይቲ ማሕረሰብ ስፖርት ግን እቲ ዘጋጠመን እቲ ክገልፆ ፅናሕኩ ብድሆታት ሻምፒዮን ኣቐዲምና ብምውዳእና ዝተፈጥረ ሃጓፋት ኣብ ምስግጋር ተፃወቲ ዝነበረና ሽግራት ኩሉ ኣብ ግምት

0: እቲኻ እቲ ውፅኢት ከምዚ ምዃኑስ ብዙሕ ክስታ የገብረካ
1: ኣብ ኩዕሶ እግሪ ሰለስተ መድረኻት ኣለዎ ሓንቲ ጋንታ ኣካቡ ልምምድ ትገብር ታክቲካል ልምምድ ትገብር ቴክኒካል ልምምድ ትገብር ነዚ ኸ ክንደይ ኣዋርሒ የለካ እቲ ፓራዳይዜሽን ማለት እዩ ኣብዚ እዚ እቲ ሕፅረታት ናትና ነይሩ ነዚ ውድድር እዚ ኸ ክንደይ የድልየካ ውድድራት ምስ ሓደ ዓመት ሙሉእ ሲዝን ሙሉእ ዝተፈላለዩ ዓይነት ውድድራት ዘካየድ ጋንታ ክትገጥም ከለኻን ንሓደ ብ ክልተ ሰሙን ሓሙሽተ ኣርባዕተ ግጥማት ተፃዊትካ ክትመፅእ ከለኻን ዘሎ ፍልሊ ኣብዚ እቲ ሽግር ነይርና እምበር ንዝመፅእ ስሩዕ ዝኾነ ልምምድ ክነካይድ ኢና ብመንፅሩ ከዓ ግጥማት እንዳካየድና ወላሕ ንዝነታዊ ግጥማት ድዩ ገለ እቲ ሰሪዕንያ ዘለና ሕጂ ሓደ ሓደ ነገራት ንዕኡ ሸፊና መፅእ ተስፋ ገብር ማለት እዩ።

0: ካብ ዞባታት ተበጊሶም ንዓበይቲ ክለባት ዞባ ማእከል ዝፅምበሩ ተፃወቲ ካብ ግዜ ናብ ግዜ ቁፅሮም እናወሓደ ምምፅኡ ኣብ ኩዕሶ እግሪ ሃገርና ሓድሽ ዘተሓሳስብ ብድሆ ፈጢሩሎም። እዚ ተሪእዮ እዚ ነቲ ኣብ መንጎ ዞባታትን ማእከልን ዘሎ ናይ ዕድላት ጋግ ዘርኢ እኳ እንትኾነ ዝሓለፈ ሰሙን ዝተካየደ ሻምፒዮን ክለባት ኩዕሶ እግሪ ኤርትራ ግን ነቶም ዕቁር ዓቕሚ ዘለዎ መንእስያት ተውህቦኦም ናብ ህዝቢ ንምውፃእ ዓብዪ ናይ ተስፋ መስኮት ዝኸፈተ እዩ። እዚ ባይታ እዚ ሓደስ ተፃወቲ ብቕዓቶም ኣርኦም ናብ ዝለዓለ ደረጃ ዝተጋገርሉ ወሳኒ ዕድል ነይሩ።
1: ብሓፈሻ ሃገራዊ ፌደሬሽን ኩዕሶ እግሪ ኤርትራ እቲ ሒዝዎ ዘሎ ቅርፂ ናይ ብሓቂ ዘተባብዒ ምክንያቱ ኣብ ብግራስሩት ጀሚሩ ብቤት ትምህርትታት እንዳለዓለ ኣብ ታለንት ኣይደንቲፊኬሽን ዕሪ ይሰርሕ ብምህላው ፅባሕ ንግሆ ነዚ ሃገር ዝውክሉ ዓበይቲ ተፃወቲ ክመፁ ምዃኖም 100 ካብ 100 ርግፀኛ ኮይኑ ዝዛረበሉ ማለት እዩ። ምክንያቱ እቶም ዝነበሩና ተፃወቲ ገዳይም ተፃወቲ ንዕኦም ክትክእ ዝኽእል ወይ እውን ነቲ ቅዲ ፃወትኦም ክትክእ ዝኽእል ተፃወታይ ኣብደይ ትርእየሉ ደረጃ ኢና በፂሕና ነርና። ሕጂ እንተርኢኸየ ግን ናይ ብሓቂ ሃገራዊ ፌደሬሽን ንሰርሕ ከም ዘሎ የርእካ እዩ። ንሕና እውን ርግፀኛታት ኢና ብደቂ ኣንስትዮ ይኹን ብደቂ ተባዕትዮ ውፅኢታዊ ዝኾነ ስራሕ ተሰሪሑ ንሃገር ዝውክሉ ተፃወቲ ክነፍሪ ተስፋ ኣለኒ። እወ ዝረአየካ ዓብ ሽግር እኳ የለን እንዲ ምናልባት ካብ ኣስመራ ናባና መፅኦም ዝፃወቱ ተፃወቲ እውን ነሮምና እዮም። ካብ ኣስመራ መፅኦም ኣብ ሊግ ዓንሰባ ኢና ክንፃወት ንደሊሎም ኣብ ሊግ ዓንሰባ ዝፃወቱ ደቂ ኣስመራ ነሮምና። ካብ ከረን ድማ ንኣስመራ ዝውክሉ ከምዚ ክትብሎ ፀናሕካ ዝተፈላለዩ ተፃወቲ ከዓ ብብዝሒ ከማን ኣስመራ ናይ ኣስመራ ክለባት እውን ይጥቀማ ነረን እየን። ፀገም እዩ ድብል ክስታይ የብለይን። ምናልባት ግን እንታይ ይብል እቶም ዝበዝሑ ናይ ዞባ ዓንሰባ ተፃወቲ ኣብ ዞባኦም ይፃወቱ ብምህላዎም እዮም ዝኾኑ ምስ ኩሉ እቲ ማሕበራዊ ሽግራት ናይ ስራሕ ሃዋሁ ገለይ ዝኸውን ዝብል ግምት እዩ ዘለኒ።
2: ዞባታት ደኺመን ዞባታት ዘድክሙ ካ ውድድራት የለን። ብፍላይ ኣብ ዞባና ሕጂ ናሽናል ቲም ስጋዕ 2007 2008 ዝነበረ ኣብ ዞባና ብሉፃ ተፃወቲ ነይሮም። ኣብ ናሽናል ቲም ደሳት ውድድራት እዩ ነይሩ ሽዑ ሓያል ዝኾነ ውድድር ካየድ ነይሩ። ሓያል ዝኾነ ተፃወቲ ካ ይፈርኒ ሓያል ዝኾነ ኮችን ስታፍ ፈጥር ሓያል ዝኾነ ኣሰልጠንቲ ካ ካብኡ ይርከቡ። ስለዚ እቲ ሕፅረታት ውድድር ተዘይኮይኑ ታለንት ኣብ ኩሉ ዞባታት ኣሎ። ብሉፃ ተፃወቲ ክንረክብ ፀገም የብልና። ብፍላይ ኣቶኪረ ዝዛረበሉ ኣነ ውድድራት ክህሉ ኣሎ። ዝዓበየ ልምምድና ዝዓበየ ንሃገር ክኸውን ዝኽእል ውድድራት እዩ። ሃገራዊ ውድድር ኮ 2 ሰሙን ዘይመልእ ውድድር ኢካ ተካይ መሰረትና ዞባውያን ፌደሬሽናት ዞባታት ኩሉ ነዚ ክሕይሎ ይኽእል ኣሎ። እዚ 2 ሰሙን ድመፅእ መሰረት ናይቲ ኩሉ ትሰርሖ ስራሕ እዩ ማለት እዩ። ስለዚ እቲ ዘይፈርስ ዘሎ ውድድራት ስለዘየለ እዩ። ዝነፍዐ ተፃዋታይ ዞባ ማእከል ይኸይል ውድድር ስለዘየለ ተዝሓሸ ውድድር ዝካየድ ኣሎ ዞባ ማእከል እዩ። እዛ ስዋይ ከዓ እቲ ተፃዋቲ ናይ ዞባታት ኣብ ናሽናል ቲም ዘይረኣዩ ዘሎ። ስለዚ ዞባታት ናትና ብፍሉይ ጠመተ ገይረን ውድድራት ተዝስራዕ ተፃወቱ ናብ ዞባ ማእከል ዝኸይድ ምክንያት የብሎም ማለት
1: እዩ። ሕጂ ናይ ዞባታት ሕጂ ዝበዝሐ ግዜ ቅድሚ ሕጂ መፅኦም ይፃወት ነይሮም። ኣባና ዞባ ሕጂ እንድሕር ኢኸዮ ነይሮምና ውሕዳት እዮም ግን ብዙሕ ኣይኮነን ኣምናትና ብዙሕ መፅኦም ከምቶም ናይ ካልኦት ዞባታት ኣብዚ ናይ መፅዋት ዕድል ዝገብሩ ግን ኣብ ናሽናል ቲም ዝተመረፁ ናይ ትሕቲ 15 ዓመት ሪኦም ከምኦም ነይሮም። ሕጂ ግን እቶም ቆልዑት የለውን ብዙሕ የለውን

0: ምሳና የብለውን ማለት እዩ ንመንእሰያት ግን ዓብዪ ዕድል ዝፈጥር እቲ እዚ ውድድር ዝበዝሕ ተርእናዮም እውን ናእሽትዮም ናእሽቱን ንፋዓትን እዮም ስለዚ ኣብ መጻሲ ፅቡቅ ዕድል ንሃገራዊት ጋንታ ዝውክል ተፃወቲ ኣለዉ ቆልዑት ናእሽቱ ፅቡቅ ክስተትሎም እዚኦም ከዓ ፅባሕ ንጎ ፅቡቅ ዕድል ክፈጥረሎም ይኽእል ብል እዚ ውድድር ማለት እዩ
1: ኣብዚ ናይ ከተማ ክረን ውድድር ዝተረአየ ዘደንቕ ናይ መንእስያት ተውህቦ ኣብ ዞባታት ክንደይ ዝኣክል ዘይተበርበረ ሃብቲ ስፖርት ከም ዘሎ ዘመስከረ ህያው ምስክር እዩ ይኹን ግን እዚ ብሩህ ተስፋ እዚ ኣብ ሜዳ ጥራይ ተሓፂሩ ክተርፍ የብሉን እቶም ብሉፃት ተፃወቲ ብሰንኪ ስሩዕ ክትትልን ዕድላትን ከይባኾኑ ምግባር ድማ ዓብ ሓላፍነት ዘሰክም እዩ ነዚ ዕቑር ተውህቦ ናብ ረብሓ ሃገር ንምቕያር ሃገራዊ ፌደሬሽን ኮነ ዓበይቲ ክለባት ዞባ ማእከል ሓበራዊ ቃልሲ ክገብራን እስትራቴጂካዊ ናይ ምምልማል ስራሓት ክዝርግሓን ግድን እዩ
0: ይኸውን ሃገራዊ ፌደሬሽን ሕጂ ናይ ከምዚ ጀሚርዎ ዘሎ ናይ ታለንት ኣብ ኩሎም ዞባታት እዚ ክቐፅል ኣለዎ ታለንት ጥራይ ዘይኮነ ውን ግራስሩት እውን እንድሕር ኣብ ኩሉ ዞባታት እንድሕር ታትያት እዩ እዚ ታለንት ዘለዎም ተፃወቲ ክመፅእ ዝኽእሉ እዮም ማለት እዩ ክለባት ካ ተን ዓበይቲ ክለባት ሓንቲ ዓባይ ክለብ ጥራይ ዘይኮኑ ብደረጅኡ እንድሕር ዳ ብዓቕመን ናእሽቱ መተካእታ ካብ መሰረት እንድሕር ጀሚረን ሒዘን እዚ እውን እቶም ተካእቲ ተፃወቲ ቀፃሊ ንኸይጠፍእ ይሕግዝ ይብል እ ተን ዓበይቲ ክለባት ከዓ መተካእታ ተፃወቲ ዲሲ እንዳበላ እንተ ብታሕቲ ገይረን እዚ እውን ፅቡቅ ሓጋዝ ክኾን ይኽእል
2: ብሓፈሻ እቲ ቁመና ናይ ናትና ናይ ኤርትራውያን ኣብ ቁልፁብ ስለ ዝኾነ እቲ ንሕዞ ቅዲ ኣፀዋውታ በቲ ናትና ቅርፂ በቲ ናትና ኣቃውማ ብኡ እንተኮይኑልና እታ ትቐውም ሃገራዊት ጋንታ ወይ እውን እቶም ዝምልመሉ ተፃወቲ ውፅኢታውያን ክኾኑ እዮም ዝብል ግምት ኣለኒ ምክንያቱ ቅልጡፍ ዝኾነ ኣፀዋውታ ኣብ ታክቲካዊ ስራሕ ዘማዕብል ዓይነት ኣፀዋውታ ቅዲ ፀዋውታ ወላ እው ነቲ ፋርማሲያ ንንባዕሉ ምስኡ ዝኸይድ ዓይነት ፀዋውታ እንተ ተኸቲልና ዘይንዕወተሉ ኣብነት የብልናን ስፔናውያን ተርእናዮም ሕጂ ቁንፅባት እዮም ግን ኩዕሶ ዋን ታች ቱ ታች እንዳተፃወቱ ነቲ ቅዲ ኣፀዋውትኦም ቅልጣፈ ብዘለዎ መንገዲ ስለ ዘተግብርዎ እዚ ንሪኦ ዘለና ዋንጫ ዓለም ክወስዱ እውን በቂዖም ሕጂ ኣብኡ ዘይንበፅሐሉ ኣብነት ወላ ሓንቲ የብልናን ጥራይ እቲ ቁመናናስ ምስቲ ንሕና ንኽተሎ ፋርማሲኒ ምስቲ ቅዲ ኣፀዋውታ ወሳኒ እዚኦም ትብሎም ዘለካ ተፃወቲ ብዙሓት ተፃወቲ ንኣሽቶ ተፃወቲ ፈርዮም ኣለው ናይ ባሓቂ ደስ ዘብል እዩ ክትሪኦም ከለካ ከማ ናይ ባሓቂ ንኢትካይ ትውድኦምኒ ኢኻ ግን ቀፃልነት ክህልዎ እንተኮይኑ እቲ ስፖርት ከዓኒ ቀፃልነት ክህልዎ ኣለዎ ክቋርፅ የብሉን ሻምፒዮን ተወዲኡ ሻምፒዮን ክጅምር ኣለዎ ኩሉ ግዜ እንተ ስፖርት ቀፃልነት ሃልዩ ወይ እቲ ምዕባለ ብኡ መጠን ክኸይድ ይኽእል እንተዘይኮይኑ ግን ድባታትኽ እንተኮይኑ ኩሉ ግዜ ሃጓፍ ክፍጠር ይኽእል እዩ
3: ታለንት ብፍላይ ርእናይ ናብ ዘን ዞባታት ድመፁ ናይ ቁርረት ናይ ሰናዓፈ ናይ ዞባና ንባዕሉ ፍሉይ ታለንት ዘለዎም ፀዋት ኣለው ነዚ ባኮይኑ ከይተርፍ ሕጂ ውድራት ክስራዕ ኣለዎ ኢልና ቀዳማይ ካልኣይ ተ ናይ ዞባ ማእከል ጋንታታት ከዓ ቆላሕታ ክገብር ኣለዎ ኩሉ ተተታሒዙ ንዞባ ማእከል እዩ ዝኸይድ ዘሎ ስለምንታይ ዞባታት ኣተኩሮ ዘይገብራ ልክዕ ከምዚ ናይ ሃገራዊ ፌደሬሽን ካላንደር ወፅኡ ስሩዕ ዓመታዊ መደባት ዘካይዱ ዘሎ ዞባውያን ፌደሬሽናት ከዓ ካላንደር ይወፅእ ካላንደር ወፅ ስሩዕ ውድራት እንትሕዳ ተካይዱ ኣብዚ ቻምፒዮን ክለባት ኢካ ትረኽቦ ሃገራዊ ሊግ ክካየድ ኣለዎ ተቐፃሊ ውድድራት ደምፆ ታለንት ብዙሓት ክንረክብ ንኽእል ኢና ስለዚ ዘዝነፍዐ ንዞባ ማእክል ዘዝነፍዐ ትንዞባታት ዋይ ኣብ ዞባታት ደይ ንሰርሕ ስለዚ ዝያዳ ቆላሕታ ክግበረሉ ኣሎ ወላ እቲ ናይ ዞባ ማእክል ክለባት ደድነፍዐ ንድሕር ታለንት ካብ ዞባታት ተወሲድ ከያ እቲ ዞባ መረመስ እዩ ነቲ ዞባ ከዓ ታለንት የድልዩ እዩ ንዑ እንዳረአየ ክዓቢ ዝኽእል ተፀዋታይ ሞዴል የድልዩ እዩ ስለዚ ኣነ ዝያዳ ለባዋ ዝህብ ንዞባታት ብፍላይ ኣብ ዞባታት ፌደሬሽን ዞባ ነዚ ቆላሕታ ክገብሩሉ ኣለዎ ቀፃሊ ዓመት ሙሉእ ዝኸይድ ውድር ዓመት ሙሉእ ኣይኸይድ ዋላ ሰለስተ ወርሒ ዝኸይድ ውድራት ኣካይዱ እኹል እዩ ሰለስተ ወርሒ ካ ልምምት ኣካይዱ ከምኡ እቲ ናይ ፓራዳይዜሽን ናይ ካላንደር እንተ ወፅ እዩ ዝያዳ ዘይሒለሉ ዞባታት የለ ስለዚ ዘባውያን ጋንታታት ታለንት መሰረት ናይ ዞባ ማእከል እዩ ንሪኦም ከለና ኣብ ጋንታታት ኣልተሓሪር ንባዕሉ ናይ ዞባ ዓንስባት ተፃወቲ ዘርእይዎ ዘለዎ ታለንት ኣብ ናይ ኣድሉስ ናይ ሰሜናዊ ቀይሕ ባሕሪ ናይ ዓንሰባ ናይ ጋሽ ባርካ እዞም እዮም ስለዚ ኣብቲ ዞባና ከምኡ ተዝግበር ነይሩ

0: እቲ ኣብ ከተማ ከረን ዝተኻየደ ውድድር ነፍሲ ወከፍ ጋንታ ዓቕመ ዝፈተሸትሉን ንቕድሚት ክወስዱ ዝግባእ ኣገደስቲ ትምህርቲ ዝረኸበሉን ዓብዪ ናይ ተመክሮ መድረኽ ይፈጢሩ። ካብዚ ውድድር እዚ ዝተቐስመ ትምህርቲ ብዓወት ካብ ምሕጓስ ወይ ብስዕረት ካብ ምሕዛን ንላዕሊ ንቐጻሊ ብዝበለጸ ተዳልዩ ንምቕራብ ዝኽእል ናይ ምእረምታ መስኮት ዝኸፈተ እውን እዩ። ክለባት ነቲ ዝነበረን ናይ ብቕዓትን እስትራቴጂ ጉድለታት ኣሪመን ኣብ ዝቕፅሉ ውድድራት ብዝሓየረ ደረጃ ክምለሳ እቲ ዝዓበየ መሰጋግሪ ባይታ እዩ።
1: ጋንታ ላሳለ መጀመርያ ካብ እቲ ማሕበር ጀሚርካ ምውዳብ ከድልዮ እዩ ተወዲቡ ናይ ብሓቂ ነቲ ዝመፅእ ዘሎ ዓመት ክዳለወሉ ተኮይኑ ካብ ብሕጂ ተወዲቡ እቲ መሳርዑ ኣደልዲሉ ዘድልይዎ ተፃወቲ ካብ ብሕጂ ጠርኒፉ ሄይ ኢሉ ሕጂ ክጅምር ከም ዘለዎ የ ከተሓሳስብ ዝደሊ ምክንያቱ ኣብቲ ጉዕዞ ብዙሕ ሃጓፈት እዩ ድረአየካ። ክለብና ድማ ሓያል ክለብ እዩ፣ ተወዳዳሪ ክለብ እዩ። ቅድሚ ሕጂ ብዙሕ ዋናጭ ዝዓተረ ክለብ እዩ። ርግፀኛ የ ድማ እንተ በዚ ሒዝዎ ዘሎ መንገዲ ተጠርኒፉ ከይዱ ኣብ ዝለዕለ ደረጃ ክበፅሕ
2: ሕጂ ዝበላ ንሕና ሕጂ ተመክሮ ወሲድና ኣለና ካብዚ ብፍላይ ምስ በዓል ዞባ ማእኸል ፀት ከለካ ኩሉ ግዜ ሶም ሓየለ ናይ ውድድር ግዜ ሓሊፎም ዝመፁ። ስለዚ ንሕና ብቡ መልክዕ ከዓ ካብ መጀመርያ ተዳሊና ዝመፅእ ዓመት ከመሓሽና ክንቀርብ ምኳና ተስፋ ኣለኒ ማለት
3: እዩ። እዚ ውድድር ንዓና ሓደ ትምህርቲ እዩ። ካብዚ እንታይ ተማሂርካ ትኸይድ እቲ ዝዓበየ ክፋል ማለት እዩ። ንሕና ተማሂርና ኣለና እንታይ ክንገብር ኣለና ንድሕድ ሕጂ ኣብ ምንታይ ኣተኪርና ክንሰርሕ ኣለና። ገለገለ ኣብነታት ክኾና ዝኽእላ ክለባት ኣሎ። ንኣብነት እዚ ጋንታ ኣልተሓሪር ዝበሃል ጋንታ ኣልተሓሪር ኣብ መንእሰያት ኣተኪሩ ዝያዳ ይሰርሕ ቅልጣፈን ታክቲካል ዲስፕሊን መረዳእታ ዘለዎም ተፃዋቲ ካብ ብንእስ ንእቶም ቅርብ ዝሓየለ ጋንታ ኮይኑ ይስማዓና ኣነ ሕጂ ንሕና እውን ዝያዳ ኣብ መንእሰያት ኣተኪርና ክንሰርሕ ንሓደ ክትበፅሖ ዘለካ ደረጃ ኣብ መንእሰያት ኣተኪርካ እንተ ሰሪሕካ ሓያል ሃገራዊት ጋንታ ሓያል ክለብ ምፍጣር ፀገም የብሉን ማለት እዩ። ሕጂ ዝያዳ ንሕና ሞዴልናትና ክትከውን ትኽእል ጋንታ ኣልተሓሪር እዩ ማለት እዩ። ኣልተሓሪር ኣብ መንእሰያት ኣተወኪራ ፃወቱ ቅልጡፍ ዝኾነ ፃወታ ታክቲካል መረዳእታት ዘለዎም ቴክኒካል መረዳእታት ዘለዎም ኩሉ ታክቲካል ዲስፕሊኖም ብጣዕሚ ትንኣድ ጋንታ እያ። ካብኦም ብዙሕ ተማሂርና ኣለና። ንሕጂ ንዓመታ ንመፅኦ ስራሕ ኣብ መንእሰያት ኣተወኪርና ክንሰርሕ ኢና። ሓደ ሲዝን ሙሉእ ኣለና ንዕኻ ዕትብ ኢልና ክንሰርሕ ኢና ማለት እዩ።

እዚ ኣብ ከተማ ከረን ዝተኻየደ ሻምፒዮን ክለባት ኤርትራ ኣብ መላእ ዞባታትና ክንደይ ዝኣክል ህያው ተውህቦን ናይ ስፖርት ፍቕርን ከም ዘሎ ዘመስከረ ዓብ መድረኽ ነይሩ። ይኹን እምበር እቲ ውድድር ዘርኣየና ናይ ዓቕምን ዕድላትን ጋግ ስፖርት ሃገርና ብምሉእ ዓቕሙ ክዕምብብ እንተኮይኑ ናብ ዞባታትና ምጥማትን ቀጻሊ ደገፍ ምሃብን ኣማራፂ ዘይብሉ ቁልፊ መፍትሕ ምዃን እዩ። ነቲ ኣብዚ ውድድር እዚ ዝተረኣየ ብሩህ ተስፋ መንእስያ ትህቦኦም ብምዕቃብ ማዕረ ዕድላት ዝረኽብሉ ባይታ ከነጣጥሕ ናይ ኩሉና ሓባራዊ ሓላፍነት እዩ።

ዝኸበርኩም ተዓዘብቲ መደብ ለሰ ስፖርት ኣብ ምዝዛም እዩ ዝኸይድ ዘሎ። ትተርፈና መደብ ድማ ብሽክለታን ሓደጋን ብኸመይ ክውገድ ዝግባእ ወይ ድማ ክንከላኸሎ ዝግባእ ብዛዕባ እዚ ዝድስስ ትሕዝቶ ዝተዳለወ ክቐርብ እዩ። ሰናይ ምክታል።

ኣብ ምድሪ ኤርትራ ኣብቲ ብፀሓይ ዝረሰነ ፅርጋታትን ብንፋስ ዝዕብለል መፃወቲ ሜዳ ኮረሻታትን ብሽክለታት ጥራይ ዘይኮነ ስምዒታት ህዝቢ እውን እዩ ዝሕንበብ። በዚ ድምር እኩብ ተመክሮ ከዓ ኤርትራ ኣከታቲላ ዘውዲ ሻምፒዮን ኣፍሪቃ ዓብሊላ ብደረጃ ቱር ዲ ፍራንስ እውን ዓብ ስም ዝጨበጠት ሃገር ክትስምህ በቕዓያ። ቅድድም ብሽክለታ ኣብ ኤርትራ ባህሊ ዝተቐየረ ካብ ወለዶ ናብ ወለዶ ዝተመሓላለፈ ኣብ ደም ህዝቢ ዝሰረፀ ስፖርት እዩ እንተተባህለ ምግናን ኣይኮነን። ድሕነት ንስፖርተኛታት ጥራይ ዝግደፍ ኣይኮነን። ልክዕዩ ቅድሚ ኩሉ ስፖርተኛታት ልዑል ጥንቃቐ ክገብሩ፣ ድሕነት ከዘውትሩ፣ ናይ ቀዳማይ ረድኤትን ሕክምናን ከሳትፉ፣ ሓደጋ ከስዕብ ካብ ዝኽእል ነገራት ብፍላይ ትራፊክ ፖሊስን ምቁፅፃር ድሕነት ፅርግያን ኣብ ግምት ክእትዉ ይግባእ። ነዚ ኣምራት ብዕምቆት ክርድእዎ ሓደ መሰረታዊ ሕቶ ክምለስ ይግባእ እዩ። ስፖርታዊ ብቕዓት ብዘይ ድሕነት ምሉእነት የብሉን። እዚ መደብ እዚ ጠንቂ ሳዕቤንን መፍትሕታትን ንምርካብ ንገዳይም ስፖርተኛታትን ኣሰልጠንትን ሓካይምን ፖሊስን ካልኦትን

0: ብምዝራብ ዘዳለናዮ መደብ ምበኣር ይስዕብ። ነፍሲ ወከፍ ዓውደ ስፖርት ኣብ ዝተመደበ ናይ መፃወቲ ሜዳ ልምምድ እትገብረሉን እትወዳደረሉን እዩ። ቅድድም ብሽክለታ ድማ ካብ ዝበዝሐ ዓውዲ ስፖርት ዝፈልዩ እንተሎ ኣብ ፅርግያ እትለማመደሉን እትወዳደረሉን ምዃኑ እዩ። ፅርግያ ግና ንተቐዳደምቲ ብሽክለታ ጥራይ ዝተሓዘ ኣይኮነን። ኩላቶም ተጠቀምቲ ፅርግያ ድሕነት ትራፊክ ክኽተሉ ግዴታ ይኸውን። በንጻሩ ኣብ ዝሓለፉ ዓመታትን ክሳብ ዝሓለፈ ወርሕን ተቐዳደምቲ ብሽክለታ ኣብ ግዜ ልምምድ እንከለዉ ብህይወት ሓሊፎም እዮም። እዞም ተቐዳደምቲ ክብሪ ሞያ ቅድድም ብሽክለታ ብዝግባእ ተረዲኦም ኣብ ልምምድ ኮነ ኣብ ግዜ ውድድር ብመኪና ዝተሃረሙ ከቢድን ፎኪስን ማህሰይት ክወርዶም ተራእዩም። ዝወርድ ሓደጋ ክልካዕ እንከሎ ድማ ኣቐሊልካ ዝረአ ኣይኮነን።
1: ቀሊል ኣይኮነን፣ እዋናዊ ዛዕባ እዩ። ኣብዚ ክንዘቲ ቁሩብ ዝደንጎና ከማኒ ይስማዓና ኣነ። ምክንያቱ መዓልታዊ ዝመፅእ ዘሎ ሓደጋታት ቀሊል ነገር ስለ ዘይኮነ ብመንፅሩ ንኸስሮም ዘለና መንእሰያት ከዓኒ ከቢድ ዋጋ ይክፍሉና ስለ ዘሎ እዚ ኣጋጣሚ እዚ ናይ ብሓቂ ፅቡቅ ኣጋጣሚ እዩ ኢለ ይሰምዕ። ንእዝኒ ዘለዎ ዓይኒ ዘለዎ ዝርእን ዘሰውዕልን ዘበለ ኩሉ ስፔሻሊ ቶም መንእሰያት ደቅና ኣሕዋትና ንኣሹ እሳቶም ዝያዳ ሓላፍነታውያን ክኾኑ ዝያዳ ናብኦም ዝዓለመ መደብ ብምስራዕኹም ናይ ብሓቂ ክንእደብኩም ደስ ይብለኒ ማለት እዩ። ኣብቲ ናትና ዝነበረ ግዜ ሓደጋ የጋጥምኒ ማለት ኣይኮነን። ኣብቲ ንሕና ዝነበርናሉ ግዜ እውን ብዙሕ ሓደጋታት የጋጥሚ ሕጂ ሓደጋ ኩሉ ግዜ ትስኻ ክትገብሮ ዘለካ ጥራሕ ክትገብር ክትገል ኣለካ። ምክንያቱ እስኻ ተጠንቂቕካ እንተኸድካ እኹሉ ይንዓኸ። ምክንያቱ ዘይተጠንቀቀውን ክመፃካ ስለ ዝኽእል ማለት እዩ። ካብ ማኪና ዝውር ይኹን ማኪና ደይ ዝውር በዓል ብሽክለታ ይኹን ኣጋር ኩሉ ግዜ እቲ ክጥንቀቕ ዘለዎ ድሕር ተጠንቂቁ እቲ ሓደጋ ዝያዳ እናጎደለ ይመፅእ ማለት እዩ። እጂ ዝያዳ ብብዝሒ ኣብ መንጎ ብሽክለታን ሓደጋን ክመፅእ ከሎት መኪና ከዓ ኩሉ ግዜ ካብ ሓዲኦም ዘይምጥንቃቕ ማለት እዩ፣ ወይ ካብ ክልቲኦም ክመፅእ ክእል ብዝበለፀ ከዓ ካብ ሓዲኦም ናይ ግድን እዩ ማለት እዩ። ስለዚ እቲ ዝያዳ ንሕና ክንገብሮ ዝግባአና ቶም ተቐዳደምቲ ብሽክለታ እዞም ናይ ሕጂ ይኹኑ ቶም ናይ ቅድም ንሕና ልክዕ ዋሕዲ ተቐዳደምቲ ነርና። ኣብቲ ሰዓቲ ከዓ ኣብ ኤርትራ ከዓ ዋሕዲ ማኻይን ብምንባርን ከዓ ሓደ ዕድል ነይሩ ክብሎ ይኽእል። ተወሳኺ ኣብቲ ናትና ከዓ ብዙሒ ብሓንሳእ ተጓዒዝካ ዝኽየድ ብዙሕ ይነበረን። ተዋሓደ ሽዱሽተ ሰብ ኢኻ ብሓንሳእ ትዋሓዝ ካብኡ ኒ ኣይትጓዓዝን ኢኻ። ሕጂ ግን እቲ ኣሰካፊ ዝገብሮ ኣዝዮም ብዕስለ ይኸዱ ቶም ተቐዳደምቲ 34 ፀዋቲ ብሓንሳ እንትረይን ንወፁ እዚ ብጣዕሚ በቃ እቲተቐልዑ ትረይን ክሰርሑ ይኮኑ እንትወፁ ዋላ ትረይን ክሰርሐ ናይ ኮንካ። ስለዚ ካብ 6ዱሽተ ኒኦም ጋንታ ኣላትና ንሕና ኣብተን ንሕና ነማሓድረን ጋንታ 16 ተቐዳደምቲ ኣለዉና 1 ቀዳማ ዲቪዥን 6 ኣብ ካልኣይ ዲቪዥን ነዚኦም ኣብ 3 ኢና ጉጅለ ኢና ንመቕሎ። ምክንያቱ እንዳሕር በዚሖም ሪጋ ተኣሽሙ ሓደጋታት ከይመፅእ ኣብ 3 ጉጅለ ከፊልና ኢና ትራይን ነስርሖም። ስለዚ ብዝተኻእለ መጠን እቲ ሓደጋ ንክቕንስ ባዕልኻ ከምዚ ጌርካ እናጓሳኻዮም ክትከድ ከለካ ዝያዳ እቲ ጉስነት ሓላፍነት ይወስድ ወይ ከዓኒ ነቲ ቆልዓ ዝያዳ ሓላፍነት ካብ ሓደጋ ነፃ ንክትገብሮ ከዓ እቲ ዝቐለለን ዝሓሸን ኮይኑ ይስምዓነ።
2: ዋላ እታ ሓደጋ ዘይደለካ ሓደጋ ባዕሉ ስለ ዝመፀካ ኣክንዲ ዋላ ሕጂ ፀቢብ ፅርግያና ኣክንዲ 2 ሰብ ትኸይድ ተሰሪዕኻ ንተኸትካ ሕጂ ከምዚ ዝሪኦ ዘለኹ ግን 3-4 ሰብ በቲ ሓደ የማን ከዓ ከምኡ ስርዑ እተን መካይን ክቋፃፀርዎም ውን ኣይክእሉን እቶም ሰብ መካይን እውን ሓደሓደ ግዜ ቅጥዕ ዘይብሉ ካይዳ ክኸዱ ሞ ብሽክለታ ድማ ክኢላ ገለ ዝብል እንታኣሽሙ ይብላ ኣነ ካብቶም ምሳይ ዝቀዳደሞ ነበሩ ፍሉይ ትረይኒ ኣይገብር ክኢላ ከዓ ኣይኮንኩን ነረ ከም ህዝበ ይወድቕ ነረ ኮ ፀሊም ስለ ዝኾንኩ ስለዘይፍለጥ እዩ ነብሰይ እምበር እዚ ነብስኻ ባዕልኻ ኢኻ ተጠንቂካ ትኸይድ ነይሮም። ኣብቲ ቀደም ዝነበርናሉ በዓል ከድር ዝበሃሉ ነይሮም ፀሪፎም መገዳኸረን ዝሞተ ነይሩ ግን ብዙሕ ኣይነበረን ቲ ሓደጋታት ከማለ እዚ ናይ ሕጂ ክትሪኦ ከለካ ግን ንኣሽቶ እዮም መንእሰያት እዮም ገሊኦም ላ ተፃወቱ ገሊኦም ዝኸዱ እዚ ኣብኡ ምጥንቃቐ ድልዩ
0: ብድንፋዕን ምስሳን ስፖርትን ዓለምለኻዊ ተሳታፍነትን ኣብ ዝዓዘዘሉ ዘሎ መድረኽ ግና ክብርን ዝናን ዝትንክፍ ዘሰንብድ ሓደጋታት የጋጥማሎም። ዛጊት ብሰሪ ዝተፈላለየ ቅቡልን ዘይ

0: ዘይብሉን ምክንያት ክንደይ ትስፍዋትን ዓብራእ ዝነበሮምን ተቐዳድምቲ ካብ ኮረሻ ብሽክለታ ክወርዱ ኣካለ ስንኩላን ክኾኑን ብሞት ካብዚ ዓለም ክፍለዩን ይረአዩ ኣለዉ። እቲ ንቕድድም ብሽክለታ ዝሸቦ ንፋስ ሓደጋ ብሓዘን ስድራ ቤት ጥራይ ዘይኮነ ክተርፍ ዘለዎ ንመላእ ሕብረተሰብ ብዕቱ ክሰርሓሉ ዝግባእ እዩ። ምክንያቱ ብቕዓት ፍቕሪ ድሕነትን ሓልዮትን ተሓዊሶም ጥራዮም ናይ ሓቂ ስፖርታዊ ዓወትን ክብርን ዘምፁ እንታይ ዳዩ እቲ ሓደጋ ዘስዕብ ዘሎም
1: ኩሉ ግዜ ልምምት ክንብል ከለና ብሽግለታ ብዓንዲ ርእሱ ፈለማ ካብ ገዛ ክትወፅእ ከለካ ንሓደጋ ትወፅእ ከም ዘለካ ተረዲእካ ሙሉእ መሳለጥያ ካስኮ ጌርካ ካብ ሙሉእ ዕጥቅካ ጌርካ ብስነ ስርዓት ውሕስነት ዘለዎ ጌርካ ክትወፅእ ከም ዘለካ ኣብ ትኸደሉ ውሕስነት ቀጻሊ ከም በዓል ኤርፎን ካልእ ካልእ ዝበሃል ንሰሓብነትካ ናብ ካልእ ኣደቦካ ዘብል ዘይኮነ ብስነ ስርዓት እቲ ሙዚቃ ዝበሃል ኣብዚ እዋን እዚ እንዳሰምዑ ዝኸዱ ኣብ እዝኖም እትዮም እዚ ክውግድዎ ኣለዎም። እቲ ሙሉእ ውሕስነት ካስኮን ካልእን ናይ ጓንትን ጌርካ ብሙሉእ ክትወፅእ ኣለካ። ልዕሊ ኩሉ ከዓ የማናይ መስመር ሒዝካ ትከይድ ከም ዘለካ ተበዛሕኻ ካብ 4 ክሳብ 6 እንተደይ ኮይኑ ካብኡን ላዓሊ ካብ ጉሩብ ክትበዝሕ ከም ዘይብልካ ኣብ ምዝ ዘሎ ፅርግያ ናይ ሃገርና ከዓ ፅብብ ዝበለ ኣብ ፀበብቲ ነገራት ተሰሪዕኻ ትከይድ ከም ዘለካ ብዓብኡ እውን ኣብቲ በረኻ ኩሉ ስራሕካ ወዲእካ ክትመፅእ ከም ዘለካ ኣብ ከባቢ ናይ ከተማ ተኣትወሉ ቅፅበታ ውድር ወይ ቮላታ ክትገብር ከም ዘይብልካ እዚታት ዞም ቆልዑት ንድሕር ዳኣ እንዳተማሂሮምሉ ኮይኖም እቲ ኣብዚ ግዜ እዚ ካብ ግዜ ናብ ግዜ ኣብ ሓደጋ ብሽግለታ ናይ ሞትን ስንክልናን ካልእ ዘስዕብ ዘሎ ብውሕዱ ክውሕድ ይኽእል እዩ። ምክንያቱ ብዙሕ ዘለዎም ተቀዳደምቲ ካብ ናእሽቱ ግራስሩት ክሳብቶም ዝዓበዩ ልሙዳት ይበፁ ኣለዉ። እዚ ከዓ እቲ ኣብ ሃገርና ሒዝናያ ዘለና ናይቲ ብሽግለታ ዓወታት ናይ በዓል ቢንያምን ካልኦት ምኩራት ተቀዳደምቲ ወይ ኦሎምፒካዊ ወይ ፕሮፌሽናላት ተቀዳደምቲ ይርኢ ኣለዉ። ሓደ ተቀዳዳማይ ኣብ ቱር ዲ ፍራንስ ከም በዓል ቢንያም እንድሕር ዳርእዮ ሞ እቲ ንእሽተይ ተቀዳዳማይ ኣውን ክበፅሕ ስለተሓስብ ሽዑዩ ካብ ግዜ ናብ ግዜ ምዝገባ ናብ ቤት ፅሕፈት ፌደሬሽን መፅኦም ብብዙሕ ክምዝገቡ ዝኽእሉ። ስለዚ ሕጂ ግራስሮት ከነካየድ ቀኒና ኣብኡ ብብዙሕ ዘለዎም እዮም መፅኦም እዚኦም ከዓ ተካእት እዮም። ስለዚ ብዙሕ ዘለዎ ካብቲ ናይ ቀደም መፅእ ስለ ዘሎ ቅድሚ ሕጂ ዓበይቲ ክንብ ከለና ካብ 50-60 ኣይበዝሑን እዮም ነሮም ቀዳይ ዲቪዥን ወይ ኤሊት ኣንደር 20 ኣብዚ እዋን እዚ 160-170 ዝበፅሑሉ ግዜ መፅኦም ኣለዉ። እቶም ዩ ዝበሃሉ ልዕሊ 100 ኣብ ኩሉ ካታጎሩ ልዕሊ 100 ኣለዉ። ቅድሚ ሕጂ ኣብ ኩሉ ካታጎሩ ተደሚሮም 100-200-200 ኣይበፅሑን እዮም ነሮም። ኣብዚ እዋን እዚ ከባቢ 1,000 ዝፅጋዕ ኣብ ዞባ ማእከል ምዝጉብ ተቀዳዳማይ ኣሎ። እዚ ከዓ ኣበይ ዝኸይድ መዓልታ እውን ተዳኢልና ኣብ በረኻ ትሬን ክኸይድ ከሎ ብምሉእ ክወፅእ ከሎ ብዙሕ ዘለዎ ንተሽከርከርቲ ካብ ስራሕ ዝኸዳ መካይን ንህዝቢ ካብ ናብ ደጋ ዓዛ ኣብ ገጠራት ኮን ኣብ ከተማ ነዘን ኩለን እዚአን እውን እዞም ተቀዳደምቲ እዚኦም ዕንቅፋት ክኾንዎ ንኽእል እዮም። እንታይ ደኣ እቲ ስፖርት ኣብ ሃገርና ካብ ግዜ ናብ ግዜ ይዓብሎ ጎኒ ጎኒ ግን ውሕስነቱ ክትገብረሉ ኣለካ
2: ንግሆ ተኾነ እቲ ተመራፅ እንዲ ኣብቲ ቀትሪ ክኾን ከሎ ብዙሕ ሰብ ናብ ስራሕ ገለ ስለ ዝጓዓዝ ብዙሓት መካይን ኣለዋ፣ ዓረብያ ኣለዋ፣ ሰብ ብሽክለት ኣለዉ። ካብ ካልእ ካብ ገጠር መፅኦም ኣብዚ ውሽጢ ዝሰርሑ ኣለዉ። ብዙሕ ኢኻ ትርኢ ሕጂ እተን ብሽክለታ ሰን ቀንዲ ካብ ማኪና ላዕሊ ዝንቀሳቀሳሉ ዘለዋ እዩ። ሕጂ እቲ ስፖርታዊ እቲ ተቀዳዳማይ ብሽክለታ ዋላ ተጠርኒፎም እቶም ዝኸዱ ሲ ንጎሆ ኮይኑ እንደገና ክልተ ብክልተ ከማን ብዙሕ እዩ ዋላ ተሰሪዕካ በብሓደ እንተኸትካ ሕጂ እዚ ካብቶም ኣሰልጠንቲ እዮም ክረኽብዎ ዝኽእሉ እሞ ዝኾነ ህዝቢ ከማ ነዚ ሓደጋ እዚ ሓደሓደ ግዜ ሓደጋ ደ ዘለካዮ ባዕሉ እዩ ንመፀካ ዋላ ማኪና ክስዕሮ ትኽእል። ስለዚ ንጎሆ ተመራፂ ይኸውን ውን ናብቲ ናይ ምሸት ካልኣይ ግዜ ልምምድ ዝግበረሉ ከዓ ናይ ምሸት እንተኾነ ሓይሽ
3: እዛ ናይ ስኮሜስታት ዝበሃል ኣብ ነናሕድሕድካ ትግበር እናተፈኻኸርካ ትግበር ልምምድ እዚ ልምምድ ኣይኮነ ዝያዳ ንሓደጋ ዝዕድም ንሕማቕ ነገር ዝዕድም ስለ ዝኾነ እዞም ምሳኹም ዝነበሩ ምሳኹም ዘለዉ መንእስያት ከሲርክሞም ዘለኹም ንኸስሮም ዘለና ሃገር ተኸስሮም ዘላ ስድራ ቤት ተኸስሮም ዘላ እሱ ከዓ ብዓብዩ ሰንኪሉ ከዓ ካብቲ ውድድር ካብቲ ዝፈቱ ዓውዲ የልግስ ብምህላዉ ከዓ እዚ ከዓ ምልክት እዩ ንዓኣቶም። ስለዚ ካብዚ ምልክት እዚ ንምድሓን ምስተኻኣለ መጠን ጉጅለ ስኮሜስታ ርሕቀትካ ሓሊኻ መኸድ ፊትካ ዘሎ ሓደጋ ዝመፀካ ዘለዎ እውን ክተሰውዕሎ ክትከል ኣለካ ስኻ ጥራሕ ተጠንቀቕ። ስለዚ ነቲ ቅድሚኻ ዘለዎ እውን ክትጥንቀቕ ስለ ትኽእል እዚ ዝያዳቶም ተቀዳደምቲ ባዕላዊ ሓላፍነት ክወስድ ክኽእል ኣሎ። ንስኻ ሊኢኽካዮ ከድካ ዘንዚአን ዘን ስራሕ ኢልካዮ ትሬኒን ምስ ወፅ እንድሕር ካልእ መደባቱ ዝገብር ኮይኑ እቲ ተቀዳዳማይ እቲ ዝኸፍአ ይኹን ማለት እዩ።
4: ልክዕ ኣብ ውድድር ከሎ ትሬኒን ከሎ ክንዲዚ ግዜ ካሃርም እየ ኢሎም ድረግፅዎ ግዜ ኣለዎ ባዕሎም ቅድሚኦም ግን ሓደጋ ከም ዘለዎ ይፈልጡን እዮም።

0: እቲ ሓደጋ ከዓ ኣብዚ ድመፅ ዘሎ ንዝብዝሒ ዘለዉ ናተወዳደርቲ ሕጂ ብሕልፊ ኣብ ማውንቴን ዘለዉ ኣእሽኦም ተምሃሩ እዮም በጀካት ኣብ ሽግለታ ድረምፅዋ እምበር እንታይ ኣሎ የማን ፀጋም እንታይ ኣሎ ብቕድሚኦም እዚ ደይ ምፍላጥ ንዓና ድመፃና ዘሎ ብሕልፊ ብዝኾነ ነገር ብዝኾነ ተወደበ መልክዕ እንተሃልይዎ እዞም ቆልዑት እዚኦም መጀመርያ ንስድሮኦም እዮም ድሓርና ሃገርን ንዕና ኣፍረይቲ ኢና ወይ ንኡሳን ዞባታት ንኮይና ኣፍረይቲ ኢና ኣብቲ ጋንታታት ከዓ ንብፅሖም ኣለና ማለት እዩ ኣብቲ ጋንታታት ምስ በፅሑ ወስድዎ ኣለዉ እቲ ትምህርትታት ምናልባት ኣብቶም ንኣሽዩ ሓደጋታት ድመፃና ዘሎ ኣብቶም ቆልዑት እዚ ከዓ እቲ ሓደጋ ኩሉ ሻ ኣይትደልዮን እዩ ካብቲ ሓደጋ ከዓ ድመፃና ኣሎ ማለት እዩ ኩሉ ሓንቲ ስድራ ቤት እንተቆልዓ ክሰዶ ኩላ ካብ ገዛ ክተወፅኦ ኩላ እዚ ንትሬኒ ኢላ ንዓወት ኢላ ሰዶ ደላ እምበር ንሓደጋ ኣይኮነት እጂ ንዚ ሓደጋ እዚ ከመይ ጌርና ነማእኽሎ ብሃገር ደረጃ ክስርሐሉ ብጋንታታት ደረጃ ዝስርሐሉ ብዞባታት ደረጃ ዝስርሐሉ መለክዕ ሂብና እንተሰራሕናሉስ ዝሓሸ መንገዲ ኮይኑ ስምዓና
1: እቲ ክኸውን ደሎ ሓደ እቲ ሰብ ሽግለታ ማለት እዩ ሽግለታ ተቀዳዳማይ ክኸውን ይኽእል ውልቀ ሰብ ክኸውን ይኽእል መንፀባርቂ ደለዋ ሽግለታ ክገብር ኣለዎ ብዓብዩ ከዓ መብራህቲ ደለዋ ሽግለታ ክጥቀም ክኽእል ኣለዎ ኢብን እቲ ተጠቃሚ ኣጋር ከዓ እቲ ዜብራታት እታለዎ ማለት እዩ በየን ተሓልፍ በየን ኣይተሓልፍን ይፈልጦ እዩ ስለዚ እቲ ሓደጋታት ክጎድል እተኮይኑ ሲ ነቲ ሕጊ ናይ ትራፊክ ምኽባር ጥራይ ትማራፂ ካልኦ ላሓ እንትኮሉ የክእልን እዩ ግን ኣብ ርእሲኡ እንታይ ኣሎ ሸለልትነት ከዓ ኣሎ ማለት እዩ እቲ ሸለልትነት እንታይ እዩ እቶም ሰብ ተሽከርከርቲ ነቶም ተዓዘብቲ ማለት እዩ ርኢና ኣለዎ እዮም ዝብሉ ማለት ነቶም ናይ ኣጋር ክኾኑ ክእሉ ሽግለታ ክኾኑ ክእሉ እቲኦም ከዓ ይርኢና ኣለዉ ክብሉ ይኽእሉ እዮም ክልቲኦም ማለት እዩ ግን ከዓ ክልቲኦም ከዓ ሓደ ወገን ከ ኣብ ሓሳብ ዝኣተወ ክህሉ ክእል እዩ ንኣብነት ሓደ በዓል ማኪና ኣብ ሓሳብ ዝኣተወ ክህሉ ክእል እዩ ኣብ መንገዲ ከሎ ፀገማት ክመፅእ ክእል እዩ ግን ሕጂ ሓፈሻዊ ትሱ እቲ ሓደጋታት ክጎድል እተኮይኑ ኩሉ ክልቲኦም ብማዕሪ ክተሓላልው ኣለዎም እቲ ተጠቃማይ ፅርግያን እቲ ብማኪና ሒዝዋ ዘሎን ልክዕ እቲ ኩርነቶም ኣብታ መንገዲ ጥራይ ክኾኑ ኣለዎ ካብ ወፃኢ ስለ ዝኾኑ ዘሎ እዩ እቲ ምክንያት ሕጂ በዓል ማኪና ዳ ዝዳ ይሕልዎን ለኢሉ እቲ ሰብ እቲ እቲ መንገዲ ይጥሕሶ ማለት እዩ ምስ ጣሓሶ ኣብኡ እቲ ሓደጋታት ትፍጠር ኣሎ ስለዚ ክልቲኦም እቲ ተጠቃሚ ኣጋርን እቲ ሰብ ሳኪልን እቲ ማኪናን እታ ፅርግያ ሓንቲ እያ ትረኽቦም ነዞም ሰለስተ ነዞም ሰለስተ ኣካላት ሓንቲ ፅርግያ ትረኽቦም ድማ ብማዕረ ንክጥቀሙሉ እያ ብማዕረ ድማ እቲ ትኩርነቶም ብማዕረ ክኸይድ ክኽእል ኣለዎ ከምዚ ምዝኸውን ሓደጓታት ክጎድል ተኽእሎ ኣለዎ ወላ እውን ናብ 1% ናብ 0% ክጎድል ይኽእል እዩ እንድሕር ካብዞም ሰለስተ ኣካላት እንድሕር ደኣ ሓደ ኣስጊሉ ወይ ካብቲ ኣብ ሓሳብ ተኣትዩ ግን ሓደጋ ፍጠር ስለዚ ሰለስቲኦም ብማዕረሲ ኣብቲ ሓደጋታት ንምቕናስ ዝግበር ፃዕርታት ከካይዱ ኣለዎም እቲ ምክንያት ድማ እቲ ሓፈሻዊ ሕጊ ትራፊክ ምኽታል እቲ ዝበለፀን ዝፀፈፈን ኣማራፂ ካልእ ወላ ሓንቲ ማራፂ የለን
2: ሙሉእ ስሙ ላሜክ ዳንኤል መሓሪ ይበሃል ላሜክ ብንእሱ እንከሎ እዩ ብፅልዋ ናይ መዛንኡ ፍቕሪ ቅድድም ብሽክለታ ክሓድሮ ጀሚሩ ነዊሕ ከይፀንሐ ከዓ ማውንቴን ብሽክለታ ዓዲጉ ኣብ ናይ ማውንቴን ውድድር ኣብ መምሕዳር ጎዳይፍ ተጠርኒፉ ክወዳደር ጀሚሩ ብዘካየዶ ሓያል ፃዕሪ ድማ ንምምሕዳር ጎዳይፍ ብርክት ዝበለ ዓወታት ክግዝማ ክኢል እዩ
3: መጀመርያ እኳ ዳርጋ ኣብ ገዛውትና ብዙሓት ስፖርትያን ስለነበሩ ኣብ ኤርተል ጥቃ ከባቢና ስለነበረ ኣብ ከይድ ነረ ሕጂ ኣብ ኮይ ከዓ ኣሎ ዳንኤል ተስፋ ገርግፍ ጅጅ ማለት እዩ እ ሓቶ ክጅምር ኢለ ሱ ግን መሰልጠንቲ ስለዝፈለጥ ነበረ ሓቲቱ ንዖም ትሕቲ ዕድመ ኢኸ ነሸ ስለነበሩካ ቁርብ ክፀንሕ ሓደ ከባቢ ነሮም ዳሕራይ ግን ብናይ ሰብ ገለ ገይረ ክገብር ጀሚረ ማለት እዩ ድሕሪ ኢኻ ሳይክል ኖርማል መዛወር ግዛኣለ ኢለ ንዓገጣጢመ ማለት እዩ ኮርሶ ናይ ትምህርቲ ጀሚረ ማለት እዩ መጀመርያ ትውድር ከኣትካ ከምዚ ኩሉ ቀሊል እዩ ድመስለካ ትኽልካ ትፀዕር እዩ ድመስለካ ግን ልክዕ እቲ ስፖርት ኣቕማሓተካ እዩ ትሬን ከለዎካ ኣለዎ ዓረፍትኻ ኣመጋግብካ ስሩዕ ክኾን ኣለዎ ማለት እዩ ከምኡ ተገይርካስ ድብፃሕ ምዃኑ ፈሊጠ ዳሓራይ ማለት እዩ ስቴ ባይ ስቴ ነቲ ክሪኦም ጀመርኩት ስፖርት እዳተምሃር ካብቶም ዓበይት ኣሕዋትካ ሰብ ብምሃረካ ኣሰልጠንቲ ኣለዎ ብዝገለመለ ከምኡ ዳወል ክሸዖ ፈሊጥዮ ማለት እዩ ስፖርት ከምቲ ትገምቶ ብደገስ ኣይኮነን ፃዕርስ ማራሓትቲ ማለት እዩ ዝበዝሑካ ኣብ ቲምወርክ እየ ዝሰርሕ ነረ ናይ ጋንታ ስራሕ ማለት እዩ ቦላታ ናይ ጅሳ ዓይነት ማለት እዩ ዓቐብ ከይድ ነረ ቦላታ ከምቶም ቤስት ዘይኮነስ ግን ተገይረ ይገብር ነረ ማለት እዩ ናይ ጅስ ማለት እዩ ይገብር ነረ ኣብ መንገዲ ዓቐብ ዳሓነ ነረ ዓቕመ ማለት እዩ

0: ዓወት መጀመርያ ፀወታ እዩ ኣብ ናይ ጎዳይፍ ዝነበረ ተዳልዎ ማለት እዩ ናይ ምሕዳር ኣዋጣ ዓዊተት ነረ ኣብ ናይ ካልእ ካብቲ ማልያ ምስ ሓስኩ ከዓ ንጋንታ ጎዳይፍ ማለት እዩ ብዓቕመይ ኣብቲ ናይ ጋንታ ብዙሕ ሓገዝ ኣበርክት የ ድብላ
1: ላሜክ ከምቶም ኩሎም ማለት እዩ ከምቲ ንእሽተይ ግራስሩት ዝበሃሉ ማለት እዩ ከም ናሹ ብፍቕሪ ብድሌት ናይ ብሽክለታ ኢሉ ጀሚሮዎ

0: ሕርኩት ብርእሱ በልሕ ብክእሎት በልሕ ብሉ በልሕ ዝነበረ ህፃን ካብዚ ኣዝየ ብዙሕ ፅበ ነይረ ኣነ መደብ ትሬይን ሰርዓሉ ነረ ብጣዕሚ ኣብ ፅቡቅ ቆመና ነይሩ ናይ ብሓቂ በልሕ ክትብሎም ከተግብርን ሓደ ኣብ ምሕኳር ዝነበሮ ክእለት ብጣዕሚ በልሕ
1: ንላሜክ ኣነ ኣብ ቅድሚ 4ተ ዓመት ኣቢሉ ኮን ኣብ ንእዞባ ጎዳይፍ ውሽጣዊ ዝተካየደ ውድር ናይ ጆሮኒ ነይሩ መምሕዳር ጎዳይፍ ዝተዳልዎ ማለት እዩ ኣብ ኣነ ከመቀላጣፉ ኮይነ ተሸሊመ ነረ ወይከዓ ቀዳማይ ወፅአ ብናይ ጉያ ላሜክ ላመ ከዓ ብናይ ኮርሶ ተዓዊቱ ነሩ ቀዳማይ ኮይኑ ተሸሊሙ ማለት እዩ ስለዚ እቲ ዓቕሙ ብቕዓቱን ናይ ላሜክ ላማ ብቑል ፍጥር ክብል ዓቕሚ ነይሩ ወይ እቲ ዓቕሚ ድማ ኣብቲ ዝቕፀለ ውድድራት ናይ ምምሕዳራት ድካየድ ዝነበረ እውን ቀፂሉ ተዓወታት ኣምፅዎ እዩ
2: እንተኾነ እዚ ተስፉ ተቐዳዳማይ ድሕሪ ቅሩብ ዓመታት ኣብ እዋን ልምምድ ብዘጋጠሞ ከቢድ ሓደጋ ካብቲ ዝፈትዎ ዓውዲ ቅድድን ብሽክለታ ክእልህ ተገዲዱ
3: መጀመርያ ኳት ባፃ ቻምፒዮን ኤርትራ ነሩ ተሰሪዐልና ማለት እዩ ኣብ መምረፂ ብሳይሞን ሓዱሽ ኣሰልጣንና መምረፂ ተገብር 224 ወርሒ ሓደ ከባቢ ዕለት 22 ገለኸውን ሓደጋ ኣጋጢሙኒ ማለት እዩ ስፒድ ናይ ጋንታ ትሬን ነርና ዳጉ ኣብ ናይ ቲኤምቲ ማለት እዩ እዳተመለስና ከልና ትሬን ስፒድ ንጎይ ነርና ጋንታ ሃንደበት ሄኖስ ሽሙ ብቕድሚ ወዲቑ ኣነኻ ትኺለ ክቋፅራይ ካልኩ ድኻብ ነርኒ ትኺለ ወዲቕ ማለት እዩ ርእሰይ ተሓሪመ ሽዑ ግን ርእሰይ ኢለ ከምዚ ኖርማል ነገር መሲልኒ ቁሩ መዓልታት ዓሪፈ እቲ ስፖርት ቀፂል እዮ ንባፃ ጌሸ ማለት እዩ እቲ ውድድር ተሰርዐ ንኡ ክርክብ ኢለ ንባፃ ጌሸ ኣብኡ ካልኣይ ሸዓ ከዓ ሓደጋ ምስ ኣጋጠመኒ እቲ ጠንቂ ናይ ምንፍርፋር ገለ መለ ርእሲ ማህረምቲ ክም ዘለኒ ብሕክምና ተሓቢርኒ ማለት እዩ መጀመርያ ምስ ወደቁ የውድቐኒ ጥራይ ገይሩ ከምዚ ኤፕሌፕስ ዓይነት ማለት እዩ ምንፍርፋር ብድሕሪኡ ሕክምና ገይረ ንኢንኤል ምስ ከድኩ ኣብ ኢንኤል ስካን ገይረ ብምትሕባር ኮሚሽን ባህል ስፖርትን ኩሉ ናይ ሕክምና ደገፍተ ገይሩለይ ማለት እዩ ብድሕሪኡ መውደቕቲ ብኸይድና ክትቋፅሮ ትኽእል ይኸሎም ከይድና ሂቦምኒ ተኸይድናውን ብዙሕ ሳይ ውፅኢት ኣይረኣኹሉኒ ማለት እዩ ኣብ ገዛ ሸዑ ሃንደበት ምሸት ኖርማል ኮፍ ኢሎ ከለኹ ኣብ ዓራት ከለኹ ኩሉ ነብሰይ ኣብኒ ማለት እዩ ብድሕሪኡ ከይደ ንኢናኤል ሕክምና ገይረ ኣብ ዘረጃ ዝክበፅእ ከይለ ከቢድ እዩ ክትሪኦ ከለኹ ማለት እዩ ምስቲ ድሌድ ዘለዎ ገለ መለ ከቢድ እዩ ኣብቲ ሕክምና ከዓ ምስ ኮድኩ ከዓ ክትቕፅሎ ዘለካ ዓቕሚ ናብ ብወይ ተሓሰብ ትሑት ዩደሎ ቅድም ሕክምና ክትገብር ኣለካ ኢሎምኒ ዳርጋስታት 2 ዓመት 6 ወርሒ ኮይኑሎ ማለት እዩ ኮፍ ካብ ድብል ብድሕሪኡ ማራ ከምዚ ተመሳተዋ ክገብሩ ከለዉ ትሪኦም ገለ ቁሩ ብስማዓካ ነገራት ስሎ ማለት እዩ ካብኦም ክተርፍ ከለካ ነፍስኻስ ናይ ባሓቂ ታይ ሞ ኣብቲ ቦታ ኮንካ ትሪኦ ከለካ ስከቢድ እዩ
4: ኣነ ኣይርስዓን ማለት እዩ ካብ ባፅዕ ተበጊሱ ኣብ ከባቢ ጊንዳዕ ተመሊስካ ዝነበረሉ ውድድር ኣብኣይ ዙ ሓደጋ ደጓ ንፈደሎ ዝተቐዳዳ ማለት እዩ እቶም ተቐዳደንቲ ከይዶም ላሜክ ግን ብድሕሪት ወዲቑ ና መኪና ጌርና ስዕብ ስለ ነበርና ኣብ 223 ደይትርስዓኒ ዝታ ፍፃሜት እያ ሽዑ ንሕና ድሓና ኣሉ እናበልና ውድድር እናበልና ግን ስጋ ኣብ ዊልቸር ዝስቀረሉ ደረጃ በፂሑ ማለት እዩ ካብዚ ንቕፍ ሓደጋ ነይሩ ናይ ርእሲ ማህርምቲ ይጓኒፎ ማለት እዩና ካብዚ ሕጂ ተስፉ ተቐዳዳማ እዩ ክኾነና ኢልና ሽዑስ ከም ካፒተን እዩ ነይሩ ፍትጋንታ ይኣሊ ነይሩ ከም ተፃወታ እዩ ግን ሓደጋታት መውደቕቲ ኣብዚ ደረጃ ስለ ከብፅሓካ ኢልካ ይተሓስቦን ኢኻ ንኣሽቱ እዮም ሶም ኣብዚ ደረጃ እዚ ከዓ ኣብፅሕዎ
2: ላሜክ ኣብዚ እዋን ንዝለዓለ ሕክምና ንምክትታል ናብ ስደት ኣምሪሑ ይርከብ
3: መጀመርያ ሕክምና ሙሉእ ሕክምና ምስ ረኸብኩ ጉዳይ ጣዕና ገይረ ሹር ክምለስ እየ ናብቲ ስፖርት ክቕፅል የደሊ ማለት እዩ እምበር ኣብዚ ሓጂ ተሃሪሚ ዘለኹ ሓደጋ ብውስጥ ጥዋ ይብልኒ ማለት እዩ ስለ ብዕላማ ስለ ትጓዓዘቲ ስፖርት ገለመለ እዚ ናይ ሕጅስ ብዙሕ ስ ይገብረኒ ስለ ዝሓለፈ ከዓ ብዙሕ ይዝከር እንዳሓለፈ ሕጂ ኣብቲ ፅቡቅ ደረጃ ዝመፅ ግን ክቕፅል ስፖርት ኣለዎ ኣለኹ ማለት እዩ
0: እዚ ህያው ኣምነት እዩ ካብቶም ዝሞቱስ ህያው ኣምነት ካብ ሞት ዝተሰአይ ሰብ እዩ እዚ ተፃወታ እዚ ምክሳርና ሕጂ ናይ ብሓቂ ስማዕካ ዝኩሉ ዝዛረቦ ዘሎ ከዓ ናብ ቅድሚ ዓይነይ ስለ ዘሎ እቲ ናቱ መፃኢ ይረኣየኒ ስለ ዘሎ እዩ ዝዝያዳ ፀቂጠ ዝዛረብ ዘለኹ ምክንያቱ እዚ ቆልዓ ዝነርተ ዝኾን ልክዕ ከምዞም መዛንኡ ኣብ ጋንታና ኣብ ኣስቤኮ ኣብ ደንደን ኣብ ሰንበል ዘለዉ ታፃዕቱ ናቱ መዛንኦም ሕጂ ኣብ ቀዳማይ ዲቪዥን ሃገር ወኪሎም ክፃወቱ ተስፋ ንገብረሎም ነቲ ናይ ካልኣይ ዲቪዥን ዓብሊሎሞ ቀዳማይ ዲቪዥን ዓብሊሎሞ ዘለዉ ናቱ መዛንኦም ምስኡ ድፃወቱ ዝነበሩ እዚ ሓደ ካብኦም ፈሪ ነይሩ ዝቆልዓ ግ

0: ኣጋጣሚ ኮይኑ ግን እዚ ሓደጋ እዚ ኣጋጢሞ ግን ሞት ኮይኑ ስለ ዘይመፅ ከዓ እግዚኣብሔር ይመስገን ኢኸ ትብል። ምክንያቱ ከምዚ ኢልና ክንሪኦ ከዓና ኣነኳ ከምዚ ኢሉ ብሂወት ክሪኦ ከበለኹ ናይ ብሓቂ ሓጎስ ዝስምዐኒ ትሽዑ ዝነበረና ስምባደ ብጣዕሚ ሕማቕ እዩ ነይሩ ኮማ ኣትኡ ንሞት ኢኸ ትፅበየ ነርካ ግን ሕጂ ከምዚ ኢሉ ክትሪኦ ብሰሪሩ ክትሪኦ ከዓ ናይ ብሓቂ ተስፋታት ኣለና ተስፋ ገብርካ ሓዊዩ ኣብቲ ዝነበሮ ኣብቲ ዘፍቅሮ ዓውዲ ቅድዲ ምሽክለታ ክምለስ ናይ ብሓቂ እዚ ሕጂ ምፅዎ ዘሎ ቆመና እውን ከምቲ ትማሊ ዝነበሮ ምስ ወደቐ ዝነበሮ ስለ ዘይኮነ ናይ ብሓቂ ደስ ዝብለካ ሕጂ ከምዚ ኢሉ ክሪኦ ከለኹ
1: ዘይከኣል ነገር የለን። ጥዕና ተመፅኡ ኩሉ ነገር ገብሮ እዩ ካልኣይ ነገር ተቆልዓ በሊሕ እዩ በሊሕ ክብለካ ከለኹ ፅን ኢሉ ይሰምዓካ እዩ ካብቲ ኣብዚ ናይ ሕክምና ጓኒፍዎ ምስተኣልየ እኳ ይተኣልየን ካብቲ ዓውዲ ይብለካ ዘለኹ ምስኦም ኣሎ ኩሉ ሻዕ ኣብ ትሬኒ ምስኦም ኣሎ ኣብ ድኾነ ምስኦም ኣሎ ምስ መንዳ ፀኒሕካ ምስ ላሜክ ፀኒሕና ምስ ላማ ፀኒሕና ብልኳ እንታይ ገርኩም ትሬኒ ከምዚ ገርና ከምዚ ኢልና ከምዚ ኢልና እቲ ዓውዲ ማራ ስለ ድናፍቆት ናይ ስፖርት ነገር ከም ድምሎሶ እያ ነዳዕመ ጥዕና እንተይብዎ ተወዳዲሩ ክመፀ ይኸ ንፍዑ ቆልዓ እዩ ጎኒ ጎኒ ትምህርቲ ጎኒ ጎኒ ቅሰ እዳገበረኻ እንተ ማሕሽወት ናይ ጥዕናታት ፀገምካ መጀመርያ ጥዕና እዮ ሞ እዚኣ ሰብ ተስፋ ኢና
2: ላሜክ ቀዳማይ ነገር ሓሳብ ልቡ የስምረሉ ሓዊ መፂኡ ኣብቲ ከምቶም መሳቱ ኣብቲ ዘለዎ ደረጃ በፂሖም ዓብ ዓወት ክበፅሑ ተስፋ ገብር ከምቲ ዕድር ረኪቦ ዘሎ ንሕክምና ከዓ ንጥዕና ክገብረሉ ብሰላም በፂሑካ ብሰላም ክመፅእ ተስፋ ገብር ማለት እዩ ካልኣይ ከዓ ኣጆ ከዓ ሕማም ኢደ ሃንደበት ምበር ጥዕና ኣስናብልካ ስለዝኾነ ንእሽተ እዩ ዘሎ ከርክበሉ እዩ ጥራሕ ተስፋ ከይቆረፀ ነቲ ዘለዎ ነገር ብሰላም ክወዲኦ ክምለስ ተስፋ ንገብር ማለት እዩ።

ዝኸብርኩም ተዓዘብቲ ንሎሚ ሰሙን ዝተዳልዎ መደብ ለሰ ስፖርት ኣብዚ ይፍፀም። ስለምክታልኩም ኣዝና ነመስግን። እዛ መደብ እዚኣ ብኩሉ ነገራ ናወስኽትና ደመቐት ክትከይናትኩም ተሳትፎ የድልያ እዩ። እቲ ምንታይ እዛ መደብ እዚኣ ካባኹም በኣኹም ንዓኹም ምዃና ስለናኣመን ምስ ኩላቶም ኣባላት ስቱድዮ ብሓባር ብምዃን ዝሰናበተኩም ዝመዘለ ሰሙን ይክኾን ምርኻብና ክሳብ ሽዑ ግን ሰላም።

ጦርነት ፈልጥና ኣፍሪ ተዋጋ ቆርስን ጸሎት እዩ ጸባሕ ንሰቲ ዞባ ኸሓሉ ኣብዞም ተኸሉ ንወደ ገበ

ዘልፀና ኣፍሪካ ዋጋ ቀርሶም ጠላቲ ፀባ ክሰቲ ዞባ ካሓሉ ካብ ዘንኩኻሉ ንወደ ገበ ቀርሲ ንውባ ኣሃ ሰራዊት ሓድነት ይትረር

ሓመድ በልፅና ኣፍሪ ተዋጋ ኣረሱኹ ጠላቲ ፀባ ክንሰቲ ዞባ ክሓሉ ኣብዞም ተኸሉ ንወዲ ገባ ኣርስና ንባ ዳዶ ይምናቱ ሽክሊት ሓባር ቆዶ ይተኮሲ ባራ ይሰማ ይሰማ ኦይ ማር ኣሃ ቀያዕትም ኩይናት ኣምላያ ማቶት ንንኩም መትኩሱ ተባዓዚባታት ሰራሕቲ ናይ ታሪክ

0: መደብ ስነ ፍልጠት
1: እዚ መደብ እዚ ብሚኒስትሪ ትምህርቲ እናተዳለወ
0: ብምትዕባር ሚኒስትሪ ዜና ዝፍኖ መደብ እዩ።
1: መደብ ስነ ፍልጠት
0: ንመሃዝነትን ንቕሓትን።
1: መደብ ስነ ፍልጠት
0: ንመቐይሮ ናብራን ዕቃበ ከባብን። መደብ ስነ ፍልጠት።
2: ኣቲ ፅፍሪ እንታይ ደኣ ደንጊኺ?
3: ኣኼባ ፀኒሕኒ ነዊሕ ዲኻ ተፀቢኻ
2: ሰብ ሰኪሕለይ
3: ይቕሬታ ግበረለይ ኩርም ትሓወ እንታይ ደኣ ኻ ሓሲኽካ?
2: ኣቲ ቶም ጀርምታት እንዲኦም ግሂ ፆምኒ
3: እንታይ ትብል?
2: እዚ ዋና ና ቆልዓ ፅሬት ደይፈቱ ኮይኑ
3: ጥራ ኢልካ
2: ሽኮራዊ በሊዑ ክንዲ ብራሽ ወይ ድማ መወፅ ገይሩ ዘፅርየና እኒሄልካ ሓሲኽና
3: ዋይ ከፊኢካ እንዲ
2: ጎረቤተይ ቅድሚ ኩርምቲ እውን ሓሲኹኣሎ ኮታ ኩላትናስና ናይ ጠዓመና
3: ወራር ናይቶም ጀርምታት ድዩ
2: ወ ፅሬት እንዲበዲልና ረስሓት እንተመፅኡ ጀርምታት ልክዕ ከምዛ ክረምቶም ዝረኸቡ እዮም ዝኾኑ ንህልኪ ሰኣን ፅሬት ዳር ትርኢትና ንርኢ ኣለና ኮፊኢና
3: ፈፂሙ የ ፅሬየኩምኒ ማለት ድዩ
2: ፈፂሙ ክበልዕ እምበር ከፅሪ ዘይደሊ ኮላሺ ኮላስዎ ኮላሲ
3: እሞ እንታ ኩርም ተሓወይ ሽግርካ ዳ ኣይከምዝናተይ እንድዩ
2: ሓፍተይ እስኸ ከንታ ኹም ክዲኺ
3: ንዓይሲ መዓሰ ፅርየንን ምስ ነዋሕኩ ብመስደት ፅፍርን ይቆርፀንን ኮይኑ
2: እንታይ ዓይነት ርስሓት ደፍትበሉ በካዕ ቆልዓ እዩ ዝበጃኺ
3: ጉደፎ ባ ካብ ኩሉ ኣብ ጭድቃ ቆም ጣዕጣዕ ከብለና እነባዓለ
2: ማይን ሳምናን ገይሩ ከ ሕፅብኒ
3: ኣይሓስቦን ንማለቱ ማይ ጨብረቕረ ቐብለልና ካብኡ ዳርጋ ዘይምሕፀብ ሓይሽ ብዝኾነ ሕማቕ ኣለኹ ኣነውን
2: ከምዛ ንተሪር መግቢ ኣብ ምሕያኽ ዘይንሕግዞ ጠቕሊል እኳ ይረሲዕና
3: ኣነስ ኣፃብዕቱ ኣፀቢቐሉን ጫፍ ኣፃብዕቱ ሸፊነሉ ክነሰይ መዓስ ግደስለይ ኮይኑ
2: ፅፍሪ ሓፍተይ ገለ ክንገብር ኣለና ምኽንያቱ ከምዚ እንተደኣ ቐፂልና እናሓስኽኩን እናተሸራረፍኩን ብሕማቕ እዛንታ ክጠፍ እየ
3: እሞ ክስታይ ዘይንገብር ናብ ሓንጎል ኬድና ዘይነሰምዕ
2: ከምኡ ዶ ይሓይሽ
3: ብፅሬት እንተዘይተታሒዝና ካብቲ ንጠቕሞ ንጎድኦ ክበዝሕ እዩ
2: ከመይ
3: ከመይ ዝብል ለባ ንስኻ እንተዘይፀሪኻ ሓሲኽካ ቃንዛ ክርምቶ ክተምፃሉ ኢኻ
2: ንስኽኸ
3: ኣነ እንተዘይፀሪ ከዓ መፋረዪ ጀርምታት ኮይነ ኣብ ፀፅባሕ ክሕሙሞ እየ
2: እሞ ግርም ክቕንዞን ክሓምምን ዘይንገድፉ
3: እሞ ንሱ ክርምቱ ክቕንዞኮ ብዋጋናትካ ስቓ እዩ ንስኻ እውን ክትሰቀኢኻ ማለት እዩ
2: እሞ ንዕና ይበልና ኣብ ሓንጎል
3: ፍትሒ እንተረኸብና ይፍለጥኒ
2: ዋ እንተወሓደስ ፀገምና ፈልጠልና
4: ይሂታ ቆሎስኒ
5: መልሓስ ከመይ ቀኒኺ
4: ደሓኒና እንታይ ደኣ ብኣሕኽካ
5: እዚ እኳ
4: እዚ ቆልዓ መወፅ ወይ ብራሽ ምጥቃም ኣብይ ሓቀይ
5: ፅሬት ዓይናቱን እያ
4: ኣብ ኩሉ እዩ
5: ወላ ንዓኸ
4: ድሕሪ ምብልዑ ኣፉ ማይ ክጉፅቁፅ ርኢኻ ትፈልጥ ዲኻ
5: ኣነስ ሽኮራ ይክበልዕ ጥራሕ እየ ዝፈልጦ
4: ኣፉ ብሰሪ ማይ ዘይምጉፅጓፅን ብራሽ ወይ መወፅ ዘይምጥቃምን ጨንዩ ገንዲ ተቐይሩሎ
5: እንታይ ትብሊ እንታይ ደኣ ንዓና ዘይጨሙና
4: ኣታ ቆሎስኒ ኣፍንጫ ኣለካ ድዩ
5: ሓቂኸ እንታይ ዓይነት ድርቡሽ ስኒ እያ ወዲ ኣነ
4: ብዝኾነ ሰብ ካብኡ ይሃድም ኣሎ
5: ኣፉ ጨኒቡ
4: ኣይ ገንቢ ገንቢ እንድዩ ዝጨኑ ዘሎ ኢሎም ኸ
5: ብወረወረ ድዩ
4: እወ
5: ኣቲ መልሓስ ሓፍተይ ኣነ ክፍጠር ከለኹ ፃዕዳ እየ ነይረ
4: እውይ እወጅቡ ስኒ ነርካ ንሰራስረካን ታተነብለካን ነርና
5: እንታይ እሞ ብሰንኪ ዝረስሐ ቆልዓ እዚ ብኣኺኸ
4: ከምዚ ማዳ ዝተኸድነ ምልኩዕ ገጽ እንዲኻ መሲልካ
5: ማዳ ጥራይ ኢልኪ
4: ንዓይውን ኣይጣዓመንን ከም ትፈልጦ ሰኹላሊት ምግቢ እንዲ ኣነ
5: ወ ነቲ ምግቢ ምስ ጥፍጣፍ ሓዋዊስኪ ናብ ጎበሮ ተህትፍዮ
4: እቲ ዘይሃተፈ ምግቢ እንተዘይፀሪዩ ግና ምስ ቀኒ ኣብርእሲ ጨና ምፍጣሩ ጀርምታት እዩ ዘፍሪ
5: እንታይ ደ ዓይና ንገብሮ
4: ነቲ ሓንጎል ዘይነሰምዓሉ
5: ይእደብ ዶሞ ኢልክዮ
4: ሓንጎል እንተይልዎ ዶ ኣይንሱ እንዲ ኣዛዚኡ ናትና ናይ ዞም ናውቲ ኣካላት እውን ሓንጎል ይሓላፊና
5: እሞ ንዕናይ ንፈትን
4: ንዓና ይሕራይ

0: ንዓና ነፅፋር ተዘይተኸናኺን እውን እኮ መፋረይቲ ሕማም እንዲና ክንከውን ግዲ
1: ናብ ፍታሕ እሞ ንምፃእ
2: ሓንጎል ንዓይ ሞ ሽማዓኒ ዘየፅርየኒ እንተኮይኑ ኣነ ካብ ልሕሊ ሕጂ ኣይሕይኮኒ
0: ኣነ እውን ብፅፈት እንተዘይሒዝኒ ጫፋ ፃብዕቲ ከድንሉኒ
2: ስለዚ ንገሮ ኣስናንካ ፅሪብ ኣሎ
0: ኣፅፋርካ እውን ተኸናኺንካ ሕዝብ ኣሎ
1: በቂ ሕዋት ድኣን ንስኹም ኣይትንሃሩ ኣይትሕረቑ ኣነ ብዕትበት ክእዙዘ እየ ከም ትፈልጥዎ ከዓ ቓለይ ኣይክዕብርን እዩ
2: በቃበል እሞ ሓንጎል ሓወይ ስራሕ ከይህልወካ ክንገድፈካ
0: ወ ዳሓንቀ ንበል ሓንጎል ሓውና
1: ብሩህ ቅነ ብሩህ ቅነ ኣሕዋት ዳሃይኩም ከዓ ክገብር እየ
0: ኣነ ፅፍፍቲ እንተዘረቢት ነ ነይረ ትፈልጥ ኢኻ ሓንጎል ሕጂ ግና ግርምቢያ ደግዕዘይ ሰበይት ተቐይረ ንህለኹልካ
3: ኣነ እውን ክፍጠር ከለኹ ፃዕዳ መሳጢ እየ ዝነበርኩ ክምስታይ ንምን ዘይስሕብ ሕጂ ግን ከምዛ ትርእየኒ ብረሳሓ ዘምፀኦ ብዕኻ ኸ ማዳ ኣውፅእየ
1: ብጣዕሚ ዝሕዝን እዩ
0: ዝሕዝን ጥራይ ኣነ መልሓሲ ከምዚ ኮይነ ክተርፍ
3: ኣነ ቆሎስኒ ኣነ ጎይታ ክምስታ ከምዘይነበርኩ ሎሚ ኣበረይ ክኽብል ሰሓቅ ፀሊ እዮ
1: ኣሕዋት ብጉድለት ፅሬት ከምዚ ኢልኩም ክትድወኑ ዘሕፍር እዩ ንስኹም ጥራይ ዘይኮንኩም ኣነ እውን ጉሂ ኣለኹም
0: ነዛ ማይ ምጉፅጓፅሲ ክህከ
3: ነዛ ምቦፅ ኣባፍካ ኣቲኻ ምፅራይ ከ ወይ ብራሽ ምግባር ከ
1: እቲ ፀገም ተረዲእኒ ኣሎ ብግቡእ ክትፀርዩ ዘኽእል ትእዛዝ ካብ ሎሚ ጀሚረ ከመሓላልፍ እዩ
0: ከምኡ እንተዘይ ገይሩ ኣነ ስራሐይ ከቋርፅ እየ ምዝራብን ምስትምቓርን ጠጠውን ተቢልዮ ከም ዝመፅእኻ ትፈልጥ ኢኻ
1: ተረዲእኒኣሎ መልሓሲ
3: ኣነ እውን እንተዘይፀርየ ጎርፍ እየ ጓህማ ምዃን ይሕሸኒ እንተኢሉ ይፈትኖ
1: ኣብኡ እኳ ይንበፅሕ ኢና ኣሕዋት ብቐሊሉ ክንፈትሖ ኢና
0: ከምኡ ግበር
3: ክንፅበየካ ኢና
1: ኣይትጠራጠሩ ፅሬት ነግስ እዩ ንስኻትኩም እውን ናብ ወጅሃትኩምን ክብርኹምን ክትምለሱ ኢኹም
0: ንዓኻ ኣሚንና ናብ ስራሕና ክንምለስ ኢና
3: ዝኾነ ለውጥ እንተ ዘይመፅ ግና ኣብ ውሳኒና ኣለና
1: እመኑኒ ኣይትጠራጠሩ እመኑኒ ኣሕዋት

0: ባሂኸ ነይረ ሕጂ ግን ሳላ ብራሽን መወፅን ፀሪ ኣለኹ ኣነ ምምጫት ትጠቅም ፅቡቅ ከምዝተኽልወኩም እውን ይሕግዝ ግን እዚ ክገብር ብፅሬት ክትሕዙኒ ኣለኩም እንተዘይፀሪ ፀዋጋትን ጓሃማትን ክትኮኑ ትኽእሉ ኢኹም ስለዚ ኣፅሩዩኒ ቻው
1: ሰሚዕኩም ፍትዋት ህፃናት ኣነ ኩርምቲ ይበሃል ብሰንኪ ጉድሌት ፅሬት ክሕስኽ ጀሚረ ነይረ ሕጂ ግና ናብ ንቡር ተመሊሰ ኣለኹ መልክዐይ እውን ፀቢቐ ዓቕመይ ተመሊሱ ስራሐይ ከዓ ብፅቡቕ የሳልጥ ኣለኹ ጎጎ ከይተረፈ ኸማን እኮ ይሕይኽ ስለዚ መታ ንብዙሕ እዋን ከገልግለኩም ብብራሽ ወይ ድማ ብመወፅ ኣፅርዩኒ ከይተሓምቁ ፍትዋት ህፃናት ሎሚ ግን ቻው
2: ኣነ መልሓስ መቸም ጥቕመይ ትፈልጥዎ ኢኹም ፅሬት ግን የድልየኒ ኣነ እንተዘይፀሬ ሕማቕ ሽተኣፍ የምፅእ ብሰንኪ ሕማቕ ሽተኣፍኩም ሰባት ክርሕቑኹም ይኽእሉ ብተወሳኺ እውን ጀርምታት ከፋሪ ይጅምር ስለዚ ማይ ብምጉፅጓፅን ብብራሽን ኣፅርዩኒ ጥዒት መልሓስ ፅሬት ይዋሕሳ ቻው
3: ሰላማት ህፃናት ኣነ ኸዓ ፅፍሬ ሎሚ ሳላ ዝካየደለይ ዘሎ ፅሬት ፅቡቕ ኣለኹ ትርኢ ንምሻ ኣለኹ ክሳብ ዝነውሕ ኣይትፀበይኒ መእከብ ርስሓት ኮይነ መታን ሕማምኩ የምፃልኩም መስደት ፅፍሪ ገይርኩም ከዓ እልይ ኣብሉኒ ኢኹም ከምኡ እንተ ጌርኩም ኣነ እውን ከይተሃኩኹ ከገልግለኩም እዩ ንሕጂ ግን ቻው
4: ሕጂ ዶ ሓይሽ ከምዘይተፈጠርኩ ንሰሓበ ክምስታ ከምዘየዳቐቕኩ ጎጎ ኾነ ጣይታ ስኒ ተባሂለ ጐይታ ሰሓቕ ፈገግታ ግርፃን ዝሓመደይ ሰፈረይ መሓለውታ ኢና መልመትረርየይ ንኸይስበር ዋልታ ምዝ ዅሉ ውዕለተይ ፅሬት ተሓሪሙኒ ብራሽ ካብ ዘይገብር መዋእል ኮይኑኒ መወፅ ካብ ዘይነክስ ጊዜ ነዊሕኒ ሰሪ ፅሬት ባዕኪኸ ማዳ ወፂኒ ሰኣን መምዋፅ ሓሲኸ መልክዐይ ጠሊሙኒ ይሸራረፍ ኣለኹ ሕማቕ ዕድል ጐኒፍኒ ንስኻ ዋናይ እውን ቃንዛ ጀሚሩካ ሰኣን ስንኻ ምፅራይ ኩርምትኻ ሓሚምካ ሕጁ ደሓይሽ ምግቢ ምሕያ ኽስኢንካ ሕጂ እውን ኣፅሬኒ ዝኸፍአ ሳዕቤን ከይመጻካ ሓደጋ ከይበጽሖም ጫፍ ናይ ኣጻብዕትኻ ኣነ ዋልትኦም እሙን መከላኸሊኻ በቲ ኻልእ ገጽ እውን መድመቕ መልክዕኻ ጽፍሪኻ ኣበሃል በዓልቲ ውዕለትካ መስደድ ጽፍሪ ኸምተሰኣነ ዝረኣየ ፈንፊኑ ቁመተይ ወሲኹ ማእከብ ረስሓት ኮይኑ ግዕዘይ ሳዕሪሩኒ መልክዐይ ተባላሽዩ ባክቴርያ ምጀርምታት ኣባይ ይፋረዩ ሰኣን ብፅሬት መሓዝ ሰኣን ብግቡእ ምሕፃር ሕጁ ደሓይሽ ካብ ጥዕና ምብኳር ብሰሪ ርስሓተይ ከብድኻ ሓሚምካ ዓይኒ ምድሪ ኮይኑ ገዛኻ ውፅኣት በርቲዑካ ሕጁ እውን ተምሃር ብፅሬት ሓዘኒ ዝኸፍአ ኸይስዕብ ከም ፀጉርኻ ሕፅረኒ እንተ ጐፍጊፈ ብመሰል ፅፍሪ እለየኒ
5: መደብ ስነ ፍልጠት
6: እዚ መደብ እዚ ብሚኒስትሪ ትምህርቲ እናተዳለወ
5: ብምትዕባር ሚኒስትሪ ዜና ዝፍኖ መደብ እዩ
6: መደብ ስነ ፍልጠት
5: ንመሃዝነትን ንቕሓትን
6: መደብ ስነ ፍልጠት
5: ንመቐይሮ ናብራን ዕቃበ ኣከባብን
7: መደብ ስነ ፍልጠት

ሰላም ከመይ ውዕልኩም? ዝኸበርኩም ተኸታተልቲ ንሎሚ 322 መስከረም ሰዓት 5 ዝተዳለወ ሃገራውን ኣህጉራውን ዜናታት ሒዝናልኩም ቀሪብና ዘለና ጴጥሮስ መንግስት ምስ ኣቕራቢት ቋንቋ ምልክት ሰናይት በረኸት ብምዃን ኢና ኣርስተ ዜና። ብደረጃ ዞባታት ክካየድ ዝቐነየ መደባት ፅምብል ዝኽሪ ምምስራት ቤት ትምህርቲ ሰውራ ተዛዚሙ። ኣብ ትሕቲ ሃኮሰ ዝተወደቡ ሰራሕተኛታት ትካላት ኣብ ደንበ ዛውል ልምዓታዊ ወፈራታት ኣካይዶም። ኣብ ኑዞባ ሻምበቆ ተራኮም ኣብ ምቅላል ሕፅረት ኣብያተ ትምህርቲ ተመጊሱ። ቻይናን ጀርመንን ቁጠባውን ንግዳውን ዝምድና ንምድንፋዕ ክሰርሓ ተረዳድየን። ካናዳ ምስ ኣባል ሃገራት ኣስያን ናፃ ንግዳዊ ስምዕ ክትፈራር

ኣብ ምዃን ኣፍሊጣ። ኣሜሪካ ኣብ ልዕሊ ጓቲማራ ፅንዓቶ ንፀንሐት እገዳ ፅዋር ንምልዓል ወታሃድራዊ ንዋት ክትልእኸላ ጀሚራ። ጎኒ ጎኒ እቲ ብደረጃ ሃገር ክካየድ ዝቐነየ ፅምብል ዝኽሪ ምምስራት ቤት ትምህርቲ ሰውራ ብደረጃ ዞባታት እውን ተመሳሳሊ ትሕዝቶ ዘለዎ መደባት ከም ተኻየደ ዝፍለጥ እዩ። በቢዞቡኡ ዝተኻየደ መዛዘሚ ስነ ስርዓት ኣብ ሓደ ፀብፃብ ተጠሚሩ ኣሎ። ዕልልታ ሃብተማርያም ክተቐርበ እያ።

ሾፍሪ ህንፀት ሃገር ብዝብል ቴማ ካብ 17 መስከረም ብደረጃ ዞባታት ክካየድ ዝቐነየ ፅምብል ዝኽሪ መበል 50 ዓመት መመስራት ቤት ትምህርቲ ሰውራ ብ20 መስከረም ተዛዚሙ ኣብቲ ብደረጃ ዞባ ሰሜናዊ ቀይሕ ባሕሪ ኣብ ባፅዕ፣ ብደረጃ ዞባ ደቡብ ኣብ መንደፈራ፣ ብደረጃ ዞባ ጋሽባርካ ኣብ ባረንቱ፣ ብደረጃ ዞባ ዓንሰባ ድማ ኣብ ከረን ዝተኻየደ ኣመሓደርትን ካልኦት ኣካላትን ከምኡ ውን ዕድመ ዝተገብረሎም ዝተረኸብሉ መዛዘሚ ስነ ስርዓት ንዕዙዝነት ናይ ተዓለትን ህዝባዊ ግንባር ሓርነት ኤርትራ ቅድሚ ፍርቂ ዘመን ዝወሰዶ ቁኑዕ ውሳነን ዝገልጽ መደረታት ቀሪቡ ኣብቲ ብባህላውን ስነ ጥበባዊ መሰናድኦታት ዝደመቐ መዛዘመ መደብ በቲ ኣጋጣሚ ኣብ ዝተወደበ ውድድራት ንዝተዓወቱ ሽልማት ተዓዲሎም። ብዘይካዚ ነቲ ናይ ዝኽሪ መደባት ንምምዕራግ ኣበርክቶን ዝገበሩ ብሓፈሻ ንተምሃሮ ቤት ትምህርቲ ሰብራ ነበር ሚኒስትሪ ትምህርቲ፣ ኮሚሽን ባህልን ስፖርትን ከምኡውን ካልኦት ትካላት መንግስቲ ምስጋና ቀሪቡ። ወርቃዊ እየቤሉ ዝኽሪ ምምስራት ቤት ትምህርቲ ሰብራ ስእላውን ነዋታውን ምርኢት፣ ሙዚቃዊ ኮንሰርት፣ ሰሚናራት ከምኡውን ስፖርታውን ስነጥበባዊ ውድድራት ብዘጠቓልል መደባት ኣብ ውሽጢ ሃገርን ወፃእን ከም እተንፀበለ ዝፍለጥ እዩ።

0: ኣብ ትሕቲ ሃገራዊ ኮንፈደሬሽን ሰራሕተኛታት ኤርትራ ኣብ ዝተጠርነፋ ትካላት ዝርከቡ ሰራሕተኛታት ኣብ ከባቢ ደንበዛውል ማይን ሓመድን ናይ ምዕቃብን ምግራብን ንጥፈታት ኣካይዶም ኣብዚ ካብ 23 ትካላት ዝተዋፅኦ 1183 ሰራሕተኛታት ዝተሳትፎን ካብ 12 ናሓሰ ክሳብ 16 መስከረም ዝተካየደን ወፈራታት ብርክት ዝበለ ዛላታት ክስራሕ እንከሎ 2745 ጎዳጉዲ ከም ተዳልወን ልዕሊ 1500 ፈልስታት ከም ተተኽለን ኮሚቴ ምግራብ ሃኮሰ ሓቢራ እቲ መደብ ብልዑል ምትሕባር ኣካየቲ ትካላትን ወለንታዊ ተበግሶ ሰራሕተኛታትን ከም ተካየደ ካብ ህዝባዊ ርክባት ሃኮሰ ዝበፅሐና ሓበሬታ ኣፍሊጡ ኣብ ደንበዛውል ካብ 222 ብዝተካየደ ወፈራታት ልምዓት ዛጊት ልዕሊ 12,000 ፈልስታት ፀዲቑ ከም ዘሎ ዝፍለጥ እዩ። ኣብ ኖዞባ ሻምብቆ ተራኮም ኣብ ምቅላል ሕፅረት ኣብያተ ትምህርቲ ዝምስገን ምዃኑ ተገሊጹ ወኪል ኤሪና ወልደ ገብር ኣብ ተስላሴ ዝለኣኾ ትሕዝቶ ብመልክዕ ፀብጻብ ተዋሂዱ ኣሎ ኣርሴማ ስምሮም ከተቕርቦያ
1: ኣብ ንዞባ ሻምብቆ ህዝቢ ገንዘቡን ጉልበቱን ኣዋሂዱ ዝወስደ ዘሎ ተበግሶ ሕፅረት መምሃሪ ክፍልታትን ካልእ ፀገማትን ብምቅላል ኣብ መስርሕ መምሃርን ምስትምሃርን እወታዊ ኣስተዋፅኦ ይገብር ከም ዘሎ ብ16 መስከረም ኣብ ዝተገብረ ዘተ ተገሊጹ። ሓላፊ ኣገልግሎት ትምህርቲ መምህር ዑስማን እድሪስ ሳላ ኣበርክቶኮም ሕፅረት መምሃሪ ክፍልታት ተቓሊሉ ምህላው ብምጥቃስ ከም ውፅኢቱ ኣብ ዘይምችእ ቦታ ዘምህራ ዝነበረ ኣብያተ ትምህርቲ ናብ ዘመናዊ ህንፃታት ከም እተሰጋገራ ኣብ ቁፅሪ ተምሃሮ ድማ መጠናዊ ዕቤት ከም እተረኣየ የ ሓቢሮም። ምስ ዓመተ ትምህርቲ 2024-2025 ብምንፅፃር ቁፅሪ ተምሃሮ ኣብ ዓመተ ትምህርቲ 2025-2026 ብ14.5 ሚታዊት ከም ዝዓበየ ውፅኢት ሃገራዊ ምርምራ ሻምናይ ክፍሊ ድማ ዘተባብዕ ምዃኑ ዝጠቐሰ መምህር ዑስማን መስርሕ ምምሃርን ምስትምሃርን ንምምሕያሽን ተሳትፎን ውፅኢትን ተምሃሮ ንምዕባይን ኣብያተ ትምህርቲ ኣበርቲዕን ክሰርሓ ኣተሓሳሲቦም። ርእሰ መምህራን ብወገኖም ኣብ መብዛሕትአን ኣብያተ ትምህርቲ ዝረአ ሕፅረት መፅሓፍቲ ናይ መባእታ ደረጃ መምሃሪ ክፍልታትን መምህራንን ፍታሕ ክናደየሉ ብምትሕስሳብ ብከምዚ ውሰድ ተበግሶ ብዝለዓለ ክድፍኣሉ ተላብዮም። ወኪል ምምሕዳር ንዞባ ሻምብቆ ኣተታረቀ ኣባይ ድማ ምምሕያሽ ብቕዓት ትምህርትን ምቅላል ሕፅረት ኣብያተ ትምህርትን ንዝተወሰኑ ኣካላት ጥራይ ዝግደፍ ዕማም ስለ ዘይኮነ ህዝቢ ዝወስደ ዘሎ ተበግሶ ዝምስገን ውፅኢት ይርከቡ ከም ዘሎ ብምጥቃስ ነዚ ብምግንዛብ ኣብያተ ትምህርቲ ብሓፈሻ መምህራን ድማ ብፍላይ እቲ ዝድለ ለውጢ ንምምጻእ ብተወፋይነት ክሰርሑ ኣዘ

0: ተኸኺሮም
1: ሃገራዊ ማሕበር ሓርበኛታት ስንኩላን ኩናት ኤርትራ ኣብ ዝተፈላለየ ሃገራት ካብ ዝርከቡ ጉድሳት ኤርትራውያን ገንዘባዊ ደገፍ ረኺቡ። እቲ ዝተገብረ ልዕሊ 1 ሚልዮን ናቕፋ ሓገዝ 7750 ቢዩሮን ካልእ ባጢራታትን ከምኡውን ብናቕፋ ኣስታት 942,000 ከም ዝኾነ ኣብቲ ማሕበር ሓላፊ ክፍሊ ውዳብን ሓበሬታን ኣቶ መሓመድ ኑር እድሪስ ንኤሪና ሓቢሩ። እቲ ዝተበርከተ ገንዘብ ውልቀ ሰባትን ሃገራዊ ሽማግለን ከተማታት ሃይደልበርግን ሆፈንሃይምን ጀርመን ተቐማጦ ከተማታት ሚላኖን ሮማን ኢጣልያ ኣባላት ሃማደ ኣብ ዝተፈላለያ ከተማታት ጀርመን ከምኡውን ነበርቲ ኣውስትራልያን ኒውዚላንድን ዘበርከቶ ምዃኑ ብተወሳኺ ተገሊጹ። ኣብ መወዳእታ ኣቶ መሓመድ ኑር ነቲ ገንዘባዊ ደገፍ ዝገበሩን ኣብ ምስ ማሕበር ንዝተሓጋገዙን ብስም ሃገራዊ ማሕበር ሓርበኛታት ስንኩላን ኩናት ኤርትራ ምስጋና ኣቕሪቡ። ኣብ ንዞባ ፎርቶሳዋ ነበርቲ ክልተ መምሕዳራት ከባቢ ኣባላት ሓይልታት ምክልኻልን ሰራሕተኛታት መንግስትን ብሰንኪ ጉድለት ፅሬት ዝኽሰቱ ተመሓላለፍቲ ሕማማት ንምቁፅፃር ናይ ፅሬት ንጥፈታት ኣሰላሲሎም። እቲ ብሞያውያን ዝተመርሐን ብቐንዱ መልከፍ ተዓሶ ንምግታእ ዝተወደበ ንዕማም ምፅልፃል ተምርሙሳ ምድፋን ማይ ዝዓቁር ጎዳጉድን ምንፃግ ፀረ ጣንጡ መድሃኒትን ከም ዘጠቓልል ኣመሓዳሪ ሓውሲ ከተማ ፎርቶሳዋ ኣቶ መንሱር ዑስማን ሓቢሩ። ነበርቲ ኣብ ዝሃቦ ርእቶ እቲ ብምትሕባር ምስ ሰራሕተኛታት መንግስትን ኣባላት ሓይልታት ምክልኻልን ዘካየድዎ ንጥፈታት ዓመታዊ ኣብ ወቕቲ ክራማት ንዝኽሰት ዘሎ መልከፍቲ ሕማም ዓሶ ኣብ ምምካት ዓብዪ እጃም ከም ዘለዎ ብምጥቃስ ተመሳሳሊ መደባት ንምትግባር ድልውነቶም ኣረጋጊፆም። ዝኸበርኩም ተኸታተልቲ ስዕብ ኣህጉራዊ ዜናታት ህዝባዊት ሪፓብሊክ ቻይናን ጀርመንን ቁጠባውን ንግዳውን ዝምድነ ንምድንፋዕ ክሰርሓ ተረዳድየን። እዚ ዝተገልፀ ሚኒስትራት ጉዳያት ወፃኢ ክልትየን ሃገራት ተማሊ 21 መስከረም ኣብ ዘካየድዎ ናይ ቴሌፎን ዝርርብ እዩ። ክልትዮም ሚኒስትራት ሃገራቶም ቁጠባዊ ዝምድነ ንምምዕባል ስሩዕ ናይ ምብህሃል መድረኽ ክኸፍታ ናፃ ንግዳዊ ንጥፈታት ከስፍሓን ቁጠባዊ ዕብለላ ብሓባር ክቃወማን ምዃንን ገሊፆም። ቻይናን ጀርመንን ኣብ 225 ልዕሊ 250 ቢልዮን ዩሮ ዝግመት ንግዳዊ ምልውዋጥ ከም ዘካየዳ ብምጥቃስ ኣብዚ ዓመት እዚ ነቲ ኣሃዝ ክብ ንምባሉ ይሰርሓ ምህላውን ኣፍሊጠን። እዚ ከምዚ ኢሉ እንከሎ ሚኒስትራት ጉዳያት ወፃኢ ክልትየን ሃገራት ዘካየደዎ ዝርብ ኣብ መንጎ ቻይናን ኤውሮጳዊ ሕብረትን ንዘሎ ንግዳዊ ፍልልያት ንምፅባብ እወታዊ ተራ ከም ዝህልዎ ኣሚቶም ኣለዉ። ብካልእ ወገን ሚኒስትራት ጉዳያት ወፃኢ ጀርመንን ቻይናን ኣብ ጉዳይ ኩናት ዩክሬን ከም ተመያየጡ ተገሊጹ። ካናዳ ምስ ኣባል ሃገራት ደቡባዊ ምብራቅ ኤስያ ማለት ኣስያን ናፃ ንግዳዊ ስምዕ ንምፍራም ከተካየደ ዝፀንሐ ዝርብ 900ታዊት ከም ተሳለ ጠፍሊታ። እቲ ስምምዕ ቀዳማይ ሚኒስትር ማርክ ካርነይ ዝመፅእ ወርሒ ጥቅምቲ ኣብ ፊሊፒንስ ኣብ ዘካየዶ ዑደት ክኽተም ከም ዝኽእል መንግስቲ ካናዳ ኣሚቱ ዘሎ። እቲ ውዕል ምስ ተተግበረ ንንግዳዊ ሽርክነት ካናዳ ናብ ኤስያ ከስፍሖ ነተን ሃገራት ድማ ተጠቀምቲ ፀጋታት ካናዳ ክኾና ባይታ ክፈጥረለን ምዃኑ ተገሊጹ። ብመሰረት ትውጥን ካናዳ ናብተን ሃገራት ብብዝሒ ተፈጥራዊ ጋዝን ነዳድን ክትልእኽ እያ። ምስ ኣሜሪካ ኣብ ንግዳዊ ኩናት ኣትያ ዘላ ካናዳ ክሳራታት ንምቅላል ምስ ኤውሮጳ ሕብረት ኣብ ሓያሎ ፅላታ ዘተኮረ ስምምዓት ከም ዝኸተመት ዝዝከር እዩ። እቲ ስምምዓት ድሕሪ ኩናት ዩክሬን ኣብ ሃገራት ኤውሮጳ ኣጋጢሙ ዘሎ ሕፅረት ፀዓት ንምቅላል እወታዊ ተራ ከም ዝህልዎ እውን ዝእመት። ካናዳ ብዕቆር ፀጋታትን ሰዳድን ባህርያዊ ጋዝን ምስ 5 ቀዳመት ሃገራት ዓለምና ከም ትስራዕ እዩ ዝጥቀስ። ኣሜሪካ ኣብ ልዕሊ ጓቲማላ ፅኒዓቶ ንፀንሐት ንኣስታት ፍርቂ ዘመን ዝቐፀለ እገዳ ኣፅዋር ብምልዓል ወተሃደራዊ ንዋት ክትልእኸላ ጀሚራ። እቲ ስጉምቲ ወተሃደራዊ ዓቕሚ ሃገሩ ብምድንፋዕ ኣብ ምውሓስ ላኣላውነት ተርኡ ልዑል ምዃኑ ሚኒስትሪ ምክልኻል ጓቲማላ ሓቢሩ። ኣሜሪካ ናብቲ ሃገር እትልእኾ ኣፅዋር በብእዋኑ ከተዕብዮ ምዃና ብምግላፅ ዝምድና ክልትየን ሃገራት ንምምዕባል ሓጋዚ ከም ዝኾነ ፍሊጣ ኣላ። ኣሜሪካ ካብ 1960 ክሳብ 1996 ኣብ ጓቲማላ ድሕሪ ዝተካየደ ኩናት ሕድሕድ ናብቲ ሃገር ትልእኾ ንዝነበረት ኣፅዋር ደው ከም ዘበለቶ ፀብፀባት የረዱ። በቲ ን36 ዓመታት ዝቐፀለ ውግእ ኣስታት 4 ሚልዮን ሰባት ሂወቶም ከም ዝሰኣኑ እቶም ፀብፀባት ብተወሳኺ ይጠቕሱ። መንግስቲ ኢራን ካብ ኣሜሪካ ክመፁ ንዝኽእል ተወሳኺ ናይ እገዳ ስጉምቲ ተሪር ምላሽ ከም ዝህበሉ ኣጠንቂቑ። እቲ መንግስቲ ነዚ ዝገለፀ ኣሜሪካ ብሃገሩን ዝመደበረን መንገድታት ኣየር ዒላማ ዝገበረ ተወሳኺ እገዳ ከም ተፅንዕ ድሕሪ ምእማታ እዩ። ብመሰረት ሓድሽ እገዳ ካብ ፅባሕ 23 መስከረም ንብምሉእ ኣህጉራዊ በረራታት ኢራን

ደው ከም ዘብሎ ፕሬዚደንት ዶናልድ ትራምፕ ሓቢሩ ኣሎ። እዚ ከምዚ ኢሉ እንከሎ ኣብ ምብራርን ምዕላብን ነፈርቲ ኢራን ዝተሓባበራ ሃገራትን ትካላትን ክእግደን ምዃኑ ፕሬዚደንት ትራምፕ ኣጠንቂቑ። እዚ ሓድሽ ውጥን ኣብ ተግባር እንተውዒሉ ኣሜሪካ ኣቐዲማ ኣብ ልዕሊ ኢራን ካብ ዝወሰነቶ እገዳታት እቲ ዝሓ

ኣሜሪካ ንክልጤን ሃገራት እትገብሮ ወተሃድራውን ፀጥታውን ደገፍ ክብ ከም ተብሉ ሓቢሩ። ብዘካዚ ኣሜሪካ ምስተን ሃገራት ዝፀንሐ ቁጠባዊ ሽርክነት ብዓይነትን መጠንን ከም ተዕብዮ ማርኮ ሩቢዮ ኣነፂሩ። ደቡብ ኮርያን ጃፓንን ብወገንን ምስ ኣሜሪካ ዝፀንሐን ኩሉ መዳያዊ ምትዕጋዝ ንምስፋሕ ቅሩብነተን ኣረጋጊፀን። ኣሜሪካ ኣብ ደቡብ ኮርያን ጃፓንን ብጠቕላላ ልዕሊ 80,000 ወታደራት ኣዋፊራ ከም ዘላ ፀብፀባት የረዱ። ኣብ 225 ኣሜሪካ ምስ ጃፓን ልዕሊ 320 ቢልዮን ዶላር ምስ ደቡብ ኮርያ ድማ ልዕሊ 230 ቢልዮን ዶላር ዝግመት ንግዳዊ ምልውዋጥ ከም ዘካየደት ይጥቀስ። ዚምባብዌን ሞዛምቢክን ዘራኸበን መስመር ነዳዲ ንምስፋሕ ከም ተሰማምዓ ሓቢረን። እቲ ስምምዕ ዓመታዊ በቲ መስመር ክላኽ ዝፀንሐ 3 ሚልዮን ሜትሮ ኩቦ ነዳዲ ክሳብ መወዳእታ 227 ናብ ልዕሊ 5 ሚልዮን ሜትሮ ኩቦ ክብ ንምባል ዝዓለመ እዩ። ሞዛምቢክን ዚምባብዌን ነቲ መጠን ክሳብ 250 ዓመታዊ ናብ 12 ሚልዮን ሜትሮ ኩቦ ንምዕባይ መደብ ከም ዘለዎን ኣፍሊጣን ኣለዋ። በዚ ድማ እቲ ናይ ምስፋሕ ፕሮጀክት ተጠቀምቲ ናይቲ መስመር ንዝኾና ዛምቢያ፣ ማላዊ፣ ቦትስዋናን ዲሞክራሲያዊት ሪፐብሊክ ኮንጎን ብኣጉ ተስፋ ሂቦን ኣሎ። እዚ ኣብ 1982 ዝተሃንፀን ልዕሊ 290 ኪሎ ሜትር ዝንውሓትን መስመር ኣብ ወደባት ሞዛምቢክ ነዳዲ ብምቕባል ናብ ሃገራት ዞባ ደቡባዊ ኣፍሪቃ ዘመሓላልፍ እዩ። ኣህጉር ኣፍሪካ ኣብ ወተሃደራዊ ፅላት ተመዝግቦ ንዘላ ገስጋስ ዘንፀባርቕ መበል 13 ኣህጉራዊ ምርኢት ኣብ ሪፓብሊክ ደቡብ ኣፍሪካ ተኻይዱ። ኣብዚ ካብ 16 ክሳብ 20 መስከረም ዝተካየደ ኣህጉራዊ ኣጋጣሚ ካብ ሓያሉ ሃገራት ኣፍሪካ፣ ኤስያ፣ ኤሮፓን ኣሜሪካን ዝመፃ ብርክት ዝበላ ኩባንያታት ፍርያት ከቕርባ ቀኒን። እዚ ኣብ ከተማ ፕሪቶርያ ክካየድ ዝቐነየ ምርኢት ኣብ መንጎ ሃገራት ኣፍሪካን ካልኦት ሃገራትን ንዘሎ ወተሃደራዊ ዝምድናታት ዘደንፍዕ ምዃኑ ወደብቲ ገሊፆም። እቲ ኣህጉራዊ ምርኢት ኣብ ነፍሲ ወከፍ 2 ዓመታት ዝካየድ ኮይኑ ኣብ 224 ኣብ ደቡብ ኣፍሪካ ተኻይዱ ምንባሩ ፀብፀባት የረድኦም። ዝኸበርኩም ተኸታተልቲ ዜና ንምፍፃም ኣርስታቱ። ብደረጃ ዞባታት ክካየድ ዝቐነየ መደባት ፅምብል ዝኽሪ ምምስራት ቤት ትምህርቲ ሰውራ ተዛዚሙ። ኣብ ትሕቲ ሃኮሰ ዝተወደቡ ሰራሕተኛታት ትካላት ኣብ ደንበ ዛውል ልምዓታዊ ወፍራታት ኣካይዶም። ኣብ ንዞባ ሻምብኮ ተራኮም ኣብ ምቅላል ሕፅረት ኣብያተ ትምህርቲ ተመጒሱ። ቻይናን ጀርመንን ቁጠባውን ንግዳውን ዝምድና ንምድንፋዕ ክስራሕ ተረዳድየን። ካናዳ ምስ ኣባል ሃገራት ኣስያን ናፃ ንግዳዊ ስምዕ ክትፈራርም ምዃን ኣፍሊጣ። ኣሜሪካ ኣብ ልዕሊ ጓቲማላ ፅኒዓቶ ንዝፀንሐት እገዳ ፅዋር ብምልዓል ወተሃድራዊ ንዋት ክትለኸላ ጀሚራ። ዝኸበርኩም ተኸታተልቲ ዜና ተፈፂሙ። ምስ ተረፉ መደባትና ሰላም።

ስእለይ ኣብቲ ቐብሒ ሓደ ድሕሪ ሓደ ወረቓቕቲ ብሃንደበት ብዓይኒ ኻሜራ ተሳሒበ ውነይ ኣብቲ ሓንቲ ዓለበ ኣይ ዒንተይ ንብዓት ቈፀራ ኣይፈዘሳን ጠመታ ፈዘዛ ውነይ ኣብቲ ስእሊ ንጉሩማት ስሉማት ተኽሊ ውሽጦም ሙሉእ ዘመናዊ በብሓደ ንእስነቶም ፈትሸ ዕላሎም ጸወትኦም ዘኪረ ውነይ ስለ ዘይከኣለ ንኣእሙረይ ኣመሓላሊፈ ኣእሙረይ ተቐጀሎ ዘኪረ መንፈሶም ሕልንኦም እቲ ሰውራዊ ዳሃዮም ስማዓታ ባሕሪ ሰማያትካ ምድሪ ቤትካ ንኽዕቅብ ዙርያኻ ቕናትካ ንኸይልቀብ ኣለሊኻና ደዋናታትካ ወ ኣለሊኻና ደዋናታትካ እናበሉ ኣብ ኣፍ ባሕሪ ክድብሉ ኣብ ጓይላ ሓዊ ክስሕኑ ተዕሊም ነዊሕና ወስዑና ትምህርቲ ድሕሪ ሓርነት ይነዓና ክደግሙ ክደጋግሙ መግለፂ ተበጃውነቶም ሓሊቶም መግለፂ ሕርንኦም እምቢቶኦም ፊቶረራውያን ኣያታቶም ክዕርፉ ንመስዋእቲ ክስዕሩ ክርክቡ ንኣባይ ከናዝዙ ኸነሃሩ ካብ ፍልጠት መስዋእቲ ኸቐድሙ ንፋስ ባሕሪ ናበይ ይነፍስ ባሕሪ መዓስ ይቝጣዕ ወዲ ባሕሪ መዓስ ይዝሕል ኣብቲ ወሽመጣት መጻቦታት ኣብቲ ጐላጉል ስንጭሮታት ክጋልቡ መስዋእቲ ኽስለሙ ተራእኒ ስእለይ ኣብ ቅድመይ ዘኪረ ብጾተይ ሕርኩምትር ንውልቀይ ወይ ስእለይ ስጋ እንተ ፈረሰ መዓንጣ እንተ ተኾምተረ ዓጽሚ እንተረቐቐ እንተ ተበጀው ፊቶራራውያን ስድራ እንተ ተበጀው ተምሃሮ ሰውራ እንተ ሓልፉ ቀያት ዕምበባ ኣለኹ ኣብ ሓደራ በልክዋ ንስእለይ ንስእሊ ስእሊ ሓደራ ንስእሊ ስእሊ ስድራ ወይ ስእለይ

0: ሳራ! ሳራ!
1: ኣይዋ!
0: እተይ!
1: ኣሰላሙ ዓለይኩም ዶክተር!
2: መርሓባ! ቀደም በሊ ኣርሒበ ብላት ገሰይ ገሰይ!
1: መርሓባ! ርሓብ ርከብ!
2: ኣይ መሳራ! ምንስ ደይክ ከፎ ወደይክላ ምን ዝሰማዓካላ?
1: ያኸ ዕብትን ይበል ምሕማም ወላ ሕንቃቀ ለነፍስ በስ ይኣደባ ምፅትሌት
2: ዕብላቱ እዩ ቀባሁ ላኪን ክማ ቤልከያ ሕንቃቀ ግሊል ግበአ
1: ምን ኣፉካ ዲብ ረቢ ወልየ ሸር ሕማም ወሸር እብሪ ልክልኣና በስ ኣወል ኣነ ርኤካ ደወሻን ኣቦ ሽዕር ኣለየኮ ወእፀምእ ወመንእሰተ ኩሉ ርእሱ ይረወ
2: ድሓን እንደ ዕንታትኪ ድሓንላ እስከንሳል ድሓን እታ ምዕል ማይ ከም መረት ሰቲ
1: ቦው ማይ በስ መራ ብዙሕ ሰተ ክል ኣምዕላ ረቢእ ብለካ ለይከ ወላቕ ኣብሉ ውዕል ምናተ ክርእሲ ይረወ ውእላ ከብጀ እላ ከብጀ ብለካ ለይኮ ከልዕትኩ ይገበት በስ
2: ማዕተል ከይደላ ትግረይ ጨረንተተ ናይ ማፀት ለን
1: ምትበ
2: ኣይዋ ለሕማምኪ ክማ ርዩ ህለየኮ እንሻላ ቀሊልቱ እዛ ድሓን ደዋ ግል እክተብግልጊቱ እሊ ደዋ ሓቆሳምን ሓቆታማ እግል መጋበለት ተቐብሊኒ ፉንቱይ ብዕድ ፍሕስ ክምወዱ ግልክ ግል ውደየቱ
1: መርሓባ ኬር ትግባእ ዲባ ቅዳም ሰኔት
2: ቀዳም ሰኔት ለህጊ ኣለባናተ ለ ትግሬት ኣለምናያ ማፀተሌት ኮንዶ
1: ምትበ ሰንደላይ
2: ሰንደላይ ኣነ ጀማላና እስከ መምርሳራ እንቲ
1: ኣይዋ ኣይዋ እንታ ማይ ተኣኮትኮ ምንካ እንዲኢኮን ወሸር ሓሳት ልክልአኒ ምነ ደረሳ ናይ መድረሰ ሰውራት ናይ ቦርዲ ንዕለው እንታመሽ
2: ያረይ ሰኒ ኣለኪ ሰኒ ተኣከትክ ከለይኩ
1: ማሻኣላ ማሻኣላ እራስ ዓብ ጋእካ ዶክተር ጋእካ ማሻኣላ ብራቮ ብራቮ ብራቮ ብራቮ
2: መምህር ሳራ እንቲ መበስ ማሻኣላ ተእካን ክለኪ ይዓበይክ ሓተ ተቕይር እዮም ፀኪኒ ኣነ ሄኒ መምህር ሳራ ክመፃኪ እለ ትግረይት ናይ እማት እባየ መፃትን

0: ደአበ በስ ዲብ ሓነት ይዓልኮ ስብሓንላ መን ኣየ ኣምፃ በስ ብል ዓልኮ እስ ከእዘ ኮፋ ሓፈዝ ክተ ይበደየት ምንኪ
1: ትግራይት ኮፎ ግተብዘምኘ ኣነ ግተኣምር እለ ትግራይት ብሃደፍታ ኣውጣታ ኣና
0: ያረይ ብኣማን በዓል ሃደፍ እንቲ መምህር ሳራ ኣክር ነፈር ግትትረአ ለእትየክ እንትይቱ ሃያ ናባጋእዘ እንደንተሃጀ ግልእ ሳርሓኪ
1: የለ እንደንተሃጀ ክንገይስ ነስብ

0: ኣማን ሚታ ክልል ምንታይ ካርካ
1: ያኺ ጀርካነ ጥርቂ ተብኩኒ ኣነ መልእ ወህቶ ምንታሓት ትክዐ ሰርባ ፅሓት እብል እመላኣ ትክዐ እመላኣ ትክዐ ክም ተዓብ ኩም ንረፍዓ እምንታሓት ሸሽተ እብል ያኺ ብሰበበት ኣከርካነ
0: ኣላ ኣማን በረዶ ኣፎ ምንሰልፍካ እንተፈጣን ከይነስአካ ኣማን ዋሓረየ ንምወደይከስ ክምባሰርከ
1: እግልር ከዓ ስክቶሚ ንግስኮበ ባሰርኮ ወረቃዕ ክውሃ ቁማፀኮ እበጠከርኮ
0: ጊስ በገ ጊስ ፀባሕ ፀባሕ ጊስ
2: ሓሰን ውግልፅ ፀባሕ ጊስ ብኦፋ ካብ ኣልበሉ ኢሉው ተቕዲብካ እንዲ ይኮን
1: ሚቱ ምትብል ለካ ረሸንኮ ጠሊት ካምለት ኩላ ከለስኩማ
2: ወላሂ ለለ ተዓጅብቱ ጠሊት እምበር ስገፀን ሓታ ነበሎ ኣጭምብራ ኣቁፀልሄና
0: ያ ወለት ዓብዱ ኣፉካ ፅባት ምና ለሃለ ምኑባለ መውድዑ ናይ ጠሊት ሄኒ ታጌነ ዲቡ ኣትመምናሁ መስለኒ ያለስደ እዩ ኣቱ ዋለ ጀረካን ዲ በርናምጅ ኣድረሶ ትግን ትፈረርቱ ያለሽ ፈጎ
3: ኣማን ኣማን ክምሬን
2: ጠሊት ላሕስቡ እየት ከልሃንጅማ ኩለ በልኣዋ ከባይ ወደውና ከባይ ልግብኦ
1: ምትብል ያኸ ወላ ካርሸት ዋምዒት ያዕኒ ገለ ኣርወ ክብድላቃትል ገለ ይሓድገው
3: ይሓድገው ወምግአ ስጋት ተይለ ከምቤሎም ብልይሶም ዓጂብ ኣላ
1: ንቤለውሎም ኣከሪት
3: ጠሊት እምበር ስጋ ክልቅታ ስጋይ ኣላት ተቤሎ ከነሽፈው ለለት ዓጅብቱ
1: ወላይ ዓጃይብቱ እለ መሰለ ሓሺል ዋሓየትተ
3: መሰል ሓየት ዋሓሽል ክፎታ
1: መደት ሓቴሕ ሓየት ጋንዳባ ውሓማ ወደዋካ እትልብ እድግ ሃላ ቤሎ ዕልምህም እድግ ኣትለ ውግል ሓሺል ናጥሑ ግል ይቤል እዩ ተማም ጠባሓዩ ወግለ ልብ እግኖስ ባልዓዩ ኣሃንካና እልዩ ዝጣብሑ ግል ከልዩ ክበኢል እዩ ሓየት እንተሓመደዩ ጣዋሊ እመት ስጋው ግልይተ ተማም ክመሓናፈላ ልብሓግላ ኣሓሺል ለልብ እያ ልበየለ እዩ ሓሺል ሄ እምበልብ ካላቃ በየለ እዩ ሓየት እንተሓርቃ እምበልብ ኮፈልት ካላቕ በየለ እዩ ሓሺል ሄ ልብ ምንቡ ኣስቃትሉ ወፀበረ ክገቢእ በየለ እዩ
3: ወላሂ ተልሃቱ ኣዝየም ኣሎም ልቡ ኣልቦም ተለውጥና ኣራሕማ ኣራቕነፅ ሓሰን ይድምፀና ነተርፈት ቀደም ግልእታ ግመካ
1: ኣራሕመለይ ክብደና

0: ሳራ ተዳሊኹ ዶ
1: ዋ ተዳሊኹ ጥራይ ሎሚ እኳ ዝገበርኩ ገይረ ክረድኦም እየ ነቶም ናይሽቲ ምርዳም ፀጊምኒ እምበር ቶም ዓበይቲ ብሩኻት እንድዮም እናሰባብርኩ ክረድኦም እየ ኣጆኹ ሓሰን ቅሰን
0: ፅቡቅ ፅቡቅ ውድብና እውን ከምኡ እዩ ዝብል እናተምሃርና ክንምህር እዩ ሰዲድና ኣብ ውሽጢ ህዝቢ ኣቲኻ ንዕኡ እንተመሲልካ ቋንቋ ቐልጢፍካ ኢኻ ትኽእሎ ስምዕ ባክሓተኪ ብቐዳማይ እንታይ ኸ ገይር ክንገር ንስኪ
1: ዋይ እኒኦ በላ ሽዕዳ ቆልዑ ተፃዊቶምለይ እንድዮም
0: በጃ ክዕልልና ንዶ እዚ እኮ ታሪክ እዩ ሳራ
1: ኣይ ደግመልካን እየ ዝሓቅካ ይኣኽለካ ግደፈናያኹ ግዳ ክኸይድ ሰዓት ኣክል ኣላ
2: ኣላ ሳራ ምሽክለት ኣለቡኒ ንወስና ንዳግሞ ኣሉ እንቲ ግተስተር ተሓዝለየኪ ስምዒኒ ክረአሊ ዳግም ንእቦ መንገቢ ምግ ንዳግም ተሓዚና ኣለየኪ
3: ያረይ ሳተራት መይ ተስምዒ ኣለዉ ካልት ኣክባር ሆባይ ምንጃነ ስ ዓረርብ ውብና ዓረርብ ሻበይት ኣብፅሓታ
0: ኣዛማታ
1: እንታይ መዓት ይወደይ ኣንተ ሓሰን በዚኣቶም ተዋሪደ እምበር ኣብ ክንዲዝሕጉዞኒ ንዓይ መስሓቅ ገይሮምኒ ዋ ኣነ መፃወቲት ባንቡሎ መሲለኩም ዕደ ነስኣኩም ተሰናቢደ ዝገድፎ ከይመስለኩም ዝገበርኩ ገይረ ነዚ ቋንቋ ክኽእለ የ
0: ላግፂ ግደፉ ሳራ እኳ ንዓና ከትሕግዝ ኢለየ እምበር እቲ ቀንዲ ስርሓ ሓኪም እያ መምህር ኣይኮነትን ዋእ

0: ገዛ ዘይደልዩ እንተኮይኖም ኣይትሓግዙ እዮም ግደፍ እዮም በቃ
1: ሓሰን ስራሕ ጠፊእና ኣይኮነን ግደ ለቕፅን ጭርቃንን ሓደ ካብቶም መዓልታዊ ምግብታትና እዩ ድሕሪጁውን ክንጨረቕ ኢና
2: ግዳ ናብቲ ዝምሃሮ ተርእሲ ክወስደኩም ኣዘ ትልያ ክመረኩም እየ የበለቶም
1: ለደረሰ ሄኒ ሰኒን ብሎ ውህታት ትን ምድሪ እንዳጀግሓት ያላ ከማይ ውደው ለገራ እንደመደቱ ኣብዚ ገር የጠምቶ ተለቶ

0: ዋይ ኣነ ቋንቋ ዘይምፍላጥ ሕሱም እዩ። እቲ ማለት ቋንቋ ጣፍሽ ኢሎምኒ ሎሚ ከዓ ዓበይት ክዕቦምኒ እንታይ ክገብር ኣለኒ? ድሓን በዚ ከይ ተሰናበትኩ ክዕወት ኣለኒ። ኣጆ ክሳራ
1: ተማም ተማም በገዮም ልሕሩፍ ኩሉ ሰበት ኣትመምናሁ እቡ ሕስበት ታመት እግል ንሽቅየቱ ትፋሃምና ኣይዋ ተማም ተማም ኣዘ እንቱም ለትወድዋ ኣነ ልእቤላ ግራየ እለትብሎ ፋሃምና ኣይዋ ሳባ ሰበብ ባ ያ ጀማዓት ልከር ኮፈትረክ በለይኩም ግራየ በሎ ቤለኩም ግራየ ትብሎ ሳባ ሰበብ ባ ባሃለተለ የ ጀማዓት ልኬር ስምዑኒ ኣኺ ኣነ ልእቤላ በሎ ግራየ በሎ እብለኩም ኣለየኮ ኣዛ እንተብሁ ሳባ ባባ
2: ለባብናይ ትኩልቱ ምናይ ንሕስ ጋዳምካ
1: ሓልቶ ሓልቶ እለ መድረሰታ ናይ ትኩል ልግባእ ናይ ንሕስ ልግባእ ናይ ግብሓሺል ልግባእ ምብክ ድቡ ግራየ በሎ ቤለኩም ግራየ ትብሎ የ ጀማዓት ልኬር ያለ ዳለወ ዘ ግራየ ግትይበሎ ሳባ ባባ ያኸ ስምዑኒ ስምዑኒ ያ ጀማዓ እንተብሁ ብለኩም ኣለይኩ ኣነ ግራየ በሎ ቤለኩም ግራየ በሎ ከራይ
3: ነቄትወልየ ጀባቢት በልሕነ ስሜታ ይንሰሞ ኩሉ ረሱ ስሜታ ይዘስማና
1: ያ ጀማዓ ኣነ መባስር ሚኢዴ ሚኢደ ከፍ ኣድርሶም
4: እንደ ሓሰን ወይ ሃያይዴ ሃያይዴ ወንቱም ያ ጀማዓት ልከር እተ ነብንሰለ መትረክበኩም ተከም ንዋይዲ ሕጫ ንገር ምበ በዲር ኩርያን ኣይሽ ድሕና እቲ ዓድና ሸክ ዘሎ ቀርኣና ከኣና ኢና ኡና ዘሎ ብላና መን
5: ወዳዓልናክእላ
4: ምንገቢእ ሊመቅርኣና ሰውረቱ እሊ ሓሰን ዋልና ደለል ብለና ተሃለኒ ይበል ሰሩን ይበል ረቢም ንህበየና ሻዕብት ፈጠረትና ውሎም ውላድና መድረስ ሰውረት እንዳኣድረሰቶም ከጀዋብ ናይ ሕርዶኖ ብግኝት ልኣክ በርናሚን ኣብ ደቆት ኣደርሰና ኣላ ክታበት ወቅርኣት ዝዓልማናላ ምትረክበኩም ሌት ህቱ ለቤላ ያለ በሎ
3: ከላ ምንገቢ መናብቼ እብሕስ በሰነየት ባእድርስውና ከረጀ ባቢት ውሉ ህድጉ ክረምን ኢና ገዳምካ
2: ኣሎስ ስማ ጋላታ ትግባእ ስማ ይሰሙ
1: ድሓን ድሓን ከእብ ኮፎ ብህለቱ ሓልቶ ብ ኮፎ
6: ኣርት ዛልማ
7: ንዋይ ረሸዳ ውሕርየት መጻት ውሉ መስል ገዳምካ
8: ወልየ ሰነየት ተምነና ረቢመ ሰነየት ተምኖ ቤላ ዝዓዝ ሰነየት ኩሉ ፈትያ ብኩሉ ተልያጣ ያቡእከ
1: ኣማንኩም ተማንኩም ዝዓት ሰኒት ልብ ፈትያ ወኩሉ ተልያ ምን ላ ውሓር እንሻ ኣላ ከም ሰሉ ግኒ ደቱ ኣዘ በጋን ሕሰቸ ዲበለታ መተሌት ያለ ድሓን ዋዕሉ
9: መርሓባ መርሓባ

0: ቋንቋ ናህና መለለይ ናህና እሱ ጥራይ ግን ኣይኮነን መለለይና ብዙሓት ክንስና ሓንቲ ሰበይቲ ቁፅርና ብዙሕ እንከሎ ኣብ ሓንቲ ስንጭሮ ኣብ ሓንቲ ድስቲ ከምዚ ሎሚ ሽጉርትን ዘይትን ዝቕለዎ ዘይኮነ ረሃፅኒሕን ዝቕለዎ ኣብ ሓደ ድስቲ ተቐሊብና ዝዓበና እዚ እውን ፍሉይ መለለይና እዩ። ወለዶና ሓፂር እዩ። ህዝባዊ ግንባር ካብ ህዝባዊ ሓይልታት ህዝባዊ ግንባር ምስ ኮነት እንኳ ሓንቲ ያ ወሊዳ ብዘይካ ንዓና ውላዳ ኣይነበራን። ስለዚ ንሕና ዝኾነ ሕዋስ ዘይብልና ደቂ ህዝባዊ ግንባር ንሕና ቤት ትምህር ሰውራ ጥራይና ሕማም ተውዚዕ እንድያ ነይራ ባህጊ ተውዚዕ ብዘይካ ምእንቲ እዚ ህዝቢ እዚ ክንሓልፍ ክንስዋእ ካልእ ኣበሳ ዘይብሉ። ኣነ ከማይ ኣይኮንኩምን መዓት ጅር እዩ ዘለኒ መዓት ኣሕዋት እዮም ዘለውኒ ኣሕዋት ኣሕዋት ተበልኩኹም ኣሕዋት ገድልን ገደልን ኣሕዋት ቃልስን ስሕለትን ኣሕዋት ዓቕልን ምረትን ኣሕዋት ሞትን ሕየትን ኣሕዋት ኣሕዋተይ ኣሕዋት ገድሊ ሰብ ቃል ኪዳን ዘይበሊ ብቐንዱ ዘይኮነስ ዋላነ ዝምስሊ ንኻልኣይ ጊዜ ካልኣይ ጊዜ ዘይፍጠር ፍሉይ ዘርኢ ከመይ ገይሩ ኸ ካልኣይ ክፍጠር ቀሊል ዶ ኮይኑ ተኸኣሊ እሱን ምድረ በርኡን ሃሩሩን ፅምኡን ውሳኒኡን ወለዶ ገድሊ ድሓር ክቕፅሎ ወዲአልኩም።
1: ተሊያ ቀሲዳ ሽዕርያ ብሉغة ትግራይት ብዕንዋን ቤት ምህሮ ሰውረት እግልኖሰ ሰውረት ተእሊፍ ወተቅዲም ልኡስታዝ መሐመድ ሰይድ ዑስማን بعدها تقدم أغنية بلغة التجرينية بعنوان حجي خنابي تأليف فرقة الورود الحمراء لمدرسة الثورة أعداء الفنان نبي شيشاي مع فرقة الورود الحمراء لمدرسة مدبر الابتدائية وبعدها مباشرة أغنية بلغة التجرينية بعنوان غيح بحري تأليف فرقة الورود الحمراء لمدرسة الثورة أعداء الفنانة بهجنا يوسف مع فرقة الورود الحمراء لمدرسة مدبر الابتدائية متابعة طيبة نرجوها لكم
0: سناي مكتتال

ደቂ ሰውራ ገለም ቤትና ሰላም ሃዲምዎ ደንበ ምስ ባደመ እሳት ተኻዒዎ ክትሰርር ዝበላ ትንፋስ ተሰኪምና ኣብ እግረ ያውፅኒ ሰውራ ዘዕቆበና ገለን ፍረገድሊ ሓድጊ ተጋዳላይ ሳሕል ዝዓለምና ሳሕል ገፊሕ ቐላይ ጡብና ጠበና ጡባዴታት ሓባር ዓኺኽና ጐቢዝና ኣብ መካነ ምግሃር ትሕንቃቐ ከማይ ንጸምኦ ከይመነና ናይ ውለዲ ሕቕፎ ኣብራኽ ከይተረረ እግሪ ኣብ ምትካልና ሕሰብ ምረት ገድሊ ኣረኻኺቡልና መጻእ ኸይጽልምት ክንዓጥቕ መብራህቲ ኣብ ዜሮ ቐሚስና መኣዲ ትምህርቲ እንዳ ኣበባ ግደይ እንዳዛይ እንዳ ሓረጉ ኮይና ወ እንዳ ወዲ መሓመድ ዘኪረ እምበር ዘኪረ እምበር ድሕሪት ምልስ ኢለ ዕድመ ሰብኣይ ምሉእ ከምምራን ተቕሊለ ተኽፍልና ናይ በዓቲ ቪላ ናሕሳ ዝወቀበ በጭርቕቲ ጃንጥላ ኣብ ትሑፃ ዜሮ ምርዖና ረቑሕና ቢብ ክንፃወት ወድራር ክርክበና ጸላም ጋል ይሁልና ሃልሃልታ መጋርያ ብስምረት ብወኒ ንለሀ ኣስሆምያ ትናብራ ኸይተርፍ ትኹናት ከም ስሙ ኪንዮ ምብራቕ ሳሕል ናባና ልሒሙ ምዝላቕ ኮነ ተመጣጡ ጎቦ ዝውዳእ ዘይመስል ጸላም ተጐልቢብና ዝባኑ ንተግር ሰላም ጨኒቕዎ ሰላም ጨኒቕዎ ውዕሉና ሕድሮና ጽላሎት ኣንተይነቦ ኣንጠጢብ ልዕሊና ሚጋትና ዘንበያ ከም ዕስለ ኽብኩብታ ቦምባታት ፈፈኔን ከዝንባ ንባይታ ካብ ጉዕዞ ናብ ጉዕዞ ዜሮ ቅብሪ ወአት ጉልበት ፊተውራሪ ኣቑሑትና ክጓርድ ክቦ ደርቢና ኣላ ዜሮ ሓላል መሬት ብዓራ ጋቢልና ስትኹርባ ፍልሒት ዝጠመየት ከርሲ ደለያ ዘዐግሳ ጋዓት ወዲ ዓከር ሽኮር ክንስነሳ ናይ ሓወለ ጥሜት ኣሕሊፉ ሂብና ዓሶ እንታይ ፈይድን ክጋና ዘይብና ከስዐ ጠቢርናያ ሓሪጋ ሰቲና ክረምቲ ኸኣርኪቡ ወቕቲ ገዲድዎ ናይ ዕርቃን ዝባና መዓስ ግድልይዎ ሰማይ ሕልብ ይብል በርቂ ዘሰንዮ ነቲ ኣይሂዝና ብደውና ነጽሕዮ ገህተባን ቈልቂልና ሰብ ዘይሰፍሮ ስፍራ ከም ሻሙ ይልመድ ናይ ባህሪ መግደራ ኣዕሩኽና ጌርናዮም ኰራኹር መፋልስ መፍቶና ወዲእናስ ምስኣቶም ንቃለስ ኣብ ምድራዊ ሲኦል ኣብ እቶ ወንጀል ሓንቲ መግብናን ናብ ሰላ ዝበስላ ኣለይቲ ፍቕረን ዘየዳሉ ሓቦኦን ዘይበሊ ሕልው ኢሉ ንምስለን ተናዴታት ገድሊ ቀባፅ ፊተውራሪ ጉዳም ትራሓይሊ ተንቂዱ ዘይምለስ ብዋዛ ዘይዕገስ ሃም መቐልቡ ድፋዕ ዝሰለለ ካብ ብንጸልኡ ብትብዓት ዝልለ ዘኪረኩም መጺኒ ምስልኹም

ክቕምጥ ኢሉ ኩሉ ትድርኢት መልክዕኹም ብፍላይ ብፍላይ እኳቶም ምሳይ ዘይኣትኹም ስምኩም ዝቐለምኩም ኣብ መዝገብ ሰማእታት ሓመድ ዘልበስክኹም መሳቶይ ዕሸላት ቅሰኑ ግን ቅሰኑ ብሰፈርኩም ደቂ ስዕርፉልና ኣብ ቅዕዩ ኩሉ ትኸርተ ታባና ታቤት ትምህርትና ዘንጸፈቶ ሰረት ሓወልቲ ኮይኑሎ መሪሕ ዳግመ ህንፀት ሓወልቲ ኮይኑሎ መሪሕ ዳግመ ህንፀት

0: ባባ ምሳሮክቶ ይቆፀር ኣለኒ ባ ሸዋይ ፋካርየለ ሰምዓን ዶ ኣለኻ ንጀምዓ ቆፀር ኣለኒ ኳ ዝብለካ ዘለኹ እንታ ባባ በጃኻ ካብ ጀምዓ ይትፍለየኒ ምስ መታ ዓብተይ ሻይ ክሰቲ በጃ ካሃበኒ
1: ናይ ኣብ ስራሕ ኣለኹ ግደፈኒ
0: ሕራ ይረአየለ ይገድፈካ እፅበይኑ ኮዮም ዘለዉ ጀምዓ ሕራ ይበል ቀልጢፍካ ወድ ነዞም ጀምዓ ይከረጋገም እየ ሕማዓት ወደይ ባ
1: ሄሎ
2: ሄሎ ኮሎኔል
1: ሰምዓካ ኣለኹ ተዛረብ
2: ኮሎኔል ጀማል እየ ፈይትካ ኣለካ ዲኻ
1: ተረድየካ ኣለኹ ስራሕ ስለ ዝሓስኩ እየ ከመይ ውዒልካ
2: ፅቡቅ በል ከይሕዘካ ሕጂ ሕፅ ዝኣኺባ ኣላትና
1: መዓስ ሕጂ
2: ወ ሕጂ እንታይ ዓይነት ስራሕ ዲኻ ሒዝካ
1: ናኖ ድሓኒ ድሓኒ ክመፀከ እየ
2: ኣራይ ኣራይ ፅቡየከ
1: ኦኬ
0: ኣሽክዒኒ ኸይዲ ማለት ድ ሞውሲባ እንታ እታኽብሎም እየ ዞም ጅምዓ ወረ እንታይ ስለ ዝሓዘዩ ክንዲ ዝቑንዩ ዝብል ዘሎ
1: ቤት ትምህርቲ ሰውራ ኣብ 1976 ኣብ በዓት ብጫይ ወይ ዜሮ ተባሂሎ ኣብ ዝፍለጥ ቦታ ብህዝባዊ ሓይልታት ሓርነት ኤርትራ እያ ተመስሪታ

ተስፌ ንፉእ ሓራም ክራርን ደራፋይን እዩ ነይሩ። ንሱ ክደርፍ እንከሎ ንዕኡ ዘይሰምዕን ብምልከት ክራሩ ዘይግረም ተማሃራይ ቤት ምርሶውራ ኣይነበረን። ተስፌ ኪኖዎኑ ምውፃእን ክእሎት ምፍታሽን ሰውራዊ ደርፍታት እንዳደረፈ ንተማሃሮ የነቓቕሕ ክብሎ ዝዘሊ ከይተሰከፈ ብኽራሩ ተሃኑ ዘውፅእ ኩሉ ሓሳባቱ ዝድነቕን ብጥበቡ ዘይምሰጥን ዘይግረምን ተማሃራይ ኣይነበረን። መትከሉ ጽንዓቱ ኣይሰዓርን ዝብል ኒሑን ንዅሉ ተማሃራይ ኣብነት ዝኸውን ብጻ እዩ። ኣብ ትምህርቲ ዝነበሮ መንፋዓት ርኢኻ ኩሉ ክኽእል ዝተዓደለ ምሉእ ሰብ ክትብሎ የድፍር። ካብ ዕለታት ሓደ መዓልቲ ክራሩ ኣቃንዩ ከም ወትሮ ኣብ ምድራፍ እንከሎ

0: ሽሉ ተንኩም ተንኩም ሽሉ ኢልና የለና ሰራሓት መሸምሽ ሓያላ ተኹምኩም ዳናቶም ኣውዳት ከምኡ ዘይትገብርዎ
1: ኣዲኹም ደትብል ንኽይፅፍዓኪ
0: እስከ ሓያልኩም ካ ተንፈኒ
1: ኣንቲ ትሕርቕኒዶ
0: ዝሕርቕ ትገብሩ ዘለኹም ኳ ንስኹም እዮም ኣኳሳት ኣቲ እስከ ሓያልኩም ካ ተንፈኒ
2: ኣብ ዘለኻዮ ኣብ ዘለኻዮ በትበል
3: ማሌኹም ክሻፋ ክሻፋ
2: ክሻፋ
4: ዳሓንዲኹም

0: ኣበይን ሃሪመን?
1: ድሓኒ ኢና ካባና ርሒቐን ኢን ሃሪመን።
0: ሰብ ከድሓ ንዲ
1: ሓንቲ ረኸባን ዘን መሽኳታት
2: በሎ ኮይቱ ወፁ። ዘን ፈስፋሳት ሓንሳብ ጀሚረን ድን ከይደገማ ይዕርፋን እየ ኣብ ቦታኹም እተው
3: የእኸ ክሳብ መዓሲና ካብዚ እንዳተሓብኣና ክንማር ዘይትውፅዑና ምስ ብፅዕትና ኮይና ክንቁሽምደን
2: ተስቤ ሕጂ ግዜ ይኮነ ክዲ ጥራሕ ቦታ ክእተው ሰባት ከይልክም ኣለና ክሻፋ ተጠንቀ
3: ክላ እንታይ ያ ጀማዓ ክሳብ መዓሲና ተማሃሮ ኮይና ክንነብር ክንቃለስ እንዲና ወፂና ዘየቃለሱና የእኸ ካብኦም እንታይ ዘፍል ኣለና ንሶም እንዳተዋጉና ዓና ተማሃሩ ኢሎም ዝዓፅና ክንጋደል ኢና ወፂና ኣጋድሉና ንበሎም
1: ምግዳል ዳኣሙ ንጋደል እንዲና ዘለና እዚ ንነብሮ ዘለና ኣካል ገድሊ ዶ ኣይኮነን
3: ብጥዑም ቃላት ዝወረቐ ሳክ ዘረባ ጉደፉ ኣብ ድፋዓትና ዘይንዋጋእ ንመዓዝ ዝኾን ትምህርቲ ኢና ክንማር ኣበና ኸ ክንሰርሐሉ በቢ ተራ ክንስዋኣ እንዲና
1: ተስፌ እዚ ኣይ ግዜኡን እዩ እቶው ኢሎምን ኣለዉ ንኣቱ ነፈርቲ ከይመፃ ሰብ ከይንልክም
3: እስ ፈራሕ ፈሪሒኻ ዲኻ
1: እንታይ መፂእ እኒአ ዝፈርሕ ምድጋመን ስለ ዘይተርፈን ግን ንእቶው ይብለካ ኣለኹ
4: ሓቁ ኣሎ ተስፌ ንሞት ዘይፈራሕና ከመን ኢና ክንፈርሕ መስዋእትና ዘይተርፍ ኣብቲ ቦታ ታሪክ ውሰዱና ታሪክ ክንሰርሕ ብፆትና ደሞምን ሂወቶምን እንዳኸፈሉ ንሕና ኣብዚ ክንመሃር ኢልና ኮፍ ክንብል ፈፂሙ የፀብቐልናን እዩ ወረ በለፂ ዩ
1: ስምዑኒ ይሕዋት ብስምዒት ኣይንዛርብ ሓለፍትና ዝበሉና ንስማዕ
3: የእኸ ግደፈና ንሕና እንታይ ኮይና ሓላፍነት ናይ ነብስና ዘይንወስድ ክንዲ እቶም ዝጋደሉ ዘለዎ ኣኺልና እንዲና ንማዓስ ክኾነና ኢና ክንመሃር ያ ከምዚ ዝብልዎ ሃገር ምስ መፀት ናፅነት ምስ ኮነ ምሁር ዜጋ የድል ድዮም ዝብሉና እታ ናፅነት እሞ ነምፃ እያ በስ ትዝረኣያ ትምህርቲ የርክበሉ
1: ንሕና ዲና ሞ ካብ ሓለፍትና ንላዕሊ ፈሊጥና ክንዝንዛርብ ዘለና ነቶም ንነዊሕ ሓሲቦም ኩነታት ኣፅኒዖም ዝእዙዙና ሓለፍቲ ምስማዕ ንዓይ ዝሓሸ ኮይኑ ይስማዓኒ
4: ግድ ግደፈና ንስኻ ፈሪሕካ ከደለካ ንበዓልኻ
1: ድቢ ኣይፈራሕኩን ተረድኡን ዶ
3: ኣስኩት ፈሪሕካ ከተፍርሓና ንሕና ክንመሃር ኢልና ይወፃናን ካብ ገዛና እቶም ክትመሃሩ ትደልዩ ተበለፅትኻ ሃየ ኺዱ ተምሃሩ ንሕና ግን መውፅኢና ዕላማ ክንዋጋእ ክንስዋእ ስለ ዝኾነ ውዝዑና ኢልና ክልተ ንግበራ እዛ ትምህርቲ
5: ያ ጀማዓ ተስፌ ኣማኑ ህላ ኣስክ ምድበል ግን እትሓባእ ተሓዙለይኩም እንደ ደበትና ፈይኖ ውድቀ
1: ብኸመይ እሞ ከነውድቕ እንተኮይንና እኮ ክንመሃር እዩ ዘለና ብዘይ ኣፍልጦ እንታ ክንገብር ንኽእል
5: ትንበል እንታ ከስላን ከስላን ወከስላን
3: ከስላን ወረ ብዓቂ ኣኳስ ኣኳስ ኣኳስ
1: ስምዑኒ ኣነ ዝተሰማዓኒ እየ ተዛሪበ እንድሕር ጃይ ኢልኩም ግን ፀገም የለን ጃይ
3: ካላስ ካብ ፅባሕ ንጅምራ ኢና ኮይስ ኢሎም ከይወዝዑና ፈፂም ናይ ነቋርፃ ኒና
5: ኣብሽርኣብሽርኣብሽርኣብሽርኣብሽር
4: ያኸ ያ ጀምዓ ቅድሚ ሕጂ ክንጋደል ኢልና ምስማዕ ምስ ኣበዩና በብዝመሰለና ካብዚ ሃዲምና ከም ብሓድሽ ክንምዝገብ ምስ በልና ዎ ፈሊጦም ናብዚ መሊሶምና እዮም ብውልቂ ፈሊጦም ዝመለሱና ብመጅሙዕ ኢልናዮም ይሰምዑና ትብሉ
3: ይሰምዑና ዎ ኣይንሰምዕን ተኢሎምና ከዓ ንሕና ከዓ ኣይንምሃርን ንብሎም እንታይ ዶ ክገብሩና ንኸድዕ ኮ ይኮናን ዘለና ክንዋጋእ እኹላት ኢና ኢና ንብል ዘለና ያኸ ክፍትኑና እንተደልዮም ከዓ ብደስ ዝበሎም ይፈትኑ
4: እዚ ኩሉ ንሰርሖ ዘለና ማእቶታዊ ስራሕ እኹላት ምዃንና ምስክር እዩ ካብዚ ንላዕሊ ዝሕተት ተሎ ከዓ ይሕቶ ያ ጀምዓ እሊ ምእካልን ዘይምእካልን ኣይኮነን
3: ንስኻ ግደፈና ዶ ወረኺ ትረሓቐልና ኣኳስ ነዚ ሓደ ሰብ ከይቀርቦ ሙሽሙሽ ሙሽሙሽ ዎ ሙሽሙሽ

0: ክትገብሩ እምበር ከምድላይ ካልካደለይ ንሕና ስለ ዝተመደብና እምበር ካብ ገዛና እኮ ክንዋጋእ እምበር ክንምህር ኣይመፃና።
1: ያ ኺ ብዛዕባኦም ንዛርብ ንሕና ስለ ዝነቕሕና ዝሓሰብናዮ ገዲፍና ኣብ ዝተመደብናዮ ንስራሕ ኣለና። ንሶም ግን
0: እሞ ክነቕሕ ምእንቲ እኮ እየ ቀፂዕና ንምሃሮም ዝብሉ ዘለኹ።
2: ያ ብጻይ ንቕሓት ኣይኮነን ዝጎድሎም ዘሎ። ብብቕዓት ትምህርቶም ኣብ ማእታታዊ ስራሕ ዘለዎም ተወፋይነት እኮ ካብ ንግምቶም ንላዕሊ ኮይኖም እዮም ፀኒዖም። ካብ ትምህርቲ ምግዳል ይሕሸና ካበሉ ግን ንሓለፍትና ንሓብር እሞ እንታይ ይብሉና ኸ ንሰምዕ።
0: ክንደይ ግዜ ኢና እሞ ክንሕብር? እታ መልሲ እኮ ፍልጥ እያ። ተምሃርኦም ክብልዎም
1: እቲ ዝብልዎም ንዕኦም ንግደፎ፣ ንሕና እቲ ክንገብሮ ዘለና ንግበር። እሶም መፂኦም ርከብዎም
0: ከምኡ ሓይሽ እንተልኩም ሓራይ ፅቡቕ
3: መልሲ ሒዞምልና ክመፁ እኳ እዮም ከይዶም ዘለዉ።
4: ካእስ ከም መስኡሊን መፁና ምግኑ ደየትሕና
5: በስ ንግስ ፅሬት ነካይድ ዝተረፈ ስራሕ ክህሉ ርኢና ኸ ነፀፍ ድሓር ከዓ ንዓይ ሓንቲ ሓሳብ መፅኣት ንብል።
3: እንታይ ዓይነት ሓሳብ?
5: ንኺድ ሞ ክስሕቆኩም እዩ።
4: ከላስ ከላስ ኮይ ሰራሕ

0: ዶክተር ኣለኹ ዶ?
1: ኣለኹ ፊቱ ዓይነይ። እንታይ ዳ ድሓን ዲኹም?
0: ተስፌ እንዲ ተጸልይዎ።
1: እውይ ተስፌ ከመይ ጌርካ?
2: ሓሚመ እንዴ?
1: ኣብ ምንታይ ከ እዩ ዝሕመካ ዘሎ?
2: ያኸ ንድዒ እንታይ ፍሊጠ ሓሚመ መፅእ ኣለኹ ሓክምኒ።
1: ከመይ ሞ ጌርካ? ኣብ ምንታይ ከ እዩ ዝሕመካ ዘሎ ሞ ንገረኒ ክሕክመካ።
2: ያ ኩሉ ነብሰይ ድሕመኒ ዘሎ ዝተንከፍኩ ኣካላተይ ቃንዛ ገብረለይ ኣሎ። እንታይ ከም ዝኾንኩ በዕሉ ክመርምር ክፍለጥ እዮ።
1: ኣንታ ተስፊ ከምዚ ገብረኒሎ ከይበልካ ንሞ ከመይ ጌር ኣ ንሕማምካ ክፈልጦ?
2: ያ ሓኪም ኣይኮንክን ዶይኸ?
1: ሓኪም እባ ሓኪምትካ ደኮንካ ንመፅኻኒ
2: እሞ ሕማመይ እንታይ ምዃኑ ፈሊጥካ ሓክምኒ?
1: ቁሩ እባ እሞ ሓብረኒ ኣብ ምንታይ ኣብ ምንታይ ዝሕመካ ዘሎ?
2: በዛ ናይ ኣፍ ልበይ እንድያ ትጅምረኒ
1: ኣብዚ
2: ቁሩብ ትሕት በለ
1: በዚያ
2: ውርድ ሞ በለ ቁሩብተይ
1: ናብዚ
2: ኖኖ በዚኣ እንኮላ እዩ ወላ በዚኣ
1: ኣየ ተስፊ ንስኻ ድኣ መሓይምካ ዘይኮንካ ንዓይ ክትሕመኒ እኳ ኢኻ መፂኻ። ስምዑ ንፊተውራሪ ንምንታይ ኢኹም ትምህርቲ ኣብዩ ዘለኹም? እንተ ተማሂርኩም እኮ ከምዚ ኣነ ዝሕክሞ ዘለኹ ክትሕክሙ፣ መሃንዲሳት ኮንኩም ሃገር ክትሃንፁ፣ መምሃራን ኮንኩም ሕብረተሰብ ክትልውጡ ማለት ካ እዩ። ንምንታይ ክንዋጋእ ምስ በልኩም ካልእ ክትሓስቡ ዘይትኽእሉ? እሞ ከዓ ትምህርቲ ዘይርዳእኩም ሕማቓት ነርኩም ተትኾኑ ሲ ትምህርቲ ጸሊኦም ይበልና። ንስኹም ግና ምስ ዝኽሉ ብቕዓትኩምን መንፋዕትኩም ሲ እንታ ኾንኩም ዘይትምሃሩ?
2: ያኸ ካብ ገዛና ክንዋጋእ ክንስዋእ እምበር ክንምሃር ኢልና ይወፃና
1: ውድብ እሞ ካብ ክትዋግኡ ክትምሃሩ መሪፃ። ናይ ሎሙ ዘይኮነ ሲ ናይ ፅባሕ ሓሲባ ተምሃሩ ትብለኩም ኣላ። ንምንታይ ደ ይሰምዑ? ትእዛዝ ምፍጻም መሰረታዊ መምርሒ ህዝባዊ ግንባር እዩ።
3: እውራይዎ መሬት እምብረ መሲላ
4: መኪና እያ ትመፅእ ዘላ። ሓለፍቲ እዮም ዝመፁ ዘለዎ።
2: ያ ኸይምፁ ንዖም ዲና ንፅበ ዘለና ሓደ ኸይፈርሕ ኣይንምሃርኒ ኢና ኢልና ንደርቕ ኮይስ
4: ወላ ሓደ ዘግድዕ የለን ተረዳዲና ኢና።
1: እንታይ ድ ዝብለኩም ዘለኹ? መጀመርታ ትእዛዝ ናይ ሓለፍትኹም ኣኽብሩ።
2: ኣለና ኣለና ዶክተር ኣለና።
1: ኩናት ናበይ ከይኮደኩም ክንዲ ዝውያ ቀሲልኩም መርከብኩም ብሉ ዶ

ሰላማት ፊተውራሪ፣ ከመይ ኣለኹም ፊተውራሪ? ውግእ ኣበይ ከይከደኩም ኢኹም ተዕገርግሩ ዘለኹም። ሃገርና ኮ ነፃ ክትከውን እያ። ሽዑ ዝዋጋእ ሰራዊት ዘይኮነ ሞያን ትምህርትን ዘጥረየ መንእሰይ እዩ ከሃንፃ ነዛ ሃገር። ድሓር ምክፍፋል ስራሕ ዝበሃል ኣሎ። ኩላትና ተዋጋእ ሰራዊት ምዃን ንኤርትራ ይጠቕማኒ። ንኤርትራ ዝጠቕማ ገሌና ክንከላኸለላ፣ ገሌና ክንመሃረላ፣ ገሌና ክንመሓድራ፣ ገሌና ክንሃንፃ ከለና እዩ። ህዝባዊ ግንባር ዝዋጋኣላ ሰራዊት ኣይሰኣነትን፣ ንዕኡ ዝኾኑ መዲባ እያ። ንስኻትኩም ክትመሃሩ ዝተመደብኩም ነታ ትመጽእ ኤርትራ ክትሃንፁ ስለ ዝተሓስበ እዩ። መሬት ምስ ወግሐ ናጽነት ምስ ኮነ እዚ ኩሉ ብረት

0: ታት ጥሒና ገሊኡ ፒሮ ገሊኡ ባዴላን ማሕረሻን ክንሰርሖ ኢና። ነዚ ትገብሩ ከዓ ንስኻትኩም ኢኹም ኩሉ እንዳፈለጥኩም ኣይተዳኹሙና ዝተባሃለኩም ሰሚዕኹም ናብ ትምህርትኹም ትምለሱ። ካልእ ኣመራፂ የለን። ዝኾነ ፊተውራሪ ትምህርቲ ዝበሃል ኣብዪ ድሕሪ ሕጂ ክንሰማዕ ኣይንደልን ኢና። ንመምሃራንኩምን ኣለይትኹምን ኣይተትዕብዎም። ስምዕዎ ሓንሳብ ሓንሳብ ኣብዚኣ ዝበሃል የለን። እዚ መምርሒ እዩ። ዝተባህለኩም ሰሚዕኹም ኣለኹም ኣብ ግብሪ ተውዕልዎ።
1: ያኸም ኣብዚ ኣባ ክንዛረብ ዕድል ሃበና።
0: ኣታ ወዲ ነጊረካኮ ክንዛረብ ኣይመፃናን። እዚ መምርሒ እዩ፣ ኣተግብርዎ።
1: እዚ ትብለና ዘለካ ከዓ እሞ ወላ መምሃራና እውን ነጊሮምና
0: እሞ ክሰምዕዎም ነይርኩም። ንሶም እውን ተደናጊፆም ክሰምዑኹም ኣይነበሮምን። ኩሉ ተጋዳላይ ኣብ ዝተመደቦ እዩ ዝቃለስ ዘሎ። ንስኻትኩም ከዓ ተምሃሩ ተባሂልኩም ክንዲዚ መሽክላ ትፈጥሩ? ያላ ሓጂ ተስኡ ተስኡ ክፍልኹም እተው ጉሪምሪም ኣቋርፃታ ወዲ ሰሚዕኩም ኣለኹም። እዚ ሎሚ ዓጢቕናያ ዘለና ጠባና ጅቡ ፅባሕ ድሕሪ ፅባሕ ኣብ ቤተ መዘክር ይቕመጥ። ሽዑ ዝተማህረ ዜጋ እዩ ነዛ ሃገር ዘድልያ። ንስኻትኩም ብብረት ዘይኮነ ብትምህርቲ ብሞያ ሃገር ከተማዕብሉን ከተበልፅጉን ዝተመደብኩም ኢኹም። ሕጂ ያላ ተስኡ ብለኩም ኣለኹ ተስኡ። ኣታ ወዲ ጫቕጫቕ እንደቋርፅ እንታይ ኢኹም ትብሉ ኣለኹም?
1: የእኽ ዝጠበርና ጁ ቤት መዘከር ከያቶ ክንትኩሰሉ ሃቡና ንብል ኣለና።
2: እዚ ናይ ኩላትና ቓል እዩ፣ ክንምሃር ኣይንደልንና።
3: ኣይዋሳሕ ናይ ኩልና ግያቱሉ።
0: ሓንሳብ ሓንሳብ እንታይ ክትኮን እንዳ ትደልዩ?
1: የእኸ ክንዋጋእ ክንስዋ ኢና ንደሊ።
0: ተማሃሮ ስለ ዝኾንኩም ኢና ሸለል ብምባል ንሰማዓኩም ዘለና። እዚ ትገብርዎ ዘለኹም ኣድማ ምዃኑ ብኸቢድ ከም ዘቕፅዕ ትፈልጡ ዲኹም?
4: ንሕና ኣንጻር ውድብና ይኹን ኣንጻር ሃገርና ተሓተና ክንከይዳ ይንደልን ኢና። ካብ ገዛና ዝወፀና ኸዓ ክንጋደል እምበር ክንምሃር ኣይኮነን። ክንቃለስ ክንብል ከለና ግን ስለምንታይ ኹም ዘይሰምዑና?
0: ከምኡ ዝበሃል የለና እታ ወዲ። እዚ ትእዛዝ እዩ። ትእዛዝ ካብ ላዕሊ ይመፅእ ኣብ ታሕቲ ዘሎ ኸዓ የተግብር። መን ዝመሃረኩም መን ዕብይኩም ክትበሃሉ ኢኹም? ብኢደዋኒንኩም ድላይኩም ክትከዱ? ተምሃር ተባሂልካ ኣለኻ ያላ ትምሃር።
4: እሞ ንሕና ኣይንምሃርን ኢና።
0: ኣይትምሃሩን ኢኹም?
1: ዋይዋይዋይ ይንደርስ ይንደርስኒ እወይ ንምሃርኒ ኢና ንቃለስ ኢና
0: ሓፈል። ኣታ ወዲ ሰጥ በል ስምዓኒ። ትርጉም ትምህርቲ ተረዲእዎም ክንምሃር ኢና ስጋዕ ዝብሉ ይቀጽዑ።
5: ተረድየካ ሕራይ።
1: ኣብሩኽ ሓፈል፣ ኣብሩኽ ሓፈል፣ ኣብሩኽ ሓፈል። ያላ ዘብዘበል ጉየ ጉየ። ኣታ ወዲ ርእካ ኣለኹ ኣብራካ ክሰብርከ እየ። ኣታ ወዲ ጉየ ዶ
6: እዞም ደቅናሲ ክንጋደል ኣይንምሃርን ስለ ዝበሉስ ክንድዚ
7: መጀመርታ ትእዛዝ ናይ ሻዕብያኮ ትእዛዝ ምኽባር እያ።
6: ተምሃሮ እንድዮም ወና ኣሽቲ እንድዮም ኣበይ በፂሖሞ ከመይ ከማዛዝኑ?
7: ቆልዓ ብንእሱ ቆርበት ብርሕሱ ኮ ተባሂሉ እዩ።
6: ኣንቲ ሰናይት፣ ዝነኣሱ ደቅና ወዛ ዓበዩ ኣሕዋትና ኮይኖም እምበር መዓት ፅቡቅ ገይሮም ኢለ ግናሲ እቲ ዓድና ድማ እታ ኤርትራና ዝተስፋና ኣብኦም ስለ ዝኾነት ንበቆም።
7: ኣንቲ ንዕመየ፣ ተምሃሩ ውድብናቱ መደብ ኣለዎ ክበሃሉ ከለውሲ ስለምንታይ ዘይሰምዑ ሕረይ ዘይብሉ? ንሕና እኳ ብላዕሊ 52 ዲግሪ ሴንቲግሬድ ብታሕቲ ሓዊ እንዳተለብለብና ትእዛዝ ሰሚዕና ንኸይድ ዘለና ቁርብ ንዓና ክርኢ ይክእሉን። ልዕሊ ኩሉ ከዓስ ነቶም ብስንኩልንኦም ዝምህርዎም ዘለዉ መምሃራኖም ዘይሰምዑዎም። እዚ ሞ ፍፁም ክልመት ዘይብሉ እዩ።
6: ዋይ እንቲ ሰናይት፣ እምበር ደና ኣሽቱ ምዃኖም ይርዳእክሎ እዩ። ኣበይ ፈሊጦሞ ንሶም ብደይካ ክንጋደል ምባል እንታይ እየ እንታይ ሓስቡ? ድሓር ከዓ ክዋጋእዮም ኢሎም እምበረይ ክሃድም እየ ኢሎም ድዮም። እዚ ኩሉ ተጋዳላይ ዝሓስቦ ከምኡ ድደልዮ እንዳኣሉ ገይሮም ናይ መንዳእ ክወስዱ።
7: ኩሉ ተጋዳላይ ናይ ውግእ ህርፋን ወላ ይሃለዎ ደኣ እምበር ትእዛዝ ኣኽቢሩን ተቐቢሉን እዩ ዝኸይድ። ከምኡ ስለ ዝኾና ዶይኮናን ውሕዳት ከልና ንብዙሓት ስዒርና ዘለና ብውሕድ ዓቕምናሲ ንሓያላት ነርዕ ዘለና መደቡን ዝተባሃሎን ገዲፉ ናብ ዝደለኽዎ መድቡ ንው ኢሉ ንድሕር ዝሕንግድ ኮይኑ መዓስ ዳኢና ሞነታ ሃረር ኢልና ንፅበያ ዘለና ናፅነት ንክነምፃ
6: ኣላ ሰናይት፣ እዚ ኣይፈልጦ ንመስለክሎ ከመይ ምፅፅ ምፅፅ ትብልለይ ኣለኺ። ኣነ ዝብል ዘለኹ ሲ እዞም ቆልዑ ሲና

0: ኣሽቲኦም እቲ መቕጣዕቶምሲ በዚሑ ተሪርዎም እየ ዝብል ዘለኹ።
1: ትእዛዝ ትእዛዝ እዩ ንዕማየ። ዝተብሃልካዮን ዝተመደብካዮን ክትገብር ከም ዘለካ ኸ ካብ ሕጂኦም ክምሃርዎ ዘለዎም።
0: ኣንቲ ንሱሲ ድሕሪ መቕጣዕቶምሲ ተረዲእዎም እኳ ናብ ትምህርቶም ተመሊሶም፣ ኣነ ነቲ ነገሩ የ ዝዛርብ ዘለኹ እምበር መዓስ ጠፊእኒ።
1: ኣካይዳ ሻዕብያ ሞት ትፈልጥ እያ ንዲኺ። ሕጂ ደብኦም በፂሖ ክቕየር ኮይኑ ንኹሉ ካብ ዓባይ ድስ እትያ ብሓደ እያ ተብስለካ። ንሶም ካ በስ ኢሎም
0: ከም ሰልሁ ከም ገብቕ ቃውያሙ መዓልና፣ ላኪን ስቂኢሎም ኣሻቂኢሎምና ልብና ጠውዮምና ቐኒዮም ነዛ ትምህርቲ ደይትተርፎም
1: ሞበል ንዕናይ ሓውና ነሳውሮ
0: ሰና ማንኬቱ ሽቕልና ንውደ
2: ይተውራሪ ኩሉ ካብ ዘለካ ይብርኹ።
3: ብመጀመርታ እንቋዕና ኣብዚ ዓመተ ትምህርቲ መፈፀምቲ ኣብፃሓኩም። ውድምና መደበሪ እዩ እቲ ዝሓይሽ ዝበሎ ሓሲቡ ገለ ካባኻትኩም ናብ ተዓሊም ክትከድሙ ዲ ይብሉ
4: ሓሻኹምኣይዋሰኒወደኩም
3: ፊተውራሪ መልእኽቲ ኣይወዳኹም። ኣብቲ ትኸድዎ ወተሃደራዊ ዲስፕሊን ኣዘውቲርኩም ውድብኩም ዝሃበትኩም ሓላፍነት ተረዲእኹም ዝተዋሃበኩም ከም ተተግብሩ ንተኣማመን ኢና። ሕጂ መደብኩም ፈሊጥኩም እቶም ትዕለሙ ክትብገሱ ኢኹም። እቶም ኣብዚ ዝተርፉ ኸዓ ክሳብ ትዕለሙሉ ግዜ ዝበፅሕ ትምህርትኹም ብግቡእ ትከታተሉ። ዝወዳሓንኩም ወዲ ኣለኹ
4: ሰኒ ወለየካ ተስፌ ኣራሕራሕ ረባበት ረባበት ረባበት
5: ሰናት ወደ

0: ማየት እንታ ትገብር ኣጥራዘ ሒዝከ
1: ስማዓ ንዶ ባባ ወዚዖም ሞም ዶ
0: መን እዮም
1: እዚኦም ኣብዚ ፅሒፍካዮም ዘለካ በዓል ተስፊ ተወዚዖም ዶ
0: ኣሃ ካብቶም ብቦ ዲኻ ፀኒዕኻ
1: ከም ብቦዎ ፀኒሐ ቁፅራይ ገዲፈ ተመሲጠኒ ከም ብቦ ፀኒሐ ድሕሪ ተዕሊም ሲ ወዚዖም ሞም ዶ ዋላስ እንታይ
0: ድሕሪ ተዕሊም ደኣ ምውዛዕ እምበር ናበይ ደኣ ክዱታና ይብወደይ
1: ተስፌ ደኣ በይ በፂሕዎ
2: ተስፌ መጀመርታ ኣጋር ሰራዊት ኣብ ሓይልታት እዩ ተመዲቡ ፀኒሑ ታንከኛ ኮይኑ ብጅግንነቱን ቆራፅነቱን ልክዕ ነያታቱ መሲሉ ክተኣምኖ ዘፀግም ክንደይ ቅያታትን ታሪክን ስርሕ
1: ዋ ኣበየ ሎ ዳ ሕጂ
2: ተስፌ ሓዊስካ ብዙሓት ኣብዚ ጥራዝ ዘንበብካዮም ጀጋኑ በጃ ኮይኖም ተሰውዮም እዮም
1: ተሰዊኦም
2: ወ ንስለዚ ነሰማቕሮ ዘለና ብርሃን ክብሉ ተሰውኦም እዮም
1: ኤፍሬም ከ
2: ኤፍሬም መትባዕ ጅብሬም ኮይኑ ክሳብ ድሮ ናፅነት ተቓሊሱ ናፅነት ግን ኣይረኣየን ፈንቅል ሽሙ ብዝገዛና ዝመፅእ ውዒ መንእሰይ ትፈልጦ እንዲኻ
1: እቲ መስሓቅ መምህር ድ
2: ዎ ንሱ ወዲ ኤፍሬም እዩ
1: ኣኽበረት ከ
2: ኣኽበረት መራሒት መስርዕ በፂሓ ነይራ እዛ ሃገር ግን መራሒ ትብል ተራይ ትብል ንኹሉ ኣይወሲዳ ኣኽበረት እውን ሰንኪላ ኣብ ማዓስከር ትእለላ
1: ብሂወት ኣላ
2: ወ ብሂወት ኣላ
1: በጃኻ ባባ ሓደ መዓልቲ ክሪኣ በጃኻ ውስድን
2: ሕራይ ክኸይድ ከለኹ ክመላእካየ ሕጂ ግን ደኺመ ስለ ዘለኹ ክዕርፍ ግደፈኒና ኣይወደይ
1: በጃኻ በጃኻ ሓንቲ ሕቶላትኒ ባባ
2: ኣንታ ንኣይወደይ ደኺመ ኳ እየ ዝብለካ ዘለኹ
1: ሕራይ እዚኣ ምስ መለስካለይ ትዕርፍ
2: ሓንቲ እንዳበልካ ስኻበይ ትውድእ ሕተስ ክበል ሕራይ ክምልሰልካ
1: ሕራይ እቲ ምስ በዓል ዑስማን ተስፌ ኤፍሬም ምስኦም ዝነበረ እቲ እኳ ድብ እናበልኩም ትፅውዖ ነበርኩም ኣበይ ኣሎ
2: ንድቢ ክትፈልጦ ደሊኻ
1: እወ እወ ተባባ
2: በልሓዝ ድቢ ኸዓ እዚ ምሳኻ ዝዕልል ዘሎ ኣቦኻ እየ
1: ውባባስ እስኻ ዳኻ መዓሲኻ ድቢ ተባሂልካ ትፅዋዕ እንታይ ናይ ድቢ ምስሊ ኣለካ
2: ከምኡ እንዲ ነይሩ ንሓፂር ንጎብልዎ ንጸሊም በሪህ ንዓይ ከዓ ቀጢን ከለኹ ድቢ ኢሎምኒ ንዓይ ስለ ዘይትውክል ግን ድሕሪ ናፅነት ናብታ ንብርቲ ስመይ መሓሪ ተባሂለ እ ገሪምካ ድዩ

0: ክካብ መርገር ይምኒ ንስኻ ከዓስ ከምዚ ታሪክ ሓሊፍካ ኢኻ?
1: እዚ ክፅሑፎ ኢለ ዝጀመርኩ ወይ ገና ዘይተነግረ ብዙሕ ታሪክ ኣሎ።
0: መዓስዳ ክትፅሑፎ ኢኻ?
1: በይነይ ፅሒፈ ዝውዶ ኣይኮነ፣ ኩላትና ፅሒፍና እውን ንውዶ ኣይኮነ፣ ግና ክሳብ ዘለና ክንፅሕፍ ኢና ዝወድእ።
0: ቀልጢፍኩም ፀሓፍዎ እባ ናና ዘኽርዕን ዝሕብንን ታሪክ ከለናስ ናይ ካልኦ ሰሚዕና ክንምሰጥ ኣይግብኣናን እዩ። ኩሉ ክንፈልጦ ስለ ዘለና ኩሉ ፀሓፍዎ እባ።
1: ሓራይ ዝወደይ ኣንበብቲ ጥራሕ ኹን እምበር ክንፅሕፍ ኢና። ዝተፃሓፈ እውን እኮ ውሕድ ኣይኮነ።
0: ከነንብቦ ኢና ተባባ ከመይ ደ ተመሲጠ ቆፀራ ይርስዕ እየ ከንብቦ ፀኒሐ። እቲ ዝገረመኒ ከዓስ ኣብዚ ንሕና ዘለናይ ዕድመ ኢኹም ነርኩ።
1: ኣብ ዕድሜና እዚ ዘንበብካ የሕሊፍና። ንስኹም ትሕልፍዎ ዘለኹም እውን ፅባሕ ንጎ ታሪኽ እዩ። ስለዚ ታሪክካ ዝፀብቕ ዝወደይ
0: ናይ መንዳእ ክወስዳ ተባባ ወዲ መንዴ። ግናሲ እቶም ካልኦት ምሳኻ ዝነበሩ ኸ ኣበይ ኣለዉ?
1: እቶም ብጅግንነት ስለዚ ሃገር ዝተሰውኡ ብርሃን ገዲፎምልና ሓሊፉ። እቶም ዘለና ኸዓ ከምዚ ኸማይ ኮሮኔላት ካልእ ወታደራዊ ማዕረግን በፂሑ ኣብ ሓይሊ ኣየር፣ ኣብ ሓይሊ ባሕሪ፣ ኣብ ሓይሊ ምድሪ ተመዲቦም የገልግሉ ኣሎ። ገሊኦም ድማ ዝተፈላለዩ ሞያታት ኣጥርዮም ኣብ ጋራጃት፣ ኣብ ናይ ህንፃ ትካላት፣ ኩባንያታት ተመዲቦም ይሰርሑ ኣሎ። ኣብ ኩሉ ሚኒስትርታትን ምምሕዳራትን ብዙሓት መምሃርትና ተመዲቦም ይሰርሑ ኣሎ።
0: እሞ ሙሉእ ኤርትራ ኢኹም ዘለኹም?
1: እወ ኣብ ኤርትራ ጥራሕ ዘይኮነ ኣብ ሙሉእ ዓለም ኣብ ዝተፈላለየ ፅሕፈታት ተመዲቦም ይሰርሑ ኣለዉ። መን ምስ ዕረፈ ድኣሞ ክነዕርፋተና ኣይወደይ? ሓለፍትናን ኣቦታትናን ዝነበሩ እኮ ዘይዕረፉ።
0: ብፍላይ ታሪክኩም ኣብ ምንጋርን ኣሰርኩም ኣብ ምግዳፍን ኣትዕርፉ። ባባ ነዚ ምሰንበብኩ ተመሲጠ ነብሰይ ከም ዝፍትሽ እየ ኮይኑ።
1: ኣንበሳና ኣይወደይ ንኺድ እሞ ንመሳሕ ካልእ እውን ዘዕለል ኣለና ንዓና ይስኪ
2: እዚዩ ወለደና ሽግር ተጋዳላይ ማንካ ከይተላዓሎ ሓይሊ ጸላእ ብዃዕናን እንከሎ ኣብቲ ጽንኩር ግዜ ዘበን በሎ በሎ ኣብ ጎኒ ኣያታቱ ዝገጠመ ብድሎ ዘይንሱ ንሳ ካልእ ሕጂ መን ክብሎ ተይባዕሉ ይዛረብ ስትውዕሎ ካብ ሓንቲ ስድራ ከም ተወልደ መሳርዑ ስጡም ባህግሉ ብሓደ መብረቕ ሰማይ ጋሕጋሕ ዝወለደ ገና ዕሸል እንከሎ ዘይመንጎደ ንመስዋእቲ ዝቀዳደም ሓደ ድሕር ሓደ እዚ ወለዶና ብታሪኹ ዝሕበን ቆልዓ ሳሕል ኣብ መዋጥር ዘይቅልቀል ኣብ መዋጥር ዘይቅልቀር በዓል መትከል ሎሚ ፅባሕ ኣይፈልጥን እዩ ሓንቲ ያታቓሉ ሎሚ ፅባሕ ይብልኒ እዩ እሳ በዝን በዝን የለን ዋላ ማላ ትፅበት ትመቅር ትጣዕም ትሕመር ሓንቲ ያታ መሓላ ምድረ ሰማይ ትፅበብ ከም ኣፍ ዑንቂ ኣካላት ሰብ ይተርባዕ ከም ጨርቂ ጠጥዑሙ ይፀርገፍ ኣርሒቑ ንእስነተይ ሕንኩ ክበል ተጸንቂቑ ህዝባዊ ግንባር ኣብ ፈተነ እንከሎ ህዝባዊ ግንባር ተቐርቂሩ ኣብ ፈተነ እንከሎ ትምህርትን ሕንቃቕን ከመይ ገይረ ክቕበሎ ተጋዳላይ ኣብ ፀቢብ መንቀራቑሮ ኣነ ከዓ እንዳሕራይ ዝኸውን ምህሮ ውድብ ብገበታ ዘራያት ኣይህንዳ ወረዶ ኣነ ተመሃራይ ኮይነ ብድሕሪት ክጥምቶ ብማዕዶ ሕልሚ እዩ ሕልሚ ኣድጊ እዚ ሕልሚ ተበለፅሲ ኣይቅበሎን እየ ኣነ ኣነ መተካእታ ኣነ ፍረ ናይ መስዋእቲ ንዕኦም ዝጨኑ ኣነ ካብቶም ካእቲ ፊት ውራር ክኣባ ወዲ ዓባይ ድስቲ ኣነ እየ እዝን ክንዲዝንዩ ሕማም ተውዚዕ ዘብሎ ነይሩ ንፊት ውራር እሞ ባህግልቡ ፈፂሙ እዩ ኣብቲ ዝብፅሕ በፂሑስ 50 ዓመት ከነብዕል ዕድለኛታት ምዃንና እንኳ ሓጎሰና መደብና ይቐፅል ኣሎ።

ሰውረት እግል ኖሳ ሰውረት አነ ንዳል ኦሞም ኮዲብ ሰውረት እግልት ሓበር ከመውላት ታሞታ ጃኢር እግልት ቃበል ገብአት መዕራፍ ሄራርየ በዓት ቢጫ ኢለመሓደር ሓያት ሓዳስ

0: ሓንጣል ከመይ ሓዲርካ
1: ለምስካ ቁርግ የ
0: ኣታ እንታኾንካ ምጃረ በቃ ኣሎ ምስ ክሰርሕ ትርእየ ምላ
1: ዘጋሚካ ተሲኻ
0: ምሳይቲ ካሓዲርካ
2: እታ ድንብሉላ ኣስመረት መሰታ ተከዳ ተክገብር ንስኻ
0: ካብ ንስኻ ካቲቦ ዳ ኣስመረተ ይቦ ትበልፀኒ ክውስኸካ የ ለማኒ
1: እዚኣ ፀላኣኹ ትብልትብለ ፅሓፍተይ ዛፀፍለግንከ
0: ክስንሰካ ኢኹማ
2: ኣተቃነንዓኻ ኣብዛ ብርከይ ተደቢቕካ ክትልምን ጎርኩ
0: ንክልምነካ ክትልምነኒ ማለት ድ ምኻን ብዘይኩዳ ካልእ እንታይ ኣለካ
2: ኣታ ንስኻ ብኸብካ ትካልካል ነብስኻ ንምሸጥኹ
0: ንዓኻ መሓሸካ ስራሕ ዘይሒልካስ ናብ ሰብ ምሻጥካ ኣሲኻ ስማዓስካ ሓተክ ሓደ ሰብ ኣብ መገዲ ዝተፀገመ ክልምን ጎፍ ተዝብለካስ እንታይ ንገበርካ
1: ይዘኽበሉ ይናንጋሳ
0: ንክትኮበልካ እምበር ብጎንኹ ክመልካ
1: ታይፈይ
0: መን ኢኻታ
2: ንዓኻ ወረቂ ቦላ ውሲኻልካ
0: ንዓባ ገሊ ዝሓግዘና ንዓባ ንመቐሎ
1: ፅናሕ ኣብ ርእስኻ ኣሎ

0: ብዘይ ንሱ ከይደቀስና ሓዲርና ርእስና ተጠው ኢሎ ሌባ ካቲሞ ፈገር ስምዒ ነቲ ህኮተኛ ግርማይ ሰሉ ኣብ ገፁ ደርቢ ይሉ
1: እዩ ኢድ ኣብ ገፁ ስንደበሉ
0: ከመየ መጃኺ ካብ ዘረባ ዝኸፍእ የለን
1: እንተ ሓባይ ሎማዓት ፅቡቕ የለኻ
0: ዕሉ ዘይከፈለካ መዓስ ፅቡቕ ህሉ
1: እሞቲ ሓባይ ደይ መሳርቲ ስራሒልካ ከተለቂሕካሉ
0: ኣቲ ኣነ ገንዘበይ እንዳበለ ረቢሽኒ ሞባይል ክዓፁ ንሱ ካብ ዝኣትዎ ክኽወል የለኹም ክብል ሞኽ ኢለ
1: እሞ ካብቲ ሕባእሲ ሓሰብ ተፀበየኒ ዘይትብሎ
0: ክንደይ ግዜ ከማክኒ
1: እሞ ከምሓይሽ
0: ይሓይሽ ይሓይሽ ንፈረቓን
1: መቀርሓን ከም ክገብር እዩ
0: ስምዒ እቲ ሽቓቕ ኣሰኪፍኒሎ ገለ ዝዓበሶ ግድል ኮይኑ ጨና ጀሚሩሉ ወ ታድሕምቲ ክትብልያ መዊሒድሎ ግልምለ ኮይነ ገለ ትብላኣላ ምንችቢ ከይመፁ ገለ ግበረ
1: መጀመርታ ክሪእሞ ድሓን ከምኡ ክገብር እዩ
0: በካ ከምኡ በረ እንታይ ዳ ኣለኸ ክብጅብጅብጅብጅ

0: ይጣዕምና ወዲሾም እንታይ ዳ ሓንዲ ከዓ ከምዚ ጤና በረኻ ዳነጠርጋ መፅኻ
1: ስበል ንስኻኻ ለምለም ሓንቲ ፈውስ ርእሲ በጃኻ ድ
0: ይታ መሓመድ ኣርከ ብሓንዲ ዳ
2: ሓመድ ኣብልዕኻ
0: ሓምሊ ኣበይ ኣሎ ምህረስ ኣበይ ሞ ክረኽቦ ሓምሊ ዳ ሓምሊ እንዲኸል ክተበርህ
3: ያዞን ተሓዋውሶ ኣለኻ ትስማት
0: ስሚ ክልኣ መሓሙድካ ዋ ስሚ ተሰቲ ዳ ከመይ ገይሩ ሓረ ቀደም ቀደም ጋሕ
3: ያ ለማለም እዚ ሰብ ዝሓዘለይ በጃኺ
0: እሂለታይ ተጋጊደ
2: ኣታገርና ንድሕር ናይ ምስማዕ ፀገም ኣለካ ኮይኑ ስቕካ ኣልሕረይ ኣትካሓዝ
0: ክላ ሳዳ ኩሉ ሰብ ደይክእላ
2: ኣትካ ግበር
0: ኣታ ንስኹም ከ ፀገምና ዳፈለጥኩምዎ ክትዛረቡ ከለኹምዚ ምልክት ናይ ኢድኩም ደይትውስኽሉ
2: እንታ ዕምና ከይሰምዓካ ዋእዛ ዳዋቶም ፀልዋ
0: ዕዳ ብምንታይ ዕዳ ኣሎ ድዓማ
2: ኣቲኣዙ ስቕበል እዚ ከፀልለክ እዩ
0: እዋይ ሕጂ ረዲእኽኒ ከምታ ዝፈትዋ
4: ኣትዓምና ሻይዳይና ኮይኑ
0: ብነፍሰይ ዚ ፅቡቕ ኣይወዓልኩም እዛ ሻኸ እያ ተድልየኒ ነይራ እንታይ ታይ ጭኑ ዘሎዶ
2: ኣምና ሸቓቕ እዩ ዝኾኑ
0: ንስከፊ እንታይ ጨኑ ዘሎ
5: ዋ ሓንጣ እንታይ ደጨኑ ኣሎ እዩ
0: ሽታሪሓን ሽላን ሰንደል ዑድ ገዛ ርኢ ክለኸ ሽቃ ገምገም ማይበላ ማይበላ እዳጭኖሽ ብታይ ጨኑ ኣሎ ከዓ ክትብልኒ እዚኣ ሓደያ ግበር ዋ ቅልጢፍኩም ዕርዮ
6: ሕቁሎ ሕቁሎ ፓ እንታይ ጨኑ ኣሎ
0: ድዒ ሽታ ካልስኻኹ ታይ
2: እምበርከ ካልሲ ኣለዎ ትብልዶ
6: ኣውጫ ከሸተግ
2: ኣደደተበጃ ከይተወፅእ ዓስማ ከይትሕመና
0: ስመስከንስኺ ኣይትመለስኒ ክታይ ኣስቕልክ
5: ዋ ኣታሓንጣ ክልተ ቱቦታት ናይ ትሸቓቕ ተባላሸየና ኣለዋ
0: እሞይ ትሕብር እንዲኽ ከፃቕፅዕኒ ዲክደልኺ ዳሕና ብርእሲ ክሎ ይንፅዎ ይቕፅዕኒ ኣነ ካብለክሉ ካብተን ደሞስ ክቆሪፀ ጎቦ
5: ካብተን ዘይብለን ቁንጠርስ ክትቆርፀለን ከዓ
0: ቁርፀለን ወይ ወረካብ ስራሕ ከባረረክ
5: ጠፋእኩ
0: ህልበል ወይ ትባክለ ኣነታ
5: ኣታስቕ ዲኹም ዳኣ ትብሉ
3: ማለሽ መድሃብ ኣመና ንኣፍዩኹም ኢሉ ክዳ እምበረብሉ ብወል ሓንቲ ይብሉ ጥራሕ ያሉቡ
2: እዋ ሕጂ ክርሳ እዩ

0: ሃገርገዝገም ትርከስ ነይ ትብል ስማስክ ንስ ካብኻ ዝሓሸ ጥዑይ ድራውሉ ኮ ትፈልጥ ረ
1: ድራድራ እቲ ዝነፍዓኸማ
0: ብልቀልጥፍ ኣምፃለሕ
1: መሳለጢ
0: እንታይ ከምቲ ልሙድ እንዶ ባዕሉ ክሕልፎ ድሓር ክንፀባፀብ ቅልጥፍ እተለ ምፃለ እዩ
1: እሞ ንዓነ ኣብ ቅድሚቶም ሰራሕተኛታት ከከማ ትብለኒ ንዓነ ናዋ
0: እንታይ ተባሃልካዮ እንደግበር መቼም ወስላት ሰብ ኩሉ ሰብ ወስላት እዩ ዝመስሎ
1: ወስላት
0: ኣሳላጢ ከም ዝበልኩ ሓሕሰቦ ሕጂ ኩሉ ዓሚድ ብኢካለካ ናብ ምንች ብየ ገፁ ፀሪዩ ስለ ዘሎ ደው ኢሎም ከይነብሩለይ ሞ ከየቁፅዑኒ ቅልጢፍካ ምፃለ
1: ከየቁፅዑኒ
0: ወይ
1: ኣንታ ዝኮነ ሓዋር ዝኣሽኩ ኮዩ ናይ ጥዕና ጉዳይ ኳ ሂወት ሰባት ዘህለቕ ነገር ኳ ክትዘር ዘለካ ስማዕ ኣሎ ነገረካ ሕማም ታይፎይድ ዝበሃል ትፈልጥ
0: እዝግነ ይፍልጠኒ
1: ሕራይ ሕማም እዩ ወላ ከትፈልጥ
0: ንድ ኣብ ዜና ናይ ቴሌቭዥን እምበር ኣነ ደኣ ኣበይ ርእየ የፈልጥ ኢልካኒ
1: እታ ምርኣይ ግዳ ከመይ ጌርካ ክትሪኦ ክትሪኦን ክምንክለካን ሓደኒ ኣብዚ ሃገር እኮ ኣንኳ ኢሉ በዓል ሕማም ኢቦላን ታይፎይድን በዓል ዓሶን እዚ ቲቪን ከማ ነበረ እያ ነበረ ኮይኑ እዩ ንስኻ ግን ዘይነበረ ሕማም ከተም ዝፅዕር ኣለካ
0: ዶ ክሳብ ክዱ ድታ
1: እንታይ ዳ እንታ ደንቆሮ እዚ ሕማም እዚ ኮ ብርስሓት እዩ ዝመፅእ
0: ምንታ ኮይኑ ዳ ንዓኻ ዘይመፀካ
1: እታ ስልካ ዓጀብዶ ኣይትበል እዛ ፀሪትን ንፅህትን ሃገር ከይትልክማ ነግረካ ኣለኹ ኣነ ናይ መጀመርያ ግዜ ሕማም ታይፎይድን ኢቦላን ኣብ እንዳ ዝማም ተረኣዩ ከይዝበሃል ሓዲኡ ግበር ይብለካ ኣለኹ
0: ጥፋና እንታይ ዳ ትፅበለካ ስኻ መቆጥፋ ንፃል
1: እታ መሳለጢ ገንዘብ ኮይነካ
0: ወዓ ሰብሲ ናይ መጀመርታ መሓዝ ምዕባለ ኣምፃእ ምዕባለ ከዓ ኣበሃል እምበር ናይ መጀመርታ ኣምፃእ ሕማም ክበሃል ዓንጣል ዝማም ክንታ ክትብለኒ
1: ክባርምስዝለካ
0: ዜና ሓሙሽተ ሸ
1: ሓሙሽተ
0: ወይ ናናይ
1: ብዛና ሻባ ክፈሎ
0: ሓሙሽተ ሽሕ እናሃብኩካሲ ሓሙሽተ ናቕፋ ክትልምን
1: ናይ ሕራ

0: ቁሩብ ኣይትፅመምዋን?
1: ዋ ንዓኻ ክንፅመም ሞ ንሕና ክንፅምም
0: እዚኣታ ፅበቲ ካልአይተይ ወይ ከዓ ሳልሰይተይ ይረኸብኩ ነረ
1: ንሽ ማየለን ገርና
2: ሓንሳብ በጃኽን ሓንሳብ ዓበይቲ ክንዛረብ ከለና ስምዑና ያ ዘሚት ቀፅል በጃኽ
3: ወይ ካብ ጨና ዝቕርቂሕ ዘገላግለና ተንረክብ
4: ወይ ስኻ ጨና ትብልለኺ ካብ ታይፎይድ ዝበሃል ብርስሓት ዝመፅእ ሕማም ካብኡ እዩ ክደነና ጥራይ በሊ
0: ክዳ መን ክኸድነና ኣምና ክኸድነኪ ኹመ ወዶ ኮይኑ
2: ኣነ ብዓፋን ኣና
0: ኣነ ዘተወድለ ዋ እታ ኮይና ኢና ንዕፈን ተደልዩ ዓምናት ዓፊኑ ጋሕደ እዩ
1: ኣተስቕበን እሱ ብደገ ደጊ እዩ ትመውት ንስኸኻዕረይ
0: ስማ እዚ ድራውሊኮ ንፉዕ ኢልካ የምሽ ኢደ ሰለውን ብለካ ኣለኹ ኣብ ኣኸም ጣዕጣዕ ከብለኒ ሕጂ ስኸታይተንሕሳብኡ ዝፈጣዕካ ብለኒ
5: ኣቶ ሓንጣል እዚ ተበላሽ ደሎቲ ቦታት ንክዕረ ግዜ ክወስድ ከም ብሓድሽ ካብ ቀዳማይ መስመር ክዕረ ስለ ዘለዎ ንሎሚ ጀሚሩ ኣለኹ ፅባሕ ኮምፕሌት ኣወዲኢ ክረክበካ
0: ሕራይ ፅቡቅ ብንውት ስራሕ ከይጀምርና ከለና ቀልጢፍካ ውዳ እዩ ብጨና ተበዲልና ኢና ዘለና
5: ፀገም የለን ስራሕ እንዲ ብሮ መዓልቲ ጥራይ
0: በቃ ሕራይ
6: ኣከባን ወ ባን እዮም
5: እንታይ ባ ምስ ፍርቁ ፍርቁ ከመይ ኣሎ
0: እሱ ከዓ ናይ ምሽታ ንረኽበሎ ቦታ ንዓይዛ ኩላ ትገብረኒ ዘላ ዳሃብ ትበሃል ፍጥረት እንታ ብቀደም ንስኻ ክንታይ ኣርጊት ሰበይት ዝቁፅራ ዘይተቐይራ ሕጂ ሰያይ ትርፋን እዩ
7: ዋ ሓንጣል በዚ ናይ ዝእከይ ዘረባ ተማርሕካ ሲ ንዓይ ከተባርረኒ
0: ትባረሮ ካባ ከላ ዝፀፋ ከሎ
7: መፅፍን መፅፍን ሰማይ ዝሃገርካ ስንዓይ ከተባርረኒ ሓንጣል ሓንጣል መቸም በዚ ናይ ዝዕንጨራር ዘረባ ኣይትታለለ ትኸውን
0: መን ዕንጭራ
7: እስኻታ ስኻ
0: ድሓን ወይዘሮ ዳብ ክድሞ ሕጂ ስራሕ ክግበሪ ፅባሕ ክንዛረበሉና ሓንጣል ኣታዛ ገዛ ካፋኛ ትራ ከጨነት ከላ በጃ ከዓ ገለም ቅያር ግበር ሕጂ እንታይ ክገብር ኢካ ትደልየኒ ዘለኹ ኣነ ንብረት ክገዝኣሉ ምስ ድራውሊ ኮ ተቋፂረ ስለ ዘለኹ ክንገዝኣሉ ገንዘብ ሃብኒ ሕራይ ፅቡቅ ብጃኻ ርዳኣኒ እቶም ሽቤት ዘይመምፅኦም ከማን ኣ ዕድለኛ ኮ ሓንጣል ተሓንጎልካ ተደቢልኒ ሓሚምካ ዲኻ እንድዒ እቲ ዝበልካ ሕማም ከምኡ ገብር ኣታ ክደንካ እምበር ከምኡ ገብር ወ ስማዓሉ ካብዞም ኩሎም ዓማዊት ጋብ ሕጂ ኣይሓበረኒ ኢልካ ተሓስባለ እንድዒ ሞንቱ ዝሕብሩ ዳ ዘይመፁ ኢለኩ ኣንታ ሰበ ኣነ ኮይረክ ኣፎም ሓቂ እየ
7: በዛ
0: ኣንታ ንስኻ ካ ደቂትካ ዘለካ ንብሪ ኣነ ኮ ተውለ ስራሕ ኮ ዝዓምም ዘሎ
7: ነብሪ
0: በቲ ዝተፈላለ ኮይና ስራ ዓብስ በቲ ኣብሉቱብ ዓብስ
7: ሓርማዝ
0: ወረሳሳይ እውን ንሪኢ ከለካ እቶም ሓካይም ንሪኢ ከለካ ሕማም ይበላሉ ታይ ኮይ ኣዝዩ ኢሎም ከይ ከምዘይመፁ ክገብር እየ
7: ማንቲ ለ ባዝብ ሞሕጂ ክንተ ኢካ ክበቀል
0: ንግዜ ኮ ድሓ ናይቶም ልቹ ዓልያ ኣለኹዎ እንደ ናይቶ ኩሑት መገዛዛ ሓሙሽተ ሸሓደኒ ድሓን ናይቶም ሓካይሚ ድሓን ኩሉ ምሉ ጌይርካ ና 1ሰርተ ሸሓደኒ
7: ንስኻ ካብ ተርሲ ንስናበጥካዓይ ቁፅሪ 1ሰርተ ተቐይርካ ክሕግዘካ ከምዘይበልካ ንስ
0: እታትማ ኣለ ብሓሳብ ስኻ ብገንዘብ ክንተሓጋገዝ ዘይኮና ንሰማሚዕና
7: እንታይ ሞ ክገብር መጅላ ተረኺቡ
0: እንደይ
7: ሓሙሽተ
0: መዚ ሓሙሽተ
7: ዘይክስኸካ
0: ሓራይ ትብላ ኣሎ
7: እንታይ ኸይ ዳሓር ዝተሓሳስ
8: እየ ዝተዓወትኩ ሃለው ከመይ ውዒልኩም ብዛዕባ ሓንቲ ቤት ቁርሲ ክሕብረኩም ደሊ ነይረ እወ ኣብቶም ቤት ቁርሲ ክምገብ ኢሎም ሰኣተ ክንህልኩም በቃ ብጨና ዝኣክል ኣብቲ ገዛ ዝኣዘዝኮ ምግቢ ከይበላዕኹዎ ይወፅ እቲ ሸቓቕ ተተኩሱ ነቲዑ በቃ ናብቲ ገዛ ክዛር ጀሚሩ እንዳዝማም እያ እንዳዝማ ቤት ቁርሲ ትበሃል እንዳዝማም ሓራይ ፅቡቅ በቃ ሰብ ብሕማም ከይተወድኦ ከሎ ብጃኹም ከም ገለ ግበሩ ተኸላጠሙ ቻው ቻው ቻው የቀኒለ

0: انتي انتي انتي كم زلو زي الشقاق تفرشي هدي انتي كم زلو
1: اطا حان تعال نسخون دوتكم
0: واني تحان ديهم
1: تبريد حان سادو
2: أتا حنتا إذا جوزكم تعين الشتاء يشتى تالون دي نوندو تقلقلت زوم سرحتي نخمي جرم سرح لو خا خلاه يحطي
0: حقها أكلت تبون دينا بشقة تفرش عينسي حجينا عن كان عريان دينا ريخا خمي إذا مسلك إلى أمتي ناسي لو مخ عريان تقبون هنا كان تبين لنا قرب دوم كنا نبر كان عريان
2: مقصاب دمت ولا دفرك مع تعاتيكم بالحري دي تصور تستفرش حتى مقصاب تكلكم داوتو تايت قرب نيركم تزجرة دخا بنقويهم سرحكم جميركم
1: دهان إذا بزح زربا زد لي يكون أتا حنتا نينك دفعاتكم تأكيد له እዚ ገዛ ድማ ክዕሸግ ስለ ዝኾነ ንስኻን ሰራሕተኛ ኻን ካብዚ ገዛ መውፅኹም ዶ
0: ወይ ብቻኻ ብቻኹም ዘምሕዋት ብቻኹም ብቻኹም ሕጂ ንእሽተይ ዕድል ሃቡን ሞ እዚኣ ክዕር ተቆፂርና ክንዕርያ ኮይና ተቆፂርና ብቻኹም ንእሽተይ ግዜ ሃቡን ኤኮ ኮ መፅኡ መፅኡ ኸማ ና መስብል በቃ በቃ ሕጂ ፀዋዓዮ ክንዕርያና በቃ ክንዕርያ ኮይና ወዲና ኮይና ክንዕርያና ቀልጢፍካ ፀዋዓዮ
1: ኣቶ ሓንጣ እዚ ዘረባን ለመናን ዘድል ይኮነ ብተወሳኺ ድማ ሕማም ኣት ከይከውን ህዝቢ ድማ ከይልከም ሓካይ መፅኦም ክረጋግፁ ስለ ዝኾኑ ንኩላትኩም ኣብ ሓደ ገዛ ክንዓፅወኩም ኢና
0: እውይ እው እንጀራ እው ትካለይ ሕጂ እንድያ ድኣ ሞት መፅያ እንታይ ሞት ጥራይ ድኣ ክልተ ሞት እምበሪ
3: እወይ ሓንጣል ልከም ካናባ ንዘይ ጠቕማ ድበፅ ክንብልባ ብሂወትና ተጣልዕና ትለማለመይና በይዳ ኣሎም ክንወስዶም ድብሉ ደለዉ
4: እንዳይ
0: ኮሽ ብናኾኑ ይትዓል እዞም ውንጭ ቤዳ እታ ክገብሩ መፅኦም
5: ክሽልሙና
0: እንታይ ይበሃል እዚ እንታይ መሳፍንቲ ናይ መን መርገሚ ነርኒ ናይ መን መርገሚ ዝኽሉ ክንዲ ዝዱ ዝብለንስ ናይ መን መርገሚ
6: ናይ ዳሃብ ዝኣኸከቡ እንታይ ሰበይቲ ፀሊም ይመስለኒ ትመላሓሰ
0: እሞ ንዓይ ንዓኻ እኳ ከይከውንሲ
6: ካንዓኻ ሽብኻብኻ ምስቲ ገዛ ዓሽገቡኻ ናይ ሕማቅ ትምኒ የለ
0: ናተይ ትምኒት ንስኻ ኮ ንዓይ ብተግባር ኳ ኢኻ ኣርኢኻኒ ወይ ሓጣል ተዋሪድካ
6: እማ ንንታይ ዘይገበርኩ ኣነ ኮተማዊት እየ ግን ዕድል ድዩ መርገም ናይ ድሃብ ድዩ ኣርኪቦምና
0: ቅድሚ ምምፅኦም ኣታፋኛቱ ራኢኽ ክድርግመኩም ነርኒ
6: ንበል
0: ንገበርቲ ክፉ ንደለይቲ ሞተይ
6: ካሰኢልካ እንዳ ዓጀውጀዋይ ትበል ሕጂ ግዳ ስምዓኒ ሓንቲ ፅቡቅ ፍታሕ መፅያት ንላ
0: ብታያ
6: ጫብካ ካይ ትተንከብካ ከተም ጥላ ትኽእል መንገዲ ማለት እዩ
0: ናበይ ገፀይ ናባህርበርበ
6: እንታ ስምዓኒባ ንስኻ ከይከሰርካ እኳ ድኣ ከሲብካ ትወፀላ መንገዲ ኣላ ማለት እየ
0: ብኸመይ
6: እሞ ንኽእል ባብ ካልእ ቦታ ቁርብ ውስታይ እንዳግበርና ከለና ምናብ ዝላ ሓሳባት ክመፀልና
0: ት
7: ሓንጣል ተላለ በል ወደ ወራሲ ይበሃል ማይ ጋርድያን ኤንጅል
0: ጋርድናይ መን ዘ
7: መልኣኻውን ውዚትካ ማለት እየ ኩሉ በዓል ክንላከ
8: ራይ ኣቶ ሓንጣል ትካልካ ብዘጋጠማ ብጣዕሚ ሓዝን ፅቡቅ ፅሬትን ፅፈትን ዝነበራ ትካል ብከምዚ ምክንያት ካብ ስራሕ ደውሪ ክትብል ብጣዕሚ እዩ ዝሕዝን
0: ይሕዝን ጥራይ ተደቢርካ እምበር
8: ኣጆኻርሕን ሕጂ ንስኻ ተኸስበሉ መንገዲ ስለ ዘሎ ሓዘንካ ናብ ሓጎስ ክልወጥ እዩ
0: ብኸመይ
8: ብኸመይ ዶ ፅቡቅ እቲ ትካል ዝማም ከይፈለጠት ከላ ብውሽጢ ውሽጢ ንዓይ ተካሪየኒ
0: ንኸቶ ዘለኻ
8: ኣቶ ሓንጠል እቲ ብሙሪችፔ ትቁፅዖ መቕፃዕቲ ኮ ኩሉ ኣነ ይክሕምሉ ብላዕሊ ድማ ኣነ ንዓኻ ገንዘብ ክኸፍለካ ስለዚ የዋፃእካ እየ ዝብል እዚ ኸማን መስፍን በጃኻ ኢሉ ስለዝለምነኒ እየ
0: እንታይ ከዝብ ዘለ ዝማምካ ኸመኢና ስቅት
7: እንታ ጥዕና ከለካለ
0: ዝማም ቆልዓኻ ከምዘካሬትካ እያ ትፈልጥ ንስኻ ምስ ወደ ወራሱ እኮ ብውሽጢ ውሽጢ እዮም ክትዋዓዓሉ ዳ ከምኡ ይከኣል ኢና ይከኣል ንፈረኻል ድሓርካ ወደ ራሱ እኳ ኣብትትካል ኣይጥቀለን ብማናጀር ይኸካ እዩ ንስኻ ከዓ ተለዚኻ ከም ዋሳኢ ከም ዋና መንፅን ክትዋሳእ ትኽእል ኢኻ ብሓቀቱም ሰራሕተኛታት እኳ ኣይፈልጡን እዩ ነታ ጓል ሓወኻ ንሚካል ድማ ንሪኢ ከለካ ዓመታዊ ዕረፍቲ ውሰደ ትብለ
7: ድሓናተስ ውሉል ዕረፍቲ ስለ ዘለዋ ክብቁፀዕ
0: እዚኣኻ ፅበቕቲ ወዲ ወራሲ ለዋ እዩ ንሪኢ ከለካ ኣነ ከዓ ብርኩ ተለዚኤ ስለ ዘለዎንኮ ይሕራ እዩ እምበር እዚ ወሪድካ ዘለና ሸቀቃቢልካ ዘመዎት ኮ
7: ውፅ ኣይትሕሰቡ ንስኻ ብሕሰብ ናብራ እናተኸላበትካስ ዘይመጥካስ ኣነ ሸቀቅ ክብለልካ ዝኾነ ወዲ ወራሲ ምሳኻ ክላዘብ ብክንደይ ኢኻ ትወርሰኒ ክንደይ ኢኻ ትበኒ
8: ወል ንዚ ኩሉ መቕፃዕትን ንመተዓራረዩ ዝወፅ ገንዘብን ከምኡ ውን ንነዊሕ ግዜ ክዕፆ ስለዝኾነ ንወርሒ 2,000 ክበከ
7: ንታይ ንወርሒ 20,000 እቱ ይረስ 2,000
0: እንታ ሰበል እዚ ከማ ወዲ ወራሲ ልዋህ ኮይኑ በሪ ዋላ ብሓሙሽተ ግዜልካ ኣነ ልጋ ካሓራ ክትብሎ ዝግባእ ወይ ስማዕ ክንደይ ገንዘብ መውፃእታት ክገብር ዳሓር ከዓ ዝማም ተፈሊጣ ኮ ክትምንቁረካ ኮ እያ
8: ኣቶ ሓንታን ካብዛ ገዛ ወፂኢካ ተመሊስካ እንተለሚንካኒ ዋላ ብፍርቂ ናይዛ ዝበልኩካ ዋጋ ኣየዋፀንን እዩ
0: ሓንጣን በጀኻ ሕሰበላ ወይ ድሓር ካብዚ ንላዕሊ ከይትእውን

0: እዚኣ ናይ ዚ ኦፊስ እያ። ናይቲ ቤት ቁርሲ ከዓ ምስኦም እዩ ዘሎ
1: እሞ ኣቶ ሓንታል፣ ብውሳኔካ ከምዚ ትጣዓስ ብፌርማካ ካበረጋገፅካ ከምኡ ገንዘብካ ካወሰድካ እዚ ቤት ፅሕፈት ክትገድፈልና ኢኻ።
0: እሞ ኣብዚ ገዛ ድኣ ኣገዳሲ ንብረት ኣለኒ ዶ
1: ዋ
0: ወይ
1: ሞ ድሓን ሎሚ ዘድልየካ ንብረት ክትወስድ ኣፍቂደልካ ኣለኹ። ፅባሕ ግን ልክዕ ኣብዛ ሰዓት እዚኣ መፅ ኩሉ መፋትሒ ናይ ዚ ቤት ፅሕፈት ክርከበካ እየ።

0: Antal. Antal. Ada? Antal. Ada?
1: ቤዳ ናብዚ ገዛ ተክገብሩ ክመፁ
2: ሰንኪ ሰንኪ ብሰንኪ ክብለክ ከለኹ ብሰንኪ ዘይፅፉፍ ኣሰራርሓኺ ገዛ ርኢ ከለኹ በድመን ይጨኒ ብድሕሪ ድማ ዝትካል ተዓፂምሽ
1: ዋ ኣታ ሓንጣል ትጋገለኻ እዚ ገዛ ድኣ ጥዑም ሽታ ፈነጅና

0: ንታይ ጎረቤተይ እናጨነወሲ ብሰንኪ ክትብለኒ ብሳላኺ ክትብል ዲኻ ተደሊኻ ክዱ ንደርኣዩ ምስልኻ ተደሊኻ ኣብቲ መንደቕ ተደሊኻ ድማ ስሚንቶ መስመስመስመስ ትብል ክትረአ ንራዩ
1: ሚኮ ዓምናለዋዓል ትደኻ ንድዩ
2: እንድዒ ኣብቲ ኦፊስ ደቂሱ ፅንሑ ሃንደበተስ እዩ ገዛይ ተመንጢሎሎ መስፍና ርሑቕለይ ገዛ ክፅንሑ
3: ሓንቲ ጥዕምቲ ሻይ ኣብና ክትሪ
4: እታ ዓምና ዳሓንዲ ካደኣ
2: ወይ እታ ንስኻ ኣለኻ ዲኻ ንስኻ ስብኻ ሕልሚ ጥራይ ኮይንካ ኣለ
1: ኣንቲ ሓወቢ ሕጂካ ትነግረና ዲኻ
3: ንመጀመርታ ግዜ ኣብ ሕልመይ ሰይጣን ክዕወ ትርእየ
5: ይዓሞ ሸይጣን ክዕወስ ከመይ ጌርካ ርኢኻዮ
4: ሓንታ ፅንሒንካ ስገለ ክትዛረብያ
1: ኣንቲ ዓምና እንታይ ድኻ ሓሊምካ
3: ኣንቲ ጓለይ እዚ መስፍን ዝበሃል ሰብ ምስ ሓደ ወዲ ወራሲ ዝበሃል ንሪኢ ከለኺ ነዛ ትካለይ ተኻሪዋዛ መፍትሕ ባእ ከለኹ ክህቦ ከለኹ ጥራይ ሙኻ ብስማዊ ገንዘብ ለቀልዎ ስማዕ ስበርሰ ንስኻስ ንወዲ ወራሲ ዝበሃል ሰብ ኣይትፈልጥን ኢኻ
4: እንታይ ወዲ ወራሲ
3: እዚ ካብ ወፃእ ዝመፅ ዘመድካ
4: እንታ ጉድረ ኸይበ ኩሉ ሕዑዕማቕ ነገር ናባይ ምግምፃል ተመኒዎ ሕጂ ኸ ናይ ዝሓለብካ ትጥቅነኒ
1: ዓምና እዚ ወዲ ወራሲ ዝበሃል ካብ ሕልምኻ ወፂ ብዛዘራሕ ርእስኻ ይኸውለልካ የሉ
5: ዳሓንዲ ኸ ሓንታ ኣነ ኳ ሰራሕተኛ ናይ ወዲ ደየፍዱረ ኣሕምልትን ፍረታትን ብጅንዳ ድሸጥ ቀሪብልካ ኣሎሞ ንዓነ ይረአየ ክብለካ ኢለ ይመፅ
3: ተበረኸት ዲኻ
5: ዳሓንዲ ኻ ሰንቢድካ ንኮ
3: እንታይ ክድሕንዳ ብተመን ዝሰንበደ ብልሕፂ ተዳሃለ ንዲግድ
5: ሞኖክዶ ንረ
3: ናበይ ናብ ወዲ ወራሲ ወይ እንታ ዝወዲ ወራሲ ዝበሃል እምበር እዛ መልሓሰይ ወሪስዋ

ኣረይተይ መትዓቢተይ መምህርተይ ብልቢ ዝፈትወኩም ብልቢ ዘፍቅረኩም እዛ ደፍናተይ ከዓ መዘከርታ ትኾንኩም።

Kami ini berapa?

ምርኢት ቅዲ ክዳን ነቲ ዘለካ ክእለት ጥበባ ሰፋፍያ ሓድሽ ብልሓትን ቅድን ሒዝካ ንክትመጽእ ዝኸፍት መድረኽ እዩ። ኣብዚ መድረኽ ድማ እቲ ዝኽደን ክዳውንቲ ብውቅባት ሞዴላት ነቲ ክዳን ኣንጸባሪቖም ንኽርእዮኦ ዝሕረያ ወይ ዝሕረዩ ይህልው። ኣብ መድረኽ ወፂኦም ድማ ፍሉይነት ለቢሶሞ ዘለዉ ክዳንን ክእለት ኣካይዳን ተሓዊስዎ መሳጢ ምርኢት ይቐርብ።

0: ኣብ ሃገረ ጀርመን ትቕመጥ ኣዳላዊት ቅዲ ክዳን ዲዛይነር ትዕግስቲ ፍሳይ ትበሃል። ብዓውዲ ቅዲ ክዳን ኣብቲ ዘላቶ ሃገር ተማሂራ ድማ ናብ ሃገራ መፅያ ንመበል ካልኣይ ግዜኣ ድሕሪ 9 ዓመት ምርኢት ቅዲ ክዳን ኣካይዳ። ኣብ ቀፅሪ ሓኩስአ ድማ ዝሓለፈ ሰሙን ምስ ትካል ቅዲ ክዳን ሓበን ኤሪ ላይፍ ስታይል ተሓባቢረን ነዚ መዲባቶ ዝመፀት መደብ ክውን ክኾነላ ከኣለ።
1: ኣነ ትዕግስቲ ፍስሓየ ይበሃል። ኣብ ገዛ ኸንሻ ተወሊደ ኣብ ገዛ ማንዳ ዓብየ። በቲ ሽዑ ዝነበረ ኩነታት ብ77 ሸውዓተን ብሱዳን ገይረ ብካልእ ዓዲ ኮለል ኢለ ንዴንማርክ ኣት ኣብ 80ታት ዴንማርክ ምስ ኣተኹ መጀመርታ ትመሃርሉ እቲ ቋንቋ ምስ ለመድኩ ኩሉ ነገር ሃይ ስኩል ምስ ከድኩ ካብኡ ሽዑኡ ኣብ ቅዲ ክዳን ተማሂረ ዲፕሎማ ናይ ቅዲ ክዳን ስነ ጥበብ።
0: ትዕግስቲ በቲ ሚኒማሊስት ዝበሃል ፍልስፍናያ ቀንዲ ትልለ ቲጂ ሚኒማሊስት ተባሂላ እውን ትፍለጥ እያ። እዚ ፍልስፍና ድማ ኣብቲ ክዳውንቲ ትሰርሓሉ ቅዲ ተውፃሉ እዋንን ትጥቀመሉ እያ። በቲ ዘለዋ ንብረት ኮነ ኣጭርቕቲ ድማ ብዙሕ ብልሓት ዝተሓወሶ ቅዲ እናውፀአትን ትኸይድ ዲዛይነር እያ።
1: መጀመርያ ግዜ ኣብ ኤሪት

0: ምስራቅ ማለት እዩ። እንታይ መስለኪ ድጋርመኪ 2015 ንስኻትኩም እውን ኣልዒልኩሞ ነይርኩም ኣብቲ ግዜ እቲ መኣዲ ስነ ጥበብ ዝበሃል ነይሩ። እቲ ዝተዛረብክዎ ክሳብ ሕጂ ከምኣ እያ ዘላ። ሽዑ እውን ሚኒማሊስት እየ ነይረ፣ ሕጂ እውን ሚኒማሊስት እየ። ሚኒማሊስት ክብል ከለኹ ሚኒማሊስት ፊሎሶፊ እዩ። ኣብ ሂወት ከመይ ጌርካ ኻ በቲ ዘለካ በቲ ዝወሓደ ነገር ትፈጥርን ፅባቐ ጌርካ ትነብርን ምስቲ ዘለካ። ሎማዓንቲ ተኸዲነዮ ዘለኹ ክዳን ንምሳሌ ሕጂ ከም ትሪዮ ዘለኺ ሚኒማሊስት እዩ ድብለክ። ንምንታይ ሚኒማሊስት ክብልክ ኢለ፣ በተን ዘለዋ ኣጫርኽ በተን ዝነበራ እዚኣ ጨርቂ እዚኣ ካብዚኣ ክሳዕ እዚኣ ነይራትኒ ተረዲኪ፣ ካብዚኣ ናብዚኣ ነይራትኒ፣ ግን ኣነ ንዋሕ ስለ ዝኾንኩ የግድን ክትውሰኻ ስለ ዝነበራ ቁርፅራት ጨርቂ ገይረ ወሲኸላ ማለት እዩ። ክልተ ዝተቆርፃ ጨርቂ ብሓንሳእ ግን ከምኡ ክገብሮ ከለኹ ኩሉ ግዜ ኣብዚኣ ሕጂ ሰለስተ ዝተፈላለየ ዓብደላካን ቁርፅራፅ ኣሎ። እዚ ሓንቲ ንበይና ዓብደላካን ኣላ፣ ኣብዚኣ ዓብደላካን ኣላ፣ ኣብዚኣ ዓብደላካን ኣላ። ከመይ ገይረ ብሓንሳእ ክወሃሃድ እቲ ፓተርን እቲ ሕብርሲ ነንሕድሕዱ ከመይ ገይሩ ይዛረብ፣ እዚ ኣገዳሲ እዩ።
1: ሃበን ኤሪ ላይፍ ስታይል ትካል መፍረን መሸጥን ክዳውንቲ ኮይኑ ኣብ ዝተፈላለየ እዋናት ፍርያቱ ዘርኢ ዘቕርብ ኤርትራዊ ትካል እዩ። ኣሰይዳዊት እውን ነዚ ትካል ወኪላ ኣብ ዝተፈላለየ ምርኢታትን ኣብቲ ትካልን ከም ኣዋሃዲት ኮይና ትነጥፍ እያ።
2: ሃበን ኤሪ ላይፍ ስታይል ወይ ከዓ ሃበን ዲዛይንስ ብሽሕን ኣመን ብ2019 እዩ ተበጊሱ። 2019 ከዓ ናይ መጀመርያ ምርኢት ገይሩ ማለት እዩ። ሽዑ ከም ሓደ ፓይሎት ፕሮጀክት ሃይ ስኩል ሳሮን ጎንዚልያ ትበሃል ናይ ሃይ ስኩል ተምሃሪት እያ ጌራቶ ነይራ። ሕጂ ብዛዓዲ የላን ምስ ሓበን ዲዛይነርስ ብምዃን ማለት እዩ ዝበዝሕ ዲዛይን እሳ ሰሪሓቶ ነይራ። ብሓፈሻ ግን ናይዚ ቁሚ ደሎ ናይ ዲዛይን ትካል እንታዩ ሓደ መንእሰያት ብፍላይ ከዓ ንደቂ ኣንስትዮ ዕድላት ምፍጣር፣ ዕድላት ስራዕ፣ ዕድላት ናይ ሓሳባትካ ናይ ምፍሳስ ነገራትካ ተሰሪሖም ናይ ምውፃእ ሕጂ እንታዩ ሽግርና ኩሉ ሻብ ቲኣርት ኣለዎ ኣበይ ከይዱ ይገብሩ ንባዕሉ ገንዘብ ሓፅሩ ንባዕሉ ዕድላት ይሓፅሩ ክለሞ ንዕኡ ብዓቕሙ ገለ ሓገዝ እንዳሃበ ናይ ስራሕ ዕድላት እንዳፈጠረ ሓፈሻዊ ዲዛይኒን ናይ ዲዛይኒን ትካል እዩ። ኣፍኮርስ ክሳብ ሕጂ ማስ ፕሮዳክሽን ኣይጀመርና ግን ናይ ዲዛይኒን ትካል እዩ ማለት እዩ። ምስ ብዙሕ ዕንቅፋታት ጤና ገዛ ናይ ገዛ ፀገማት ኣሎ ከምቲ ትደልዮ ነቲ ደሊካ ደለካ ማተርያል ይኹን ዋላ ነቲ ደሊካ ደለካ ዓይነት ዓቅሚ ሰብ ከትሕዘካ ዝኽእል ገዛ ቅሩብ ኣውኢታት ፀገማት ኣለዎ። ግን ምስዞም ኩሎም ፀገማት ባይታ ምፍጣር እያ ተቀዳሜቲ ባይታ ምፍጣር። ካልኣይ ኣብቲ ፕሮዳክሽን ከዓ ኣብቲ ንሕና ነፍርዮ ነገራት ከዓ ፕሮፌሽናል ወይ ከዓ ንሞያ መንነት ክብርታት ሰስተ ነገር እዩ ትዛረብ ዘለዎ ንሓደ ሞያ እቲ መንነት እቲ ክብሪ ክገልፅ ዝኽእል ክዳውንቲ

0: እቲ ኣብ ቀጽራ ኮስአ ዝተኻየደ ምርኢት ናይ ትዕግስትን ናይ ትካል ሓበን ኤሪ ላይፍስታይልን ቀሪቡ ኣብ ነፍሲ ወከፍ ቅዲ ድማ ናቱ ዝኾነ መልእኽትን ታሪክን ሒዙ እዩ ዝቐርብ ነይሩ ኣብዚ ትዕግስትን ትካል ሓበን ቅዲ ክዳን ናተን ብልሓትን ፈጥራውነትን ኣቕሪበንን ነቲ መደብ ኣማዕሪገንኦ
1: እታ ምርኢት ኣብ ካልኣይ ክፋል ቀዳማይ ክፋል 8 ነይሩ ካልኣይ ክፋል ከ 8 ነይሩ ኣብቲኣ ናይ ደእተናይ ደእትኹዋ ኣብታ ካልአይቲ ክፋል በደው ሕብሪ ሽፎን ታንቴላ ዝመስል በዝጎና ዝነበረት እሳ ካበየ ሓሳባት ኣምፀያ ቅድሚ እዚኣ ቅድሚ 85 ዓመት ገብር ኣቦይን ኣደይን ክሕፀዩ ከለዉ እዛ ስእሊ እዚኣ ተረዲእ ክለኺ ቅድሚ 85 ዓመት እየ ዝብለኪ ዘለኹ እዛ ናይ ሕፂኦም ክዳን ተኸዲኖም

ምስ ረኣኹ ነታ ሕጂ ፋሽን ዘሎ እዚዩ እቲ ፋሽን ዘሎ ነዊሕ ዝፍርፍር ነዊሕ ኢዱ ትሕጂ ዘሎ ውዑይ ፋሽን ንስ እዩ ምስ ረኣኹ ነዚኣ እናረአኹ ብፍቕሪ ንዓኣ ሰሪሐ እያ ነታ ተሽሙ ዘላት ኩሉ ግዜ ስኒ እንድሕር ኢኽዮ ኣብ 2015 ንኳ ገሊፀዮ የ ብዙእ እቲ ክዳውንተይ ዝበዝሕ ግዜ ታሪክ ኣለዎ ከምኡ ፈትየ ዛንታ ዘለዎ ክዳን ከብል ኣብኡ እንድሕር ርኢኽዮ ናይ 2015 ኣብቲ ምፅኽሞ ዘለኹም ኣብ ባፅዕ ሰይትየማነ ባርያ መሓዛይ ብሓንሳእ ዝዓብአና ኢና ስቲል ብሓንሳ ኣለና ገዛውትና ገዛ ማንዳኹም ዝበልኩ ኸ የማነ ባርያ ኣብ ባፅዕ ምስ ጎድኩ ጂንስ ምስ ገበርኩ ርሂፀ ስለ ዝነበርኩ እታ ኩሽፍ ይቡኒ እንደገና ኣብቲ ፖስተረይ እንድሕር ኢኸ ሰላም ተኸዲናት ኣላ እታ ኩሽፍ ኣብ ኣኸላየ ሰፊየ እያ ክልተ በዚያ ቆሪፀ ብጫ ላይን ኣለዎ ኣክልተ ስለምንታይ ብጫ ናይ ብሓቂ ሓጎስ እዩ ዝፈጥረልክ ብርሃን እዩ ፀሓይ እዩ ኣብዛ ዓዲ ኩሉ ግዜ ፀሓይ ስለ ዘሎ ኣይተዝተማቕሮን ኢኻ ንሕና ግን ኣብ ወፃኢ ምስኮና እቲ ፀልማት ዲፕረስ እዩ ዝገብረኪ እቲ ብርሃን እዩ ሓጎስ ዝፈጥረልኪ ስለዚ ናይ ማነ ኮይና ጥራሕ ዘይኮነት እቲ ብጫ ሕብራ ተፈታዊ ዝኾነ ሕብሪ ናይታ ክዳን ኣብቲ ፖስተር ናትና እውን ኣውፅአ ኣለኹ ሕጂ እንደገና ኣብ ማእከል ገይሩ ታሽሙ ትሬድ ዲሜንሽን ፈጢሩ እቲ ፖስተር ዝገበረ ሕጂ እንታይ ዝብለክ ዘለኹ ደስ ዝብለኒ ኣነሲ ዝኾነ ነገር ምስቲ ክዳነይ ዝተሓሓሲ ዛንታ ከዓ ክህልዎ

0: ሕጂ ምስቲተ ኣነ እንቲትን ሕጂ ኮና ንፋለጥ ማለት እዩ ከምዚ ትብሎ ዘላ 215 ክትመፅእ ከላ ኣብዛ ቦታ ክነይራኣነ ማለት እዩ ዚ ሆስ ናይ መደማ ኣዲስ ነ ጥበብ ጋዜጠኛ ነይረ ሽዑ ኣብቲ ተዓዲመ ከይደ ርኢናዮ ኢንተርቪው ገይረላ ገለመለ ካብ ሽዑ ትሒዘ እቲ ኣድናኦት ነይሩ ምናልባት ትርክባት ኣይነበረን ኣብዚ ከዓ ኣጋጣሚ ኣነ ናይ ሓበን ኤሪ ላይፍ ስታይል ወይ ከዓ ሓበን ዲዛይነርስ ፌስ እየ ዘለኹ እሳ ከዓ ብካልእ እቲ ኮኔክሽን ተፈጢሩ ተራኺብና ብሓፈሻ ክርኢ ከለዎ ኣዝዩ ፅቡቅ ምርኢት ነይሩ ብጣዕሚ ፅቡቅ ኣዝዩ ዋላ ናታ ክዳውንቲ ዋላ ናና ክዳውንቲ ማለት እዩ ኣብ ናህና ክዳውንቲ ኣተይ ክዛረብ ከምዛ ክብለክ ዝፀናሕኩ ነተ ናህና ዕላማታት ቀዳሞት ጎሉስ ናህና ንዕዕን ኢና ንሕና ኣእቲና ንሰርሕ ሓደ ነቲ ናህና ክዳውንቲ ከመይ ጌርካ ተለባሲ ትገብሩ ናብነት ብኣብነት ከበኪአ ኣብታ ቀዳሚቲ ሽ ዝነበረት ድረስ ነራ ፃዕዳ ኖርማል ዕዉር ዝበሃል ነፀላ እዩ ንዑ ኢና ሰሪሕናዮ ናይ ቢች ድረስ ክኸውን ይኽእል እዩ ኣብ ገምገም ባሕሪ ትክደኖ ድረስ ዓይነት ክትጥቀመሉ ትኽእል ኢኻ ኮንፈረንስ እንተለካም ጌርካዮ ክትኣቱ ትኽእል ኢኻ እቲናቱ ኤለጋንስ ወይ ከዓ ትናቱ ክብሪ ዝሓለወ ክዳውንቲ ኮይኑ ከመይ ኢሉ ንክልተ ሰለስተ ዝተፈላለየ ኣጋጣሚ ሪፕረዘንት ይገብረካ ማለት እዩ ኣብተን ክዳውንቲ ሓደ ብኣፍሪካ ሲልክ ብኣፍሪካን ዝተሰርሐት ነይራ ምስራሒ ጌርካ ክትኣቱ ትኽእል እንተን ፈትሒካ ከዓኒ ማስ ዝኾነ ፓርቲ ይህልወካ ዝኾነ ትኸዶ ይህልወካ ከዓ ኖርማል ከምኡ ጌርካያ ክትወፅእ ትኽእል ከምኡም ሕጂ ኣብቲ መንነት መፅኢ ክዛረብ ከለኹ ክልተ ዓይነት መንነት ኢና ከነውፅእ ፈቲና ሓደ እቲ ኤርትራዊ መንነት ካልኣይ ከዓ እቲ ኣፍሪቃዊ መንነት እውን ንሱውን ኣካል እቲ ሕብሪ ዝበዝሖ ገላ ዓይነት ዝበዝሑ ክዳውንትና ሲልክ ነይሮም ናይ ዓብደላ ከኒ ኮሌክሽን ነይርና ሕጂ ኣብዚኦም እንታይ ኢና ክንገብር ፈቲና ንክልትኡ ከንፀባርቅ ዝኽእል ሓደ ነቲ ፕሮፌሽናሊቲ ካልኣይ ነቲ መንነት ሳሳይ ከዓ ነቲ ክብሪ ናይ ክዳን
1: ኣብቲ መደብ ነቲ ክዳውንቲ ኣብ ርእሲ ማዕርግ ዝወሰኻሉ ሞዴላት እውን ግዴአን ተፃዊተን እየን ኣስታት 8 ሞዴላት ድማ ኣቕሪበንኦ

እቲን ሞዴላት ዝመረፅክወን ንመጀመርያ ግዜን ሞዴል ገይረን ሞዴል ገይረን ኣይፈልጣን። ካልኣይ ነገር ሞዴሊስት ጥራሕ ዘይኮና እቲ ኣብነት ክኾና የ መሪፀ የን። ንምሳሌ ኣድሓነት ማሕሙድ ቢኤ ዲግሪ ኣለዋ፣ ናይ ፍሬንች መምህር እያ፣ ሰለስተ ቆልዑት ኣለዋ፣ ኦንላይን ማስተራ ትገብር ኣላ። እዚ ኩሉ ኣካዊና ፍርቂ ናይቲ ክዳውንተይ ተኸዲናቶ ሕጂ ናይ ብሓቂ ከበይ ይመፅ እቲ ኤነርጂ ኢለኣነ ከማን ገሪሙኒ። ቀፂላ እዚኣ ሳሮን ተስፋይ ትበሃል ኣላ። ሳሮን ተስፋይ ነርስ እያ፣ ነርስ እያ። እሳን ከምኡ እቲ ሓንቲም ትዕግስቲ ሶሎሞን ከዓኒ እሳ እውን ዲፕሎማታ ብሶሲዮሎጂ ኣለዋ። እቲያ ረብዒቲ ዝነበረት ካሮሊና ጓል 8 ዓመት ነይራ። ቅድሚ 15 ዓመት ምርኢት ከርኢ ከለኹም ሰዲኣ መፅያ። ሕጂ ከዓ እንደገና እሳ ከዓ ካሮሊና ከዓ ሞዴል ኮይና መፅያ። እንታይ ዘርእኪ ሓንቲ ሞዴሊስት ጥራሕ ዘይኮነ ስኒ ኩሉ ግዜ ሓደ ፍልጠት ዘለዋ ክትከውን ከላ ክተንፀባርቕ ትኽእል እያ። ስለዚ ደቂ ኣንስትዮና ድማ ሓያላት ምዃና ኣይፈሊጠ ብሕልፊ ኣድሓነት ናይ ኣድሓነት ክሪኦ ከለኹ ሽዕለይቲ ሰለስተ ቆልዑት ነይሮማ ማለት እዩ። ግን ስቲል ኤነርጂ ነይርዋ ንሸሞንተ ክዳውንቲ ከይዳ ታሽሙ ክትገብር።

0: ሓደ ዲዛይነር ቅዲ ክዳን ክቕርብን ከሎ ካብቲ ዝሓለፈ ፍልይ ዝበለን ካልእ ፈጠራውነትን ሓዊሱን ክቕርብ ምስ ዝኽእል እዩ ፍሉይ ዲዛይነር ከብሎ ዝኽእል። በዚ ድማ ነቲ ተዓዛባይ ከደንቕ ከገርምን ጽባቕነት ከስተማቕርን ዝድርኾ። ብዘይካዚ ዲዛይነራት ንባህልን ክብርታትን ሕብረተሰብ ዘንጸባርቕ ትሕዝቶ ሒዞም ምስ ዝቐርቡ ልዑል ተቐባልነት ክረኽቡ በሪ ይኽፈተሎም።
1: እንታይ ይደ ፅቡቅ ክኸውን ይኽእል ከመይ ጌርና ኢና ምቹ ብጣዕሚ ኣገዳሲ እዩ ወይ ከዓ ክላሲክ ዝኾነ ክዳውንቲ ክላሲክ ክብል ከለኹ ሓደ ነገር እዚኣ ሕጂ ሲ ድሕሪ 15 ዓመት ውን ክኽደና እየ ተናታሲ ስታይል ሲ ኣይጠፍእን እያ። እዚኣ ሕጂ ኪሞኖ እያ ናይ ጃፓንን ቻይናን ዝኽደንዎ እዩ፣ ግን ካልእ ነገር ፈጠራ ገይረ ሰሪሐ ኣለኹ። እዚኣ ግን ድሕሪ 20 ዓመት ንድሕሪ ተኸዲን እያ ወላ ሓንቲ ይኮነት ኣይጠፍእን እያ። ስለዚ ከምኡ ዓይነት ክዳውንቲ ንድሕሪ ኣፍሪና መጀመርታ ኢንቫይሮንመንት ኣዌር ክንከውን ንኽእል ምሻለከ ኣብ ክንዲ 10 ግዜ ኣጫርቕ ትድድርበ ፖሊስተር ፕላስቲክ ዘረ እንድሕሪ ሓደ ክዳን ንነዊሕ ከገልግል እንድሕር ክኢሉ ነቲ ኢንቫይሮንመንት ታሽሙ ክንገብር ንኽእል። ብዝተኻእለኒ መጠን ስኒ ነቲአን መንእሰያት ዘለዋ ሲ ፅበቐ ክፈጥራ በቲ ተፈጥራዊ ካብኡ ድማኒ ካልኣይ ነገር ድማኒ ኣብዚ ዓዲ መፅእ ኣብ ሹቅ ክሪኦ ከለኹ ሲ ሓደ ዓይነት እዩ ኩላተን ሓደ ዓይነት ክደና መርዓ ሓደ ዓይነት እንታይ ስሙ ሕጂ ክፈጥራ ደስ ዝብለኒ ኣነ ከዓ ሓንቲ ኣብነት ክኾነን

0: ምርምራሻ ናይ ክፍሊ ድማ ዘተባብዕ ምዃኑ ዝጠቐሰ መምህር ዑስማን መስርሕ ምምሃርን ምስትምሃርን ምምሕያሽን ተሳትፎን ውፅኢትን ተምሃሮ ንምዕባይን ኣብያተ ትምህርቲ ኣበርቲዕን ክሰርሓ ኣተሓሳሲቦም ርእሰ መምህራን ብወገኖም ኣብ መብዛሕትአን ኣብያተ ትምህርቲ ዝረአ ሕፅረት መፅሓፍቲ ናይ መባእታ ደረጃ መምሃሪ ክፍልታትን መምህራንን ፍታሕ ክናደየሉ ብምትሕስሳብ ብከምዚ ውሰድ ተበግሶ ብዝለዓለ ክድፍኣሉ ተላብዮም ወኪል ምምሕዳር ንዞባ ሻምብቆ ኣተታረቀ ኣባይ ድማ ምምሕያሽ ብቕዓት ትምህርትን ምቅላል ሕፅረት ኣብያተ ትምህርትን ንዝተወሰኑ ኣካላት ጥራይ ዝግደፍ ዕማም ስለ ዘይኮነ ህዝቢ ዝወስደ ዘሎ ተበግሶ ዝምስገን ውፅኢት ይርከቡ ከም ዘሎ ብምጥቃስ ነዚ ብምግንዛብ ኣብያተ ትምህርቲ ብሓፈሻ መምህራን ድማ ብፍላይ እቲ ዝድለ ለውጢ ንምምፃእ ብተወፋይነት ክሰርሑ ኣዘኻኺሩ
1: ሰልጠንቲ መበል 30 ዙርያ ካድር ካብ 11 ምምሕዳራት ከባቢ ንኡዞባ ናኣፋን ዝተለለያ 48 ስድራ ሰማእታት ንስወከፈን 1,000 ናኣፋ ገንዘባዊ ሓገዝ ገይሮም ብ18 መስከረም ኣብ ኣዳራሽ ጎብየ ኣብ ዝተኻየደ ስነ ስርዓት ወኪል ሰልጠንቲ ኣብ ዝሃቦ ቓል ኣብታ ሕላገትን ፅንዓትን ምስ ዋእትነትን ዝኾነት ከተማ ናኣፋ ምህለዎም መብፅዕኦም ንትግባር ሕድሪ ሰማእታት ዘሐድስሉ ምዃኑ ብምጥቃስ እዚ ንስድራ ሰማእታት ንምሕጋዝ ዝወሰድዎ ተበግሶ ናቱ መርኣያ ከም ዝኾነ ኣረድዩ ኣምሓዳር ንዞባ ናኣፋ ኣቶ ያቆብ እድሪስ ብወገኑ እዚ ኣብ ነፍሲ ወከፍ ዙርያ ካድር ንስድራ ሰማእታት ኣብ ጎንኹም ኣለና ዝብል ረዚን መልእኽቲ ዘመሓላልፍ ተበግሶ ባህሊ እናኾነ ምምፅኡ ብምሕባር ብስም ምምሕዳር ንዞባ ናኣፋ ምስጋና ኣቕሪቡ እዚ ብሰልጠንቲ ዝግበር ዘሎ ደገፍ ንስድራ ሰማእታት ሕጂ ንመበል 14 ግዜኡ ከም እተኻየደን ብድምር ኣስታት ፍርቂ ሚልዮን ናኣፋ ንዝምልከተን ስድራ ሰማእታት ከም እተመቓርሕን ካብ ብምምሕዳር ቤት ትምህርቲ ካድር ዝተረኸበ ሓበሬታ ይነፅር ዝስዕብ ዜና ሃገራት ወፃኢ እዩ ንምክተልኩም ደጊመ ብክብሪ ይዕደም ኣብ ዜና ወፃኢ መንግስቲ ኢራን ካብ ኣሜሪካ ክመፅኦ ንዝኽእል ተወሳኺ ንእገዳ ስጉምቲ ተሪር ምላሽ ከም ዝህበሉ ኣጠንቂቑ እቲ መንግስቲ ነዚ ዝገለፀ ኣሜሪካ ካብ ሃገሩ ንዝመደበረን መንገድታት ሓይሊ ኣየር ዕላማ ዝገበረ ተወሳኺ እገዳ ከመተፅንዕ ድሕሪ ምእማታ እዩ ብመሰረት ተሓድሽ እገዳ ካብ ፅባሕ 23 መስከረም ንብምሉእ ኣህግራዊ በረራታት ኢራን ደው ከም ዘብሎ ፕረዚደንት ዶናልድ ትራምፕ ሓቢሩሎም እዚ ከምዚ ኢሉ እንከሎ ኣብ ምብራርን ምዕላብን ነፈርቲ ኢራን ንዝተሓባበረ ሃገራትን ትካላትን ክእግደን ምዃኑ ፕረዚደንት ትራምፕ ኣጠንቂቑ እዚ ሓድሽ ውጥን ኣብ ተግባር እንተውዒሉ ኣሜሪካ ቀዲማ ኣብ ልዕሊ ኢራን ካብ ዝወሰነቶ እገዳታት እቲ ዝሓየለ ክኸውን ከም ዝኽእል ይእመት እዚ ከምዚ ኢሉ እንከሎ ጃምላ ሃገራዊ እቶት ኢራን ኣብ ቀድማይ ፍርቂ 2026 ብልዕሊ 10 ሚእታዊት ከም ዘንቆንቆለ ስታቲካዊ ፀብፀባት ሃገር ሓቢሮም ኣብ መወዳእታ ወርሒ ለካቲት ናይዚ ዓመት ብዝተወልዐ ኩናት ዓንዲ ሕቆ ቁጠባ ኢራን ዝኾነ ምህርቲ ነዳድን ጋዝን ብልዕሊ 26 ሚእታዊት ከም ዝጎደለ እዮም እቶም ፀብፀባት ዝጠቕሱ ኣብ ወርሒ መጋቢት ዕለታዊ ኣስታት 2 ሚልዮን በርሚል ዝነበረ ፍርያት ነዳዲ ኢራን ኣብ ዝሓለፈ ወርሒ ነሓሰ ናብ ኣስታት 40 ሚልዮን ከም ዝወረደ ተፈሊጡ ኣሜሪካ ተካይዱ ብዘላ መጥቃዕትታት ትካላት ፀዓት ኢራን ቀንዲ ዕላማ ኮይነን ምህላወን ይጥቀስ ብዘይካዚ ብሰንክቲ ኩናትን እገዳታትን ኣሜሪካ እቶት ኢንዱስትሪን ዕደናን ብኣስታት 15 ሚታዊት ምስናዕን ሕርሻን ድማ ብኣስታት 3 ሚታዊት ከም ዝነክአ ተገሊጹ እዚ ከምዚ ኢሉ እንከሎ ኣብ ኢራን ኣብዚ ዓመት እዚ መጠን ቁጠባዊ ዝቕባበ ኣስታት 70 ሚታዊት ከም ዝዓረገን ንማሕበር ቁጠባዊ ፀገማት ህዝቢ ከም ዘጋደዶን ተሓቢሩ ኣሜሪካ ኣብ ልዕሊ ኢራን ዘፅለቐቶ ንፅላታት ፀዓትን ምክልኻልን ዕላማ ንዝገበረ እገዳ ብ5 ዓመታት ኣናዊሓቶ ስለ ዘላ እቲ ቁጠባዊ ሃስያ መሊሱ ክኸርር ከም ዝኽእል ይእመት ኣሜሪካ እውን በቲ ኣብ ኢራን ተካይዶ ዘላ ወታደራዊ ወፍሪ ኣብ ውሽጢ ዝሓለፈ 8 ኣዋርሕ ልዕሊ 38 ቢልዮን ዶላር ከም ዝኸሰረት እዩ ዝግለጽ ኣሜሪካ ምስ ደቡብ ኮርያን ጃፓንን ዝፀንሓ ወታደራውን ዲፕሎማሳውን ዝምድና ከም እተስፍሖ ገሊጸ ጻሕፊ ጉዳያት ወፃኢ ማርኮ ሩቢዮ ትማሊ 21 መስከረም ምስ ሚኒስትራት ጉዳያት ወፃኢ ደቡብ ኮርያን ጃፓንን ኣብ ከተማ ኒውዮርክ ኣብ ዘካየደ ርክብ ኣሜሪካ ንክልቲአን ሃገራት እትገብሮ ወታደራውን ፀጥታውን ደገፍ ክብ ከም እተብሎ ሓቢሩ ብዘይካዚ ኣሜሪካ ምስተን ሃገራት ዝፀንሓ ቁጠባዊ ሽርክነት ብዓይነትን መጠንን ከም እተዕብዮ ማርኮ ሩቢዮ ነፂሩ ደቡብ ኮርያን ጃፓንን ብወገነን ምስ ኣሜሪካ ዝፀንሐን ኩሉ ሜዳዊ ምትሕግጋዝ ንምስፋሕ ቅርብነተን ኣረጋጊፀን ኣሜሪካ ኣብ ደቡብ ኮርያን ጃፓንን ብጠቕላላ ልዕሊ 80,000 ወታደራት ኣዋፊራ ከም ዘላ ፀብፀባት ይረድ

ኣብ 2025 ኣሜሪካ ምስ ጃፓን ልዕሊ 320 ቢልዮን ዶላር ምስ ደቡብ ኮርያ ድማ ልዕሊ 230 ቢልዮን ዶላር ዝግመት ንግዳዊ ምልውዋጥ ከም ዘካየደ ትጥቀስ። ዚምባብዌን ሞዛምቢክን ዘራኸበን መስመር ነዳዲ ንምስፋሕ ከም እተሰማምዓ ሓቢረን። እቲ ስምምዕ ዓመታዊ በቲ መስመር ዝለኣኽ ዝጸንሐ 3 ሚልዮን ሜትሮ ኪቦ ነዳዲ ክሳብ መወዳእታ 2027 ናብ ልዕሊ 5 ሚልዮን ሜትሮ ኪቦ ክምዝብል ዝዓለመ እዩ። ሞዛምቢክን ዚምባብዌን ነቲ መጠን ክሳብ 2050 ዓመታዊ ናብ 12 ሚልዮን ሜትሮ ኪብ ንምዕባዩ መደብ ከም ዘለወኑን ኣፍሊጠን። በዚ ድማ እቲ ናይ ምስፋሕ ፕሮጀክት ተጠቀምቲ ናይቲ መስመር ንዝኾና ዛምቢያ፣ ማላዊ፣ ቦትስዋናን ዴሞክራሲያዊት ሪፐብሊክ ኮንጎን ብኣግኡ ተስፋ ሂብዎን ኣሎም። እዚ ኣብ 1982 ዝተሃንፀን ልዕሊ 290 ኪሎ ሜትር ዝንውሓቱን መስመር ካብ ወደባት ሞዛምቢክ ነዳዲ ብምቕባል እዩ ናብ ሃገራ ዞባ ደቡብ ኣፍሪቃ ዘመሓላልፍ። ኣህጉር ኣፍሪቃ ኣብ ወታደራዊ ጽላት ተመዝግቦ ንዘላ ገስጋስ ዘንጸባረቕ መበል 13 ኣህጉራዊ ምርኢት ኣብ ሪፐብሊክ ደቡብ ኣፍሪቃ ተኻይዱ። ኣብዚ ካብ 16 ክሳብ 20 መስከረም ዝተኻየደ ኣህጉራዊ ኣጋጣሚ ካብ ሓያሉ ሃገራት ኣፍሪቃ፣ ኤስያ፣ ኤሮጳን ኣሜሪካን ዝመጻ ብርክት ዝበለ ኩባንያታት ፍርያት ክቕርባ ቐኒአን። እዚ ኣብ ከተማ ፕሪቶርያ ክካየድ ዝቐኒአ ምርኢት ኣብ መንጎ ሃገራት ኣፍሪቃን ካልኦት ሃገራትን ዘሎ ወታደራዊ ዝምድናታት ዘደንፍዕ ምዃኑ ወደብቲ ገሊፆም። እቲ ኣህጉራዊ ምርኢት ኣብ ነፍሲ ወከፍ 2 ዓመታት ዝካየድ ኮይኑ ኣብ 2024 ኣብ ደቡብ ኣፍሪቃ ተኻይዱ ምንባሩ ጸብጻባት የረዱ። ፈረንሳን ካናዳን ምምዕባል ነዳድን ተፈጥሮኣዊ ጋዝን ኣብ ዝርከቦም ሓያሎ ጽላታት ብሓባር ክሰርሓ ተረዳድየን። እቲ ምርድዳእ ፕረዚደንት ኢማኑኤል ማክሮን ቀዳማይ ሚኒስትር ማር ካርኔን ትማሊ 21 መስከረም ኣብ ከተማ ፓሪስ ፈረንሳ ኣብ ዘካየድዎ ዝርቢ ተበጺሑ። እቲ ስምምዕ ፈረንሳ ካብ ካናዳ ብመልክዕ ፈሳሲ ዝዳሎ ብብዙሒ ባህርያዊ ጋዝ ክትሽምት ዘኽእል ምዃኑ ተገሊጹ። ብዘይካዚ እቲ ውዕል ካልኦት ሃገራት ኤሮጳ ብመንገዲ ፈረንሳ ተረባሕቲ ተፈጥሮኣዊ ጋዝ ካናዳ ክኾና ባይታ ከም ዝፈጥር ተሓቢሩ። በዚ ድማ እቲ ስምምዕ ድሕሪ ምውላዕ ኪናት ዩክሬን ኣብ ዓበይቲ ሃገራት ኤሮጳ ተኸሲቱ ንዘሎ ሕፅረት ጋዝ ብኸፊል ከቃልሎ ከም ዝኽእል ይእመት። ካናዳ ብፍርያት ባህርያዊ ጋዝ ብደረጃ ዓለም ኣብ 5ይ ደረጃ ብመጠን ሰደድ ድማ ኣብ 4ይ ደረጃ ትስራ። እዚ ከምዚ ኢሉ እንከሎ ፈረንሳን ካናዳን ኣብ ምምዕባል ቴክኖሎጂን ብርቂ ማዕድናትን ክተሓጋገዛ ምዃነን ገሊፀን ኣለዎም። ካናዳ ኣቐዲማ ምስ ኤሮጳ ሕብረት ኣብ ምክልኻል ፀዓት ጸጥታ ቴክኖሎጂን ክቡራት ማዕድናትን ዘተኮረ ስምምዕ ከም እተፈራርምት ኣይርስዓን። ፓኪስታን ናብ ልዕሊ ሃገሩ ደብዳብ ነፈርቲ ከም ዘካየደት መንግስቲ ኣፍጋኒስታን ከሲሱ። በቲ ኣብ ሰሜናዊ ምብራቅ ሃገሩ ዝተኻየደ ደብዳብ ሰብኣውን ዋታውን ክሰራ ከም ዝወረደ ዝገለጸ መንግስቲ ኣፍጋኒስታን ሕነ ናይ ምፍዳይ ስጉምቲ ከም ዝወስድ ሓቢሩሎም። በዚ ድማ ወታደራዊ ምትፍናን ክልቲኤን ጉረባብቲ ሃገራት መሊሱ ክኸርር ከም ዝኽእል ናይ ቀረባ ተዓዘብቲ ይእምቱ። ፓኪስታን ኩሎም ግዳያት ናይቲ ደብዳብ ኣብ ኣፍጋኒስታን መደበሮም ሽብራውያን ምዃኑ ክትገልጽ ከላ፣ መንግስቲ ኣፍጋኒስታን ግን እቶም ግዳያት ሰላማውያን ሰባት ከም ዝኾኑ ኣረዲዮም። ኣብዝሓለፈ ቀረባ መዓልትታት ኣብ ፓኪስታን ብዝተኻየደ ሽብራዊ መጥቃዕቲ ልዕሊ 30 ሰባት ምቕታሎም ዝፍለጥ ኮይኑ እቲ ደብዳብ ነፈርቲ መልሰ ግብሪ ናቱ ምዃኑ ተገሊጹ። ነቲ መጥቃዕቲ ዘካየዱ ሽብራውያን ካብ ኣፍጋኒስታን ሰሊኹም ዝኣተዉ ምዃኖም ፓኪስታን ኣብ እዋኑ ምኽሳሳ ይዝከር። መንግስቲ ኣፍጋኒስታን ግን ንክሲ ፓኪስታን ኣሉታዊ ምላሽ ክህበሉ ጸኒሕሎም። ናይ መወዳእታ ዜና ኣብ ሪፐብሊክ ደቡብ ኣፍሪቃ ትማሊ 21 መስከረም 5.8 ሬክታር ምንቅጥቃጥ ምድሪ ከም ዝተኸስተ ማዕከናት ዜና ኣቃሊሐን። በቲ ኣብ 10 ኪሎ ሜትር ማዕሞቕ ዘጋጠመ ሓደጋ ኣብ ህይወት ዝወረደ ክሳራ እኳ እንተዘየለ መጠናዊ ንዋታዊ ዕንወት ከም ዝሰዓበ ሰመዚ ደቡብ ኣፍሪቃ ሓቢሮም። ክኢላታት ስነ ምድሪ ደቡብ ኣፍሪቃ ድሕረ ምንቅጥቃጣት ክስዕብ ከም ዝኽእል ብምእማት ህዝቢ ጥንቃቕኡ ክዕቢ ኣተሓሳሲቦም። እዚ ከምዚ ኢሉ እንከሎ ኣብ ተመሳሳሊ ዕለት ኣብ ደቡባዊ ሸነኽ ቱርኪ 5 ሬክተር ምንቅጥቃጥ ምድሪ ተኸሲቱ። በቲ ኣብ 7 ኪሎ ሜትር ማዕሙቕ ዘጋጠመ ምንቅጥቃጥ ትሕተ ቅርፃዊ ዕንወት ከም ዝወረደ ተገሊጹ። ቱርኪ ሓደጋታት ምንቅጥቃጥ ምድሪ ብብዝሒ ኣብ ዝኽሰተሉ ጂኦግራፋዊ ኣከባቢ ከም እትርከብ ክኢላታት ስነ ምድሪ ይጠቕሱም።

ክቡራት ተኸታተልቲ ዜና ንምዝዛም ኣርእስቲ ዜና ክንደግም። ብደረጃ ዞባታት ክካየድ ዝቐነየ መደባት ፅምብል ዝኽሪ ምምስራት ቤት ትምህርቲ ሰውራ ተዛዚሙ። ኣብ ትሕቲ ሃኮስኤ ዝተወደቡ ሰራሕተኛታት ትካላት ወፈራዊ ንጥፈታት ኣካይዶም። ኣብ ንኡስ ዞባ ሻምብቆ ተራኮም ኣብ ብምቅላል ሕፅረት ኣብያተ ትምህርቲ ተመጒሱ። ኢራን ካብ ኣሜሪካ ክመፅኣ ንዝኽእል ተወሳኺ ናይ እገዳ ስጉምቲ ተሪር ምላሽ ከም እትህበሉ ኣጠንቂቖም። ኣሜሪካ ምስ ደቡብ ኮርያን ጃፓንን ዝፀንሓ ወተሃድራውን ዲፕሎማሳውን ዝምድና ከም እተስፍሖ ገሊፃ። ዚምባብዌን ሞዛምቢክን ዘራኽበን መስመር ነዳዲ ንምስፋሕ ከም እተሰማምዓ ሓቢረን። ነዚ ሰዓት ዝተዳለወ ዜና ተዛዚሙሎ ምስ ተርፉ መደባትና ንሓድገኩም ብወገነይ ብሩህ መዓልቲ።

0: መበል 50 ዓመት ዝኽሪ ምምስራት ቤት ትምህርቲ ሰውራ ዕዙዝ ዝኽሪ ንሓድሽ ወፍሪ ሕንፀት ሃገር ብዝብል ቴማ ካብ ዕለት 17 ክሳብ 20 መስከረም ኣብ ዝተፈላለየ ቦታታት ኤርትራ ይፅምበል ኣሎ። እዚ በዓል ንቤት ትምህርቲ ሰውራ ብዝገልጽ መደባት ዝወቀበ ኮይኑ ንኹሉ መድያዊ ፅልዋ ዕቤት ስፍሓት ትሕዝቶ እዚ ቤት ትምህርቲ ዘንፀባርቕን ዝገልጽን ሓፈሻዊ ስእሊ ዝህብን እዩ። ንሕጂ ከዓ ንገለ ካብቲ ኣብ ስመራ ፓላስ ዝቐረበ ትሕዝቶ ናባኹም ከነብሎ ኢና ሰናይ ምክትታል። ኣብቲ ኣጋጣሚ ሚኒስተር ጉዳያት ወፃኢ ኣቶ ዑስማን ሳልሕ ብዛዕባ ኣድላይነት ኣሕዳር ኣብያተ ትምህርቲ ኣብ ተመክሮ ቤት ትምህርቲ ሰውራ ዝብል ኣርእስቲ ሰሚናር ኣካይዱ። ሚኒስተር ዑስማን ቤት ትምህርቲ ሰውራ ከም ኣሕዳር ቤት ትምህርቲ ኣብ እዋን ብረታዊ ሰውራዊ ቃልሲ ኣብ ደጀን 0/1976 ዝተመስረተ ኮይኑ ኣብ ውድባዊ ጉባኤ ናይ ህዝባዊ ሓይልታት ዝተቐመጠ ዕላማታት ዓጢቁ ዝተበገሰ እዩ ክብል ድሕሪ ምግላጽ ኣብ ፈለማ ክምስረት እንከሎ ናይ መምሃራን መሰረታዊ ጠለባት ቁፅሪ ተምሃሩ ሕፅረት ነይርዎ ብምባል ከም መደብ ግን ነቶም ብዝተፈላለየ መንገዲ ኣብ ሰውራ ዝነበሩ ህፃናት ማኣዲ ትምህርቲ ንምቕራብ ከም ዝነበረ ኣብርሂቡ።
1: ስለዚ ትምህርቲ ሰውራ መበገስትን መሰረትን ስርዓተ ትምህርቲ እዩ። ናይ ኤርትራ ስርዓተ ትምህርቲ ብዛዕባ ስርዓተ ትምህርቲ ዝዛረብ እንተኮይና ስርዓተ ትምህርቲ ናይ ጢልያን ሓሊፍ እዩ። ስርዓተ ትምህርቲ ናይ እንግሊዝ እውን ሓሊፉ፣ ስርዓተ ትምህርቲ ናይ ኢትዮጵያ ሓሊፉ ኩላና ርኢና። እዚ ግን መሰረት ስርዓተ ትምህርቲ ናይቲ ሕብረተሰብና እዩ። ስርዓተ ትምህርቲ ኣብ ቤት ትምህርቲ ሰውራ ይተተኺሉ። ስርዓተ ትምህርቲ ምናልባት ብዙሕ ክንዛረብ ንኽእል ንኸውን፣ ግን እቲ ስርዓተ ትምህርቲ ከብሎ ዝኽእል ሓድሽ ካሪክሎም ብተመክሮ ካብ 76 ጀሚሩ መስርሕ ኸይዱ እቲ ቀንዲ ስርዓተ ትምህርቲ ወይ ከዓ ከሪክሎም ናይ ሃገርና ኣብ ጀልሃንቲ እዩ ደሓን ዝኾነ እግሪ ክተክል ዝኽኣለ። ካብ ጀልሃንቲ ሓሊፍና እውን ኣብቲ ዝነውሐ ስንጭሮ ዝበሃል ኣብ ዓራረብ እዩ ነይሩ ኩሉ እቲ ስርዓተ ትምህርቲ ዝበሃል ነገራት። ስርዓተ ትምህርቲ ናይ ሃገር ዝበሃል ብዝያዳ ድሓን ዝኾኑ መምህራን ነይሮምና፣ መፅናዕቲ ክገብሩ ዝኽእሉ ክኢላታት ነይሮምና። ስለዚ ካብቲ ጭቡጥ ኩነታት ናይ ሃገርናን ናይ ቃልስናን ተበጊሶም እዞም መምህራን እዚኣ መፅናዕትታት ንምግባር ከሪክሎም ክሕንፅፁ ኽኢሎም እዮም። ሕጂ እቲ ከሪክሎም እዩ ከዓ ኣብቲ ቤት ትምህርቲ ብዝያዳ ነቶም ህፃናት ዝሃንፅ ማለት እዩ። ስለዚ ምስኡ ምስቲ ካሪክሉም ከዓ ክምዕብል ዝኽኣለ ስነ መምህርና እዩ ወይ ከዓ ፔዳጎጂ ዘይብሉ እዚ ትምህርቲ መሃር እንተልካየስ ብኸመይ መንገዲ እቲ ትምህርቲ ክመሓላለፍ ከም ዝኽእል ዘርኢ ኣገባብ እዩ።
0: ሚኒስተር ዑስማን ወሲኹ ውድብ ህዝባዊ ግንባር ነቶም ካብ ዝተፈላለየ ድሕረ ባይታ ዝመፁ ህፃናት ተምሃሮ ኣብ ሓደ ዕላማ ኣስሚሩ ሓደ ዓይነት ኣተሓሳስባ እምነት ኣረኣያ ክህልዎም ብምግባር ሓድነት ምትሕግጋዝ ክብርታት ሰውራ ብሓፈሻ ከም ዝምሃሩ ገይርዎም ብምባል እቶም ተምሃሮ እውን ብዝተፈላለዩ ምክንያት ምስ ሕብረተሰብ ዝዓበዩ ስለ ዘይነበሩ እቲ ውድብ መምሃራን ኣለይትን ብምምፃእ ከማልኦ ክኢሉ ኢሉ። ብተወሳኺ ሚኒስተር ዑስማን ህዝባዊ ግንባር ንትምህርቲ ከም መሳርሒ ሓርነት ንቕሓት ኣተዓባብያ ገይሩ ይርዮ ከም ዝነበረ ብምግላጽ ኣብ ውድባዊ ዲሞክራሲያዊ ፕሮግራም ከዓ ነዚ ዝሕግዝ 11 ዕላማታት ትምህርቲ ኣቐሚጡ ብምባል ንገለ ካብቶም ዕላማታት ጠቒሱ።
1: ንህዝቢ ኤርትራ ካብ ናይ ድንቁርና ጸልማት ንምውፃእ መሃይምነት ንምጥፋእ ምቅላስ እዩ። ንነፍስ ወከፍ ዜጋ

0: ካልኣይ ደረጃ ትምህርቲ ንክበፅሕ ምግዳድ እዩ። እዚኣ ምግዳድ እዚኣ ትበሃል ዘላ ምግዳድ እዩ። ኩሉ ኤርትራዊ ማእከላይ ደረጃ ክበፅሕ ኣለዎ። እዚ ዩኒቨርሳል ኤጁኬሽን ይበሃል ብእንግሊዝኛ። ኣብ ነንበይኖም ሜዳታት ናይ ስነ ፍልጠት፣ ስነ ጥበብ፣ ስነ ኪነት፣ ሕርሻን ናይ ዝለዓለ ደረጃ ኣብያተ ትምህርቲ ንተምሃሮ ትምህርቲ ምኽፋትን እዩ። ኣብ ነንበይኑ ሜዳታት ትምህርቲ ንተምሃሮ ማህደር ትምህርቲ ምሃብ እውን እዚ ክኸይድ ዝፀንሐ። ኣብ ነንበይኑ ቦታታት ኤረታ ከከም ደረጅኡ ኣብያተ ትምህርቲ ምኽፋት ኣብ ኩሉ ቦታታት ኣብያተ ትምህርቲ ሓደርቲ ኣብያተ ትምህርቲ ምህርቲ ክፈት ፀኒሐ ትምህርቲ ካብ ሃይማኖት ከም ዝፍለ ምግባር ኣብ ኩሉ ደረጃታት ትምህርቲ ናፃ ኮይኑ ኣብ ኢድ መንግስቲ ምግባር እዩ። ትምህርቲ ካብ ማእቶት ከይነፀልካ ትምህርትን ማእቶትን ኣዋሂድካ ኣብ ጥቕሚ ሓፋሽ ምውዓል እዩ። ስለዚ ንዜጋታት ብፍላይ ከዓ ንተምሃሮም መንእስያትን ናይ ገዛእ ርእሶም ማሕበራት ብምምስራት ማሕበር ተምሃሮን መንእስያትን ሕጂ ንኣብነት ብስነ ፍልጠት፣ ስነ ፅሑፍ፣ ኢደ ጥበብ፣ ስነ ኪነትን ምምዕባልን ምስልጣንን እዩ። ንኽኢላታትን ፈላጣትን ክእለቶምን ፍልጠቶምን ኣብ ጥቕሚ ሓፋሽ ንምውዓል ጥጡሕ ናይ ስራሕ ቦታታት ምቕራብ እዩ። ሕጂ ዝዝረብ ዘሎ እዚ ንሓድሽ ወፍሪ ህንፀት ሃገር ዝበሃል ዘሎ ምዝ ተኣሳሲሩ ዝኸይድ ጉዳይ እዩ። ምስ ካልኦት ሃገራት ናይ ሓባር ጥቕምን ማዕርነትን ዝሓለወ ናይ ትምህርቲ ባህልን ስነክነትን ምልውዋጥ እዩ። እዚ እቲ ውድባዊ ጉባኤ ውድባዊ ዲሞክራሲያዊ ፕሮግራም ዝወፀ ዕላማታት ናይ ትምህርቲ እዩ። እዚ ኩሉ በብሓደ እንተኸይድና ኣብ ውሽጢ ቤት ትምህርቲ ሰውራ እዚ ዳርጋ ተተግቢሩ ክበሃል ይከኣል።
1: ህዝባዊ ግንባር ጎኒ ጎኒ ኣካደምያዊ ትምህርቲ ብመንገዲ ቤት ትምህርቲ ሰውራ ገይሩ ባህላውን ስነ ጥበባውን ትካላት ከም ናይ ሙዚቃ፣ ስእሊ፣ ስነ ኪነት፣ ቴክኖሎጂ፣ ሕርሻ ክዕንብብን መሃይምነት ኣብ ህዝቢ ክጠፍእን እዚ ከዓ ናይ ቋንቋ ይኹን ባህሊ ምልውዋጥ ክህሉ ከም ዝሓገዘ ሚኒስተር ዑስማን ገሊጹ።
0: ድሕሪኡ እቲ ቤት ትምህርቲ ሰውራ ኣብ ሓደ ኮፍ ኣይበለን እቲ መደብ ትምህርቲ ኣብቲ ደጀን ክዝርጋሕ ስለ ዘለዎ ኣብቲ ደጀን እውን ከምዝዝርጋሕ ተገይሩ እዩ። ኣብ ደጀን ንኣብነት ነቕፋን ከባቢኣን ኣብያተ ትምህርቲ ተኸፊተንን ኣብ ማርያ ኣብኡ እውን ኣብያተ ትምህርቲ ተኸፊተንን ኣብ ሙግራይብ እውን ከይተረፈ ኣብኡ እውን ኣብያተ ትምህርቲ ከምዝኽፈት ተገይሩ ማለት እዩ። ስለዚ ድሕሪ መስመር ፀላኢ ከይድና መሃይምነት ክነጠፍእ ኣብ ውሽጢ እቲ ህዝቢ ኣቲና ኢና። ኣብ ካብታ ቤት ትምህርቲ ሰወረ ወፂና እውን ኣብ ውሽጢ እቲ ደጀን ሓራ ነፃ ዝወፅ ቦታታት ንህዝብና ኣብ ውሽጢ እቲ ህዝቢ ኣብያ ትምህርቲ ከምዝኽፈታ ተገይሩ እዩ። ሕጂ መምህራን እውን የድልዩ ስለ ዝኾነ እቲ ትምህርቲ ከዓ ብኣደ ቋንቋ ክወሃብ ስለ ዝነበሮ ኣብቲ ናይ ከባቢ ናቕፋን ከባቢ ማርያን ብቋንቋ ደ ትግሬ ከም ዝወሃብ ተገይሩ እዩ። ስለዚ እቲ ሕብረተሰብ እውን ብዙሕ ለውጥታት መፅ እዩ። ወላ ለውጥታት ኣብ ኣመጋግቦኦም ለውጥታት ኣብኣጠማምቶኦም ለውጥታት ኣብ ኩሉ ሸነኻት ለውጥታት ክመፅእ ይኽኢሉ። ሕጂ ቤት ትምህርቲ ሰውራ ናይ ለውጢ ኤጀንት ወይ ከዓ ሓዋርያ እዩ ክንብሎ ንኽእል ኢና ማለት እዩ። ብትምህርቲ ሰውራ
1: ቤት ትምህርቲ ሰውራ ብኩልንትንኡ እናማዕበለ ስለ ዝኸደ ደረጅኡ ክሳብ 10ይ ክፍሊ ክበፅሕ ክኢሉ እቶም ኣብ ዝለዓለ ደረጃ ትምህርቲ ዝበፅሑ ተምሃሮ ከዓ ብኣድማዕነት መታን ክምህሩ ተባሂሉ እቲ ውድብ ናይ መምሃራን መሰልጠኒ ማእኸል ከምዚ ምስረት ገይሩ ክብል ዝጠቐሰ ሚኒስተር ዑስማን ኣብ ደጀን ይኹን ኣብ ድሕሪ መስመር ጸላኢ ኣብያተ ትምህርቲ ከም ዝኽፈት ስለ ዝተገብረ እዘን ኣብያተ ትምህርቲ ብቋንቋ ደ የምህራ ከም ዝነበራ እውን ሚኒስተር ዑስማን ሓቢሩ እዩ። ኣበርክቶ ተምሃሮ ቤት ትምህርቲ ሰውራ ቅድምን ድሕርና ፅነት ቀሊል ኣይነበረን ዝበለ ሚኒስተር ዑስማን ቅድምና ፅነት ንነብሶም ተማሂሮም ኣብ ምምሃር ሓፋሽ ድሕርና ፅነት ከዓ ኣብ ሓይሊ ባሕሪ ሓይሊ ኣየር ኣጋር ሰራዊት ዕዙዝ ኣበርክቶ ከም ዝነበሮም ኣዘኻኺሩ ሚኒስተር ዑስማን ቀፂሉ ቤት ትምህርቲ ሰውራ ብሉፅ ስርዓተ ትምህርትን ሓያላት ተምሃሮን ዝሓዘ ብምንባሩ ኣብ ዝተፈላለየ ናይ ውድብን መንግስትን ትካላት ማዕረ ካልኦት ብፆቶም ዝሰርሑ ኣብነታውያን ዜጋታት ከም ዘፍረየ ኣብርሂቡ ንዕብት ወለዶ ባህልናዩ ብተርታ ንኸዶ ኣማፀንዩ ሚኒስተር ዑስማን ቤት ትምህርቲ ሰውራ ሓደ ዓይነታት ተሓሳስባ ዕላማ ራእይ እምነት ፈጢሩ ኣብ ወፍሪ ህንፀት ሃገር ኣገዳሲ ታራ ይፃወታሎ ድሕሪ ምባል ስርዓተ ትምህርቲ ቤት ትምህርቲ ሰውራ ግድነታዊ ሓላፍነት ዘሰክም ፍቕሪ ሃገር ዘዕቢ ከም ዝነበረ ተምሃራይ እውን ማእቶትን ትምህርትን ኣጣሚሩ ይኸይድ ከም ዝነበረ ገሊጹ። ንሓድሽ ህንፀት ሃገር ዝርግሐ ኣብያተ ትምህርቲ ኣገዳሲ ስለ ዝኾነ ክሳብ ካልኣይ ደረጃ ብኤርትራዊ ስርዓተ ትምህርቲ ከም ዝርግሐ ከም ዝተገብረ ዝገለጸ ሚኒስተር ዑስማን ኣብ ላዕለዎት ትካላት ትምህርቲ ከዓ ከምኡ ንክኸውን ሓሳብ ድሕሪ ምሃብ ንዕላማ መትከል ኣረኣያ ሃገር ምስ ጭቡጥ ኩነታት ብዝውክል ኣገባብ ክኸውን ኣተሓሳሲቡ ኣብ መወዳእታ ሚኒስተር ዑስማን ቤት ትምህርቲ ሰውራ ከም ሞዴል ተወሲዱ ድሕርና ፅነት ብዙሓት ኣሕድርቲ ኣብያተ ትምህርቲ ኣብ ዝተፈላለየ ቦታታት ኤርትራ ክትከላ ከም ዝተገብረ ከምኡ እውን ኣብ ህንፀት ሃገር ተራ ብቑዓት መምሃራን ኣገዳሲ ብምዃኑ ካብ መሰረት ጀሚሮም ብቑዓት መምሃራን ክህነፁ ተላብዩ።
0: ስለዚ እታ ቀንዲ ኣርእስቲ ናይዚ ህንፀት ሃገር እዩ። ስለዚ ህንፀት ሃገር ኣዝያ ኣገዳሲት እያ፣ መሰረታዊት እያ። ንዓ ዘድልዩ ረቋሒታት ከዓ እዚኦም እዚኦም ኢልና ፈሊና ክንፈልጦም ኣለና። ኣሕደርቲ ቤተ ትምህርቲ ብኩሉ ቦታታት ከፊትና ኢና። እዘን ክጠቕሰን ዝፀናሕኩ ዕላማታት ብሙሉእ ከዓ ሒዘን ክኸዳ ኣለዎ። መቐፀልታ ናይታ ቤት ትምህርቲ ሰውራ ፀብራ ትበሃል ኣላ፣ ደቂ መሓረ እውን ኣሎ። እታ ደቂ መሓረ ሕጂ ንዚ ከምዚ ኩሉ እዚ ንብሎ ዝፀናሕና ጠባያት የብላን። እታ ፀብራ እውን ኩሉ እዚ ጠባያት ንብሎ ዘለና የይብላን፣ ክህልዋ ግን ኣለዎ። ቴክኒካል ስኩልስ ናይ ኣብ ሜዳ እውን ሓደ ቴክኒካል ስኩል ቤት ትምህርቲ ስነ ኪነት ከፊትና ኢና። እታ ቤት ትምህርቲ ንቲ ህዝቢ ንቲ ትካላት ናይቲ መንግስቲ ዳርጋ ትካላት ነይሩ ወዩ። ህዝባዊ ግንባር ኣብ ሜዳ ትካላት ነይሩ ወዩ። ኣብተን ትካላት ከዓኒ እዞም ዝተምሃሩ ቴክኒክ ዝተምሃሩ ተምሃሮ ኣብኡ ተመዲቦም ከም ዝሰርሑ ተገይሩ። ስለዚ ብዙሓት እዮም። ንክንደይ ዓመታት ቤት ትምህርቲ ዊና ኣመሪቀያ እታ ዊና ዝነበረታ ቦታ ከይዳ ኣብ ዝባን ናይ ናቕፋ መፅያ ኣብኡ እውን ክሳብ ሕጂ ተበርክት ዘላ እዩ። ኩሉ እቲ ዘድሊ ወርክሾፓት ዳርጋ ኣለዋ ክበሃል ይከኣል። ናይ ኮንስትራክሽን ዝበሃል ኣብ መጨረሻ ሕጂ ብዝቀረባ ግዜ ከም ዝትከል ተገይሩ ሕጂ ዳርጋ ኣብ ኩሉ ቦታታት ክሳብ ሕጂ ክሳብ ክንደዮም እዚኦም ዘበርክቱ ዘለዎ ንዝብል ሕቶ ግን

0: ኣብ ዝተፈላለየ ትካላት ስለ ዘለኹም ኣበርክቶም ኣዝዩ ዓብዪ ክኸውን ይኽእል እዩ ክነስርሖም እንተኽእልና ማለት እዩ።
1: ካልእ ሰሚናር ዘቕረበ ሓደ ካብቶም መምሃራን ቤት ትምህርቲ ሰውራ ዝነበረ መምህር ቃልኣብ ሃይለ ኮይኑ መምሃራን ቤት ትምህርቲ ሰውራ ካበይ ናበይ ዝብል እዩ ነይሩ። መምህር ቃልኣብ ቤት ትምህርቲ ሰውራ ብሓያል እስትራተጂያዊ ውጥን ዝተመሰረተ ዘኹርዕ ታሪክ ህዝቢ ኤርትራ ምዃኑ ብምጥቃስ እዚ ድማ መርኣይ ሓያል መሪሕነት ህዝባዊ ግንባርን ንነዊሕ ዝጠመተ ረኣን እዩ ክብል ገሊጽዎ። እቲ ትምህርቲ ከዓ ኣብ ሰራዊት ደጀን ሓውስ ሓራ መሬት ከምኡ ድማ ኣብ ሱዳን ንዝነብር ህዝብናን ደቁን ይወሃብ ከም ዝነበረ ኣብሪሁ። ህዝባዊ ግንባር ሞያዊ ብቕዓት ዝነበሮም 30 ዝኾኑ ተጋደልቲ ካብ ዝተፈላለዩ ኣህዱታት ስሒቡ ዝበለ መምህር ቃልኣብ እዞም መምሃራን ንመስርሕ ምምሃር ምስትምሃርን ዝሕግዝ መጽሓፍቲ ከዳልዉ ከም ዝተገብረ ገሊጹ። ካብዚኦም እቶም 4 ናብ ባህሊ፣ 4 ናብ ሓይሊ ፊቶራሪ፣ እቶም ዝተረፉ ከዓ ናይ መባእታ መጽሓፍቲ ከዳልዉ ተገይሩ ክብል እውን ወሲኹ። ቀጺሉ እቶም ኣብ ፈለማ ዝነበሩ መጽሓፍቲ ኣብ ኣገባብን ትሕዝቶን ከበድቲ ስለ ዝነበሩ ንኽመሓየሽ ተባሂሉ ኣብ 1977 መባእታዊ ክለሳ ተገይሩሎም ኢሉ
2: ብድሕሪ እዚ እናተሰርሐሉ ከሎ ብድሕሪ መስመር እውን እስትራተጃዊ ምዝላቅ ኣርኪቡ 1978 ካብዞም ኣብ 1975 ክርስዖም ስለ ዘይደሊ ንምድላው መፅሓፍቲ ኣንፈት ዘቕመጡ ተጋደርቲ 16 ሕጂ ስዋኣት እዮም። 3 ኣብ ቃልሲ ይቀፀሉን 11 ብህይወት ኣለና ኣነ ኣለኹ ካልኦት ከ ኣለዉ። መምህራን ቤት ምሰውራ ዝብል ቃል ኣብ ሰሚናር እዚ ሕጂ ንዓበይቲ ምልከት፣ ንንኣሽቲ ምልከት፣ ንደቂ ተባዕትዮ ምልከት፣ ንደቂ ኣንስትዮ ምልከት፣ ንኩሎም መምሃራን የጠቓልል። ሕጂ ነፃጢለ ይኮንኩን ማለት እዩ መምሃራን ፊቶራር እውን ንባዕሎም መምሃራን ስለ ዝኾኑ ዞም ምሳይ ዘለዉ ፍርያት ናይቲ ቤት ትምህርቲ ስለ ዝኾኑ መምሃራን ኮይኖም ዳሓደ። ስለዚ ኣነ ክዛረብ ከለኹ መምሃራን ኢለ ነቶም ዓበይቲ፣ ነቶም ንኣሽቱ፣ ነቶም ደቂ ኣንስትዮን ደቂ ተባዕትዮን እንክሉ ትገብር ካብቶም መምሃራን ሕጂ ዞም ዝብሎም ዘለኹ መምሃራን ገሊኦም ሓደ እግሪኦም ዝሰኣንዮም፣ ገሊኦም ሓደ ኢዶም ዝሰኣንዮም፣ ገሊኦም ሓደ ዓይኒ ዝሰኣንዮም፣ ገሊኦም መሓውሮም ዝሰንከለ፣ ገሊኦም ኣካላዊ ምስንክልና ዝነበሮም፣ ገሊኦም ከዓ ኣካላዊ ብቕዓት ዝነበሮም እዚኦም እዮም ቶም ትሕዝቶ መምሃራና። እቶም ኣዝኦም ኣካላዊ ብቕዓት ዝነበሮም ትፈልጦም ኢኹም ፊቶራር እዮም መብዛሕትኦም። ኣብ ወርሒ 6/79 ሕጂ ብጀልሃ እንተጀምር እየ በቲ መሪር ኩነታት መሪርን ደፀግምን ኩልኹም ኣብኣ ዝነበርኩም ፊቶራር ትዝክሩ ቆኹም ሕጂ ኩሉ ኣካላት ቤት ትምህርቲ ሰውራ ኣብ ወርሒ 3/1979 ጸላኢ ብማርሳ ተኽላይ ስለ ዝመፀ ቤት ትምህርቲኡ ክቕፅል ኣይክእልን ነይሩ። ስለዚ ካብ ዜሮ ገሊኡ ሳትራን ነይሩ፣ ገሊኡ ቀብርወት ነይሩ። ስለዚ ኩሉ ተጠርኒፉ ዓራግ ተባሂሉ ኣብ ዓራግ እውን ዘይቅሱም ኩነታት ኢትዮጵያ እውን ደድሕሪኡ ትስዕብ ስለ ዝነበረ ካብ ዓራግ ሃወልዕ ከይዱ፣ ካብ ሃወልዕ ውን ገና ሕጂ እውን ዘይቅሱም ኩነታት ስለ ዝነበረ ገሊኡ ንገህተብ ከይዱ፣ ገሊኡ ከዓ ኣብ ዓየት ዝነበረ ኣብወልዕ ዝነበረ
1: መምህር ጸጋጋይን ብወገና ኣብታ ተረኣለይቲ ኣብ ቤት ትምህርቲ ሰውራ እትብል ኣርእስታ ንተረኣለይቲ ዝገልጽ ዛዕባ ኣቕሪባ። ኣብ ቤት ትምህርቲ ሰውራ እቶም ኣለይቲ ዝበሃሉ ዝነበሩ ኣዴታት፣ ኣቦታት፣ ሓኻይምን ሓለዋን ኣብ ምዕዋት ትምህርቲ ልዑል ኣበርክቶ እዩ ነይርዎም ክትብል ዝገለጸት መምህር ጸጋ እዘን ኣዴታት ነቶም ዝተፈላለየ ድሕረ ባይታ ዝነበሮም ተምሃሮ ንምእላይ ናይ ኣደታራ ብምጽዋት ኣብ ምምጋብን ጽሬትን ተምሃሮ ልዑል ኣበርክቶ ይጸወታ ከም ዝነብራ ብምጥቃስ ኣብ ፈለማ ተምሃሮ 70 ከለዉ 7 ኣለይቲ ምስ ስፍሓትን ዕብየትን እዚ ቤት ትምህርቲ ግን ተምሃሮ 3169 ክበፅሑ እንከለዉ ንሰን እውን 306 በፂሐን ነይረን ኢላ። ኣብ መጀመርታ እዘን ኣዴታት ክጋደላ መዲበን ዝመጻየን ነይረን። ድሓር ግን ብመሰረት መምርሒ ውድብ ናብ ኣለይቲ ተቐይረን ንኹሉ ሕፅረታት ተፃዊረን ብላዕልን ታሕትን ሓውና ለብለበን ንኹሉ ብድወታትን ውረደ ይብገድልና ጺሕን ብቑዓት ኣዴታት ብምዃን ብቑዓት ተምሃሮ ኣብ ምፍራይ እጃመን ተፃዊተን ክትብል መምህር ጸጋ ትውስኽ።
3: ስለዚ እቲ ናይ ሓዊ ኩነታት ኣዝዩ መሪር እዩ ነይሩ። ሓደ ግዜ ሓንቲ ለይቲ ምእንቲ ካዕርፋ እሞኣክልተን መቐሊለን ኣብ ክልተ ጉርፕ ይኾና እሞ እታ ሓንቲ ጉርፕ ስንክትከላስ ሓንቲ ሰብ ክልተ መቕሎ ትሕዝ በዚኣን ትሕዝ ምእንቲ ሓንቲ ለይቲ ክዕርፋ ካልእ እውን ኣብ ወረራ ካብ ዝኾነሉ እዋን ን ብሽ ግዜ እን ዝኸታ ነይረን ዳርጋ ቆሩብ ሓይሊ እዩ ነይሩ ክበሃል ዝከኣል ንኣብነት ኣብ ሻድሻይ ወራር ስሳ ኣለይቲ ኣብ ሓደ ግዜ ከቲተን እተን ዝሰረፋ ናይ ግድን ክዓሞ ኣለዎን ናይተን ዝኸዳ ስለዚ ታብል ክሰርሓ ክኽእል ኣለዎን ካብ ታዕድም ካልኦት ኣለይቲ ክሳብ ዝመፅአን ማለት እዩ። ስለዚ እዚ ከምዚ ዝኣመሰለ ተደራቢ ስራሓት ከዓኒ ሓደ ካብቲ ዘካብሎ እዩ ማለት እዩ። ይኹን እምበር ቆልዑ ብውሕድ ትሕዝቶ ሕጉሳት ኮይኖም ከም ዝነብሩ እየን ዝስዕራ ነይረን በተን ዘለዎን ትሕዝቶት ከመይ ጌርና ነዞም ቆልዑ እዚኦም ንሕጉሶም ሙሉእ ለይቲ ስንክታ ክንብል ከለና ካብ ሰዓት ሓሙሽተ ናይ ምሸት ጀሚረን ክሳዕ ወጋሕታ ሰዓት ሰለስተ ሰዓት ኣርባዕተ እንተሰሪጥወን እውን ሰዓት ክልተ ንነዊሕ ሰዓታት እየን ስንክታ እዙዩ ነዊሕ እቲ ግዜ ክትሪኦ ከለካ ዋላ ከምኡ እናኾነ ከሎ ግን ቆልዑ ዝሕጎስሉ መገዲ እየን ዝደልያ ነይረን በታ ዝነበረቶም ትሕዝቶ ንኣብነት ቁርብ በርበረ እንተረኪበን ኣብቲ ዓባይ ድስቲ ንሕል ኣትያታ በርበረ ስለትጠፍእ እንታይ ገብራ ነታ ወዲ ዓተር ይሕምስኣ ምስታ በርበረ ሓዊሰን ፀብሒ ስርሓ ሽሮ ሽሮ ከም ተበልዑ ዘለኹም ይብልኦም ከም ቅያድ ናይ ምግቢ ተወሲዱ ከዓ ከም ሓደ ፅቡቅ ምግቢ ተወሲዱ ይምገብዎ ማለት እዩ። ካልእ እውን ካብተን መዓልታዊ ዝወሃባ ዓደስ ኣጣራቂመን ቅኒ ኢለን ንዓለን ኣኪበን ሓፋስ ዓደስ ይገብራሎም ጥርቃይ ትበሃል ነራ እዚኣ ጥርቃይ ትብራ ሕጂ ጥልቃ ክትብል ዓንሸ ኮይና ምስኣ ከዓ ተማዊተን ነተወዳዕተን እንጀራ ንስንክትኣ ስለዚ ኣብታ መዓልቲ እቲኣ ፅቡቅ ፌስታ ማለት እዩ መዓልቲ ጥልቃ ኮይኑ ጣይታ ብዓለስ ስለዚ ከመይ ገይሮም ቆልዑ ይሕጎሱ ሓደ ካብቲ ብዙሕ ዝሰርሓሉ እዩ ነይሩ ማለት እዩ።
1: ተምሃሮ ቤት ትምህርቲ ሰውራ ካበይ ናበይ ዝብል ኣርእስቲ ሒዙ ዝቐረበ መምህር ክፍላይ ዓንደ መስቀል እዩ። ህዝባዊ ግንባር ገና ህዝባዊ ሓይልታት እናተባህለ እዩ ንነዊሕ ሓሲቡ ንቤት ትምህርቲ ሰውራ ደኩንዎ ዝበለ መምህር ክፍላይ ነዚ ሓሳብ ናብ ባይታ ንምትርጓም ብኣድማዓነት ዝዓሙ ተጋደልቲ ክህልው ከም ዝኽእሉ ኣሚኑ ንሓደ ዓመት ዝኸውን ምድላዋት ብምግባር ንትግባረ ተበጊሱ ክብል ድሕሪ ምብራህ ተምሃሮ እውን ከምዚ ዓይነት ሞያዊ ብቕዓት ሒዞም ብሓላፍነት ዝኣልዩን ዝመሩን ኣብነታውያን ተጋደልቲ ክረኽቡ ዕድለኛታት ዝገብሮም ረቋሒ ምዃኑ ገሊጹ።
4: ከምቲ ዝጠቐስክዎ ነቲ ቤት ትምህርቲ ከኣልዩን ክመርሑን ዝተመዘዙ ተጋደልቲ ኣዝዮም በላሕቲ ኣማእዘንትን ውፍያት እዮም ነይሮም። ስለዝኾኑ ከዓ ንመምህራን ኣለይቲ ኣባላት ተምሃሮን ሰሪሖም ዘስርሑ ኣብነታውያን እዮም ነይሮም። ንኩሉ እቲ ፅንቡር ኩነታት ነፃነታዊ ቃልሲ ተፃዊሮም ማለት ናይቲ ሰውራ ቃልሲ ተፃዊሮም ምናልባት እውን ንዓለም ከገርም ዝኽእል ምስጢር ቀፃልነትን መስርሕ ሓርነታዊ ቃል ሰውራ ከረጋግፁ እዮም ክኢሎም ማለት እዩ። መምሃራን ቤት ትምህርቲ ሰውራ ክሕሰብ ብዘይክእል ውሑድ ነገራት ከምቲ ዝጥቀስ ዝነበረ ትምህርታዊ መደባት ካሪክለም ኣዳልዮም ናይ መባእታን ማእከላይን ደረጃታት ትምህርቲ ንቆልዑን መንእሰያትን ኣብ ዘይርጉኡን ሓደገኛ ንኩነታት ተቢዖም ንተምሃሮኦም ዘትብዑን ምዑታት ተጋደልትን ብምንባሮም ንኩሉ መትከላት ቤት ትምህርቲ ብቕዓት ትምህርታዊ መደባትን ብኣብነት ኣተግቢሮም እዮም። እተን ኣብ ሓውን ብሓውን ከይሰልከያ ለይትን መዓልትን ከይንጠሚ ከይንረስሕ ከይንደክምን ከይንሓምቕን ዝኣልያና ዝነበራ እንተገሊአን እሞ ብዕድሞውን ንኣሽቱ ዝነበራ ኣለይትና ከዓ መግለፂ ብዘይርከቦ ተወፋይነት ኣብ ትምህርትን ስራሕን ተቢዕና ክንመላለስን ክነፍዕን ኣብነት ኮይነናና ከይወለዳ ድማ ልዕሊ ውሉደን ብፍቕራ እውን ኣብዮት ኣልየናና እዚ ተመሳሳሊ ብዝኩሉ ኤግዚቢሽናት ንሪዮ ዘለና ይቲ ስራሕ ናታተን ማለት እዩ። ኣብ ዝተፈላለያ መለያት ናይቲ ቤት ትምህርቲ ስራሓት ተዋፊሮም ዝነበሩን ዝነበራን ኣባላት ሓካይን ሓለዋ ሓፈሻ ኣገልግሎት ወዘተ እውን ብተመሳሳሊ ፅንዓትን ተወፋይነትን ጥዕናና ኣውሒሶም ንህላውነትና ሓልዮም ንቐረባት ከውሕሱ ደኺምና ከይበሉ ፅዒቶም ኣብ ከምዚ ዝኣመሰለ ፍቕሪ ብፍቕሪ ዝተኸበን ውፉይ ትምህርታዊ ሃዋህ ዓቢናን ተኣሊናን ዳእሞሆ እቲ ተኽእሎ ናይ ክንክተሎም ዝደልይዎ ዝነበሩ መትከላት ክንኮኖ ዝሓልምዎ ዝነበሩ ሰውራዊ መንነት ከመይ ልሞክውን ከይኮነ ይሓልፍ ፍቕሮም ሓልዮቶም ሞያውነቶም ተወፋይነቶም ክሳብ መስዋእቲ ስለ ዝነበረ ናብ ፍቕሪ ሃገር ሓቅነት ፃይነት ተወፋይነት ወዘተ ዝኣመሰሉ ብሉፃት ሰብኣውነትን ባህርያትን ከነጥሪ ቀሲቡና እዩ።

ኣረይተይ መትዓቢተይ መምህርተይ ብልቢ ዝፈትወኩም ብልቢ ዘፍቅረኩም እዛ ደፍናተይ ከዓ መዘከርታ ትኾንኩም።

ከመይ ፀኒዕኩም ዝኸበርኩም ተዓዘብቲ በዛ ተስተማራ ፀናሕኩም ደርፊ ናይ ሎም ሰሙን መርብና ፈሊምና ኣለና። ናብ ዝቕፅል ትሕዝቶ ምስ ንሸግር ሃገራዊ ኮሚቴ ፓራኦሎምፒክ ኤርትራ ቅድሚ ክልተ ሰሙን ኣብ ከተማ ኣስመራ ከካይዶ ዝፀንሐ ውድድራት ፓራስፖርት ዝሓለፈ ሰንበት ኣብ ከተማ ኣስመራ ከባቢ ፖቾፊልያ ብኽብ ዝበለ ድምቀት ዛዚሙ ኣሎ። ብዛዕባ እዚ ዝተዳለወ ፀብጻብ ስዒቡ ክቐርብ እዩ። ሰናይ ምክትል

0: ሃገራዊ ኮሚቴ ፓራኦሎምፒክ ኤርትራ ኣብ ከተማ ኣስመራ ከካየደ ዝቐነ ውድድራት ፓራስፖርት ዛዚሞም ኣብቲ ሚኒስተር ዕዮን ማሕበራዊ ድሕነትን ወይዘሮ ልኡል ገብረኣብ ኮሚሽነር ባህልን ስፖርትን ኤርትራ ኣምባሳደር ዘመደ ተኽልን ካልኦት ሓለፍቲ ስፖርትን ኣብ ዝተረኽብሉ ኣብ ፖቾፊላ ዝተኻየደ ናይ መዛዘም መደብ ብምዕሩግ ኣገባብ እዩ ተፈጺሙ። ኣብቲ ናይ መዛዘም ዕለት ዋና ጸሓፊ ሃገራዊ ኮሚቴ ፓራኦሎምፒክ ኤርትራ ዶክተር ገብሪ ህይወት ተኸለብ ዘስምዑ ቃል ሃገራዊ ኮሚቴ ፓራኦሎምፒክ ኤርትራ ንክልተ ሰሙናት ዝኣክል ቅነ ፓራስፖርት ብምውዳብ ካብ ናይ ዝሓልፈ ዓመታት ብዝሓይልን ዝተወደበን ኣገባብ ዕዉት መደብ ከካይድ ከም ዝቐነ ምሽዱሽ ሃገራዊ ፌደሬሽን ስፖርት ማለት ሃገራዊ ፌደሬሽን ኣትለቲክስ፣ ሃገራዊ ፌደሬሽን ቅድም ብሽክለታ፣ ሃገራዊ ፌደሬሽን ሰርዓ ቴንስ፣ ሃገራዊ ፌደሬሽን ባይታ ቴንስ ከምኡ ድማ ሃገራዊ ፌደሬሽን ኩዕሶ እግሪ ኤርትራ ብምትሕባር ብ8 ዓይነታት ስፖርት ውድዳት ሰሪዑ ከምኡ ውን ንዓይነ ስውራንን ፅማንን ሓዊሱ ውድዳት ከም ዘተግበረ ኣረድዩ። ዶክተር ገብሪ ህይወት ብምቕጻል ሃገራዊ ኮሚቴ ፓራኦሎምፒክ ከካየዶ ዝቐነ ስፖርታዊ ውድዳት ኣካል ምጉዳል ንስፖርታዊ ብቕዓት ዕንቅፋት ከም ዘይኮነ ዳግማይ ዝተመስከረሉ ምዃኑ ድሕር ምግላጽ ነዚ መደብ ብኩሉ መዳዩ ዕውት ንክኸውን ንፀዓሩ ኮሚሽን ባህልን ስፖርትን ኤርትራ ሃገራዊ ፌደሬሽናትን ብስም ሃገራዊ ኮሚቴ ፓራኦሎምፒክ ኤርትራ ምስጋና ኣቕሪቡ። ኣብዚ ክካየድ ዝቐነ ስፖርታዊ ውድዳት እዞም ስዕቡ ዕዉታት እዮም። ኣብ ውድዳት ፓራ ዊልቸር ቀዳማይ ኣስራት ተኽላይ፣ ካልኣይ ሓይላብ ኤልያስ፣ ሳልሳይ በረኸት፣ ራብዓይ ሜሮን ኣስረስ። ኣብ ናይ ፓራ ስታንድ ደቂ ተባዕትዮ ቀዳማይ ተስፋይ ተኽለጽን፣ ካልኣይ ዘርሰናይ ገብረ መስቀል፣ ሳልሳይ ሃብተ ግርግሽ ዓወት፣ ራብዓይ ተኽሊት ወደ ዮሃንስ። ኣብ ናይ ደቂ ኣንስትዮ ቀዳሚቲ ውህበት ሃይለ፣ ካልይቲ ናጽነት ኣስካለ፣ ሳልሰይቲ ሰላማዊ ተስፋ ሚካኤል፣ ራብዒቲ ድማ ታሪክ ተስፋ ሚካኤል። ኣብ ናይ ጹማ ናይ ደቂ ተባዕትዮ ቀዳማይ ሜሮን ሃብታብ፣ ካልኣይ ኣስመሮም ዕቑባዝጊ፣ ሳልሳይ ዳንኤል ቴድሮስ፣ ራብዓይ ፋኑኤል ገዛይ። ኣብ ናይ ደቂ ኣንስትዮ ድማ ቀዳሜይቲ ቡሽራ ኢብራሂም፣ ካልአይቲ ኢየሩሳሌም ተስፋ ሚካኤል፣ ሳልሰይቲ ሳራ የማነ፣ ራብዒቲ ሲና ፍረዝጊ። ኣብ ናይ ፓራ ኣትለቲክስ ምስን ምልከት ኣብ ናይ ጹማን 100 ሜትሮ ደቂ ኣንስትዮ ቀዳሜይቲ ኑራ ዓብደላ፣ ካልአይቲ ዲያና ተስፋይ፣ ሳልሰይቲ ሄርሜላ ተኽለ። ኣብ ናይ ደቂ ተባዕትዮ ቀዳማይ ኣምባሳጀር ካሕሳይ፣ ካልኣይ ሄርሞን ንጉሰ፣ ሳልሳይ ሳምሶም ዳዊት። ኣብ ናይ 200 ሜትሮ ደቂ ኣንስትዮ ቀዳሚት ኢየሩሳሌም ተስፋ ሚካኤል፣ ካልኢቲ ኣርሴማ መብራቱ፣ ሳልሰይቲ ሳራ የማነ። ኣብ ተመሳሳሪ ሕቀት ናይ ደቂ ተባዕትዮ ቀዳማይ መሓመድ ሓምድ፣ ካልኣይ ዳንኤል ቴድሮስ፣ ሳልሳይ ሜሮን ሃብቶም። ኣብ ናይ ሱንኩላን ምስንምልከት ኣብ ናይ 400 ሜትሮ ቀዳማይ ፊልሞን ግርማይ፣ ካልኣይ ሙሉ ብርሃን ኣድሓኖም፣ ሳልሳይ ትኽለስ እዩ። ኣብ ናይ 800 ሜትሮ ደቂ ተባዕትዮ ቀዳማይ ቴድሮስ ኣረጋይ፣ ካልኣይ ጴጥሮስ ሳሙኤል፣ ሳልሳይ ቤንሁር ማእከለ። ኣብ ናይ 1500 ሜትሮ ደቂ ተባዕትዮ ቀዳማይ ተስፋይ ወተኽለ፣ ካልኣይ ትኽሊት ኪዳነ፣ ሳልሳይ ድራር ዕቑባ ማርያም። ኣብ ናይ ዓይነ ስውራን ዝተኻየደ ውድዳት ፓራ ኣትለቲክስ ምስ ንምልከት ኣብ ናይ 100 ሜትሮ ደቂ ኣንስትዮ ቀዳመይቲ ናስራ ጣህር፣ ካልአይቲ ሳማይ እስማዒል፣ ሳልሰይቲ ሓሊማ ሳልሕ። ኣብ ናይ ደቂ ተባዕትዮ ቀዳማይ ኤስሮም ርእሶም፣ ካልኣይ ዓብዱ ዳውድ፣ ሳልሳይ የማነ ኣርኣያ። ኣብ ናይ 200 ሜትሮ ደቂ ኣንስትዮ ቀዳመይቲ ፍዮሪ የማነ፣ ካልአይቲ ሚርያም ሚካኤል። ኣብ ተመሳሳሪ ርሕቀት ናይ ደቂ ተባዕትዮ ቀዳማይ ሃብተ ርእሶም ሰምራብ፣ ካልኣይ ዮናታን ጎይቶም፣ ሳልሳይ ቤንሁር ገብሪ ህይወት። ኣብ ናይ 400 ሜትሮ ደቂ ተባዕትዮ ቀዳማይ ሓመድ ዓብደላ፣ ካልኣይ ቃልኣብ ዓንዱ፣ ሳልሳይ ሄርሞን ዞሚ። ኣብ ውድድራት ፓራ ዊልቸር ውድድራት ቴንስ ምስ ንምልከት እዚ ውድድር ኣብ ክልተ ምድባት ተኸፋፊሉ ክካየድ እንከሎ ኣብ ምድብ ህ ቀዳማይ ድራር ዕቑባ ማርያም፣ ካልኣይ ሃይለ ንጉሰ፣ ሳልሳይ ኣንጎሶም ሃይለ። ኣብ ናይ ምድብ ለ ቀዳማይ ጴጥሮስ ሳሙኤል፣ ካልኣይ ዮናስ ሃይሉ፣ ሳልሳይ ሰሚር ዮሃንስ። ኣብ ናይ ፓራሳይክሊን ናይ ኢድ ስንክልና ካሕሳይ ተኽለ ክዕወት እንከሎ ካብ ብርኪ ንታሕቲ ስንክልና ዘለዎም ተቐዳድምቲ ኣብ ዘካየደ ውድድር ቀዳማይ ኣድም ዮሃንስ፣ ካልኣይ ተስፋ ሚካኤል መጎስ፣ ሳልሳይ ኣረጋይ መብራቱ። ካብ ብርኪ ንላዕሊ ስንክልና ዘለዎም ተቐዳድምቲ ዘካየደ ውድድር ድማ እዞም ስዕቡ ዕዉታት እዮም፤ ቀዳማይ ተኽሊት ዮሃንስ፣ ካልኣይ ዳንኤል ተኽሉ፣ ሳልሳይ ዘርሰናይ ገብረ መስቀል። ኣብ ናይ ኩዕሶ እግሪ ጽማን ኣብ መንጎ ዞባታት ውድድር ዝተኻየደ ክኸውን ጋንታ ዞባ ደቡብ ሻምፒዮን ክትከውን ከላ፣ ካልኦት ዞባ ዓንሰባ፣ ሳልሰይት ድማ ዞባ ማእከል ብምዃን ዝተዳለወለን ሽልማት ተቐቢለን። ኣብ ጾታ ጎልቦል ኣብ መንጎ ዓይነ ሱራን እውን ተኻይዱ ነይሩ እዩ። በዚ መሰረት ኣብ ናይ ደቂ ኣንስትዮ ቀዳሚቲ ጋንታ ዳላ ኮይና ክትዕወትን ከላ ዝተዳለወትላ ዋንጫን ወርቂ መዳልያን ክሽለም፣ ካልይቲ ጋንታ ኣስመራ ብምዃን ተሸላሚት ብሩ መዳልያ ኮይና። ኣብ ናይ ደቂ ተባዕትዮ ቀዳሚቲ ጋንታ ናቕፋ ሻምፒዮን ክትከውን ከላ ዋንጫን መዳልያን ተሸሊማ፣ ካልይቲ ጋንታ ኣምባሃራ ተሸላሚት ብሩር መዳልያ፣ ሳልሴት ድማ ጋንታ ዓረር ተሸላሚት ናሓስ መዳልያ ኮይና። ኩሎም ዕውታ ስፖርታውያን ተሸለምቲ ዋናጩ መዳልያታት ከምኡ ድማ ገንዘባዊ ሽልማት ክኾኑ ከለዉ ንሽልማቶም ካብ ኢድ ሚኒስተር ዕዮን ማሕበራዊ ድሕነትን ወይዘሮ ልኡል ገብረኣብን ኮሚሽነር ኮሚሽን ባህልን ስፖርትን ኤርትራ ኣምባሳደር ዘመደ ተኸለን ተቐቢሎም። ኣምባሳደር ዘመደ ተኽለ ኣብ ዘስምዖ ናይ መዛዘሚ ቃል ሃገራዊ ኮሚቴ ፓራኦሎምፒክ ኤርትራ ከም ዝኣመሰለ ስፖርታዊ ውድድራት ብምውዳቡ ድሕር ምጓስ ኣብ ቀጻሊ እውን ዘይተዳሕሰሰ ዓይነታት ስፖርት ብምፍታሽ ክሓቁፍን ናብ ዞባታት ብምራድ ድማ ክሰርሕን ጸዊዑ። ኣብ መወዳእታ ኣምባሳድር ዘመደ ኮሚሽን ባህልን ስፖርትን ኤርትራ ኣብ ምዕዋት ንጥፈታት ናይዛ ሃገራዊቲ ኮሚቴ ኣብ ጎኑ ከም ዘሎ ኣረጋጊጹ። ዝኸብርኩም ተዓዘብቲ ምስ ስፖርታውያንን ኣካየድቲ ናይዚ ውድድርን ዝተኻየደ ሓጺር ቃለ ምሕትታት ናባኹም ነቕርቦም። ፈለማ ግን ምስ ጸሓፊ ሃገራዊ ኮሚቴ ፓራኦሎምፒክ ኤርትራ ዶክተር ገብሪሂወት ተኽለ ዝተኻየደ ቃለ ምሕትት ከነቐድም።
1: እዚ ካብ 218 ክሳብ ሕጂ ኣብ ውሽጢ እቲ ፓራኦሎምፒክ ኮሚቴ ከም ዋና ጸሓፊ ኮይኑ ይሰርሕ ኣለኹ።
0: ሕራይ እዚ ኣብ ናይ ሎሚ ዓመት ወይ ከዓ ዝቕነ እዚ ሃገራዊ ኮሚቴ ፓራኦሎምፒክ ኤርትራ ቅነ ስፖርት ናይ ፓራ ኦሎምፒክ ከካየድ ቀኒሎ እንታይ እቲ ዕላምኡ መብሪ ክትበኒ?
1: ሓደ ካብቲ ዕላማ ናይዚ ፓራስፖርትስ ዊክ ትበሃል ብዝተኻለ መጠን ወይ ከዓ እዚ ቅነ ስፖርት ስንኩላን ኢና ንገልጾ ብዝተኻለ መጠን እቶም ኣብ ብሰንኪ ዘጋጠሞም ዝተፈላለየ ዓይነት ስንክልና ኣብ ገዛ ተደሪቶም ነብሶም ኣብ ስፖርት ከምዘይፃወቱ ዝእመንዎ ካልእ ኣማራፂታት ናይ መዘናግዒ

0: ዝረኽቡ ኣብዚ እውን ናታቶም ታለንት ኣርእዮም ኣብዚ መረፅዎ ዓይነት ስፖርት ተሳቲፎም ክዕወቱ ከም ዝኽእሉ ንምግላፅ እዩ። እዚ ከዓ እቲ ናይ ፓራስፖርት ሓደ ካብቲ ታርጌትናቱ ብዝተባሃለ መጠን ኣብ ውሽጢ ሓደ ሃገር ዝነብሩ ስንኩላ ኣብ ውሽጢ ዝካየድ ስፖርታዊ ንጥፍታት ተራቦም ክህልዎም ኣብኡ ጥራይ ደይኮነ ንኣም ጥራይ ደይኮነ እቲ ኣህጉራዊ ክሳያ ኣብ ኣህጉራዊ ውድድራት እውን ክሳትፎ ከም ዝኽእሉ ክርድኡ ብዝተባሃለ መጠን ሕጂ ነቶም ነቲ ብዘለዎም ሕፅረት ምንቅስቓስ ሕፅረት ናይ ምስማዕ ፀገም ናይ ምርኣይ ፀገም ዘለዎም ግን ኣብ ስፖርት ንክመፁ ዝግበር ጎስጓስ መጓሳጎስ ክኮነና ንገብሮ እዩ።
1: ሕራይ እዚ ክትገልፆ ፀናሕካ መግለፂ ኣቦቱ እናሃለወ ብዞባታት ደረጃ ንኡስ ጨናፍር ኣለዋ ዶ ሳትን ከ ውድዳት የካየዳ ዶ እዚ ሃገራዊ ኮሚተ ክሳብ ታሕቲ ወሪዱ ስራሕ ዘካየዶ ብዛዓመ እዚ እንተሎ ኣሕፂርካ መብሪ ክትበኒ
0: ኣብ ደረጃ ዞባታት ዝወረደ የብልናን ግን ካብ ዞባታት ናብዚ ውድድር መፅኦም ዝሳተፉ ኣለዉ። ኣብ ኣትለቲክስ ኣለዉ፣ ኣብ ቴብል ቴኒስ ኣለዉ፣ ኣብ ናይ ፉትቦል ፀወታ ናይ ፅሙማን ኣለዉ። ንኣብነት ኣብዚ ሕጂ ክካየድ ዝቕነ ናይ ፓራኦሎምፒክ ዊክ ናይ ፅሙማን ናይ ኩዕሶ እግሪ ፀወታ ኣብ መንጎ 4 ጋንታታት ዞባ ማእከል ዓንሰባን ደቡብን ክካየድ ቀኒ ዞባ ደቡብ ነቲ ስራሕ ስዒሮም ኣለዉ። ስለዚ ኣብ ዞባታት ኣለዎ፣ ግን ኣብ ውሽጢ እቲ ዞባታት ናይ ፓራኦሎምፒክ ንጥፈት ኣይካየድን ኣሎ። ምክንያቱ እቲ ማሓውር ንታሕቲ ገፁ ንክብሩ ብዙሕ ነገራት ስለ ዘድልዮ ሓደ ካብኡ እዚ ንሰርሖ ዘለና ማለት እዩ። እዚታት ነቶም ዘለዎም ብቕዓት ኣለልዮም ኣብ ውሽጢ ስፖርት ከም ዝሳተፉ ዘለዉ ሰባት ኣለሊኻ ከም ዝሳተፉ ጌርካ እቲ ሰብን እቲ ትሕቲ ቅርፅን እቲ መሳለጥያታትን ኩሉ ተተረኪቡ ኣብ ዞባታት ንምጅማሩ ፀገም ዝበሃል የለን።
1: ራይ ምናልባት ኣብዚ ናይ ዝዓመ እዚ እቲ ሃገራዊ ኮሚተ ካብ ዝሰርዖ እውን ክኸውን ይኽእል እዩ። ስልጠናታት ከምዚ ዓይነት ውድዳት ይስራዕ እንድሕር ተሎ ስምብራት ምእንቲ ክገድፍካ ብፍልጠት ዝተደገፈ እንተኮይኑ ኣዝዩ ኣድማዒ ይኸውን እዩ ሞ ንስልጠናታት ዝምልከት ዝተሰርሐ እንተሎ ኸ
0: ንስልጠናታት ዝምልከት ሕጂ እዘን ኣብ ውሽጢ እዚ ዝካየድ ዘሎ ንጥፈታት ኩለን ዘን 6 ፈደረሽናት ኣብ ትሕቲ ናይ ማሓወር ፀገም ስንክልና ዘይብሎም ወይ ከዓ ኤብልድ ንብሎም እዞም ጥዑያት ፀገም ዘይብሎም ፈደሬሽናት ቴብል ቴኒስ ኣለዉ፣ ባድሚንተን ኣለዉ፣ እዚ ናይ ኣትለቲክስ ኣለዉ፣ ከምኡውን ባስኬትቦል ኣለዉ። እዚኣቶም ሕጂ ኣብ ውሽጢ እቲ ህልዋት ፌደሬሽና ዝተሓቁ እምበር ነብሱ ዝኽኣለ ፌደሬሽን የብሎም፣ ግን ኣብ ውሽጢ እተ ናይ ኖርማል ቦዲ ስትራክቸር ዘለዎ ኣብ ውሽጡ ተሓቂፎ እዮም ዝኽዱ ዘለዉ ማለት እዩ። ሕጂ ነዚ ብዝምልከት ቀፃሊ ስልጠናታት ይካየድ፣ ባድሚንተን ስልጠናታት ይካየድ፣ ቴብል ቴኒስ ይካየድ፣ ባስኬትቦል ይካየድ፣ ግራውንድ ቴኒስ ይካየድ፣ ኩሉ እዚ ናይ ጎልቦል ዝበሃል ኩሉ እዚ ኮታ ኣብ ኩለን ተን ዓይነት ንጥፈታት ኣብ ኩለን ብዓቕሙ እቲ ናይ ትሬኒንግ መደባት ይካየድ እዩ። ቀፃሊ ንሱ ስለ ዝኾነ ኸ ካብ ዓመት ዓመት እቲ ለውጥታት ናራና ንክእል ኢና ብቁፅሪ ይኹን ብዓይነት እዚ ሕጂ ቀሪቦሞ ዘለዉ እቲ ታለንት ወይ እቲ ብቕዓት ናይ ትኽእለ ኣብ ፅቡቅ ደረጃ መፃሉ ኢለናኣምን ማለት እዩ።
1: እዚ ዝካየድ ዘሎ ውድድር ነቲ ሕጂ ኣብ ቅድሜና ዘሎ ናይ ኦሎምፒክ ውድዳት እውን ከም መዳለ እውን ኣብኡ ዘለካ ናብ ካልእ ማለት ዘሕልፈካ ብቕዓት ምስ ካልኦት ሃገራት ተጋጢምካ ውን ዝርከብ ብምዃኑ ኣብዚ ዝተረኣየ ነገር ንቐፃሊ ዝተሓስበሉ እንታይ ኣለዎ?
0: ሕጂ ንኣብነት ናይ ኣትለቲክስ ክንወስድ ኣትለቲክስ ሓያል ናይ 100 ሜትሮ ዝወዳደሩ ዝጎዩ ኣለዉ። ሕጂ ደረጃታት ኣለዉ። መጀመርያ ኣብቲ ስፖርት ዳታ ማኔጅመንት ሲስተም ናይ ወርልድ ኣትለቲክስ ክኣት ኣለዎም። ድሕሪኡ ክላሲፋይ ክኾኑ ኣለዎም። ኣብ መጨረሻ ላይሰንስድ ኮይኖም ኣብቲ ውድድራት ተሳተፉ ክእሉ። ሕጂ ግን ዳርጋቲ ንሪኦ ዘለና ሚኒመም ኤንትሪ ስታንዳርድ ኢሎም ዝገልፅዎ ኣብቲ ጥቑ ዝበፅሑ ኣለዉ። ኣብቲ ጥቑ ዝበፅሑ ኣለዉ። ብሰከንድ ዝተዓቂኑ ግን ተስፋ ዝህብ ነገራት ከም ዘለዎ ንርኢ ኣለና ኣብ ኩሉ ዓይነት ማለት እዩ።
1: ኣንገሰት ናይ ሎሚ ማለት እዚ ሰሙን እዚ ውድዳት ፓራኦሎምፒክ ክፅወት ቀኒ ኢሎ ስኹውን ተሳታፊት ይኽ ነርኪ እስከ ከመይ ረኺብክዮ እዚ ክካየድ ዝቕኒ ሃገራዊ ውድድር
2: ዝፅወጣ ኣዝዩ ፍሉዩ ኣስታት ንሓደ ወርሒ ተኻይዱ ብሰለስተ ዓይነት ስፖርት እዩ። ሰለስተ ዓይነት ስፖርት እዩ ነይሩ፣ ጎልቦል፣ ኣትለቲክስ ኤንድ ቼዝ ካ ነይሩ ማለት እዩ። እቲ ጎልጎል ኮ

0: ብግዜ ንፃወቶ ነርና ኢና እቲ ኣትለቲክስ ኤንድ ቼዝ ግዳ ከምዚ ኣብ ፍሉይ ግዜ ኣብ ከምዚ ሕጂ ኢና ንፃወቶ እምበር ደይሊ ንፃወቶ ኢና ማለት እዩ። እታ ጎልቦል ንብላ ከዓ ከምዚ ረኣናዮ ብዳርባ ኩዕሶ ብኢድያ ትፃወት ሰለስተብ ሰለስተ ኮንካ ማለት እዩ። ትፀወታ ግን ብጣዕሚ ኣዝዩ ፅቡቅ ዓይነ ስውርስኒ ካብቲ ካልእ ዓለም ውፅኢ ኣብ ስፖርት ከኣትን ከሎ ንነብሱ ከመይ ይረኽቦ ኣብኡ ትረዲኻኒ ኣብ ሓደ ነገር ኣይዞለይቲ ዝኸውን ስኒ ኣብ ስፖርት ክኣት ከሎ ብጣዕሚ ወላትናቱ ስምዒት ካ ማልሲ ናብ በለይ ዝኸይድ ፅቡቅ እዩ ማለት እዩ። ብጣዕሚ ፅቡቅ ነይሩ
1: እሞ እንታይ ኣሎ ትህብዮ ርእቶ ንቐፃሊ ከመይ ክትሓዝ ዘለዎ ዝጎደለ ነገር ኣሎ እሞ ክምላእ ትብልዮ ተሊኪ?
0: ኣነ ሕጂ እንታይ እየ ዝብል ስፖርቲ ብዓይነ ስውራን ስኒ ተጀሚሩ ዳኣ እምበር ናብቲ ዝድለ ብቕዓት ኣይበፅሐን ደሎ ሕጂ እግሪ ዝተክል ዘሎ ክብል ይደፍር ማለት እዩ። ስለዝኾነ ኸ ኣብ ናቱ ዓውዲ ንናቱ ዘድልዮ ነገር ኣሎ ስፔሻሊ ሕጂ ኣብ ናይ ጎልቦል ኩዕሶ የድሌካ እቲ ዕድቂ ናይ ኢድ ናይ ብርኪ እቲ ማልያ ንባዕሉ የድሌካ ኣብ ቼዝ እውን እቶም ዓይነ ስውራን ቦርድ ወይ ድማ ኤርያ መፃወቲ ትሬኒን መግበሪ ገለ የድልዮም እዩ። ኣትለቲክስ ክኸውን ከሎ ከዓኒ ነቶም ዓይነ ስውራን ጎየይቲ ስሒቦሞም ወይ ድማ ሓጊዘሞም ዝኸዱ ሳይትድ ኣትለቲክስ ከዓኒ ገለ ስልጠናዊ ገለ ክወሃቦም ክኽእል ኣለዎ ማለት እዩ።

0: እሞ ናይ ሎም ዓመት ክካየድ ዝቕኒ ሃገራዊ ውድድር ቅነ ፓራኦሎምፒክ ከመይ ተሳቲፍካ? ብምንታይ ዓይነት ስፖርት ኢኻ ተወዳዲርካ?
1: ሰለስተ ዓይነት ተዋዲረ፣ ሓንቲ ኣብ ቴኒስ ቴብል፣ ሓንቲ ድማ ባድሚንተን፣ ሓንቲ ኣብ ባይስክል ማለት እዩ። ኣብ ሰለስቲ ተፃዊተ፣ ኣብ ሰለስቲ ኸዓ ካልኣይ ካልኣይ ውፅኦ ማለት እዩ። ስለዚ ፀወታ ፅቡቅ እዩ ነይሩ ብጣዕሚ። ስንኩላን ከዓኒ ፀሎት ሆንኮን ከዓ ተስፋ ገብር ንዓና ርኦም ከዓ እቶም ካልኦት ንኣሽቱ ኣብ ዝተፈላለየ ቦታት ተሓቢኦም ዘለዉ ወፂኦም ምሳና ክነጥፉ ኣብዚ ከዓ ንሕና ነታውዖም መርኣያ ንሕና ብካልእ መንገዲ። ስለዚ ነቲ ኮሚሽን ስፖርት ድማ ነመስግኖ ንዓና ከምዚ ገይሩ ቆልሕታ ምብባር ብዓብዪ ግን ኣብዚ ገለገለ ሕፅረታ ስለ ዘለና ናይ ብሽክለታ ብሽክለታ ፀገማት ኣሎ፣ ቦታ መቃዳሚ ፀገማ ኣሎ። እቲ ግዜ ከዓ ይነውሓና ሓና ትሬኒንግ ክገብር ከለና ስ ፀወታ እንትደኣ ደርኢና ኢና ነቲ ሰብ ንፀሉ። ስለዚ ፅልዋና ከዓቢ ምእንቲ ካብ ዘለለዎ ላዕሊ ምሳናሲ ኣብ ንርኣየሉ ቦታ ማለት ሕጂስ ኣብቲ በረኻ ንገብሮ ቦታ ሲ ድርኤካ ሰብ የለ ዋላ ንዓውንቲ ቦታ ወይዘር እውን ኣይጥዑምን እዩ። ኣብዚ ከተማ እንትኮንካ ግን ካልእ ሕፅረታት ዘሎ ናይ ብሽክለታ ናይ ባድሚንተን ናይ ቴኒስ መሳርሒታት ተረኪብና እውን ኤርትራ ህያብ ናይ ስንኩላን ኣለዋ ናይ ኩናት ኣለዋ ናይ ሓደጋ ኣለዋ ባህርያው ኣለዋ። ስለዚ ህዝቢ ስለ ዘለና ሓና እንተ ኣብዚ ፀወታ እዚ ክመፁ ይኽእሉ እዮም ግን ክነርኢ ኣለና ዕድላት ከዓ ክርከብ ኣለዎ። ኣብዚ ሓፀሪ ግዜ ክኸውን ኣሎ ፀወታታ ሲ ክነዊሕ ይብሉን። ስለዚ ኣሕና እዚና ንብሎ
2: ኣብ ኣርባዕተ ዓይነት ፀወታ ተሳቲፈ ግራውንድ ቴኒስ፣ ቴብል ቴኒስ፣ ባድሚንተን ከምኡ ከዓ ባስኬት ተሳቲፈ ኩሉ ዘፍቅሮ ፀወታ እዩ። ንኩሉ ከዓ ተደጋጋሚ ፃወቶ ብጣዕሚ ፅቡቅ ውዒልና ከምዚ ዓይነት ብሸት ኣይተረኣየን ከምዚ ብጣዕሚ ደስ እናበለኒ ካብዚ ንላዕሊ በሪኽና ክንቅፅል ከዓ ተስፋ ገብር። እዚ ባስኬት ተፃዊትና ባስኬት ብጣዕሚ ፅቡቅ ነይሩ። ሕጂ ከምቲ ቀደም ዝነበርናዮ ንክንመፅእ ሓደ ፋሲሊቲ ናይተን ዓይነት ሽግለታ ፀወታናስ እዚ ይኮነን ነይሩ። ሕጂ ከዓ ፅቡቅ ምጅማር ንዝለዓለ ዓይነት ፀወታ ክንርኢ ወይ ከዓ ክንቅፅል ከዓ ተስፋ ገብር። ኩሉ ዓይነት ተፃዋታይ ከዓ ክስዕቦ ይምነየ። ምክንያቱ እዚ ግራውንድ ቴኒስ፣ ቴብል ቴኒስ፣ ባድሚንተን ኩሉ ዓይነት ፀወታ ሲ ብጣዕሚ ተባሃጊ ፀወታ እዩ። ብዙሓት ክስዕብዎ ከዓ ይምነ በዚ ኣጋጣሚ እዚ።

0: ሓራይ ወልደዝጊ ገብረካል በሃል ካብ ሃገራዊ ማሕበር ፅዉማን ኤርትራ ኣብዚ ከዓ ናይ ስፖርት ኣዋሃት ኮይነ ተሓጋግዝ ኣለኹ ማለት እዩ
1: ራይ እዚ ክካየድ ዝቐኒአ ሃገራዊ ቅነ ናይ ፓራ ኦሎምፒክ ከመይ ረኺብኩሞ ከመይ ከተሳቲፎም እቶም ስፖርታውያን
0: እዚ ናይ ፓራ ኦሎምፒክ ብጣዕሚ ፅቡቕ ነይሩ ምክንያቱ ስንኩላን ከም ኩሉ ሕብረተሰብ ተወዳደርትን ኣፍረይትን

0: ዝኾኑሉ ባይታ ተፈጢሩ ኣሎ። ስለዚ ስንኩላን ዘይኮኑ ብቑዓት ክኢላታት ኣብ ኩሉ ሃገር ይኹን ኣብ ሂወቶም ክመርሑን ከፍርዩን ዝኽእሉ ዜጋታት ምዃኖም ዘመስከረ ውድድር እዩ ነይሩ። ስለዚ ፓራኦሎምፒክ በዚ ኣጋጣሚ ብጣዕሚ ፅቡቅ መደባት ስለ ዘዳለዉ ኩለን ማሕበራት ስንኩላን ድማ ስለ ተሳተፈኦ ብጣዕሚ ብጣዕሚ ፅቡቅ ነይሩ። ስንኩላን ኣብ ገዛ ጥራሕ ኮይኖም ካብ ኩሉ ሕብረተሰብ ካብ ስራሓት ዝተርፉ ዘይኮኑ ማዕረ ኩሉ ዝሰምዕን ጥዑይ ዝበሃል ሕብረተሰብን ማዕረ ዝቕፅሉን ዝሰርሑን ደፍርዩን ምዃኖም ዘመስከረ ውድድር እዩ ነይሩ።
1: ራይ ሞ ኣብ ቀጻሊ ክምላእ ኣለዎ ትብሎ ነገር እንተሎ ዕድል ክህበካ?
0: እዚ ፓራኦሎምፒክ ዝኸዶ ዘሎ ፅቡቅ መርኣያ ንኩሉ ሕብረተሰብ ከነቅሕን ክጉስጉስን ዝኽእል ባይታ ፈጢሩ ኣሎ። ብሕጂ ድማ ኩሎም ስንኩላን ብሃገር ደረጃ እዚ ኣብ ኩሉ 6 ዞባታት ዝሰፍሓሉን ኣብ መራኸቢ ብዙሃን ኣብ ኤርቲቪ ኣብ ሬድዮ ቴሌቭዥን ኣብ ካልእ ዝተፈላለየ መደባት ድማ ብሰፊሕ መደባት ተሰሪሕሉ ሕብረተሰብና ድነቕሓሉን እቲ ሓበሬታት ዝርግሓሉን ኩሉ ሕብረተሰብ ድማ ኣብዚ ዓውዲ ስፖርት ዝነጥፈሉን ክሰፍሕን ተስፋ ኣለኒ። እሱ እቲ ካልእ ሕብረተሰብና ንኩሉ ስንኩል ብማዕረ ዝሕብሕብን ዝሕግዝን ሕብረተሰብ ንቑ ሕብረተሰብ እዩ ዘለና። ብሕጂ ድማ እቲ ስንኩል ተሳታፊ ጥራሕ ክኸውን እየ ድሕብር።
1: ዝኸበርኩም ተዓዘብቲ ብዛዕባ ፀብፃብ ፓራስፖርት ናይ 2026 ዝተኻየደ መደብ እዚ ይመስል። ስለ ምክታልኩም ኣዝና ነመስግን። ምስ ተረፉ መደባት ስነሓድጎኩም ብወገናገን ሰላም።

Hey!

መደብ ለሰ ስፖርት ኢኹም ትከታተሉ ዘለኹም ዝኸበርኩም ተዓዘብቲ ስለምክትታልኩም ኣዚና ነመስግን። ኣብ ከተማ ከረን ቅድሚ ክልተ ሰሙን ብሃገራዊ ፌደሬሽን ኩዕሶ እግሪ ኤርትራ ተወዲቡ ክካየድ ዝቐኒ ውድድር ሻምፒዮን ክለባት ኤርትራ ናይ ደቂ ተባዕትዮ ናይ ዓመት 226 ብዓወት ክለብ ዞባ ማእከል ዝኾነት ኣልታሕሪር ከም ተዛዘመ ይፍለጥ እዮም። ጋዜጠኛ ኣሚር ዓሊ ብዛዕባ እቲ ዝተኻየደ ውድድር ኣመልኪቱ ዘዳለዎ ፀብጻብ ስዒቡ ክቕርብ እዩ። ሰናይ ምክታል።

0: ውድድራት ክለባትና እንተወሳኺ ዕብየት ኩዕሶ እግሪ ሃገርና ኣብ ትሕቲ ዝብል ቴማ ካብ 20 ነሓሰ ክሳብ 4 መስከረም ኣብ መዲና ኩዕሶ እግሪ ኤርትራ ከተማ ክረን ኣብ ምክያድ ፀንሐ ሻምፒዮን ክለባት ኩዕሶ እግሪ ኤርትራ ዝሓለፈ ዓርቢ 4 መስከረም ብዓወት ክለብ ኣልተሕሪር ምዛሙ ዝዝክር እዩ። እዚ ዝሓለፈ ሰሙን ኣብ ከተማ ክረን ዝተዛዘመ ሻምፒዮን ክለባት ኤርትራ ነቲ ኣብ መንጎ ዞባታት ዘሎ ናይ ዓቕምን ብቕዓትን ጋግ ብግልፂ ዘርኣየ ፍጻመ እዩ ሰኒዱ። ናይ ዞባታት ክለባት ምስ ኩሉ ናይ መሳለጥያን ናይ ስርዑ ውድድራት ሕፅረታትን ልዑል ተወፋይነትን ናይ ዓወት መንፈስን ብምስናቕ ብሉፃት ተፃወትተን ሒዘን ቀሪበን እየን። ይኹን ግን እቲ ኣብ መንጎተን ኣብ ቀጻልን ስርዑ ውድድራት ዝርከባ ክለባት ዞባ ማእከልን እተን ብሕፅረት ውድድራት ዝተሃስያ ናይ ዞባታት ክለባትን ዝነበረ ናይ ብቕዓት ፍልልይ ኣብቲ ናይ መወዳእታ ውፅኢቱ ተንፀባሪቕ እዩ። እዛ ሃገረ ውድድር ነቲ ኣብ ዞባታት ዘሎ ዘይተተንከፈ ዓብዪ ናይ ስፖርት ዓቕሚ ዘብርህ እኳ እንትኾነ ብኻል ወገን ስድራ ቤት ኩዕሶ እግሪ ሃገርና ቆላሕትኦም ናብ ዞባታት ከዝሩ ከም ዝግባእ ዘተሓሳስብ ናይ መበገሲ ምልክት እዩ። እዚ ውድድር እዚ ኣብ መላእ ዞባታት ዘሎ ዘይተተንከፈ ናይ ኩዕሶ እግሪ ተውህቦ ብግልፂ ዘርአየ እኳ እንትኾነ ብኣንጻሩ ድማ ነቲ ንዓመታት ክዝረበሉ ዝፀንሐ ኣብ መንጎ ናይ 5 ዞባታትን ናይ ዞባ ማእከል ክለባትን ተፈጢሩ ዘሎ ጋግ ብግልፂ ዘርአየ ውድድር እዩ ተንፀባሪቑ። ኣብ ደሎም ዓመት ውድድር ናይ ዞባታት ክለባት ዘረኣዮ ናይ ምቅላስ ዓቕምን ብሉ ዝተውህቦን ምስ ናይ ዝሓለፈ ዓመታት ክናፅር እንከሎ እቲ ኣብ መላእ ሃገር ዘሎ ናይ ኩዕሶ እግሪ ተስፋ ክሳብ ክንደይ ህያው ምዃኑ ዘርኢ እዩ። ይኹን ግን እቲ ውፅኢት ከምቲ ናይ ቅድሚ ሕጂ ኩሉ ናይ ፍርቂ ፍጻመ ኮታታት ብክለባት ዞባ ማእከል ክትሓዝን ዋንጫ ክትውሰድን እቲ ዓመታዊ ዝለዓል ሕቶ ከም እንደገና ክልዓል ግድነት ኮይኑሎም
1: ሻምፒዮን ክለባት ኤርትራ ብጣዕሚ ጽቡቕ ነይሩ። ናይ ብሓቂ ኣብ ዞባ ዓንሰባ ምክያዱ ድማ ነቲ ንፅበየ ዝነበርና ናይ ህዝቢ ደገፍ ንምርካብ ሓያል ተወዳዳርነት ክህልዎ ኢልና ሓሲብና ነርና። ከም ተፅቢድና ድማ ናይ ብሓቂ ባህደብል ሻምፒዮን ኢና ኣካይድና ክንብል ንኽእል ማለት
2: እዩ። ሓፈሻዊ ክረአ ከሎ እቲ ውድድር ፅቡቕ እዩ፣ ግን ክተናፅሮ ከለካ ከዓ ቁሩብ ለማዓመት ዝተወሰነ ጋንታታት ድኸም ዝበላ ተዓዚብ ኣለኹ ማለት እዩ። በዓላት ዓባይ ክለብ ደንደን ከም ውልቂ ክርአ ከሎ ሲ ቁሩብ ደኺማ ኣላ በዓላ ከም በዓላ ተሓሪር ከዓ ዝያዳ ዝተመሓሻሉ ጋንታታት ርኢና ኣለና። ካልእ ጋንታታት ናይ ዞባታት ድኽመታት ደኺማን ንዓብዪ ናይ ዞባ ዓንሰባ ጋንታታት ተወዳደርቲ ዝነበረ ሎም ዓመት ቁሩብ ድኽመታት ርእና ኣለዋ። ስለዚ ሓፈሻዊ ክርአ ከሎ ሲ ካብቲ ዝነበረ ቁሩብ ድኽመታት ደኺም ኢሉ ተዓዚበ ኣለኹ ማለት እዩ።
3: እዚ ቻምፒዮን ክለባት 2026 ብጣዕሚ ፅቡቕ ብብዝሒ ክለባት ዝተሳተፎ ውድድር እዩ ማለት እዩ። ካብቲ ፍሉይነት ሓደ እቲ ብዝሒ እተን ተሳተፍቲ 12 በፂሑ ማለት እዩ፣ ሓደ ካብቲ ፍሉይነት ማለት እዩ። ካልእ ኣብዚ ብዙሕ ፍሉይነት ኣለዎ። ኣብ ከተማ ክረን መዛዘሚ ኢለ ክግበር ሓደ ፍሉይ እዩ፣ ህዝቢ ተዓዘብቲ ዝበዝሖ ሓደ ካብቲ ፍሉይነት ናይ እዚ። ካልእ እቲ ሃገሮ ፌደሬሽን ኣቀራርቡ እቲ ኦርጋናይዜሽን ኣወዳድባ ውድድርን ስነስርዓትን ኣብ ግዜኦም ኩሉ ነገራት ብፅፉፍ ዝገበርዎ ሓደ ካብቲ ፍሉይነት ከድንቆም ዝደሊ ኣነ ማለት እዩ።
0: ምስ ዓበይቲ ክለባት ዞባ ማእከል ፊት ንፊት ንምግጣም ንናይ ዞባታት ክለባት ብፍላይ ድማ እንተፃወተን ቀሊል ፈተና ኣይነበረን። ይኹን እምበር ነቲ ዘለዎም ናይ መሳለጥያ ናይ ስርዕ ውድድራትን ሕፅረታት ብትብዓትን ብሉፅ ቴክኒካዊ ብቕዓትን መኪቶም ኣብ ቅድሚተን ብሉፃት ክለባት ሃገርና ዘይሐከኽ ናይ ተወዳዳርነት መንፈስ ኣንፀባሪቖም እዮም። እዚ ድማ እዩ ነቲ ውድድር ፍሉይ ቃና ዝሃቦም።
2: እዚ ጋንታና ፅቡቕ ናይ ውድድር መንፈስ ያርያ ማለት እዩ። ክረአ ከሎ እውን እቲ ብቕዓታት ፅቡቕ ኣብ ፅቡቕ ደረጃ እዩ። ምስ ናይ ዞባታት ዞባ ማእኸል ክተናፅሮ ከለካ ግን ቁሩብ ድኽመታት ኣለና። ንሕና ጥራይ ዘይኮነስ ሓፈሻዊ ኩለን ዞባታት ድኽመታት ኣለዎን። ናትና ዝያዳ ግን ቁሩብካ ዝሃሴና ነገራት ኣለዎ ማለት እዩ። ናብ ክንመፅእ ከለና ኩሉ ግዜ ሓደ መዓልቲ ምስ ተረፈ ኢና ንመፅእ ናብቲ ውድድር ቀፃሊ እጂ እዚ ከዓ ኣብቲ ተፃወቲ ብዙሕ ሃሰያ ዘምፅእ ጉቡእ ዕረፍቲ ከይገበሩ ጉቡእ ኩነታት ኣየር ከይተላመደ እዮም ናብ ውድድር ዝኣትዉ። እዚ ሕጂ ቁሩብ ድኽመታት ኣሎ ማለት እዩ። ትካልእ ግን ብውልቂ ተፃወቲ ግን ፅቡቕ ናይ ውድድር ክስታይ ዘርኣየ ማለት እዩ ተፃወቲ።
3: ኣብዚ ናይ 2026 ውድድር ጋንታና ጋንታ ስሚንቶ ካብቲ ውድድር ብዙሕ ተኣልዩ ዝነበረ ጋንታ እዩ። ብመንፅር ኣብቲ ዞባና ዝግበር ውድድር እዩ ናብዚ ቻምፒዮን ክለባት ደሳትፈካ ማለት እዩ ስለዚ ብመፅ ናይ ዞባ ማእከል ጋንታታት ክንሪኦ ከለና ብዙሕ ጉድለታትን ሕፅረታትን ኣለና ብፍላይ ኣብቲ ዋሕዲ ልምምዳት ውድድራት ንባዕሉ ኣብዚ ኣብ ዞባና ቁርብ ድኽም ዝበልና ኢና ማለት እዩ
1: ብሓፈሻ እቲ ተወዳዳርነት ናይ ክለባት ተመጣጣኒ ምህላዊ ደርኤካ ምክንያቱ ዞባታት ድየን ሓይለን ናይ ዞባ ማእከል ውድድራት ድዩ ደኺሙ ክስታይ ትገብረሉ እዩ ተመጣጥነሉ እዩ እንተኾነ ግን ናይ ዞባታት እንተርኢኸዮ ቁርብ እቲ ድኽመታቱ ኣብ ምጥርናፍ ኣብቲ ናይ ሻምፒዮን ምናልባት ንሕና ከም ዞባ ዓንሰባ ሕጂ ሻምፒዮን ምስ ወዳእና ድሕሪ ክልተ ወርሕን ገለ መዓልታትን ኢና እዚ ሻምፒዮን ኤርትራ መፅኡ ኦሬዲ ሻምፒዮን ተወዲኡ ተፃወቲ ኣብ ዕርፍቲ ከለዉ እዩ ተፈፂሙ ምናልባት ኣብ ሓደ እዋን ተድነብር ነይሩ ዞባ ማእከል ውድእ ምሰበሉ ብቐጥታይ እቲ ሻምፒዮን ተኻይዱ ሻምፒዮን ኤርትራ ሕጂ እዚ ንባዕሉ ሃጓፍ ይፈጥረልካ እዩ ኣብቲ ናይ ትሬኒን ነገር እዚ ክኸውን ክእል እዩ ንብል ንሕና ከም ግምት ማለት እዩ ካልእ ኣብቲ ብቕዓት እንተሪኢኸ ዋላተን ናይ ዞባ ማእከል ጋንታታት ኣልታሕሪር ኣዱሊስ ዘንፀባርቆ ዘለዋ ብቕዓት እንተሪኢኸ ምስ ደንደንን

0: ቀይሕ ባሕርን ደንደንን ቀይ ባሕርን ድደኸማ ኮይነን ይስማዓኻ ኣልታሕሪር ኣብዚ ዓመት እዚ ኣምፅያቶ ዘላ ብቕዓት እቲ ቅልጣፈ ፀዋውታ ኩሎም ንኣሽቱ ብምዃኖም ከማን ነቲ ዝመፅእ ናይ ሃገር ፀወታታት ኣብ ንኣሽቱ ወዲቑ ከምዚ ዓይነት ሓያል ተወዳዳርነት ክህልዎ ዘንፀባርቕ ኮይኑ ስማዓኒ
1: እቲ ኣብ መንጎ ክለባት ዞባታትን ዞባ ማእከልን ዘሎ ናይ ዓቕሚ ጋግ ብተወፋይነት ጥራይ ዝፀብብ ኣይኮነን ስሩዕን እስትራቴጂካዊ ስራሕን ዝሓትት ምዃኑ እዚ ናይ ከረን ውርድር ብግልፂ ዘርኣዩ ሓቂ እዩ እተን ናይ ዞባታት ክለባት ምስ ናይ ዞባ ማእከል ዓበይቲ ክለባት ብውዓ ተወዳደርቲ ኮይነን ክቕርባ ማዕረ ዓቕሚ ክህልወን እንተኮይኑ ካብ ሜዳታት ጀሚሩ ክሳብ ቀፃልነት ዘለዎም ናይ ዞባታት ውርድራት ሓደስቲ ዕዮታት ክስርሑ ከም ዝግባእ ኣየጠራጥርን
2: ብመንፅር በዝናትና ክለብ ክዛረብ ተደኣ ኮይነ ሙሉእ ዓቕሚ ዘለዎ ክለብ እዩ ብፍላይ ሞራል ምትብባዕን ካብ ኩሉ እቲ ኣካየድቲ ስራሕ ዝወሃበና ልክዕ ብከፊል ምስ ናይ ዞባ ማእከል ዝወዳደር ክለብ እዩ ማለት እዩ ንሕና ዝተርፈና ውድድራት እዚ ምህላው ኣብ ዞባና እዩ ቀፃሊ ውድድራት ተዝህሉ ነይሩ ነዚ ቻምፒዮን ክለባት ብቑዓት ኮይና ክንወፅ ፀገም የብሉ ኣብቲ ዝግበር ናይ ክልተ ሰሙን ውድድራት ሕፅረት ውድድር ውድድር ዘይምህላው ሲ ካብ ውድድር ኢኻ ትመሃር እቲዝኸበደ ልምምድ ውድድር እዩ ስለዚ ኣብኡ ዩ ፀገምና እምበር ናይ ፋይናንሻል ገለ ፀገም ዝበሃል የብሉ እዚ ክለብ ኣብቲ ኣሰራርዓ ውድድር ሕፅረት ልምምድ ሓድሽ ክለብ እዩ ሕጂ እዚ ጋንታ እዚ ነይሩ እዩ ነዊሕ ሰረት ዘለዎ ጋንታ እዩ ግን ኣብቲ ዞባ ውድድር ብዘይምንባሩ ቁርብ ተሃሲና ኢና ቀፃሊ ውድድራት ተድስራዓልና ኣብ ዞባና ብፍላይ ናይ ዞባ ማእከል ድበቅዕ ታለን ዝኾኑ ተፃወት ኣለውና ብፍላይ ንሪኦ ናብናይ ትሕቲ 17 ዓመት ገለ ዝግበር ውድድራት መሰረት ናይቲ ክለባት እዩ ማለት እዩ ስለዚ ዞባና ሓያል ናይ ታለንት ዞባ እዩ ቀፃሊ ውድድራት ተድስራዕ ብዞባ ማእከል ክንወዳደር ፀገም የብላን ማለት እዩ
0: ናይ ብሓቂ ጋንታና ብውልቂ ከምዝተሓተኒ ዘለካ ጋንታ ላሳለ ምስ ኣልታሕሪር ምዛ ሕጂ ሓያል ንብላ ዘለና ጋንታ ክልተ ብሓደ ምስ ቀይሕ ባሕሪ ከዓ ክልተ ብዜሮ እያ ተሳዒራ ምስ ነስር ማዕረ ወፅያ ኦረዲ ሙት ፀውታ ስለ ዝነበረ ምስ ዓሰብ መጀመርያ ክንፀወት ትግባአና ደንጉዮም ብምምፅኦም መጨረሻ እያ ተመዲባት ለና ኦረዲ ትርጉም ስለ ዘይነበሮ ተፃወቲ እውን ኣዋዲቆሞ ስለ ዝኣተዉ እቲ ስዕረት 5-2 ተዛዚሙ ማለት እዩ ብሓፈሻ ምስ ዞባ ማእከል ዝነበረና ግጥማት ክንሪኦ ከለና ጋንታና እቲ ዘለና ሃጓፍ ምሊ ኢና ኣብ ዝመፅእ ሻምፒዮን ዝለዕሊ ደረጃ ክንሰርሓሉ ዝብል እምነት እዩ ዘለኒ ምክንያቱ እቲ ተወዳዳርነት ዝነበረ ናይ ብሓቂ ደስ ዘብል ንዞባ ዝሕጎሰ ንደገፍቲ ዝሕጎሰ እዩ ነይሩ ምናልባት እቲ ሕቶ ባጀት እዩ ኩሉ ግዜ ስፖርት ባጀት እዩ ካብ ዞባ ጀሚርካ ክሳብተን ክለባት ዘለዎን ድኽመታት ግን ዓብዩ ነዚ ሃጓፍ ንምሽፋን ከተማ ብእጃም ማለት እዩ ዞባ ከምኡ እጃም እንተደበርክት ነይሩ ነዘን ጋንታታት ርኡይ ዝኾነ ለውጢ ምርኣና ነርና ግን ዝኾነ ዝተገብረ ምትብባዕ ብዘይምንባሩ ንሕና ቅሬታ ኣለና ከም ኣሰልጠንቲ
3: ኣነ ሕጂ ከምኡ ክብል እንድሕር ክኢለ ምናልባሽ ሕጂ ቅድሚ ሕጂ ሃገራዊ ሊግ ነይሩ ሕጂ ኣብቲ ሃገራዊ ሊግ ዞባታት ሓያል ናይ ውድድር መንፈስ ኣርአን ዝተመሓየሻ ጋንታታት ብዙሕ ነይሩ ተወዳደርቲ ዝኾና ዳርጋ ዝበዝሓ ክለባት ማለት እዩ እቲ ሊግ ምጠጠው ምባለ ግን ቁሩብቲ ናይ ዞባታት ይኣሰዩ ገሊኦም ናብቲ ዝለዓለ ፀወታ እዮም ክኸዱ ዝደልዩ ናይ ዞባታት ናብ ናይ ዞባ ማእኸል ውሓዲ ጋንታታት ኣሎ ኣብ ካልእ ዞባታት ትሪኦ ከለካ ብዙሓት ኣይኮነ ተንጋንታታት ኣብ ገሊኡ 5-4 እየን እቲ ውድድር ቀልጢፉ እዩ ዝውዳእ ስለዚ ናብቲ ውድድር ክመፅእ ከለዋ ማዕረትዮም ክሳይ ክመፅእ ኣይክለን ስለዚ ምናልባሽ ሃገራዊ ሊግ እንድሕር መፅኡ ቁሩብ በዚ ናይ ታለንት ዘሎ ከዓ ቁሩብ መምሕያሽ ኣሎ ክብል ምናልባሽ እቲ ናይ ታለንት ኣብ ኩሉ ዞባታት ብማዕረ ስለ ዝስልጥኑ ዘለዉ ምናልባሽ እዚ ከዓ ነቲ ውድድር ከማዕብሎ ይኽእል እዩ ወይ ኣብ ተወዳደርነት ካብኣቱ ክእልዮም ዞባታት ዝብል እምነት ኣለኒ ማለት እዩ።

0: ኩለን ተሳተፍቲ ክለባት ናብዚ ሻምፒዮን ኣብ ዝመፃሉ ነናተን ፍሉይ ሸጦ ሒዘን ክሳብ እቲ ዝለዓለ ደረጃ ንምብፅሕን ዋንጫ ንምልዓልን ዓሊመን ይን ኣትየን። ይኹን እምበር እቲ ናይ መወዳእታ ውፅኢት ምስቲ ዝተገብረ ናይ ምድላው መስርሕን ትፅቢትን ክሳብ ክንደይ ተማጣኒ ነይሩ ብዕምቆት ክርአ ዘለዎ ጉዳዩ
1: ሓቂ ሓይሽ ማለት እቲ ውፅኢት ዓጋቢ ይኮነን ብናትና ክሪኦ ከለኹ ግን ኣነ ከም ኮች ማለት እዩ ብዙሕ መሰናኸል ስለ ዘለና ኣብዚ ጥራይ ዘይኮነስ በሃል ኣብቲ ዞባና ምድላው ግዜ ኣለዉ ባዕሉ ውሑድ ግዜ ዝዋሃብ እቶም ተፃወት ናይ ሪፍሬሽመንት ባዕሉ ከምቲ ዝድላ ኣይኮነን ተፃወቲ ትሬኒንግ ምሰርሖ ሲ ሪፍሬሽመንት ድልዮም ኣብ ግዜ መቆት ኢና ዝሰርሐፀና ጂ ብዙሕ ናይ ሪፍሬሽመንት መተካእታ ዘለዮም ኣብዚ እውን ፀገማት ነረና እዩ ግን ክትርአ ከላ እቲ ጋንታ ደሃን ያ ማለት እዩ ፅቡቕ ውፅኢት እዩ
2: ብሓፈሻ ክዕወት ኢልካ ኒካ ውድድር ትመፅእ ንሕና ከዓ ካብዘን ኣርባዕተ ጋንታታት ናይ ዞባ ዓንሰባ እንተወሓዳ ክልተ ኣብቲ ደረጃ ክመፃ እዩ ነይሩ እቲ ትፅቢት ናይ ኩሉ ናይቲ ተዓዛቢ ይኹን ዋላ ናይቲ ማሕረሰብ ስፖርት ግን እቲ ዘጋጠመን እቲ ክገልፆ ፅናሕኩ ብድሆታት ሻምፒዮን ኣቐዲምና ብምውዳእና ዝተፈጥረ ሃጓፋት ኣብ ምስግጋር ተፃወቲ ዝነበረና ሽግራት ኩሉ ኣብ ግምት እቲኻ እቲ ውፅኢት ከምዚ ምዃኑስ ብዙሕ ክስተየ ይገብረካ
3: ኣብ ኩዕሶ እግሪ ሰለስተ መድረኻት ኣለዉ ሓንቲ ጋንታ ኣካላዊ ልምምድ ትገብር ታክቲካል ልምምድ ትገብር ቴክኒካል ልምምድ ትገብር ንዚ ኸ ክንደይ ኣዋርሒ የለካ እቲ ፓራዳይዜሽን ማለት እዩ ኣብዚ እዚ እቲ ሕፅረታት ናትና ነይሩ ነዚ ውድድር እዚ ኸ ክንደይ የድልየካ ውድድራት ምስ ሓደ ዓመት ሙሉእ ሲዝን ሙሉእ ዝተፈላለዩ ዓይነት ውድድራት ዘካየድ ጋንታ ክትገጥም ከለኻን ንሓደ ብ ክልተ ሰሙን ሓሙሽተ ኣርባዕተ ግጥማት ተፃዊትካ ክትመፅእ ከለኻን ዘሎ ፍልሊ ኣብዚ እቲ ሽግር ነይርና እምበር ንዝመፅእ ስሩዕ ዝኾነ ልምምድ ክነካይድ ኢና ብመንፅሩ ከዓ ግጥማት እንዳካየድና ወርሕ ምዝነታዊ ግጥማት ድዩ ገለቲ ሰሪዕንያ ዘለና ሕጂ ሓደ ሓደ ነገራት ንዕኡ ሸፊና መፅእ ተስፋ ገብር ማለት እዩ።

0: ካብ ዞባታት ተበጊሶም ንዓበይቲ ክለባት ዞባ ማእከል ዝፅምበሩ ተፃወቲ ካብ ግዜ ናብ ግዜ ቁፅሮም እናወሓደ ምምፅኡ ኣብ ኩዕሶ እግሪ ሃገርና ሓድሽ ዘተሓሳስብ ብድሆ ፈጢሩሎም። እዚ ትርእዮ እዚ ነቲ ኣብ መንጎ ዞባታትን ማእከልን ዘሎ ናይ ዕድላት ጋግ ዘርኢ እኳ እንትኾነ ዝሓለፈ ሰሙን ዝተካየደ ሻምፒዮን ክለባት ኩዕሶ እግሪ ኤርትራ ግን ነቶም ዕቁር ዓቕሚ ዘለዎ መንእስያት ተውህቦኦም ናብ ህዝቢ ንምውፃእ ዓብዪ ናይ ተስፋ መስኮት ዝኸፈተ እዩ። እዚ ባይታ እዚ ሓደ ዝተፃወቲ ብቕዓቶም ኣርኦም ናብ ዛ ደረጃ ዝሰጋገርሉ ወሳኒ ዕድል ነይሩ።
1: ብሓፈሻ ሃገራዊ ፌደሬሽን ኩዕሶ እግሪ ኤርትራ እቲ ሒዝዎ ዘሎ ቅርፂ ናይ ብሓቂ ዘተባብዒ ምክንያቱ ኣብ ብግራስሩት ጀሚሩ ብቤት ትምህርትታት እንዳለዓለ ኣብ ታለንት ኣይንቲፊኬሽን ዕሪ ይሰርሕ ብምህላው ፅባሕ ንግሆ ነዚ ሃገር ዝውክሉ ዓበይቲ ተፃወቲ ክመፁ ምዃኖም ሚእቲ ካብ ሚእቲ ርግፀኛ ኮይኑ ዝዛረበሉ ማለት እዩ። ምክንያቱ እቶም ዝነበሩና ተፃወቲ ገዳይም ተፃወቲ ንዕኦም ክትክእ ዝኽእል ወይ እውን ነቲ ቅዲ ኣፃወትኦም ክትክእ ዝኽእል ተፃወታይ ኣብደይ ትሪእየሉ ደረጃ ኢና በፂሕና ነርና። ሕጂ እንተርኢኸየ ግን ናይ ብሓቂ ሃገራዊ ፌደሬሽን ንሰርሕ ከም ዘሎ የርእካ እዩ። ንሕና እውን ርግፀኛታት ኢና ብደቂ ኣንስትዮ ይኹን ብደቂ ተባዕትዮ ውፅኢታዊ ዝኾነ ስራሕ ተሰሪሑ ንሃገር ዝውክሉ ተፃወቲ ክነፍሪ ተስፋ ኣለኒ። እወ ዝረአየካ ዓብ ሽግር እኳ የለን እንዲ ምናልባት ካብ ኣስመራ ናባና መፂኦም ዝፃወቱ ተፃወቲ እውን ነይሮምና እዮም። ካብ ኣስመራ መፂኦም ኣብ ሊግ ዓንሰባ ኢና ክንፃወት ንደሊሎም ኣብ ሊግ ዓንሰባ ዝፃወቱ ደቂ ኣስመራ ነይሮምና። ካብ ከረን ድማ ንኣስመራ ዝውክሉ ከምዚ ክትብሎ ፀናሕካ ዝተፈላለዩ ተፃወቲ ከዓ ብብዝሒ ኸማን ኣስመራ ናይ ኣስመራ ክለባት እውን ይጥቀማ ነይረን እየን። ፀገም እዩ ድብል ክስታይ የብለይን። ምናልባት ግን እንታይ ይብል እቶም ዝበዝሑ ናይ ዞባ ዓንሰባ ተፃወቲ ኣብ ዞባኦም ይፃወቱ ብምህላዎም እዮም ዝኾኑ ምስ ኩሉ እቲ ማሕበራዊ ሽግራት ናይ ስራሕ ሃዋሁ ገለይ ዝኸውን ዝብል ግምት ይዘለኒ።
2: ዞባታት ደኺመን ዞባታት ዘድክሙ ካ ውድድራት የለን። ብፍላይ ኣብ ዞባና ሕጂ ናሽናል ቲም ስጋዕ 2007 2008 ዝነበረ ኣብ ዞባና ብሉፃት ተፃወቲ ነይሮም። ኣብ ናሽናል ቲም ደሳት ውድድራት እዩ ነይሩ ሽዑ ሓያል ዝኾነ ውድድር ካየድ ነይሩ። ሓያል ዝኾነ ተፃወቲ ካ ይፈርኒ ሓያል ዝኾነ ኮችን ስታፍ ፈጥር ሓያላት ዝኾነ ኣሰልጠንቲ ካ ካብኡ ይርከቡ። ስለዚ እቲ ሕፅረታት ውድድር ተዘይኮይኑ ታለንት ኣብ ኩሉ ዞባታት ኣሎ። ብሉፃት ተፃወቲ ክንረክብ ፀገም የብልና። ብፍላይ ኣቶኪረ ዝዛረበሉ ኣነ ውድድራት ክህሉ ኣሎ። ዝዛዓበየ ልምምድና እቲ ዝዓበየ ንሃገር ክኸውን ዝኽእል ውድድራት እዩ። ሃገራዊ ውድድር ኮ ክልተ ሰሙን ዘይመልእ ውድድር ኢኻ ተካይ መሰረትና ዞባውያን ፌደሬሽናት ዞባታት ኩሉ ነዚ ክሕይሎ ይኽእል ኣሎ። እዚ ክልተ ሰሙን ድመፅእ መሰረት ናይቲ ኩሉ ትሰርሖ ስራሕ እዩ ማለት እዩ። ስለዚ እቲ ዘይፈርስ ዘሎ ውድድራት ስለዚ የለ እዩ። ዝነፍዐ ፀዋታ እዩ ዞባ ማእከል ይኸይድ ውድድር ስለዚ የለ ተዝሓሸ ውድድር ዝካየድ ኣሎ ዞባ ማእከል እዩ። እዛ ስዋይ ከዓ እቲ ተፃወቲ ናይ ዞባታት ኣብ ናሽናል ቲም ዘይረኣዩ ዘሎ። ስለዚ ዞባታት ናትና ፍሉይ ጠመተ ገይረን ውድድራት ተድስራዕ ተፃወቲ ናብ ዞባ ማእከል ዝኸይድ ምክንያት የብሎ ማለት
1: እዩ። ሕጂ ናይ ዞባታት ሕጂ ዝበዝሐ ግዜ ቅድሚ ሕጂ መፂኦም ፀወት ነሮም ኣባና ዞባ ሕጂ እንድሕርኢኸዮ ነይሮምና ውሕዳት እዮም። ግን ብዙሕ ኣይኮነን ኣምናትና ብዙሕ መፂኦም ከምቶም ናይ ካልኦት ዞባታት ኣብዚ ናይ መፅባት ዕድል ዝገብሩ ግን ኣብ ናሽናል ቲም ዝተመረፁ ናይ ትሕቲ 15 ዓመት ርያም ከምኦም ነይሮም። ሕጂ ግን እቶም ቆልዑት የለውን ብዙሕ የለውን ምሳና የለውን ማለት እዩ። ንመንእሰያት ግን ዓብዪ ዕድል ዝፈጥር እቲ እዚ ውድድር ዝበዝሕ ተርእናዮም እውን ናእሽትዮም ናእሽትን ንፋዓትን እዮም። ስለዚ ኣብ መፃሲ ፅቡቅ ዕድል ንሃገራዊት ጋንታ ዝውክሉ ተፃወቲ ኣለው ቆልዑት ናእሽቱ ፅቡቅ ክስተትሎም እዚኦም ከዓ ፅባሕ ንጎ ፅቡቅ ዕድል ክፈጥረሎም ይኽእል ብል እዚ ውድድር ማለት እዩ።
0: ኣብዚ ናይ ከተማ ከረን ውድድር ዝተረአየ ዘደንቕ ናይ መንእስያት ተውህቦ ኣብ ዞባታት ክንደይ ዝኣክል ዘይተበርበረ ሃብቲ ስፖርት ከም ዘሎ ዘመስከረ ህያው ምስክር እዩ። ይኹን ግን እዚ ብሩህ ተስፋ እዚ ኣብ ሜዳ ጥራይ ተሓፂሩ ክተርፍ የብሉን። እቶም ብሉፃት ተፃወቲ ብሰንኪ ስሩዕ ክትትልን ዕድላትን ከይባኸኑ ምግባር ድማ ዓብ ሓላፍነት ዘሰክም እዩ። ነዚ ዕቁር ተውህቦ ናብ ረብሓ ሃገር ንምቕያር ሃገራዊ ፌደሬሽን ኮነ ዓበይቲ ክለባት ዞባ ማእከል ሓበራዊ ቃልሲ ክገብራን እስትራቴጂካዊ ናይ ምምልማል ስራሓት ክዝርግሓን ግድን እዩ ይኸውን።
1: ሃገራዊ ፌደሬሽን ሕጂ ናይ ከምዚ ጀሚርዎ ዘሎ ናይ ታለንት ኣብ ኩሎም ዞባታት እዚ ክቐፅል ኣለዎ። ታለንት ጥራይ ዘይኮነ እውን ግራስሩት እውን እንድሕር ኣብ ኩሉ ዞባታት እንተሕርታትያት እዩ እዚ ታለንት ዘለዎም ተፃወቲ ክመፁ ዝኽእሉ እዮም ማለት እዩ። ክለባት ካ ተን ዓበይቲ ክለባት ሓንቲ ዓባይ ክለብ ጥራይ ዘይኮኑ
3: بدرجو ندحر دا بعقمن ناشتو متكاتا كم مسرت ندحر جميران حيزن زون تم متكاتا تصاتي قطالي نخيطف يحق زبل حتى تنعبيتي كلباتكا متكاتا تصاتي دي سي ندبلا انت دا بتحت غيرن زون طلب حغاز خون هالي
1: بحفشا اتي قمانا ناي ناتنا ناي ايرتراوان اب قلصب سلا زخني اتي نحزو قدي اصاوتا بتي ناتنا قرصي بتي ناتنا اقاوما بو انت خوينلنا تا تقوم هجرايت غانتا وي ونتم زمن مولو تصاوتي وصي تاوان خوني يوم زبل جمتالن منياتو قلطف دخونه اصاوتا اب تاكتيكاوي سرح زعما قبل عينه تصاوتا قد تصاوتا ولا ونتي فارماسي انه نبعلو مسو زخيت عينه تصاوتا انت تختيلنا زين عوته الابنات يبلنان سبيناوان ترينا محجي قنصباتهم كن كعصو وان تاج تو تاج انت تصاوتو نتي قد تصاوتهم قلطافه بزلو منجدي سلازه تكبروا زين ري ازلنا وان شاء علم كوسدون بقي محجي او دين بتحلو امنت ولا حنت يبلنان تراي اتي قماناناس مستي نحنا نخطلو فارماسياني مستي قدي اصاوتا وساني زيوم تبلوم دله حتى تصاوتي بزه حتى تصاوتنا اشتو تصاوت فريمالو ناي بحقي دس دبل يو كتري ام كلها خمان ناي بحقي نيت كايت ود امنيها جن قصالنات كلو انت خوينو اتي سبورت اني قصالنات كلو لو كوارص يبلون شامبيون توديو شامبيون كجمرالو ولغيزي انت دا سبورت قصالنات حالي ويتي معباله بو متن خيد خيل تزي كوينو جن دباتا تخنت خوينو كل جزي حقاف في التاريخ الي
2: و تالنت بفلاي ريني انا زنزوات دمصو نيا قردت ناي صنعف ناي زوبانا انا بعلم فلاي تالنت زلوم صات لو نزي باخين غيترف حد ودرات كسرع لو لنا قدامي قال ايت ناي زوما اكل غانتاتك ولا حتى خبرالو كل تتحزن زوما اكل يزخيزل لما تاي زوبات اتكرو زي بيبرا لك حمزني هاغرو فدرشن كالندر وصي سرعه متو مدبات زكايد زلو زوباوين فدرشنات كا كالندر يوص كالندر يوص سرع ودرات تعدا تخايدو ابزي تشامبيون كلبات يخا ترخبو هاغراوي ليك كايدالو تقطالي ودرات دمصو تالنت بزحات كنركب نخلينا تلازي

ምንታካይ ከምኡ እቲ ናይ ፓራላይዜሽን ናይ ካላንደር እንተ ወፂ ዝያዳ ዘይሕልሉ ዞባታት የለ ስለዚ ዘባውያን ጋንታታት ታለንት መሰረት ናይ ዞባ ማእከል እዩ ንሪኦም ከለና ኣብ ጋንታታት ኣልተሓሪር ንባዕሉ ናይ ዞባ ዓንስባ ተፃዋት ዘርእይዎ ዘለዎ ታለንት ኣብ ናይ ኣድሉስ ናይ ሰሜናዊ ቀይሕ ባሕሪ ናይ ዓንሰባ ናይ ጋሽ ባርካ እዞም እዮም ስለዚ ኣብቲ ዞባና ከምኡ እተዝግበር ነይሩ ዝያዳ ሓያል ተወዳዳሪ ሃገር ፈጥር ንኽእል ኢና ማለት

0: እቲ ኣብ ከተማ ከረን ዝተኻየደ ውድድር ነፍሲ ወከፍ ጋንታ ዓቕመ ዝፈተሸትሉን ንቕድሚት ክወስዱ ዝግባእ ኣገደስቲ ትምህርቲ ዝረኸበሉን ዓብዪ ናይ ተመክሮ መድረኽ ይፈጢሩ። ካብዚ ውድድር እዚ ዝተቐስመ ትምህርቲ ብዓወት ካብ ምሕጓስ ወይ ብስዕረት ካብ ምሕዛን ንላዕሊ ንቐጻሊ ብዝበለጸ ተዳልዩ ንምቕራብ ዝኽእል ናይ መእረምታ መስኮት ዝኸፈተ እውን እዩ። ክለባት ነቲ ዝነበረን ናይ ብቕዓትን ስትራቴጂ ጉድለታት ኣሪመን ኣብ ዝቕፅሉ ውድድራት ብዝሓየረ ደረጃ ክምለሳ እቲ ዝዓበየ መሰጋግሪ ባይታ እዩ።
1: ጋንታ ላሳለ መጀመርያ ካብ እቲ ማሕበር ጀሚርካ ምውዳብ ከድልዮ እዩ ተወዲቡ ናይ ብሓቂ ነቲ ዝመፅእ ዘሎ ዓመት ክዳለወሉ ተኮይኑ ካብ ብሕጂ ተወዲቡ እቲ መሳርዑ ኣደልዲሉ ዘድልይዎ ተፃወቲ ካብ ብሕጂ ጠርኒፉ ሄ ኢሉ ሕጂ ክጅምር ከም ዘለዎ የ ከተሓሳስብ ዝደሊ ምክንያቱ ኣብቲ ጉዕዞ ብዙሕ ሃጓፈት እዩ ድረአየካ። ክለብና ድማ ሓያል ክለብ እዩ፣ ተወዳዳሪ ክለብ እዩ። ቅድሚ ሕጂ ብዙሕ ዋናጩ ዝዓተረ ክለብ እዩ። ርግፀኛ ድማ እንተ በዚ ሒዝዎ ዘሎ መንገዲ ተጠርኒፉ ከይዱ ኣብ ዝለዕለ ደረጃ ክበፅሕ
2: ሕጂ ዝበላ ንና ሕጂ ተመክሮ ወሲድና ኣለና ካብዚ ፍላይ ምስ በዓል ዞባ ማእኸል ፀት ከለካ ኩሉ ግዜ ሶም ሓየለ ናይ ውድድር ግዜ ኣሕሊፎም ዝመፁ። ስለዚ ንሕና ብቡ መልክዕ ከዓ ካብ መጀመርያ ተዳሊና ዝመፅእ ዓመት ከመሓሽና ክንቀርብ ምኳና ተስፋ ኣለና ማለት
3: እዩ። እዚ ውድድር ንዓና ሓደ ትምህርቲ እዩ። ካብዚ እንታይ ተማሂርካ ትኸይድ እቲ ዝዓበየ ክፋል ማለት እዩ። ንና ተማሂርና ኣለና እንታይ ክንገብር ኣለና ንድሕድ ሕጂ ኣብ ምንታይ ኣተኪርና ክንሰርሕ ኣለና። ገለገለ ኣብነታት ክኾና ዝኽእላ ክለባት ኣሎ። ንኣብነት እዚ ጋንታ ኣልተሓሪር ዝበሃል ጋንታ ኣልተሓሪር ኣብ መንእሰያት ኣተኪሩ ዝያዳ ይሰርሕ። ቅልጣፈን ታክቲካል ዲስፕሊን መረዳእታ ዘለዎም ተፃዋቲ ካብ ብንእስ ንእቶም ቅርብ ዝሓየለ ጋንታ ኮይኑ ይስማዓና ኣነ ሕጂ ንሕና እውን ዝያዳ ኣብ መንእሰያት ኣተኪርና ክንሰርሕ ንሓደ ክትበፅሖ ዘለካ ደረጃ ኣብ መንእሰያት ኣተኪርካ እንተ ሰሪሓ ሓያል ሃገራዊት ጋንታ ሓያል ክለብ ምፍጣር ፀገም የብሉን ማለት እዩ። ሕጂ ዝያዳ ንሕና ሞዴልናትና ክትከውን ትኽእል ጋንታ ኣልተሓሪር እዩ ማለት እዩ። ኣልተሓሪር ኣብ መንእሰያት ኣተኪራ ፀወቱ ቅልጡፍ ዝኾነ ፀወታ ታክቲካል መረዳእታት ዘለዎም ቴክኒካል መረዳእታት ዘለዎም ኩሉ ታክቲካል ዲስፕሊኖም ብጣዕሚ ትንኣድ ጋንታ እያ። ካብኦም ብዙሕ ተማሂርና ኣለና። ንሕጂ ንዓመታ ንመፅኦ ስራሕ ኣብ መንእሰያት ኣተኪርና ክንሰርሕ ኢና። ሓደ ሲዝን ሙሉእ ኣለና ንዕኻ ዕትብ ኢልና ክንሰርሕ ኢና ማለት እዩ።

እዚ ኣብ ከተማ ከረን ዝተኻየደ ሻምፒዮን ክለባት ኤርትራ ኣብ መላእ ዞባታትና ክንደይ ዝኣክል ህያው ተውህቦን ናይ ስፖርት ፍቕርን ከም ዘሎ ዘመስከረ ዓብ መድረኽ ነይሩ። ይኹን እምበር እቲ ውድድር ዘረኣየና ናይ ዓቕምን ዕድላትን ጋግ ስፖርት ሃገርና ብምሉእ ዓቕሙ ክዕንብብ እንተኮይኑ ናብ ዞባታትና ምጥማትን ቀጻሊ ደገፍ ምሃብን ኣማራፂ ዘይብሉ ቁልፊ መፍትሕ ምዃን እዩ። ነቲ ኣብዚ ውድድር እዚ ዝተረኣየ ብሩህ ተስፋ መንእስያ ትህቦኦም ብምዕቃብ ማዕረ ዕድላት ዝረኽብሉ ባይታ ከነጣጥሕ ናይ ኩሉና ሓባራዊ ሓላፍነት እዩ።

ዝኸበርኩም ተዓዘብቲ መደብ ለሰ ስፖርት ኣብ ምዝዛም እዩ ዝኸይድ ዘሎ። ትተርፈና መደብ ድማ ብሽክለታን ሓደጋን ብኸመይ ክውገድ ዝግባእ ወይ ድማ ክንከላኸሎ ዝግባእ ብዛዕባ እዚ ዝድስስ ትሕዝቶ ዝተዳለወ ክቐርብ እዩ። ሰናይ ምክታል።

ኣብ ምድሪ ኤርትራ ኣብቲ ብፀሓይ ዝረሰነ ፅርጋታትን ብንፋስ ዝዕብለል መፃወቲ ሜዳ ኮረሻታትን ብሽክለታት ጥራይ ዘይኮነ ስምዒታት ህዝቢ እውን እዩ ዝሕንበብ። በዚ ድምር እኩብ ተመክሮ ከዓ ኤርትራ ኣከታቲላ ዘውዲ ሻምፒዮን ኣፍሪቃ ዓብሊላ ብደረጃ ቱር ዲ ፍራንስ እውን ዓብስም ዝጨበጠት ሃገር ክትስመ በቕዓያ። ቅድድም ብሽክለታ ኣብ ኤርትራ ባህሊ ዝተቐየረ ካብ ወለዶ ናብ ወለዶ ዝተመሓላለፈ ኣብ ደም ህዝቢ ዝሰረፀ ስፖርት እዩ እንተተባህለ ምግናን ኣይኮነን። ድሕነት ንስፖርተኛታት ጥራይ ዝግደፍ ኣይኮነን። ልክዕዩ ቅድሚ ኩሉ ስፖርተኛታት ልዑል ጥንቃቐ ክገብሩ ድሕነት ከዘውትሩ ናይ ቀዳማይ ሬድዮ

0: ንሕክምናን ከሳትፉ ሓደጋ ክስዕብ ካብ ዝኽእል ነገራት ብፍላይ ትራፊክ ፖሊስን ምቁፅፃር ድሕነት ፅርግያን ኣብ ግምት ክእትዉ ይግባእ። ነዚ ኣምራት ብዕምቆት ክርድእዎ ሓደ መሰረታዊ ሕቶ ክምለስ ይግባእ እዩ። ስፖርታዊ ብቕዓት ብዘይ ድሕነት ምሉእነት የብሉን። እዚ መደብ እዚ ጠንቂ ሳዕቤንን መፍትሕታትን ንምርካብ ንገዳይም ስፖርተኛታትን ኣሰልጠንትን ሓካይምን ፖሊስን ካልኦትን ብምዝርራብ ዘዳለናዮ መደብ ምበኣር ይስዕብ። ነፍስ ወከፍ ዓውደ ስፖርት ኣብ ዝተመደበ ናይ መፃወቲ ሜዳ ልምምድ እትገብረሉን እትወዳደረሉን እዩ። ቅድድም ብሽክለታ ድማ ካብ ዝበዝሐ ዓውዲ ስፖርት ዝፈልዩ እንተሎ ኣብ ፅርግያ እትለማመደሉን እትወዳደረሉን ምዃኑ እዩ። ፅርግያ ግና ንተቐዳደምቲ ብሽክለታ ጥራይ ዝተሓዘ ኣይኮነን። ኩላቶም ተጠቀምቲ ፅርግያ ድሕነት ትራፊክ ክኽተሉ ግዴታ ይኸውን። በንጻሩ ኣብ ዝሓለፉ ዓመታትን ክሳብ ዝሓለፈ ወርሕን ተቐዳደምቲ ብሽክለታ ኣብ ግዜ ልምምድ እንከለዉ ብህይወት ሓሊፎም እዮም። እዞም ተቐዳደምቲ ክብሪ ሞያ ቅድድም ብሽክለታ ብዝግባእ ተረዲኦም ኣብ ልምምድ ኮነ ኣብ ግዜ ውድድር ብመኪና ዝተሃረሙ ከቢድን ፎኪስን ማህሰይቲ ክወርዶም ተራእዩ። ዝወርድ ሓደጋ ክልካዕ እንከሎ ድማ ኣቐሊልካ ዝረአ ኣይኮነን።
1: ቀሊል ኣይኮነን እዋናዊ ዛዕባ እዩ። ኣብዚ ክንዘቲ ቁሩብ ዝደንጎና ከማኒ ይስማዐና ነ ምክንያቱ መዓልታዊ ዝመፅእ ዘሎ ሓደጋታት ቀሊል ነገር ስለ ዘይኮነ ብመንፅሩ ንኸስሮም ዘለና መንእሰያት ከዓኒ ከቢድ ዋጋ ይክፍሉና ስለ ዘሎ እዚ ኣጋጣሚ እዚ ናይ ብሓቂ ፅቡቅ ኣጋጣሚ እዩ ኢለ ይሰምዕ። ንእዝኒ ዘለዎ ዓይኒ ዘለዎ ዝርእን ዘሰውዕልን ዘበለ ኩሉ ስፔሻሊ ቶም መንእሰያት ደቅና ኣሕዋትና ንኣሹ እሳቶም ዝያዳ ሓላፍነታውያን ክኾኑ ዝያዳ ናብኦም ዝዓለመ መደብ ብምስራዕኹም ናይ ብሓቂ ክንእደብኩም ደስ ይብለኒ ማለት እዩ። ኣብቲ ናትና ዝነበረ ግዜ ሓደጋ የጋጥምኒ ማለት ኣይኮነን። ኣብቲ ንሕና ዝነበርናሉ ግዜ እውን ብዙሕ ሓደጋታት የጋጥሚ ሕጂ ሓደጋ ኩሉ ግዜ ትስኻ ክትገብሮ ዘለካ ጥራሕ ክትገብር ክትገል ኣለካ። ምክንያቱ እስኻ ተጠንቂቕካ እንተኸድካ እኹል ይንዓኸ ምክንያቱ ዘይተጠንቀቀውን ክመፃካ ስለ ዝኽእል ማለት እዩ። ካብ ማኪና ዝውር ይኹን ማኪና ደይ ዝውር በዓል ብሽክለታ ይኹን ኣጋር ኩሉ ግዜ እቲ ክጥንቀቕ ዘለዎ ድሕር ተጠንቂቁ እቲ ሓደጋ ዝያዳ እንዳጎደለ ይመፅ ማለት እዩ። እጂ ዝያዳ ብብዝሒ ኣብ መንጎ ብሽክለታን ሓደጋን ክመፅእ ከሎት መኪና ከዓ ኩሉ ግዜ ካብ ሓዲኦም ዘይምጥንቀቕ ማለት እዩ ወይ ካብ ክልቲኦም ክመፅእ ክእል ብዝበለፀ ከዓ ካብ ሓዲኦም ናይ ግድን እዩ ማለት እዩ። ስለዚ እቲ ዝያዳ ንሕና ክንገብሮ ዝግባአናቶም ተቐዳደምቲ ብሽክለታ እዞም ናይ ሕጂ ይኹኑ ቶም ናይ ቀድም ንሕና ልክዕ ዋሕዲ ተቐዳደምቲ ነርና ኣብቲ ሰዓቲ ከዓ ኣብ ኤርትራ ከዓ ዋሕዲ ማኻይን ብምንባርን ከዓ ሓደ ዕድል ነይሩ ክብሎ ይኽእል። ተወሳኺ ኣብቲ ናትና ከዓ ብዙሒ ብሓንሳእ ተጓዒዝካ ዝኽየድ ብዙሒ ነበረን ተወሓደ ሽዱሽተ ሰብ ኢኻ ብሓንሳእ ትወሓስ ካብኡ ኒ ኣይትጓዓዝን ኢኻ። ሕጂ ግን እቲ ኣሰካፊ ዝገብሮ ኣዝዮም ብዕስለ ይኸዱ ቶም ተቐዳደምቲ 34 ተፃወቲ ብሓንሳእ ንትረይን ንወፁ እዚ ብጣዕሚ በቃ እቲተቐልዑ ትረይን ክሰርሑ ይኮኑ ንዝወፁ ዋላ ትረይን ክሰርሐ ግን ኣይኮንካ። ስለዚ ካብ ሽዱሽተ ኒኦም ጋንታ ኣላትና ንሕና ኣብተን ንሕና ነመሓድረን ጋንታ 16 ተቐዳደምቲ ኣለዉና 10 ቀዳማይ ዲቪዥን 6 ኣብ ካልኣይ ዲቪዥን ነዚኦም ኣብ 3 ኢና ጉጅለ ኢና ንመቕሎም። ምክንያቱ እንዳሕር በዚሖም ሪጋ ተኣሽሙ ሓደጋታት ከይመፅእ ኣብ 3 ጉጅለ ከፊልና ኢና ትራይን እናስርሖም። ስለዚ ብዝተኻእለ መጠን እቲ ሓደጋ ንክቕንስ ባዕልኻ ከምዚ ጌርካ እናጓሳኻዮም ክትከይድ ከለካ ዝያዳ እቲ ጉስነት ሓላፍነት ይወስድ ወይ ከዓኒ ነቲ ቆልዓ ዝያዳ ሓላፍነት ካብ ሓላፍነት ካብ ሓደጋ ነፃ ንክትገብሮ ከዓ እቲ ዝቐለለን ዝሓሸን ኮይኑ ይስምዓነ።
2: ዋላ እታ ሓደጋ ዘይደለካ ሓደጋ በዕሉ ስለ ዝመፀካ ኣክንዲ ዋላ ሕጂ ፀቢብ ፅርግያና ኣክንዲ 2 ሰብ ትኸይድ ተሰሪዕኻ እንተኸትካ ሕጂ ከምዚ ዝሪኦ ዘለኹ ግን 3-4 ሰብ በዚ ሓደ በቲ ሓደ የማን ከዓ ከምኡ ስርዑ ተን መካይን ክቋፃፀርዎም ውን ኣይክእሉን ስ መካይን እውን ሓደሓደ ግዜ ቅጥዕ ዘይብሉ ካይዳ ክኸዱ ሞ ብሽክለታ ድማ ክኢላ ገለ ዝብል እንታሽሙ ይብላ ኣነ ካብቶም ምሳይ ዝቀዳደሞ ነበሩ ፍሉይ ትሬኒ ኣይገብር ክኢላ ከ ኣይኮንኩን ነረ ከም ህዝበ ይወድቕ ነረ ኮ ፀሊም ስለ ዝኾንኩ ስለ ዘይፍለጥ ነብሰ እምበር እጂ ነብስኻ ባዕልኻ ኢኻ ተጠንቂካ ትኸይድ ነይሮም። ኣብቲ ቀደም ዝነበርናሉ በዓል ከድር ዝበሃሉ ነይሮም ፀሪፎም መገዲ ኸረን ዝሞተ ነይሩ ግን ብዙሕ ኣይነበረ እንቲ ሓደጋታት ከማለ ዝና ሕጂ ክትሪኦ ከለካ ግን ንኣሽቶ እዮም መንእሰያት እዮም ገሊኦም እናተፃወቱ ገሊኦም ዝኸዱ እዚ ኣብኡ ምጥንቃቐ ዘድልዩ
0: ብድንፋዕን ምስሳን ስፖርትን ዓለምለኻዊ ተሳታፍነትን ኣብ ዝዓዘዘሉ ዘሎ መድረኽ ግና ክብርን ዝናን ዝትንክፍ ዘሰንብድ ሓደጋታት የጋጥማሎም ዛጊት ብሰሪ ዝተፈላለየ ቅቡልን ዘይቅቡልን ምኽንያት ክንደይ ትስፍዋትን ዓብራእ ዝነበሮምን ተቐዳድምቲ ካብ ኮረሻ ብሽክለታ ክወርዱ ኣካለ ስንኩላን ክኾኑን ብሞት ካብ ዝዓለም ክፍለዩን ይረአዩ ኣለዉ እቲ ንቕድድም ብሽክለታ ዝሸቦ ንፋስ ሓደጋ ብሓዘን ስድራ ቤት ጥራይ ዘይኮነ ክተርፍ ዘለዎ ንመላእ ሕብረተሰብ ብዕቱ ክሰርሓሉ ዝግባእ እዩ ምኽንያቱ ብቕዓት ፍቕሪ ድሕነትን ሓልዮትን ተሓዊሶም ጥራዮም ናይ ሓቂ ስፖርታዊ ዓወትን ክብርን ዘምፁ እንታይ ዳ እዩ እቲ ሓደጋ ዘስዕብ ዘሎም
3: ኩሉ ግዜ ልምምድ ክንብል ከለና ብሽግለታ ብዓንደ ርእሱ ፈለማ ካብ ገዛ ክትወፅእ ከለካ ንሓደጋ ትወፅእ ከም ዘለካ ተረዲእካ ሙሉእ መሳለጥያ ካስኮ ጌርካ ካብ ሙሉእ ዕጥቅኻ ጌርካ ብስነ ስርዓት ውሕስነት ዘለዎ ጌርካ ክትወፅእ ከም ዘለካ ኣብ ተኸደሉ ውሕስነት ቀጻሊ ከም በዓል ኤርፎን ካልእ ካልእ ዝበሃል ንሰሓብነትካ ናብ ካልእ ኣደቦካ ዘብል ዘይኮነ ብስነ ስርዓት እቲ ሙዚቃ ዝበሃል ኣብዚ እዋን እዚ እንዳሰምዑ ዝኸዱ ኣብ እዝኖም እትዮም እዚ ክውግድዎ ኣለዎም እቲ ሙሉእ ውሕስነት ካስኮን ካልእን ናይ ጓንትን ጌርካ ብሙሉእ ክትወፅእ ኣለካ ልዕሊ ኩሉ ከዓ የማናይ መስመር ሒዝካ ክትከይድ ከም ዘለካ ተበዛሕኻ ካብ 4 ክሳብ 6 እተደይ ኮይኑ ካብኡ ላዓሊ ካብ ጉሩብ ክትበዝሕ ከም ዘይብልካ ኣብ ምዝ ዘሎ ፅርግያ ናይ ሃገርና ኣፅብብ ዝበለ ኣብ ፀበብቲ ነገራት ተሰሪዕኻ ክትከይድ ከም ዘለካ ብዓብኡ እውን ኣብቲ በረኻ ኩሉ ስራሕካ ወዲእካ ዮ ክትመፅእ ከም ዘለካ ኣብ ከባቢ ናይ ከተማ ተኣተወሉ ቅፅበታ ውድር ወይ ቮላታ ክትገብር ከም ዘይብልካ እዚታት እዞም ቆልዑት ንሕርዳእ እንዳተማሂሮምሉ ኮይኖም እቲ ኣብዚ ግዜ እዚ ካብ ግዜ ናብ ግዜ ኣብ ሓደጋ ብሽግለታ ናይ ሞትን ስንክልናን ካልእ ዘስዕብ ዘሎ ብውሕዱ ክውሕድ ይኽእል እዩ ምክንያቱ ብዝሕ ዘለዎም ተቀዳደምቲ ካብ ንኣሽቱ ግራስሩት ክሳብቶም ዝዓበዩ ልሙዳት ይወፁ ኣለዉ እዚ ከዓ እቲ ኣብ ሃገርና ሒዝናያ ዘለና ናይቲ ብሽግለታ ዓወታት ናይ በዓል ቢንያምን ካልኦት ምኩራት ተቀዳደምቲ ወይ ኦሎምፒካውያን ወይ ፕሮፌሽናላት ተቀዳደምቲ ይርኢ ኣለዉ ሓደ ተቀዳዳማይ ኣብ ቱር ዲ ፍራንስ ከም በዓል ቢንያም ንድሕር ዳ ርእዮሞ እቲ ንእሽተይ ተቀዳዳማይ ኣብኡ ንክበፅሕ ስለተሓስብ ሽዑ ካብ ግዜ ናብ ግዜ ምዝገባ ናብ ቤት ፅሕፈት ፌደሬሽን መፂኦም ብብዙሕ ክምዝገቡ ዝኽእሉ ስለዚ ሕጂ ግራስሩት ከነካየድ ቀኒና ኣብኡ ብብዙሕ ዘለዎም እዮም መፂኦም እዚኦም ከዓ ተካእት እዮም ስለዚ ብዙሕ ዘለዎ ካብቲ ናይ ቀደም መፅእ ስለ ዘሎ ቅድሚ ሕጂ ዓበይቲ ክንብ ከለና ካብ 50-60 ኣይበዝሑን እዮም ነሮም ቀዳይ ዲቪዥን ወይ ኤሊት ኣንደር 20 ኣብዚ እዋን እዚ 160-170 ዝበፅሑሉ ግዜ መፅኦም ኣለዉ እቶም ዩዝ ዝበሃሉ ልዕሊ 100 ኣብ ኩሉ ካታጎሩስ ልዕሊ 100 ኣለዉ ቅድሚ ሕጂ ኣብ ኩሉ ካታጎሩ ተደሚሮም 100-200-200 ኣይበፅሑን እዮም ነሮም ኣብዚ እዋን እዚ ከባቢ 1,000 ዝፅጋዕ ኣብዛባ ማእከል ምዝጉብ ተቀዳዳማይ ኣሎ እዚ ከዓ ኣበይ ዝኸይድ መዓልታዊ እንተዳኢልና ኣብ በረኻ ትሬን ክኸይድ ከሎ ብምሉእ ክወፅእ ከሎ ብዙሕ ዘለዎ ንተሽከርከርቲ ካብ ስራሕ ዝኸዳ መካይ ንህዝቢ ካብ ናብ ደጋዕዛ ኣብ ገጠራት ኹን ኣብ ከተማ ነዘን ኩለን ዚአን እውን እዞም ተቀዳደምቲ እዚኦም ዕንቅፋት ክኾንዎ ንኽእል እዮም እንታይ ደኣ እቲ ስፖርት ኣብ ሃገርና ካብ ግዜ ናብ ግዜ ይዓብሎ ጎኒ ጎኒ ግን ውሕስነቱ ክትገብረሉ ኣለካ
2: ንግሆ ተኾነ እቲ ተመራፂ እንድዩ ኣብቲ ቀትሪ ክኾን ከሎ ብዙሕ ሰብ ናብ ስራሕ ገለ ስለ ዝጓዓዝ ብዙሓት መካይን ኣለዋ ዓረብያ ኣለዋ ሰብ ብሽክለት ኣለዉ ካብ ካልእ ካብ ገጠር መፅኦም ኣብዚ ውሽጢ ዝሰርሑ ኣለዉ ብዙሕ ኢካ ትርኢ ሕጂ እተን ብሽክለታ ሰይተን ቀንዲ ካብ ማኪና ላዕሊ ዝንቀሳቀሳሉ ዘለዋ እዩ ሕጂ እቲ ስፖርታ ወይቲ ተቀዳዳማይ ብሽክለታ ዋላ ተጠርኒፎም እቶም ዝኸዱ ሲ ንጎሆ ኮይኑ እንደገና ክልተ ብክልተ ከማን ብዙሕ እዩ ዋላ ተሰሪዕካ በብሓደ እንተኸትካ ሕጂ እዚ ካብቶም ኣሰልጠንቲ እዮም ክረኽቦ ዝኽእሉ እሞ ዝኾነ ህዝቢ ከማን ሲ ነዚ ሓደጋ እዚ ሓደሓደ ግዜ ሓደጋ ደ ዘለካ ዮ ባዕሉ እዩ ንመፀካ ዋላ ማኪና ክስዕሮ ትኽእል ስለዚ ንጎሆ ተመራፂ ይኸውን ውን ኣብቲ ናይ ምሸት ካልኣይ ግዜ ልምምድ ዝግበረሉ ከዓ ናይ ምሸት እንተኾነ ሓይስ
1: እዛ ናይ ስኮሜስታት ዝበሃል ኣብ ነናሕድካ ትግበር እናተፈኻኸርካ ትግበር ልምምድ እዚ ልምምድ ኣይኮነ ዝያዳ ንሓደጋ ዝዕድም ንሕማቕ ነገር ዝዕድም ስለ ዝኾነ እዞም ምሳኹም ዝነበሩ ምሳኹም ዘለዉ መንእስያት ከሲርክሞም ዘለኹም ንኸስሮም ዘለና ሃገር ትኸስሮም ዘላ ስድራ ቤት ትኸስሮም ዘላ እሱ ከዓ ብዓብዩ ሰንኪሉ ከዓ ካብቲ ውድድር ካብቲ ዝፈት ዓውዲ የልግስ ብምህላው ከዓ እዚ ከዓ ምልክት እዩ ንዓቶም ስለዚ ካብዚ ምልክት እዚ ንምድሓን ምስተኻለ መጠን ጉጅለ ስኮሜስታ ርሕቀትካ ሓልኻ መኸል ፊትካ

0: ዘሎ ሓደጋ ዝመፀካ ዘሎ ውን ክተስውዕሎ ክትክእል ኣለካ። እስኻ ጥራሕ ተጠንቀቕ። ስለዚ ነቲ ቅድሚካ ዘሎ እውን ክትጥንቀቕ ስለ ትኽእል እዚ ዝያዳቶም ተቐዳደምቲ ባዕላዊ ሓላፍነት ክወስድ ክኽእል ኣሎ። እስኻ ሊኢኽካ ከድካ ዘንዝን ዘን ስራሕ ኢልካ ትሬኒን ምስ ወፀ ንድሕር ካልእ መደባቱ ዝገብር ኮይኑ እቲ ተቀዳዳማይ እቲ ዝኸፍአ ይኹን ማለት እዩ።
1: ልክዕ ኣብ ውድድር ከለዉ ትሬኒን ከለዉ ክንዲዚ ግዜ ክሃርም እየ ኢሎም ድረግፅዎ ግዜ ኣለዉ ባዕሎም። ቅድሚኦም ግን ሓደጋ ከም ዘለዉ ይፈልጡን እዮም። እቲ ሓደጋ ከ ኣብዚ ንመፅእ ዘሎ ምዝብዝሒ ዘለዉ ናተወዳደርቲ ሕጂ ብሕልፊ ኣብ ማውንቴን ዘለዉ ኣእሽኦም ተምሃሩ እዮም። በጀካት ኣብ ሽግለታ ድረግፅዋ እምበር እንታይ ኣሎ የማን ፀጋም እንታይ ኣሎ ብቅድሚኦም እዚ ደይ ምፍላጥ ኢና ዓና ድመፃና ዘሎ ብሕልፊ ብዝኾነ ነገር ብዝኾነ ተወደበ መልክዕ እንተሃልይዎ እዞም ቆልዑት እዚኦም መጀመርያ ንስድሮኦም እዮም ድሓርና ሃገርን ንዕና ኣፍረይቲ ኢና ወይ ንኡሳን ዞባታት እንተኮይናስ ኣፍረይቲ ኢና። ኣብቲ ጋንታታት ከዓ ነብፅሖም ኣለና ማለት እዩ። ኣብቲ ጋንታታት ምስ በፅሑ ወስድዎ ኣለዉ እቲ ትምህርትታት ምናልባት ኣብቶም ንኣሽዩ ሓደጋታት ድመፃና ዘሎ ኣብቶም ቆልዑት እዚ ከዓ እቲ ሓደጋ ኩሉ ሻዕ ኣይትደልዮን እዩ ቲ ሓደጋ ከዓ ድመፃና ኣሎ ማለት እዩ። ኩሉ ሓንቲ ስድራ ቤት እንተቆልዓ ክሰዶ ኩላ ካብ ገዛ ክተወፅኦ ኩላ እዚ ንትሬኒ ኢላ ንዓወት ኢላ ሰዶ ደላ እምበር ንሓደጋ ኣይኮነት እጂ ነዚ ሓደጋ እዚ ከመይ ጌርና ነማእኽሎ ብሃገር ደረጃ ክስርሐሉ ብጋንታታት ደረጃ ዝስርሐሉ ብዞባታት ደረጃ ዝስርሐሉ መለክዕ ሂብና እንተሰራሕናሉስ ዝሓሸ መንገዲ ኮይኑ ስምዓና
2: እቲ ክኸውን ደሎ ሓደ እቲ ሰብ ሽግለታ ማለት እዩ። ሽግለታ ተቀዳዳማይ ክኾን ይኽእል ውልቀ ሰብ ክኾን ይኽእል መንፀባርቂ ደለዋ ሽግለታ ክገብር ኣለዎ። ብዓብዩ ከዓ መብራህቲ ደለዋ ሽግለታ ክጥቀም ክኽእል ኣለዎ። ኢብን እቲ ተጠቃሚ ኣጋር ከዓ እቲ ዜብራታት ኣለዎ ማለት እዩ። በየን ትሓልፍ በየን ኣይትሓልፍን ይፈልጦ እዩ። ስለዚ እቲ ሓደጋታት ክጎድል እንተኮይኑ ሲ ነቲ ሕጊ ናይ ትራፊክ ምኽባር ጥራይ ትማራፂ ካልእ ወላ ሓንቲ ክህሉ ይክእልን እዩ። ግን ኣብ ርእሲኡ እንታይ ኣሎ ሸለልትነት ከዓ ኣሎ ማለት እዩ። እቲ ሸለልትነት እንታይ እዩ? እቶም ሰብ ተሽከርከርቲ ነቶም ተዓዘብቲ ማለት ይርኢና ኣለዉ እዮም ዝብሉ ማለት ነቶም ናይ ኣጋር ክኾኑ ይኽእሉ ሽግለታ ክኾኑ ይኽእሉ እቲኦም ከዓ ይርኢና ኣለዉ ክብሉ ይኽእሉ እዮም ክልቲኦም ማለት እዩ። ግን ከዓ ክልቲኦም ከዓ ሓደ ወገን ከዓ ኣብ ሓሳብ ዝኣተዎ ክህሉ ይኽእል እዩ። ንኣብነት ሓደ በዓል ማኪና ኣብ ሓሳብ ዝኣተዎ ክህሉ ይኽእል እዩ። ኣብ መንገዲ ከሎ ፀገማት ክመፅእ ይኽእል እዩ። ግን ሕጂ ሓፈሻዊ ትሱ እቲ ሓደጋታት ክጎድል እንተኮይኑ ኩሉ ክልቲኦም ብማዕሪ ክተሓላልው ኣለዎም። እቲ ተጠቃማይ ፅርግያን እቲ ብማኪና ሒዝዋ ዘሎን ልክዕ እቲ ኩርነቶም ኣብታ መንገዲ ጥራይ ክኾኑ ኣለዎ። ካብ ወፃኢ ስለ ዝኾኑ ዘሎ እዩ እቲ ምክንያት። ሕጂ በዓል ማኪና ዳ ዝዳ ይሕልወኑ ለኢሉ እቲ ሰብ እቲ መንገዲ ይጥሕሶ ማለት እዩ። ምስ ጣሓሶ ኣብኡ እቲ ሓደጋታት ትፍጠር ኣሎ። ስለዚ ክልቲኦም እቲ ተጠቃሚ ኣጋርን እቲ ሰብ ሳኪልን እቲ ማኪናን እታ ፅርግያ ሓንቲ እያ ትረኽቦም ነዞም ሰለስተ ነዞም ሰለስተ ኣካላት ሓንቲ ፅርግያ ትረኽቦም ድማ ብማዕረ ንክትቆምሉ እያ። ብማዕረ ድማ እቲ ትኩርነቶም ብማዕረ ክኸይድ ክኽእል ኣለዎ። ከምዚ ምስዝኸውን ሓደጓታት ክጎድል ተኽእሎ ኣለዎ። ወላ እውን ናብ 1% ናብ 0% ክጎድል ይኽእል እዩ። እንድሕር ካብዞም ሰለስተ ኣካላት እንድሕር ዳ ሓደ ኣስጊሉ ወይ ካብቲ ኣብ ሓሳብ ተኣትዩ ግን ሓደጋ ፍጠር። ስለዚ ሰለስቲኦም ብማዕረሲ ኣብቲ ሓደጋታት ንምቕናስ ዝግበር ፃዕርታት ክካይዱ ኣለዎም። እቲ ምክንያት ድማ እቲ ሓፈሻዊ ሕጊ ትራፊክ ምኽታል እቲ ዝበለፀን ዝፀፈፈን ኣማራፂ ካልእ ወላ ሓንቲ ማራፂ የለን።
3: ሙሉእ ስሙ ላሜክ ዳንኤል መሓሪ ይበሃል። ላሜክ ብንእሱ እንከሎ እዩ ብፅልዋ ናይ መዛንኡ ፍቕሪ ቅድድም ብሽክለታ ክሓድሮ ጀሚሩ። ነዊሕ ከይፀንሐ ከዓ ማውንቴን ብሽክለታ ዓዲጉ ኣብ ናይ ማውንቴን ውድድር ኣብ ምምሕዳር ጎዳይፍ ተፀርኒፉ ክወዳደር ጀሚሩ። ብዘካየዶ ሓያል ፃዕሪ ድማ ንምምሕዳር ጎዳይፍ ብርክት ዝበለ ዓወታት ክግዝማ ክኢል እዩ።
4: መጀመርያ እኳ ዳርጋ ኣብ ገዛውትና ብዙሓት ስፖርትና ስለነበሩ ኣብ ኤርተል ጥቃ ከባቢና ስለነበረ ኣብ ከይድ ነረ ሕጂ ኣኮይ ከኣሎ ዳንኤል ተስፋ ገርግስ ጅጅ ማለት እዩ ሓቶ ክጅምር ኢለ ሱ ግን መሰልጠንቲ ስለዝፈለጥ ነበረ ሓቲቱ ንዖም ትሕቲ ዕድመ ኢኸ ንእሸይ ስለነበርካ ቁርብ ክፀኒ ሓደ ከባቢ ነሮም ዳሕራይ ግን ብናይ ሰብ ገለ ገረ ክገብር ጀሚረ ማለት እዩ። ድሕሪ ኸ ሳይክል ኖርማል መዛወር ግዛ ኣለ ኢለ ንዓገጣጢማ ማለት እዩ ኮርሶ ናይ ትምህርቲ ጀሚረ ማለት እዩ። መጀመርያ ትውድር ከኣትካ ከምዚ ኩሉ ቀሊል እዩ ድመስለካ ትኽልካ ትፅዕር እዩ ድመስለካ ግን ልክዕ እቲ ስፖርት ኣቕማሓተካ እዩ ትሬን ከለዎካ ኣለዎ ዓረፍትኻ ኣመጋግብካ ስሩዕ ክኾን ኣለዎ ማለት እዩ። ከምኡ ተጌርካስ ድብፃሕ ምዃኑ ፈሊጠ ዳሓረይ ማለት እዩ ስቴ ባይ ስቴ

0: ንጀመርኩት ስፖርት እዳተምሃር ካብቶም ዓበይቲ ኣሕዋትካ ሰብ ምሃረካ ኣሰልጠንቲ ኣለዎ ብዝገለመ ከምኡ ዳወልኩ ሸዑ ፈለጥዮ ማለት ስፖርት ከምቲ ትገምቶ ብደገስ ኣይኮነን ፃዕረስ ማራሓትቲ ማለት እዩ ዝበዝሕካ ኣብ ቲምወርክ የ ዝሰርሕ ነረ ናይ ጋንታ ስራሕ ማለት እዩ ቦላታ ናይ ጅሳ ዓይነት ማለት እዩ ዓቐብ ከይ ነረ ቦላታ ከምቶም ቤስት ዘይኮነስ ግን ተገይረ ይገብር ነረ ማለት እዩ ናይ ጅስ ማለት እዩ ይገብር ነረ ኣብ መንገዲ ዓቐብ ዳሓነ ነረ ዓቕመይ ማለት እዩ ዓወት መጀመርያ ፀወታ እዩ ኣብ ናይ ጎዳይፍ ዝነበረ ተዳልዎ ማለት እዩ ናይ ምሕዳር ኣዋጣ ዓዊተ ነረ ኣብ ናይ ካልእ ካ ኣብቲ ማልያ ምስሓስኩ ከዓ ንጋንታ ጎዳይፍ ማለት እዩ ብዓቕመይ ኣብቲ ናይ ጋንታ ብዙሕ ሓገዝ ኣበርክት እየ ድብላ
1: ላሜክ ከምቶም ኩሎም ማለት እዩ ከምቲ ንእሽተይ ግራስሩት ዝበሃሉ ማለት እዩ ከም ናእሹ ብፍቕሪ ብድሌት ናይ ብሽክለጣ ኢሉ ጀሚሮ ኩሎም ከዓ ከምቲ ዝሓድሮም ማለት እዩ ከምኡ ኢሉ ተበጊሱ ኣብታ ክለብ ጎዳይፍ ከዓኒ ከም ግራስሩት ኮይኑ ንመፅኡ ኣብኣ ከዓ ፅቡቅ ውፅኢት ንምዕባለ ኢልካ ትሰርሕ ስለ ዝኾነታ ክለብ ከዓኒ ኣዝዩ ምእዙዝ ስፖርት ፎቱ ብጣዕሚ ስምዒታዊ ገለ መለ እዩ ነይሩ
2: ላሜክ ማለት ኣዝዩ ንፉዕ ህርኩት ብርእሱ በልሕ ብክእሎት በልሕ ብኩሉ በልሕ ዝነበረ ህፃኒ ካብዚ ኣዝየ ብዙሕ ትፅበ ነይረ ኣነ መደብ ትሬይን ሰርዓሉ ነይረ ብጣዕሚ ኣብ ፅቡቅ ቆመና ነይሩ ናይ ብሓቂ በልሕ ክትብሎም ከተግብርን ሓደ ኣብ ምሕኳር ዝነበሮ ክእለት ብጣዕሚ በልሕ
3: ንላሜክ ኣነ ኣብ ቅድሚ 4 ዓመት ኣቢሉ ኮን ኣብ ንእዞባ ጎዳይፍ ውሽጣዊ ዝተካየደ ውድር ናይ ጆሮኒ ነይሩ መምሕዳር ጎዳይፍ ዝተዳልዎ ማለት እዩ ኣብ ኣነ ከመቀላጣፉ ኮይነ ተሸሊመ ነረ ወይከዓ ቀዳማይ ወፅአ ብናይ ጉያ ላሜክ ላመ ከዓ ብናይ ኮርሶ ተዓዊቱ ነሩ ቀዳማይ ኮይኑ ተሸሊሙ ማለት እዩ ስለዚ እቲ ዓቕሙ ብቕዓቱን ናይ ላሜክ ላማ ብቑል ፍጥር ክብል ዓቕሚ ነይሩዎይ እቲ ዓቕሚ ድማ ኣብቲ ዝቕፀለ ውድድራት ናይ ምምሕዳራት ድካየድ ዝነበረ እውን ቀፂሉ ተዓወታት ኣምፅዎ እዩ
4: እንተኾነ እዚ ተስፉ ተቐዳዳማይ ድሕሪ ቅሩብ ዓመታት ኣብ እዋን ልምምድ ብዘጋጠሞ ከቢድ ሓደጋ ካብቲ ዝፈትዎ ዓውዲ ቅድድን ብሽክለታ ክእልህ ተገዲዱ
0: መጀመርያ ኳት ባፃ ቻምፒዮን ኤርትራ ነሩ ተሰሪዐልና ማለት እዩ ኣብ መምረፂ ብሳይሞን ሓዱሽ ኣሰልጣንና መምረፂ ተገብር 2024 ወርሒ ሓደ ከባቢ ዕለት 22 ገለ ክኸውን ሓደጋ ኣጋጢሙኒ ማለት እዩ ስፒድ ናይ ጋንታ ትሬን ነርና ዳጉ ኣብ ናይ ቲኤምቲ ማለት እዩ እዳተመለስና ከልና ትሬን ስፒድ ንጎይ ነርና ጋንታ ሃንደበት ሄኖስ ሽሙ ብቕድሚ ወዲቑ ኣነኻ ትኺለ ክቋፅራይ ካልኩን ድኻብ ነርኒ ትኺለ ወዲቕ ማለት ርእሰይ ተሃሪመ ሽዑ ግን ርእሰይ ኢለ ከምዚ ኖርማል ነገር መሲለኒ ቁርማዓልታት ዓሪፈ እቲ ስፖርት ቀፂል እዮ ንባፅዕ ጌሸ ማለት እዩ እቲ ውድድር ተሰርዓ ንዕ ክርክብ ኢለ ንባፅዕ ጌሸ ኣብኡ ካልኣይ ሸዕ ከዓ ሓደጋ ምስ ኣጋጠመኒ ጠንቂ ናይ ምንፍርፋር ገለ መለ ርእሲ ማህረምቲ ክምደለኒ ብሕክምና ተሓቢርኒ ማለት እዩ መጀመርያ ምስ ወደቁ የውድቐኒ ጥራይ ገይሩ ከምዚ ኤፕሌፕሲ ዓይነት ማለት እዩ ምንፍርፋር ብድሕሪኡ ሕክምና ገይረ ንኢንኤል ምስ ከድኩ ኣብ ኢንኤል ስካን ገይረ ብምትሕባር ኮሚሽን ባህል ስፖርትን ኩሉ ናይ ሕክምና ደገፍተ ገይሩለይ ማለት እዩ ብድሕሪኡ መውደቕቲ ብኸይድና ትቋፅሮ ትኽእል ይኸሎም ከይድና ሂቦምኒ ተኸይድና ውን ብዙሕ ክሳይ ውፅኢት ኣይረኣኹሉ ማለት እዩ ኣብ ገዛ ሸዑ ሃንደበት ምሸት ኖርማል ኮፍ ኢሎ ከለኹ ኣብ ዓራት ከለኹ ኩሉ ነብሰይ ኣብኒ ማለት እዩ ብድሕሪኡ ከይደ ንኢንኤል ሕክምና ገይረ ኣብ ዘረጃ ዝክበፅእ ከይለ ከቢድ እዩ ክትሪኦ ከለካ ማለት እዩ ምስቲ ድሌት ዘለዎ ገለ መለ ከቢድ እዩ ኣብቲ ሕክምና ከዓ ምስ ከድኩ ከዓ ክትቕፅሎ ዘለካ ዓቕሚ ናብ ብወይ ተሓሰብ ትሑት ዩደሎ ቅድሚ ሕክምና ክትገብር ኣለካ ኢሎምኒ ኣርጋስታት 2 ዓመት 6 ወርሒ ኮይኑ ሎ ማለት እዩ ኮፍካብ ድብል ብድሕሪኡ ማራ ከምዚ ቶሙሳትካ ክገብሩ ከለዉ ትሪኦም ገለ ቁር ዝስማዓካ ነገራት ስሎ ማለት እዩ ካብኦም ክተርፍ ከለካ ነፍስኻስ ናይ ባሓቂ ታይ ሞ ኣብቲ ቦታ ኮንካ ትሪኦ ከለካስ ከቢድ እዩ
5: ኣነ ኣይርስዓን ማለት እዩ ካብ ባፅዕ ተበጊሱ ኣብ ከባቢ ጊንዳዕ ተመሊስካ ዝነበረሉ ውድድር ኣብኣይ ዙ ሓደጋ ደጓ ንፈደሎ ዝተቐዳዳ ማለት እዩ እቶም ተቐዳደንቲ ከቢዶም ላሜክ ግን ብድሕሪት ወዲቑ ናላ መኪና ጌርና ስዕብ ስለ ነበርና ኣብ 2023 ዘይትርስዓን ዝታ ፍፃሜት እያ ሽዑ ንሕና ድሓና ኣሉ እናበልና ውድድር እናበልና ግን ስጋ ኣብ ዊልቸር ዝስቀረሉ ደረጃ በፂሑ ማለት እዩ ካብዚ ንኽፍ ሓደጋ ነይሩ ናይ ርእሲ ማህርምቲ ይጓኒፎ ማለት እዩ ካብዚ ሕጂ ትስፉ ተቀዳዳማ እዩ ክኾነና ኢልና

0: ሽዑስ ከም ካፒተን እዩ ነይሩ ፍትጋንታ ይኣሊ እዩ ነይሩ ከም ተፃወታ እዩ ግን ሓደጋታት መውደቕቲ ኣብዚ ደረጃ ስለ ከብፅሓካ ኢልካ ይተሓስቦን ኢኻ ንኣሽቱ የምሶም ኣብዚ ደረጃ እዚ ከዓ ኣብፅሕዎ
1: ላሚካ ኣብዚ እዋን ንዝለዓለ ሕክምና ንምክትታል ናብ ስደት ኣምሪሑ ይርከብ
2: መጀመርያ ሕክምና ሙሉእ ሕክምና ምስ ረኸብኩ ጉዳይ ጣዕና ገይረ ሽር ክምለስ እየ ናብቲ ስፖርት ክቕፅል የደሊ ማለት እዩ እምበር ኣብዚ ሓጂ ተሃሪሚ ዘለኹ ሓደጋ ኣብ ውስጥ ኣጥዋ ይብኒ ማለት እዩ ስለ ብዕላማ ስለ ትጓዓዘቲ ስፖርት ገለመለ እዚ ናይ ሕጅስ ብዙሕ ስ ይገብረኒ ስለ ዝሓለፈ ከዓ ብዙሕ ይዝከር እንዳሓለፈ ሕጂ ኣብቲ ፅቡቅ ደረጃት ዝመፅእ ግን ክቕፅል ስፖርት ይለዋ ኣለኹ ማለት እዩ
3: እዚ ህያው ኣምነት እዩ ካብቶም ዝሞቱስ ህያው ኣምነት ካብ ሞት ዝተስአይ ሰብ እዩ እዚ ተፃዋታ እዚ ምክሳርና ሕጂ ናይ ብሓቂ ዝስማዓካ ዝኩሉ ዝዛረቦ ዘሎ ከዓ ናብ ቅድሚ ዓይነይ ስለ ዘሎ እቲ ናቱ መፃኢ ይረኣየኒ ስለ ዘሎ እዩ ዝዝያዳ ፀቂጠ ዝዛረብ ዘለኹ ምክንያቱ እዚ ቆልዓ ዝነርተ ዝኾን ልክዕ ከምዞም መዛንኡ ኣብ ጋንታና ኣብ ኣስቤኮ ኣብ ደንደን ኣብ ሰንበል ዘለዉ ታፃዕቱ ናቱ መዛንኦም ሕጂ ኣብ ቀዳማይ ዲቪዥን ሃገር ወኪሎም ክፃወቱ ተስፋ ንገብረሎም ነቲ ናይ ካልኣይ ዲቪዥን ዓብሊሎምስ ቀዳማይ ዲቪዥን ዓብሊሎሞ ዘለዉ ናቱ መዛንኦም ንስኡ ድፃወቱ ዝነበሩ እዩ እዚ ሓደ ካብኦም ፈሪ ነይሩ እዚ ቆልዓ ዚስ ግን ኣጋጣሚ ኮይኑ ግን እዚ ሓደጋ እዚ ኣጋጢሞ ግን ሞት ኮይኑ ስለ ዘይመፅ ከዓ እግዚኣብሔር ይመስገን ኢ ከትብል ምክንያቱ ከምዚ ኢልና ክንሪኦ ምቃዕና ኣነኳ ከምዚ ኢሉ ብሂወት ክሪኦ ከበለኹ ናይ ብሓቂ ሓጎ ዝስምዐኒ ትሽዑ ዝነበረና ስምባደ ብጣዕሚ ሕማቕ እዩ ነይሩ ኮማ ኣትኡ ንሞት ኢኻ ትፅበየ ነርካ ግን ሕጂ ከምዚ ኢሉ ክትሪኦ ብሰሪሩ ክትሪኦ ከዓ ናይ ብሓቂ ተስፋታት ኣለና ተስፋ ገብር ከዓ ሓዊዩ ኣብቲ ዝነበሮ ኣብቲ ዘፍቅሮ ዓውዲ ቅድዲ ምሽክለታ ክምለስ ናይ ብሓቂ እዚ ሕጂ ምፅዎ ዘሎ ቆመና እውን ከምቲ ትማሊ ዝነበሮ ምስ ወደቐ ዝነበሮ ስለ ዘይኮነ ናይ ብሓቂ ደስ ዝብለካ ሕጂ ከምዚ ኢሉ ክሪኦ ከለኹ
0: ዘይከኣል ነገር የለን ጥዕና ተመፅ ኩሉ ነገር ገብሮ እዩ ካልኣይ ነገር ተቆልዓ በሊሕ እዩ በሊሕ ክብለካ ከለኹ ፅን ኢሉ ይሰምዓካ እዩ ካብቲ ኣብዚ ናይ ሕክምና ጓኒፍዎ ምስተኣልየ ኳይ ተኣልየን ካብቲ ዓውዲ ብለካ ዘለኹ ምስኦም ኣሎ ኩሉ ሻዕ ኣብ ትሬኒ ምስኦም ኣሎ ኣብ ድኾነ ምስኦም ኣሎ ምስ መንዳ ፀኒሕካ ላሜክ ፀኒሕና ምስላማ ፀኒሕና ብልኳ እንታይ ገርኩም ትሬኒ ከምዚ ገርና ከምዚ ኢልና ከምዚ ኢልና እቲ ዓውዲ ማራ ስለ ድናፍቆት ናይ ስፖርት ነገር ከም ድምሎሶ እያ ነዳዕመ ጥዕና እንተይብዎ ተወዳዲሩ ክመፁ ኢኻ ንፉዕ ቆልዓ እዩ ጎኒ ጎኒ ትምህርቲ ጎኒ ጎኒ ክሰ እዳገበረኻ እንተማ ሕሽወት ናይ ጥዕናታት ፀገምካ መጀመርያ ጥዕና እዮ ሞ እዚኣ ሰብ ተስፋ ኢና
4: ላሜክ ቀዳማይ ነገር ሓሳብ ልቡ የስምረሉ ሓዊ መፂኡ ከምቶም መሳቱ ኣብቲ ዘለዎ ደረጃ በፂሖም ዓብ ዓወት ክበፅሑ ተስፋ ገብር ከምቲ ዕድር ረኪቦ ዘሎ ንሕክምና ከዓ ንጥዕና ክገብረሉ ብሰላም በፂሑካ ብሰላም ክመፅእ ተስፋ ገብር ማለት እዩ ካልኣይ ከዓ ኣጆ ከዓ ሕማም ኢደ ሃንደበት ምበር ጥዕና ኣስናብልካ ስለዝኾነ ንእሽተ እዩ ዘሎ ከርክበሉ እዩ ጥራሕ ተስፋ ከይቆረፀ ነቲ ዘለዎ ነገር ብሰላም ክወዲኦ ክምለስ ተስፋ ንገብር ማለት እዩ

ዝኸበርኩም ተዓዘብቲ ንሎሚ ሰሙን ዝተዳልዎ መደብ ለሰ ስፖርት ኣብዚ ይፍፀም። ስለ ምክታልኩም ኣዝና ነመስግን። እዛ መደብ እዚኣ ብኩሉ ነገራ ናብ ወስኽትና ደመቐት ክትከይድናትኩም ተሳትፎ የድልያ እዩ። እቲ ምንታይ እዛ መደብ እዚኣ ካባኹም በኣኹም ንዓኹም ምዃና ስለናኣመን ምስ ኩላቶም ኣባላት ስቱድዮ ብሓባር ብምዃን ዝሰናበተኩም ዝመዘለ ሰሙን ይክኾን ምረኻብና ክሳብ ሽዑ ግን ሰላም።

ኣመትከን ፅናዕ ኣፍሪካ ዋጋእ ጦርትን ጸሎት ጸባሕንሰቲ ዞባኸሓሉ ኣብዞምተኸሉ ንወደገበ

ዘልፀና ኣፍሪካ ዋጋ ወርሶም ጠላቲ ፀባ ክሰቲ ዞባ ካሓሉ ካብዞም ተኻሉ ንወደ ገበ ቀርስኒ ውባ ሰራዊት ሓድነት ይትረር ይቀከንበረት ግዶም ተስማ ኣስከርን ገዳዓትን ገዳዓቱ ኣሃዋባ ክስኮና ኣይሰውራ ሰራዊት ህያዋይ ህዝቡ ኣረንከዳዓት ተሓሰቦታ

0: መደብ ስነ ፍልጠት
1: እዚ መደብ እዚ ብሚኒስትሪ ትምህርቲ እናተዳለወ
0: ብምትዕባር ሚኒስትሪ ዜና ዝፍኖ መደብ እዩ።
1: መደብ ስነ ፍልጠት
0: ንመሃዝነትን ንቕሓትን።
1: መደብ ስነ ፍልጠት
0: ንመቐይሮ ናብራን ዕቃበ ከባብን። መደብ ስነ ፍልጠት።
2: ኣቲ ፅፍሪ እንታይ ደኣ ደንጊኺ?
3: ኣኼባ ፀኒሕኒ ነዊሕ ዲኻ ተፀቢኻ
2: ሰብ ሰኪሕለይ
3: ይቕሬታ ግበረለይ ኩርምቲ ሓወይ እንታይ ደኣ ኻ ሓሲኽካ?
2: ኣቲ ቶም ጀርምታት እንዲኦም ግሂ ጾምኒ
3: እንታይ ትብል?
2: እዚ ዋና ና ቆልዓ ፅሬት ዘይፈቱ ኮይኑ
3: ጥራ ኢልካ
2: ሽኮራዊ በሊዑ ክንዲ ብራሽ ወይ ድማ መወፅ ገይሩ ዘፅርየና እኒሄልካ ሓሲኽና
3: ዋይ ከፊኢካ እንዲ
2: ጎረቤተይ ቅድሚ ኩርምቲ እውን ሓሲኹ ኣሎ ኮታ ኩላትናስና ናይ ጠዓመና
3: ወራር ናይቶም ጀርምታት ድዩ
2: ወ ፅሬት እንዲበዲልና ረስሓት እንተመፂኡ ጀርምታት ልክዕ ከምዛ ክረምቶም ዝረኸቡ እዮም ዝኾኑ ንህልኪ ሰኣን ፅሬት ዳር ትርኢትና ንርኢ ኣለና ኮፊኢና
3: ፈፂሙ የ ፅሬየኩምኒ ማለት ድዩ
2: ፈፂሙ ክበልዕ እምበር ከፅሪ ዘይደሊ ኮላሺ ኮላስዎ ኮላሲ
3: እሞ እንታ ኩርምቲ ሓወይ ሽግርካ ዳ ኣይ ከምዝናተየን ድዩ
2: ሓፍተይ እስኸ ከንታ ኾንክ ዲኺ
3: ንዓይሲ መዓሰ ፅርየንን ምስ ነዋሕኩ ብመስደት ፅፍርን ይቆርፀንን ኮይኑ
2: እንታይ ዓይነት ርስሓት ደፍትወሉ በካዕ ቆልዓ እዩ ዝበጃኺ
3: ጉደፎ ባ ካብ ኩሉ ኣብ ጭቃቆም ጣዕጣዕ ከብለና እነዋዓለ
2: ማይን ሳምናን ገይሩ ከ ሕፀብኒ
3: ኣይሓስቦን ንማለቱ ማይ ጨብረቕ ረቐብለልኒ ካብኡ ዳርጋ ዘይምሕፀብ ሓይሽ ብዝኾነ ሕማቕ ኣለኹ ኣነውን
2: ከምዛ ንተሪር መግቢ ኣብ ምሕያኽ ዘይንሕግዞ ጠቕሊሉ እኳ ይረሲዑና
3: ኣነስ ኣፃብዕቱ ኣፀቢቐሉን ጫፋ ፃብዕቱ ሸፊነሉ ክነሰይ መዓስ ግደሰለይ ኮይኑ
2: ፅፍሪ ሓፍተይ ገለ ክንገብር ኣለና ምኽንያቱ ከምዚ እንተደኣ ቐፂልና እናሓስኽኩን እናተሸራረፍኩን ብሕማቕ እዛንታ ክጠፊ እየ
3: እሞ ክስታይ ዘይንገብር ናብ ሓንጎል ከድና ዘይነሰምዕ
2: ከምኡ ዶ ይሓይሽ
3: ብፅሬት እንተዘይተታሒዝና ካብቲ ንጠቕሞ ንጎድኦ ክበዝሕ እዩ
2: ከመይ
3: ከመይ ዝብለባ ንስኻ እንተዘይፀሪኻ ሓሲኽካ ቃንዛ ክርምቶ ተምፃሉ ኢኻ
2: ንስኽኸ
3: ኣነ እንተዘይፀሪየ ከዓ መፋረዪ ጀርምታት ኮይነ ኣብ ፅፅባሕ ክሕሙሞ እየ
2: እሞ ግርም ክቑንዞን ክሓምምን ዘይንገድፉ
3: እሞ ንሱ ክርምቲ ክቑንዞ ኮ ብዋጋናትካ ስቓ እዩ ንስኻ እውን ክትሰቐ ኢኻ ማለት እዩ
2: እሞ ንዓና ይበልና ብ ሓንጎል
3: ፍትሒ እንተረኸብና ይፍለጥኒ
2: እንተ ወሓደስ ፀገምና ፈልጠልና
3: ይሂታ ቆሎስኒ
4: መልሓስ ከመይ ቀኒኺ
3: ደሓኒና እንታይ ደኣ ብኣኺኽካ
4: እዚ እኳ
3: እዚ ቆልዓ መወፅ ወይ ብራሽ ምጥቃም ኣብይ ሓቀይ
4: ፅሬት ዓይናቱን እያ
3: ኣብ ኩሉ እዩ
4: ወላ ንዓኺ
3: ድሕሪ ምብልዑ ኣፉ ማይ ክጉፅጉፅ ርኢኻያ ትፈልጥ ዲኻ
4: ኣነስ ሽኮራ ይክበልዕ ጥራሕ እየ ዝፈልጦ
3: ኣፉ ብሰሪ ማይ ዘይምጉፅጓፅን ብራሽ ወይ መወፅ ዘይምጥቃምን ጨን እዩ ገንቢ ተቐይሩ ኣሎ
4: እንታይ ትብሊ እንታይ ደኣ ንዓና ዘይጨመና
3: ኣታ ቆሎ ስኒ ኣፍንጫ ኣለካ ድዩ
4: ሓቂኸ እንታይ ዓይነት ድርቡሽ ስኒያ ወዲ ኣነ
3: ብዝኾነ ሰብ ካብኡ ይሃድም ኣሎ
4: ኣፉ ጨኒዩ
3: ኣይ ገንቢ ገንቢ እንድዩ ዝጨኑ ዘሎ ኢሎም ኸ
4: ብወረወረ ድዩ
3: እወ
4: ኣቲ መልሓስ ሓፍተይ ኣነ ክፍጠር ከለኹ ፃዕዳ እየ ነይረ
3: እውይ እወ ጅቡዕ ስኒ ነርካ ንሰራስረካን ታተነብ

0: ነርና
1: እንታይ እሞ ብሰንኪ ዝረስሐ ቆልዓ እዚ ብዓኺኸ
0: ከምዚ ማዳ ዝተኸድነ ምልኩዕ ገጽ እኒኻ መሲልካ
1: ማዳ ጥራይልኪ
0: ንዓይውን ኣይጠዓመንን ከም ትፈልጦ ስኹላሊት ምግቢ እንዲ ኣነ
1: ወ ነቲ ምግቢ ምስ ጥፍጠፍ ሓዋዊስኪ ናብ ጎቦታይትፍዮ
0: እቲ ዘይሃተፈ

0: ከመያለዎም ጉሩም ድንፅፍርን
1: ፅቡቕ ሓንጎል ሓዎ እዩ።
2: ፅቡቕ ከመይ ከለኻ ንስኻ?
0: ፅቡቕ እዩ። ስራሕ ይፅዕቐና። እዚ ቆልዓ ካብታ ዝትስኣላ ክሳብ ዝድቅሰላ እዚ ቤት ፅሕፈት ክፉት እዩ።
1: ምሸት ከትድቅስ ዲኻ?
2: ኦይ ዳርጋ ይትድቅስ ኢኻ ትኸውን።
0: ኮሚታት እዩ ኣታ ጉሩምቲ እንታይ ዳባዕትርዋን ኣሪካ
1: ኣሪጎ ዶ
2: ዋ እና ፈራሕናካ እምበር ሽማግለዎ መሲልካ
0: ከፊካ ድዩ
1: እወይ ዳርጋ ብኡ ኢና ክንዛረበካ መፂና ዘለና።
0: እምባ እንታይ እቲ ጉዳይ?
1: እዚ ቆልዓ ብፅሬት ክሕዘና ኣይከኣለን። ብሓፈሻ ኩላትና ኣስናን ብፍላይ ከዓ ኣነ ኣይጠዓመልን። ኣብዚ ዕድሜና ዝእርገና ዘሎ ምክንያት ከዓ ርስሓት እዩ።
2: ንሕና ፅፋር እውን ከምኡ ደቢልና ንምእከብ ርስሓት ኮይና ዘለናን እኮ ብሰንኪ ዝቆልዓ ዝኽተሎ ዘሎ ድኹም ናይ ፅሬት ንጥፈታት እዩ።
0: እንታይ ትብሉ ደቀይ?
1: ምብላዕ እምበር ምፅራይ ኣይፈልጥን እዩ።
2: ምፅዋት እምበር ምሕፃብ እውን እኮ ይፈልጥን እዩ።
1: በዚ ከዓ ንሕና ተበዲልና። ብርሃትን ምጭዋትን ዝነበርና ሓሳኻትን ሸረፋትን ተቐይርና።
2: ንሕና እውን እኮ ተውሳኽ ርስሓትና ከም ዘይቅምቅም ፀጉሪ ጎፍጊፍና።
0: ኣሕዋትና ውቲ ኣካላት ብሓቂ ብሓቂ ዘሕዝን እዩ። ዘይድኩም ረኺብኩም ኩርምትን ብፆትካን ክንብላዓልና ዝተየልና ክንሕኸልካ ዝበልኩሞ ርስሓት ኮይኑ ዓዝብኩም
1: እንጀራ ዝግብላዕ
0: ፅፍሪ እውን ክንዲፀብቐልና ጫፋ ፃብዕኻ ክንሕልወልካ ዝበልኩሞ መእከብ ርስሓት ኮንኩም ብሓቂ ብሓቂ ጉድ ረኺብኩም።
2: ክንዲ ዘኸለስኩ ኢደይ ተነኸስኩ ድዮም ዝብሉቶም ለባማ
0: ብልክዕ ብልክዕ ንጉዳይኩም ዝገልፅ ምስላይ ክመሪፅኪ
1: ንሱስ እንታይ ዶ ፅቡቕ ረኺብ እዩ። ከምዚ እንተቐፂሉ እኳ ሕማም ኩርምቲ ምስ ዘስካሕክሕ ቃንዙ እዩ ክመፁ።
2: ንዓና ነፅፋር ተዘይተኻናኺኑ እውን እኮ መፋረይቲ ሕማም እንዲና ክንከውን ግዲ
0: ናብ ፍታሕ ሞ ንምፃእ
1: ሓንጎል ንዓይ ሞስማዓኒ ዘየፅርየኒ እንተኮይኑ ኣነ ካብ ልሕሊ ሕጂ ኣይሕይኮን እዩ።
2: ኣነ እውን ብፅፈት እንተዘይሒዝኒ ጫፋ ፃብዕቱ ይከድንሉን እዩ።
1: ስለዚ ንገሮ ኣስናንካ ፅሪብ ኣሎ
2: ኣፅፋርካ እውን ተኻናኺንካ ሕዝብ ኣሎ።
0: በቂ ኣሕዋት ድዓን ንስኹም ኣይትንሃሩ ኣይትሕረቑ። ኣነ ብዕትበት ክእዙዘ እየ። ከም ትፈልጥዎ ከዓ ቓለይ ኣይክዕብርን እዩ።
1: በቃ በል እሞ ሓንጎል ሓወይ ስራሕ ከይህልወካ ክንገድፈካ
2: ወ ድሓን ቀንበል ሓንጎል ሓውና
0: ብሩህ ቅነ ብሩህ ቅነ ኣሕዋት ድሃይኩም ከዓ ክገብር እየ።
3: ኣነ ፅፍፍትን ተዛራቢትን እየ ነይረ ትፈልጥ ኢኻ ሓንጎል። ሕጂ ግና ግርምቢያ ደግዕዘይ ሰበይት ተቐይረ ንህለኹልካ።
4: ኣነ እውን ክፍጠር ከለኹ ፃዕዳን መሳቅን እየ ዝነበርኩ ክምስታይ ንመን ዘይስሕብ። ሕጂ ግን ከምዛ ትርእየኒ ብረሳሓ ዘምፀኦ ብዕኻ ኸ ማዳ ኣውፅእየ።
0: ብጣዕሚ ዝሕዝን እዩ።
3: ዝሕዝን ጥራይ ኣነ መልሓሲ ከምዚ ኮይነ ክተርፍ
4: ኣነ ቆሎስኒ ኣነ ጎይታ ክምስታይ ከምዘይነበርኩ ሎሚ ኣበረይ ክኽብል ሰሓቕ ፀሊ እዮ።
0: ኣሕዋት ብጉድለት ፅሬት ከምዚ ኢልኩም ክትድወኑ ዘሕፍር እዩ። ንስኹም ጥራይ ዘይኮንኩም ኣነ እውን ጉሄ ኣለኹ።
3: ነዛ ማይ ምጉፅጓፅሲ ክህከ
4: ነዛ ምቦፅ ኣባፍካ ኣቲኻ ምፅራይ ከ ወይ ብራሽ ምግባር ከ
0: እቲ ፀገም ተረዲእኒ ኣሎ። ብግቡእ ክትፀርዩ ዘኽእል ትእዛዝ ካብ ሎሚ ጀሚረ ከመሓላልፍ እዩ።
3: ከምኡ እንተዘይ ገይሩ ኣነ ስራሐይ ከቋርፅ እየ። ምዝራብን ምስትምቓርን ጠጠው እንተቢልዮ ከም ዝመፅእ ኻ ትፈልጥ ኢኻ።
0: ተረዲእኒ ኣሎ መልሓሲ።
4: ኣነ እውን እንተዘይፀርየ ክጎርፍ እየ። ጓህማ ምዃን ይሕሸኒ እንተ ኢሉ ይፈትኖ።
0: ኣብኡ እኳ ይንበፅሕኒ ኢና ኣሕዋት ብቐሊሉ ክንፈትሖ ኢና።
3: ከምኡ ግበር
4: ክንፅበየካ ኢና።
0: ኣይትጠራጠሩ ፅሬት ነግስ እዩ። ንስኻትኩም እውን ናብ ወጅሃትኩምን ክብርኹምን ክትምለሱ ኢኹም።
3: ንዓኻ ኣሚንና ናብ ስራሕና ክንምለስ ኢና።
4: ዝኾነ ለውጥ እንተዘይመፂእ ግና ኣብ ውሳኒ ኢና ኣለና።
0: እመኑኒ ኣይትጠራጠሩ እመኑኒ ኣሕዋት።

0: ግን እዚ ክገብር ብፅሬት ክትሕዙና ኣለኩም። እንተዘይ ፀሬ ፀዋጋትን ጓሃማትን ክትኮኑ ትኽእሉ ኢኹም። ስለዚ ኣፅሩዩኒ ቻው።
1: ሰሚዕኩም ፍትዋት ህፃናት፣ ኣነ ክሩምቲ ይበሃል። ብሰንኪ ጉድለት ፅሬት ክሕስኽ ጀሚረ ነይረ። ሕጂ ግና ናብ ንቡር ተመሊሰ ኣለኹ። መልክዐይ እውን ፀቢቐ፣ ዓቕመይ ተመሊሱ፣ ስራሐይ ከዓ ብፅቡቕ የሳልጥ ኣለኹ። ጎጎ ከይተረፈ ኸማንኮ ይሕይኽ። ስለዚ መታ ንብዙሕ እዋን ከገልግለኩም ብብራሽ ወይ ድማ ብመወፅ ኣፅርዩኒ። ከይተሓምቁ ፍትዋት ህፃናት። ሎሚ ግን ቻው።
2: ኣነ መልሓስ መቸም ጥቕመይ ትፈልጥዎ ኢኹም። ፅሬት ግን የድልየኒ። ኣነ እንተዘይ ፀሬ ሕማቕ ሽተኣፍ የምፅእ። ብሰንኪ ሕማቕ ሽተኣፍኩም ሰባት ክርሕቑኹም ይኽእሉ። ብተወሳኺ እውን ጀርምታት ከፋሪ ይጅምር። ስለዚ ማይ ብምጉፅጓፅን ብብራሽን ኣፅርዩኒ። ጥዒት መልሓስ ፅሬት ይዋሕሳ። ቻው።
3: ሰላማት ህፃናት፣ ኣነ ከዓ ፅፍሬ። ሎሚ ሳላ ዝካየድለይ ዘሎ ፅሬት ፅቡቕ ኣለኹ። ትርኢ ንምሻ ኣለኹም። ክሳብ ዝነውሕ ኣይትፀበይኒ። መእከብ ርስሓት ኮይነ መታን ሕማምከ የምፃልኩም። መስደት ፅፍሪ ጌርኩም ከዓ እልይ ኣብሉን ኢኹም። ከምኡ እንተ ጌርኩም ኣነ እውን ከይተሃኩኹ ከገልግለኩም እዩ። ንሕጂ ግን ቻው።
4: ሕጂ ዶ ሓይሽ ከምዘይተፈጠርኩ ንሰሓቢ ክምስታ፣ ከምዘየዳቐቕኩ ጎጎ ኾነ ጣይታ፣ ስኒ ተባሂለ ጐይታ ሰሓቕ ፈገግታ፣ ግርፃን ዝሓመደይ ሰፈረይ መሓለውታ፣ ኢናመል መትረርየይ ንኸይስበር ዋልታ፣ ምዙ ዅሉ ውዕለተይ ፅሬት ተሓሪሙኒ፣ ብራሽ ካብ ዘይገብር መዋእል ኮይኑኒ፣ መወፅ ካብ ዘይነክስ ጊዜ ነዊሕኒ፣ ሰሪ ፅሬት ባዕኪኸ ማዳ ወፂኒ፣ ሰኣን መምዋፅ ሓሲኸ መልክዐይ ጠሊሙኒ፣ ይሸራረፍ ኣለኹ ሕማቕ ዕድል ጐኒፍኒ። ንስኻ ዋናይ እውን ቃንዛ ጀሚሩካ፣ ሰኣን ስንኻ ምፅራይ ኩርምትኻ ሓሚምካ፣ ሕጁ ደሓይሽ ምግቢ ምሕያ ኽስኢንካ፣ ሕጁ እውን ኣፅሬኒ ዝኸፍአ ሳዕቤን ከይመጻካ፣ ሓደጋ ከይበጽሖም ጫፍ ናይ ኣጻብዕትኻ፣ ኣነ ዋልቶኦም እሙን መከላኸሊኻ፣ በቲ ኻልእ ገጽ እውን መድመቕ መልክዕኻ፣ ጽፍርኻ ኣበሃል በዓልቲ ውዕለትካ። መስደድ ጽፍሪ ኸምተሰኣነ ዝረኣየ ፈንፊኑ፣ ቁመተይ ወሲኹ ማእከብ ረስሓት ኮይኑ፣ ግዕዘይ ሳዕሪሩኒ መልክዐይ ተባላሽዩ፣ ባክቴርያ ምጀርምታት ኣባ ይፋረዩ። ሰኣን ብፅሬት መሓዝ፣ ሰኣን ብግቡእ ምሕፃር፣ ሕጁ ደሓይሽ ካብ ጥዕና ምብኳር፣ ብሰርር ስሓተይ ከብድኻ ሓሚምካ፣ ዓይኒ ምድሪ ኾይኑ ገዛኻ ውፅኣት በርቲዑካ። ሕጁ እውን ተምሃር ብፅሬት ሓዘኒ፣ ዝኸፍአ ኸይስዕብ ከም ፀጉርኻ ሕፅረኒ፣ እንተ ጐፍጊፈ ብመሰል ፅፍሪ እለየኒ።
5: መደብ ስነ ፍልጠት።
6: እዚ መደብ እዚ ብሚኒስትሪ ትምህርቲ እናተዳለወ
5: ብምትዕባር ሚኒስትሪ ዜና ዝፍኖ መደብ እዩ።
6: መደብ ስነ ፍልጠት
5: ንመሃዝነትን ንቕሓትን።
6: መደብ ስነ ፍልጠት
5: ንመቐይሮ ናብራን ዕቃበ ኣካባብን።
7: መደብ ስነ ፍልጠት።

ባሂኸ ነይረ ሕጂ ግን ሳላ ብራሽን መወፅን ፀሪ ኣለኹ ኣነ ምምጫ ትጠቅም ፅቡቅ ከምዝተኽልወኩም እውን ይሕግዝ።